0: ብዛዕባ እቲ ዝህበና ጥዕናዊ ረብሓታት ክርኢ ከለና ዝመግቢ እዚ ድማ ሓደ ቀዳማይ እቲ ፅቡቅ መንቅስቃስ ናይ ኦክሲጅን ኣብ ደምና ከም ዝህሉ እዩ ዝገብር። ካልኣይ ንምስራሕ ዋህታት ደምን ሄሞግሎቢን ዝበሃሉ ይርከበና። ሳልሳይ እቲ ዘርኢ ወዲ ተባዕታይ ኣብ ምብዛሕ ይጠቕመና። እዚ እውን ሓደ ካብቲ ዝበለፀ ዝኾነ ትሕዝቶ ናይ ዚ መግቢ እዚ ይገብረሉ ማለት እዩ። ካልእ ተወሳኺ ክንርኢ ከለና ክተርፍ ዘይብሉ ነገር ድማ ኦሜጋ ስሪ ዝበሃሉ ዓይነት ስብሒ ኮይኖም ግን ከዓ ከም ኮሎስትሮል ዝፈጥሩ ዘይኮኑ ማለት እዩ ጠቐምቲ ዝኾኑ ኣብቲ ሳላት እንጣጢዕ ምሕዋስና ኣብዚ መግቢ እዚ ንረኽቦ ኣለና ማለት እዩ። እዞም ኦሜጋ ስሪ ፋቲ ኣሲድስ ወይ ከዓ ዓይነት ስብሒ ና ጠቂስናዮም ዘለና እዚኣቶም ሓደ ካብቲ ዝበለፀ ጥቕሞም እንታይ ድሕሪና ድማ እቲ ንምዕባል ናይ እምሮ ወዲ ሰብ ዝጠቕሙ ዓይነት መግቢ ብምዃኖም እዩ ወይ ከዓ ብሓፈሻ ስርዓተ መትኒ ማለት እዩ። ስለዚ ኣብዚ መግቢ እዚ ብዘይካ እቲ ንግሆ ወይ ከዓ ኣብቲ ጣዕሞተይ ግዜ በቃ ሓይሊ ክኾነኒ ምቆት ክኾነኒ ኢለ ጥራይ ዝበልዖ መግቢ ተወሳኺ ድማ ንምምዕባል ናይ ኣእምሮይ ናይ ምዝካር ክእለተይ ከም ዝበልናዮ ዘርኢ ወዲ ተባዕታይ ንምብዛሕ ከምቲ ናይ ደቂ ኣንስትዮ ክንገልፆ ዝፀናሕና ትዘልየን ሓፂን ንመዓልቲ ረኺብና ኣለና ኩሉ ነገር ኣማሊእና ኣብዚ በዚ ውሕድ ዝመስል ግንካ ዝበለፀ ትሕዝቶ ዘሎ መግቢ ንረክብ ኣለና ማለት እዩ።
1: ክቡራት ተኸታተልትና እዚ ኣከታቲልና ናባኹም ከነብሎ ፀናሕና መደብ ኣብ ዝተዛዚሙሎ ከም ወትሩ ኣብ መደባትና ሕተወ ይርእቶም ዝህልወኩም ኣብ ታሕቲ ቀሪቡ ብዘሎ ኣድራሻና ክትረኽቡና ትኽእሉ ኢኹም። ነዚ መደብ እዚ ንምድላው ዝተሓባበሩና ኣስመራ ስታር ሆቴል እናመስገና ሰላም ቅንሃ ንኩልና ውሕስን ማእዛውን መግቢ ንኩሉ ኣብ ኩሉ

ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልቲ ህርመት ከመይ ቀኒኹም? ሰዓታትና ስለ ዝኣኸለ ክፍነው ዝፀንሑ መደባት ኤሪ ቲቪ ተኪእና ንምዝናይኩም ኣብ ንዕረፍቲ ግዜኹም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ተዳሊና ኣለና። ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብናያ ዘለና ደርፊ ሰለስተ ድምፃውያን ሃገርና ሓቢረን ዝደረፍኣ ደርፊ ክትከውን እያ። ኣብ ሕብረት ዘሎ ትሕዝቶ ወይ ድማ ኣቀራ ድማ ድማ ዝያዳ ብሉፅ እዩ ዝገብሮ። እዘን ሰለስተ ድምፃውያን ሃገርና ንድሕሪት እንተዳ ተመሊስና ኣብ ሜዳ ኣብ ዝተፈላለዩ ጉጅለ ባህሊ ብብዙሕ ስራሕ ዝተዓዘብናየን ኢና። ገዳይም ድምፃውያን ሃገርና ኣብረታን ከረጓሉን ከረ ኣብረት ብርሃነ ከምኡውን ልያ ጎይቶኦም ብዛዕባ ንእስነት ዝደረፈ ኣደርፊ ክትከውን ብኣይና ክንጅምር ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ናብ ሙሉእ ትሕዝቶ ክንሰግር

ክቡራትን ክቡራንን ተኸታተልትና ንእስነት እትብል ደርፊ ናይ ሰለስተ ድምፃውያን ሃገርና ብኣይና ናይ ሎም ሰሙን ትሕዝቶ መደብር መትኣሃዱ ኢልና ፈሊምና ከም ዝተዓዘብኩሞ ብምቕፃል ቀሪምናያ ዘለና ደርፊ ናይ ክልተ መንእስያት ድምፃውያን ሃገርና ክትከውን እያ ተኸታቲለን ክቐርባ ኢና። ሓንቲ ናይ ድምፃዊት ፌሩዝ ተስፋኣለም ካብኣ ቀፂላ እውን ናብ ድምፃዊ ሚኬለ ኣብርሃም ሸጡ ክንሰግር ኢና። ሸጡ ኣብ ብዙሕ ደርፍታት ሃገርና ከም ኣላይ ኮይኑ ዝሰርሕ ዘሎ ድምፃዊ ሃገርና እዩ። ካብ ደርፍታት እውን ኣብ ባህሊ እንተዳ ተዓዚብና ብዙሕ ባህላዊ ስራሕ ደርፍታት እዩ ናብ ህዝቢ ኣቕሪቡን ዝቐርብ ዘሎን። ንሕጂ ቀሪብና ዘለና ደርፉ ሰንከላይ እትብል ኣብ 2017 ዝደረፋ ደርፊኣ ክትከውን፣ ኣቐዲማ ግን ናይ መንእሰይ ድምፃዊት ፌሩዝ ተስፋኣለም ደርፊኣ ናባኹም ክትቀርብ ንምክታልኩም ሕጂ እውን ደጊመ ብክብሪ ዕደም

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ቀፂልና ቀሪብና ዘለና ደርፊ ናይ ትግራይ ደርፊ ክትከውን እያ። ብገዲም ድምፃዊ ልኡል ፍስሃየ ዝተደርፈት ኣዜማ እትብል ክትከውን እያ። ልኡል ፍስሃየ ኩልና ከም ንፈልጦ በታ ኣውሊዕ ባንዴራና እትብል ደርፊ እዩ ዝያዳ ዝደለ ካብ ደርፍታቱ ማለት እዩ። ንሕጂ ግን ናይ ትግራይ ደርፊ ኢና ቀሪብናልኩም ዘለና ኣዜማ። ካብኣ ቀፂልና እውን ናይ ድምፃውያን ሃገርና ሓቢሮም

ዝደረፉ ደርፊ ክትልወኒኣ እዞም ክልተ ድምፃውያን ሃገርና ኣትፅብቕቲ ጋመይ እትብል ሓቢሮም ዝደረፍዋ ደርፊ ብድምፃዊ ኣብርሃም ካሕሳይ ዋሲላ ምስ ፊዮሪ ፀሃየ ኣብ 2022 ደጊሞም ዘሐደስዋ ደርፊ ኣክትልወና ናብ ሙሉእ ትሕዝቶታ ደርፊ ክንሰክር ኢና።

0: ቀልባ ኣሎ ትሪኦ ከለካ ዳሃይ እዩ ዝብል ዳሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዮ
3: ትግራይ ትግርኛ
4: ናጋፊስካ ዝዓርዳ ከዶ ሰማዕኮኸኒ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎለማጎዳ ገለያሎቾ ማውራር ፈላኣኩኖ ሱቱ ባላይ ናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደረፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዎ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ኣፍቀርትን ትሕዝቶ መደብ ህርመት ካብዚ ብምቕፃል ቀሪብናልኩም ዘለና ደርፊ ኣከታቲልና ከም ወትሩ ክልተ ክኾነ እየን። ሓንቲ ናይ ድምፃዊ ዳዊት ተኽለ ሰንበት ሽላን ካብ ደርፍታቱ ቦታ እንዶሃብኒ እትብል ከውንያ ካብኣ ቀፂላ ናይ ገዲም ድምፃዊ እስጢፋኖስ ኣብርሃም ዘማች እስታሊለይ እትብል ደርፊ ክትከውን ኣብ ባህሊ ትግርኛ ዝነበረ ንጥፈት ከምኡውን ዘሎ ነቲ ሕብረት ዝገልፅ ኣብ መርዓ ዝካየድ ንጥፈታት ብሓፈሻ ነቲ ባህሊ እትገልፅ ካብቲ ብዙሕ ማለት እዩ እትገልፅ ደርፊ ስለዝኾነት ንዓ መሪፅናያ ኣለና። ኣብዚ እዋን እዚ እውን መርዓ ዝካየደሉ እዋን ስለ ዘለና ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም የ። ክቡራትን ክቡራንን ተኸታተልትና ሰናይ ምክትታል።

ክቡራትን ኣፍቀርትን ትሕዝቶ መደብርማት ብዝቐርብ ዘሎ ደርፍታት ትዛነይ ክትልው ተስፋ ይሙሉኡ ትሕዝቶታትና ገና ቀፃሊ እዩ ዘሎ። ካብዚ ብመቕፃል እውን ክልተ ደርፍታት ክህልዋና እየን። ሓንቲ ናይ ገዲም ድምፃዊት ሄለን መለስ ካብ ደርፍታታ 2/4 እትብል ሃገራዊት ደርፊ ክትከውን እያ። ሃገራዊን ደርፍታትና ዘለዎም ኣብ ግጥሚ ኣቀራርባ ንዝመፅእ ወለዶ ዝመሓላለፍ ረዚን ዝኾነ ሓበሬታ ወይ ድማ ትሕዝቶ ስለ ዘለዎ ዝያዳ ካልእ እዋን ደርፍታት ሃገርና ተፈታዊ ይገብሮ ኣይምነውን ይሙን። ካብዚ ብመቕፃል ቀርብናያን ዘለና ከምቲ ዝበልክዎ ናይ ሄለን መለስ ክትከውን እያ። ካብኣ ቀፂላ ክልተ ድምፃን ሃገርና ሓቢሮም ዝደረፍዋ ሓጃይት መንደል ምስ መለንኬን ኣውቶንበስ ኣብ ናይ ቢልየን ደርፊ ማለት እዩ ክትህልወን እያ። ምስ ጉጅለ ባህሊ ስብሪት ብምዃን ዝደረፍዋ ክስ ዝብል ኣርእስቲ ዘለዋ እያ ክትከውን። ተኸታቲለን ክቐርባ እየን።

0: ቀልቢ ኣሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነገር
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአይ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ናጋፊስካ ተዓርዳ ከዶ ሰማዕኮ ከዓ ኣይፀላኳን መርከ ዘሎ
5: ስለዝኮነትእሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎነማጎዳገለያለውሾማውራር ፈላእኩኖሱ ድባላይ ናሜኮ ኣይንኮኖጎ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹስ ብዛዕባ ሓንቲ ምውት ኣድዩ
8: እንታሓሸኒ ኢልከ ገዲፍ ክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣብ ብምዝዛም ትህልወና ደርፊ ነገዲም ድምፃዊ ኢንጂነር ኣስገዶም ወልደ ሚካኤል ካብ ደርፍታቱ ሃንደበት መገሻ እትብል ካብተን ተዘከርቲ ሰሪሓ ንዓ ክንጋብዘኩም ኢና።

ክቡራትን ክቡራንን ተኸታተልቲ ናይ ሎሚ ሰሙን ትሕዝቶ መደብር መታብ ዝተዛዚምሎ ክቐርብ ዝፀንሐ ኣዛናይ ፀኒሐ ክኸውን ተስፋ ይሙሉ እዩ። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ደርፊ የራኸበና። ክሳብ ዝመፅእ ሰሙን በቢዘለናዮ ወገን ሰላምን ጥዕናን ንኸልና።

0: ፈስቲቫል ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ተገሊጹ። ኣብ ዞባ ጋሽ ፓርካ ብወፍሪ ተማሃሮ ንልምዓት ኣድማዒ ንጥፈታት ይሰላሰል ኣሎ። ኣሜሪካ ብወተሃደራዊ ወፍሪ ኢራን ዛጌታ ስታት 38 ቢልዮን ዶላር ወፃኢ ከም ዝገበረት ገሊጻ። ኣሜሪካ ሸመተ ዝተረቓቓ ድሮናት ብቐንዱ ድማ ናይ ቻይና ከም እትድርቶ ኣፍሊጣ። ሚኒስትር ጉዳያት ወፃኢ ሩስያ ዝመፅእ 24 ሓምለ ምስ ኣሜሪካዊ መዘንኡ ክዝቲ ምዃኑ ሓቢሩ። ዝርዝር ዜና ዜና መስዋዕቲ ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስትር ሰምረ ርእሶም ብ21 ሓምለ መበል 83 ዓመት ዕድሚኡ ኣብ ኣስመራ ብሕማም ተሰዊኡ። ኣብ 1976 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ሰምረ ኣብ እዋን ሓርነታዊ ቃልሲ ካብ 1976 ክሳብ 1991 ኣብ ክፍሊ ህዝባዊ ምምሕዳር ወኪል ወፃኢ ጉዳያት ከምኡ ውን ሓላፊ ክፍሊ ስልያን ፀጥታን ኣብ ሱዳን ድሕሪ ናፅነት ድማ ካብ 1991 ክሳብ 1992 ቀዳማይ ፀሓፊ ግዜያዊ መንግስቲ ኤርትራ ኣብ ሱዳን ካብ 1993 ክሳብ 1996 ኣብ ሚኒስትር ጉዳያት ወፃኢ ሓላፊ ጠረጴዛ ኣሜሪካ ካብ 1997 ክሳብ 2003 ኣምባሳደር ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ካብ 2003 ክሳብ 2006 ኣመሓዳሪ ዞባ ማእከል 2007 ክሳብ 2018 ሚኒስተር ትምህርቲ ከምኡ ውን ካብ 2018 ክሳብ 2025 ሚኒስተር ትምህርትን ኣምባሳደር ኤርትራ ኣብ ኢትዮጵያን ብምዃን ንሃገሩን ህዝቡን ብልዑል ተወፋይነት ዘገልገለ ሓርበኛ እዩ። ፅቡቅ ሚኒስተር ሰምረ ርእሶም በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ። ስነ ስርዓት ቀብሩ ድማ ዓርቢ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቃብር ሓርበኛታት ኣስመራ ክፍፀም እዩ። ናብ ካልእ ዜና ምስ ንሰግር ሃገራዊ ፈስቲቫል ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ኣዋህትን ነገርያንን ገሊፆም። ጋዜጠኛ ሳሙኤል ሃብተ ሚካኤልን ዘዳለዎ ፀብጻብ ገረ መስቀል ገረ ዝግሄር ከቕርቦ እዩ።
1: ዓመት መፀ ኣብ ዝካየድ ሃገራዊ ፈስቲቫል ዝቐርብ ዘሎ ድኮና ያታዊ ኣባይቲ መነባብሮን ወግዕን ዘጠቓልል ትሕዝቶ ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ተገሊጹ። ኣብ ሃገራዊ ፈስቲቫል ኤርትራ 2026 ኣባል ኮሚቴ ድኮና ያታዊ ኣባይቲ መነባብሮን ወግዕን መንእሰይ ሃብቶም ጎይቶኦም ኣብ ቅሸት ዘባታት ሕብረተሰብ ኤርትራ ንዘመናት ዝተገልገለሉ ንሓፈሻዊ ኣሰራርሓና ቃውማን ኣባይቲ ባህላዊ ናውቲ ወግዕታት ጥበባት ሜላ መነባብሮን ካልእን ዝውክል ትሕዝቶ ቀሪቡ ከም ዘሎ ብምጥቃስ ባህልን መንነትን ንምዕቃብን ናብ መፃኢ ወለዶታት ንምውራስን ዓብዪ እጃም ከም ዘለዎ ኣረድዮ። በዚ መሰረት ዞባታት ዓመት መፀ ትሕዝቶኦን መለሳ ክህልዎ ካብ ሓፈሻዊ ናብ ቴማዊ ኣገባብ ክተኩራ ብዕምቆት ዘይተዳሰሰ ክፋል ባህሊ ከንፀባርቃ ከምኡውን ሓደሽቲ ኣካላት ክሳተፋ ምኽርን ማዕዳን ከም ዝወሃበን ዞባታት እውን መፅናዕትታት ብምክያድ መበቆላዊ ትሕዝቶ ንምቕራብ ኣድላይ ፃዕርታት ከም ዘካየ ዳን ኣባይታይን ፅባረቕ ከም ዘሎና ገንዚቦ። ፈስቲቫል ኣብ ምዕቃብን ምውራስን ባህሊ ተወሳኺ መፅናዕትታት ንምክያድ ድፊኢት ዝፈጥር ምዃኑ ዝሓበረ መንእሰይ ሃብቶም ባህሊ መሰረት ዕብየት ብምዃኑ ዞባታት ኣብ ሃገራዊ ፈስቲቫል ከይተሓፅራ ከም ዝሰርሓሉ ኣነፂሩ። ኣብ ቅሸት ዞባታት ንነጋድያን መግለፂ ዝህቡ ዘለዉ ብወገኖም ምስ ዘመናውነት ተኣሳሲሩ መበቆላዊ ያታዊ ናውቲ ኣብ ምርካብ ብድሆታት እኳ እንተሎ እቲ ሕፅረታት ብምምላእ ከም ዝቃለል ድሕሪ ምጥቃስ ርእቶ ነጋ ያን ኣብ ዕቃበ ባህሊ ብዕቱብነት ክዕየ ዘተባብዕ ከም ዝኾነ ሓቢራ።
0: ካብ ዜናታት ፈስቲቫል ከይወፃና ኣብ ስነ ጥበብ ኣተኪሩ ብዛዕባ ዝካየድ ዘሎ ኣስተምህራዊ ሰሚናራትን ውድድራት ስነ ፅሑፍን ጋዜጠኛ ዳንኤል ወልዱ ዘዳለዎ ፀብፀብ ኣሎ እስቲፋኖስ ግርባይ ከቕርቦ እዩ።
2: ኣብ ክርዓት ኤክስፖ ኣብ ዝካየድ ዘሎ ሃገራዊ ፈስቲቫል ኤርትራ 2026 ኣስተምህራዊ ሰሚናራትን ውድድራት ስነ ፅሑፍን ይካየድ ኣሎ። እቲ ካብ 20 ሓምለ ጀሚሩ ኣብ ሰዓታት ድሕሪ ቀትሪ ብክኢላታት ዝቐርብ ዘሎ ብቐንዱ ኣብ

0: ንጥበብ ዘተኮረ ሰሚናራት ጸሓፍትን ምርምርን ጸሓፍትን ንባብን ግጥምን እንታይነቱን ተራ ኣርትዖት ኣብ ዕብየት ስነ ጽሑፍ ዕዮ ትርጉም ኣብ ስነ ጽሑፍን ፊልምን ስነ ጽሑፍ ቋንቋታት ኤርትራ ዕድላቱን ብድሆታቱን ኣጸሓሕፋ ልብወለዳውን ዘይልብወለዳውን ጽሑፋት ከምኡውን ድራማን ድርሰት ፊልምን ካልእን የጠቓልል። ኣባል ኮሚቴ ሰሚናራትን ውርድራት ስነ ጽሑፍን ዶክተር ቴድሮስ ስዩም ንኤሪና ኣብ ዝሃቦ ሓበሬታ ጐኒ ጐነቲ ኣስተምህራዊ ሰሚናራት ሓፀርቲ ዛንታታት ግጥምታትን ፊልምታትን ንውድድር ቀሪቡ ከም ዘሎ ብምጥቃስ ዕዉታት ብ25 ሓምለ ክሽለማ ምዃነ ናብሪሆም። እዚ ከምዚ ኢሉ እንከሎ ብኮምፒተ ፊልም ፌስቲቫል ኤርትራ 2026 ዝተዳለወ ኣብ ሃገርና ኣብ ዝፈርም ፊልምታት ዘተኮረ ሓፈሻዊ መፅናዕታዊ ፅሑፋትን ምልውዋጥ ተመክሮን ይካየድ ኣሎም። ኣብዚ መደብ እዚ ባሩድ 77 ርግቢት ኖህ ከምኡውን ፍቕሪ ሰማያዊ ንዘርእስተን ፊልምታት ዝምልከት ምክፋል ተመክሮ ይካየድ ኣሎም።
1: ኣብ ዞባ ጋሽባር ካብ ብወፍሪ ተማሃሮ ንልምዓት ኣብ ምዕቃብ ሓመድን ማይን ምግራብን ዘተኮረ ኣድማዕ ንጥፈታት ይሰላሰል ከም ዘሎ ኣዋሃዲ ናይቲ ወፍሪ መምህር ሃብቶም ገብረ ኢየሱስ ሓቢሩ። ኣብዚ ወፍሪ ኣብ ንኡስ ዞባታት ለጓዓን ሰባ ኣቆርደት፣ ባሮንቱ፣ ሞልቂ፣ ላዕላይ ጋሽ፣ ሃይኮታ፣ ፎርቶሳዋ፣ ተሰነይን፣ ጎልጅን ካብ 17 ናይ ካልኣይ ደረጃ ኣብያት ትምህርቲ ዝተዋፅኡ ኣስታት 93 ተማሃሮ ኣልይቲ መምህራን ክእላታት ሕርሻን ኣዋህድትን ኣብ 17 ንቑታታት ተኸፋፊሎም ይነጥፉ ከም ዘለዉ መምህር ሃብቶም ገሊፆም። ንሳቶም ካብ 6 ሓምለ ጀሚሮም ን36 መዓልታት ኣብ ዝዓምዎ ስራሕ ብጠቕላላ 240,000 ጎዳጉዲ ብምኩዓት ፈልስታት ክተኽሉ፣ ልዕሊ 150,000 ኣግራብ ክኸስክሱ፣ ልዕሊ 400,000 ሜትሮ ዘላታትን ከትርታትን ክሰርሑን ክፅግኑን፣ ከምኡውን ናይ ሓመድ ፅርግያታት ክፅግኑ መደብ ከም ዘሎ ብተወሳኺ ብርሆም። ኣልይቲ መምህራንን ክእላታት ዕቃበ ኣግራብን ንንሳ ዘገዳምን ብወገኖም ተሳተፍቲ ንዝተመደበሎም ስራሕ ብኣድማዓነት ይትግብሩ ምህላዎም ብምጥቃስ ዝተዳለወ ፈርስታት ኣብ እዋኑ ንምትካል ብዝለዓለ ከም ዝዋስኡ ኣረጋጊፆም። ተምሃሮ መወዳእታ ከባቢኦም ናብ ሓምላይ ንምቕያር ኣብ ዝካየድ ዘሎ ፃዕሪ ምስታፎም ሓበም ከም ዝስምዖም ብምግላፅ ደሊቦሞ ብዘለዉ ተመክሮ ስራሕን ናይ ምትሕግጋዝ ባህልን ኣብ ቀጻሊ ዝካየድ ናይ ልምዓትን ምግራብን መደባት ንምዕዋት ኣበርቲዖም ከም ዝሰርሑ ኣረጋጊፆም። ኣብ ንኡስ ዞባ ሰንዓፈ ኣብ ምሕያል መደባት ቅድመ ትምህርቲ ዝግበር ወፍሪ ክዓዝዝ መዘኻኽር ቀሪቡ። ብዛዕባ እዚ ወኪል ኤሪና መሓመድ ኣይፈራሕ ዘዳለዎ ፀብፀባ ኣሎ ሚካኤል ሓርጉ ከቕርቦ እዩ።
2: ኣብ ኣገልግሎት ቅድመ ትምህርቲ ዝግበር ወፍሪ ኣብ ምሕያል መስርሕ ምምሃር ምስ ትምሃሩን ብሓፈሻ ውፅኢት ተምሃሮ ድማ ብፍላይ ልዑል ተራ ስለ ዘለዎ ኣብኡ ዘረሃበ ንጥፈታት ብውደት ክስርሓሉ ከም ዝግባ ብ20 ሓምለ ኣብ ሰንዓፈ ኣብ ዝተገብረ ዘተ ተገሊጹ። ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ ኣብ ዘቕረቦ ፀብጻብ ኣቐዲሙ ብደረጃ ንኡስ ዞባ 16 ትካላት ቅድመ ትምህርቲ ጥራይ ስለ ዝነበራ ብዙሓት ህፃናት ዕድል ክረኽቡ ከም ዘይፀንሑ፣ እዚ ድማ ኣብ ብቕዓ ተምሃሮ ኣሉታዊ ፅልዋ ፈጢሩ ምንባሩ ብምጥቃስ ካብ ዝሓለፈ ዓመታት ሒዙ 44 ሓደስቲ ትካላት ብምውዳድን ግና እቲ ዝነበረ ድሩትነት ከም ተፈትሐ ኣብሪሆም። ኣብ ዝመፅእ ዓመተ ትምህርቲ 2026-2027 ቁፅሪ ተሳተፍቲ ህፃናት ናብ እሳት 2800 ክብል ትፅኢት ከም ዝግበር ብምሕባር ዕድሚኦም ንቅድመ ትምህርቲ ዝኣኸለ ህፃናት ናብ ማኣዲ ትምህርቲ ንክቐርቡ ተራ ስድራ ቤታት መሻርክቲ ኣካላትን መምህራንን ክዓዝዝ ኣተሓሳሲቦም። ሓላፊ ኣብያተ ትምህርቲ ንኡስ ዞባ ሰንዓፈ መምህር ዑመረዲን መሓመድ ቦጎኑ ህፃናት ዝግባእ ናቤት ምስ ዝረኽቡ ኣብ ዝቕፅል ጉዕዞ ህይወቶምን ትምህርቶምን ሃበርም ስለ ዝኾኑ መምህራን ኣብ ኣብያተ ትምህርቲ፣ ወለዲ ኣብ ገዛ፣ ሕብረተሰብ ድማ ኣብ ከባቢ ግቡእ ክትትል ክገብርሎም ተላብዩ። ኣመሓዳሪ ንኡስ ዞባ ሰንዓፈ ኣቶ ኢድሪስ ዓሊ ሽከር ድማ ኣገልግሎት ቅድመ ትምህርቲ ንምውሓስ ናይ ሓባር መረዳእታ ምህላው መሰረታዊ ስለ ዝኾነ ተራን ኣበርክቶን ናይ ነፍሲ ወከፍ ዜጋ ናይ ኣመሓደርቲ ከባቢ ካብ ብፍላይ ክሕይላ ተሓሳሲቡ። ኣብ መወዳእታ ኣብ ቅድመ ትምህርቲ ዘይኣተዉ ህፃናት ከህልው ብደረጃ ዓድታት መፅናዕቲ ክግበር፣ ከምኡ ውን ኣብ ገለ ምምሕዳራት ከባቢ መስር ሕንፀት ሓደስቲ ትካላት ቅድመ ትምህርቲ ክጅመር ዝብልን ካልእን ርእቶታት ቀሪቦም። ኣብ ንኡስ ዞባ ሰንዓፈ ኣብ 22 ምምሕዳራት ከባቢ 60 መውዓለ ህፃናት ኣለዋ።
1: ቤት ፅሕፈት ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኣብ ንኡስ ዞባ ጎሊጅ ውዳቤታቱ ብምድልዳል ኣፍራይነት ኣባላት ክንምባል ዝሕግዝ ኣስተምህሮ ወዲቦ። ሓላፊ ጨንፈር ዞባ ጋሽባርካ ኣቶ ተስፋለት መብራቱ ኣብ ዝሃቦ ሓበሬታ ሓርበኛታት ስንኩላን ብቁጠባ ነብሶም ንክኽእሉን ጥዕንኦም ንክወሓስን ማሕበር ዘድሊ ደገፍ ከም ዝገብር ኣረዲኡ። ንኡስ ዞባ ጎሊጅ ኣብ ክረምታዊ ሕርሻ ሃብቲ ጥሬትን ንግድን ሰፊሕ ዕድላት ዝርከቦ ብምዃኑ ስንኩላን ብዘለዎም ዓቕሚነት ዕድላት ብግቡእ ተጠቒሞም መነባብሮኦም ከመሓይሹ ክፅዕሩ ተላብዮም ኣመሓዳሪ

እዞ ባጎ ልጅ ኣቶ ደሴ ዘርኢ ሚካኤል ብወገኑ ኣካላዊ ስንክልና ዘለዎም ዜጋታት ብዓቕሞም ነፍሶም ንምቕያር ዘኽእሎም ባይታ ስለ ዘሎ ብወገን ምምሕዳር ምድግጋፍ ከም ዝግበረሎም ኣረጋጊፁ። ተሳተፍቲ ኣብ መወዳእታ ብኣባላት ዝካየድ ናይ ሕርሻ መሬት ክወሃቦም ኣገልግሎት ልቓሕ ክቕፅልን ክሰፍሕን ኣብ መንግስታውያንን ብሕታውያን ትካላት ፕሮጀክትታትን ኣብ ዝህሉ ናይ ስራሕ ዕድላት ንስንኩላን ቀዳምነት ክወሃብ ዝብል ለበዋታት ኣቕሪቦም። ስዕብ ዜናታት ሃገራት ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ፣ ኣሜሪካ ኣብ ወርሒ ለካቲት ናይዚ ዓመት ኣብ ልዕሊ ኢራን ወተሃደራዊ ወፍሪ ካብ እተበግስ ንዳሓር ዛጌት ኣስታት 38 ቢልዮን ዶላር ወፃኢታት ከም ዝገበረት ፀሓፊ ምክልኻል ፒት ሄግዜት ሓቢሩ። እዚ ገንዘብ እዚ ንዳግም ህንፀት ናይቲ ብመጥቃዕትታት ኢራን ዝዓነወ ማዓስከራት ኣሜሪካ ዝተኸፍለ ስለ ዘየጠቓልል ትሕቲ ግምት ምዃኑ ክኢላታት ይጠቕሱ። እዚ ከምዚ ኢሉ እንከሎ ፀሓፊ ምክልኻል ፔት ሄግዜት ረብሓታት ኣሜሪካ ንምሕላው ህፁፅ ባጀት ምክልኻል ክስላዕ ኣቐዲሙ ዝቐረበ እማመ ክጸድቕ ጸዊዑ ኣሎ። ፕረዚደንት ዶናልድ ትራምፕ ዝዓበየ ክፋሉ ምስኩናት ኢራን ምትእሳር ኣብ ዘለዉ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ኣብ ዝሓለፈ ወርሒ ሰነ ንኮንግረስ ምሕታቱ ኣይርስዓን። እቲ ባጀት እንተጸዲቑ ኣሜሪካ ኣብ ልዕሊ ኢራን ድሕሪ ጀመረቱ ኩናት ኣብ ሓደ እዋን ካብ ዝሰላዓቶ ህፁፅ ገንዘብ እቲ ዝዓበየ ከም ዝኸውን ይጥቀስ። ኣሜሪካ ንባጀት ምክልኻል 2027 ናብ ኣስታት 1.5 ትሪልዮን ዶላር ክብ ክተብሎ ከም ትኽእል እዩ ዝግመት ዘሎ። እቲ መደብ ነቲ ጽላትን ብድንፋዕ ዘኽእል ዘመናዊ ኣፅዋር ንምፍራይ ብቐንዱ ድማ ዝተራቐ ሚሳይላትን ደብደብቲ ነፈርትን ንምምዕባል ምዃኑ ይሕበር። እቲ ውጥን ብዘይካዚ ብሰንኪ ኩናት ኢራንን ዩክሬንን ኣንቀልቂሉ ንዘሎ ትሕዝቶ መኽዘናት ኣፅዋር ኣሜሪካ ናብ ንቡር ንምምላስ ሓጋዝ ምዃኑ እዩ ዝግለጽ ዘሎ። ኣሜሪካ ኣብ 2025 ኣብ ምብዕባል ኒኮሎሳዊ ኣፅዋር ጥራይ ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገበረት ዝዝከር እዩ። ባጀት ምክልኻል ኣሜሪካ ዓመታዊ እናወሰኺ ይኸይድ ከም ዘሎ ዝጠቕሱ ጸብጻባት ኣብ ዝሓለፈ ዓመት ልዕሊ 950 ቢልዮን ዶላር፣ ኣብዚ ዓመት እዚ ድማ ናብ ልዕሊ 1 ትሪልዮን ዶላር ክብ ከም ዝበለ የረድኡ። ኣሜሪካ ሸመተ ዝተራቐ ድሮናት ብቐንዱ ድማ ናይ ቻይና ከም እትድርቶ ኣፍሊጣ። እቲ ስጉምቲ ሃገራዊ ድሕነትን ዘቤታዊ ዕዳጋን ንምውሓስ ምዃኑ ሰመዚ ንግድን መራኸቢታትን ኣሜሪካ ሓቢሮም። እዚ መዓስ ከም ዝትግበር ዛጊት ዘይተገልጸ ስጉምቲ ብኣሉታ ተጸልዩ ንዘሎ ንግዳዊ ዝምድና ኣሜሪካን ቻይናን መሊሱ ከጋዶ ከም ዝኽእል ይእመት። እታዊ ፍርያት ቴክኖሎጂ ቻይና ክትእግድ ዝጸንሐት ኣሜሪካ ብ2019 ኣብ ልዕሊ ቻይናዊ ኩባንያ ህዋዌ እገዳ ከም ዘጽድቐት ጸብጻባት የረድኡ። እቲ እገዳ ፍርያት ናይቲ ትካል ናብ ኣሜሪካ ከይኣቱ ትካላት ኣሜሪካ ድማ ምስቲ ኩባንያ ንግዳዊ ንጥፈታት ከየካይዳ ዝዓግት እዩ። ኣሜሪካን ቻይናን ንግዳዊ ፍልልያትን ንምፅባብ ከካይዶ ጽንሓ ተደጋጋሚ ርክባት ዛጌት ሱርበትኻ ውፅኢት ከም ዘይተረኽቦ ጸብጻባት የረድኡ። ሚኒስትር ጉዳያት ወፃኢ ሩስያ ሰርጌ ላቭሮቭ ዝመጽእ 24 ሓምለ ምስ ኣሜሪካዊ መዘንኡ ማርክ ሩቢዮ ተራኺቡ ክዝቲ ምዃኑ ሓቢሩ። እዚ ኣብ ከተማ ማኒላ ፊሊፒንስ ዝካየድ ዘተ ኣብ ኩናት ዩክሬንን ዝምድና ሃገራቶምን ከም ዘተኩር ሚኒስትር ሰርጌ ላቭሮቭ ገሊጹ ኣሎ። ኣሜሪካን ሩስያን ኩናት ዩክሬን ብዘተ ንምዕራፍ እወታዊ ምንባሩ ዝተጠቕሰ ርክባት ኣበጊሰን ከም ዝነበራ ኣብ ዞባ ማእከላዊ ምብራቕ ድሕሪ ዝተኸስተ ወተሃደራውን ጸጥታውን ቅልውላው ግና ከምቲ ዝድለ ከይሰጎመ ከምዘይሰጎመ ጸብጸባት የረድኡ። መራሕቲ ክልቲአን ሃገራት ኣብ 2026 ጥራይ ብውሕዱ 4 ግዜ ናይ ቴሌፎን ዝርርብ ከም ዘካየዱ ጸብጸባት ይጠቕሱ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ ወርሒ ነሓሰ 2025 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም ከም ተዘራረቡ ዝዝከር እዩ። ፕረዚደንት ኣሜሪካ ዶናልድ ትራምፕን ፕረዚደንት ሊባኖስ ጆሴፍ ኦንን ብ21 ሓምለ ኣብ ጉዳይ ጸጥታ ሊባኖስ ቀጥታዊ ዝርርብ ኣካይዶም። እቲ ኣብ ዋሽንግተን ዲሲ ዝተኻየደ ርክብ ኣብ ትግባር እቲ ኣቐዲሙ ኣብ መንጎ እስራኤልን ሊባኖስን ዝተበጽሐ ስምዕ ምቁራት ተኽሲ ዘተኮረን ውፅኢታውን ከም ዝነበረ ክልቲኦም መራሕቲ ገሊፆም። ፕረዚደንት ሊባኖስ ጆሴፍ ኦን ኣብ ዝሓለፈ ቅዳመ ሰንበት እውን ምስ ጸሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ኣብ ተመሳሳሊ ጉዳይ ከም ተዘራረቡ ተቓሊሖም። እዚ ከምዚ ኢሉ እንከሎ እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ጀመረ ማዕከናት ዜና ቃሊሐን።
እስራኤል ምቁራዕ ተኽሲ ከም እትገብርን ሰራዊታ ካብ ደቡባዊ ሊባኖስ ከም እትስሕብን ኣብ ዝሓለፈ ወርሒ ሰነ ከም ተሰማምዐት ጸኒሓ ግና ሰራዊታ ንዘይተወሰነ ግዜ ከም ዝጸንሐ ገሊጻ እያ። በዚ ድማ እዚ ካብ ገለ ክፋልቲ ሃገር ከም ዝሰሓበ ዝገባሕ ዘለዎ ዜና ዘላቕነት ክህልዎ ከም ዘይክእል ክኢላታት ይእምቶ። ምዚ ኣብ ዝተኣስር እስራኤል ሰራዊት ሊባኖስ ኣብ ዝዓስክረሉ ከባቢ መጥቃዕቲ ከም ዘካየደት ይቀልሓሎ። እስራኤል ኣብ ሊባኖስ ጥራይ ዘይኮነ ኣብ ሶርያን ፍልስጤምን እውን ወታደራዊ ህላውኣ ንምስፋሕ ትሰርሕ ከም ዘላ ይፍለጥ። ጀርመንን ኣዘርባጃንን ቁጠባ ፀጥታ ምክልኻል ፀዓት ኣብ ዝርከቦም ልዕሊ 7 ፅላታት ክተሓገዛ ዝኽእለን ስምምዓት ተፈራሪመን። እቲ ስምምዓት መራሒ መንግስቲ ጀርመን ፍረደሪክ መርዝን ፕረዚደንት ኣዘርባጃን ኢልሃም ኣልዩቪየንን ትማሊ 21 ሓምለ ኣብ ከተማ በርሊን ኣብ ዘካይድዎ ዝርርብ እዩ ተበፂሑ። ከም ኣካል ትስምዕ ኣዘርባጃን ናብ ጀርመን ክሳብ 245 ዓ ም ዝቕፅል ሰደድ ባህርያዊ ጋዝ ክትገብር ምዃና ተፈሊጡ። እትስምዕ ጀርመን ድሕሪ ኩናት ዩክሬን ኣጋጢሙዋ ንዘሎ ሕፅረት ባህርያዊ ጋዝ ኣብ ምቅላል ውበታዊ ተራ ከም ዝህልዎ ይእመት። እዚ ከምዚ ኢሉ እንከሎ ጀርመንን ኣዘርባጃንን ቁጠባዊ ዝምድንአን ምምዕባል መጠን ንግዳዊ ምልውዋጥን ወፍርን ከስፋሓ ምዃነን ኣብቲ ርክብ ኣፍሊጠን። ተግባረቲ ስምዓት ንምቅልጣፍ ከም ስርሓ ዝገለፃ ክልጤን ሃገራት ንዕኡ እትከታተል ሓበራዊት ኮሚተ ከም ዘቑማ ሓቢረን። ሩስያ ትማሊ 21 ሓምለ ኒኮላሳዊ ኣፅዋር ዝዋዳደለን እስትራቴጂካውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባልቲክ ኣብሪራ። ዕላማት ስጉምቲ ፀጥታ ማያዊ ግዝኣት ሃገሩ ንምውሓስ ምዃኑ ዝገለፀ ሚኒስትር ምክልኻል ሩስያ ብመሰረት ኣህጉራዊ ሕግታት ከም ተኻየደን ንካልኦት ሃገራት ብኣሉታ ከም ዘይጸሉን ኣረዲኡ። ሩስያ ኣብ ዝሓለፈ ወርሒ ሰነ እውን ኣብ ክልል ኣየር ባሕሪ ባልቲክ ተመሳሳሊ በረራ ኣካይዳ ምንባራ ፀብፅባት ይጠቕሱ። ኣብ ክልል ኣየር ባሕሪ ባልቲክ ጥራይ ዘይኮነ ኣብ ክልል ኣየር ኣርክቲካዊ ውቅያኖስ፣ ኣትላንቲካዊ ውቅያኖስ፣ ሰላማዊ ውቅያኖስን ጸሊም ባሕርን እውን በረራታት ክተካየድ ምፅናሓ ይፍለጥ። ሩስያ ጥራይ ዘይኮነት ኣሜሪካ እትርከበን ካልኦት ሃገራት እውን ተመሳሳሊ በረራታት ከም ዘካየዳ ይጥቀስ። ባይቶ ፈረንሳ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 15 ዓመት ቀልዑ ዝኽልክል ሕጊ ኣጽዲቑ። በዚ ድማ ፈረንሳ ነቲ ሕጊ ብወግዒ ዘጽደቐት ናይ ፈለማ ኤሮጳዊት ሃገር ምዃና ጸብጸባት የረድኡ። እቲ ጸዲቑ ዘሎ ሕጊ ካብ ወርሒ ጥሪ ናይ ዝመጽእ ዓመት ከም ዝትግበር ዝጠቐሰ መንግስቲ ፈረንሳ ዝጠሓስዎ ወገናት ከቢድ መቕጻዕቲ ከም ዝብየነሎም ኣጠንቂቑ። ማሕበራዊ መራኸቢታት ንቐልዑ ጠንቂ ጥዕናዊ፣ ማሕበራዊ፣ ኣካዳምያውን ጸገማት ኮይኑ ከም ጽንሐ ዝገለጸ ፕረዚደንት ማክሮን ካልኦት ሃገራት ኤሮጳዊ ሕብረት ክስዕብኦ ጸዊዕሎ። ሓያሉ ሃገራት ተጠቃምነት ማሕበራዊ መራኸቢታት ንቐልዑ ናይ ምእጋድ ተበግሶታት ክወስዳ ጀሚረን ከም ዘለዋ ይፍለጥ። ዜናታት ንምእዛም እምበኣር ኣርእስቲ ዜና ክደግመልኩም። ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ኣብ መበል 83 ዓመት ዕድሚኡ ብሕማም ተሰውዩ። ፈስቲቫል ኣብ ባህልን ያታን ዓሚቕ መፅናዕቲ ክካየድ ዝድርኽ ምዃኑ ተገሊጹ። ኣብ ዘዋጋሽ ባርካ ብወፍሪ ተማሃሮ ንልምዓት ኣድማዕ ንጥፈታት ይሰላሰል ኣሎ። ኣሜሪካ ኣብ ልዕሊ ወታሃደራዊ ወፍሪ ኢራን ዛጊት ኣስታት 38 ቢልዮን ዶላር ወፃኢ ከም ዝገበረት ገሊጻ። ኣሜሪካ ሸመተ ዝተራቐቓ ድሮናት ብቐንዱ ድማ ናይ ቻይና ከም እትድርቶ ኣፍሊጣ። ሚኒስተር ጉዳያት ወፃኢ ሩስያ ዝመጽእ 24 ሓምለ ምስ ኣሜሪካዊ መዘንኡ ክዝቲ ምዃኑ ሓቢሩ። ነቲ ሰዓት ዝተዳለወ ዜናታት ተዛዚሙሉ ምስ ተረፉ መርበትና ንጋሕድገኩም ብወገና ብሩኽ ምሸት።

0: እትዓምም ሃብሮም ተማሃሪት ህይወት ብብዙሓት ቀማማት ዝቖመት ናይ ምንባር ሜላ እትደሊ ዓንኪልያ ወዲ ሰብ ድማ ስርዕ ህይወቱ ንክመርሕ ነዞም ኣብ ዝርያ ዘለዉ ቀማማት ከከም ኣድላይነቶም ናይ ምጥቃም ሜላን ጥበብን ክማዕብል ኣለዎ። ምኽንያቱ እትን ከይዕርዕሮ እትን ከይምቅሮ ንመንብሮ ብኩሉ ሸነኻቱ ከተሰምቕሮ ምኽኣል ምስ ዕድል ዝቖጥርዎ ሰባት ኣዝዮም ብዙሓት እዮም። ምኽንያቱ ኣነባብራ ኩሉ ዓይነት ሕብረተሰብ ስለ ዝምህረካ፣ ስለዚ ክንዲምንታይ ሰፊሕ ሓሳባት ኣብ ውሽጥካ ኣቐሚጥካ ኣለኻ ማለት እዩ።
1: ኣራይ መጀመርታ ነዚ ዕድል ዝምሃኩም ኣነወይ ደጊመ ክመስግነኩም። ብምቕፃል ሽመይ ነዋይ ሰመረ ይበሃል። ዝተወለድ ኩሉ ንእዞ ባሃ ንእዞ ዋዓረዛ ኮይኑ ኣብዚ ኤዊን ተማሂረ ዓብየ ማለት እዩ። ኣብ መዋእል ህፃናት ስኒት ቀዳማይን ካልኣይን ዓመትን ተማሂረ። ካብኡ ብምቕፃል ከዓኒ ካብ ቀዳማይ ክሳብ ሻሙናይ ዘሎ ናይ ኤሌመንታርን ናይ ጂነርን ቤት ትምህርቲ ከዓኒ ኣብ ቤት ትምህርቲ ኣሰር ተማሂረ ማለት እዩ። ብምቕፃል ከዓ ሕጂ ናይ ንዝናብ ሃይስኩል ሰጊር ኣለኹ።
0: ከምቲ ክትሰምዕዋ ፀናሕኩም ተማሃሪት ናባይት ሰመረ ኣብ ምእዞባ ዓረዛ ተወሊዳ ብባህላዊ ዕልልታ ምስ ዓለም ዝተላለየት ናይ ሎሚ ሃብሮም ተማሃሪት እያ። ንሳ ናብዚ ዓለም ምስ ተቐልቀለት ከምቲ ዝድለ ምንክብኻብ ናይ ወላድ ክትረክብ ትዕድልታ ኣይነበረን። ብኣንጻር እኮ ደኣ ከምቲ ኮ ሽም መርሕ ጥዋፍ የብርህ ዝበሃል እግሪ ተኺላ ካብ ዝደልደለትሉ እዋናት ሒዛ ኩነታት ናይታ ከም መዛኑኣ ከተሐንቅቓን ከተሰራስራን ትጽብያ ዝነበረት ወላዲታ ተዓዚባ ደኣ ናብ ምሕጋዛን ምንክብኻባን ተጸምደት። ንሎም እምበኣር ድርብ ጾር እትዓምም ሃብሮም ተማሃሪት ኣብ ትሕቲ ዝብል ኣርእስቲ ናይ ትምህርቲ ጉዕዞ እዚ ሃብሮም ክንደስሲና እሰናይ ምክትታል
1: ኣብ ትምህርቲ እወ ኣብቲ ብሉፅ ደረጃ ማለትሲ ኣብቲ ብራይዝ ዊነር የደ ዘሎ ክሳብ ሕጂ ማለት እዩ። ብምቕጣል ምስ ናይ ገዛ ፀገም ገለ ከም ድገበርካ እዩ ብመደብ ማለት እዩ። ነዚ ንምባል ውን ንማማ ትሕግዘኒ ናይ ገዛ ስራሕ ዋላይ ትረፍሲ ናብ ትምህርቲ ከም ዝኸይድ እያ ትገብረኒ ናተሓገዝ ኢኻ
0: እሾኽ ብበላሓ ትፍጠር ከም ዝበሃል ከምዚ ክትሰምዕዋ ፀናሕኩም ናባይት ካብ ንእስነታ ዝተሰከመቲ ሓላፍነት ግዲ ከይገበረት ንኹሉ በናጢሳ ነቲ ናይ ወዲ ሰብ ቀዳማይ መዐቀኒ ዝኾነ ትምህርቲ ስጋብ ሕጂ ትዕወተሉን ትሽለመሉን ኣላ።
1: ካብ ቀዳማይ ክሳብ ሓምሻ እዩ ዘሎ ኣብቲ ናትካ ከም ውሱን ገርካ መደብካ ደ ዝስርዓሉ ግዜ ከዓኒ ሓገዝ ናይ መምሃራን ናይ ወለዲ ናይ ዝተፈላለዩ ቤተሰብ ማለት እዩ። ብከምኡ ክሳብ ኣብዚ ሕጂ ዘሎ ግዜ ምስቲ ዘሎ ናይ ገዛ ነገር እውን ማማ ትሕግዘኒ ናብ ትምህርቲ ጥራይ ከብል እምበር እዚ ናይ ገዛ ናይ ዝተፈላለዩ ናይ ካልእ ስራሓት ክሰርሕ ሳ ኣይደልየነን።

0: ይኹን እምበር እዛ ብልክዕ ዝገልጻ ሽም ዝረኸበት ሃብሮም ነቲ ወላዲታ እትህባ ፍቕርን ሓልዮትን ከም ንቡር ወሲዳ ንሳ ከላ ወላዲታ ክትሰርሕን ላዕልን ታሕትን ክትብልን ነብሳ ከምዘይገብረላ ትዛረቡ እሞ
1: እወ ትምህርቲ ውዕለ ኣብ ዝመፀሉ ግዜ ማለት እዩ ይመፅአ ስራሕ ገዛ ኣሎ ዝተፈላለየ ስራሕ ገዛ ክሰርሐ ድሕሪ እውን ናብ ድኳን ከይደ ይሕግዛ ማለት እዩ ኣብ ሽፍቲ ካብኡ ወፃኢ ኣለኣኻ ዝተፈላለዩ ንብረት የምፀላ ከምኡ ውን ዋላ ኣብኡ ኮፍ ኢለ ዝኾነ ይሕልወላ የብርያ ዝተፈላለዩ ግዜ ዝበዝሒ ግን ስራሕ ገዛ ይሰርሕ ኮነ ከ
0: ኣብ ጉዕዘ ህይወት መሰነኸል በዲህካ እተመዝግቦ ወይ እትስንዶ ድሕሪ ባይታ ከም ቃንጫ መሸላ ካብ ብፆትካ ክብ ዘብለካ ውፅኢት ናትካ ፃዕሪ እዩ መምህር ተስፋ ዓለም ሸዊት ካብ ኮሌጅ ማይ ነፍሒ ብዓውዲ ስነ ሕሳብ ዝተመረቐ ኮይኑ ካብ 2019 ስጋብ ሕጂ ኣብ ምምሃርን ምስትምሃርን ዝነጥፍ ዘሎ መምህር እዩ
2: ኣነ ናይ እንግሊሽ መምህር እያ ዘለኹ እዚ ግዜ እዚ እዚ እዋን እዚ ናይ እንግሊሽ መምህር እያ ዘለኹ ማለት እዩ ነባይት ሓንቲ ካብቶም ኣለውና ተስፋ ዘለዎም ተምሃሮ ኢና ንፅበ እያ ተምሃሪት እያ ማለት እዩ ምክንያቱ ኣብቲ ክላስ ትገብሮ ንጥፈታት ይኹን እቲ ክላስ ትገብሮ ዲስከሽን ክኸውን ከሎ ፕሬዘንቴሽን ክኸውን ከሎ ኣዝዩ ንፍዕቲ ተምሃሪት ወይከዓ ንጥፍቲ ተምሃሪት እያ ማለት እዩ ካብቶም ንጡፋት ኢልና ንፅውዖም ተምሃሮ ሓንቲ እያ ማለት እዩ ስለዚ ኣብ ዝላዕለ ደረጃ ንክትበፅሕ ከዓ ተስፋ ኣለኒ ማለት እዩ
0: እዘይ ከምቲ ኣብ መኣዲ ገዛና ሕልፊ ስድራ ቤትካ ምኩላስ ነብሩ ዝኾነ ኣብ መኣዲ ትምህርቲ ግና ሕልፊ መዛኑካ ብምኩላስ ዓወታት ብምዝጋብሲ ኣገናዕ ዝምጡ ድንቂ ተበግሶ እዩ እዛ ተምሃሪት እውን ተውሉ ዕማም እናዓመመት ግዜኣ ብምቕጥራሕያ ሕልፊ መሓዙታ ዓወታት ኣብ ምምዝጋብ ትርከብ ዘላ
1: ግዜ ካብ ትምህርቲ መፅ ምስ መፀኹ ናብ ስራሕ ገዛ እዩ ዘብል ማለት እዩ ስራሕ ገዛ ዕርፍቲ ገለ ስለ ዘሎ ድሕሪኡ ዝበዝሐ ግዜ መፅናዕቲ ምሸት ዘፀንዕ ማለት እዩ ልጅ ስለ ዘላ ምሸት ወይ ከዓ

0: ሰዓት ሌት ኻ ሓደሓደ ግዜ ሌት ማለት እዩ ዝበዝሕ ግዜ ኣብ ከምኡ እየ ዘፅንዕ ዝኾነ ዲስካስ ወይ ገለታሊንሃ ኣብ ቀትሪ ናብ ላይብረሪ ብምካድ እየ ዘፅንዕ ኣብ ገዛ ዝበዝሕ ግዜ ከምዚ ምሸትን ሌት እንተዘይኮይኑ ሲ ምስ ናይ ገዛ ስለ ዝኮላለፈኒ ኣየፅንዕ ነ ብብዝሒ ዘፅንዕ እተኮይኑ ቀትርካ ኣብ ላይብረሪ ቤት ትምህርቲ ብምካድ እየ ዘፅንዕ
1: ትብል እሞ ኣብዚ ንክትበፅሕ ድማ ሓገዝ ናይ ኣከባቢኣ ዝርከቡ ብዙሓት ወገናት ከም ዝነበረን ዘሎን ድማ ተወሳኺ ንፁር ሓበሬታ እዝሃብሮም እዩ
0: ዋላ ኣነ ይዕሞሞ እቲ ዝበዝሕ ሚእታዊ ዳ እምበሪ ናይ ማማ ሓገዝ ኣሎ ጎን ኮኑ ከዓ ናይ መሓዝተይ መሓዝተይ መምሃራነ እዩ መምሃራነይ ካባይ ኣይፍለዩን እዮም ማለት እዩ ዋላ ሕጂ ሃይስኩል ኮይነ እዞም ናይ ጂነር ዘለዉ ምንፅ ከነረዳእኪ እዞም ኣብ ጂነር ዝምህሮን ዝነበሩ ክፍሊ ምንፅ ከነረዳእኪ ምሸለካ ካብቲ ኩሉ ተምሃራይ ሲ ብፉሉ ምስቲ ዘሎ ኩነታት ትሪኦም ሲ ብፍሉይ እዮም ዝሓቱለይን ዝግደስለዩ ዋላ ጂነር ከለኹ ውንቶም ናይ ሃይስኩል ንፈልጦም መምሃራን ክሕግዙኒ ከረድኡኒ ኣብ ግዜ ፈተና ዘይተረዳእ ክሕቶታት ገለ ብፍላይ ከዓ መሓስተይካ ኣብ ዝኾነ ዋላ ዝኾነ ነገር ኣጋጢሙ እሲ ኣነ ከብኩር ኣይደለያኒ ካብ ትምህርቲ ኣነ ከብኩር ወይ ዝኾነ መፅናዕቲ ዝኾነ መደብ ነርኒ ናብ ካልእ መደብ ክኸይድ ኣይደለያኒ ናብ ትምህርቲ ጥራይ ከብል እየን ዝደልያኒ
1: ብተወሳኺ ጥቕሚ ትምህርቲ ብኣጋስ ዝተረዳኣ ወላዲታ ዘይምምሃር ኣባየ በቅዕ ብምባልን ውላዳ ካብኣ ዝሓሸ መጻኢ መታን ክህልዋን ብፍላይ ኣብቲ ጥቕሚ ትምህርቲ ብግቡእ ትርዳኣሉ ዘይነበረት ክሊ ዕድመ ንኽትነፍዕ ኣዝያ ትፅዕረላ ከም ዝነበረት እያ ወሲኻ ትረድእ
0: እወ ጥቕሚ ትምህርቲ ድሌት ኩሉ ሻዕ ምስቲ ናይ ወለድና ክነመዛዝኖተለየ ኮይና ዝንሕና ደለናዮ ማማ ብጣዕሚ ይሕርፋን ትምህርቲ ዘሎ ትደፋፍኣኒ ነራኻ ኣብቲ ኣነ ነብሰ ዘይፈልጠሉ ሲ ድሌት ትምህርቲ ነይርዋ ስለ ዘይተምሃረት ከኣኒ ብከምኡ ትደፋፍኣኒ ነይርኣና እዩ ማለት እዩ ኣብ ትምህርቲ ሲ ካብ ቀዳማይ ኣነ ኣብ ቀዳማይ ከፅንዕ ክግደድ ገለ ትገብረ ነበረስ እሳ ምስ መምሃራን ሚስትር ትምህርቲ ከዓ ብሓፈሻ ሚስትር ትምህርቲ ኣብ ትካል ጎና ስለ ዝነበሩ እሳቶም እዮም ክሳብ ኣብዚ ሕጂ ግዜ ሲ ካብ ቀዳማይ ክሳብ ሓምሻይ ብፍላይ ከዓ እሳቶም እዮም ናብ ትምህርቲ ከም ዝግደስ ዝገብሩ ዝነበሩ
1: መባልዕትኻ ናይ ይኸልሰልካ መኻይድኻን ኣይሰጉመልካ ከም ዝበሃል ነባይቲ መሓውስታ ብዝኾነ ነገር ክበልፅዋን ክቕድምዋን ናይ ዘይምድላይ ቅዱስ ቅን እዩ ዘለዋን መሓዝታ ድማ ንዓዚ ሰማማዕ ባህሪ ከም ዘለዎ ሙንያ ደጊማ ትረድእ
0: መሓዝተይ ዝተመሳሰለ ባህር ምሳ እዩ ዘሎ ብምልኦም ዋላ መሓዝተይ ኣዋልዲኹን ኣወዳት ከመ እየ ኣብ ትምህርቲ ዋላ ኣብ ትምህርቲ ኹን ኣብ ገዛ ኣብ መፅናዕትካ ብሓንሳብ ኢና ክድሻ ነቲ ድሌተይ ሲ እሳቶም ተገዳስነት ትምህርቲ ስለ ዘለኒ ከማይ ከዓ እሳቶም ጉዱሳ ስለ ዝኾኑስ ተገዳስነት ይርድእሉ እዮም ብሓንሳብ ኮይና ዲስካስ ክንገብር ርድእሉ እዮም ዝኾነ ዋላስ ይፈልጡን እዮም ጠባይ ኣብ ድኾነ ፈተና ከለኹ ወይ ስራሕ ከለኹ ዝዛረበን ሰብ ከምዘይፈቱ ትፈልጡ እዮም ክዛረቡን ውን ኣይደልዩን እዮም እሳቶም ምኹም ጠባይሲ ይርድእሉ እዮም
1: መን የርድእኻን ዝቐበረ መን ይንገርካን ዝውዓለ ከም ዝበሃል ኣብ ስራሕ ዓለም ናይ ቀረባ ሓላፊኻ ኣብ ማኣዲ ትምህርቲ ድማ ናይ ቀረባ መምህርካ ምስክርነት ጎይበልካ ከሎ ካብ ዝዓ ብመሳሞ እንታይ ኣሎ
2: እዎ ሕጂ ነባይት ከም ዝርእዋ ኣብቲ ክላስ ትገብሮ ንጥፈታት ኣዝዩ ልዕሊ ማለት እዩ እቲ ክላስ ተወርክ ተወርከ ፕሬዘንቴሽን ክኾን ከሎ ወፂኻ ድግለፅ ክኾን ከሎ ግሩብ ዲስከሽን ክኾን ከሎ ከም ሞዴል ማለት ናይታ ግሩብ ነቶም ሓስታ ዘለዉ ዕሩክታ ዘለዉ ክበኣ ተፀልዮም ከምትናታ መንገዲ ዝኾነ ናይ ገዛ ባክግራውንድ ወይ ናይ ገዛ ድሕረ ባይታ ከይፀለዋ ንኩሉ ፀይራ ኣብ ልዑል ምክትታል ትምህርትታት ትርከብ ተማሃሪት ማ ስለዚ እቶም ዘለዉ ተምሃሮ ከዓ ልክዕ ከምና ኣሰር ሒዞም ልዕሊኣ ክኾኑ መልእኽቲ ዝ መንገዲ እዚ መሓላልፍ ማለት እዩ
1: ነዲኣ ወላዲታ ካብ መሓዛኣ ፈሊኣይ ትሪኣን እያ ዝኾነ ዘጋጠማ ይሕመቕ ይፀብቕ የኽበድ ይፍኮስ ሓሳባት ብልክዕ ትዕልላ ዛጊት ኣብዚ ዓለም ኪኖ ወላዲታ እተፍቅሮን እተኽብሮን ኣካል ከምዘየለ ዘይቀየር መርገፂኣ ምዃኑ ትዛረቡ እሞ ብምቕፃል
0: ምሸለካ ኣብ ኩሉ ነገር ድኾነ ሰብ ኩሉ ወላዲኡ ከምኡ እንዲ ግን ክገልፃ ሳይክእልኒ ነደስተ ኢለዎሞ ገልፃ
1: ቆልዓ ብንእሱ ቆርበት ብርሕሱ ዝብል ምስላ ንተምሃሪት ናባይት ዝውክል ኣይነበረን ምኽንያቱ ከምቲ ኮ ተመክሮ መምህሪ ዝበሃል ተመክሮ ህወታ ንባዕሉ ኣራምን ኣማእዛንን ስለ ዝነበረ ካብዚ ዝተበገሰ ከይኮነ ኣይተርፍን እዩ ተምሃሪት ናባይት ናብ ተምሃሮ ዝቐንዐለቦዋ እውን ኣካል ዕላልና ዝገበረቶ
0: ንተምሃሮ ክብሎም ዝደሊ ኣነ ኣበርቲ ኢና ንፃዕር ማለት እዩ ኩልሻዕ ንፃዕር እዩ ዝዕወት ደቂ ስካ ትውዕል ተሓድር ተኾንካ ኣብቲ ድድለ ክትበፅሕሳ ኣይትኽእልኒኻ ማለት እዩ ሕጂ ዘድሊ ፃዕር

0: ክበር ክብሎም ደሊ ቤስቲ ሒዝካ ክሉ ሻዕ ድሕሪ እዩ ዘሎ ይጠፋእካ ኣብኡ መሰረት ምስሓስኪ እየ ከዓ ድሕሪ እዩ ድሕሪ ሻልሻይ ዘሎ ድሕሪ ሓምሻይ ዘሎ ነብሰይ እዩ ከዓኒ ብኡ በቲ ኣብቲ ቅድም ዝነበርኩ ከም ሓድራ ጀሚረ ማለት እዩ።
1: ብተወሳኺ ኣብ ምምራፅ ዓርኪ መሓዛ ዘለዋ መረዳእታ እውን ፍልይ ዝበለን ብኩሉ እንትነኦም ንዓኣ ዝመስሉ ዓርኪ መሓዛ ጥራይ ከም ዘገድስዋን ዘይቀር መትከላ ምዃኑ ድማ እያ ትዛረብ።
0: ከምኡ እውን ፅልዋ መዘና እዩ ኣብዚ ግዜ እዚ ከዓ ብፍላይ ፅልዋ መዘና እዩ ትቐንዲ ሃሳይ ኮይኑ ዘሎ ዓርኪ መሓዛና መሪፅና። ምክንያቱ መሓዛ ይገርዎ እቲ ሓንቲ ገራቶ ሓደ ገራቶ ዘይኮነስ ትምህርቲ ክግደሱ ኣለዎም እየ ዝብል ናብ ካልና ካል ደይኮነ ትምህርቲ ዝገደፉ ገዲፎም ኣብ ትምህርቲ ክፀቕጡ ኣለዎም እየ ዝብል ኣነ
1: ንዝገበረልካ ወይ ግበረሉ ወይ ንገረሉ ከም ዝበሃል ተማሃሪት ናባይት እውን ኣብ ጎድና ብምዃን ሓገዞም ንዘበርክትላ ኣካላትን ትምኒት መጻኢ መደባታን ብምትንታንያ ነቲ ዝነበረ ሃዋሁ እዛዚማቶ ወድሓንኩም።
0: በዚ ኣጋጣሚ ከመስግኖም ዝደሊ ማማ ከምኡውን ዝተፈላለየ መምሃራነይ መሓዝተይካ መሓዝተይ ከመስግኖም ደሊ ከምኡውን ካብ ቀዳማይ ክሳብ ሓምሻይ ኣብ ጎኒ ኮይኑ ዘረዳእ ዝነበረ ኣባል ሚኒስትር ትምህርቲ መምህር ከሰተ ኢማ ሕጂ እኳ ኣብዚ የለን ሰብዓ ንሃውን ኣብ መደብ ግን ብጣዕሚ እየ ከመስግኖ ደሊ እቲ ቤ ዝደትሓዘን ሰብ እሱ እዩ ናይ መጻኢ ትምኒተይ ከዓ ዶክተር ክኸውን እየ ዝደሊ።

0: ሰላም ሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማገር ከመይ ትቕንዩ ንሎም ውን ሰዓትና ኣኺሉ ዝተፈላለዩ ትሕሶታት መደማገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና። ንስኻትኩም ድማ ብወገንኩም ክሳብ ፍፃሚ መደብና ምሳና ክትሓብሩ ብኸብሪ ንዕድም። ሰሚር
1: ሕረይ ሳምሪ። ዝኸበርኩም ተኸታተልትና ዘለናዮ ቅንያት ወርሓት ሓምለ እዩ። ንሎም እውን ትሕዝቶ መደባት ማእገር ምስ ቅንያት ሓምለ ዝተኣሳሰርን ትሕዝቶ መደባትናን ኣዋሂድና ናባኹም ክነብሎ ኢና። ኣብ ናይ ሎሚ መደብና ዘለውና መደባት ንኡሳን መደባት ተኸታታሊት ፊልም ትግረ መቓርሒ መንእሰያት ድሃይ ሕትመት ምስ ምኡዛን ጣዕሚ ዜማታትን ኣዋሂድና ክሳብ ናይ 2 ሰዓት ዝቕፅል ናይ ኣየር ሸፍንና ምሳና ሓቢርኩም ክፅንሑ ዕድመ ንቕርብ ኣለና። ሳምራዊት፣ እስከ ቅድሚ ናብቲ ፈላሚ ትሕዝቶ ምዃንና ወርሓት ሓምለ ብዙሕ ፍፃሜታት ዝረአያላ ዘሎ እዩ። ሓደ ካብኡ ድማ ብዛዕባ ሳዋ እዩ። ብዛዕባ ሳዋ እንታይ ትብልና?
0: ኣረይ ፅቡቅ ሰሚር፣ ከምዚ ክትገልፆ ፀናሕካ ክቡራት ተኸታተልትና ወርሒ ሓምለ እታ ብዝያዳ እትፍለጠላ ናይ ሳዋ ማለት እዩ። እቶም ኣቐዲሞም ዝኸዱ ዙር ዝምለሱላ እቶም ሓደሽ ዙርያ ድማ ድኸዱላያ። ስለዚ ሎሚ ከዓ 38 ዙርያ ኣብ ዝሓለፈ እዋን ከም ዝረኣናየን መምረቕታ በቂዖም ግቡእ ሃገራዊ ኣገልግሎቶም ዛዚሞም ኣለው። ከም ድማ 39 ዙርያ ድማ ኣብ ምብጋስዮም ዝርከቡ ገለገለ ናይ ገለ ዘባታት ድማ ድሮ ንሳዋ በፂሖም ኣሎ።
1: ፅቡቅ ሕረይ እሞ እስከ ከም መክፈት መደብና ቀፃሊ ደርፍታት እንዲና ነቕርብ። ምዛ ክትገልፅ እያ ፅናሕ ክሞ ደርፊ ናይ ድምፃዊት ኣባል 38 ዙርያ ሶርያና ዮሃንስ ደቂ ዙርያ ትብል ተጋብዝናዮም ከ
0: ብጣዕሚ ፅቡቅቲ

0: ዝኸበርኩም ተኸታተልትና ምስታ ወትሩ ሰንበት ኣብዚ ሰዓት እዚ ተፈንያ ረቡዕ ድሕሪ ቀትሪ እትፍኖ ትሕዝቶ መደብ ማእገር ኢኹም ኣብ ምክታል ዘለኹም ሳምራዊት ትማሊ 18 ሓምለ ዝተኻፍተ ፌስቲቫል እውን መቐፀልትኡ ናይ ወርሓት ሓምለ ካብ ዝካየዱ ፍፃሜታት እዮም። እስከ ትማሊ ናብ ፌስቲቫል ተንቀሳቃሲ ክንክርር ኤክስፖ
1: እዋ ከምቲ ዝበልክያ ሰሚር ኣዝዩ ደስ ዘብል እዩ። ሓምለ ክትብል ከለካ ብዙሕ ፍፃሜታት ስለ ዘለዎ ማራ ደስ ትብለካ ወርሓት እያ ካብቲ ካልኦት ወርሓታት ማለት እዩ። ኣዝዩ ናይ ሰባት ናይ ሓጎስ ናይ ፅምብላት ገለ ዝበዝሓ እያ። እንደገና ብዓብኡ ከዓ ፌስቲቫል ኤርትራ ዘካየደሎ እዩ ዘሎ። ኣብዚ ቅርዓት እዚ ድማ ኣዝዩ ደስ ዘብል እዩ ዘሎ። ከምቲ ወትሩ ግዜ ዝግበር ማለት እዩ ናይ ዝተፈላለያ ብሄራት ከም ነፍሲ ወከፍ ዞባታት ዝመፀ ማለት እዩ። ዝተፈላለየ ንያቶም መነባብሮን ዝምልከት እቲ ናትን መነባብሮ ናይ ድኮና ኣባይቲ ናይ ዝተፈላለዩ ተምሃሮ ድማ ደንበ ህፃናት ተባሂሉ ድማ ንዖም ዝምልከት ሰሚናራት ከምኡ ድማ ናይ ስእሊ ኤግዚቢሽናት ድማ ንዝተፈላለየ ትካላት ካብ ባዛራት ዘቕርብሉ ኣለዎ ሞ ኣዝዩ ደስ ዘብል እዩ ዘሎ።
0: ከምኡውን ተወሳኺ ብዛዕባ ናይ ምህዞን ሰንዓት ኣሎ ናይ ህፃናት እሶም ምርኢት ዝካየደሉ መደብ እውን ኣሎ። ብዘይካ ዝን ባህላዊ መሰናድኦታት እውን ካብቶም ተዳልዮም ዘለዎ እዮም። ስለዚ እንታይ ደርእካ ሳምራዊት ትማሊ 18 ሓብ ዝተኸፍተ ቀልጢፍ ክኸድ ክለኽ ማለት እዩ። ኣራይ ዝኸበርኩም ተኸታተልትና ፌስቲቫል ካብ 18 ክሳብ 26 ሓምለ ን9 መዓልቲ እየ ክካየድ። እዚ ዓመታዊ ዝካየድ ሃገራዊ ንግደትና ድማ ኩሉ ህዝቢ ኤርትራ ኣብ ውሽጢ ሃገርን ወፃእን ዝነብር ዝሳተፎ ምስ ምዃኑ ሓደ ካብቲ ድምቀት በዓላትና ኣብ ወርሓት ሓምለ ዝካየድ ምዃኑ እዩ ዝርእካ። ሳምራዊት ቅድሚ ናብታ ተዳልያ ዘላ ትሕዝቶ መደብና ምዃና እስከ እዚ ወርሓት ሓምለ ዳርጋ ንመንእስያት ብፍላይ ድማ ዋላ ንዓበይትን ኣሽሙን ክትብሎም ትኽእል ኢኻ ዋንጫ ዓለም ቃንዩ ዘሎ ትርኢ ነርክ ዝተኾኑ ኢኺ
1: ገለ ሃገራት ወኪልና ብፍላይ ድማ ኣብቲ ናይ ኣፍሪቃ ዝፃወታሉ ዝነበራ ንገለ ሃገራዊ ጋንታታት ናይ ኣፍሪቃ ቲፎዞ ኮይነስ ገለ ዋናስ ተሳሊዩ እዩ ማለት እዩ።
0: ፅቡቅ ሕጂ እንታይ ኢና ክንገብር ኣብዚ ኣብ መንጎ መንጎ ትሕዝቶ መደባትና ዝኸበርኩም ተኸታተልትና ካብ ተኸታተልቲ መደብና ዝኾነ ኣብርሃም ዮሃንስ ወዲ ዕቋር ካብ ገጻት ማሕበራዊ መራኸቤታት ፈቲሹ ዝለኣኸልና ፅሑፋት ናብኹም ክነብሎ ኢና ከም ፈላሚ ትኾነና ሓንቲ ናብ ተኸታተልቲ ክነብል ሞ
1: ፅቡቅ
0: ኣብ ዋንጫ ዓለም ንዝተፈላለየ ሃገራት ዝወከሉ ኣሕዋት ንስድራ ቤት ዝለዓለ ፈተነ እዩ ነይሩ። ክልተ ውሉዳታ ንዝተፈላለየ ጋንታ ዝወከሉ ምስ ምዃኖም ንመን ትድግፍ? እዚ ሕቶ እዚ ን4ተ ስድራ ቤታት ኣብ ዋንጫ ዓለም 2026 ፈቲንዎን እዩ። ካብ ፈረንሳዊት ኣደን ኣይቨሪኮስታዊ ኣቦን ዝተወልዱ ደቂ ድወ ሓደ ኣብነት እዮም። ዲዛየርን ጉሄላን ንፒኤችጂን ንስትራስቡርግን ይውክሉ። ክልተ ግዜ ዋንጫ ቻምፒዮንስ ሊግ ዘለዓለ ወዲ 21 ዓመት ዲዛየር ንፈረንሳ ወኪሉ ተጻዊቱ። ምዕባይ ሓዉ ጉሄላ ድማ ንሃገራዊት ጋንታ ኣይቨሪ ኮስት። ዓብ ሓዉ ኣብ ኩሉ ገጻት ህይወቱ ደጋፊኡ ምዃኑ ዝገልጽ ዲዛየር ንተሓባብኦ ምስጢር የብልናን ብምባል ይዛረብ። እዚ ጥቡቕ ዝምድና ናይዞም ክልተ ኣሕዋት ኣብ ዋንጫ ዓለም ኣብ ፈተነ ኺኣቱ ተሰጊኡ ነይሩ። እቲ ምንታይ ፈረንሳን ኣይቨሪ ኮስትን ክረኸባ ዕድል ስለ ፈረንሳን ኣይቨሪ ኮስትን ከከም ምድበን ካልኦት ኮይነን እንተዝሓልፋ ነይረን 30 ሰነ ክትፃወታን ደቂ ድወ ኸዓ ሕድሕድ ክፋለሙ ተኽእሎታት ነይሩ እዩ። ይኹን እምበር ፈረንሳ ንነርዌይ ብሊጻ ቀዳመይቲ ኮይና ካብ ምደባ ብምሕላፋ ንኸረኸባ ዘፍቅድ ኣይነበረን። ኣብ ግጥማት ዋንጫ ዓለም 2026 ብዘይካ ደቂ ድወ ካልኦት ኣሕዋት ንዝተፈላለየ ሃገራት ዝውክሉ እውን ነይሮም እዮም። ኒኮ ዊልያምሰን ኢናኪ ዊልያምሰን፣ ኒኮ ንስጳኛ ኢናክ ድማ ንጋና፣ ሃሪ ስቱዋር ንኣውስትራልያ ክውክል እንከሎ ዓብ ሓዊ ጆን ከዓ ንስኮትላንድ ይውክል። ደሪክ ሉካሰን ምስጋና ዝስለፍ ክኸውን እንከሎ ምንኣስ ሓዊ ብሬይን ብሮበን ንሆላንድ ዝውክል እዩ። ኣሕዋት ክንሶም ንዝተፈላለየ ሃገራት ዝወከሉ እዞም ተፃወቲ በዚ ኩነታት ናይዞም ተፃወቲ እምበኣር ስድራ ቤታት ንደቀን ክድግፋ ልበን ተመቓቂሉ ከም ዝነበረ የርእካ።

0: እትልኩሉ ጀሪመት ካሪና ለህላ ጀማልቱ አበማጻም ለአና ጽባብ ሀጋይሳ ምንንገቢ እልኩሉ መሻከል ወጀራ ዲብና ለጻልመት እና ግኒግስ እንደልብል እትልቆበት ሃይሞት ካሪና ለ አዘላ ወደለ ወኸላስ ቻ
1: አብሽርከ አብሽርከ ወሊ
2: ወላ መጻብተውና ሐዋ መህነማ ያዙና እንዲቆም ለሐተ ይልብሉን ምግል ይበሉን
0: እንተ ሐካቱ መንጻብቶካ ማ ምሶዳን መጻኳ ጋሻ አናት ይበሉንቱ
2: ስማኒ ኩቡት ህማም ሞት ይልሐልፍ እዛ በስ ሐናር ኤካ ይንፍራ እንተ ይደፍራ ወላ ይፍራ ግድም ከረና ተማ
0: ኩቡት ህማም ሞት ይልሐልፍ ልብሎ ያኸ ምን ኮንትራባንድ ለዓባ ጀሪመት
2: ኮንትራባንድ ከፎ
0: ስምልያ صوتك دره دره يسمعونا
2: لا اله الا الله محمد رسول الله سبحانه سبحانه هذا كذا حق طاقتنا ملولونا
0: نصروك مقلي بلوكا
2: اسرونا اتهر اسرونا
0: انا قرفه سنيت ندرو دي فندق لاسروكا دي مقلي سروكا تحزل لك دي بحبس
2: حبس اوالي يا رب رجينا من حبس بديري تاتي انت واتي كنا
0: نقول
2: لا اله

0: ሃንደበት ኣሜሪካዊ ብምዃን ዝደመቐ ተጻዋታይ ሃገራዊት ጋንታ ኩዕሶ እግሪ ሕቡራት መንግስታት ኣሜሪካ ናይ ፈለማ ዋንጫ ዓለም ብዓወትያ መዊሳቶ ኣሜሪካ ኣብቲ 4 ብ1 ዝሰዓረትሉ ግጥም 2 ሸቶ ዘቕፀረላ ፎላሪን ባሎጋን እዩ ባሎጋን ሓደ ካብ ከዋኽብቲ እዛ ሃገራዊት ጋንታ ክኸውን ዝበቕዐ እዩ ብልክዕ እዚ ተጻወታይ ኣሜሪካዊ ክኸውን ኣይግብኦን እዩ ግን ብሃንደበታዊ ክስተት ኣሜሪካዊ ክኸውን በቕዑ ባሎጋን ንሱን ስድራ ቤቱን ኣብ ሎንደን ይነብሩ ቅልዕነቱ ኣብ እንግሊዝ ኣሕሊፉ ኣብ ኣካዳሚ ኣርሰናል እውን ስልጠና ኩዕሶ እግሪ ቐሲሙ ብልክዕ ኣብ ዋንጫ ዓለም 2026 ንሃገራዊት ጋንታ እንግሊዝ ክውክላ ዝግባእ ነይሩ ኣቦ ናዲን እውን ናይጀርያን ብምዃኖም ንናይጀርያ ክጻወተላ ነይርዎ ሃንደበት ብዘጋጠመ ክስተት ግን ማሊ ኣሜሪካ ለቢሱ ኣብ ምጽዋት ይርከብ ባሎጋን ኣብ ብሮክላይን ኔወርክ እዩ ተወሊዱ ወላዲቱ ስለ ዝደለየ ዘይኮነስ እቲ መንገዲ ኣየር ስለ ዝሓንገደ እዩ ኣብ 201 እዩ ነብሰ ጾር ዝነበረት ኣደ ፎላሪን ባሎጋን ስድራ ቤታ ክትበጽሕ ካብ ሎንደን ናብ ኒውዮርክ ኣምርሐት ካብ ኒውዮርክ ናብ ሎንደን ክትምለስን ከላ ግን ዘይሓሰበቶ ኣጋጢምዋ ከብዲ ወላዲቱ ዝተዓዘቡ ሰራሕተኛታት መንገዲ ኣየር ናይ ሕክምና ወረቐት ከይምጻኪ ፍቓድ በረራ ኣይንህበክና በልዋ ድሕሪ ገለ መዓልታትካ ኣብ ኒውዮርክ ንፎላሪን ባሎጋን ተገላጊላ ወዲ ሓቒፋ ድማ ናብ ሎንደን ተመልሰት ኣብ ኣካዳሚ ኣርሰናል ስልጠና ድሕሪ ምቕሳሙ ብትእዛዝ ኣርቴታ ናብ ሞናኮ ተሸይጡ ባሎጋን ንእንግሊዝ ወኪሉ ኣብ ናይ ትሕቲ 21 ዓመት ውድድር ተሳቲፉ ነይሩ እዩ ወለዱ ናይጀርያን ብምዃኖም ድማ ነቲ ሃገር ክውክል ይኽእል ነይሩ ኣብ ኣሜሪካ ስለዝተወልደ እውን ኣሜሪካ ክውክል ይኽእል ባሎጋን ድማ ነታ ብሃንደበት ዜጋኣ ዝኾነላ ኣሜሪካ ክውክል መሪፁ
1: ዝኽበርኩም ተኸታተልትና ምስ ትሕዝቶ መደብ ማእግሪኹም ዘለኹም ካብ ዝቐፂልና ንእሱ መደብ ድሃይ መፅሓፍቲ ኢና ክነቕርበልኩም ሳምራዊት ብዛዕባ ዘንተዳልየን ዘለዋ መፅሓፍቲ እንታይ ዝመስላ ናባ ከብላ
2: ራይ ሰሚር ከም ዝበልከ ሰብ ትሕዝቶ መደብና ንእስ መደብ ድሃይ ሕትመት እያ ዘላትና ኣብዛ ንእስ መደብ ድሃይ ሕትመት ድማ ኣብዝ ሓለፈ እዋናት ንሕትመት በቂዐን ናብ ኢዳን በብቲ ዝበፅሓ ሰለስተ መፅሓፍቲና ኣዳሊናልኩም ዘለና ንምሉእ ምክታል ናብ ኣዳላውያ ክነስክረኩም
3: ኣብዚ ግዜ ብዝተፈላለዩ ሙያውያን ዝተፈላለየ ትሕዝቶ ሓሳባትን መልእኽትን ዘለዎም መፅሓፍቲ ይፈሩ ኣለዉ እቲ ፅቡቕ ነገሩ ከዓ በብዓይነቱ ፍሉይ ብምዃን እዩ ሎሚ እንሪአን መፅሓፍቲ እምበር ቀዳመይቲ ጥበብ ኣመራርሓን ሓይሊ ርእሰ ተኣማንነትን ዝብል ብመምህር ተኸስተ ምስግና ዝተጻሕፈት እያ ክትከውን ደራስ መጽሓፍ ጥበብ ኣመራርሓን ሓይሊ ርእሰ ተኣማንነትን ኣብ መጽሓፉ ብዙሓት ሕቶታት ኣልዒል እዩ ክምልስ ዝፍትን ብኸመዩ መራሒ ምዃን ዝከኣል መራሒ ይውለድ ድዩ ወይስ ኣብ መስርሕ እዩ ዝህነጽ ንዝብሉ ዓበይቲ ሕቶታት ኣልዒል እዩ ናብ ዝርዝር ምሕደራን መሪሕነትን ዝኣቱ ኣብዚ ናይ መለላይ ስነ ስርዓት ገምጋሞምን ምስቲ መቓሮምን ዝሃቡ ሙያውያን መሪሕነት ብቐዳምነት ምስ ገዛእ ነብስኻ ዘለካ ኣመር እዩ ንነብስኻ ብግቡእ ክትመርሕ እንተ ዘይክኢልካ ንኻልኦት ብቕኑዕ መንገዲ ክትመርሕ ኣይትኽእልን ኢኻ ነዚ ንምብራኻ ጸሓፊ ኣብ ክልተ ዓበይቲ ኣርእስታት መቒሉ ኣቕሪቡ ኣሎ ስነ ምግባርን ምውጣንን ገለ ካብቶም ቀንዲ ኣብ መሪሕነት ከስርሑ ዝኽእሉ ረቑሒታት እዮም ይብሉ ሓይሊ መሪሕነት ዘይብለን ትካላት ክምዕብላን ክዕወታን ኣይክላን እየን መሪሕነት ራእይ ይፈጥር ቀዳምነታት ይሰርዕ ጥጡሕ ባይታ የንጽፍ የማእዝን ንጸጋታት ከዓ ብውሕሉል ኣገባቢ ይጠቀም እዚ ኣብዛ መጽሓፍ ብግቡእ ተኻቲቱ ስለ ዘሎ ንኣንበብቲ ሓደ ዓብዪ ረብሓን ትምህርትን እዩ ንውልቂ ይኹን ንስድራ ንትካል ይኹን ንሕብረተሰብ ብኸመይ ትመርሕ ክትክተሎ ዘለካ ጥበብ ከ ብድሆታቱን ብልጫታቱን እንታይ እዩ ንዝብል ሕቶ እናመለሰ ትኸይድ ድንቂ መጽሓፍያ ብመባልዮም ትንታንኦም ገሊጾም ደራሲ መጽሓፍ ጥበብ ኣመራርሓን ሓይሊ ርእሰ ተኣማንነትን መምህር ተኸስተ ምስግና ኣብ መወዳእታ ቃል ኣስሚዑ ኣብ ሃገርና ንምሕደራን መሪሕነትን ዝምልከቱ ጽሑፋት መብዛሕትኦም ብቋንቋ እንግሊዝ ተጻሕፍ እዮም ከምዚ ስለ ዝኾነ ብቋንቋ ትግርኛ ንኽጽሕፍ ሓደ ካብቲ ዝደረኸኒ እዩ እቶም ናይ መሪሕነት ዝምባሎ ዘለዎም ሰባት ፍልጠቶምን ብልሖምን ተጠቂሞም ኣብዛ መጽሓፍ ዘሎ ጥበብን ርእሰ ተኣማንነትን ወሲኾም ብኸመይ ከመሓድሩን ክመርሑን ይኽእሉ ሓጋዚት ክትከውን ትኽእል እያ ኢለ ኸዓ ኣኣምን ኣብ መዓልታዊ ስራሕና እውን ክትሕግዘና ትኽእል እያ ዛ መጽሓፍ ዕውት ንኽትከውን ንዂሎም ዝተሓባበሩ ንኸኣ የመስግን ብምባል እዩ ሓሳቦ ደምዲሙ። መምህር ተኸስተ ብዝተፈላለየ ዓውዲ ብዲፕሎማን ዲግርን ዝተመረቐ ኣብ ብዙሓት ቤት ትምህርትታት ከም መምህር፣ ርእሰ መምህርን ሱፐርቫይዘርን ኮይኑ ዝሰርሐ እዩ። ኣብዚ ግዜ እዚ ድማ ኣብ ጨንፈር ሚኒስትሪ ትምህርቲ ኣብ ንኡስ ዞባ ሰሜናዊ ምብራቕ ከም ሓላፊ ውጥን መጽናዕትን ምርምርን ኮይኑ ይሰርሕ ኣሎም። እታ ኻልአይቲ መጽሓፍ ድማ ስነ ጥበብን ስነ ፍልጠትን ኣሰራርሓ መግቢ ትብል

በምህር ሮዚና ምሕረት ኣብ ዝተዳለወት እያ። ኣብዛ ኣጋጣሚ ምስቲ ምቓሮም ዘካፈሉ ኣሰራርሓ መግቢ ጥበብን ስነ ፍልጠትን እዩ። ሓደ ድሕሪ ሓደ እናዳለኻ ክትክሽኖ እንከለኻ ጥበብ እዩ። ብዓቐን ብግዜን ትሕዝቶን ተሓሲቡሉ ምዝስራሕ ድማ ስነ ፍልጠት። እዛ መጽሓፍ ከዓ ልክዕ ከማርእስታ መግብን መስተን ብኸመይ ክስርሑ ክኽእሉ ኣለዎም ንዝብል መሊሳቶላ። መጽሓፍ ስነ ጥበብን ስነ ፍልጠትን ኣሰራርሓ መግቢ ኣብ 170 ገጻት ዝተዘርግሐት 21 ምዕራፋት ዝሓዘት 270 ዝበጽሑ ዝርዝራት ኣሰራርሓ መግብን መስተን ዝሓቖፈት እያ። ንቈልዑት ዝውክሉ ዓይነት መግብን መስተን እውን ኣለዋ። መስሓፈሻዊ ዓለማዊ መለክዒ ኣሰራርሓ መግብን መስተን ዝሳነ እውን እዩ። ብሕብራዊ ትርኢትን ብዝቐለለ መንገዲ ንምድላ እውን ካልእ ብልጫ እዩ ብምባልዮም ገምጋሞም ሂቦም። ኣዳላዊት ናይዛ መጽሓፍ መምህር ሮዚና እዛ መጽሓፍ ኣብ ኣሰራርሓ ዝተፈላለየ ዓይነት መግብን መስተን ን33 ዓመታት ካብ ዘለኒ ውህሉል ተመክሮ ምርኩስ ብምግባር ኣዳልየ እያ። እቲ ድርኺትን ዕላማን ድማ ህዝብና ብቐረባ ዝውከሰሉን ዝጥቀመሉን ብስነ ፍልጠት ዝተሰነየ ባህላዊ ዘመናውን ኣሰራርሓ መግብን መስተን ንኽህልዎ እዩ። ኣሰራርሓ መግቢ ስነ ጥበብን ስነ ፍልጠትን እዩ፣ መሠረታዊ ናይ ወዲ ሰብ ጠለብ ከዓ። ስለ ዝኾነ ነዛ መጽሓፍ ንዕኡ ዝውክል ስም ከባኪ ኢለ ብሰንኪ ጉድለት ክእለት ኣሰራርሓ ጥዑም ዘይክንምገብ ንኽእል ኢና። ብዙሕ ነገር እውን ነባኽን ኣደዳ ዝተፈላለዩ ሕማማት እውን ንኸውን ኢና። ነዝን ካልእ ንምውጋድ ብኣገባብ ዝተጻሕፉ መጻሕፍቲ ምውካስ ኣገዳሲ እዩ። እቶም ወይ እተን ኣብዛ ዓውዲ ዝምባለ ዘለና ድማ ዝንበብ ክንቅርብ ኣሎና። ካብዚ ብምብጋሴ ነዛ መጽሓፍ ከዳልዋ ተበጊሰ ብምባልያ ሓሳባታ ገሊጻም። ኣዳላዊት እዛ መጽሓፍ ሮዚና ምሕረት ኣብ እዛ መጽሓፍ ነቲ ሓንቲ ካብተን ገዳይ መምሃራን መግቢ ዝኾነት ካብ ድሕሪ ናጽነት ኣትሒዛ ብዙሓት ተምሃሮ ዘፍረየት ገላዕታ በለስ ኣብ መግቢ ከም ዝውዕል ዘስተምሃረትን ዘረድአትን ወይዘሮ ሚዛን ምሕረት ኣብያ ወፍያታ ዘላም። ከም ሳልሰይቲ ቀሪብናያ ዘለና መጽሓፍ ብሰለስተ ማያውያን ዝተዳለወት እያ ክትከውን። ኣብ ከተማ ክረን ብሰለስተ መንእሰያት ዝተደርሰት 15 እኩባ ዛንታታት ዝሓዘት ክቕበሎ ዴ ዘርእስታ መጽሓፍ ብ28 ሰነ ኣብ ኮሲና ሆቴል ተመሪቓ። እታ ብመንእሰያት ደረስቲ መምህር ሙሴ መስፍን፣ ነጃት ዑመርን ዮናስ ካሕሳይን ዝተደርሰት ኣብ ሓቀኛ ፍጻመን ልበወለድን ዝተመርኮሳ ዛንታታት ዝሓዘት ኩሉ ክሊ ዕድመን ጾታን ከንብባ ዝኽእል ሓቀኛ ሞራላውን ታሪኽ ሓዘለል መጽሓፍ ኮይና ንዅሉ መዳይ ህይወት እቲ ድህስስ ምዃና ኣብቲ ናይ ምምራቕ ኣጋጣሚ ጦብላሕቶኦም ዘካፈሉ ክኢላታት ኣብሪሆም። እቶም ገምገምቲ ብተወሳኺ እዞም መንእሰያት በብኹርንዖም ዝጠመትዎ ሓሳባት ኣብዛ መጽሓፍ ስለ ዝተኻተተ ዝተፈላለየዎ ዓይነት ዛንታ ሓሳባትን ትሕዝቶን ክህሉ ክኢሉ ኣሎ። ንባዕሉ እቲ እናተረዳድእኻን እናተማኸርካን ዝግበር ሓባራዊ ስራሕ ግሩም ውፅኢት ከም ዘለዎ እውን ኣብቲ ኣጋጣሚ ገሊፆም እዮም። እዞም መንእሰያት ኣብ ስነ ጽሑፍ ዝምባለ ዘለዎም ኮይኖም ኣብ ብዙሕ ኣጋጣሚታት ስነ ጥበባዊ ትሕዝቶኦም ንህዝቢ ብተናጸል ከቕርቡ ዝጸንሕ እዮም። ኣብቲ ብ2021 ብሃማማተ የዞባዓን ሰባ ተወዲቡ ንሰለስተ ወርሒ ዝተዋህበ ናይ ስነ ጽሑፍ ሥልጠና ዝተማህሩ እውን እዮም። ውፅኢት ትምህርትን ተበግሶኦምን ድማ እንሆ ድሮ ብግብሪ ኣርዮምና ይብሉ ኣስተማቐርትን ገምገምትን። ንደረስቲ ወኪሉ ቃል ዘስምዐ መምህር ሙሴ መስፍን ብወገኑ መጽሓፍ ብምጽሓፍ እዩ ዝልመድ ዝብል ኣምር ብምእማኒና ኣብ ስራሕ ክንኣቱ ተበጊስና፣ ንእግረ መንገድና ድማ ሓቢርካ ክዕየ ዝኽእል ነገር ንምርኣይን ተሓጋጊዝካ ናይ ምስራሕ ባህልና ጽባቐ ንምጉላሕን ካልኦት መዛኑና መንእሰያት እውን በዛ

ጸሓፍ ተተባቢዖም ናይ ምጽሓፍን ምንባብን ባህሊ ከማዕብሉ ብዓብዩ ድማ በተን ኣብቲ መጽሓፍ ዘለዋ ዛንታታት ተተባቢዖም ክመሃሩን ክዘናግዑን ዝዓለመውን እዩ ብምባል መረዳእቱ ኣቕሪቡ። ብተወሳኺ መንእሰያት ክንረዳዳ እንትኽኢልና ኣብ ውሽጥና ዘሎ ጸጋታት ቀሊል ዘይምዃኑ ብውልቂ ንዘሸግረና ዝኾነ ዕዮ ሓቢርና ክነቃልሎ ከም እንኽእል ኣብነት ንምዃን ዝወሰድናዮ ስጉምቲ እዩ እውን ኢሉ። ኣብ መወዳእታ ድማ ነታ መጽሓፍ ክውንቲ ክትከውን ኣበርክቶ ዝገበሩ ኵሎም ኣካላት ምስጋና ኣቕሪቡ። መጽሓፍ ክቕበሎ ድየ 114 ገጻት ዘለዋ 15 ሓጸርቲ ዛንታታት ዝሓዘት ኮይና ኣብ ቤት ማሕተም ኣፍሪቃ ኣብ ሰነ 2026 ከም እተሓትመትን ኣብ ቤት መሸጣ መጽሓፍቲ ተዘርጊሓ ከም ዘላንዮም ገሊጾም።

ኣብ ውድድራት ዋንጫ ዓለም ንኣፍሪቃውያን ሃገራት ወኪሎም ካብ ዝተፃወቱን ተዘካሪ ክኸውን ክኢሉ ዘሎን ተፃወታ እዩ ኣባል ሃገራዊት ጋንታ ኮንጎ ዊሳ። ዲሞክራስያዊት ሪፓብሊክ ኮንጎ ኣብ 1974 ዋንጫ ዓለም ዝተሳተፈት ሃገር እያ። ድሕሪ 52 ዓመት ከኣ ሎም ዓመት ደጊማ ተሳታፍነታ ኣረጋጊጻ። ሃገራዊት ጋንታ ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ዋንጫ ዓለም ሸቶ ኣመዝጊባ ይትፈልጥንያ። ሎሚ ግን ብመንገዲ ዊሳ ዛንታ ተቐይሩ እዩ። ኣብ ልዕሊ ፖርቱጋል ሸቶ ብምምዝገቡ መኸተምታ ክገብረሉ ኸኣለ። ዊሳ በዛ ሸቶ ጥራይ ግን ኣይኮነን ኣብዚ ዋንጫ ዓለም ክዝክር ዝኸኣለ፣ እንታይ ደኣ በቲ ዝሓለፉ ኣደናቒ ጉዕዞ ተፃወርነት። ኣብ 2021 ኣብ ፈረንሳ ተፃዋታይ ሎሬንት እንከሎ ኣብ መንበሪ ቤቱ ከቢድ መጥቃዕቲ ወሪድዎ። ብዝተደፋኣሉ ዘቃፅል ፈሳሲ ዓይኑ ብከቢድ ስለ ዝተጎድአ ናይ ምርኣይ ዓቕሙ ክቕፅል መጥባሕቲ ክገብር ተገደደ። ብድሕሪ እዚ ንሽግሩ ተፀዋዊሩ ናብ ዝፈትዎ ዓውዲ ኩዕሶ እግሪ ክምለስ ወሰነ። ካብ ሎሬንት ናብ ብሬንትፎርድ ድማ ተሰጋገረ። ክእለቱ ብምዕባይ ኣብ ጥምት ዓበይቲ ክለባት ኤውሮፓ ከኣቱ ግዜ ይበልዐን። ድሕሪ 4 ዓመት ካብቲ ዘጋጠሞ ምጉዳእቲ ብ55 ሚልዮን ፓውንድ ምስ ኒውካስትል ተጸንበረ። ዝሓለፈ ጉዕዞ ድማ ንመላእ ኣፍሪቃውያን ምልክት ተፃዋርነትን ምጽማምን ኮይኑ ይርከብ።

እቲ ንመንሽሮ ዝመለኸ ተቐዳዳማይ ወዲ 19 ዓመት እንከለዩ ኣብ 215 ፕሮፌሽናል ቅድድም ብሽክለታ ጀሚሩ ኣብ ዓበይቲ ውድድራት ብምስታፉ ስሙ ከድምቕ ናይ ወትሩ ሕልሙ ነበረ። ነታ ካብ 217 ክሳብ 223 ማልያ ሊቢሱ ዝተፃወተላ እውነ ኤክስ ሞቢሊቲ ደጊሙ ሎም ዓመት ተመልሳ ስሙ ድማ ኣብ ኣካየድትን ኣፍቀርትን ቅድድም ብሽክለታ ተደሚፃ ብ7 ሓምለ 226 ኣብ 4ብዓይ መድረኽ ዙር ፈረንሳ ቶሮስቲያን ታሪን ተባህለ። ቶሮስቲያን ታሪን ድሕሪ 11 ዓመት ኣብ መበል 30 ዓመቱ ብጫ ማልያ ዙር ፈረንሳ ክለብስ በቕዐ። ኣብ 222 ታሽዓይ ደረጃ ሒዙ ዝዛዘመሉ ዙር ካቶሎንያን ዘጋጠመ ክስተት እዩ። ቶሮስቲያን ታሪን መርመራ ፀረ ሓይሊ ዝህ መድሃኒት ክገብር ቀረበ። ሓንደበትካ ዘይሓሰቦ ሕማም ተረድአ። ሓካይ መንሽሮ ፍረነፍሲ ከም ዘለዎ ሓበርዎ። ሓንደበት ሕማም ዝተነግሮ ቶሮስቲያን ታሪን ንግዜኡ ንድሕሪት ተመልሰ። ይኹን እምበር ንዘጋጠሞ ክብድ ህዳ ወሰነ። መጥባሕቲ ብምክያድ ድሕሪ ሓደ ዓመት ናብ ቅድድም ብሽክለታ ተመልሰ። ኣብ ክራይቶሪም ዶፊንካ ሻምናይ ደረጃ ሒዙ ብምዝዛም ምስ በቕዓቱ ከም ዝተመልሰ ኣረጋገጸ። ኣብ 223 ድማ ንመጀመርያ ግዜ ኣብ ዙር ፈረንሳ ተሳተፈ። ድሕሪ 2 ዓመት ኣብ ቮልታ እስጳኛ ን4 መዓልቲ ቀይሕ ማልያ ኣብ ዝባኑ ወድያ። ኣብ ናይ ሎሚ ዓመት ውድድር ዙር ፈረንሳ ኸ ንኽልተ መድረኻት ኣብ 5ይትን 6ይትን መድረኽ ብጫ ማልያ ክለብስ ከኣለ። መንሽሮ ምስ ተተሓስካ እንታይ ከም ትኸውን ኣይትፈልጥኒ ኢኻ። ኣነ ድማ ብፅቡቕ ደረጃ ምምላሰይን ኣብ ዓለም ንዝለዓለ ውድድር ክመርሕ ምብቃዐይን ሕጉስ እየ ክብል ድሕሪ ናይ ብጫ ማልያ ዓወቱ ተዛረበ። ማዕከናት ዜና ድማ ኣብዚ ዘካይዶ ዘሎ ውድድር ቱር ዲ ፍራንስ ዓመት 226 ቶሮስቲያን ታሪን እትን መንሽሮ ዝመለኸ ተቐዳዳማይ ዝብል መፀውዒ ሂቦኖ ይርከባ።

0: ክቡራት ተኸታተልትና ተመሊስናኩም ኣለና። ሰሜር ከምቲ ኣብ መእተዊ ክትጠቕሶ ዝፀናሕካ ወርሒቲ ሓምለ ኣዝዩ ብዙሕ ፍፃሜታት ዝሓቆፈት እያ። ሓደ ካብኡ ድማ መመረቕታታት ናይ ተምሃሮ ናይ ኮሌጃት እዩ ሞ ከመይ ዘሎ ብዛዕባ እዚ ከንታይ ትብለና ሰሜር?
1: ሕራይ ኣብዚ ዝሓለፈ ሰሙናት እንተደኣ ርእናያ ናይ ቴክኒክ ኣብያተ ትምህርትን ከምኡ ድማ ኮሌጃትን ነቶም ንዓመታት ክምህሮኦም ፀንሓ ተምሃሮ ንመመረቕታ ዘብቃዓሉ እዋን እዩ ዘሎ። ብወገና እውን ንሕና ኣብ ናይ መቓልሕ መንእስያት ትሕዝቶ መደብና ብዛዕባ ናይ ቴክኒክ ኣብያተ ትምህርቲ ንመመረቕታ ኣብቂዕና ኣለዎ። ሓንቲ ካብኣትን ድማ ቤት ትምህርቲ ቴክኒክ ሕርሻን ቴክኒክን ሓጋዝ እያ። ኣብዝሓለፈ ወርሒ ሰነ ማለት እዩ ናብታ ቤት ትምህርቲ ኣቕኒዕና ነርና 6ዱሽተ ሰነ ያሳ ንመመረቕታ ኣብቂዓ ነራ። ቅድሚ ኣብ ዝነበረ ግን ብዛዕባ እታ ቤት ትምህርቲ ዝድስስ ሓፂር ሌላ ኣካይድና ነርና ሞ ናብ ተኸታተልቲ ሰክንብሎም ኢና።
0: ፅቡቅ
1: ዝኸበርኩም ተኸታተልትና ኣብ ንኡስ መደብ መቓልሒ መንእስያት ምስ ቤት ትምህርቲ ቴክኒክን ሕርሻን ሓጋዝ ዘላል ትሕዝቶ ኢና ክነቕርበልኩም ፀኒሕና ክንምለሰኩም ኢና።

0: እዋኑ ኣብ ዝተፈላለየ ዞባታት ተደኪንን ዝርከባ ናይ ቴክኒክ ኣብያተ ትምህርትን ኮሌጃትን ነቶም ንዓመታት ከምህሮኦም ዝፀንሓ ተምሃሮ ፍልጠት ይዕጢቐን ንመምረቕታ ዘብቃዓሉ ዘለዋ ግዜ እዩ። ከም ምርኣያ ናይዚ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ንክልተ ዓመታት ብግብርን ክልሲ ሓሳብን ከተምህሮም ዝፀንሐት 45 ደቂ ኣንስትዮ ዝርከብኦም 126 ተምሃሮ ብ6 ሰነ ብደረጃ ሰርቲፊኬት ተመሪቓ ንመምረቕታ ዝበቕዑ ተምሃሮ 34 ብስነ እንስሳ፣ 34 ብስነ ኣትክልቲ፣ 23 ብኣግሮ መካኒክ፣ 35 ብስነ ምዕቃብ ሓመድን ማይን ልምዓት መስኖን ትምህርቶም ዝተኸታተሉ እዮም። ዝኸበርኩም ተኸታተልትና ንሎሚ ኣብ ንኡስ መደብ መቓልሕ መንእሰያት ንሓፈሻዊ ድሕረ ባይታ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ዘላሊ ትሕዝቶ ኢና ከነቕርበልኩም። ሰናይ ምክትታል ሃየበል ፀዳል ፀዳል በግብሪ ሞያውነት እዩ ዘፍ ኣብ ዞባ ዓንሰባ ንዞባ ሓጋዝ ተዶኪና ትርከብ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ 1997 እያ ተመስሪታ። ድሕሪ 2 ዓመት ወግዓዊ ስራሕ ፈሊማ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ 4 ዓውደሞያ ሓቒፋ ትርከብ፤ ስነ እንስሳ፣ ስነ ኣትክልቲ፣ ስነ ምዕቃብ ሓመድን ማይን፣ ከምኡውን ኣግሮ መካኒክ ማሽነሪ። እዛ ቤት ትምህርቲ ካብ ዝተመስረተትሉ ግዜ ኣትሒዛ ኣብዘን ዓውደ ትምህርቲ ተጸንቢሮም ፍልጠትን ሞያን ቀሲሞም ንመምርቕታ ዝበቕዑ ተምሃሮ ኣብ 25 ዙርያታት 1141 ደቂ ኣንስትዮ ዝርከብኦም ኣስታት 4,000 ተምሃሮ ይበጽሑ።
1: ኣብቲ መጀመርታ ናይ 3 ዓመት ኮርስ ፕሮግራም ተጀሚሩ ጸኒሑ ኣብ ኣድቫንስ ዲፕሎማ ለበል ተሰጋጊሩ እዚ እውን ሓደ 3 ዓመት ተማሂሮም ብኣድቫንስ ዲፕሎማ እምረቑ ነይሮም። ብዙሓት ካብዚኦም ብዲግሪን ብማስትሬትን ተመሪቖም ሓደ ክልተ እውን ኣባና ኣብታ ቤት ትምህርቲ ተመሊሶም ኣብ ንጡፍ ስራሕ ዝርከቡ ኣለውና። ናይ 3 ዓመት ንብሎ ዘለና ምስቲ ምጅማር ትምህርቲ ናይ 1999 ኮይኑ ስጋብ 2005 ሒዱ ካብኡ ስጋብ 2000 ዘሎ ከዓ እቲ ናይ ኣድቫንስድ ለበል ካብኡ ንዳሓር ካብ 2014 እዚ ናይ ዲፕሎማ ለበል ወይ ድማ ናይ 2 ዓመት ትምህርቲ ኣብኡ ካብኡ ንነጀው ብኢና ንኸይድ ዘለና ማለት እዩ። ድሒሩ ከዓ ኣብ ናይ 2 ዓመት ኢንተርሚድት ወይ ድማ ናይ 2 ዓመት ናይ ትምህርቲ ፕሮግራም እያ ሕጂ ትነጥፍ ዘላ።
0: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ካብ ዝተፈላለያ ዞባታት ዝመፁን ንኹሉ ሕብረ ብሄራት ዝወከሉን ተምሃሮ ተቐቢላ ዓመታዊ ካብ 130 ክሳብ 150 ዝበፅሑ ተምሃሮ ኣብ ማኣዲ ፍልጠት ትፅምብር። ካብ 2 ዓመት ክሳብ 28 ዓመታት ናይ ስራሕ ተመክሮ ዘለዎም መምህራን ድማ ሓቒፋ ትርከብ።
1: እቲ ስነ መምህርና ካብ ኣመዳድብኡ ጀሚርካ ሰብ ሞያ መምህራን ብስነ እንስሳ፣ ብስነ ኣትክልቲ፣ ብስነ ምዕቃብ ሓመድን ማይን ከምኡ ውን ማሽነሪ ዝሰልጠኑን ዝተምሃሩን ሰብ ሞያ መምህራን እዮም ዘለውና። እዚኦም መምህራን እዚኦም ካብ ማስትሬት ስጋብ ዲፕሎማ ለበል ደረጃ ዝሓዚኦም እየ። ኣብዚ ብዙሕ ዝጎድለና ወይ ሕፅረታት ናይ የብልናን ብኡ መጠን ከዓ እቲ ዝመሃር ተምሃራይ ብዓቕምና ዓጊቡ ተማሂሩ ኣብ ባይታ ዝሰርሓሉ ሞያ ሒዙ እዩ ዝወፅእ። ስለዚ ኣብዛ ቤት ትምህርቲ ተማሂሮም ኣብ ትካላት ዝተመደቡ ብኣካል ባዕሎም ዝምስክርዎ ሓቂ እዩ። ንሕና እውን ኣብ ዝተንቀሳቀስናሉ ረኺብና ክነዘራርቦምን ክንሓቶምን ከለና ዝህቡና መልሲ ዕጉባት ምዃኖም ስለዚ እቲ ኣካይዳ እቲ ናይ ዛ ቤት ትምህርቲ ነዚ ይመስል።
2: ስመይ ፍናን ሃይለ ይበሃል። ዝመፃ ከሉ ከዓ እቲ ትምህርቲ ሓበን ከተማ መንደፈር ዘወደቡ እዚ ኣነ ዘለኹ ዲፓርትመንት ኣግሮ መካኒክ ይበሃል። ኣግሮ መካኒክ ከዓ ብዛዕባ ናይ መካይን ዘፅናዐ ኮይኑ እቲ ዓውድናቱ ከዓኒ ከመይ ጌርካ መካይን ትዕርም ማኪና ተባላሻ ሳብ በረኻ ክትሓድር ከም ደየብላን ካብ ስራሓ ጠጠው ክትብል ከም ደየብላን ይመፅ ምስተን ካልኦት ዲፓርትመንት እዚ መተኣሳሰር ብምላው ብሓፈሻ ሓደ ቴክኒካል ስኩል ናይ ሕርሻ ኮይኑ ኩሉ ናይ ሕርሻ እዩ ትዕላማ ንሕና በዚን ንመሃር ኣለን ከ እዚን ትራክተራት ንሕረሲ ክጠቅሞም ተባሂለ እዩ። ካልእ ካኒ እቶም ካልኦት ዲፓርትመንት ከዓ ሰይል ዘፅንዖ ከዓ ብማሽነሪ ስለ ክሓርሱ ማሽነሪ ዝኾነ ክፍሕሩ ክኩዕቱ ስለ ዘለዎም ካልእ ዲፓርትመንት ከዓ ኣኒማል ሳይንስ ኣለዉ ብዘይ ኣግሮ መካኒክ ስለ ዘይኮነ ዝኾነ ካባና ዝደልይዎ ነገራት ኣሎ ዝኾነ ሓፀዊ ንስኻ ኣኒማል ሳይንስ ከዓ ሒዘ ለና ፕላን ሳይንስ ከዓ ከምኡ ምሕረስን መኮስኮስን ዝኾነ ኣነ ሓፂን ካባና ይደልዩ።
3: ብመጀመርታ ኣነ ድምረፅኮ ብዛዕባ ኣግሪካልቸር ብዙሕ ኣፍለጦ ኣይነበረነ ክፈልጥ ስለ ዝደሊ ነበርኩ ኣግሪካልቸር ሓጋዝ ኣግሮ ቴክኒካል ትበሃል ኣላ ስለ ዝተባሃልኩ ብዛዕባ ናይ ቤት ትምህርቲ ሕርሻ ክፈልጥ ስለ ዝደለኹስ ቤት ትምህርቲ ሕርሻ ኣብ ሓጋዝ ኣላ ስለ ዝተባሃልኩ መፀ ኣብዚ ምስ መፀኩ ከዓ ብዙሕ ዘይፈልጦ ነገር ፈሊጠ ካብቲ ድፈለጥኮ ንኣብነት ብዛዕባ ዘን ትራክተርስ ኣይፈልጥኒ ነራ ብዛዕባ ዘ ናይ ሕርሻ ኣተሓራርሳ ኩሉ ነገርስ ኣይፈልጥኒ ነራ ኣብዚ ምስ መፀኩ ግን ኣመሃህራ ምስ ተምሃርኩ ክፈልጦ ኸኢላ ማለት እዩ። ኣብቲ መጀመርታ ክትሪኦ ከለካ ማራ ይድኸብደካ ምስ ኣተኸያ ግን ብጣዕሚ ይጥሩ ምክንያቱ በቲ ሓገዝ ናይ ምስቶም መምህርተይን ደቂ ክላሰይን ምስቶም መምሃራነይን በቲ ሓገዝ ማርኣይካ ትኽእሉ።
4: መጀመርታ ስመይ ሚካኤል ማጆር ይበሃል። ዝመፃ ክሉ ቤት ትምህርቲ ከዓኒ ባና ሓርነት ካብ ደቂ ኣምሃሮ ማለት እዩ። ሕጂ ኣብዚ ከዓኒ ኣግሪካልቸራል ናይ ሕርሻ ማለት እዩ መሪፀ መፅ ኣለኹ። ኣብዚ ከዓኒ ተማሃሪት ካልይ ዓመት ኮይነ ኣብ ስነ እንስሳ ማለት እዩ ኣኒማል ፕሮዳክሽን ከዓ ይምሃር ኣለኹ ኣብዚ ናይ እንስሳታት ማለት እዩ። ኣብ ናይ እንስሳታት ብጣዕሚ እየ ዝፈቱ ነረ ኣብ ናይ ኣግሪካልቸራል ኣሎ ምስ ተባሃል ከዓኒ ኣብ ናይ ኣግሪካልቸር መሪፀ ኸ ናብ ዝመፀ ኣብ ናይ ሕርሻ መሪፀ ኸ ናብ ዝመፀ
1: ኣቐድም ኣቢሉ ነተን ቁሩብ ሪሞት ኤርያ ዘለዋ ዓድታት ዕድላት ይወሃብ ነይሩ እዩ ነተን ርሑቕ ዓድታት ማለት እዩ ከምኡ ውን ብዙሕ ዕድል ናይ ትምህርቲ ዘይረኽባ ተባሂሉ ብዙሕ ዕድል ተዋሂቡ እዩ ንነዊሕ ዓመታት እውን ሰሪሑ እዩ ሕጂ ግን ብነጥቢ እዩ ዘሎ ብነጥቢ እዩ እቲ ማእተዊ ነጥቢ ዝረኸበ እሞ ከዓ ብድልየቱ ኣብዚ ቴክኒክ ክመሃር እየ ኣብ ሕርሻ ክመሃር እየ ኢሉ ዝሓተተ ነጥቡ ዘፍቅደሉ እንተኮይኑ ብከምዚ መልክዕ ኢና ሕጂ ንቕበል ማለት እዩ። ስለዚ ብነጥቢ ተወዳዲሩ ክዕወት ኣለዎ ኣብቲ ዘለዎ ካልኣይ ደረጃ ቤት ትምህርቲ ኣብኡ ነጥቡ እንድሕሪ ዘፍቅደሉ ኮይኑ ነጥቡ እንድሕሪ ዝዕውቶ ኮይኑ ካብኡ ተመዝጊቡ እቲ መስርሕ ናይ ምምራፅን መስርሕ ናይ ምቕባልን ኣባናኹም ማለት እዩ።

0: ዕላማን ረአይን ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ ርእሰ ምርኮሳ ምርኩስ ብምግባር ተምሃሮ ብፍልጠትን ሞያን ከምዝ ዓብዩ ንምግባር እዩ። ሕርሻን ውፅኢት ሕርሻን ምስፋሕ፣ ምድረ በዳነት ምክልኻል፣ ብውሽጣዊ ዓቕሚ ውሕስነት መግቢ ምርግጋፅን ዝብል መትከላት ዕዮ ይርከቦ። ነዚ ዕላማ ክውን ንምግባር ድማ ኣብ ቀጻሊ ትምህርታዊ ጻዕርን ተግባራዊ ስራሕን ተጸሚራ ትርከብ።
1: እዚ ቤት ትምህርቲ እዚ ዝተፈላለየ ዲፓርትመንት ኣለዉ። ካብኡ ሓንቲ ከዓኒ ከምዝበልካዮ ስነ ዘራእቲ እያ። ስነ ዘራእቲ ብሃገር ደረጃ ኣዝዩ ኣገዳሲ እዩ። ስለምንታይ ኤርትራ ኣበይ ናይ ኩነታትላ ብሰዓት እዚ ነብስኻም ከዓ ዩ ተቓልሲ ዘሎ ማለት ቀዳማይ ፖሊሲ ናይ ሚኒስትር ሕርሻ ወይ ከዓኒ ናይ ብሃገር ደረጃ እንድሕርኢናያ ስኒ ሰብ ሳፊሸንሲ ወይ ከዓኒ ነብስኻ ምኽኣል እዩ። ስለዚ እቲ ቀዳመይ እቲ ነብስኻ ምኽኣል ብምግቢ ትኮነ ኣለዋ። ሓንቲ ሃገር ነብሳ ንድሕር ብምግቢ ክኢላ ኮይና ብድሕሪኡ ካልእ ካልእ ንክትገብር ብዙሕ ኣይፀግማን እዩ። ካብ ተፀጋዕነት ካብ ምልማን እንድሕር ወፂና ብክልተ እግርና እንድሕር ረጊፅና ኩሉ ነገር ኣይከፀግመናን እዩ ማለት። ስለዚ እቲ ብፍላይ ብኤርትራ ወይ ከዓ ንልክዕ ከምቶም ካልኦት ኣፍሪቃ ሃገራት እቲ ካብ ሄክታ ንረኽቦ ምህርቲ ኣዝዩ ድሩት እዩ። እቲ ንገብሮ ንጥፈታት ከዓኒ ባህላዊ እዩ። ስለዚ ካብዚ ነጢርና ናብ ዘመናዊ ንምስግጋር እዚ ቤት ትምህርቲ እዚ ዓብዪ ተራእዩ ዘሎ ሳይንሳዊ ዝኾነ ስነ ፍልጠት ኣብ ሕርሻ ክተኣታቶ ክእል ኣሎ። እቲ ዘለና ሓረስታይ ብልምዲ ተጓዒዙ ዝተወሰነ ምህርቲ ከፍሪ ክእል እዩ። ንሕና ካብዚ ዝተምሃሩ ተምሃሮ ግን ብሳይንስ ተሓጊዞም እቲ ምህርትናቶም ከዓኒ ተዓፃፃፊ ገይሮም ኣብ ዓመት 2-3 ግዜ እንዳፍረዩ እሞ ከዓኒ ምፍራይ ጥራይ ዘይኮነ ብዓይነቱ ከዓኒ ዝበለፀ ፍርያት ኣፍርዮም ነቲ ሃገር ኣብቲ ኾነ ቦታ ከብፅሕዋ ዓብዪ ተራ ክፃወቱ ይኽእሉ እዮም ወይ ከዓ ይኽእሉ ኣለዉ ክንብል ንኽእል ማለት እዩ።
2: ብሕልፊ ኣብዚ ግዜ እዚ ንሕና ኤርትራውያን ወይ ሃገርና ኤርትራ እትጠልቦ ሞያ ወይ ድማ ስራሕ እንተልዩ እዚ ናይ ሕርሻ

እዚኣ ቤት ትምህርቲ እዚኣ ኣብዚ መዳይ እዚ ዘለዋ ኣበርክቶ ዕዙዝ ምዃኑ ኢና ንገልፅ። ዕዙዝ እዚ ከዓ ናይ ብሓቂ ምክንያቱ ሕርሻን ውፅኢት ሕርሻን እንድሕር ዓብዩ እሞ ህዝብኻ በቲ ዘለዎ ዓቕሚ ውሕስነት መግቢ እንድሕር ኣረጋጊፁ እቲ ዝዓበየ ፀጋ እሱ ስለ ዝኾነ ናይ ብሓቂ ኣነ ዓብዪ ተራ ኣለዎ እዩ ዝብል።

0: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣካዳምያዊ ክልሰ ሓሳባውን ግብራውን ዘጠቓለለ ትምህርቲ ኣብ ሰዓታት ቅድሚ ቀትርን ድሕሪ ቀትርን ትህብ። ጠርኒፋቶ ዘላ ዓውደ ትምህርቲ ዝሰፍሐ እዩ። ንምምሃርን ምስትምሃርን ዝሕግዝ እዩ። ኪኑ ኣብ ክፍሊ ዝውሃብ ትምህርቲ እውን ኢንዱስትርያላዊ ትካል ሓቂፋ ምስ ምህላዋ ተምሃሮ ኣብ ግብራዊ ተሳታፍነት ዕምቀት ዘለዎ ኣገባብ ኣመሃህራ ትኽተል። እዚ ኣገባብ ኣመሃህራ ተምሃሮ ካብ ልምዳዊ ሕርሻ ናብ ዘመናውን ቴክኖሎጂያውን ዓይነት ብምልዋጥ ምዕባለ ሕርሻ ከውሕሱ ኣዝዩ ሓጋዚ እዩ።
1: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ናይ ክልቲኡ ዓውደ ትምህርቲ እዮም ዝምሃሩ። ናይ ቮኬሽናል፣ ናይ ኣካዳሚክ እዮም ዝምሃሩ። ኣብ ኣካዳሚክ 6 ሳብጀክት ይወስቱ፣ ማትስ፣ እንግሊሽ፣ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ኣግሪካልቸር ትበሃል ከኣላትና ነዚ ቤት ትምህርቲ ትውክል ማለት እዩ። እታ ፊዚክስ ኣግሮሜካኒክስ ዲፓርትመንት ጥራይ ይወስድዋ። እቲኦም ካልኦት ግን ኩሎም ኮመን ኮይነን ወስድዎን ማለት እዩ።
2: ሕጂ ተምሃሮና ኣብዚ ቤት ትምህርቲ እዚ ሓንቲ ብልጫ ክህልዎም ዝኽእል ዳርጋ ኩሉ ነገር ተመላላይ እዩ። ዳሕራይ ከዓ ንውዱእ ነገር ክበሃል ይኽእል እዩ። ሓንቲ ተኽሊ ካብ መጀመርያ ጀሚሮም ካብ ሓመድ ካብ ድኩዒ ጀሚሮም ትበቁል ክሳብ ፍረ ትበፅሕ፣ ፍረ ምስ በፅሐ ከዓኒ ኣብዚ ፋብሪካ ኣለና ናይ ወይኒ ወይኒ ብዚ ይፈልሲ ዘለና ኣብ ዝተተኺሉ ፈርዩ ዳሕራይ ከዓ ፋብሪካ ኣትዩ ይዕሸግ ማለት እዩ። ሕጂ ሻሉክ ዋይን ዝበሃል ይፈሪ እዩ። ግራፓ ዝበሃል ከዓኒ ዝኣቸቶ ዝተፈላለየ ነገር ይስራሕ። እቶም ኣኒማል ሳይንስ ከዓኒ በዓል ቺዝ ዝፈሪ እዩ። ከምኡ ከዓ ንርግኦ ንፍሪ ኢና ይኸሞ ክኸውን ትኽእሉ። ጠስሚ እውን ፈሪ እዩ ማለት ብሮ። ዝተፈላለየ ነገር ማልማላታ ከዓኒ ኣለና ናይ በለስ ከምሳት ስለ ዝኾነ ሲ ኣግሮ ኢንዳስትሪ እቶም ተምሃሮስ ኣብ ውሽጢ ኣግሮ ኢንዳስትሪ ኮይኖም እዮም ዝምሃሩ ዘለዉ። ዝሓሸት ነገር ከዓ እንታይ እያ? ሓደ ካብ ሕርሻ ዝፈረየ ፍረ ብረው ወይ ከዓ ኡ ከሎ ዕዳጋ ክተቐርቦን ተመስርሒ ክቐርብ ከሎን በበይኒ እዩ። ስለዚ እዚኦም ኣብ ፍረ ኣለዉ። ዳሕራይ ከዓ ንክምስራሕ ከሎ ከዓ ብዓይኖም ስለ ዝርእይዎ ብኢዶም ከዓ ስለ ዝደህስስዎ ዝሓሸ ፍልጠት ሒዞም ይወፁ ዝብል ግምት ኣለኒ።
3: ናይ ሕርሻ ከብትብ ኣለና ብዚ ናይ እንዳ ፀባ እውን ኣለና። ሕጂ እቲ ክልሰ ሓሳብ እዚ ክላሳት ዝብዚ ንምሃረሉ ክቲ ክልሰ ሓሳብ ኢና ብስእሊ ብፅሕፈት ነገብና ኢና ንምሮ። ሕጂ እዚ ምሂርካ ግን ናብ ካልእ ብዙሕ መኸርያ የለናኒ። ንኣብነትን ከብቲተን ጋሙስ ድበሃላተን ሆሊስቲን ፍሬሽን ድብሎን ብናይ ሆላንድ እሰን ኣለዋና። ሕጂ ዚ ቦታ ሕጂ ንዓና እዚ ሓገዝ ኣለና። ካብ ደገ ወፂና ድኾነ ኣኒማል ምዛ ተምሃሮ ሒዝና ብዙሕ ምጓዓዝ የለናኒ። ተን ቀንዲተን ናይ ፍርያት ፀባ ድበሃላተን ጋሙስ ድበሃላት ምሳን ኣለዋ ብዚ እሱ ሕጂ ቀረብ ኣለና ብዚ ቀረብ ኣለና። ክላሳት ኣሎ መምሃሪ ንግብራዊ ዶክ ድማ ብታሕቲ ኩሉ ሕርሻ ምስ ናይ መብልዕ ፅቡቅ ነገሩ ናይ ዚ ዋላ ኣኒማስ ጥራይ ድኮነ ዋላ ሕርሻ ኣለና። ከም በዓል ኣልፋ ኣልፋ ድበሃሉ ኢለፋንት ግራስ ድበሃሉ ዓይነት ምግቢ ኣብዚ ኣለውና። ሕጂ ንሕና እዚ ሓገዝ ኣለና። ነቲ ኣብ ክላስ ጥራይ እዚ ኢልና ንነግሮም ሲ ሓሳብ ጥራይ ደይኮነ ዋላ ኣብ ግብሪ ኣሎ ኢልና ክንምሮም ከለና ንዕና ሓገዝ ኣለና። ዋላ ትምህርቲ ከዓ ተኣማንነት ኣለዎ ማለት እዩ። ሕጂ እዚ እቲ ቤት ትምህርቲ ቀሪብና ኣሎ።

0: ኣብ ነፍሲ ወከፍ ዓመት ምስ ዝተፈላለየ ዓውደ ሞያታት ዝተሓሓዝ ብዝሰፍሐ መልክዑ ምርምራትን ርኽበታትን ተካይድ። ኣብነት ናይ ዝቐሰሞ ፍልጠት ዝረጋግጽ ድማ ኣብ ዓመተ 2026 ሓመድ ኣልቦ ሕርሻ ንምስፋሕ ክትሰርሕ በቕዐኣ። ብመሰረት ብተምሃሮ ዝተኻየደ ግብራዊ ምርምራት ሓመድ ኣልቦ ሕርሻ ተጠቒምካ ብትሑት ወፃኢታት ዝተማልአ ምግቢ እንስሳ ብምድላው ርቡሕ ምህርቲ ክርከብ ከም ዝከኣል ብግብራዊ ዕዮ ክረጋገጽ ክኢል እዩ።
1: እዚ ኣቕሪብናዮ ዘለና ብዛዕባ

0: ሃይድሮፖኒክስ ይበሃል። ሃይድሮፖኒክስ ክንብል ከለና ሕጂ ሶይል ኮይኑ ብዘይ ሓመድ ዝስራሕ ማለት እዩ፣ ዝትከል ማለት እዩ። ሕጂ እዚ ክንብል ከለና ቴምፕሬቸርናቱ ዝሑል ወይ ውዒይ ክኸውን የብሉን። እዚ ሕጂ እዚ ገይርናዩ ዘለና ገዛ ንክስተይ ከይኣትዎ ማለት እዩ፣ ፀሓይ ንከይኣትዎ ኢልና ዝሰራሕናሉ ገዛ ማለት እዩ።
1: እቲ መጀመርያ ክንጅምር ከለና ኣርባዕተ ዘርኢና ንፅኢና። እቲ ዘርኢ ከዓኒ ማሸላ፣ በልቶ፣ ስገም ከምኡ ከዓኒ ዕፉን ጌርና ማለት እዩ። ካብኦም ክነወዳድሮም ከለና ካብ ኣርባዕቲኦም ከክልተ ኪሎ ኢና ጌርና። ተዝሓሸ ፍርያት ዝረኸብናሉ ኣብ ብልቱክ 14 ኪሎ ካብ 2 ኪሎ ረኺብና፣ ኣብ ዕፉን ከዓኒ 11 ኪሎ ካብ 2 ኪሎ ረኺብና። ማሸላን ስገምን ቁሩብ ስለ ዝጎደላ ኣብዚ ውፅኢናየን ኣለና ማለት እዩ። ስለዚ ማሸላ ተሪፋ ስገም እውን ነትሪፍና ኣለና ማለት እዩ። እዚኦም ተክሊ ንምንታይ መሪፅናዮም? ንሕና ሓደ ፀሓይ ዝፃውሩ እዮም፣ ናይ ፀሓይ ቦታ እዮም። እቲ ባዮማስ ወይት ወይ ከዓ ሲፎር ፕላን ተባሂሎም እዮም ዝፅውዑ። እቲ ናይ ማይ ናብ ምግቢ ናይ ምቕያር ክእለቶም ዝለዓለ እዩ። ስለዚ እዚ ዓይነት ኣብ ዓድና ምናልባሽ እንታይ ኢና ንብል፣ መሬት ስለ ዘይብለይ ከምዚ ማይ ስለ ዘይብለይ ገለ ኢና ንብል። ኣብዚ ግን ዝሓሰረ ነገር ሰበይቲ ክትገብሮ ትኽእል፣ ስራሓ እንዳገበረት ቆልዑ እውን ማነጅ ዝገብርዎ ዝኽእሉ ቴክኖሎጂ እዩ ማለት እዩ። ኣብዚኣ ሓንቲ ነገር ተድልየና ማይን ዘርእን ጥራይ ማይን ዘርእን እንድሕር ረኺብና ዝኾነ ዚንጎ ጌርና ከምቲ ዞም ደቀ ክገልፅዎ ዝፀንሑ ኣብ መዓልቲ ሰለስተ ግዜ እንዳስተና ኣብ ውሽጢ ተነውሐ 8 መዓልቲ ኣብ ፍርያት ይውዕል ሞኒ ንኸብትና ድዩ ንደርሆ ድዩ ንጤል ድዩ ገለ ክንምግብ ንኽእል ኢና ማለት እዩ።

0: ተምሃሮ ዝተጠቕምሉ ጥረ ነገራት ማይን ዘርእን እዩ። ኣገባብ ኣዘራርኣን ኣጠቃቀማን ከምኡውን ንእንስሳታት ዘለዎ ጥቕሚ ብሰፊሑ ብምብራህ ሓረስቶት ተረባሕቲ ናይቲ በብእዋኑ ዝግበር ፈተነታትን ምርምራትን ንክኾኑ ይሰርሑ። ኣብ ኣገባብ ሕርሻ ክርአን ከሎ ንእሽቶ ቦታ ዝሕዝን ብውሑድ ወፃኢታት ዝሳለጥን ከም ዝኾነ ኣብ ከተማን ገጠርን ብቐሊሉ ክካየድ ከም ዝኽእልን ከምኡውን ንወፃኢታት ሓረስቶት ብልዕሊ 50 ሚእታዊት ስለ ዘጉድሎ ኣርባሐ ምዃኑ ይእመን። እዚ በብዓመቱ ዝካየድ ሓድስቲ ምርምራትን ፈተነታትን ውሕስነት መግቢ ጥሪት ብምርግጋጽ ምህርቲ ሓረስቶት ብዓይነትን ብዝሕን ንምልዋጥ ኣዝዩ ሓጋዚ ከም ዝኾነ ይግለጽ።
1: እቲ ፈለማ ኣብ ክንዘርኦ ከለና ሕጂ ንኣብነት ዘንዕፉን ኣብ ፈለማ ስቴጅ ክንዘርአን ከለና ምስ መዘነየን 5 ኪሎ ነይረን። ሕጂ ግን ድሕሪ 8 መዓልቲ ኣብ ዝገበርናዮ ናይ ምክንኻንን ናይ ምዕባይን ደረጃ ካብ 5 ኪሎ ናብ 27 ኪሎ ዛይዱ ኣሎ ማለት እዩ። እዚ ድማ በቲ ናቱ ኣብ ዝገብሮ ሜታቦሊዝም ናቱ ናይ ዕቤት መስርሕ ከካየድ ከሎ እንዳዓብየ ካብቲ ዝነበሮ ናይ እሽተይ ዘርኢ ዓብያ ማስ ናታ ወይ ከዓ እቲ ሚዛን ናታ እንዳወሰኸ ከይዳ ኣሎ ማለት እዩ። ስለዚ ሓረስቶት ድማ ኣብቲ ካብ ዝገብሮ ሕጂ ንኣብነት ካብ 5 ኪሎ ዘርኢ ሂቦም ንሓንቲ እንስሳ ዘብልዋ እዚኣ ን8 መዓልቲ ፅኒሖም 27 ኪሎ ወይ እውን ልዕሊኡ እውን ክዛይድ ይኽእል እዩ። ፅቡቅ ክንክን ተጌርካሉ ድማ ክዛይድ ይኽእል እዩ።
2: ናይ መጀመርታ ናሰብ ዝኾነካ ካብዚ ንላዕልካ ቀስ ጌርና ክንዕብዮ። እዚ ናይ እንስሳታት ጥራይ መግቢ ኢና ጌርናዮ ዘለና። ብእንስሳታት ጀሚርና ኣለና። ቀሲ ኢልና እውን በብቅሩብ ናፍቲ ፍሩት ናፍቲ ቨጀቴብል ስክን ምዕብል ንኽእል ኢና። በዓል ሰላጣ ገለ ድማ ንፍትኖ ኣለና ማለት እዩ።
3: ብመጀመርታ ፃዕሪ ናይዞም ተምሃሮ ድረአካ ካብቲ እዚ ኣሕዳር ቤት ትምህርቲ ስለ ዝኾነ ጠቕላላ ካብ ገዝኦም ተፈልዮም ኩሉ ሙሉእ ዓቕሞም ሙሉእ ሓይሎም ኩሉ ሓሳቦም ነዚ ትምህርቲ ኢሎም ስለ ድመፁ እዚ ካልእ ዋኒን እውን ስለ ደይብሎም ብዝያዳ እዚ ተቐንዲ ሓገዝ ዝሕግዘና ማለት እዩ። ተምሃራይ ኣብ ገዝኡ ኮይኑ ትምህርቲ ክምሃርን ጠቕላላ ካብ ገዝኡ ወፅኡ ሙሉእ ሓሳቡ ኮይኑ ክምሃር ፍልልያ ኣለዎ። እዚ ቀዳማይ ሽዑ ከ ነዚ ትምህርቲ መጀመርታ ከይፈለጥዎ እዮም ንወፅና ጠቕላላ ካብቲ ናይ ባዮሎጂ ናይ ኣካዳሚ ትምህርቲ ሱ ጥራዮም ንፈልጡ ተምሃሮ ኣብዚ መፅኦም ሓድሽ ብዛዕባ ንሕና ሕጂ በዚ ከምናትና ማዓውዳ ከም ስነ እንስሳ መጠን ግን ብሓድሽ ካብቲ መጀመርታ ካብቲ ቅርፂ ኣቃወማ ናይ እንስሳታት ኢልና ጅምረሎም ከና ክወፁ ከሉ 2 ዓመት ተማሂሮም ብጣዕሚ ይፍልል ኢሉ ኣለዎ። ሕጂ እዚ እንታይ ርኢካ እቶም ተምሃሮ ኣብቲ ትምህርቲ ዝነበሮም ደይፈልጥዎ ዝነበሮ ዓውዲ ኣብዚ መፅኦ ክምሃሮ ክሉ እሞከ ምስቲ ባህላዊ ነፃፀርና ስለ ንምሮም እቲ ባህላዊ ከምዚ ነይሩ እስኹም ድማ ከምዚኹም ክትቀይሩ ናበልና ስለ ንምሮም እቲ ሞቲቬት መተባብዕስ ኣለዎ ማለት እዩ። ሕጂ ፍልልይሲ ይረአየና ፍታ መጀመርታ ክመፁ ከለዉ ቀዳማይ ዓመት ካልይ ዓመት ተመሪቐን ክወፁ ከለዉ ዘሎ ፍልልይ ኣብቲ ድሰርሖዎ ድማ ከምኡ ብፅቡቅ ከም ድሰርሖ ተኣማሚና ና ንሰዶ ማለት እዩ።
4: ምዕቃብ ማይን ሓመድን ከም ንፈልጦ ማይን ሓመድን እቶም ኣዝዮም ኣገደስቲ ነገራት ወይ መሰረታውያን ነገራት ክንብሎም ንኽእል። ምክንያቱ መግቢ ንደሊ ማይ ከዓ ንደሊ። ስለዚ ማይ ከም ዘለዎ እቲ ናቶ ኣገዳስነት ትፈልጦ ኮይኑ ማይ ከዓ ንምንታይ የድልየና ንመግቢ ፕሮዲስ ንክንገብር የድልየና ማለት እዩ። ስለዚ ሓመድ እውን ከምኡ እቶም ኣገደስቲ ፀጋታት ስለ ዝኾኑ ነዚኦም እንተዓቂብና ሲ መግቢ ንዕቅብ ኣለና ማለት እዩ። ብኡ ከዓ ሂወት ንዕቅብ ኣለና ማለት እዩ። ስለዚ ኣብ ሃገርና ምስቲ መሬት ሃገርና ከዓ ሕባጥ ጎባጥ እቲ ጎቦታት ዘለዎ ምስ ምዃኑ እዚ ማይን መሬትን ምዕቃብ ኣዝዩ ኣገዳሲ እዩ ኢለ የ ዝኣም ሕልምና።
0: ተምሃሮ ነፍሲ ወከፍ ዝምሃሩሉ መሳርሒ ክመልኩ ብቋንቋ ናይ ዝምሃርዎ ዓውዶ ፍልጠት ክረዳድኡን ኣይሽገሩን። ንኹሉ ብዝተወደበ ግዜ ይዓዩ። ኣብ ሓድሕዶም ይተሓጋገዙ፣ ፍልጠቶም ክዕብዩ ድማ ይፅዕሩ።
2: ሕጂ ኣብቲ ምልውዋጥ ሓሳባት ክንብል ከለናስ ካብ ሰለስተ ኢናስ ዝተፈላለየ ዓይነት ሞያ ኢና ንምሃር ዘለና። ሰለስተ ኢን ወይ ከዓ እቲአን ኣርባዕተ ሞያስ ዝተተሓሓዛ እዩ። ንኣብነት ሕጂስ ብዛዕባ ስነ ሓመድ ክትብልን ከለኻስ ስነ ሓመድ ምስ በልካ ስነ ተኽሊ ክትብል ኢኻ ወላ እውን እቲአን ስነ እንስሳ ንድሕር ኢልካ ካብተን ናይ እንስሳታት ካብቲ ናይ ስነ ሓመድ ዝምንጩ እዩ መግበን። እቲ መግቢ ክምንጩ እንድሕር ዳ ኮይኑ ከዓ ብትራክተርስ ዝተሓበሰ ክኾነ ኣሎ። እቲ ሞያስ ነንሕድሕዱ ዝተተሓሓዘ እዩ። ካብቲ ሓደስ ነንሕድሕዱስ ኣይነኣስኒ ወይ ከዓ ኣይጓዳደን እዩ።
5: ኣብዚ ዝኸሰብኮ ነገር ኩሉ ዓይነት ፓርቲ ናይ ማኪና ፈይጠሎ ክትኾነ ከዓኒ ተተባላሻስ ፈናጣጥሓ ማኪና ኩሉ ፈይጠሎ ተተባላሻስ ኣብ ደገ ከምደይ ተሓድር ማለት እዩ። ብዝኾነ ተዓረስ ክትኣቱ ከገዛእ ከም ዘለዋ
2: ዝመረፅ ኩሉ ማለት እዩ። ስሙን ሮሚናንት ክንብል ከለናስ ኣብቶም ንኣሽቱ ናይ ሮሚናንት ዝኾኑ ማለት እዩ ከምዚ መጓስዕ ዝመልሱ እንስሳታት ማለት እዩ። እሶም ከዓኒ ብዛዕባ ጤል፣ በጊዕ፣ እዚ ላም ገለ ማለት እዩ። ኣብ ናቶም ከዓኒ ብዛዕባ ናቶም ከዓ ብዛዕባ ናይ ዴር ማለት እዩ ናይ ፀባ ኣለዎም ናቶም ናይ ስጋ ከ ኣለዎም ብዛዕባኦም ንዕኦም ስ ከመይ ጌርካ እቲ ፕሮዳክሽን ናቶም ቲ ውፅኢት ናቶም ክተልዕሎ ከመይ ጌርካስ ብዙሕ ኣበርክቶ ኣብዛ ሃገር ከም ትገብር ብዛዕባኡ ስልጠና ንወስድ ማለት እዩ።
4: ኣብ ባይታ ክንሪኦን ከለና በቲ ናይ ሚኒስትሪ ሕርሻን ካልእ እንዲሰርሕዎ ንጥፈት እንዲካ ትሪዮ ኣብ ባይታ ይሰርሕ ኣሎ ኢልና ንሰብ ኣብዚ ግን ብግብሪ ክምሃሩ ከለዉ ዋላ ድሓን እዮም ማለት ሲ ሃሪፎም እዮም ድምሃሩ ሃሪፎም ነቲ ሞያ ኣብ ፕራክቲካል ብፍላይ ኣብ ፕራክቲካል ክኸውኑ ከሎ ብጣዕሚ ደስ ኢልዎም ስራሕ እንተ ሂብካዮም ብሕጉስ መንፈስ ተቐቢሎሞ እዮም ዝሰርሕዎ ዕጢ ንጥያ ይብሉ እዮም ብፍላይ ኣብቲ ናይ ግብሪ ክኸውን ከሎ ማለት እዩ።

0: ዝለዓለ ሰማይ ተሳታፍነ ደቂ ኣንስትዮ ዋላ እኳ ኣብ ትምህርቲ ፀብለል ዝብላ እንተኾነ ብመንፅር ብዝሐ ክረአ እንከሎ ግን ዋሕዲ ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ከም ዘሎ ይግለጽ። እዚ ኣብ ቀጻሊ መፍትሒ ክርከቦ ከም ዘለዎ እዩ ርእሰ መምህር ታቤት ትምህርቲ መምህር መላእከ ዝገልጽ።
1: ንዑና ከዓ ንፅዕር ምስቶም ዝምልከቶም ኣካላት ቀጻሊ ንዘራረበሉ እዚ ጉዳይ እዙ እዩ። እኩል ዝኾነ መደቀሲ፣ እኩል ዝኾነ መመገቢ፣ እኩል ዝኾነ መምሃሪ ቦታታት ተሰሪሑ ተምሃራይ ከም ምርጭኡን ከም ሞይኡን ክመሃርን ኣብቲ ዝደለዮ ኮሌጅ ኣትዩ ኣድማዒ ስራሕ ኣድማዒ ትምህርቲ ክረክብን ስራሕ የድልዮ ክሰፊሕ ከ ኣለዎ ባህለ ኢና።
2: ናብዚ ክመፅእ ንድሕር ክዳለዋ ንድሕር ኮይነስ ብዛዕባ እዚ ናይ ኣግሪካልቸር ናይ ሕርሻ ዝበሃል ቦታስ ከምዚ መብዛሕትኡ ሰብሲ ኣይድግፎን እዩ። ብፍላይ ጓልን ሰይቲ ኮንካ ከምዚ ኣብ ውክትውዕል ወይ ከዓ ዝበዝሐ ሰብ ቃስ ናይ ማሕረስ ገለ ኮይኑ እዩ ድስማ ናይ ማሕረስ ኮይኑ ስለስማስ እንደ ከምዚ ብናይ ካልእ ሰባት ገለ ዘይኮነስ በቲ ንሰን ዝደልዮ ኣብ ናይ ኣኒማል ድን ኣብ ናይ ስነ እንስሳ ስነ ፕላን ስነ ኣትክልቲ ድን ኣብ ናይ ሶይል ድዩ ወይ ኣብ ናይ ኣግሮ ሜካኒክ ኣሎ ኣብኡ ዝተፈላለየስ ኣብርቲዐን ክፀራ ስደሊ
3: ብሓፈሻ ከቢድ ኢለን መታን ከይዛ ዝምወስ መፅን ክፍትኖ ሰብ ብዝበለ እንደይኮነስ ብናተን ኣተሓሳስባ ክኸዳ ብናተን መደብ ክኸዳ ብለን ማለት እዩ። ዝኾነ ነገር ምስ ፈተንካዮ ኢኻ ትፈልጦ ከይፈተንካዮ ከቢድ ኮይኑ ክስምዓካ ክእል እዩ። ፈቲናን ግን እቲ ውድሆዊ ባዕለን ዝክፈልጦ ኣለዋን
0: ተምሃሮ ተመክሮን ፍልጠትን ንምድላብ ብመልክዕ ዑደት ናብ ኮሌጅ ሕርሻ ሓመልማለ ይበጽሑ። ተመሳሳልነት ዓውደ ትምህርቲ ምስ ምህላው ካብ መምህራንን ተምሃሮን ዝረኸብዎ ሙያዊ ፍልጠት ኣብ ትምህርቶም ልዑል ጽልዋን ሓገዝን ከም ዘለዎ ይእመን። እዚ ኣብነታዊ ተበግሶ ንተምሃሮ ቀዳማይን ካልኣይን ዓመት ኣብ ግብራዊ ዕዮ ልዑል ጽልዋ ከም ዘለዎ ብግብራዊ ተሳታፍነቶም እውን ከረጋግጽ ክኢል እዩ።
1: ሓደ እዛ ቤት ትምህርቲ ናታ ጸጋታት ኣለዋ። እንስሳ ጤለ በጊዕ ኣለዋ፣ ከብቲ እውን ኣለዋ። እቶም ስነ እንስሳ ዝመሃሩ ብዙሕ ዝፅገሙ ኣይንብልን ኢና። እቶም ስነ ኣትክልቲ ዝመሃሩ እውን ከምኡ እኹል ዝኾነ ኣትክልቲ ዝተፈላለየ ዓይነት ፍሩታታት ኣሎ ኣብዚ ውሽጢ ማለት እዩ። እዚ እውን ካብ መበገሲኡ ንመምሃሪ ተባሂሉ ዝጠረየ እዩ። ካብዚ ሓሊፎም ክመሃሩ ኣገዳሲ ኣብ ዝኾነሉ ግን ከምዚ ክበሃል ዝፀንሐ ዑደት ንሰርዕ ኢና። ዓመት መፀእ ዑደት ንሰርዕ ኢና። ብገለገለ ሕፅረታት ኩሉ እውን ክንበፅሑ እንተዘይክኢልና ኣብ ገለገለ ግን ንበፅሕ ይመሃር እዮም ይርእዮም ተመክሮታት እውን ይለዋወጡ እዮም። ከም ኣብነት ኣብዚ ጋሽ በርካ እዚ ኣብ ኡርደት ሰፋሕቲ ጀራዲ ናይ በናና ኣሎ ኣብዚ ምብፃሕ ንገብር ኢና። ተምሃሮና ይበፅሖም ተመክሮታት እውን ይለዋወጡ እዮም። ከምኡ ውን ሕርሻ ኢላ በርዕድ ኣብ ገለገለ ከምዚ ናይ ካባና ኣባና ዘይርከባ እንስሳታት ከም በዓል ሓሰማ ዝኣመሰላ ንምርኣይ ዑደት ንገብር ኢና። ንቴክኒካል ዝኾነ ስራሓት ድማ ኣብ ሓልሓለ ከምኡ ውን ኣብ ውሽጢ ኣስመራ ከም በዓል ዓንበርበብ ሼር ካምፓኒ ኣብዝታት እውን ነቲ ቴክኒካዊ መዳይ ዝምልከት ምብፃሕ ንገብር ኢና።
4: እዚኣ ናይ ሕርሻን ቴክኒክን ሓጋዝ ብፍላይ ከዓ እንተበልና እዛ ሕርሽ ከዓ ኣብ ሓደ ፅቡቅ ቦታ እያ ተደኩና ዘላ። ንሕርሻ እውን ምስ ጋሽ ባርካ ስለ ትዛመድ እውን ንሕርሻ እውን ብዙሕ ሳይትስ ከይዶም ቪዚት ክገብሩ ከዓ ዕደት ክገብሩ ከዓ ዕድላት ዘለዋ ቤት ትምህርቲ እያ።

0: ተመረቕቲ ተምሃሮ ዓመተ 2026 ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ሞያዊ ዓቕምታቶም ብቐጻሊ ስራሕን ምርምርን ከማዕበልዎ ኣብ ልምዓት ሃገሮም ብዘይተጉላባነት እጃሞም ከበርክቱን ጸጋታት ሕርሻ ብምምዝማዝ እቶታውነት ከኸዕቡትን ኣብነታውያን ኣብ ሓስቲ ክኾኑን ትፅቢት ይግበረሎም።
1: ኣብቲ ዝተመደብ ኩሉ ስራሕ ሲ ብጣዕሚ ከምዝምሽ ኣበርቲዐ ክፅዕር ወይ ከዓኒ ኣበርቲዐ ነቲ ናይ ዚ ሃገርና ዘሎ ኣበርቲዐ ንክሰርሓሉስ ይምነ ማለት እዩ።
2: ንሕና ኣብ ሃገርና ተማሂርና ንሃገርና ከዓ ኣብ ሓደ ትካል ኮፍ ኢልና ከም መካኒክ መጠን ንህዝብና ክነገልግል ብመካኒክ ማለት እዩ።
3: እዛ ናይ ሎሚ ተምሃሪ ደላ ኣርቴማስ ኣብ መፃእ ማለት እዩ መጀመርታ ንነፍሰይ ክኾን ንነፍሰይ ከይነ ከዓኒ ንሃገረይን ንህዝበይን ከገልግለ ዝደሊ ኣብ ደላዓለ ደረጃ በፂሓስ ከምዚ ብሓፈሻ ንኤርትራስ ከምዚ ሓምላዊት ምድሪ ከነምስላ ወይ ከዓኒ ንገብራ እዩ መደል ማለት እዩ።
4: ናይ ብሓቂ ክንዛረብቲ ኮይና ኣብ ገለገለ ዓውደ ክትሪኦ ከለካ ብጣዕሚ ሕጉሳት ኢና። ንኣብነት ኣብ ሓመልማሎ ዘለዉ ክሳብ ፒኤችዲ ዝበፅሑ መምሃራን ኮይኖም ክሪኦም ከለኹ እቶም ደቀ ወይቶም ተምሃሪ ብጣዕሚ እየ ዝሕጓስ። ኣብ ሓልሓለ ሪሰርች ሰንተር ዝሰርሑ ዘለዉ ብጣዕሚ ከምኡ ከዓ ሕጂ ተምሃሮና ሒዝና ናብዚና እንዳምርምር ንኸይድ ኢና ኣቁርደት ንኸይድ ኣብኡቶም ተምሃሮና ፀንሑና ኣብ ፊንቦል ንኸይድ ተምሃሮና እዮም ዝቕበሉና ደርሰት ንኸይድ ተምሃሮና እዮም ዝቕበሉና። ስለዚ ሲ ኣብቲ ኣድማዐ ኣድማዐ ዝኾነ ቦታ ይፀንሑና ማለት ከምኡ እውን ዋላ ሓልሓለ ብተን ናይ ከብቲ ናይ ኣኒማል ሳይንስ ተምሃሮና ኣብኡ ፀንሑና ናትና እውን ኣብኡ ፀንሑና። ስለዚ ሲ እቶም ተምሃሮና ዝተማሂሮም ጠጠው ኣይክኑ ኢሎም ዘለዎ ኣብ ምፍራይ ደረጃ የድምዑ እዮም ዘለዉ ማለት እዩ። እዚ ክንርኢ ከለና ከዓ ብጣዕሚ ንሕኮስ ከይተሰከፍና ከይበልና ንሶም ይቕበሉና እቲ ዘሎ ከዓ የርኢና ነቲኦም ኣሕዋቶም ማለት እዩ ንኣሽትዩ የርእዎም እቲኦም ከዓ ካብኦም ይረአዩ እዚኦም ኣሕዋትኩም እዮም ከም ዝነበሩ ሕጂ ብዝበፂሖም ስኹም ከዓ ከምዝትኮኑ ኢኹም እዳበልና ብፅቡቅ መንገዲ ንኸይድ ዘለና ኮይኑ ይስምዐ።

ካብ ግዳም ሓደር ናብ ጅግና ተሳታፊ ዋንጫ ዓለም ካብ ትሑት ህይወት ተበጊሱ ኣብ መድረኽ ዋንጫ ዓለም ዝደመቐ ተጻወታ እዩ። ኣብቲ ኢራን ንቤልጅም ኣላሻቢላ ባዶ ብባዶ ዝወፅኣትሉ ግጥም ዋንጫ ዓለም ብሉፅ ተጻወታይ ናይቲ ግጥም ተባሂሉ ክስመ በቂዑ ሓላ ውልዳት ዓሊ ረዛ ቬራን ቫንድ። ቤልጅም 23 ቅላዓት እኳ ናብ ልዳት ኢራን እንተለኣኸት ሓንቲ እኳ ንቢራን ቫንድ ሓሊፋ ምስ ሰኪዐት ክትረኸብ ኣይከኣለትን። ቢራን ቫንድ ብዘለዎ ናይ ምክልኻል ዓቕሚ ኢራናውያን መንደቕ ፔርሽያ ኢሎም ይጽውዕዎ። ቢራን ቫንድ ጎኒ ጎኒቲ ልዳቱ ንምሕላው ዘረኣዮ ብቕዓት ንሕልሙ ስዒቡ ኣብዚ መድረኽ ምብፅሑ ኣድናቖት ክውሕ ዘሉ ኽኢሉ እዩ። ቢራን ቫንድ ብ1992 ካብ ሰበ ክሳግም ስድራ ቤቱ ተወሊዱ። ንስድርኡ ብኽሪ ብምንባሩ ኣብኡ ዕየ ስድርኡ ንሱ ክቕጽሎ ይደሊ ነበረ። ቢራን ቫንድ ድማ ኩዕሶ ምጽዋት ምርጭኡ ገበረ። ኣብኡ ብሓሳብ ውላዱ ስለ ዘይተሰማምዐ ወዱ ኩዕሶ ምጽዋት ከብልዖ ከም ዘይክእል ፈሊጡ ስርሑ ክቕጽል ዝከኣሎ ገበረ። ቢራን ቫንድ ግን ኣብ ሕልሙ ጸንዐ። ኣብ ዓሰርተታት ዕድሚኡ እንከሎ ንሕልሙ ክስዕብ ቤቱ ገዲፉ ወፀ። ነዊሕ ኪሎ ሜትራት ተጓዒዙ ከተማ ቴራን ኣተወ። ብዘይካ ሕልሚ ምጽዋት ክዕሶ እግሪ ግን ካልእ ኣይነበሮን። ህይወቱ ድማ ኣብ ጎደና ጀመረ። ሓንሳብ ኣብ ኣፍ ደገ መስጊድ፣ ሓንሳብ ኣብ ማዕርፎ ኣውቶቡስ እናደቀሰ ቐጸለ። ከብዱ ኸዓንግል ኣብ ዝተፈላለዩ ዕዮታት ተሳቲፉ። ነዊሕ ቆመቱ ሓጊዝዎ ድማ ናብቲ ዝብህጎ ጸወታ ኩዕሶ እግሪ ተጸንበረ። ብዘረኣዮ ብቕዓት ብርክት ዝበለ ሽልማት ድሕሪ ምዕታር ከኣ ቁፅሪ ሓደ ሓላ ውልዳት ኢራን ክኸውን በቕዐ። ኣብ ዋንጫ ዓለም 2026 ንሱሙያት ተጻወቲ በሊጹ ብሉፅ ተጻወታይ ተሰየመ። እቲ ናይ ትማሊ ገዳም ሓደር ናይ ሎሚ ጅግና ዓሊ ሬዛ ቢራን ቫንድ።

0: ዝኸበርኩም ተኸታተልትና ገና ትሕዝቶ ምደማ እገር ቀጻሊ እዩ ዘሎ። ካብዚ ቀፂልና እውን ካብ ገጻት ማሕበራዊ መራኸቢታት ዝረኸብናየን ብዛዕባ ናይ ተፃወቲ ናይ ዋንጫ ዓለም ብዛዕባ ደሰስ ፅሑፋት ኣለና ናብአን ክነብረኩም።
1: ክስጉ ማይከል ኒውስ ተባሃለ ህፃን ኣብ ዋንጫ ዓለም ታሪክ ይሰርሕ። ሞሮኮ ኣብ መድረኽ ዋንጫ ዓለም ታሪካዊ ዓወት ክትቋደስ ናይ መወዳእታ ሸቶ ብምምዝጋብ ዓወት ሞሮኮ ዘበሰረ እስማዒል ሳይባሪ እዩ። ሳይባሪ ህፃን እንከሎ ኣብ እግሩ ፀገም ኣጋጢሞ ኣብቲ ግዜ ሓካይም ንስድራ ቤቱ እዚ ህፃን ነብሱ ክኢሉ ክጓዓዝ የጠራጥር እዩ ብምባል ኣሰንባዲ ሓበሬታ ሃብዎም። ክስጉም ብዘይምኽኣሉ ድማ ንሓደ ዓመት ዝኣክል ፍሉይ መሳርሒ ተገጥመሉ። ሳይባሪ ንኹሉ ሕክምናዊ ግምታት ውድቕ ብምግባር ኣብ ክልተ ዓመቱ ርእሱ ኽኢሉ ክጓዓዝ ጀመረ። ሓደ ናይ ህይወት ፈተነ ሰጊሩ ድማ ናብ ካልእ ጉዕዞ ክቋመጥ ከኣለ። ወዲ 14 ዓመት እንከሎ ኣብ ኤሮጳ ፍሉጣት ካብ ዝበሃሉ መሰልጠኒ ማእከል ኩዕሶ እግሪ ኣንደርለኸት ይስልጥን ነበረ። ሓድሽ ናይ ውድድር ዓመት ክጅምር ሓንቲ መዓልቲ ምስ ተረፎ ሚሕር ክብደት ወሲኽካ ስለ ዘለኻ ንዓና ኣይትበቅዕን ኢኻ ተባሂሉ ካብ መሰልጠኒ ማእከል ተባረረ። ብዝወረዶ ንቐፌታ ሳይባሪ ኢዱ ክህብ ኣይመረፀን። እኳዳ ኣበርቲዑ ክሰርሕ ኣንቂዱ ምስ ግዜ ብቕዓቱ ይዕብዩ ብልዑል ክእለት ተመልሰ። ሳይባሪ ኣብ እስጳኛ ዝተወልደ ክኸውን እንከሎ ኣብ 6 ዓመቱ ግን ምስ ቤተሰብ

ቡ ናብ ቤልጅም ተሰደደ። ጸገም ናይ ቋንቋን ባህልን ንሳይባሪ ቀሊል ፈተና ኣይነበረን፣ ግን ንኹሉ ብድሆታት ናብ ረብሑ ቀየሮ። ሳይባሪ ክእለቱ ንዓበየ ምስ መጸ ንስጳኛ፣ ሞሮኮ፣ ቤልጅም ክውክል ይኽእል ነይሩ፣ ግን ምስ ኣይነይቲ ሃገር ክጻወት ከም ዝደሊ ኣብ ምውሳን ተቐርቀረ። ንቤልጅም ወኪሉ ኣብ ናይ ትሕቲ 1719 ዓመት ተጻዊት እዩ። ኤረባውያን ሃገራት ምስአን ክጻወት ጻውዒት ኣብ ዘቕርባሉ ምርጫይ ናይ ልበይ እምበር ናይ ጥቕሚ ኣይኮነን፣ ወትሩ ሕልመይ ንሞሮኮ ምጽዋት ነይሩ ብምባል ምስ ሞሮኮ ክጻወት ወሰነ። እዚ ምስ ሆሎንዳዊት ክለብ ፒኤስቢ ኣይንድሆቨን ኣደናቒ እዋን ዘሕለፈ ወዲ 25 ዓመት ሳይባሪ ኣብዚ ሕጂ እዋን ብጀርመናዊት ክለብ ባየር ሙኒክ ተዓዲጉ ይርከብ። ሳይባሪ ኣብ ግጥማት ዋንጫ ዓለም ኣብ ልዕሊ ብራዚል፣ ስኮትላንድ ሸቶ ብምዝጋቡ ወሳኒ ተጻዋታይ ሞሮኮ ክኸውን ክኢል እዩ። እዚ ተጻዋታይ ድሕሪ ዓወቶም ሳዲኡ ኮይኑ ዘረኣዩ ጽምብል ንብርክት ዝበሉ ወገናት ስምዒቶም ብምትንካፍ ኣብ ገጻት ማሕበራዊ መራኽቢታት ይዕንቲ ብዙሓት ተኸታተልቲ ስሒቡ ቐኒዩ።

0: ካብ መስነይታ ናብ ተሳታፊ ዋንጫ ዓለም ግብፅን ቤልጅምን ዘካይዶ ዝነበረ ፀወታ ዋንጫ ዓለም 2026 ኣብ መበል 75 ደቂቕ ራብዓይ ዳኛ ንቁፅሪ 10 ማልያ ለቢሱ ዝነበረ መሓመድ ሰላሕ ብቁፅሪ 9 ክትካእ ናብ ተፃወቲ ምልክት ኣርኣየ። ነቲ ናተይ ኣርኣያይ ኢሉ ዝገልጾ መሓመድ ሰላሕ ዝተክእ ተፃወታይ ድማ ወዲ 18 ዓመት ግብፃዊ ሓምዛ ይበሃል። ሓምዛ ኣብ ግጥማት ዋንጫ ዓለም ብስሙ ሓድሽ ዛንታ ክትፅሕፍ ክኢሉ እዩ። ንሱ ድማ እቲ ዝነኣሰ ንግብፂ ኣብ ዋንጫ ዓለም ዝወከለ ተፃወታይ ብምዃኑ ነቲ ካብ 1934 ተታሒዙ ዝነበረ ክብረ ወሰን ብምምሕያሽ ብተወሳኺ ናይ ፈለማ ንግብፂ ዝወከለ ተፃወታይ ባርሴሎና ተባሂሉ እውን ክስመ በቂዕ እዩ። ዛንታ ሓምዛ ግን ኣብዚ ኣየብቅዐን። ተጠቀምቲ ገጻት ማሕበራዊ መራኸቢታት ናብ 2019 ብምምላስ ዛንታ ሓምዛ ክቀባበልሉ ተረኣዮም እዮም። ሓምዛ ኣብ ዓለማዊ መድረኽ ኩዕሶ እግሪ ምስቶም ንተፃወቲ ኣሰንዮም ናብ ሜዳ ዝኣት ቆልዑ ኮይኑ እዩ ተላልዩ። ኣብቲ ግብፂ ዘአንገረቶ ዋንጫ ኣፍሪቃ 2019 ብሓደ ሓምለ 2019 ሴኔጋልን ኬንያን ኣብ ዘካይደኦ ፀወታ ምስ ሴኔጋላዊ ሳይዶ ማነ ኢድ ንኢድ ተታሒዙ ናብ ሜዳ ኣትዩ ምንባር እዩ ይዝከር። ኣብቲ ግዜ እቲ ወዲ 11 ዓመት ዝነበረ ሓምዛ ምስ ዝኾነት ክለብ ይፀወታ ኣይነበረን። ድሕሪ ግዜ ግን ብቕዓቱ ብምንፅብራቕ ናብ ኣልሂላል ተፀንበረ። ኣብታ ክለብ ብዘረኣየ ብቕዓት ከኣ ብሓደ ለካቲት 2026 ብልቓሕ ናብ ባርሴሎና ተሰጋገረ። እዚ ፈጣን ኣጥቃዓይ ኣብ ካልኦት ጋንታ ባርሴሎና መሳጢ ክእለት ብምንፅብራቕ ኣባይ ክለብ ባርሴሎና 1.5 ሚልዮን ዩሮ ብምኽፋል ብ10 ሰነ 2026 ከም ቀዋሚ ተፃዋታይ ባርሴሎና ክትገብሩ ኸኣለት።
1: ዝኸበርኩም ተኸታተልትና መስታወትሩ ሰንበትን ረብዕን ኣብዚ ሰዓት እዚ ትረአ መደብኩም መደብ ማእገር ኢኹም ዘለኹም ሰሚር ሞ ዝተረፈ መደባት የብልና ንመስለ ንኩሉ ዛዚምና ኢና ዘለና ሞ ንስ ዝተረፈና ኣሎ
2: ዝተረፈና ወድ ሓንቲ ኢለን ዳርጋ ኣብ ምዘምና ኢና ግን ክነመስግኖ ንደሊ ብዛዕባ ነዘን ተኸታተልቲ ክከታተልዎን ፅንሑ ካብ ገጻት ማሕበራዊ መራኸቢታት ፈቲሹ ኣብ ትሕዝቶ መደባትና ክኾና ይኽእላ ኢሉ ንዝሃበና ተኸታታሊ መደብና ዝኾነ ኣብርሃም ዮሃንስ ወዲ ዕቋር ብስም ተኸታተልቲ ክነመስግኖ ኢና ንደሊ። ዝኽበርኩም ተኸታተልትና ንክልተ ሰዓት ክቕፅል ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ንስለምክተልኩም ኣዚና እናመስገና ሰምራዊት መዛዝም ክትገብርልና
1: ራይ ሰሚር ከም ዝድበልክ ንክልተ ሰዓታት ዝተፈላለዩ ትሕሶታት መደማገር ዝያደ ድማ ኣብ ወርሒ ሓምለ ዘተኮረ ትሕሶታት ኢና ዳብ ተኸታተልትና ክነቕርብ ፀኒሕና። በዚ ፀንሐ ከዓ ተዛንዮምን ተዘናጊዖም ተማሂሮም ክኾኑ ተስፋ ይገብር። ቅድሚ ምዛምና ግን ንኣባላት ስቱድዮ ከነመስግን። ምሳና ዝፀንሑ ኣባላት ስቱድዮ ኣዋሃድ ስቱድዮ ቴኬ መኮነን፣ ኤዲተር ዓብደልፈታሕ ኣድም፣ ድምፂ ሰባ ገንዘቡ፣ ቴክኒክ ለምለም ዕቡ፣ ከምኡ ድማ ኤርምያስ ገይቶኦም ብምዃንና ብስምኩም ኣዚናና ነመስግኖም። ዝኸበርኩም ተኸታተልትና ኣብ ዝመፅእ ሰሙን ብካልኦት ትሕዝቶ መደባት ማእገሪ ክኸውን ምረኻብና ክሳብ ሽዑ ሰሰናይ ብሩህ ቀነ

سلام اذا خبركم تعذبتنا كمي ويعلكم على تاو زينا سبورت حزنك اقل لنا نمكتالكم بخبرنا عدم ورد درك قدم بشكلتان وصو زبادك امحارة تزازي موم فدارشن قدم بشكلتان وصو زبادك امحارة نعست سنابي تغكايلو زغاني ورد درك قدم بشكلتان بعصر جعات حملة مقارجي وعزيوم ኣብቲ ሓሙሽተ ምደባ ተኻፊ ዝኽካየድ ዝቐነየ ውድድር እዞም ሳዕቤት ተቐዳደምቲ ከካብ ብምድቦም ሽልማቶም ክዓትሩ በቒዖም ኣለዎም ኣብ ናይ ህፃናት ምድብሀ ቀዳማይ ወፅአ ኖቤል ገዛኢ ብ26 ነጥቢ ዋንጫ ወርቂ መዳልያን 600 ኣቕፋን ክወስድን ከሎ ፋኒኤል ፍስሃየ ድማ ብ20 ነጥቢ ተኸቲልዎ ተሸላሚ ብሪ መዳልያን 400 ኣቕፋን ኮይኑ ማትሶላ ሚካኤል ድማ ሳልሳይ ደረጃ ብምሓዝ ብ16 ነጥቢ ተሸላሚ ናሓስ መዳልያን 200 ኣቕፋን ኮይኑ ኣብ ምድብ ህፃናት ለ ድማ ፋኒኤል ዮናስ ብ26 ነጥቢ ቀዳማይ ደረጃ ሒዙ ውድድር ብምዝዛም ዋንጫ ወርቂ መዳልያና 600 ኣቕፋን ክዓትር በቂዑ ንፋኒኤል ዮናስ ተኸቲሉ ድማ ብ24 ነጥቢ ሌሃስ ኣብርሃም ብሪ መዳልያና 400 ኣቕፋን ተሸሊሙ ናታን ምሒሩ ድማ ብ19 ነጥቢ ሳልሳይ ብምዃነ ተሸላሚ ናሓስ መዳልያን 200 ኣቕፋን ኮይኑ ኣብ ምድብ ካኣይ ዲቪዥን ድማ ምሄኖስ ዘርኡ ብ60 ነጥቢ ቀዳማይ ደረጃ ሒዙ ውድድር ብምዝዛም ዋንጫ ወርቂ መዳልያን 800 ኣቕፋን ዓቲሩ ካልኣይ ኮይኑ ውድድሩ ዛዘመ ድማ ብ55 ነጥቢ ኖህ ተኪኤ ተሸላሚ ብሪ መዳልያን 600 ኣቕፋን ክኸውን ክኢሉ ዘመን ፍሳሄ ድማ ብ31 ነጥቢ ምሳልሳይ ብምዃን 400 ኣቕፋን ናሓስ መዳልያን ተሸሊሙ ኣብ ቀዳማይ ዲቪዥን ቀዳሚ ውፅአ ሲራክ ፍሳሄ ብ57 ነጥቢ ዋንጫ ወርቂ መዳልያን 1,000 ኣቕፋን ክወስድን ከሎም ካልኣይ ደረጃ ዝሓዘ መሪሕ ብርሃነ ድማ ብ39 ነጥቢ ተኸቲልዎ ብሪ መዳልያን 700 ኣቕፋን ዓቲሩ ሓበን ፍረዝጊ ድማ ብ18 ነጥቢ ምሳልሳይ ብምውፃእ ተሸላሚ ናሓስ መዳልያን 500 ኣቕፋን ምዃኑ ዝበጽሐና ሓበሬታ ኣረድዮም ግጥማተ ዋንጫ ዓለም ድሕሪ ምዕጻቡ እቲ ቀንዲ ንኣፍቀርቲ ዝዓውዲ ኣቓልቦም ክወስድ ምዃኑ ርድእ ኮይኑ ዝጸንሐ ጉዳይ እንተሎም እቲ ነፍሲ ወከፍ ክራማት ብዙሓት ኣርእስቲ እናሸፈነ ዝኸይድ መስርሕ ምስጋር ኮይኑ እንሆ ድማ ምስርሑ ጀሚሩስ ንኣዋርሕ ሓገጻት ማዕከናት ዜና ዝቐንየ ኣብ ድሙቕ ናይ ኩዕሶ እግሪ ዘመኖም ካብ ዝርከቡ ጻወቲ ዝኾነን ምስ ሃገሩ እንግሊዝ ድማ ናሓስ መዳልያ ዋንጫ ዓለም ዝዓተረን ሞርጋን ሮጀርስ ምስ ኣርሰናል ወዲኡ ክበሃሉ ከምዘይጸንሐም ጎረቤታ ቸልሲ ብጎኒ መጽያ ንመስርሒ ጻወታይ ብምጭዋይ ንዓለምና ዘሰንበደ ዋጋ ውፅ ወግዓዊ ኣባላ ጌራ ቶላም እንግሊዛዊ ሞርጋን ሮጀርስ ካብ ኣስቶን ቪላ ናብ ቸልሲ ብ117 ሚልዮን ፓውንድ ዝተገመተ ክብሮ ሰንተ ሃገር ብዝሰበር ዋጋዩ ተጸምቢሩ ዘሎም እዚ ጻታይ ድሕሪ ዋንጫ ዓለም ካብ ኣሜሪካ ምስ ተመልሰ ምትማሊ ሶኒ ሕክምናዊ መርመርኡ ወዲኡ ናይ 6 ዓመት ውዕልዩ ፈሪሙ ዘሎም ሞርጋን ሮጀርስ ኣብ ዝሃቦ ቃል ድማ ኣብ ለንደን ናብ ዘላ መዝዓበየት ክለብ ጸምቢረ ኣለኹም ክብል ንደጋፍ ቸልሲ ከህንጥን ከሎ ንደገፍቲ ኣርሰናል ግን ሕልሞም ክሰብር ክኢሉ ብምህላው ኣብ ለንደን ደርቢ ብፍላይ ከቢድ ብድሆ ክገጥሞ ምዃኑ ርዱእ ኮይኑሎም መስርሕ ዝውውር ዘጻወታይ ኣሰንባድ ገይርዎ ዘሎም ቀዳማይ ኩሉ ተዓዛቢ ዝዓውዲ ሮጀርስ ናብ ኣርሰናል ክኸይድ ትፅቢት ዝጸንሖ ኮይኑ እንተኾነ ግን ብሰላሕታ ዝገበረቶ ስርሒ ቸልሲ ተዓዊትላም ኣብ መፈጸምታም ኣብጺሓቶላም ኣርሰናል ኣብ ዝፃወታይ ኣቐዲማም ዕድል ተዋህባ ጋንታ እኳ ትንበር ዋግኡ ካብ ዓቐል ላዕሊ ስለ ዝኾነ ግን ካብቲ ውድድር ወፂኦም እዮም ካልኣይ ድማ እቲ ዝፃወታይ ኣብ ቸልሲ ከመይ ክሰጥምም ኣዝዩ ኣዘራቢ ገይርዎ ዝርከብ ዘሎ ነጥብዩም ቸልሲ ኣብ ትሕቲ ሓድሽ ዓላሚኣ ጃቪ ኣሎንዞም ሓድሽ

تتكل دلام هلا ويزح برم اتيك ان حتى خوين زلقن روجرسن كول بالمرن بحبر كتصاوتو يخلو دوز باليوم روجرسن بالمرن كان نصنطم جميرم نايك اربع عرخ مخانو يزح برم بتوسخون مللي بالمر كوين زلم اتي كول دز بحال دحرشتو مزقاب اداو كحس كاز جبار صمبل مال سيلبريشن مجمر اكزيز جمرو روجرس بعلو مخانو يزح برم حجد ما اب ستانفورد بريدج زون كلتا اب مان سيتي بحبر زعابي كواخبتي نتبراريوم اب قصر عاسس خوينم كتصاوتو تخقلوم اللوم ديابلومن ازرب ارستي كوين لوم يغون بار تشيلسي محجون بزحت تصاوتي كيتشن قاسقات كوين لوم زحلف عمت مبل عصري لرجح تزود تشيلسي بزي زخون اوروب او در حامشة مسمر تصاوتن حامشة دما قوم تاتقعتنا بزقوان حتات ركابم እዚ ማለት ናይ ግደን ገለ ፀወቲ ክሸጡም ኣለዎም ማለት እዩም ሓደ ካብዞም ኣላፋት ቃዕቲ ዝኾነ ጋርናቾ ድማ ብቐረባ ናብ መስርሕ ዕድጊ ክወርድ ግምት ከም ዘሎ እዩ ዝሕበር ብሓፈሽኡ ቸልሲ ንክትክተሎ ፀንሐትን ክዕውታ ድማ ዘይከኣለን ኣብ ውልዶ ፃወቲ ዝተኮረ ወፍሪ ገዲፋ ሬዲሜድ ወይ ድማ ዓበይቲ ፃወቲ ናይ ምፃእ ስልቲ ጀሚራላ ድሮ ድማ 117 ሚልዮን ፓውንድ ኣፍሲሳ ንሞርጋን ሮጀርስ ዋነታ ጌራ ቶላ ሞርጋን ሮጀርስ ንዝዋጋ ዝበቅዕ ብቕዓት ከርኢ ድዩ ወይስ ከምቶም ዝሓለፈ ዋጋማ ማይኣቶ ፃወቲ ግዜ ዝምልሶ ሕቶ ክኸውን እዩ ኣሰልጣኒ ሊቨርፑል ኣንቶኒ ራውላ ማካሊስተርን ኣሊሰንን ኣተክለብ ክፀንሖ ከም ዝደሊ ገሊፁ ኣሰልጣኒ ሊቨርፑል ኣንቶኒ ራውላ ኣርጀንቲናዊ ኣሌክስ ማካሊስተርን ብራዚላዊ ኣሊሰን ቤከርን ኣተክለብ ክፀንሖ ከም ዝደሊ ንቦርድ ክለቡ ከም ዘፍለጠተ ገሊፁ ودي 27 عمت أرجنتيناو ماكاليستر على 2023 ناب ليفربول كاب سمبر جميرو كاتزفر من حاموش عمت وعلى كودا كلتا عمت تريفو ولوم كساب حجي بزعب حدش وعلى الزرب سيد جمرا دمام أب ذكرامات زيك كاب أنفيلد كواتس إيخ إلي الزبل ورا ميزر قحمه اللاو زفلت يوم يخون مبار إيرا ولام أب أمير كاب ذكرو أنك إدمان ودر مدلاو أمير كيتو أب زهو مقالس أو مقلاسين نتت صوتي كعك وك كامزدلن أمسمن كفال دمام حدا كاو سنتا أولاتو كامزخوناني قليس أزولوم ማካሊስተር ኣብዚ ሓደ ዓመታት ሓደ ካብቶም ዝበለፁ ፃወቲ ሊቨርፑል ነይሮም ብሉፅ ናይ ዋንጫ ዓለም እዋን ድማ ኣሕሊፉ ይርከብ ስለዚ ካልኦት ክለባትን ንብልፃት ፃወትና ክደልይዎም ንቡር እዩም እንተኾነ ግን ኣነ ንሰጉሙን ፃወቲ ክዕቅብ ዝደሊ ናይ ክለብና መደብ ድማ ሓደ ፃወቲ ምውሳኽ እምበር ካብ መሳርዒ ምስታደ ኣብ ሓሳባ የለን ብምባል ንደለይቲ ዝኣከፋፋሊ ዝዓፁ መግለፂ ኣውፅኡ ኢሎም ብተወሳኺም ኢራውላን ወዲ 36 ዓመት ሓላውላት ኣሊሰን ቤከር እውን ኣብ መደቡ ከም ዘሎን ኣብ ቀዳማይ ዓመት ዝስርሑ ድማ ቀዳማይ ሓላውላቱ ገይርዎ ክቕፅል ከም ዝደልን ሓቢሩ ሓደ ዓመት ውዕል ተሪፍዎ ዘለዉ ኣሊሰን ቤከር ምስ ክለብ ጁቨንቱስ ክተሓዝ እኳ እንተፀንሐ ኢራውላ ግን ኣብዚ ሓደ ዓመተ ስፖርት ካብ ተመክሮ ናይ ብራዚላዊ ክምርኮስ ድላይ ከም ዘለዎ እዩ ዝዛረብ ዘሎ ኣንቶኒ ራውላ ብዛዕባ ኣሊሰን ክዛረብ ንከሎ ኣብ ቦታ ሓላውላት ብዘለና ኩነታት ኣዝዩ ሕጉስ እየ ኣሊሰን ብተወሳኺ ኣብ መቐይር ክዳና ዘለዎ ተራ እውን ኣዝዩ ዓብዩ ነቶም ሓደስቲ ንምእንስያት ፃወትን ምስ ኩነታት ኣብ ምልማድ ዓብ ደገፍ ክህበናዩ ከም ቫን ዳይክ ኣሊሰን ቤከርን ጆ ገመዝን ዝኣመሰሉ ነዊሕ ግዜ ኣብ ዝፅንሑ ፃወቲ ድማ ከድልዩን እዮም ብምባል ሓሳቦም ኣካፊሉ ይርከብ ብተወሳኺ ስጳኛዊ ሰልጣኒ ኣብ መስመር ምክልኻል ተወሳኺ ሓይሊ ንምድላብ ይፅዕር ከም ዘሎን ብፍላይ ኣብ ቦታ የማናይ መስመር ምክፋል ድማ ፀወታይ ክውስኽ ከም ዝዘለን ሓቢሩ ንስኣ መግለፂኡ ኮነር ብራድሊ ብሰንኪ ምግዳእቲ ብርኪ ናዋርሕ ካሜራ ይርሕቕ ብምህላውን ብፍላይ ኣብዚ መስመር ሓደሽ ፃወቲ ከልዩንዮም ብምባል እዩ ሓቢሩ ዘሎም ኣብዚ ዋንዚ ቁፅር ተኸላኸልትናም ኣዝዩ ውሕድ እዩ ዘሎም ስለዚ መፍትሒ ንምርካብ ንሰርሕ ኣለና ካብ ወነንትና ድማ ዓብ ደጋፊ ዘለና ክብል ድማ መግለፂኡ ዛዚሙ ዞር ፈረንሳ ብሶኒ 20 ሓምለ ኣብ ዕረፍቲ ድሕሪ ምውዓለት ትማል ሰለስ ብናይ ግዜ ውድድር ማለት ኮሮናሜተር ምላሱ ዝፍለጥ ኮይኖም ተቃደምቲ ድማ 26.1 ኪሎ ሜትር ዝሕቀቱም ዓቐብ ተሓወሶ ፍታን ናይ ውልቂ ውድድር ሰሪዕሎም ይውዒሉም ኣብዚ መድረኽ ኣብ ናይ ብጫ ማልያ ኣብ ዝግበር ቅልስ ምግምጣላት ክረአም ዓብ ተኽእሎ ከም ዝነበሮ ተገመተ ኮይኖም ኣርሓዚ ዓይነት ውድድር ዝኾነም ሬንኮ ኢቫኖፖል ድማ ቀዳማይ ሕፁይ ንምዕዋት እዛ መድረኽ ኮይኑ እዩ ኣትዩም ከም ተዋህቦ ግምት ድማ ሬንኮ ኢቫኖፖል ኣብ ሰዓት 48.5 ኪሎ ሜትር እናረገፀ ብኣዝዩ ብሉፅ ብቕዓትን ዝተነብሮ ፅቢት መሊሱ ንኸልኣይ ተኸታተሎ መዓልቲ ዕወት መድረኽ ብምዃነ ንቐንዲ መዋድርቱም ኣብዛ መዓልቲ ክኸውን ተገመተን ውና ንብጫ ማልያን ታዴ ፖጋቻራ ኸቲሎም ዕውት ክኸውን ክኢሉሎም ፖጋቻር ኣብዚ መድረኽ ድሕሪ ኢቫኖፖል ተበጊሱ እኮ ብግዜ ናይ ሬንኮ ክወዳደር ይኽኣል ንውፁእ ዓቕሚ ኢቫኖፖል ኣብዚ ዓውደገን ክዳደጉ ኣይከኣለን ሚዛና ውድድር ብምንፅብራቕ ድማ 28 ካልኣይ ድሒሩ ካኤ ደረጃ ሒዙም ነዞም ኳክብቲ ተኸቲሉ ድማ ማትያስ ሽከልሞዛ ካሊልል ትሬከ ካብ ዕውት ሓደ ደቕን 4 ካኤትን ድሒሩ 3 ደረጃ ሒዙም ኣባል ክለብ ኤንኤስኤን ኤርትራዊ ቢንያም ግርማይ ኣብዛ መድረኽ ካብ ዕውት 7 ደቕን 26 ካኤትን ድሒሩ መበል 162 ደረጃ ብምሓዝ ንውድሩ ብሰላም ዛዚሙ ይርከብ በዚ መሰረታት ናይ ብጫ ማልያ ውድድር ፖጋቻር ምስ ኢቫኖፖል ፀንሖ ፍልለይ ኣብ 4 ደቂቕን 32 ካልኤትን ክወርድን ከሎ 6 ደቂቕን 51 ካልኤትን ድሕርም ኢሳቅ ዴልተሮ ድማ ንሳታይ ደረጃም

ኣዝዩ ዎ ይርከብም። ኣብ ዝተረፋይ ክብሪ ማልያ ምግብጣት ዘይተረእየላ እዛ መድረኽ ኣብ ቶነን ለስ ቤንስ ክሳብ ዘምን ከላም እዞም ተቃደምቲ ድማ ሎም ረቡዕ መበል 17 መድረኽ ካብ ዝተበጊሶም ኣብ ማእከላዊ ዩናይትድ ስቴትስ ካቴጎሪ መዐቀኒ ዘለዎ ክሳብ 1,362 ሜትሮ ዝበፅሕ በረኸ ዝርከቡ ዓቐብ ሰጊሮም ኣብ ጎላጎል ትውዳም ዝሓሸ ናይ ምሕቓር ዓቕምን ዘለዎምን ኣሽካ ተቃደምቲ ተርብሖም ትግመት ናይ 174 ኪሎ ሜትር ዘሕቀታ ውድድር ቀፂሉ ክውዕ ዕልዩም።

0: እዚ ሰላምታ ናብፃሕኩም ክቡራትን ክቡራንን ተኸታተልቲ መደብ መልሲ ኣብ መስመር መደብና ንጅምር ኣለና። ከምቲ ልሙድ ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል ክትሳተፉ ትኽእሉ ኢኹም። ቴሌፎን ኣለኒ። ሰላም፣ መን ክብል? መርሓባ።
1: ኣማንኤል
0: ካበይኻ? ካብ ጋሕቴላይ። ከመይ ውዒልካ? ከመይ ኣለዉ ጋሕቴላይን ከባቢኡን? ሃሩር ድሓንዲ ፅቡቅ ሓረይ ሞክን ጅምር ኢና በል ቁፅሮ እንዲ ትመርፅ ኣብ ሕቶታት ቀዳማይ ደረጃ
1: ቁፅሪ 6
0: ቶ ቁፅሪ 6 ሓረይ ክንከይድና ነፍታሕቶ መበል 28 ፊደል ቋንቋ እንግሊዝኛ እንታይ እዩ? ኣማንኤል፣ መበል 28 ፊደል ቋንቋ እንግሊዝኛ እንታይ እዩ? እንታይ ኢልካ መስመርካ ሕማቅ ኣሎ። እንታይ ኢልካ ንማንኤል? ዕስራን ሽዱሽተን እዩ። ሓሙሽተ እቶም እንታይ እዮም ቫወልስ ድዮም ሓቀ እቶም ተረፉ 21 ከዓ ኮንሶናንትስ። ስለዚ 28 ኣብ ቋንቋ እንግሊዝኛ መበል 28 ፊደል የለን እያታ ቁኑዕ መልሲ። ሓራይ ቁኑዕ መልሲ ረኪብካ ኣለካ። ኣማኑኤል ካብ ጋሕቴላይ ተቅፅል ዲኻ? ኣብ ካልኣይ ደረጃ ቁፅሪ ክንደይ? ሽዱሽተ ኣራይ ክንከይድና ነፍታሕቶ ምርጫ እያ ተዓድል ሓንቲ እያ እዚኣ ማንኤል። ካብ ሃገራት ወሽመጥ ኣይኮነትን። ሀ ኩዌት፣ ለ ሊባኖስ፣ ሐ ኢማራት። ቁኑዕ መልሲ ቁኑዕ መልሲ ሊባኖስ። እተን ሃገራት ወሽመጥ ዝበሃላ ባሕሬን፣ ኩዌት፣ ዑማን፣ ቀጠር፣ ስዑዲ ዓረብያ ከምኡውን ዩናይትድ ኣረብ ኤምሬትስ ሕቡራት ኢማራት ዓረብ ማለት እዩ። ሓራይ ቁፅሪ 6 ፅቡቅ ርሒሳ ትካላ ክትቅፅል ዲኻ 330 ኣለካ ኣማንኤል። ኣብዚኣ ተተጋጊኻ ናብ 110 ኢኻ ትወርድ ተረዲኣትካ ኣላ ምሽታ ፀወታ ኣራይ ንኸይድ ኣብ ሳልሳይ ደረጃ ቁፅሪ ክንደይ ክንደይ ኣማንኤል?
1: ሽዱሽተ
0: እታ ቴሌፎንካ ድያ ወይስ መስመርካ እዩ? ፅቡቅ ይሰምዓካን ኣለዎ

0: ቁኑዕ መልሲ 110 ጴጥሮስ ቅፅል ከመይ ኢኹም? ሕጂ እውን ትሽዓተ ኣብ ካልኣይ ደረጃ ሕቶ ቁፅሪ ትሽዓተ ሓራይ ምርጫ እያ እታ ካልአይቲ ሕቶ ከይድና ናብቲ ሕቶ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ መዓስን ኣበይን ተመስሪቱ? ሀ ኣብ 1976 ኣብ ሕሽክብ፣ ለ 1978 ኣብ ፋሕ፣ ሐ 1977 ኣብ ዓንበርበብ፣ መ 1979 ኣብ ኣራግ። ዝሕግዝ ኣለዎ ድዮም ወይስ በይንካ ኢኻ ምርጫ ትዕድል ሓንቲ ስለ ዝኾነት ኣይኮነትን ተጋጊኻ ቁሩብ ክትማኸር ነርካ ሰብ የለን ምሳኻ በይንኻ ኢኻ ዘለካ ማለት እዩ። ተቐኒዕቲ መልሲ 1979 ኣብ ኣራግ እያ። ጴጥሮስ ካብ ኣስመራ ቅሬታ ፀወታ ወፂኻ ኣለኻ። ናብ ካልእ ቴሌፎን ክንሰግር ናብ ካልእ ደዋሊ ኣሎ። መርሓባ መደብ መልሲ ኣብ መስመር መርሓባ። መን ክብል?
1: ከመይ ወኢልካ?
0: ሰላም እዩ። ከመይ ትውዕል? መን ክብል?
1: ዮናዳብ በሃል።
0: መን?
1: ዮናዳብ።
0: ዮናዳብ ካበይ ኢኻ?
1: ካብ ኣስመራ።
0: ኣብ ኣስመራ ኣራ ዮናዳብ። ቁፅሪ ክንደይ ኢኻ ትመርፅ?
1: ቁፅሪ 7 ኣለ።
0: ኣላ ቁፅሪ 7 ኣላ።
1: ቁፅሪ 7
0: ቀዳማይ ደረጃ ሕቶ ቁፅሪ 7 እተን ቀዳሞት ሕቶታት ኮኒ ድሓን እየን መስገር ስለዝኾነ ብዙሕ ከበድቲ ይኮናን። ዝበዛሕኩም ስትምልስዎን ኢኹም ምርጫ ስለዝኾነት ካ ጥንቀቕ በሊኻ ክንከይድ ኢና ነፍቲ ሕቶ። ቱርኪ ኣበይናይ ክፍሊ ዓለም ትርከብ? ሀ ኤሮፓ፣ ለ ኤስያ፣ ሐ ኤስያን ኤሮፓን፣ መ ኣፍሪቃ።
1: ኤስያን ኤሮፓን።
0: ቁኑዕ መልሲ ቱርኪ ኣብ ክፍሊ ዓለም ኣብ ክልቲ እያ ትርከብ ማለት እዩ። 97 ሚታዊት ካብ መሬታ ኣብ ኤስያ እዩ ዝርከብ፣ 3 ሚታዊት ድማ ኣብ ኤሮፓ ይርከብ ማለት እዩ። ቁኑዕ መልሲ ተቕፅል ዲኻ ዮናዳብ። ፅቡቅ ቁፅሪ ክንደይ? ሕቶ ቁፅሪ 7 ሓራይ እንከይድና ናፍታ ሕቶ። ንፈለማ እዋን ጎላጉል ግራት ታንኪ ብታንኪ ውግእ ዝተገብረሉ ወርሕን ዓመትን? ሀ መጋቢት 1983፣ ለ ሚያዝያ 1984፣ ሐ ግንቦት 1984።
1: ኦኬ

0: ንሕግዝ ኣለዉ ድዮ ምሳ
1: ኣለው ኣለው ሓፍት ኣለ
0: ግዜ ንከይቱ ሰሪቃ ብዙሕ ብዙሕ ሰባ ከዓ መስመር
1: ኦኬ
0: ፅበየልና ስለ ዘሎ ክነግረካ ደሞ መልሲ
1: እስኪ ድገበለይ እታን ምርጫ
0: ሀ መጋቢት 1983 ለሚያዝያ 1984 ሐ ግንቦት 1984 ዝያዳ ፍልጥ እንዳ ተጉዲ ይለልካ ደኣ እሞ
1: ሓጊዘና በርስለይ
0: ዓይነት እያ ጠራጢራ ትካ ዘላ ሞ
1: እተን ናይ 84 ግንቦት ወይ ሚያዝያ
0: እሞ እጂ ሓንቲ ካብአን ተጉዲ ይለልካ ከዓሲ መልሲ እያ ማለት ኒ
1: ክባ ግበረል ነበር ታቢታ
0: ሓጊዘካ ኮ ሕጂ ሓንቲ ካብአን ተጉዲ ይለልካስ መልሲ እአኒ ኢለካ ስለዚ መልሲ

0: ትምህርት ሸንጫተን ስንተይ ሰዓኒ
1: እዚ ፍሉጥ እዩ ዕለትን ወርሕን ክተምፅእ ኣለካ ምክንያቱ 88 እንዲ ክዲብ ኣብዚኣ ሕጂ
0: ሓደን ተምፅ ትበል ኢኻ ዕለትወይ ወርሒ
1: እዚኣ ኮ ናይ ክንደይ ካርድ ድያ ዛ ሕቶ እዚኣ 5 ካርድ ዘኳ
0: ወርሒ 11 ዕለት 11 ወርሒ 2 ሸንሻትንትንተይሰዓ
1: ኣይኮነትን ናይ መወዳእታ ዓድል ክበካ ኣጆ
0: ኣብቲ ዕለት ተገባጊበ ኣለኹ ደ
1: ዕድል ክበካ እ ሓንቲ ኢለካ እ ቶ ተገማጊምካ ዲኻ ርሕቕካ ዲኻ ዓድልካ ርአ ግዜ ወሲትካ ዮናዳብ
0: ሱሌማን ሓሰብ ይሽ ይሃበኒ
1: ክበካ ዓስራ ካሊት እሞ ግዜ ወሲትካ ኣለካ ዮናዳብ ዕስራ ካሊት ክበካ እየ ሰሚዕካ እንዲኻ
0: እዋ
1: ዕስራ ካሊት ክበካ ይበል ጅምር
0: ኣራይ
1: ጀሚር ኣላ ዕስራ ካሊት ግዜ እንዳረእኻ 16 ተሪፈኒኻ 10 ካሊት ተሪፈኒኻ ኣለዋ እሞ ዮናዳብ
0: ኣይኮነትን
1: ዕለት 10 እውን ኣይኮነትን ሰኣን ሓንቲ
0: ኣቢላ
1: ሳልሳይ ደረጃ ከምኡ እንዲያ ሳልሳይ ደረጃ ብዙሕ ምሕረት የብላ ዮናዳብ 110 ክንሰደልካ ኢና ናብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና ኣሎ መልሲ ኣብ መስመር ኣሎ
2: ኣሎ
1: መርሓባ መን ክብል
2: መሓመድ ያሲን
1: መሓመድ ያሲን ካበይ ኢኻ
2: ኣብ ደማስ
1: ደማስ ሓራይ ከመይ ኣሎ ደማስን ከባቢ እዩ
2: ድሓኒ ሃሩ
1: ቁሩብ ማለት
2: ናይ ጠጡ የሩ ሃሩ ስለርቲ
1: ዋዋ ግዜ እንዲ ሕጂ ወቅቲ እዩ ሓቀይ
2: ግዜ ሕጂ ወቅቲ እዩ
1: ኣራይ መሓመድ ያሲን ካብ ደማስ ቁፅሪ ክንደይ ቁፅሪ 3 ኣራይ ንኣቲና ነፍታሕቶ ናይ ቢንያም ግርማይ ሓዳስ ክለብ ኤንኤስኤን ናይ ቅድም ስማ መን ነይሩ
2: ናይ ቅድም ሕጂ እኳ ኤንኤስኤን ነገ
1: ሕጂ ኤንኤስኤን እንዳ እታ ኤንኤስኤን ሲ ሽም ነይሩዋ ካልእ
2: ሓንካ ደሞን ሓት ዘለ እስራኤል ትምህርት ቤት እስራኤል
1: እንታይ ኢልካ
2: እስራኤል ፕሪሜር ቴክ
1: እስራኤል ፕሪሚየር ቴክ እንታይ ኮይና ናብ ኤንኤስኤን ቀይና ትፈልጥ ዶ እታ እስራኤል ፕሪሚየር ቴክ ምስ መጥቃዕቲ እስራኤል ኣብ ልዕሊ ፈለስጢን ማለት እዩ ምስ ኣተኣሳሲራ ኣብ ዝተፈላለየ ውድድራት ድሕሪ ዘጋጠማ ተቃወሞን ካብ እስራኤላዊት ናብ ስዊዘርላንዳዊት ጋንታ ሰጊራ ማለት
2: እዩ
1: ፅቡቅ ትምህርቲ ፅቡቅ ሓበሬታ
2: እዩ
1: ስለዚ እስራኤል ፕሪሚየር ቴክ እያ ትበሃል ነራ ሕጂ ቀይራ ዘላ ካብ እስራኤል ናብ ካልእ ከይዳ ማለት እዩ ናብ ኔዘርላንድስ እሞ ካልኣይ ትሰግር ዲኻ ወይስ ኣክለካ በልታ ቴሌፎን ግን ኣርሒዕካ ኣለ ስለኒ ዋላ እዝነ እያነ
2: ኣራይ
1: ኣብ ካልኣይ ደረጃ ክቕፅል የኸበልካ 110 ሓሊፍካ ኣለኻ ቁፅሪ ክንደይ ትደገም ትደገም ካበልካ ኣቲና ለና ቁፅሪ 3 ንኸይድ ናፍታሕቶ ኣብ እዋን ሓርነታዊ ቃልስን ወራራት ወያንን የዳ ስሕቀካ ስምዓይ ኣባታ ሕቶ ኣብ እዋን ሓርነታዊ ቃልስን ወራራት ወያንን ነፋሪቱ ብፀረ ነፈርቲ ህዝባዊ ግንባር ማለት ሓይልታት ምክልኻል ኤርትራ ተሃሪማ ክልተ ግዜ ዝተማርኸ ኣብራር ነፋሪት ኩናት ዝኾነ ኢትዮጵያዊ መን እዩ
2: ኢትዮጵያዊ
1: ኢኻ ነፈርቲ ኩናት ሒዞም ዝመፁካ ነበር ዳሰብ ዶይኮነ
2: ኖ ሕዚ ስተ ክልተ ኣለዎ ሕጂ ካየዳ ነገር እዩ ንሓስብላ ደሞ
1: ሓሰበላ ኣብ ግዜ እንዳእትኻ ማለት እዩ ታ ግዜ ወሲድካ ኣብ ውድድር 20 ካሊእቲ በስ መፈላለዩት ክንገብር ኢና ማለት እዩ
2: ፍትና ናስለ ሓዊ ሓንሳ
1: ናበይ ትድውል ኣለኹም ማለት እዩ ናብ ሓይሊ ኣየር ኤርትራ
2: መዛበስለ ሓወ
1: መን ምንባሞ ነገርና ምልእ ሽሙ
2: ሽሙ ሽሙ ነገረ ሽሙ ኮረ መዛብ
1: ኮሎኔል በዛቢ ኹም ትፈልጦ ጴጥሮስ ደሞ ንሕውሰላ ሽዑን ሓስበልካ ኣረይ ኮሎኔል በዛቢ ዝያዳ ብእዩ ትፍለጥ ትቕፅል ዲኻ 3 ኣትኻ ኣለኻ ኣራይ ታሳልሳይ ደረጃ ከምዛ ቅድሚኻ ዝነበረት ናዮ ናዳብያ ዓመተ ምህረት ትረኺቡ ተዓለት ግን ስለተጋገየ ሓሰብ ኩሉን ኣትካ ውን ምጥንቃቅ ተድልየካያ ማለት እዩ ሃራይ ካልኣይ ደረጃ ቁፅሪ ክንደይ
2: ሳልሳይ ደረጃ ደ
1: ሳልሳይ በፂሕካ ቁፅሪ ክንደይ
2: ሰለስተ ደግማ ሞ
1: እዚኣ ምስላስ እያ እምበር ምድጋም ኣይኮነትን ሰለስተ ዳ ሰልሳ ንኺድ ሰብ ኣለዉ ዳኻ እዮም ድሕግዙኻ
2: ሓደ ክልተ ኣለዉ
1: ሓደ ክልተ ከመይ ዳ እዛ ቁፅሪ ሓደ ክልተ ዳ
2: ናየሲ ወተሃድራ ድና ግስ ኣለዉ ዓረፍተ ሓደ ሓሙሽተ
1: ቴሌቭዥን ትከታተሉ ኣለኹ ምሽ
2: ቴሌቭዥን ካ
1: ኣራይ ንኸይድ በልና ፍታሕቶ ከምብበልካ ዶ ተንብባ
2: ንብባ
1: ኣንብባ በል ዓዊኢልካ መፅያትካ ኣላ እንዳ ታሕቶምሽ ኣብ 224 መበል 32 ኣባል ብምዃን ናብ ኔቶ ዝተፀንበረት ሃገር መን እያ
2: ሕጂ ዕድለገና ስለሓወ
1: ሓን ክልተ ዕድል ክበካ እየ
2: ዩክሬን
1: ኣይኮነትን
2: ላትቪያ
1: ላትቪያ ኣይኮነትን በቃ ክልተ ይበካ
2: ዕድልወፅእድለሽትበና
1: ክልተ ዕድል ይበካ እንደ ክልተ ዕድል ክበካ የለካ ክልተ ዕድል ይበካ ይመለስካያን ቅንዕቲ መልሲ ክነገረካ ድሓን በታ ስምምዕና ንኽድ ምክንያቱ ክልቲአን ፀዋዕካያን ሃገራት ታቕንዕቲ መልሲ ዝሕኮነት ናብ 224 እያ ትብል ነራ መበል 32 ኣባል ብምዃን ናብ ኔቶ ዝተፀንበረት ሃገር ሽወደን እያ ላትቪያ ኣይኮነትን ዩክሬን ኣይኮነትን 110 ክትሰደልካ ኢና ይቀኒየልና ሎምሲ ኣይወሰድኩም ዝካርድታት ክሳዕ 88 ዝበፅሐ የለን ተስፋ ገብር ዝሕጂ ዝኣት ደዋለ ከኣት ሽሞንተን ሰማንያን ክረክብ ቴሌፎን ኣለና።
0: ሄሎ
1: መርሓባ
0: ልና
1: መን ክብል?
0: በረኸት።
1: በረኸት ካበይ?
0: ካብ ስምራ።
1: እንታይ ድቃስ ደቂስካ ዘለካ ትመስል በረኸት?
0: ካብ ክብል
1: ደቂስካ ዘለካ መሲልካ ከምዚ ባዕጊግካ ትዛረበን ዘለካ መሲልካ ፀቢናካ ዲና ብዙሕ
0: ናናናና
1: ኣራይ በረኸት ካብ ኣስመራ ንኽድ ብቀዳማይ ደረጃ ቁፅሪ ክንደይ
0: ሓሙሽተ ኣላ
1: ኣላ
0: ቁፅሪ ሓሙሽተ
1: ኣራይ ክንከይድና ናብታሕቶ ምርጫ እንዳያ ተዓድል ሓንቲ እያ ካብዞም ዝስዕቡ ጎዳኢ ልምዲ ዝኾነ ኣየና እዩ? ሀ ምግርና፣ ለ ምክንሻብ ጓል ኣንስተይቲ፣ ሐ መትኮሳ፣ መ ኩሎም ጎዳእቲ ልምድታት እዮም።
0: ኩሎም ጎዳእቲ ልምድታት እዮም።
1: መ ቆኑዕ መልሲ ምግን ራቦ ምክንሻብ ጓል ኣንስተይቱ መትኮሶኡ ኩሉ ጎዳኢ ልምድታት እዩ። ቆኑዕ መልሲ መስገሪት እያ እዚኣ ማለት እዩ። ናብ ካልኣይ ደረጃ ሓቀ እናራይ ቁፅሪ ክንዳይ ኣብ ካልኣይ ደረጃ ትቕፅል ዲኻ ማለት ትቅድም እሞ ትቕፅል ኢኻ ፅቡቅ ብዙሓት ዲኹም ዘለኹም ክልተ ራይ ፅቡቅ ተሓጋጊዝኩም ትምልስዎ ቁፅሪ ክንደይ ኣብ ካልኣይ ደረጃ ሓሙሽተ ቁፅሪ ሓሙሽተ ሓራይ ንኸይድ ኣለና ናፍታሕቶ ተዓዋቲ ናይ ግራንድ ስላም ውድድር ቴኒስ ባይታ ኣውስትራልያን ኦፐን ማለት ኣውስትራልያን ኦፐን 226 ክኸውን ዝበቐየ ስፖርተኛ መን እዩ?
0: ኣብዚኣ ሓግዘና ዶ ትኾን ምርጫ ምገበርካብና
1: ዋ ምርጫ ተገረልካ ዳ መልሲ ነገረካ እንዲ ያ ኣስማት ኳይ
0: ኩዕሶን ሳይክልን ዲኮን
1: ነ እዚ እውን ከም ሓፈሻዊ ፍልጠት ኣገዳሲ እዩ ናይ 226 ከ እዩ

0: እናመስለኒ።
1: ዘላቂ ማለት ሸቶታት ዘላቂ ልምዓት ሕቡራት ሃገራት ክንደይ እዮም?
0: ሸቶታት ዘላቂ ልምዓት ሕቡራት ሃገራት ክንደይ እዮም? ግዜ ከዓ ተኣክል ኣላ ስ ሕብርን ኣለው ብዙሕ ግዜ ክበካ ናታን

ኣብ ክፍሊ ህዝባዊ ምምሕዳር ወኪል ወፃኢ ጉዳያት ከምኡውን ሓላፊ ክፍሊ ስለያን ፀጥታ ናብ ሱዳን ድሕሪ ናፅነት ድማ ካብ 1991 ክሳብ 1992 ቀዳማይ ፀሓፊ ግዜያዊ መንግስቲ ኤርትራ ኣብ ሱዳን ካብ 1993 ክሳብ 1996 ኣብ ሚኒስትሪ ጉዳያት ወፃኢ ሓላፊ ጠረጴዛ ኣሜሪካ ካብ 1997 ክሳብ 2003 ኣምባሳደር ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ካብ 2003 ክሳብ 2006 ኣመሓዳሪ ዞባ ማእከል ካብ 2007 ክሳብ 2018 ሚኒስተር ትምህርቲ ከምኡውን ካብ 2018 ክሳብ 2025 ሚኒስተር ትምህርትን ኣምባሳደር ኤርትራ ኣብ ኢትዮጵያን ብምዃን ንሃገሩን ህዝቡን ብልዑል ተወፋይነት ዘገልገለ ሓርበኛ እዩ ስውእ ሚኒስተር ሰመረ ርእሶም በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ ስነ ስርዓት ቀብሩ ድማ ዓርቢ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ክፍፀም እዩ ናብ ካልእ ዜና ምንሰግር ዞባ ደቡብ ኣብ ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን መዳያት ዝውክል ሰፊሕ ትሕዝቶ ቀሪቡ ኣሎ ወኪሌርና ዝረኣይ ብርሃነ ዘዳለዎ ፀጻብ ኣርስዮም ኣስመሮም ክተቕርቡ እያ

ዞባ ደቡብ ኣብ ናይ ሎማ ዓመት ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን መድያትን ዝተመዝገበ ገስጋስን ዝውክል ትሕዝቶ ኣቕሪቡ ከም ዘሎ ኣካየቲ ሓቢሮም። እቲ ትሕዝቶ መፅናዕትን ዳሃሳስን ዝተካየደሉ ባህሊ ወግዕን ኣነባብራን ብሄራት ትግርኛ ሳሆን ከምኡውን ኣብ ሕርሻዊ ልምዓትን ኣገልግሎት ጥዕናን ዝተገብረ ወፍርን ውፅኢቱን የጠቓልል። ካብ ኮሚቴ ምርኢት ኣቶ ተኣምራት ከሰተ ኣብ ዝሃቦ ሓበሬታ ንባህላዊ ዕቃበ ሬሳታት ማለት ስርዓተ ሞምያ ኣብ ገዳማት ኣብ ዝተፈላለየ ከባቢታት ዝዝርኡ ኣካልን መበቆላውያን ኣግራብን ንጥፈታት ምርባሕ ንህብን ምዕቃብ ማይን ሓመድን ስነ ፍልጠታዊ ምርምር ሓሸራታት ብሓፈሻ ጣንጡ ድማ ብፍላይ ከምኡውን ንመወከሲ ሆስፒታል መንደፈራን ማእከል ተሃድሶን ሕክምናን ፊስቱላን ማእከል ዝገበረ መሰናድኦታት ቀሪቡ ከም ዘሎ ገሊጹ። በፃሕቲ ዓሚቕ ፍልጠትን መረዳእታን ንክህልዎም ነፍሲ ወከፍ ቀሪቡ ዘሎ ትሕዝቶ ብሰብ ሞያ መብርሂ ከም ዝወሃበሉ ተገይሩ ከም ዘሎ እውን ኣረድዩ። ኣብ ወንበር ኮሚቴ ያታዊ መነባብሮን ድኮነ ኣባይትን መምህርቲ ኣደሰ ገብረ ትንሳኤ ብወገኑ ካብ ካይላ ላኻን ዕንፀይትን ዝተሰርሐ ያታዊ ንዋት ከምኡውን ወግዕታት ሕፅኖት ምህለላን ቅንጣጠን ዘጠቓልል ዝጭበጥን ዘይጭበጥን ባህላዊ ውርሻታት ቀሪቡ ከም ዘሎ ብምሕባር ኣብ ምዕቃብ መንነት ዘለዎ ኣገዳስነት ልዑል ብምዃኑ ኪኖ ፌስቲቫል ዝኸይድ ዕቱብ ስራሕ ከም ዘድሊ ኣዘኻኺሮም። ኣሰልጠንትን ኣለይትን ጉጅለ ያታዊ ትልሂትን ሙዚቃን ብወገኖም ብመፅናዕቲ ዝተኣከበን ብትልሂትን ሙዚቃን ዝተሰነየን ደርፍታት ይቐርብ ከም ዘሎ ሓቢሮም። ብዘይካዚ ኣብ ኣፋዊ ያታ ዝሕቆፍ ማሰ መልቀስ ዒደረን ምህለላን ዘጠቓልል ወግዕታት ብሄረ ትግርኛን ሳሆን ኣካል ናይቲ ዝቐርብ ዘሎ መደባት እዩ።

0: ካብ ዜናታት ፌስቲቫል ከይወፃእና ኣብ ስነ ጥበባት ኣተኪሩ ብዛዕባ ዝካየ ዘሎ ኣስተምህራዊ ሰሚናራትን ውድድራት ስነ ፅሑፍን ጋዜጠኛ ዳንኤል ወልዱ ዘዳለዎ ፀብጻብ ኣሎ እስቲፋኖስ ግርማይ ከቅርቦ እዩ።
1: ኣብ ክርዓት ኤክስፖ ኣብ ዝካየድ ዘሎ ሃገራዊ ፌስቲቫል ኤርትራ 2026 ኣስተምህራዊ ሰሚናራትን ውድድራት ስነ ፅሑፍን ይካየድ ኣሎ። እቲ ካብ 25 ጀሚሩ ኣብ ሰዓታት ድሕሪ ቀትሪ ብክኢላታት ዝቐርብ ዘሎ ብቐንዱ ኣብ ስነ ጥበብ ዘተኮረ ሰሚናራት ፀሓፍትን ምርምርን ፀሓፍትን ንባብን ግጥምን እንታይነቱን ተራ ኣርትዖት ኣብ ዕብት ስነ ፅሑፍ ዕዮ ትርጉም ኣብ ስነ ፅሑፍን ፊልምን ስነ ፅሑፍ ቋንቋታት ኤርትራ ዕድላቱን ብድሆታቱን ኣፀሓሕፋ ልብወለዳውን ዘይልብወለዳውን ፅሑፋት ከምኡውን ድራማን ድርሰት ፊልምን ካልእን የጠቓልል። ኣባል ኮሚተ ሰሚናራትን ውድድራት ስነ ፅሑፍን ዶክተር ቴድሮስ ስዩም ንኤሪና ኣብ ዝሃቦ ሓበሬታ ጎኒ ጎኒቲ ኣስተምህራዊ ሰሚናራት ሓፀርቲ ዛንታታት ግጥምታትን ፊልምታትን ንውድድር ቀሪቡ ከም ዘሎ ብምጥቃስ ዕዉታት ብ25 ሓምለ ክሽለማ ምዃነ ናብሪሆም። እዚ ከምዚ ኢሉ እንከሎ ብኮሚተ ፊልም ፌስቲቫል ኤርትራ 2026 ዝተዳለወ ኣብ ሃገርና ኣብ ፈርም ፊልምታት ዘተኮረ ሓፈሻዊ መፅናዕታዊ ፅሑፋትን ምልውዋጥ ተመክሮን ይካየድ ኣሎ። ኣብዚ መደብ እዚ ባሩድ 77 ርግቢት ኖህ ከምኡውን ፍቕሪ ሰማያዊ ንዘርእስተን ፊልምታት ዝምልከት ምክፋል ተመክሮ ይካየድ ኣሎ።

0: ኣብ ዞባ ጋሽ ባርካ ካብ 6 ሓምለ ጀሚሩን 36 መዓልታት ብዝቕፅል ወፍሪ ተምሃሮ ንልምዓታ ድማ ንጥፈታት ይሰላስል ኣሎ ወኪል ኤርና ዮናስ ተኽለ ዘዳልዎ ፀብጻብ ኣሎ ዳናይት ገብረ ሂወት ከተቕርቡ እያ።
1: ኣብ ዞባ ጋሽ ባርካ ብወፍሪ ተምሃሮ ንልምዓት ኣብ ምዕቃብ ሓመድን ማይን ምግራብን ዘተኮረ ኣድማዒ ንጥፈታት ይሰላሰል ከም ዘሎ ኣዋህዲ ናይቲ ወፍሪ መምህር ሃብቶም ገብረ የሱስ ሓቢሩ። ኣብዚ ወፍሪ ኣብ ንኡስ ዞባታት ሎጋዓን ሰባ፣ ኣቑርደት፣ ባሮንቱ፣ ሞልቅ፣ ላዕላይ ጋሽ፣ ሃይኮታ፣ ፎርተሳዋ፣ ተሰነይን ጎልጅን ካብ 17 ናይ ካልኣይ ደረጃ ኣብያተ ትምህርቲ ዝተዋፅኡ ኣስታት 1300 ተምሃሮ ኣለይቲ መምህራን ክኢላታት ሕርሻን ኣዋሃትን ኣብ 17 ንቁጣታት ተኸፋፊሎም ይነጥፉ ከም ዘለዉ መምህር ሃብቶም ገሊጹ።
2: ተኺልናዮ ኣቢልና እንተ ሓለዋ ዘይተገብረሉ ወይ ከዓ ኩሉ ሰብ እንተ ጥንቃቐ ሓላፍነት ዘይተሰኪሙ ስራሕና ይኮንቱ ከይከውን ምእሰይ ዝተወልደ ኣንፋፍኖት ዘለዎ ዘበለ ሰብ ነዚ ዕቃበ ኣግራብ ክሳተፍ በዚ ኣጋጣሚ ክዕድም እደሊ።
1: ንሳቶም ካብ 6 ሓምለ ጀሚሮም ን36 መዓልታት ኣብ ዝዓምዎ ስራሕ ብጠቕላላ 240,000 ጎዳጉዲ ብምኩዓት ፈልስታት ክተኽሉ፣ ልዕሊ 150,000 ኣግራብ ክቕስክሱ፣ ልዕሊ 400,000 ሜትሮ ዛላታትን ከትርታትን ክሰርሑን ክፅግኑን፣ ከምኡ ውን ናይ ሓመድ ፅርግያታት ክፅግኑ መደብ ከም ዘሎ ብተወሳኺ ኣብሪሆም። ኣለይቲ መምህራንን ክኢላታት ዕቃበ ኣግራብን እንስሳት ዘገዳምን ብወገኖም ተሳተፍቲ ንዝተመደበሎም ስራሕ ብኣድማዕነት ይትግብሩ ምህላዎም ብምጥቃስ ዝተዳለወ ፈልስታት ኣብ እዋኑ ንምትካል ብዝለዓለ ከም ዝዋስኡ ኣረጋጊፆም።
3: ዘለና ግዜ ቁሩብ ናይ ማይክራማት ዝሕልና ስለ ዘሎ ሕጂ ሓይልና ናብ ዛላ ኮይኑ ኣሎ ዛላ ናብ ዘላን ጎዳጉድን ንሪኦ ዘለና ዘላ ንኩዕት ጎዳጉድ ንኩዕት ከምዚና ንክእል ዘላ ጎዳጉድን ከትሪ ኢና ንሰርሕ ዘለና ማይ ጥብተላ ከዓኒ ኩልና ከዓ ናብ ምትካል ፈልሲ ኢና።
1: ተምሃሮ ኣብ መወዳእታ ከባቢኦም ናብ ሓምላይ ንምቕያር ኣብ ዝካየድ ዘሎ ፃዕሪ ምስታፎም ሓበን ከም ስምዖም ብምግላፅ ደሊቦሞ ብዘለዉ ተመክሮ ስራሕን ናይ ምትሕግጋዝ ባህልን ኣብ ቀፃሊ ዝካየድ ናይ ልምዓትን ምግራብን መደባት ንምዕዋት ኣበርቲዖም ከም ዝሰርሑ ኣረጋጊፆም።
0: ኣብ ዞባ ደቡብ ንኡስ ዞባታት ድባርዋን ዓዲ ኳላን ውፅኢት ኣካዳምያዊ ትምህርቲ ንምምሕያሽ ዝተኸየደ ንጥፈታትን ገስጋሱን ተገምጊሙ። ብ16 ሓምለ ኣብ ንኡስ ዞባ ድባርዋ ብዝተኻየደ ኣኼባ ኣብ ዓመተ ትምህርቲ 225 226 መስርሕ ምምሃርን ምስትምሃርን ንምድንፋዕ ብሓገዝኮም ዝምስገን ንጥፈታት ከም ተሰላሰለ ክጥቀስ ከሎ ኩነታት ብቕዓት ተምሃሮ መምሃራንን ኣብያተ ትምህርትን ምስናይ ብልጫታቱን ድኻማቱን ተዘቲሉ። ሓላፊ ትምህርቲ መምህር ቴድሮስ ኣብርሃም ኣብ ዝሃቦ መብርሂ ኣብ ኩለን ኣብያተ ትምህርቲ ዕቱብ ቁፅፅር እንዳሃሳስን ከም ተኻየደ ካብቶም ዝተመዝገቡ 27373 ድማ መጠን ምቁራፅ ኣዝዩ ትሑት ከም ዝነበረ ገሊጹ። ብተመሳሳሊ ኣብ ንኡስ ዞባ ዓዲ ኳላ ዝተገብረ ገምጋም ሓላፊ ትምህርቲ መምህር ተስፋይ ስብሃቱ ኣብ ማኣዲ ትምህርቲ ካብ ዝተሳተፉ ልዕሊ 28,000 ተምሃሮ ኣብ ኩሉ ደረጃታት መጠን ምሕላፍ ብማእከላይ ገምጋም 86 ሚታዊት ከም ዝሓለፉ ሓቢሩ። ተሳተፍቲ ብዝሃቦ ርእቶ ንዝደኸሙ ተምሃሮ ዝግበር ሓገዝ ብዝለዓለ ክቕፅል፣ ዋሕዲ ሰደቓታት ፍታሕ ክናደየሉ፣ ዝኣረገ መፅሓፍቲ ቆላሕታ ክግበረሉ፣ ከምኡ ውን ብቓዓት ተምሃሮ ክብ ንምባል ዝሕግዝ ሜላታት ክድፋኣሉ ዝብል ርእቶታት ኣቕሪቦም። ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብትዝገ ኺዳነ ምሕያል ትምህርቲ ሓያል ተሳትፎን ኣበርክቶን ናይ ኩሉ ከም ዝሓትት ብምጥቃስ ምሕያል ስሉሳዊ ዝምድና ከምኡውን ንተምሃራይ ማእከል ዝገበረ መምሃራ ክተባባዕ ኣዘኻኺሩ። ኣብ ንኡስ ዞባ ድባርዋ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 104 ኣብ ንኡስ ዞባ ዓዲ ኳላ ድማ 117 ትካላት ትምህርቲ ኣለዋ። ኣብ ንኡስ ዞባ ሰንዓፈ ኣብ ምሕያል መደባት ቅድመ ትምህርቲ ዝግበር ወፍሪ ክዓዝዝ ንህልው ኩነታትን ናይ መፃኢ ውጥናትን ብዝምልከት ኣብ ዝተወደበ ዘተ መዘኻኸሪ ቀሪቡ። ንፀብጻብ ወኪል ኤርና መሓመድ ኣይፈራሕ ሚካኤል ሓድጎ ክቐርቦ እዩ።
4: ኣብ ኣገልግሎት ቅድመ ትምህርቲ ዝግበር ወፍሪ ኣብ ምሕያል መስርሕ ምምሃር ምስትምሃርን ብሓፈሻ ውፅኢት ተምሃሮ ድማ ብፍላይ ልዑል ተራ ስለ ዘለዎ ኣብኡ ዘረሃበ ንጥፈታት ብውደት ክስርሓሉ ከም ዝግባእ ብ20 ሓምለ ኣብ ሰንዓፈ ኣብ ዝተገብረ ዘተ ተገሊጹ። ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ ኣብ ዘቕረቦ ፀብጻብ ኣቐዲሙ ብደረጃ ንኡስ ዞባ 16 ትካላት ቅድመ ትምህርቲ ጥራይ ስለ ዝነበራ ብዙሓት ህፃናት ዕድል ክረኽቡ ከም ዘይጸንሑ፣ እዚ ድማ ኣብ ብቕዓ ተምሃሮ ኣሉታዊ ፅልዋ ፈጢሩ ምንባሩ ብምጥቃስ ካብ ዝሓለፈ ዓመታት ሒዙ 44 ሓደስቲ ትካላት ብምውዳድን ግና እቲ ዝነበረ ድሩትነት ከም ተፈትሐ ኣብሪሆም። ኣብ ዝመፅእ ዓመተ ትምህርቲ 226-227 ቁፅሪ ተሳተፍቲ ህፃናት ናብ እሳት 2800 ክብል ትፅቢት ከም ዝግበር ብምሕባር ዕድሚኦም ንቅድመ ትምህርቲ ዝኣኸለ ህፃናት ናብ ማ

0: ትምህርቲ ንክቐርቡ ተራት ስድራ ቤታት መሻርክቲ ኣካላትን መምህራንን ክዓዝዝ ኣተሓሳሲቦ ሓላፊ ኣብያተ ትምህርቲ ንኡዞባ ሰንዓፈ መምህር ዑመረዲን መሓመድ ቦጎኑ ህፃናት ዝግባእ ናቤት ምስ ዝረኽቡ ኣብ ዝቕፅል ጉዕዞ ሂወቶምን ትምህርቶምን ሃበርም ስለ ዝኾኑ መምህራን ኣብ ኣብያተ ትምህርቲ ወለዲ ኣብ ገዛ ሕብረተሰብ ድማ ኣብ ከባቢ ግቡእ ክትትል ክገብርሎም ተላብዩ ኣብ መሓዳሪ ንኡዞባ ሰንዓፈ ኣቶ ኢድሪስ ዓሊ ሽከር ድማ ኣገልግሎት ቅድመ ትምህርቲ ንምውሓስ ናይ ሓባር መረዳእታ ምህላው መሰረታዊ ስለ ዝኾነ ተራን ኣበርክቶን ናይ ነፍሲ ወከፍ ዜጋ ናይ ኣመሓደርቲ ከባቢ ካብ ብፍላይ ክሕይል ኣተሓሳሲቦ ኣብ መወዳእታ ኣብ ቅድመ ትምህርቲ ዘይኣተው ህፃናት ከህልው ብደረጃ ዓድታት መፅናዕቲ ክግበር ከምኡ እውን ኣብ ገለ ምምሕዳራት ከባቢ መስርሕ ህንፀት ሓደስቲ ትካላት ቅድመ ትምህርቲ ክጅመር ዝብልን ካልእን ርእቶታት ቀሪቦም ኣብ ንኡዞባ ሰንዓፈ ኣብ 22 ምምሕዳራት ከባቢ 60 መውዓለ ህፃናት ኣለዋ
1: ዝስዕብ ዜናታት ሃገራት ወፃኢ ክቡራት ተዓዘብትና ንክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ኣሜሪካ ኣብ ወርሒ ለካቲት ናይዚ ዓመት ኣብ ልዕሊ ኢራን ወታደራዊ ወፍሪ ካብ ተበግስ ንድሓር ዛጊታ 38 ቢልዮን ዶላር ወፃኢታት ከም ዝገበረት ፀሓፊ ምክልኻል ፒት ሄግሰት ሓቢሮም እዚ ገንዘብ እዚ ንዳግመ ህንፀት ናይቲ ብመጥቃዕትታት ኢራን ዝዓነወ ማዓስከራት ኣሜሪካ ዝተኸፍለ ስለ ዘየጠቓልል ትሕቲ ግምት ምዃኑ ክኢላታት ይጠቕሱ እዚ ከምዚ ኢሉ እንከሎ ፀሓፊ ምክልኻል ፒት ሄግሰት ረብሓታት ኣሜሪካ ንምሕላው ህፁፅ ባጀት ምክልኻል ክስላዕ ኣቐዲሙ ዝቐረበ እማን ክፀድቕ ፀዊዑ ኣሎ ፕረዚደንት ዶናልድ ትራምፕ ዛዕበየ ክፋል ምስ ኩናት ኢራን ምትእሳር ኣብ ዘለዎ ህፁፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ኣብ ዝሓለፈ ወርሒ ሰነ ንኮንግረስ ምሕታቱ ኣይርስዕን እቲ ባጀት እንተፀሪቑ ኣሜሪካ ኣብ ልዕሊ ኢራን ድሕሪ ዝጀመረቶ ኩናት ኣብ ሓደ እዋን ካብ ዝሰላዓቶ ህፁፅ ገንዘብ እቲ ዝዓበየ ከም ዝኸውን ይጥቀስ ኣሜሪካ ንባጀት ምክልኻል 227 ናባስታት 1.5 ትሪልዮን ዶላር ክብከተብሎ ከም ትኽእል እዩ ዝእመት ዘሎ እቲ መደብ ነቲ ፅላት ንምድንፋዕ ዝኽእል ዘመናዊ ፅዋር ንምፍራይ ብቐንዱ ድማ ዝተረቐቐ ሚሳይላትን ደብደብቲ ነፈርቲ ንምዕባል ምዃኑ ይሕበር እቲ ውጥን ብዘይካ እዚ ብሰንኪ ኩናት ኢራንን ዩክሬንን ኣንቆልቂሉን ዘሎ ትሕዝቶ መኽዝናት ኣፅዋር ኣሜሪካ ናብ ንቡር ንምምላስ ሓጋዚ ምዃኑ እዩ ዝግለፅ ዘሎ ኣሜሪካ ኣብ 225 ኣብ ምምዕባል ኒክሎሳዊ ፅዋር ጥራይ ኣስታት 70 ቢልዮን ዶላር ወፃኢ ከም ዝገብረት ዝዝከር እዩ ባጀት ምክልኻል ኣሜሪካ ዓመታዊ እናወሰኸ ይኸይድ ከም ዘሎ ዝጠቕሱ ፀብጻባት ኣብ ዝሓለፈ ዓመት ልዕሊ 950 ቢልዮን ዶላር ኣብዚ ዓመት እዚ ድማ ናብ ልዕሊ 1 ትሪልዮን ዶላር ክብ ከም ዝበለ የረድኡ ሚኒስተር ጉዳያት ወፃኢ ሩስያ ሰርጌ ላቭሮቭ ዝመፅእ 24 ሓምለ ምስ ኣሜሪካዊ ምዘንኡ ማርኮ ሩብዮ ተራኺቡ ክዝቲ ምዃኑ ሓቢሩ እዚ ኣብ ከተማ ማኒላ ፊሊፒንስ ዝካየድ ዘተ ኣብ ኩናት ዩክሬይንን ዝምድና ሃገራቶምን ከም ዘተኩር ሚኒስተር ሰርጌ ላቭሮቭ ገሊጹ ኣሎ ኣሜሪካን ሩስያን ኩናት ዩክሬይን ብዘተ ንምዕራፍ እወታዊ ምንባር ዝተጠቕሰ ርክባት ኣበጊሰን ከም ዝነበራ ኣብ ዞባ ማእከላይ ምብራቕ ድሕሪ ዝተኸስተ ወተሃደራውን ፀጥታውን ቅልላዊ ግን ከምቲ ዝድለ ከም ዘይሰጎመ ፀብጻባት ይረድኡ መራሕቲ ክልቲአን ሃገራት ኣብ 226 ጥራይ ብውሕዱ 4 ግዜ ናይ ቴሌፎን ዝርርብ ከም ዘካየዱ ፀብጻባት ይጠቕሱ ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ ወርሒ ናሓሰ 225 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተረኺቦም ከም ተዘራረቡ ዝዝከር እዩ ፕረዚደንት ኣሜሪካ ዶናልድ ትራምፕን ፕረዚደንት ሊባኖስ ጆሴፍ ዖንን ብ21 ሓምለ ኣብ ጉዳይ ፀጥታ ሊባኖስ ቀጥታዊ ዝርብ ኣካይዶም እቲ ኣብ ዋሽንግተን ዲሲ ዝተኻየደ ርክብ ኣብ ትግባረቲ ኣቐዲሙ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ስምምዕ ምቁራፅ ተኽሲ ዘተኮረን ውፅኢታውን ከም ዝነበረ ክልቲኦም መራሕቲ ገሊፆም ፕረዚደንት ሊባኖስ ጆሴፍ ዖን ኣብ ዝሓለፈ ቀዳመ ሰንበት እውን ምስ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩብዮ ብተመሳሳሊ ጉዳያት ከም ተዘራረበ ተቓሊሑ እዚ ከምዚ ኢሉ እንከሎ እስራኤል ሰራዊታ ካብ ገለ ክፋል ደቡባዊ ሊባኖስ ድሕሪ ምስሓባ ሰራዊት ሊባኖስ ክሰፍሮ ከም ዝጀመረ ማዕከና ዜና ቃሊሐን እስራኤል ምቁራፅ ተኽሲ ከም ትገብርን ሰራዊታ ካብ ደቡባዊ ሊባኖስ ከም ትስሕብን ኣብ ዝሓለፈ ወርሒ ሰነ ከም ተሰማምዐት ፀኒሓ ግን ሰራዊታ ንዘይተወሰነ ግዜ ከም ትፀንሕ ገሊፀ በዚ ድማ እዚ ካብ ገለ ክፋልቲ ሃገር ከም ዝሰሓበት ዝጋዋሕ ዘሎ ዜና ዘላቕነት ክህልዎ ከም ዘይክእል ክኢላታት ይእምቱ ንዚ ኣብ ዝተኣሳሰር እስራኤል ሰራዊት ሊባኖስ ኣብ ዝዓስከረሉ ከባቢ መጥቃዕቲ ከም ዘካየደት ይቃልሓ ኣሎ እስራኤል ኣብ ሊባኖስ ጥራይ ዘይኮነ ኣብ ሶርያን ፍልስጤምን እውን ወተሃደራዊ ህላዋኣ ንምስፋሕ ትሰርሕ ከም ዘላ ይፍለጥ
2: ዜና ንምዝዛም ኣርእስታት ክደግመልኩም

ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ኣብ መበል 83 ዓመት ዕድሚኡ ብሕማም ተሰውዩ። ዞባ ደቡብ ኣብ ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን መድያት ዝውክል ትሕዝቶ ኣቕሪቡ ኣሎ። ኣብ ዞባ ጋሽባርካ ብወፍሪ ተማሃሮን ልምዓታ ድማ ንጥፈታት ልምዓት ይሰላሰል ኣሎ። ኣሜሪካ ኣብ ወታደራዊ ወፍሪ ኢራን ዛጊብታ ስታት 38 ቢልዮን ዶላር ወፃኢ ከም ዝገብረት ገሊጻ። ሚኒስተር ጉዳያት ወፃኢ ሩስያ ዝመፅእ 24 ሓምለ ምስ ኣሜሪካውን ነዘኑ ክዝቲ ምዃኑ ሓቢሩ። በራሕቲ ኣሜሪካን ሊባኖስን ኣብ ጉዳይ ፀጥታ ሊባኖስ ቀጥታዊ ዝርብ ኣካይዶም። ንሰዓት ዝስትራሎ ዜናታት ተዛዚምሎ ምስ ተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሻት።

0: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና።
1: ኣርያም ጓለ ድሓንቲ ቀኒኹም ከመይ ቀኒኹም ከመይ ቀኒኺ ድሓንቲ ቀኒኽ እዛ ጓለ ድሓንቲ ቀኒኹም
2: ድሓኒ ናባ ሓጎይ ብያ እንዳ ፀኒሕካ
1: ዋ ሕጂ እንዲ ከም ዓዲ ዝቐቲ ዘለኹም ተኣርያም ጓለ ድዕለይ ቅልጥብ ቅልጥብ እንዳበልኩ ግዲ መፅአ ኮይነሲ ደኺመካ
2: ዋይ ኣንተ ኣባ ሓጎይ ንስኻኸ ክድኣ ከም መዓስ ቋንቋ ትግርኛ ትጋገ ንዓና ቋንቋ ትግርኛ እናመሃርካናስ
1: ኣነ ደኺመ እንዳበልኩስ መልሽክኻ ሕጂ ብዛዕባ ቋንቋ ክትዛረበኒ
2: ንዓዲ ኣባ ሓጎይ ቅልጥፍ ቅልጥፍ እንዳበልኩ መፅአ እንዲኻ ኢልካ ቅልጥፍ ቅልጥፍ እናበልኩ መፅአ እዩ ዝበሃል። ካልእ እውን ኣሎ የዕንቲ ዘይኮነ ኣዕንቲ እዩ ዝበሃል። ደዲ መፅእ ዘይኮነ እንተዝመፅእ እዩ ዝበሃል። ብዙሕ እቲ ዝእረን
1: ዓብየት ብልሒ
3: ሃይ ኣርያም ኣይ ኣም ዌይቲንግ ፎር ዩ ዩ ኣር ቱ ሌት
2: Excuse me, Natu. I am coming. Just to give me a minute. Grandpa, say hi to him. He is my friend, Natu.
1: Hiji kha English garkum kota anzuzuni? Kari kari okum kota arari wazul lukum zikalat.
2: Abba hagoy, tigun yo Englishu kabza metzhaf asayt imirti. Waidumma asay collection iya rakhibeyo.
1: Antum sabah. Dukhumun dakka dukhumun. Kamzi yam kunafu'ilkum indahir galikum. Asayt imirti metzhaf abdukulam.
2: አሰይት እምርቲ ወይ ድማ አሰይ ኮሌክሽን።
1: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል።
4: ኢትዮጵያ አፍ ደገ ባህር ምስ ረኸበት ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
5: እዛ በጣም ትልቅ ሃገር ነች።
4: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ።
5: ሃፀይ ዮሃንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና
4: ሃፀይ ዮሃንስ ከምዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋጅ ዝበሃልን ቀይሕ ባሕርን ገማግሙን ክሳብ ዘበነ መንግስቲ ሃፀይ ሃይለ ስላሴ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ።
6: ቀይ ባህር ማለት
4: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣክሱም ዝነበረ ስልጣነ እዩ።
7: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
4: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
8: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ ኣካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
9: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
4: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
10: ስለዚ ከዚ ቀደም የሰራትና ስህተት ናርም
4: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ክርዕል ጀሚረ።
11: ውጊያውን ኣስመራ፣ ምፅዋ፣ ከረን ዓሰብ ንወስድነት
12: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፍታት አለበት።
13: በአንድም በሌላ መንገድም ተሸንፈናል።
4: ተሳዒርና፣
14: ተጨፈጨፍ፣
4: ተዳሂኽና
15: ዓሰመቲና ተነባሮ ዝነበረን ዕላማ ፈርመሽኑ ተወልድ ሓር የኾነ ማእኸላት እዩ ለዊስና
16: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
4: ኣይሽንኳይዶ ናብ ዓሰብ ፍርቂ መንገዲ

0: ጉርባብትና ብግምጣሉ ናብ ቀየት ዓበይቲ ኣባጊዕ ሒዛ ትጸፍእ ትቐይሩ ኣሎ። መራሒ ብልጽግና ብ23 ጥቅምቲ 2023 ኣብ ባይተ ወከልቲ ህዝቢ ኢትዮጵያ ቐሪቡ ብዛዕባ ማይ ሰፊሕ ኣስተምህሮ ሂቡ። ካብ ጥቕምን ኣገዳስነትን ማይ ሓሊፉ ድማ ከም ቀዳሞት ኣያታቱ ጽውጽዋይ 3,000 ዓመታት ክደግምን ካብ መቓብር ፍሒሩ ህይወት ክዘርኣሉን ኣገዳስነት ባሕርን ኣፍ ደገ ባሕርን ዝብል ዛዕባ ልዒሉ ተኽታኺ መደረ ብምቕራብ ህዝቢ ኢትዮጵያ ብሓፈሻ መንእሰይ ወለዶ ድማ ብፍላይ ብማዕበል ክለዓል ብዘይ ኣፍ ደገ ባሕሪ ጎረርኡ ተሓኒቑ ክነብር ከም ዝኾነ ንኽእምን ንሰዓታት መዲሩ። ኣብ ዝተረኽበ ዘቤታውን ኣህጉራውን ኣጋጣሚታትን መጋባእታትን ሕቶ ዋንነት ባሕሪ ናብ ሓድሽ ወለዶ ክሰጋገር ናብ ህዝቢ ኢትዮጵያን ዓለምን ከም ዝሰርጽ ክግበር መምርሒ ኣመሓላሊፉ። እቲ ወኪል ንህዝቢ ኢትዮጵያ ተባሂሉ ብዕድመ ትምህርቲ ተመክሮ ዝበልጾ ናይ ሰብ ረብሓ ጉጅለ ኣጠቓዕቲ ድማ ብዛዕባ ማይ ዝቐረበሉ ኣስተምህሮ ተኸታቲሉን ይረዳኣዮ ኣይረዳኣዮ ብዘየገድስ ከም ኣመሉ ብጣቂዒት ኣሰኒዎ። ካብታ ዕለትቲኣ ጀሚሮም ብዝተዋሃቦም መምርሒ መሰረት ልሂቃን ሰልፊ ብልጽግናን መሰልቱን ተደጒሉ ከም ዝጸንሐ እሳተ ጎመራ ተፈጅሮም ባሕሪ ዝብል ክተት ኣውጆም። ሰብ ሞያ ሕጊ፣ ታሪኽ፣ ፖለቲከኛታት፣ ወተሃደራውያን ኣዘዝቲ፣ ኣመሓደርቲ፣ ጋዜጠኛታት፣ ስነ ጥበባውያን፣ መሃንድሳት ኮታ ኩሉ ኣፍ ዘውፀ ዘበለ ኣብ ኩለን መራኸቢታት ኢትዮጵያ ቐሪቡ ክምድር ጽውጽዋይ ታሪኽ ክምህዝ ክትንትን ክፍክር ይስማዕን ይረአና ኣሎ።
1: የባህር በር ስንል
2: የባህር በርን
3: ኢትዮጵያ ሃበር ያስፈልጋታል። ባህር በር ካላቸው
4: ኢትዮጵያ የባህር በር ያስፈልጋታል።
5: የቀይ ባህር በር ጉዳይ
6: የባህር በር
0: እቶም ትማሊብ ናይ 30 ዓመታት ኩናት ዝተሰዕሩ ግን ከዓ ስዕረቶም ዘይተዋሕጠሎም ዕድልን ባይታን ስኢኖም ተጸቒጦም ብኽቱር ጽልኢ ህዝብን ናጽነትን ኤርትራ ዝኸሓኑ ኣስናኖም ክሕርቅሙን ክቕዝሙን ጸንሑ ሕሙማት ነዛ ብመራሒ ብልጽግና ዝተፈጥረት ዕድል ተጠቒሞም ሎሚያታ ግዜ ብምባል ካብ ዝተቐብሩሉ ጐዳጉዲ ወፂኦም ኣሎና ኽብሉ ይረአዩ ኣለዉ። በዚ ድማ ኢና ዕየት ዓበይቲ ኣባጊዕ ኣሒዛ ትጸፍእ ክንብል ዝመረጽና። መበገስ ናይ ዝዅሉ ተላዒሉ ዘሎ ዶሮና ዝኾነ መራሒ ብልጽግና ንዘይ ብሱልነቱ ዝገልጽ ካብ ዝቐረቦም መድረ ክንጅምር።
7: ኣሉላ ኣባነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ።
0: ኣሉላ ኣባነጋ ቀይሕ ባሕሪ ናይ ኢትዮጵያ ተፈጥሮኣዊ ዶብ ኮይኑ ነይሩ ክነብር እውን እዩ ይብሉ። ታሪክ ዘኪሮም ልቦና እዩ። ተፈጥሮ ዝዓደለና ክሕደጋ ይከኣልን እዩ። እዚ ብልሂቃን ስርዓት ብልጽግና ብዛዕባ ቀይሕ ባሕሪ ከም ዝባ ከምቲ ኢሉ እናተባህለና ሻዕ ከመፈከሪ ዝለዓል ኣሉላ ኣብ ታሪክ ጉዕዝኡ ንቀይሕ ባሕሪ ኣይሽንኳይ ዶ ክረግጾ ባሕሪ እንታይ ከም ዝመስል ርእይዎ እውን ኣይፈልጥን። ቀይሕ ባሕሪ ናይ ኢትዮጵያ ዶብ ነይሩ ክነብር እውን እዩ ኢሉ ዝተባሃለሉ ዘመን ካብ 1875 ክሳብ 1897 ዓመተ ምህረት ኣሉላ ኣብ ስልጣን ዝነበረሉ እዋን እዛ ሕጂ ኢትዮጵያ ትበሃል ሃገር ኣብ ስነ ኣእምሮ ልሂቃን ኢትዮጵያ ብጽውጽዋይን ሕልምን ዝተፈጥረት ዳኣ እምበር እዛ ንፈልጣ ኢትዮጵያ ኣይነበረትን። ኣብቲ እዋን ከከባቢኦም ዘመሓድሩን ንሓድሕዶም ዝዋረሩን መሳፍንትን ኣበጋዛት ውግእን ተመቓቒላ እትመሓደር ፋሕ ዝበለት ዳኣ እምበር ብባህሊ፣ ቋንቋ፣ ስነ ልቦና፣ ሕግን ቁጠባን ዝተኣሳሰረት ብሓደ መስፍን ወይ ሃፀይ እትመሓደር ህዝቢ ዝነበረላ ጥምርቲ ሃገር ኣይነበረትን። ኣሉላ ድማ ወኪል መስፍን ትግራይ ሃፀይ ዮሃንስ ኮይኑ ን7 ዓመታት ንገለ ክፋል ከበሳታት ምድሪ ባሕሪ ኣብ ዘመሓደረሉ ዝነበረ እዋን እንተኾነ ንገማግም ቀይሕ ባሕሪ ብፍጹም ኣይረገጸን። እቲ ዶባ ባሕሪ ነይሩ ዝብል ትርኻ ድማ ንበዕላ ዝተመቓቐለትን ዘይተጠርነፈትን ሃገር ዶባ ባሕሪ እዩ ነይሩ ክብሉ ዘስደምም እዩ። እቲ ምስ ገማግም ቀይሕ ባሕሪ ዝዳወብ መሬት እውን እንተኾነ መሬት ደቀባት ንሕጂ ኤርትራ እዩ። ኩሎም ኣብ መመድረኹ ዝመፁ መሳፍንቲ ኣቢሲንያ ባሕሪ ወኒኖም ከም ዘይፈልጡ ኣብ ዘዘመነ ስልጣኖም ንእታው ኣጽዋር ኣፍ ደገ ባሕሪ ክፍቀደሎም ንቀይሕ ባሕርን ህንዳዊ ውቅያኖስን ዝቈጻጸሩ ናብ ዝነበሩ ኤውሮጳውያን ካብ ዝጽሕፍዎ ዝነበሩ ናይ ልማኖ ደብዳቤታት በጃኹም መሰንፈሲ ክፈትሉና ዝብል እዩ ዝነበረ። ሽሕን ሸሞንተ ሚትን ሓምሳን ሓሙሽተን ሃፀይ ቴድሮስ

0: ዮሃንስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ 872 ሃፀይ ዮሃንስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ 876 ሃፀይ ምኒልክ ናብ ንጉስ ኡምበርቶ ናይ ጥልያን ከምኡ እውን ብ 889 ኣብ መንጎ ኢጣልያውያንን ሃፀይ ምኒልክን ንምኽባር ግዝኣታዊ ዶባት ዝምልከት ዝተገብረ ናይ 896 ውዕል ውጫሌን ናይ 896 ስምምዕ ሰላም ኣዲስ ኣበባን ሃፀይ ሃይለ ስላሴ ዘካይዶ ዝነበረ ልማኖን ጻዕርን ድማ ጭቡጣት ምርትዖታት እዮም። ገማግም ቀይሕ ባሕሪ ካብ መበል 15 ክፍለ ዘመን ክሳብ 952 ብባዕዳውያን ይግዛእን ይመሓደርን ከም ዝነገረ ምሁራት ታሪክ ዝበሃሉን መራሕቲ ብልጽግናን ኢትዮጵያ ነቲ ናይ 4 ክፍላት ዘመን ታሪክ ናበዮም ክቐብልዎ ደልዮም። ህዝባዊ ግንባር ኣብ ታሪኹ መምስ ዝነፈሰ ንፋስ ምሁታት ኣይኣመሉን። ንዅሎም ኣንጻሩ ዝለዓሉ ተጻብኦታት ብትዕግሥትን ህድኣትን ሒዙ ኣብ ኣድላይ እዋን ኣድማዕን ግብራውን ዝኾነ ውሳነ እዩ ዝወስድ። ኣብዚ እዋን ነዚ ብስርዓት ብልጽግና ብስም ባሕሪ ዝግበር ዘሎ ንኤርትራ ናይ ምውራር ኣጀንዳ ብንቕሓት እናተኸታተለ ትም ክብል መሪጹ ኣሎ። ትም ምባል መትከል ህዝባዊ ግንባር ግን ልሂቃን ስርዓት ብልጽግናን መሰልቱን ንሰለስተ ዓመታት ብዘይሕንከት ከም ድልየቶም ሃልውሎ ኮሉ መጥመሪ ዘይብሉ ትንታኔታትን ሓሶታትን ክፍኑ ዕድል ፈጢሩሎም እዩ። ንነፍሲ ወከፍ ኣብ ጽላለ ዘድሃበ መግለጺታት መደረታትን ፍኸራን ሓደ ብሓደ ክትምልስ ምፍታን ማዕሪ ማዕሪኦም ምጽላል ማለት እዩ። እንተኾነ ግን ህዝቢ ኤርትራ ብፍላይ ድማ መንእሰይ ወለዶ ስነ ልቦናን ናይ ምስፍሕፋሕን ምግባትን ሕልሚ ኢትዮጵያውያን ቀደም ትማሊ ሎምን ጽባሕን ከመይ ነበረ ከመይ ከክኸውን እዩ ንምርዳእን ከም ታሪኽ ንመጻኢ ወለዶ ክስነድ እውን ስለ ዘለዎ ካብ ኩሉ እቲ ዓጀውጀው ውሕድ ክነቕርብን ክሳብ ክንደይ ኣብ ሓሶት ሰንዓን ታሪኽ ዝጣሓሉ ተገላበጥቲ ዝሓለፈ ዝርስዑ ከም ዝኾኑ መደረታቶም ድማ መግለጽን መምዘንን በቕዓቶምን ብስለቶምን ከም ዝኾነ ንምርዳእ ኣገዳሲ እዩ።
1: በንጉሱ ግዜ እንደምታዩት ቀይ ባህር ጋር ሆኖ ይህም ታሪክ ነው። ይህንን ታሪክ መፋቅ ኣትችልም።
0: ከምዚ ትርእይዎ ንጉስ ኣብ ቀይሕ ባሕሪ እንከለዉ እዩ። እዚ እውን ታሪክ እዩ። ነዚ ታሪክ እዚ ክትኣልዩ ኣይከኣልን እዩ ነይሩ እዩ። ታሪክ ኢትዮጵያ ኣይኮነን ክንብላይ ንኽእልን ኢና። ከመይ መጺኡ ከመይ ከይዱ ክንካትዓሉ ንኽእል ኢና። ብግዜ ኣሉላ ይኹን ጃንሆይ ታሪክ ዝነግረና ነገር ኣሎ ማለት እዩ።
1: የኢትዮጵያ ታሪክ ኣለ ልትለኝ ኣትችልም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን ግን ነበረ። ስለዚ ታሪካዊ ባዱላ ጊዜ የሚሆን በጃንዌ ጊዜ ታሪክ የሚነግረን ነገር አለ ማለት ነው።
0: ብርግጽ ናይዞም ክልተ መራሕቲ ዝንገር ታሪክ ኣሎ። ብዙሕ ክትዕ ኣየድልዮን እዩ። እቲ ሓቀኛ ታሪክ ክልቲኦም ወረርቲ፣ ዘመቲ፣ ዓመፅቲ፣ ኣፅነቲ ህዝቢ ኤርትራ እዮም። ታሪኾም ዝነግረና ድማ ታሪክ ወራርን ዓመፅን እዩ። ዝምታ ወራርን ህልቅትን ብሄረናራን ኩነማን ምድረስ ዓፋር ሳሆ ዖናን በሲግድጋን ዓዲ ብርሂም ኦመሓጀር ጸሮና ኣቑርደት ሕርጊጎ እኹላት ኣብነታት እዮም። ክልቲኦም መራሕቲ ኣብ ኤርትራን ህዝባን ጥዑይ ታሪኽ የብሎምን። ሃፀይ ሃይለ ስላሴ ብኹር እግሩ ናብ ኤርትራ ዘንበረ ኣብ ግዜ ፈደሬሽን 1952 ብመንገዲ ራማ ሩባ መረብ ሰጊር እዩ። ከምቶም ቅድሚኡ ዝነበሩ መሳፍንትን ሃፀያትን ሃይለ ስላሴ እውን ንኤርትራን ባሕራን ቅድሚኡ ብፍጹም ረጊጹ ኣይፈልጥን። ንመሬት ኤርትራን ባሕራን ክረግጽን ንሰላሳ ዓመታት ክገዝእን ዝኽኣሉ ባልኾቶም ንረብሖም ክብሉ ንመሰል ህዝቢ ኤርትራ ጓዓጺጾም ብመልክዕ ዘይፍትሓዊ ፈደሬሽን ኤርትራ ምስ ኢትዮጵያ ከም እትሓብር ዝገበሩ ሓያላን ሃገራት እዩ። ብፍላይ ድማ ኣሜሪካ ብዓብዩ ድማ ጉጉይ ውሳኔ ውድብ ሕቡራት ሃገራት። እዚ ሰነድ ተባሂሉ ቀሪቡ ዘሎ ድማ ብልዑል ደገፍ መንግስታት ኣሜሪካ፣ እንግሊዝ፣ ፈረንሳ፣ ኖርዌይን ካልኦትን ድሕሪቲ ጎበጣ ብ1955-56 ዝተመስረተ ዓይሊ ባዕሪ ኢትዮጵያ ኣባጽዕ ዝተለዓለ ስእሊ እዩ። ብኸመይ መጺኡ ብኸመይ ከይዱ ንዝተባሃለ ድማ ብጐነፅ መጺኡ ብጐነፅ ከይዱ። ንጉስ ሃይለ ስላሴ ኣብ ኤርትራ ዘካየዶ ኩናትን ዓመፅን ሓደ ካብ ቀንዲ ጠንቂ ውድቀቱ ከም ዝኾነ ታሪኽ የዘኻኽረና።
2: እንደሆነ ብዙ ግዜ ያው የኤርትራ ጉዳይ እዛም ተወልጅ ስላደኩ ስለማቀው ዝም ለበችለትኝነት እንደዚህ የፈለክ የምትረማመድበት አይደለም።
0: ጉዳይ ኤርትራ ኣብኡ ተወሊደ ስለ ዝዓበኹን ስለ ዝፈልጦን ስቕኢልካ ብሸለልትነት ከም ድሌትካ ትዕንድረሉ ጉዳይ ኣይኮነን። ዓቕሚ ኤርትራ ብዙሕ ሰባ

0: ኣይፈልጦን እዩ ንእሽቶ ሃገርያ ይበሃል። እንተኾነ ኤርትራ ብጣዕሚ ዓባይ ሃገር እያ። ኣነ ብዙሕ ግዜ ተዛሪበ ኣለኹ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ከቋርፅን ፅልዋ ኤርትራ ነይርዎ። ናይ ኤርትራን ኢትዮጵያን ፖለቲካ ክሳብ ብከምዚ ዝፀላለ እዩ።
1: 5-6 መሪዎች ዕድሜ መቀጠልና ማጠር ላይ የኤርትራ እጅ ኣለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው።
2: በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው።
0: ናይ ቀረባ ናይ 100 ዓመት ታሪክና መንግስታት ኢትዮጵያ ናብ ስልጣን ምምፃእን ምኻድን ምውዳቕን ምትንስኣን ኣብ ምምላስ ሕቶ ኤርትራ ብእንወስዶ መርገፂ ዝተሓሓዘ እዩ። ሃፀይ ሃይለ ስላሴ ሕቶ ኤርትራ ንምምላስ ዝተኸተልዎ ኣካይዳ ንውድቀቶም ኣስተዋፅኦ ነይርዎ። ስርዓት ደርግን ሕቶ ኤርትራ ዝተኸተሎ መንገዲ እውን ንውድቀቱ ዓብ ግደ ተፃዊቱ። መንግስቲ ኢህአደግ ርክብ ምስ ኤርትራ ብምባል ዝተኸተሎ ኣካይዳ ንውድቀቱ ዓብይ ተራ ነይርዎ። ኣብዚ ሕጂ እዋን ምስ ኤርትራ ዘለና ርክብ ሕቶ ሃገራዊ ድሕነት ጥራይ ዘይኮነ ብዛዕባ ወደብ ንልዕል ስለ ዘለናን ብመንፅር ታሪክ እውን ሕቶ ኤርትራ ንምልሰሉ መንገዲ ምስ ህልውናና ዝተሓሓዘ ብምዃኑ ኣብ ግምት ምእታው ግቡእ እዩ ዝብል እምነት ኣለኒ።
2: ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። ታሪካችን ውስጥ የኤርትራን ጥያቄ ሀንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁንም አሁን ባለንበት ሁኔታ
0: ኣብ ታሪክና ንጉዳይ ኤርትራ እንገብሮ ኣተሓሕዛ ክሳብ ክንደይ ፅልዋ ከም ዝነበሮ ሎሚ እውን ኣብዚ ዘለናዮ እዋን ኣብ ቅድሜና ናይ ሃገራዊ ድሕነት ሓደጋ ኣንፀላልዩ ኣሎ።
2: ቀጥታ ፊታችን ላይ የሚጋርጦ የደህንነት አደጋ አለ።
0: እዚ ዝዛረብ ዘሎ ኣገልጋሊ ስርዓት ብልፅግና ዝኾነ ዘይተቐብረ ሬሳ ንሱን መሰልትን ክፈልጥዎ ዘለዎም ህዝቢ ኤርትራ ሕትኡ ብስርዓታት ኢትዮጵያ ክምለሰሉ ተፀቢዩን ሓቲቱን ኣይፈልጥን። ንሕትኡ ባዕሉ ኣብ 1991 መሊስዎ እዩ። ኣብዚ ሕጂ እዋን ድማ ንስርዓት ኢትዮጵያ ዝኾነ ዝሓተቶ ይኹን ዝሓቶ ሕቶ የብሉን። ሰዓቱን ዘጓዕብዑን ዘለዉ ንሳቶም እምበር ህዝቢ ኤርትራ ኣይኮነን። ብኣቶም ዝምለስ ሕቶ ኣይነበሮን የብሉን እውን።
3: ኣዶሊስ ሰምታችሁ ምሽል ኣዶሊስ ይባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል።
0: ኣዶሊስ ኣብ ወሽመጥ ኤርትራ ዘላ ከም ሓንቲ ኣማራፂት ክትርአ ይከኣል። ምፅዋዕ ዓሰብ ከም ኣማራፂታት ክርአ ይከኣል። ንሕና ናይ ግድን ብዓሰብ ብምፅዋዕ ዝብል መርገፂ የብልናን። ንሕና ንደልዮ መተንፈሲ ኣፍ ደገ ጥራይ። መራሒ ጎረቤትና ምስላ ትግርኛ ፅቡቅ ተማሂሩ ስለ ዘሎ ነዚ ዝሓልሞ ዘሎ ብምስላ ወለድና ምርዳእ ኣይሓይሽ። ብላዕ ከይበልዎ ፅብሑሎ ይበለ ይብሉ ቦታትና። መን ምስ ቀረበሎም ዳኣዮም ፅብሑልና ዝብሉ ዘለዉ በዝዶ በቲ ሒሸና እናበሉ መሬትን ባሕርን ከማርፁ ኣብ ውሽጥና ኣትዮም ኣዱሊስ ባፅዕዶ ዓሰብ ምባል ከ በየን ዘፅረይዎ ድፍረት እዩ። ኣብተ ናብ ኤርትራ ዝፀንሐለን 30 ዓመታት ገና ብግቡእ ዘይተገልፀን ህዝቢ ኢትዮጵያ ዘይፈልጦን ተዓፊኑ ዝነብር ዘሎ ብማይታ ሽሓት ዝሃለቐ ሰራዊትን ዋጋ ሚልዮናት ዶላራት ዝዓነወ ንብረትን ድሮ ተረሲዑ ብዛዕባ ፅቡቅ ጌርካ ምዝኽኻር ኣገዳሲ እዩ።
4: ኣራዋርያቱ ኣይቻለው ንራብ ዋጥማት ተፈራረቀብኝ። አሁን የሞት እድል ነው የምጠብቀው።
5: በራብ እዚህ ተሰቃየን። ከደቀ ማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ።
0: እቲ ዘገርም ዓሰብ ናትና ኢሎም ይፍክሩ ፅንሕ ኢሎም ከዓ ግድን ብዓሰብ ኣይበልናን ይብሉ። ኩሉ ዋንነቶም ኣይነበረን ኣይኮነን ኣይክኸውንን እውን እዩ። ከምቲ ያ ብሓጎታቶምን ኣቦታቶምን ባሕሪ እናበሉ ብልማኖ ዝሓለፉ ናይዚኦም ዕድል እውን ካብ ናቶም ዝፍለ ይኮነን።
3: አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረውም አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው።
0: በዚ ሕጂ ዘሎ ስምዒታት ክንረሓሓቆ ንኽእል ኢና። ትግራዋይ ዝዛረቦ ዓፈር ዝዛረቦ ሓደ እዩ። ሓደ ህዝቢ እዩ። ምግብና እንጌራ ብፀብሒ እዩ። ደርፍታትና ሓደ እዩ። ኩሉ ነገር ሓደ እዩ።
3: በቀል

0: ላሉ መመለስ ይቻላል። ይሄ
1: እዚ ዝጥቀስ ዘሎ ዕሸላዊ ኣብነታትን መግለፂታትን እዩ። መንነት ሓደ ህዝብን ሃገርን ብፀብሕን ጣይታን ብደርፍን ሳዕስዒትን ክትገልፅን ክትተኣሳስርን ምፍታም ድማ ድንቁርና እዩ። ህዝቢ ኤርትራ ብስነ ልቦና ዝተጠምረ ኤርትራዊ መንነት፣ ክብሪ፣ ታሪክ፣ ሕጊ ኣለዎ። ኩሉ ኤርትራዊ ድማ ብመንነቱን ንስለ ባንዴርኡ ብዝኸፍሉ ዋጋን ጅግንነትን ይደለ። ብሃገሩ ምካሕ ሓድነቱ ኣብ ዋጋ ዕዳጋ ዘየእቱ ብሕጊ ስነ ምግባርን ባህልን እንዳባትም ኣዚዙ ሃይማኖታቱ ኣኽቢሩ ተሓቋቂፉን ብሓባር ተኸባቢሩን ዝነብር ንመሰሉ ኣብ ዋጋ ዕዳጋ ዘየእቱ ህዝቢ እዩ። ስርዓት ብልፅግና ግን ንኢትዮጵያ ከም ሓንቲ ኣካል እኳ ከዋሃድ ኣይከኣለን። ብቀቢላ፣ ብሄር፣ ወገን፣ ቋንቋ ዝኸፋፍል ወራር፣ ዓመፅ፣ ክሕደት፣ ጭካኔ ዝሕላገሱ ስርዓት እዩ። ብጥዑም ዘረባን ምህዞን ድማ ንባህሊ፣ ቋንቋ፣ ሕግን ስነ ልቦናን ህዝብታት ክትሓናፍፅ ዝከኣል ኣይኮነን።
2: እዚ ሕጂ እውን እኮ ነጊርናዮ ምነርና ኢና ኣዴታትኩም ጎፈሬ ስንተራ ኣዴታትና ሸሊል ዝቑነና ንስኻትኩም ጐንደር፣ ጐጃም፣ ሽዋ ዝዓድኹም ፃናት ዝቐላይኩም ኣባይ ጸሊም ዝርባኹም እንተ ንሕና መረምላይ ዝዓድና ጋሽ ባርካ ዓንሰባ ፃዕዳ ዝርባና ቀይሕ ባሕሪ ዝሕላገትና ደቂ ኤረይ ደቂ ኣስመራ ፃዕዳ ኢና ንስኻትኩም ዓድኹም ኣለኩም ንሕና ዓድና ኣለና ኣይትቀንዘዊ ትሰንዘው ኢልናዮም ነርና ኮ ኢና ይብላ ኣለኹ።
0: ሁለተኛው ደሞ የመሬት ልውውጥ ነው። ይሄ ዓለም ኣቀፍ ልምምድ ነው።
1: እቲ ኻልእ ድማ ናይ መሬት ምልዋጥ እዩ። እዚ ዓለም ለኻዊ እዩ። ኣብ ዓለም ዘሎ ተመክሮ እዩ። እንካን ሃባን እዩ።
0: ዓለም ላይ ያለ ኤክስፒሪየንስ ነው። ጊቭ ኤንድ ቴክ አለ ዓለም ላይ።
3: አጉል ህልም ነው ይሄ፣ አጉል ህልም ነው። ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል።
1: አጉል ህልም እዩ። ቀደም በዓል አላስካ ተሸጠን እየን። ኣብቲ ዘመንቲ ሕጂ ኣብቲ ዘመንቲ የለናን። ሃገራት መሬት ደልዮም ክቃተሉን መሬትን ሃቡና ክብሉ እንዳ እምበር መሬትንኩም ዝብል መንግስቲ ክመፅ እዩ ዝብል እምነት የብለይን። እዚ ድማ ካብ ሰማይ ዝረሓቐ ተራ ሕልሚ እዩ። ተስፋ ግበሩ ናይ ሃገር ሽግር ከም ሓደ ኣማራፂ ጌርካ ምቕራብ ነቲ ሽግር ኣትሒትካ ምርኣዩ።
3: ተስፋ ኣድርጎ ለብሔራዊ ችግር እንዳ ኣማራጭ ኣድርጎ ማውራት ኣጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት እዩ።
1: መራሒ ብልፅግና ኣፍ ደገ ባሕሪ ንምውናን ዘንቀዶ ተኽታኺ መደረታት ካብ ደቂቕ ናብ ደቂቕ ዝቀያየር እዩ።
0: እኔ ኣሁን ኣቅም የለኝም፣ ልጆቼ ይሰሩታል።
1: ኣነ ሕጂ ዓቕሚ የብለይን፣ ደቀይ ትግብርዎ። ሕጂ ቀይሕ ባሕሪ ትንክፍ ወይለኻ ኣነ ዓቕሚ የብለይን፣ ደቀይ የምፅዎ። ሕጂ ኣይከኣልን ማለት ፅባሕ ኣይከኣልን ማለት ኣይኮነን።
0: ኣሁን ኣይቻልም ማለት ነገ ኣይቻልም ማለት ኣደለም።
1: እዚ ኣያታ ናይ መወዳእታ መልእኽቲ። ቅድሚ ሕጂ ዝሓለፉ ስርዓታት ኢትዮጵያ ብሓይሊ ፈቲኖም ኣይከኣሉን፣ ስዕረቶም ግን ኣይተቐበሉን ኣይኣመኑን። እቲ ዝፈሸለሉ ሕልሚ ሓይሊ ኣብ ዝረኽብሉ እዋን ይተዓወቱ ኣይተዓወቱ ክፍትኑ ምዃኖም እዩ ዝነግረና ዘሎ።
4: ከጠላቱ ጋር የምደባለቅ የጠላት አንገት
1: ኩሎም ዝሓለፉን ዘለውን ስርዓታት ኢትዮጵያ መፍትሒ ውሽጣዊ ሽግራቶም ንኤርትራ ገንሸል ምግባር እዩ። ባሕሪ ድማ እታ ንኹሉ ኢትዮጵያዊ ክትጠብረላ ትኽእል እያ ዝብልዋ መረሳ ሰኒትን መላዓዓሊትን ውሽጣዊት ስምዒት ኢትዮጵያውያን እያ ኢሎም ይኣምኑ። ነፍሲ ወከፍ መራሒ ሰንከልከል ኣብዘት ዝበለሉ ባሕሪ እትብል መጣልዒት ካርታ ካብ ማሕፍሉ ይምዝዝ። ንገለ ካብቲ ሕሉፍ ጭሮሕታት ስርዓታት ኢትዮጵያ ንምዝኽኻር ስርዓት ንጉስ ሃይለ ስላሴ ቀይ ባህርኛ ነው ቀይሕ ባሕርናትና እዩ፣ ስርዓት ደርግ ቀይ ባህራችን በደማችን ቀይሕ ባሕርና ብደምና፣ ኤርትራ ኣትሸጥም ኣትለወጥም ኤርትራ ኣይትሽየጥ ኣይትልወጥ ዝብል ይርከብዎም።
5: ሕጂ ዝፅውፅዋ እዚ እዩ ዝድገም ዘሎ። እቲ ሕጂ ምልከተና እዩ ዝበሃል ዘለውን ሓደ ኣብ ዝሓለፈ 100 ዓመታት ኣብ ናይ ኢትዮጵያ ታሪክ እንተርእናዮ ኢትዮጵያ ኦክስጅን ክሓፅራ ከሎ ከም ሃገር ባሕሪ ምፅያ ኦክስጅን ትወስድ።
1: እዚ ሕጂ ኣብ ኢትዮጵያ ዘሎ ካብ ውድቀት ቀዳሞት ኣያታቱ ዘይምሃር ዝደንቆረ ስርዓት እዩ። ኣብሓጎታቱን ኣቦታቱን ዝላደይሉን ዝቐበፅዎን ባሕሪ ክብሉ እናተሰሓጉ ከይተዓወቱ ናብ ናይ ሓዋሩ ዓለሞም ዝተፋነውሉ ዛዕባልዒሉ ነታ ብብሄራትን ሃይማኖታትን ተተፋኒና ብክልላት ተመቓቂላ ብፈትሊ ተላጊባ ብኩናትን ደርቅን ህዝባ እናበልዐት ሎሚ ዶ ፅባሕ ትበናጠስ እናተባህለት ብክንደይ ክንክን ትኸይድ ዘላ ዝተመናንህት ኢትዮጵያ ንምድሓንን ዕድመ ስልጣኑ ንምንዋሕን ቀይሕ ባሕሪ ኣፍ ደገ ባሕሪ ዝብል ኣጀንዳ በጊሱ በቲ ስሱዕን ገባትን ባህርያቱ ኸስፋሕፍሕን ንዞባና ናብ ዓዶ ኩናት

0: ስርዓት ንምቕያሩ ንህዝቢ ኢትዮጵያ ናብቲ ቅድሚ ሕጂ ዝሃለቐሉ ናይ 30 ዓመታት ኩናት ንምሽማሙ ብስም ባሕሪ ኣይተሓዙን ይብል ኣሎ። እቶም ዓበይቲ ኣባጊዕ ድማ 10 ዕየት ተኸቲሎም ብናይ ሓሶት ትረኻታትን መግለፂታትን ህዝቦም ኣብ ምድንጋር ተፀሚዶም ሆ ክብሉ ንዕዘብን ንሰምዐን ኣለና። ሓደ ኣባል ሓይልታት ምክልኻል ኤርትራ ንህልው ኩነታት እዛ ብብልፅግና እትመሓዘዝ ዘላ ናይ ዘመንና ኢትዮጵያ ከም ብዘይምኽደና መቕሎ ዝቕሎ ዘሎን ጣጢዕ ክብል መሲልዋ እስከ ንገለ ካብቲ ኣብዚ እዋን ብልሂቃን ኢትዮጵያ ዝቐርብ ዘሎ ፅውፅዋይ ሓደ ብሓደ ንርአ።
1: ኢትዮጵያ ከጥንቲ ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመላክታሉ። ከዚ ኣለፍ ሲል
0: ኢትዮጵያ ካብ ጥንቲ ጀሚራ ተጠቃሚት መስመር ቀይሕ ባህር ከም ዝነበረት ዝሕብር መረዳእታታት ኣሎ። ብተወሳኺ ካብ ጥንቲ ምንቅስቃስ መራኽብ ንግዲ ኢትዮጵያ ኣብ ቀይሕ ባሕሪ ጣይ ዝተሓፅረ ይነበረን። ብፍላይ ህዝቢ ደቡብ ኢትዮጵያ ብህንዳዊ ውቅያኖስ ብመስመር ብመራኽብ ይነግዱ ከም ዝነበሩ ታሪክ ነግረና። ሪቻርድ ፓንክርስት ዝተፈላለዩ ፀሓፍቲ ታሪክ ብምጥቃስ ከም ዝገለጾ ህዝቢ ኢትዮጵያ ብኪስማዮ በርበራ ሞቃዲሾ ጥሪት ቡን ስናሓርማዝን ከርበን ንዕዳጋ የቕርቡ ከም ዝነበሩ ኢትዮጵያ ካብ ቀይሕ ባሕሪ ክሳብ ህንዳ ውቅያኖስ ከባቢ 250 ዝኣኽላ መራኽቡ ግእን ንግድን ከም ዝነበረኣ ይነግር።
1: ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቅስ እንደነበር ይነገራል።
2: ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት።
0: ቅድሚ 34 ዓመት ኢትዮጵያ 2000 ኪሎ ሜትር ኣፍ ደገ ባሕሪ ዝነበራ ሃገር እኮ እያ። ዓለምለኻዊ ሕጊ እውን ይሕግዘና እዩ። ዝኾነ ጎረቤት ጎረሮና ሓኒቑ ኣይሕልፍን እየ ክብለና መሰል የብሉን።
3: ኢትዮጵያ ዝነበረ 4000 ዘመናት ከኣክሱም ስልጣኔ ጀምሮ
0: ኢትዮጵያ ካብ ስልጣኔ ኣክሱም ቅድሚ 4000 ዘመናት ጀሚሩ ሓያል ሓይሊ ባሕሪ ዝነበራ ምስ መራሕቲ ስልጣኔታት ህንድን ንግስነት ሮማን እናተሓጋገዘት ብዙሕ ዝሰርሐት ወናኒት ብዙሓት ወደባት ዝነበረት ሃገር እያ።
2: ህንድ ውቅያኖስን ኣትላንቲክን ኣልፈን ምንታወቅ የገዛን ያስተዳድርን
0: ህንዳውን ኣትላንቲካውን ውቅያኖሳት ሓሊፍና ዝገዛእና ዘመሓደርና ንሓንቲ መርከብ መሰጋገሪ መውፂ ምስኣና ሞራላዊ ውድቀት እዩ።
4: 60 ኪሎ ሜትር ላይ ኣፋፉ ላይ ተቀምጣ የኔ ነበር በሚል ትዝታዊ
0: ኣብ 60 ኪሎ ሜትር ጫፍ ተቐሚጥና ናትናይ ነይሩ ብዝብል ብዝኽሪ ንትማሊ እናናፈቕና ክንነብር ተወሲኑልና ነይሩ። ቀይሕ ባሕሪ ካብ ዕዳ ናብ ሃብቲ ክቕየር ኣለዎ
4: መሸጋገር ኣለበት ማለት እዩ።
5: በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር
0: ካብ ቀይሕ ባሕሪ 64 ኪሎ ሜትር ርሒቕና ኣብ ዓለም ከይነግድን ካብቲ ባሕሪ ከም ዘይንጥቀምን ገይሮምን ኣለዉ
5: ኣድርገውናል።
6: እኔ የህግ ምሁር ኣለለዉ ግን ብዓለም ላይ ያለ ከማያቸው
0: ናይ ሕጊ ምሁር ኣይኮንኩን እንትኾነ ኣብ ዓለም ከም ዝርእዮ ኡጋንዳ ኣፍ ደገ ባሕሪ የብሎምን። ብኸመዮም ኣፍ ደገ ባሕሪ ዝጥቀሙ ምስ ታንዛንያን ኬንያን ብምስምማዕ እዮም ዝጥቀሙ። ኣነ ክድምድመንካ ዝደሊ ሱሳድዩ 10 ኪሎ ሜትር ርሓቕ መሬትካ ኣይኮነን ባሕሪ ይኹን ወደብናትካ ኣይኮነን። ንዘይናትካ ብግዲ ክወስዶ እየ እንተኢልካ ሓያል እንትኾንካ ክትወስዶ ትኽእል ኢኻ።
4: ባህሩ ያ ወደቡ ያንተ ኣይደለም። ያንተ ያልሆነውን ብግዲ ወስዳለሁ ካልክ ሓይለኛ ከሆንክ መውሰድ ትችላለ።
7: ኃይሉ የተቋቋመው እንግዲህ በ1948 ዓ ም ነው። ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለውን
0: ሓይሊ ባሕሪ ዝተመስረተሉ ብ1948 ዓ ም ብግእዝ ማለት ብ1955 እዩ። ካብ ራስ ቄሳር ክሳብ ራስ ዱሜራ ከባቢ 2000 ኪሎ ሜትር ብመርከብ ይሕሎ ነይሩ። እዚ እዩ ተሓቂ። ኣቢሲንያ ብዘይካቲ ካብ ሳልሳይ ክሳብ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ኣብ መንጎ ስልጣኔታት ኣድሉስን ንግስነት ኣኽሱምን ዝነበረ ቁጠባዊ ባህላውን ንግዳውን ምትእስሳርን ንጥንታዊት ወደብ ኣድሉስ ከም ኣፍ ደገ ባሕሪ ምጥቃምን ከምኡ እውን ብጉልባብ ፌደሬሽን ካብ 1952 ክሳብ 1991 ን30 ዓመታት ጥራይ እንተዘይኮይኑ ኣብ ታሪክ ኣቢሲንያ ባሕርን ኣፍ ደገ ባሕርን ብኢትዮጵያውያን ተወኒኑ ኣይፈልጥን። ቅድሚ ኣሽሓት ዓመታት ብዘመነ ኣኽሱም ወነንቲ ሓያል ሓይሊ ባሕርን መራኽብ ንግድን ኔርና ዝብል ትረኻ ጭብፅታትን መርትዖታትን የብሉን። ካብ ፅውፅዋይ ዝሓልፉን ኣይኮነን። ኩሎም መሳፍንትን ሃፀያትን ኣቢሲንያ

0: ተጠቃምነት ኣፍ ደገ ባሕሪ ንኽረኽቡ ንህንዳዊ ውቅያኖስን ቀይሕ ባሕርን ዝቈጻጸሩን ዝነበሩ ኤሮጳውያን ብፍላይ ድማ እንግሊዝን ፈረንሳን ጣልያንን ኣብ ምልማን ከም ዝነበሩ ሰነዳት ታሪክ ይሕብሩ።
1: ኣጼ ዮሐንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና ባሕረ ነጋሽ የተባለው ቀይ ባሕርና ዳርቻው
0: ኣጼ ዮሐንስ ከም ዝሓሰብዎ ኸይሰለጦም ኢጣልያውያን ብምስፍሕፍሖም ባሕረ ነጋሽ ዝበሃል ቀይሕ ባሕርን ገማግሙን ክሳብ ኣጼ ሃይለ ስላሴ ዘመነ መንግስቲ ኣብ ትሕቲ ባዕዳውያን እዩ ዝመሓዳዝ ዝነበረ። በዞም ልሂቃን ንሰምዖ ዘለና ታሪኽን ሓተታን ዘስደምም እዩ። ነቲ ታሪኽ እውን ብንጹር ኣይፈልጥዎን ክፈልጥዎ እውን ኣይደልን እዮም። ቡን በዕላት ድበስ ከም ዝበሃል ንሕልሞምን ምኞቶምን ነቲ በዕሎም ዝሃነፅዎ ሓሶትን ፅውፅዋይን ከም ሓቂ ተቐቢሎም ኣብ ኣእምሮኦም ኣስሪፆም ነብሶም እናተዓሻሸው እዮም ዝነብሩ። ሓቀኛ ታሪኽን ዝጭበጥ መርትዖታትን ስለ ዘይብሎም ንሓድሕዱ ዝገራጮ መብርሂታት ሂቡ። ታሪኽ ዝሃበናን ብተፈጥሮ ዝረኸብናዮን ባሕሪ ነጋሽ ዝበሃል ቀይሕ ባሕሪ ኣብ ግዜ ሮማውያንን ግሪኽን ሓያል ሓይሊ ባሕሪ ነይሩና። ንህንዳውን ኣትላንቲካውን ውቅያኖስ ሓሊፍና ዘመሓደርና ክሳብ 60 ኪሎ ሜትር ሓንፂፆም ካብ ባሕሪ ፈልዮምና ይብሉ ኣለዉ። እንተኾነ ብተፈጥሮ ይኹን ብታሪኽ ዝተዓደሎም ባሕሪ ኣይነበሮምን የብሎምን እውን። ንድሕሪት ተመሊስና ታሪኽ ምስ ንደስስ ነዚ ዝበሃል ዘሎ ሃለውለው ዘነፅር ሓቀኛ መልሲ ንረክብ። ኣብ መወዳእታ 7ይ ክፍለ ዘመን ምስ ምእታዊ ፐርሽያውያንን ዓራብን ናብ ቀይሕ ባሕርን ምቁፅጻር ደሴታት ዳህላክን እቲ ኣብ ግማግም ቀይሕ ባሕርን ማእከላይ ከበሳን ዓንቢቡ ዝነበረ ስልጣኔታትን ንግስነታትን ኣዱሊስን ኣኽሱምን ዘብቃዓሉ መድረኽ እዩ። ንግስነት ኣኽሱም እውን እንተኾነ ድሕሪ ውድቀቱ ብፐርሽያውያንን ዓራብን ተደፊኡ ሓንሳብ ንደቡብ ምሳን ቈልቈለ ዳግማይ ናብ ግማግም ቀይሕ ባሕሪ ኣይተመልሰን። ካብ ውድቀት ኣኽሱም ኣብ 8ይ ክፍለ ዘመን ክሳብ መወዳእታ መበል 13 ክፍለ ዘመን ድማ ምዕራባዊ ቆላታት ገለ ክፋል ማእከላይ ከበሳን ምብራቃዊ ቆላታትን ናይ ሕጂ ኤርትራ ኣብ ትሕቲ ምምሕዳር ንግስነት ቤጃዩ ዝነበረ። ካብ መበል 16 ክፍለ ዘመን ገማግም ቀይሕ ባሕሪ ኣብ ትሕቲ ግዛኣት ኢምፐራጦርያ ኦቶማን ቱርኪ፣ ምዕራባዊ ቆላታት ናይ ሕጂ ኤርትራ ድማ ኣብ ትሕቲ ንግስነት ፉንጂ ከም ዝነበረ ታሪክ ይሕብር። እዞም ብተፈጥሮ ይኹን ብታሪኽ ባሕሪ ነይሩና ዝብሉ ዘለዉ ኣባላት ስርዓት ብልፅግና ብድብድቡ ነይሩና እንተዘይኮይኑ ግዜን ቦታን ብንጹር ኣይገልጹን። ከም ኣገላልጾም ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል እንተ ደኣ ነይሩ ነቲ ካብ ጥንቲ ባሕሪ ነይሩና ዝብልዎ ፅውፅዋይ ብቓላቶም ይፍሽሉ ኣለዉ። ባሕሪ ነጋሽ ማለት ምድሪ ባሕሪ ናይ ሕጂ ኤርትራ ስለ ዝኾነ ታሪክ ከም ዝሕብሮ ቀይሕ ባሕሪ ባሕሪ ኤርትራ ጸኒሑ ድማ ቀይሕ ባሕሪ ማሮሶ ከም ዝበሃል ደኣ እምበር ካልእ መፀውዒ ይነበሮን። ነቲ መጥመሪ ዘይብሉ መግለፂታቶም ዝምልከት ክሕተት ዘለዎ ግን ካብ ጥንቲ ክንድቲ ዝተተንተነ ካብትን ሓይልን መዓዝ ዘመን እዩ ነይርዎም? ኢትዮጵያ ትበሃል ዱባታት ዝተነፀረ ሃገር ነይራ ድያ? ካብ መዓዝ ዘመን እዩ ኢትዮጵያ ዝብል ስያመ ዝተዋህባ? እዚ ኩሉ ሃብትን ሓይልን ነይርዋ እትብሉና ዘለኹም ሃገር ዘመሓደረ ዝገዝአ ንጉስ መስፍን ወይ ሃፀይ መን ይበሃል? ነዘን ኩለን ዝተጠቕሳ ብዙሒ መራኽብ ውግእን ንግድን ዝመርሕን ዝኣልን ዝነበረ መን እዩ? ኣስማተን መራኽብ መነመን ይበሃላ? ኣበይ ከኣተዋ? እዚ መልሲ ዝርከብ ኣይኮነን። ሓቀኛ ታሪኽ ኢትዮጵያውያን ቀይሕ ባሕሪ ዝረገጽዎን ብሓይሊ ዝወነንዎን ድሕሪ ጎበጣ ኤርትራ 1952 ብመልክዕ ፌደሬሽን እዩ። ንዝተወሰነ ዓመታት ንቀይሕ ባሕሪ ተቆጻጺሮም ከም ዝነበሩ ናይ ቀረባት ታሪኽ እዩ። እቲ ነይሩና እናተባህለ ዝንየትሉ ሓይሊ ባሕሪ ኢትዮጵያ ድማ ብድገፍ ሓያላን ሃገራት ብ1955-56 ተመስሪቱ ክሳብ ዕለተ ውድቀቱ 30 ዝኣኽላ መራኽብ ውግእ ከም ዝነበርኦ ንሳተን ድማ ኣብ ስርሒት ፈንቅል ከም ዝዓነዋ ሓይሊ ባሕሪ ኢትዮጵያ ድማ ኣብ 34 ዕድሚኡ ብ1990 ከም ዘኽተመ ይፍለጥ። እቶም ብበርበራ ኪስማዮ ሞቓዲሾ ይነግዱ ነይሮም ዝተባህሉ ህዝቢ ደቡብ ኢትዮጵያ ኣብ ዝነግድሉ ዝነበረ እዋን ዘን ዝተጠቐሳ ወደባት ናይ መን ነበራ? ስለምንታይ ከ እቲ ንግዲ ተቋሪፁ? እተን ወደባት ንመን ተገዲፈን ወይ ብመን ተመንጢለን? ሕጂ እውን ትሕቶታት መልሲ ዝርከቦ ኣይኮነን። ነተን ናትናየን ነይረን ንጥቀመለን ነርና ንመሓድረን ነርና ዝተባህላ ሃገራትን ወደባትን ስለምንታይ ሕጂ ናብአን ዘየተኮሩ ወይ ናትናየን

0: ብፀሓናያን ዘይበሉ ኣብቲ ቀይሕ ባሕርን ወደባት ኤርትራን ብሓይሊ ኣብ ዝገዝእሉ ዝነበሩ ዓመታት ኣብቲ ሃገር ዝሰርኣይ ቁጠባዊ ዕብትን ምዕባለን ኣይነበረን። ወደባት ኤርትራ ንመዓላ ኩናት ዝውዕል ዝነበረ ህዝቢ ኢትዮጵያ እውን እንተኾነ ካብ ወደባትን ባሕርን ኤርትራ ዝረኸቦ ፋይዳ ኣይነበሮን። ሙሉእ ዕድሚኡ ካብ ተመፅዋትነትን ልማኖን ኣይተገላገለን።
1: ዓሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መጥመንጠቂያ ልትሆን ትችላለች።
0: ዓሰብ ናይ ጸላእትና መዓስከር መዕረፊ መራኽ ውግእ መብረሪ ነፈርቲ ክትከውን ትኽእል እያ። ናይ ጊዜ ሒቶ ይኹን እምበር እስትራቴጂያዊ ዝኾነ ኣፍ ደገ ባሕርን ከባቢኡን ንመስተየ ኣግማል ክኸውን ዘፍቅድ ዓሻግን የለን።
2: ቀጥታ ማንገናኛቸው ኣገሮች ጠላት ነው የምንላቸው ኣገሮችን ጎረቤቶቻችን ሊያመጡብን
0: ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝረኽብ ብታሪክ ጸላእትና ንብሎም ንዓና ከይፍቀዱ ብቐጥታ 60 ኪሎ ሜትር ኣብ ከባቢና ክሰፍሩ ዝገብር መስርሕ ኢና ኣቲና። ሰበ ስልጣንን ልሂቃንን ብልጽግና ኩሉ መጎቶኦም ተጠቃምነት ኣፍ ደገ ባሕሪ ዘይኮነስ ኣብ ሕጊ ዘይተመርኮሰ ናይ ምስፍሕፋሕ ሕልሚዮም ዘንጸባርቑ ዘለዉ ብታሪኽ ይብጻሓና ይክብሉ ጸኒሖም ካልኦት እንተ ተቈጻጺሮምሞ ከስጋኣና ስለ ዝኾነ ክንቈጻጸሩ ኣለናዮም ዝብሉ ዘለዉ ኸኣ ኤርትራ ከም ተኸታሊት ናጻ ፖለቲካዊ መስመር ኣብ መሬታን ባሕራን ንረብሓ ህዝባን ልኡላውነታት ዝኽብርን ክሳብ ዝኾነ ምስዝኾነት ሃገር ትቕረብ ትርሓቕ ኣብ ዝመረጸቶ ጊዜን ቦታን ኣብ ዶብ ይኹን ኣብ ማእከል ብማዕርነታዊ ሽርክነት ክትሰርሕ ኣብ መሬታን ልኡላውነታን ድማ ናይ ዝኾነ ወገን ባርኾትን ፍቓድን ኣየድልያን። ብፍላይ ድማ ናይዞም ቀደምቲ ስርዓታት ኢትዮጵያን መሻርክቶምን ዝኣመሰሉ ወገናት ብዝመረጸቶ ምስ ደለየቶ ወገን ክትሰርሕን ክትሻርኽን ሙሉእ ናጽነት ኣለዋ።
3: ኤርትራ ኢዝ ኖት ፎር ሴይል ኖት ፎር ኢራን ኖት ፎር ኢዝራኤል ኖት ፎር ዘ ዩናይትድ ስቴትስ ፎር ኖባዲ።
4: አሁንም ብእርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር እኮ ነን። አሁን
0: ብለገስቲ ብረድኤት ዝዝውር ፖሊሲ ዘለን ሃገር ኮይና ቀለተ ዝፅበ ህዝቢ ሒዝካ እንደገና ናብ ኩናት
4: እርጥባን እየጠበቀ የሚኖር ህዝቢ ይዘ እንደገና ሌላ ግጭት
0: ንታሪክ ብዝጥዕሞም መንገዲ ምጽሓፍን ምትርጓምን ከምዞም ጎረባብትና ገይሩ ዝመልኮ ሰብ የለን። ፕሮፌሰርነትን ዶክተርነትን ታሪክ ንምጥምዛዝን ንምስናዕን እዮም ዝመሃርዎ። ክንዲፍረ ኣድሪሕንከት ዘይብሎም ንጽባሕ ዘይሓስቡ ንሎሚ ጥራይ ዝነብሩ እሞ ኸዓ ምሁራት ኢና ዝብሉ ብዘይ ገደብ ክህብትቱ ናይ ብሓቂ ዘተሓሳስብ እዩ። ሕጂ እውን ትጽውጽዋ ይቕጽል።
5: ቀይ ባህር ማለት ቀይ ባህር ኣሉት እጂ ስያሜው ራሱ ባህር ነጃሽ ነው የሚባለው።
0: ቀይሕ ባሕሪ ማለት እቲ ስሙ ንባዕሉ ባሕሪ ነጋሽ እዩ ዝበሃል፣ ብጥንቲ ዝፍለጠሉ። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ። ኣኽሱም ድማ ካብቶም ኣብቲ ከባቢ ዝነበሩ ሰለስተ ሓያላን ሓንቲ እያ ዝነበረት
5: ነገራቶች ኣንዷ ነበረች ኣክሱም።
0: ኣብዚ ድማ ማይ ዘይጣዓመየ ታሪክ እንሆ። ቀይሕ ባሕሪ ባሕሪ ነጋሽ እዩ ዝበሃል ዝነበረ ይብለና ኣሎ ፕሮፌሰር ኣደም ከማል። ባሕሪ ነጋሽ ድማ ኣብ ኣኽሱም ዝነበረ ስልጣነ ከም ዝኾነ ገሊጹ። ነዚ ዝምቡዕ መግለጺ ምሁር ኢትዮጵያዊ ምሁራዊ መልስና ቀይሕ ባሕሪ ማለት ባሕሪ ነጋሽ ማለት ኣይኮነን፣ ነጋሽ ወይ ድማ ባሕሪ ነጋሲ ማለት ኣብ ማሓዳሪ ወይ ገዛኢ ገለ ክፋል ከበሳታትን ክሳብ ባጽዒ ዝዝርጋሕ ዝነበረ ምድሪ ባሕሪ ናይ ሕጂ ኤርትራ ደኣ እምበር ናይ ኣኽሱም ስልጣነ ኣይነበረን ኣይኮነን።
6: የኣሁኑ ትውልድ በቁጭት ይህንን ነገር የሚያነሳው ለካ ይህን ያህል ታሪክ የባህረ ልሃበሻ ብሎ ነው አረቦች የምጠሩት።
0: እዚ ሓድሽ ወለዶ ብነድሪ ዘልዕሎ ዘሎ ክንዲዚ ዝኣክል ታሪክ ባሕሪ ልሓበሽ ኢሎም እዮም ኣዕራብ ዝፅውዕዎ። ቀይሕ ባሕሪ ናትና ከም ዝኾነ ናይ ኢትዮጵያ ባሕሪ ከም ዝኾነ ብዙሓት ኣብ መጽሓፍቶም ቀይሕ ባሕሪ ኣይብልዎን እዮም ባሕረ ልሓበሽ ኢሎም እዮም ዝፅውዕዎ። እቲ በሽሓት ኪሎ ሜትራት ዝቝጸር ገማግም ባሕሪ ናትና ዝነበረና ሲኢና ኢሎም እዮም ብነትሪ ዘልዕልዎ ዘለዉ።
6: ያ ሁሉ ነው ያጠነ ወይ የምል ነው በቁጭት የምነሳው። ለዚህ ነው
7: ቀይ ባህር ብቻ አይደለም አትላንቲክ ውቅያኖስ ራሱ
0: ቀይሕ ባሕሪ ጥራይ ኣይኮነን። ንኣትላንቲክ ውቅያኖስ እውን ካብ ኣፍሪቃ ብምዕራብ ወይ ድማ ኣብ መንጎ ኣሜሪካን ኣፍሪቃን ዘሎ ውቅያኖስ ብጥንቲ ፖርቱጋላውያን፣ እስጳኛውያን፣ ግሪካውያን ዳህሰስቲ ካርታ ሰሪሖምሉ እዮም ኢትዮፒክ ኦሽን ኢሎም እዮም ዝፅውዕዎ ዝነበሩ። ነቲ ታሪክ ካበይን ብኸመይን ከም ዝስንዕዎ ናይ ብሓቂ ዘገርም ነገር እዩ። ንቀይሕ ባሕሪ ባሕሪ ልነጋሽ ባሕሪ ልሓበሽ፣ ንኣትላንቲካዊ ውቅያኖስ ድማ ኢትዮፒክ ኦሽን ይበሃል ከም ዝነበረ ይንገረና ኣሎ በዞም ሰናዕቲ ታሪክ።

0: ሽመይ ሚካኤል ፍጹም ገብረ ሚካኤል ይባሃል። ኣብዚ ቦታ ደንበ ህፃናት ኢና ሒዝና ዘለና። እዛ ዓባይ ባሎን ከዓ ሒዝና ኣለና። እዛ ዓባይ ባሎን ከዓ ልክዕ ንባሕርና እያ ትመስል። ኩሉ ዓሳታት ኣሎ፣ ኩሉ ዘድሊ ናይ ባሕሪ ኩሉ ዓሳታት ኣሎ፣ ኩሉ ነገር ኣሎ። እቲ ሕብሪ ከዓ ሕብሪ ባንዴራና እዩ ዝውክል። ቀይሕ ኣሎ፣ ብደምና ብጫ ኣሎ። ኩሉ እቲ ባንዴራና ልክዕ ከምዚ ጌርናዮ ዘለና ባንዴራ ዝውክል ሕብርታት ሒዛላ። ብላዕሊ ከዓ ፃዕዳ ሒዛላ። ፃዕዳ ከዓ ናይ ሰላም እዩ ዘንፀባርቕ ማለት እዩ። ኩሉ እቲ መልክዕ ናይዛ ባውሴን ወይ ከዓ ናይዛ ባሎን እዚኣ ነቲ ናህና ፀጋታት ባሕርናን እቲ ናህና ታሪክና ዘምፀአ ብደምና ይኹን ሓፈሻዊ ኩሉ ነገር ነቶም ቆልዑ ንምስራፅ ኢና ኣብዚ ነፃወት ዘለና ማለት እዩ።
1: ፅቡቅ። ካብ ደቂ ክንደይ ዕድመ ዘለዎ እያ ተጠቃልል?
0: ኣብዚ ካብ ደቂ 3 ዓመት ክሳብ 12 ዓመት 13 ዓመት ኢና ንፃወቶም ዘለና። ትሕቲ 3 ዓመት ከዓ ንኣሽ ኣለዋ ንእሽየላ ንዖም ትኸውን ኢልና ዘዳለናይ ከዓ ንእሽየና ኣላ ንትና ማለት እዩ። እዚ ግን ካብ ደቂ 3 ዓመት ክሳብ ደቂ 12 13 ዓመት ከዓ ኣብዚኣ ነፃወቶም ኣለና ማለት እዩ።
2: ኣነ ሾፋር ኣይናለን በሃል ኣነ ክፍሉ ዝማረሉ ከዓ ቤት ትምህርቲ ሰንበል ጁኒየር ማእከላይ ደረጃ ኮይኑ ሕጂ ናብ ሻባ ይሓሊፈ ኣነ ኣብዚ ምስ ስድራ የ መፅ ዘሎ ምስ ሓደ ሓወይ ምስ ክልተ ኣዋልድ ኣሓተይን ምስ ኣቦይ ከዓ
1: ሓራይ ሽምክ መን ክብል
3: ሜላሄር ሚኬል
1: እንታይ እንታይ ተፃዊትኩም
3: ሸተት ጥርጥር
1: መን እሞ ሽምካ
4: ናሄር ዘኪ
1: ቅድሚ ሕጂ መፅኹም ትፈልጡ ዶ
4: መፅና ንፈልጥ
3: ዓሚ
1: ካብ ናይ ዓሚ ሕጂ እንታይ ፍሉይነት ኣለዎ
4: ብዙሕ ለውጣት ኣካይዶም እዮም ደቂቅ ወሲኮም ሰሊ ኣጉዲሎምልና ኩሉ ነገር ገይሮም እዮም

0: ቃል ኤርትራ
1: ዎ ሕጂ ኣብ ኤክስፖ ንመበል ካልኣይ ዓመት ኢና መበል ካልኣይ ኢና ኢና ሕጂ ነቕርባ ዘለና ዓመ ቕሪብናዮ ነርና ሕጂ ከዓ ቕሪብናዮ ኣለና ቆልዑ ኣይኮነን ዋላ ኩሉ ዋላ ዓብዪ ኩሉ በቃ ብጣዕሚ ተሓጒሱ ትቐንዲ ዕግበት ናትና ከዓ ልዕሊ ዓቐን በቃ ንሱ ዩ በቃ እቲ ፍስሓ ናይቶም ቆልዑን ናይቶም ወለድን ተሓጒሶም ክትርኢ ከለካ ካብዛ ዓቢ ፀጋ ወላ ሓንቲ የለን ናይ ብሓቂ ብጣዕሚ ዕጉባት እዮም ብጣዕሚ ና ንሕና ከዓ ንሕጎስ ምስኦም ኩሉ ነገር በቃ
2: ኣነ ማትያስ ዮሴፍ ይበሃል
3: ኣነ ራእና ክልቲ ሰ ይበሃል ሻልሻይ ሂድና ሻይ
2: ኣነ ሻምናይ
4: ዓራይ እንታይ ክትገብሩ ፀኒዕኹም ኣብዚ እንታይ ፀዋት ውዒልኩም
2: እዚ በዚ ንሪኦ ዘለና ዓባይ ፓላንችና እዚ ንዓበይቲ ይኹን ናእሹ ኣዝዩ መዘናግዒ ዝኾነ መፃወቲ ኣብኡ ድማ ህንፃፀኢና ብሓፈሻ ክገልፆ ንድሕር ኮይኖም ኩሉ እዚ ንሪኦ ዘለና ኣብዚ ኤክስፖ ሓጎስካ ንክትገልፅ ኣዝዩ ፅቡቅ ዝኾነ ገስጋስ እዮም ዘካይዱ ዘለዉ ኩሎም ቆልዑ ተሓጒሶም ምስ ኩሎም ስድሮም ክፃወት ክትርኦም ከለካ ድማ ኣዝዩ ባህብለካ
4: ሽምክ መኒ
5: መርዋ መሓመድ ሎም መዓልቲ ዕለተይ ልደተይ ብኩሉ ተሓጒሰ በቲ ወገነይ ከማ ኩሉ ተሓጒሰ ማማይ ባባይ ደስ ይብሉኒ ኣደይ ከለ ደስ ትብለኒከምኡ እውን
4: ክንደይ ክፍሊ ትማሪ
5: ካልኣይ
4: ካልኣይ
5: ምስዓቡ ክኸላይ ዝኾነ ነደይ ክሕግዛ ዶክተር ክኸውን ይደሊ
6: ብሩኽ ኣብ እምባደሮ
7: እዚ ማኪና ሞቶ ከምዚ ናይ መፃወትኻ ሜሉ ሩፍታ ኮሃብ ላሜቃ ሓደ ይሕዋተይ ብዛዕባኹ ፖሊስ ክኸውን እዩ

0: ትድርኺት ወይ ከዓ እቲ ከምዚ ህንጡይነት ነዊሕ ዝገበረ እዩ ናተይ ብናተይ ማለት እዩ ቆልዓ ኮይን ኩሉ ሰብ ቆልዓ ኮይኑ እዩ ዝዓቢ ቆልዑ ኮይንና ንሕና ቆልዑ ኮይንና ኣብ ቀደም ኣብዙ ኣብ ቤት ገርግሽ ንኸይድ ነርና ኣገለ ኣብኡ ኣህባይ ንርኢ ገለ በለ ነርና ምሽ ትድሰቶ ነገር ኣሎ ኣነ ከዓነይ ክንዮ እዚ ዝሓስብ ማለት ዓብዪ ምሽ ኣሎ ሕጂ ክትገልፆ ደኣ የሸግረካ ይኸውን እምበር ኣብ ቆልዑ ዘለኒ ወፍሪ ብተኣምር ካብ ውን ላዕሊ እየ ክቕፅሎ ንዓመታ እውን ክንኡ ከይደ ክፀንሕ
1: ሽመይ ሃርሞን ደንደን ትበሃል ካብ ካምፕ ደንደን መፀ ምሰደየ መፀ ካብ ሻብዓይ ናብ ሻምና ይሓልፍ ኣለኹ
2: ምስዓበ ክንታይ ክትኮን ደሊ
1: ምስዓበኹ ኣኽባር ሒ ክኸውን ደሊ
3: ሕጂ ንዲና መፂና ግን ኣብተን ምሪት ዝቐርበለን ክስታያትኢና ኣለና ኣብዚ ናይ ባሕርታት ናይ ዞባታት ገለ ዝረኣየሉ ሕጂ ከ ኣብዚኣ መፅኦም ኣሕዋተ ይፃትሎ ትሚልካ መፅናዕንቲ ኮይንካስ ወላ ትርስካ ስትረስ ገብረልካ ኒ ኣብዚ መፅ ከምዝተዘናግዕካ ፍሬሽ ኮይንካ እንዳተዘናግዕካ ወላ ተፅንዐ መፅናዕቲ እዩ

እዚኦም ምስሊ ዲቪዛ ገይሮም ዘለዉ ከዓ ብምልኦም ከዓ ኣባላትናዮም 22 ኣባላት ኣለውኒ እዚኣ ዝቋፀርዋ ከይትቅደድ ዝኮነ ነገር ቆልዑ ከይህሰዩ ሓኻይም ኣለውኒ ኩሉ ነገር ማለት እዩ ኢና ንገብር ካሸር ኣለዋ ሓኻይም ኣለው ገለመለን ዝኮነ ነገር ነቶም ቆልዑ

0: ተበዚሕና ሰብ ኢና 15 ንገብሮ እምበር እንድሕር ረአ ሰብ ዘይሃልዩ ብፍላይ ናይ ንጎብናይ ምሸት ሙሉእ መዓልቲ እዮም ዳርጋ ክሳብ ዝእከብ ሰብ ሲኢሎም ተነፊሓ ሲኢሎም እዮም ዘብሉ ኤሌትሪክ ከዓ ብናፃ ሂቦምን ኣለዉ ኩሉ ነገር ኣምላኽ መስገን ፅቡቅ ለዘበን ብፍላይ ፅቡቅ ተሓባቢሮምና ዋላ ዓሚ ከዓ ዝያዳ ነይሩ እ ከዓ ዘበን ከዓ ፅቡቅ ተሓባቢሮምና ብጣዕሚ ኤሌትሪክና ገለ መለ ኩሉ ማይ ኣለና ገለ ማለት እዩ
1: መጀመርታ ትምህርቲ ክምል ከለና ካልኦት ገዛና ማለት እዩ ስነስርዓት ካብ ገዛ ይጅምር እጂ ትምህርቲ ድማ ንዓና እቲ ኣብ ዓለም ዘሎ ኩነታት ከመይ ከም ዘሎ ንክንፈልጥ ትሕግዘና ኩሉ ፍልጠት ንክንቀስም ትሕግዘና

0: ሰናይ ተኸስተ ፌስቲቫል ፅቡቅ ናትና ሳልሳይ ግዜ እዩ ኣብዚ ኤክስፖ እጂ ኣብ ኤለትያ ከዓ ናትና ሳልሳይ ግዜ እዩ።
1: ሰላም ሰላም፣ ኣነ ፍኖት በሃል ፍኖት ተኸስተ ሓደ ሰሙን ገድና ሕጂ ኣብዚ ኣብ ኤርትራ ያ ሕጂ ከዓ ኣብ ኣስማር ኣለና እጂ ኣባቡር ኣለና ንዘወር ኣለና ፅቡቅ እዩ። እጂ ሓምሻይ ግዜ እዩ ናተይ ኣብ ኤክስፖ ዘለኹ ሳልሳይ ግዜ ከዓ ኣብ ኤርትራ ኣደይ ከዓ መንደፋራ ርኢናያ ኣደ መንጎቲ ርኢናያ ስድራ ርኢናዮ መፂና እዙ ካብዚ ገድና ሕጂ ከዓ ኣብዚ ኣለና ኤክስፖ ፌስቲቫል ጥዕምቲ ኣላ ፅቡቅ ኣሎ ኩሉ

0: ክንደይ ዛክል ቆልዕ ትሕዝ ወይ ክንደይ ዝኣክሉ ተሳፈርቲ ትሕዝ ባቡር?
1: ባቡር ኮፍ መበሊ ኣብ ውሑድ እዩ፣ ግን ስጋ 50-60 ፅዒና ትኸይድ ሓንቲ ባጎኒ። እቶም ቆልዑት ከይንገድፍ ንምባል እጠው እናበሉ ይኸዱ። እቶም ቆልዑት ክሕገዙ ክንገድፎም ኣይንደልን ኢና።

0: ካብ ተሳፈርቲ እንታይ ርእቶ ተቕበሉ?
1: ካብ ተሳፈርቲ ድኣ ብጣዕሚ ሕጉሳት እዮም። ናይ ብሓቂ ብምድሪ ባቡር ሕጉሳት እዮም።

0: ንሕና ፍትን ተበልካ ኣብቲ ባሕሪ ክሳብ ክሳትካ ትበፅሕ ገለ ተተሓሒዙ ኣብኡ እንዳወቕዓት መሊሻ ካልኣይ እንዳደገመትካ እንዳጠመትካ ኣብቲ ፍርቂ ወዲኣ ንሳ ንፍርቲ ወዲአን ኩሉ ስታዮ ሰብ ሓንቲ መስርዕ ድያ ገለ ፀኒሓ ኣብጥኦ ሽዑ ንዓና ምእራይኣት እያ መሊሽካ ካብ መጓእቲ ናብ መጓእትን ናብ መስዋእትን ከዓ ኣጋጢሙ ዝኸብ
1: እቶም ሰለስተ ወዲ መሓመድ ተልኳ ሓደ ስዚ ሙሉእ ነብሲ ተቓፀለ ተስፋኣለም ይሽ የማነ ተሓኪም እጂ ንሰለስትኦም ነቶም ሓደ ናሃና ኣብ ባሕሪ ዘሎ ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም
2: ገዚፍ ዋጋ እዩ ተኸፊሉሉ ወርቃዊ ሓንጎል ዝነበሮ በቲ መራት ባዴላ እንዳተተደፍነ ካልእ ሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ረአዩ ናፅነት ኮይኑ ማዕረ ከምዚ መስዋእ ተኸፊልና ማዕረ ከምዚ ጌርና ክሳራ ኸድና ነርና ተንኾን ምስንካለይ መጓሃየኒ ነይሩ ሕጂ ግን ኖርማል ብእግረ ይኸይድ ነረ ድ ኣይከይድን ከማል ደስ እየ ምክንያቱ ተቐቢል እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃርና ማለት እዩ ድሕነ ምናልባት ኣይወለድኩን ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ኣይሓዝንን እየ ምእንታይ ኢሉ ኸማ ንሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ
3: ንሕና ንነብሮ ክንከይድ ከለና ርዓኖ ክንከይድ ከለና ሓይሊ ባሕሪ ኣበይ ንሰዶ ሕጂ ዘዋፃፅዓካ ግበር ኣነ ድሕሪ ወርሒ እየ ዝመፀካ በርከ ንጎቦታት ወፂአ ንጎቦታት ለኻኺመ ንዋደ ለኪመ ቦይሉሉ ኢና ንረኸብ ሕጂ ድሕሪ ክንደይ ክትመፅ ኣለካ ማለት እዩ እንተ ቐልጠፍካ ሰለስተ ሰሙን እንተ ደንጎኻ ከዓ ድሕሪ ወርሒ ርክብ ኣይተጥፊ ኢልካ ንስኻ ካብ ፀረ ኣየር ካብ ነፈርትኻ ደሴታትካ ተሓባእ ሰርቢስካ ግበር ኣብ ደሴት ኮንካ ተባታተን ዳዓር ክፅዋሓከ ኣብ በይሉልካ እሳ ውድእ ንሰበልናኻ ኣኼባ ክንገብር ኢና
4: ገለ ክፋል ናይቲ ሰራዊት ንበዓል ዋዲ ዝኸይድ ንደንከል ዝኸይድ ናብኡ ክታ ገይሩ ንሕና ኣብኡ ሓዲርና እዚ ረግረሲኒ ምስ መፀ እታ ፅዒናቶ ዝነበረት መኪና ከዓ በተን ነፈርቲ ትህረ ማለት እዩ መግቢ ይነበረና ኣጋጣሚ እታ ዝፍሉ

0: ተክሳይ ገብረ ሕጂ ኣብቲ መግቢ ዘይብሉ ሰዓት ናይ ፀላእዩ ቦሶ ረኺብና ቦሶ ምስ ረኸብና ፅልሚቱ መብራህቲ ውላዕ ኣቢልና ተረኣና ፍርቂ እቲ ቦሶ ሓሰኻ እዩ ፃዕዳ ሓሰኻ ፍርቁ ከዓ እቲ እኽሊ እዩ ንበዓል ረስኒ በዓል ዝነበርዎ ዞም ኣክልነት በዓል መሓመድ ስዒድ ጠቕላላ ክስታ ከይትገብሩ ላምባዲና እንተ ወሊዕኹም ኣብ ጥቃና ፀላእ ስለ ዘሎ ክስታ ከይትገብሩ ላምባዲና ከይትበልዎ ኣብ ሓደጋ ከይናእቱ ተባሂልና ሓደ ወታደር ኢና ሸዓል ማርኽ ሕራይ ተባሂሉ በቲ ሽኮር ዝተረኽበ ገይሮም ብፀልማቱ ጥሕንን እቲሓሰኩኡን በሊዓ ሰብቲ ዓንጊላ ማለት እዩ ኣብኡ ሓዲርና ኣብኡ ምስ ሓደርና ንግሆ ድኸዳ ሰለስተ ታንክታት ነረ ንዓአን ንምንዳይ ኣብተን ታንክታት ምስከድና እቲ ሓንቲ ታንኪ ነተን ክልተ ታንኪ ካቴና ሃሪማ ኣብኡ ተበቲኸን ንሕና ነተን ታንክታትን ሰብናን ሒዝና እንታይ ንገብር ንዕዲ ንምለስ ኣብታ መስጊድ ንኸውን
1: ኣብበዓር ንነብሮ ኣቲ ዝባናት ናይ ወላውግን ከቢድ ወተሃደራዊ መካናይዝ መሊእዎ ይፀኒሕ ትጎልበሉ ነዚ ብንስባር ዝገበርንያ ከቢድ ኩናት ኣብኡ ዝተፈፀመ ዓወት ከዓ ነቲ ካልእ ዓወት ኣቃላጢሂዎ እዩ ካልኣይ ኩናት ዋዲ እዩ
2: ኣርዓመን በርዓመን ምስ ወዳእና ምሸት ሰዓት 4-5 ይኸውን ወዲእታይ ግርግራዕ ንመረ ውጩ ዝፅዋዕና ንዓይ መሓመድ ነይሩ ፀዊዑና መልእኽቲ ናብ ድፍሬም ዝመፀ ተእሚውልና እታ መልእኽቲ ናብ ድፍሬ እንታይ ትብል ሕጂ ሃንደሳ ካልእ ስራሕ ስለ ዘለዎም ካብ ዘለዎምን ኣውጊ ከይኣት ካልእ መደብ ስራሕ ስለ ዘለዎም ትብል መልእኽቲ መፅኣትና ስለዚ ካብ ዘለዎ ማዓልቲ ጀሚርኩም ኣሃፍታትኩም እጀካተን ሕጂ እንታይ ሃንደሳ ድልው ስራሕ ነሩ እቲ ሓደ እቲ ሞያዊ ስራሕና ንሰርሑ በቲ ካልእ መዳይ ድማ ተወጋይ ኣሃዱ ነርና ንክልቲዮ ማሊና ከይስለ ነበርና ካብ ዘለዎ ማዓልቲ ቱሞያ ናቶም ጥራይ እንተ ዘይኮይኑ ኣብ ካልእ ውግ ከይሳተቡ ተባሂልና ብኡ መሰረት ዓቅምታትና ንድሕሪት ክኸውን ከም ዘለዎ ጌርና ኣዋሂድና ድማ ሓንቲ ሓይሊና እንዳ ሓደ ሎሚ ድሕሪ ፈቲሻ ንፅባሕታ ድማ ሓደ ሓይሊናትና እና ሰለስተ ትፍትሽ ንቕድሚ ትሓልፍ ብኸም ኣህታትና ስዕና ኮፍ ኢና
3: ናይ ፀላኢ ክሳራታት ክትሪኦ ከለኻ 10 ታንክታት ተማሪኸን 10 ተቓፂለን 37 ዝተፈላለየ ዓይነት መካይን ከዓ ገለን ዝተቓፀላ ገለን ኣብ ረብሓና ዝኾነ ማለት እዩ ዝተማረኸ ማለት እዩ ሓንቲ ታንክን ሓንቲ ቦጥን ካብቲ ውግእ ሃዲበን ንዋዲ ንበይሉን ዝኸዳ ማለት እዩ ኣብዚ መጥቃዕቲ ምስ ተኻየደ ነፋሪት ተወቂዓ ነራ ዝክሮ ንዕርኮንኩም ኣበይ ዓሊባ ሱዱሑ ኢላ ከባቢ በዕል ወዲ ገጡ ዘለዋ ክረጋግፁ ክዱ ተባሂሎም ምስ ሓይልታት ኣረጋጊፆ መፅኦም ሱዱሕ ኢላ ከኣኒ ህዝባዊ ሓይልታት ቀዳማዊ ወገና ኣኼባ ዝገበሩላ እያ ካብ ሱዱሕ ኢላ ተበጊሶም ጢሜት ስለ ዝነበሮም ካብ ህዝቢ ኣጣል ሓሪዶም ዝበልዑሎም 12 ኣባላት ዘለዋ ህዝባዊ ሓይልታት ሓርነት ኤርትራ ትብል ስሉስ ኩርናዕ ዘለዋ ማሕተም ናይ ህዝባዊ ግንባር ንሳ ዝነበረታ ነረቶም 12 ሰባት ናይ ህዝባዊ ሓይልታት ቀዳማይ ወገን ብየመን ዝመፁ እዮም እቲ ህዝቢ ዓቂብዋ ፀናሓና ኣብ ኣርዓኖ በራሕለ እዩ ዓቂብዋ ብጎማ ብገለምታት ገለ ዓቂብማ ፀኒሖም ን21 ዓመት እያ ዓቂባ ፀኒሓ ኣብኣ እንታይ ትብል ነራ ዝኾነ ናይ ህዝባዊ ግንባር ዝረኸብኩምዎ ሰብ ነዘን ዝበላዓናየን ክህቡኹም እዮም ክኸፍልኹም እዮም ማለት እዩ ሕጂ እቲ ህዝቢ ዓቂብዋ ክነግረካ እቲ ህዝቢ ምስ ዓቀባ ንካሪካሪ ሂብዎ ካሪካሪ ከዓ የንበባ ምስ በዓል ውጪ ኮይኖም ካብቶም 12 ናይ ህዝባዊ ሓይልታት ቀዳማዊ ወገን ዝነበሩ እቲ ሓደ ካሪካሎ እዩ
4: ክብድ ዝበላ ሓይሊ እዩ ነይሩ ኣብ ኣርዓኖ ተዘርጊሑ ዝነበረን ምስቲ ካብ ሚለን ካብ ውሽጢ ሃገርን ዝመፀና ዝነበረ ሓይሊ ረዳት ኣብኡ ከቢድ ሓይሊ እዮም ኣብኡ ከዚኖም ዝነበሩ ስለዚ እቲ ወሳኒ ቦታ እዚ ናይ ነብሮ ተራራን ኣርዓኖን ዝበሃል እሶም እዮም ቶም ወሰንቲ ካብታ ጎበዚኣ ንድሕሪ ኣፅጊፍካዮም ንዋደ ኣኺልዋ ኣብ ትሕቲ ቁፅፅር ኣትያ ኣላ ዘንከል እያ ማለት
5: ውግእ ዋደየን ከባቢዮን ውግእ ዋደየን ከባቢዮን ነቲ ካብ ዕለት 31 ወርሒ 3991 ክሳብ ዕለት 2 ወርሒ 4991 ናስታት 58 ሰዓታት ኣብ ንኡስ ዞባ ደንካልያ ንግስጋሴ ህዝባዊ ሰራዊት ክዓግት ዓሪዱ ዝነበረ ፀላኢ ንምድምሳስ ዝተኻየደ መሪር ውግእ ዝገልጽ እዩ ዋዴ ካብ ዓሰብ 120 ኪሎ ሜትር ሓውሲ ሰሜና ምብራቅ ርሒቓ እትርከብ ዓዲ ኮይና ፀላኢ ድሕሪ ውግእ ማብራ ኣርዓኖን በርሓለን ኣብ ከባቢ ዓሰብ ዝነበረ ሰራዊት ወዲቡ ካብ ከባቢ ኣስመራ እውን ሓድሽ ሓይሊ ን17 ክፍለ ጦር ምስ 4 ብርጌዳቱ ብነፈርቲ ኣምፅኡ ብምድራብ ከም መከላኸሊ ሒዝዋ ነይሩ ጅግና ህዝባዊ ሰራዊት ኤርትራ ብዕለት 29 ወርሒ 3991

0: ንጸላይ ኣብ ማብራ ኣርዓኖን በርሓለን ምስ ደምሰሶ ዝተረፈ ውሕድ ዓቕሚ ጸላይ ንዋደይ ገጹ ስለ ዝሃደመ ነዚ ዛሕዛሕ ኢሉ ዝሃደመ ኣርኪበን ዝቕርማን ንቐጻሊ ዋደን ምጥቃዕ መበገስ ቦታታት ሒዘን ዝጸንሐን ክልተ በጠሎንታት ምስ 3ለስተ ታንክታት 3ለስተ ራሻሻትን ብዕለ 33991 ንግሆ እግሪእግሪ ጸላይ ስዒበን ንዝሃድም ሰራዊት ቀሪመን ንድሕሪኡ ዝካየድ መጥቃዕቲ ዋደየ መበገስ ዝኸውን ክሳድ ናይ ዑካረ ተቋጻጺረን ሒዘኖም
1: ን17 ፍለጦር ኣብዚ ቢዘን ዝነበረ ብዙ እዩ ሓፍ ኣቢሎም ዋደምፅዎ ፅቡቅ ናና ኣጂ ካብዚኣ ክንናገፍ ኣለና ካብዘን ጎላጉል ናይ ንክልቴና ወሳኒ ስለዝኮዛ ካልኣይዞን ወሳኒ ኢዳን ህዝባ ጉንባር እጂ ስራሓት ደርጊ ብዕንቆት ካብ ነብሮ ምስ ወረደ ካብዚ ኣርዓኖ ዝበሃል ቦታ ዝጎላጉል እዚ ዓበይቲ ጎቦታት ካብኡ ምስ ፀደፈ ሰራዊት ኢትዮጵያ ካልኣይ ዓበይታዊ ሰራዊት እጂ ሓድሽ ምላዓዓል ይፈጢሩ እሱ ከዓ እንታይ እዩ 17 መጀመርታ ሰጊድዎ እንደገና ን22 እንደገና ንስፓርታ እንደገና ን21 ሓሙሽተ ሽዱሽተ ክፍለጦራት ብምሉኦም ናብዚ ካልኣይ ዓበይታዊ ሰራዊት ኣብ ከብዲ ኤርትራ ዝነበረ ንወያነ ከ ተሓናቅፈልና እንኳዓ ናብ ወያነ ከደ እንኳዓ ደንከልያ ወረደ ኢና ንብል ዝነበርና ንሕና
0: ጸላኢ ንረዳት ኢሉ ናብ ኣርዓኖ ገጹ ዘንቀሳቐሶ ናይ 503 ሞተራይዝድ ብርጌድ 2 ሻለቃታት ምስ ወገን ኣብ ዕኳረ ተራኺቡ ውግእ ገጢሙ እንተኾነ ወገን ኣቐዲሙ ነቲ ክሳድ ሒዝዎ ስለ ዝጸንሐ እቶም 2 ሻለቃታት ዋላ እኳ ናይ ነፈርቲ ደገፍ እንተገበረሎም ከየድምዑ ተጸፊዖም ተመሊሶም ኣብዚ ውግእ እዚ 4 ኦራልን 2 ታንክታትን ብጡዕያትን ክስልማ ኸለዋ ሓንቲ ኦራልን 2 ታንክታትን ሓንቲ ነፋሪት ሚግ 21 ድማ ተቐጺለን
2: ጸላኢ ውርድ ኢሉ ካብቲ ናይ ነብሮ ቁልቁል ናብ በዓል ዋደ ዘውርድ ኣሎ ስለዘይጥዕሞ ነቲ ዝነበረ ዓበይቲ ጉቦታት ገዲፉ ኣብ ከባቢ ዋደ እዩ ዓስኪሩ ስለዚ ንሕና ናይ 2 መዓልቲ ምውድዳብ ድሕሪ ምግባር ብቐጥታ ንዋደ ከነጥቅዕ መደብ ወፅዩ ንሕና ኣንጊህና ናብ ዋደ ገጽና እናኸድና ከለና ነቲ ሒዝንያ ዝነበርና ቦታታት ንምሓዝ ናይ ስፓርታኪያ ዝበሃል ኣሃዱ ናይ ጸላኢ ማለት እዩ 2 ብርጌድ ኣብቲ ጎልጎል ተራኺብና ጋና ኪቦ ዝበሃል ቦታ ኣሎ ኣብኡ ተራኺብና እቲ መጀመርታ ወፍርና ምስ እዩ ውዒሉ ኣዝዩ ማለት ክከላኸል ውዒሉ ንሕና ውን በቲ ዝሓዝናዮ መደብ መሰረት ንዑ ደምሲስካ ንዋደ ገጽካ ምኻድ ከም መደብ ስለተታሕዘ እቲ ወፊሩ ዝነበረ ናይ ስፓርታኪያ 2 ብርጌድ ዳርጋ ብመሰረቶ ደምሲሱ እንተበልካ ምግናን ኣይኮነን
0: ድሕሪ ውግእ ዕኳረ ብዕለ 33991 ኣጋምሸት ኩሉ ኣህዱታት ወገን ጉዕዞ ግስጋስዩ ንዋድየ ጀሚሩ እንተኾነ ባህርያዊ ቀማምጣ ቅርፂ ናይቲ መሬት ንጉዕዞ ዝዓናቕፍ ኣውራ ቅድሚ ናብ ጸላይ ምፅጋዕኻ ዘሎ መሰጋገር ዘይብሉ ኣጻድፍ ሩባታትን ዓበይቲ ደንደሳትን ብእሳተ ጎመራ ዝሓረረ መሬት ምርጋጽ ዝኸልኣካ ለማፅ ከቢብ ኣእማን ዝበዝሑ ብምንባሩ ጸላም ተደሪብዎ ሰራዊት ወገን ኣብ ጉዕዞ ሓዲሩ ሰዓት 4:30 ናብ ዕለ 31/3991 ዘውግሐ ዋዴ በጺሑ ተጋዳላይ ህዝባዊ ግንባር ነዚ ዝተጠቕሰ ባህርያዊ መሰናኽላት ድሕሪ ምስጋር ብዛዕባ ናይ ጸላኢ ኣተሓዛን ኣሰላልፋ ሰራዊትን ዝፍለጥ ነገር ስለ ዘይነበረ ብኣካይዳ ድሙ ሃሰስ እንዳበለዩ ምስ ጸላኢ ተራኺቡ ውግእ ጀሚሩ ናይ 0 ሰዓት ሰዓት 4 ባዶባዶ ወጋሕታ ክኸውን ተመሪጹ እኳ እንተነበረ ብምኽንያት ባህርያዊ ናይ ጉዕዞ መሰናኸላትን ወገን ፍልጠት ናይቲ ቦታ ስለ ዘይነበሮን እቲ ውግእ ሰዓት 5 ባዶባዶ እዩ ተጀሚሩ
2: ድሕሪኡ ኣብ ከባቢ ዋደ ክሳብ ዕለት 3 መወዳእታ ናይ 3 መዓልቲ ኢና ተዋጊእና ኣብዚ ዝነበረ ውግእ ኣዝዩ ተሪር ምኽንያቱ ጸላኢ ከም ድላይ ዝዝርግሓሉ ቦታታት ነይርዎ ንሕና ግን ኣፍልጦ ናይ ቦታ ስለ ዘይነበረና ንባዕሉ እቲ ሜካ ውሃብ ደገፍ እውን ንየማነ ጸጋም ክዝርግሓሉ ዝኽእል ቦታታት ብዘይምርካቡ ኩሉ እቲ ሰብ ብሰብን ትናህና ኣጋር ሰራዊትን ምስ እቲ ሜካ ናይ ጸላእን እዩ ግጥም ቀኒ እዩ ዝኾነ ግን ንሸነ ኸማን ንምዕራብ ገጹ ክመጥጥ ፈቲኑ ኣይሰለጦን
0: ኣብዚ ውግእ ተሰሊፉ ዝነበረ ዓቕሚ ወገን ጠቕላላ ዓቕሚ ኣጋር ሰራዊት ናይ 9 በጠሎንታት ከምኡ ውን በጠሎን ሃንደሳ ውድብ ሓዊስካ 2575 ኣጋር ከቢድ ብረት 76 መካናይዝት ክፍለ ሰራዊት 74 568 ብድምር 3219 ነይሩ ናይ ወገን ዕጥቂ ካብቲ ኣቐዲሙ ዝተገልጸ

0: ክፍለ ኣይነበረን። ኣብዚ ናይ ዋዴ ኩናት ተሰሊፉ ዝነበረ ዓቕሚ ጸላይ ብጠቕላላ 17890 ነይሩ። ኣብ ብውግእ ዋዴ ጸላይ ዕረፍቲ ዘይብሉ ደገፍ ደብዳብ ነፈርትን ሄሊኮፕተራትን ይገብር ነይሩ። ውግእ ምስ ተጀመረ ጸላይ ኣብቲ ከም ቀዳማይ መከላኸሊ መስመር ዓሪዱሉ ዝነበረ ቦታ ጥራይ ነይሩ። እቲ ኣብ ቀዳማይ መከላኸሊ መስመሩ ዓሪዱ ዝነበረ 503 ሞተራይዝድ ብርጌድ ብዙሕ ከየትከለ ቀልጢፉ ተበቲኑ ስለ ዝሃደመ እቲ ውግእ ኣብቲ ቀንዲ መከላኸሊ መስመሩ ገይሩ ዝዓረደሉ ናብ ብዋዴ ዝቕልቅል ክሳድን የማነ ጸጋሙ ዘሎ ሰንሰለታዊ ኮራቢት ኣተኣሳሲሩ ዝሓዘ መዛግብ ቀጺሉ። መጥቃዕቲ ወገን ብኽልተ ኣንፈት ዝቕጽል ዝነበረ ኮይኑ እቲ ብሸነኽ ጸጋም ዘጥቅዕ ዝነበረ ናይ ወገን በርጌት ነቲ ብቕድሚት ዝነበረ ናይ 503 በርጌት ቀልጢፉ ምስ በታተኖ ንረዳት ዝመጸ ናይ 17 ክፍሎ ጦር እውን ከቢድ ክሳራ ኣሰኪሙ ከባቢ ሰዓት 10 ባዶባዶ ዕማሙ ምስ ወድአ ነቲ ካብ ዋዴ ናብ በይሉል ዝወስድ ናይ ቀደም ጽርግያ ጸጋማይ ክንፍን ተቋጻጺሩ ኣብ ተዛማዲ ዕረፍቲ ውዒሉ። ብሸነኽ የማናይ ክንፊ ግን 17 ክፍሎ ጦር ብርጌዳቱ እንዳቀያየረ ሓያልን ናይ ምክልኻል ስልትታትን ማዕበላዊ ምድረ በዳን እናተጠቐመ ዕለ 31/3991 ንናህሪ መጥቃዕቲ ወገን ዓጊትዎ ውዒሉ። 17 ክፍሎ ጦር ኣብዚ ዕለት እዚ ልዑል ናይ ነፈርትን ሄሊኮፕተራትን መዳፍዕን ደገፍ ይረክብ ስለ ዝነበረ ንናይ ምክልኻል ዓቕሙ ኣድልዲልዎ ውዒሉ። ኣብዚ ናይ ዕለ 31/3991 ውግእ ጸላኢ ንየማን እንዳመጠጠ ንናይ ወገን ዓቕሚ የርቅቆ ስለ ዝነበረ ነዚ ናይ ጸላኢ ስልቲ ንምምካን ብሓድሽ ተጠናኸረ ሓይሊ ንምጭፍላቑን ብምሕሳብ ወገን ካብ ጸገማይ ክንፊ ክልተ ሓይሊ ካብ ኣርዓኖን በርሓለን ንሓለዋ ድሕሪት ተባሂላ ተሪፋ ዝነበረት በጠሎን ብምስሓብ እቲ መጥቃዕቲ ንዕለት 1/4/991 ተወዲቡ ክቕጽል ተመደበ። ዕለ 31/3991 ግን ኣብ ሓያል ምክርኻር ተዋዒሉ።
1: መወዳእታ እውን ተሓሽካ ተሪፋ ዝነበረት ናይ እንዳ 88 ባዕሉ ተስፈደ ሓዝዋያ ንዓ ሒዝካ ርክባ ኢሎምን እውን ንዓ እውን ሒዘ ርክበ ዝኾነ ጸገማይ ግንባር ባየማናይ ግንባር ናሒዝና ነርና ኣሃዱና ያ 16 እውን የማናይ ግንባር ሒዛ ነይራ። ኣብዚ ውግእ ምሉእ ምዕል ተውዒልና ኣይሰለጠናን ሓዚርና ሙን ለይቲ ኮታሓ ክንብል ምክንያቱ እቲ ቦታ ኣዝዩ ገለ ዓይነት እስትራቴጂ እዩ ካስብሎ በቃ ገርመኩም እዩ። መንደኻዱኹ መንደኻዱኹ ከምዚ ኖርማል መንደኻዱኹ ንፈልጦ ዘይኮነስ ኣፃድፍ መንደኻዱኹ ሓንቲ ሕልፍቲ ብላሙ ካብኡ ዝኸፈት ጉድጓድ ፀንሓካ ሕልፍቲ ብላሙ ካብኡ ዝኸፈት ጉድጓድ ፀንሓካ ተሸሚመ ተኣታትኳታ ክቕፅላ ዘይከላ ይኮነ ብለይትስ ክትቅፅል ዘይትኽእል ኮይኑ ኮታሓ ክብሉ ሓዲሮም በዓል ማኦ ኣዝየን ገዛእቲ ተረትረን ነይረን ንሶም እውን ሕተኽ ክብሉ ሓዲሮም ኣይሰለጦምኒ መሬት ምስ ወግሐ ኩሉ እቲ መሬት ክረአየና ጀሚሩ ምክንያቱ እቲ መሬት ንሕና ኩልሃን ሓደስቲ ኢና ንፈልጦ ነገር የብልና ድሕሬና እድሜና ዘሎ እንታይ እዩ እቲ ፅርግያ ናበይ ገፂ ዝኸይድ መገዲ ዓሰብ ናበይ ገፂ ዝኸይድ ንኸሮ ዘለና ኣንፈት ናበይ ገጥና ንኸድ ወላሓንቲ ንፈልጦ ነገር የብልና ንቅድሜና ጥራይ ተኽሲ ዘለዎ ቦታ እንዳተመርሓካ ጥራይካ ትኸይድ ከምኡ ስለ ዝነበረ ካብቲ መንደኻዱ መሬት ምስ ወግሐ ስለ ዝወፃና ኩሉ ስለ ዝተረኣየና ጎናዊ ኩናት እናገበርና መወዳእታ ነተን በረኽቲ ንቋፀረን ክኢልና ኣብዚ ጸላኣይ ንገዛ ርሱ ካባና ዝገደደ ኣፍልጦ የብሉን ተመክሮ ናይቲ ቦታ የብሉን ንሱ እውን ናብ ዝኸፍአ ውግእ ኣቱ ከም ዘሎ ሽመም ከም ዘሎ እውን ብዙሕ ዝርድኦ ነይሩ ኢልካ ክትዛረባይ ትኽእልኒኻ።
0: ዕለት 1/4/991 ብመሰረት ዝተመደበ ሰዓት 16 ባዶባዶ ክጅምር እኳ ተሓሲቡ እንተነበረ ባህርያዊ መሰናኸላት ንጉዕዞ ሰራዊት ወገን ስለ ዘደንጎየ ሰዓት 16:30 እዩ እቲ መጥቃዕቲ ጀሚሩ። ኣብቲ ውግእ ወገን ብየማን ንዘግፍሕ ዝነበረ ጸላኢ ብምምላስን ካብቲ ከም መከላኸሊ ሒዝዎ ዝነበረ ታባታት ብምውራድ ከም ዝጽረግ ገይሩ። ናይ የማናይ ግንባር ጸጋማይ ሸነኽ ግን ከምቲ ዝድለ ክሰልጥ ስለ ዘይከኣለ እቲ ብየማን ዝዓጸፈ ናይ ወገን በርጌድ በቶም ናይ ጸጋሙ ዝነበሩ ኣህዱታት ጸላኢ ብድሕሪት ክህረምን ነፃ ኣውፂዎ ንዝነበረ ቦታታት ድማ ጸላኢ ስለ ዝተቋጻጸሮ ክምለስ ተገዲዱ። ብኣጠቓላለየ ዕለት 1/4/991 ብየማን ሸነኽ ዝተኻየደ መጥቃዕቲ ምሉእ ለይቲ ኣብ ምክርኻር ተሓዲሩ ውፅኢት ኣይተረኽቦን። ኣብ የማናይ ሸነኽ ዘይመዕወትኡ ምኽንያት ጸላይ ልዕሊ ዓቕሚ ወገን ስለ ዝነበረ ንጡፍ ናይ ምክልኻል ስጉምቲ ብምውሳት ዘይተኣሳሰረ ወይ ዝረቐቐ ቦታታት ናይ ወገን እናመዝመዘ ወገን ንዝወስዶ መጥቃዕትታት የጋናድቦ ስለ ዝነበረን ብተወሳኺ ሕማቅ ቅርፂ መሬትን ጸላምን ጉልባብ ተጠቒሙ ይተዓጻጸፍ ስለ ዝነበረን ወገን ብቐሊሉ ክዕወት ኣይከኣለን።
1: ኣብ ዓሰብ ማይ እንተዘይሒዝካ ግንባር ናይ ዓሰብ ማይ እንተዘይሒዝካ ጠፊኢኻ ሞይትካ ኣለኻ ማለት እዩ። ንሕና ኣይተረዳእናን ጸላእ እውን ኣይተረድኦን። እዚ ናይ ገሓሪ ቦታ ዛራ እዩ መዓት ማይ ዘይተኣደነ እዩ ጥርግያ ብገሓሪ ክንቆርፀን ከም ዘለናን ንዓና ውን ኣይተረዳእና ፅርግያ ድኣ ተቋፂርና ንያ ዘለና ትሕትና እንዲ ዘሎ ምስ ተባሃለ በልክ ስገርዋ ሕዝዋ እያ ተባሂላ እታ ፅርግያ ሕዝዋ እያ ተባሂላ ፀላኢ ገና ከየ ዝለቕ ከሎ ማለት እዩ እታ ፅርግያ ምስ ሓዝና ፀላኢ ተባህዲ ኢሉ
0: ማዕረ ማዕረ ናይዚ ብየማናይ ክንፊ ዝተካየደ ስራሕ ብፀጋማይ ክንፊ ይቕፅል ስለ ዝነበረ በለት ሓደ ወርሒ 4991 ነቲ ዳሓር ወሳኒ መበገሲ ክኸውን ዝኽኣለ ቅርፂ መሬት ማለት በይሉል ዝቋፃፀር ብርኽ ዝበለ ቦታታት ሒዞም ሓዲሮም ብኣጠቓላሊ ዕለት ሓደ ወርሒ 4991 ካብ ሰዓት 16:30 ዝጀመረን ንምሉእ ለይቲ ዝቐፀለን ውግእ ብፀጋማይ ግንባር ድሓን ኣንፈት ክርኢ ከሎ ብየማን ግን ምዕባለ ይነበሮን ብድሕሪ እዚ ዋላ እኳ ሰራዊት ወገን ኣዝዩ ተዳኺሙ እንተነበረ ተጋዳላይ ህዝቦ ግንባር ስኑ ነኺሱ ነዚ ኣብ ዋዴን ከባቢኣን ዝነበረ ሰራዊት ክድምስሶ ስለ ዝነበሮ ወገን ዘድሊ ምውድዳብ ገይሩ ንዕለት 2 ወርሒ 4991 ወጋሕታ ዘየዳግም ወሳኒ መጥቃዕቲ ክወስድ ወሲኑ
2: ኣብ ዋዲ ከዓ ካልእ ሓደጋ ከዓ ፀኒሕና 17 ክፍሎ ጦር ብነፈርቲ መፅኡ ንዓሰብ በዚ ቢዘን ክለመለዩ ነይሩ ዋደ ጣና ከይዱ ሒዝዋ ፀኒሕና ፍሉይ ነገር ዝገብሮ ከዓ እቲ 17 ክፍሎ ጦር ምሳና ነዊሕ ዓመት ስልትና ዝፈልጥ ኣካይዳና ዝፈልጥ ተመክሮ ዘለዎ ኣህዱ እዩ እቲ ቅድሚኡ ካብ እቲ ሓምሻይ ክፍሎ ጦር ጀሚርካ ዋላ እዚ ሞተራይዝ ንብሎ ዘለና ዋላ እዞም ብርጌዳት ብምልኦም ብኢትዮጵያ ድመፁ ስለ ዝኾኑ ንዓና ኣይፈልጡናን እዮም ከምኡ ስለ ዝኾኑ ከዓይና ብቀሊሉ ነቃብፆም ነርና ማለት እዩ
0: ወገን ንዕለት 2 ወርሒ 4991 ከካይዶ ዝወጠኖ መጥቃዕቲ ንናይ ፀላኢ ክፉት ቦታታት ብምዝማዝ ንናይ ዕደላ ቀንዲ መስመሩ ዝኾነ መስመር ዋዴ በይሉል ብምቑራፅ ንብምሉእ ግንባር ኣብ ስጋኣትን ሓደጋን ንምውዳቕን ንምድምሳሱ ዝዓለመ እዩ ነይሩ ብመሰረት ዕለት 2 ወርሒ 4991 8:30 ብፀጋማይ ክንፊ 2 በጠሎን ዝኸውን ኣጋር ምስ 6ዱሽተ ታንክታትን ገላ ዓቕሚ ናይ ረሸሻትን ኣሰሊፉ ነቲ ሓሞትን ተፀዋርነትን ዝሓትት ናይ ቆረፃ ስጉምቲ ወሲድዎም ሰራዊት ፀላእ እውን ተዳኺሙን ሞራሉ ተተናኺፉን ስለ ዝነበረ ፀኒዑ ከይተኸላኸለ ንመጥቃዕቲ ህዝባዊ ሰራዊት ምፅዋር ስይኑ ሒዝዎ ዝነበረ ቦታ ገዲፉ ቀልጢፉ ተበታተነ
3: ኣብ ዋደ ዝነበረ ውግእ ኣዝዩ ተሪር ነይሩ ፀላኢ ዝኣክል ዓቕሚ ምፅኡ ዝኣክል ውዳበ ገይሩ ንሕና ድኻም ኣለና ናይ መስዋዕትን ናይ መውጋእትን ኣሎ እቲ ባህርያዊ ኩነታት ኣሎ ብኣንፃሩ ግን እተን ካብ ከበሳ ከእታት ኤርትራ ዝመፃ ናይ ፀላኢ ክፍላተ ሰራዊት ታሃሴን ካብ ዝሑል ናብ ውዒ ስለ ዝመፁ ንሳቶም ኣየበሉን ክፀንሑ ይከኣሉ ንሕና ንሓይሽ ተፃዊርና ማለት እዩ
4: 31 ወርሒ 3 ክሳብ ዕለት 2 ናይ 3 መዓልቲ ውግእ እዩ ነይሩ ኣብዚ ናይ 3 መዓልቲ ውግእ ኣዝዩ መሪር ውግእ እዩ መሪር ውግእ እዩ ነይሩ ተናሰላልፋና ከዓ ልክዕ መሰረት ኣቋማና ስለ ዝነበርና ንሕና ብፀጋም እያ ተሰሊፍና ነርና
5: ዋደ ክትወርድ ከለካ ምናልባት እቲ ቦታ ናይ ጋሓረ ናይ ቮልካኖ ክሳይ ዘባላሽዎ ሰናን የእማን እዩ ብፍላይ ንመካናይዚ ንክትወርድ ብጣዕሚ ፀገም እዩ ቢልና ማለት ታ መንገዲ ፀባብ እያ ዋላ ንሳቶም ከማ ከመይ ገሮ ሓፋ ከምዝነበራ ገዲምና ዳሕራ ኣብኡ ምስ ወረድና ናይ 3 መዓልቲ ዳርጋ ውግእ ኣካይድና ውግእ እናካየድና ግን 17 ክፍለ ጦር ካብ ኣስመራ መፅኡ ነታ ቦታ ናይ ዋደ ዓፂዋ ኣብዚ ከቢድ ማለት እዚ እቶም ኣህርታት ገዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዲ መፅኡ ኮታ ጫቕጣቕ ኮይኑ ጫቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫይ ውፁ እሞ ከም ዘለ ካብዚኣ እንተ ንምዝላቅ ኮይኑ ድኻማትና ሓቢርና ፀላኢ ግዳይ ኣብዛ ጎልጎል ክትርፈና እዩ ሕራይ ትእግረኛ ዝውፃእ መካና ዚ ግን ትወፅእ የለን ኣብ ክንዲ ከምኡ ግን ዕድል መሃበና ፈተነታት ክነካይድ ኢልና
3: ትውግዕ ሕማቕ ነይሩ ኣብ መወዳእታ ከም ውፅኢት ናይቲ ሕማቕ ተሪር ምንባሩ ነዝልቕዶ ንድፋእ ዝብል ሕቶ ክትዕ መፅ ማለት እዩ ሕጂ ናብዚ እውን ንሕና ተኸፋፊልና ውጩ ተዋጢሩ ንሕና ገሌና ገሊኣት ንዝልቕ ኢላ ገሊኣ ከዓ ንኸመይ ግርና ነዝልቕዳ ንሕና ንካብቶም ተቃወሙ ነይረ ምክንያቱ ቀዳማይ ነገር ሰዓት 4 እዩ ነዝልቕ ዝበሃል ዘሎ ስዋዓትና ይቀበርናን ንሕና ከዓ ማህሰይቲ ነርና ናይ ስዋዓት ነይሮምና ታሽሙ ዘይተቐብሩ ውጋኣትና የልዓልናን ሽዑ ከዓ 5 ኦራል ቦምባን ጥኢትን ኣራጊፍና ምስ ኣራገብና እተን ኦራላት ከዓ ኣዝየን ንድሕሪት ከይደን ናብ መሕቢአን ኣግራብ ኣቴንን መዓስየ ንስን ክመፅ መዓስና ክንፅዕን ጥይትን ቡምባል ክንፅዕኖ መዓስና ውግኣት ከነገ

0: ሕዝ መዓሲና ሰብኣት ክንቀብር ወጊዒ እዩ ኣብዚ መውዓል ጥራሕ ይደዋፅእ እጂ ኩሎም ቶም ሳይ ዝነበሩ በዓል ቋንቁ ነይሮም በዓል ሃብቱ ነይሮም ሃብቲ ግረንድራስ ቋንቁ ሓደ ይርእቶና ነይሩ ማለት ክንውዕል ኣለና ምርጫ ዝበሃል ነገር የለን በቲ ተኸስተሃይለ ፈፂምና ንውዕል ኣይንኽእልና ከነዝልቕ ኣለና ፅባሕ ንጎ ካልእ ሽግር ክመፅ እዩ ናይ ዝመፅእ ሽግር ተሓተቲ ስኹም ኢኹም ኣብዘይ ንኣምነሉ ውግእ ተእትውና ኣለኹም ገለመለ ብዙሕ ዘረባታት ነይሩ ኣብ መወዳእታ ድሕሪ ክንደይ ክትዕመቸም ሕጂ ምዝላቕ ግን መሬት ወጊሕ እዩ ዛል ሓጥሓጥ እንዳበልና ብሄሊኮፕተራት ገይሩ ክክስትረና ክውዕል ብኣንቴነብ ገይሩ ሰራዊት እንዳውረደ ቅድሜና ክጨብጭፈና ክጥፋና እዩ ማለት እዩ ስለዚ ረጊእና ዛ 6 ንምለስ እንደገና ዝገጥመና ኩነታት ከከም ኩነታቱ እንዳገጠምና ዝዋፃና ስራሕ ንሰርሕ ተባሂሉ ንውዓል ተባሂሉ
1: ፈተናታት ክነካይድ ከዓኒ እታ ፀጋመይቲ ካብ እዚ ናይ ዋደ ብኣርዓኖ በርዓኖ ደውረደ ሩባ ንጎላጉል ንበይሉ ዝወርድ ኣሎ ኣብዚ እታ ሩባ ትረአየና ነራ ሕጂ ከም ምርጫ ምናልባት ነዚኣ ንመፅናዕቲ ኣካይድና ትሕልፍቲ ኮይና በዚኣ ንክንገጥሞ እቲ መደብና ነይሩ ብኡ መሰረት ሕጂ ንመጀመርታ ንወዲ ገብረኣብ ርክብና ወዲ ገብረኣብ ከምዚኣ ከምዚኣ ኣላ እሞ ዝኣህርታት ተወፂዑ ኣሎ ኣኸር ከዓ በፂሑ ኣሎ ዘይ ፈተና ትበሃል እዛ ናይ ሃንደሳ በጦል ጥራያ ካልእ ግን ኩሉ ፈቲኒ ስለዚ እንታይ ንግበር ከም ርእቶ ግን ንሕና እንታይ ኣላህና እዛ ናይ ሩባ ከድኩም ኮለላ ተገበርኩምላ ዝሓሸ እዩ ኢልና ሕራይ እሞ ኣነ በዚ የማናይ ስለ ዘለኹ ፈንጂ ንገሮ ኢሉ ንፈንጂ ከዓ እታ መልእኽቲ ሂብናዮ እታ ኩላ እታ ናይ ኩነታት ናይ ጋር ኣሃርታት ኣጋጥሞ ዘሎ ሽግር ኩላ ሓቢርናዮ ጠልጢፍኩም ኮለላ ኣካይድልናዮም ኮለላ ከካይዱ ማለት ካብ ታንከኛ ካብቶም ሓለፍቲ ካብተን ኣጋር ኣህርታት ሰድዮ
2: 17 መት እዩ ምስ 17 ወላ ሓንቲ ከገላግሎም ኣይከኣለን ናህሪ ስለ ዝነበረና ዝኾነ ዋጋ ከፊልና ኣጥቅዒናዮ ዳሃድም ሃዲሙ እታ ዝያዳ ዝሓገዘት እዛ በጠሎኒ ናይ ምስ እዛ ፀጋምና ዝነበረት በጠሎኒ ምስ ሜካ ቆሪፆም መስመር ናይ ጋሓረ ስለ ዝቆረፅዎ ፋሓብቲ ንኣትይዎ ዝሃደመ ሃዲሙ ዝተማሃረ ተማሪኹ ንቡር የገፆም እዮም ሃዲመን ማለት እዩ
0: ኣብዚኣ ማናጃ ዝበሃል ነይሩ ከመይ ዝበለ እጅግና ማናጃ ምሳይ ነይሩ መራሕቦ ጠሎኒ ኣነ ክፍትን ኢሉ ናበይ ክትፍትን በቃ ኣብዚ ክንውዕል ስለ ዘይንኽእል ኣነ ክፍትን በዛ ዘለኽዋ ጥራይ ሕራይ በሉኒ ኢሉ ፈትን ኢልና ምስ ፈተነ በቲኑ ገዲፍዋ ፀላይ ፋሕፋሕ ኢሉ
1: ሰዓ 7 ተበግሾም ኣብ መወዳእታ ከዓ ሰዓት 1 ለይቲ መፅኦም ለይቲ መፅኦም ጭር ትብል ፈንጂ ይረኽቦ ይ ፈንጂ እዚ ቦታ ታንክታት ብዙሓት ታንክታት ከሰልፍ ይኽእል እዩ ስለዚ ምስጋር ንምኻድ ፀገም ዝበሃል የብሉን ስለዚ ከነፅቅዕ ንድሕር ኮይና ግን ካብ የማናይ ታንክታት ትወስኸልና ብል ንወዲ ገብረኣብ ረኽቦ ንወዲ ገብረኣብ ረኺበስ ታንክታት ትወስኸሎም ብሎ 4 ታንኪ ምናልባት ኣብቲ ክስታያት ቴክኒካዊ 3 መፅአና ናይ ድብሉ እታ ኩናት ሰዓት 7 ንግሆ ክጅመር ክስታይ ንገብር ፀላኣይ ሕጂ ኩሉ እቲ የማናይ ጎቦታት ተቋፃፂርዎ ስለ ዘሎ ንዓና ስንጠቕ ኣቢሉ ናብ ዝነበርናዮ ክንመልሰና እዩ ድህንደድ ዘሎ ንሕና ከዓ ብሸነኽ የማን ብድሕሪ ኢና ንመፅእ ዘለና ኣብዚኣ ንግሆ ሰዓት 7 እታ ኩናት ትጅመር እታ ኩናት ምስ ጀመረት መጀመርታ እናተንቀሳቀሲ ኩናት ተን 7 ታንኪ ይቃፀላ 7 ታንኪ ኩለን ሓዊ ምስተበለ ፀላኢ ፍፁም ራዕዲ ኣት እዛ 17 ክፍሎ ጦር ከዓኒ ማለት እቲ ኩነታትና ምስ ረኣየ መጥቃዕቲ ኣካይዱ ከብለና ክመልሰና እዩ ዝሓስብ ዘሎ ከምዚኣ ምስ ኣጋጠመ 7 ታንኪ ቀፀላ እንደገና እታ መጥቃዕቲ ብድሕሪ ትመፆ ክፍሎ ሰራዊት 17 ከምዛ ጎቦ ከምዛ ሃመማ ተፀሪጉ ዕዝር ይብል ማለት እዩ
0: 17 ክፍሎ ጦር ብምሉእ መፅእ ነይሩ እቲ ብድፋዕ ዘሎ ሰራዊት ካሃድም ምስ ረኣዮ ሓንቲ ነገር ከይገበረት ክኢሉ ንቡሬ ገፁ ኸይዱ ኣብኡ ብፅምኢን ብጥሜትን ብምሉእ ረጊፉ ሓንቲ ጥኢት ከይቀተልና ከያረምናዮ ማለት እዩ ብምሉእ እቲ 17 ክፍሎ ጦር ካብ ኣስመራ ይመፅ እዩ ስለዚ ካብ ኣስመራ ዝመፁ 3 ክፍለ ሰራዊት 21 22 17 እንደገና ተደረብቲ ብርክት ዝበሉ ብርጌታት መፅኦም ዕላማን ድሌትን ናይቲ ውድብ ከዓ ተተግቢሩ ማለት እዩ ልዕሊ እቲ ዝተገመተን ዝተደልየን ድሕሪኡ ንሕና እንደገና

0: በይሉ ቀፂልና ማለት እዩ።
1: እቲ ኩነታት ናይ ፀልማት እውን ስለ ዝርከበ መብዛሕትኡ 17 ካብ ንሕና ርቀተልና ይኸማን ብቦምቡኡ ድሞተ በዛ ሓቲ ጎላጉል። ስለዚ እታ ናይ ዋደ ከዓኒ ብከምዚኣ ንዕወተላ ምናልባት ኣብኡ 7 ታንኪ ንማረኽ 222 ከምኡ ቡንቦታት ኮታሳይ ንብል ዝኾነ እቲ ዋደ ዝበሃል ግን ንዕወተሉ ማለት እዩ። ሓንቲ ብዚኣ ሕጂ ኣባ ነንሕድና ጫውጣቅ ደበለትና ንሕና ፀላእቲ ተዳኺሙ ከሎ ሰራዊት ዋላ ብብሑት ገርካ ክሰዓብ መደብ ነርና ፀቂጥና ተዛሪመዮም ግን ንሕና ምዝ ደቐነናዮ ክሳራታት ጉድሎታት ስለ ዘለና ከምዛ ዘለናዮ ከለና ንኩናት ክንቅፅል ኣይንኽእልና እንተደሊኹም መፅኹም ኣብ ዋደ ኣኼባ ገብረልና ሞት ገምጋም ትገብሩ ኢሎምና መፂና ብቲ ዋደ ምስ ረኸብናዮም ብልክዕ ማለት እቲ እንታይ እዩ እቲ ድልትን እቲ ኩንነትን በበኑ ነይሩ። እቲ ድልት ንሕና ተቐፂሉ ማለት ንፀላኢ እንተ ተዳኺሙ ከሎ ስዒብካዮ ብዕጥፊ ኢካ ትዳኽሞ እንተ ደሽዒብካዮ ከዓኒ ተወዲቡ እንደገና ካልእ ሽግር እዩ ዘምፃአልካ። ብዝኾነ ክንስዕቦ ይከኣልናን ዋደ ማለት ናይ ክልተ መዓልቲ ዕድል ናይ ምውዳብን ናይ ምፅጋንን ንብል ዋደ ወዲእና ንግሓረ።
2: ስለዚ ኣብ ናይ ዋደ ሓደ ክብድ ዝበለ ናይ ሰለስተ መዓልቲ ኣውዒሉ ኣብቲ ስልታዊ ሰራርሓና ኣብቲ ሆሮሮማ ገፅካ ሕጂ ናይ ንኣብነት በዓል ስሉሕ ኢላ ካብታ ማይ ንሕሪ ምፊስኪያምሲ ፈፂምካ ግስም ዝበለ ሳህራ እዩ። እዚኦም በዓል 17 ኣብዮም ጠብዮም በሰብ ቀቲልካ ከምዘይውዳእ ክትፈልጡ ኣለኩም። ማይ ፀሚኡ ህልም ዝበለ ደዘርት ምስ ዘርቤካዮ ኣኺልዎ ንዓድካ ትጎልጎል ከምዝምሰለካ ማይ ደላ ቅድሜካ ይትመስለካ ፈለቕ ፈለቕ ድብል ማይ ክረክብ ማይ ክረክብ ኣማሓራካ ምዳ ትፈልጥዋካ ኣይትኽእል እያ። ስለዚ ንሕና ቀቲልናዮ ወዳእናያ ሰራዊት ኢትዮጵያ ኣብቲ ጎልጎል ምስ ሰደድንያ በዓል ሰላማ 17 ክሎጦር እቲ ዝሓየለን እቲ ዝበዝሐን እዩ ነይሩ ብዙሒ በዛ ናይ ዋደ በዚኣ ምስ ፈደስናዮ ዋላ ሓደ ሰብ ኣርኪብና ዝቐተልናያ ነገረ ሰራዊትና ካይቲ ባታተለይ ሓጥራይ ስቕበል እዚ ሰራዊት እዚ መላስ ኣብያት ቁርባ ቡሬ ኣብ 71 ንኣትዩ እምበር ዳኣቶ ሓደ ኢላ ብታ ጎልጎል ኩላ ትር
3: ደንከል ከቢድ እዩ ትሑፃ ረስኒ የንድደካ እዩ ኣብኡ ደቂስካ ክትዋጋእ እቲ ቀፀላ እኒ ኣብኡ ደቂስካ ክትዋጋእ ኣዝዩ ከቢድ እዩ። 244 ተዓቕሚ ሰብና እዩ ኣብቲ ተዋጋእ ሰራዊት ተን ሓሙሳ ደቂ ኣንስትዮ እየን እቲ ክፍልታት 26 እዩ 5 ደቂ ኣንስትዮ ኣለዎ ካብቲ 26 55 እየን ናይ ተኣሃዱ ኣብ ኩሉ ትስራሕ ከዓኒ ዓሚመን እየ መግለፂ ክትረክበለን ደለካ ሳ ትረክበለን ኢ መግለፂ ኣነ ግን ብርሃን ይብለን ንብርሃን ሲ ካልኣ የብሉን ብርሃን ደቂ ኣንስትዮና ሓያላት እየን ኣዴታትና ሓያላት እየን። ስለዚ ምስ ከምዚ ነተን ደቂ ኣንስትዮ ኣብቲ ነበረ ኩነታት ዕውስ ስራሕየን ሰሪሐን ብሓባር ንኩሉ ነቲ ክስገር ዝግበኣ ሰጊረን እየን።
4: ኣዋዲ ማይ ፅምኢ ነሩና ማይ ምሰተና ብሙሉእና ደም ይናሸና ፀላኢ ኣብኡ እንተተጥቃዕና እንተትመፀና ነይሩ ሲ ወላ ሓደ ሰብይ ምተወግአን ኣብቲ ማኪና ሽዑኡ ተደርቢና ንፅባሒቱ ሽዑ ኩናት ኮይኑ ኣብኡ መሪር ኩናት ሓደ ብርሃለይ ዝበሃል ካብቶም ሓደስቲ እዩ መድፋዕ ጅብሬን ይኸዓ ነይሩ ሓድሽ ኮሎስ መድፋዕ ጅብሬን ነይሩ ኣብኡ እሱ በዚ ኣይቲ ተሃሪም ውጢኢት እቲ ደም ንውሽጢ ዝኣቱ ነይሩ ሽዑ እንታይ ይብለኒ ጓል ሓለፋ ምሽ ንኩሎም ተድሕን እዮም ነርኪ ኣድሕን ንባ እንዳበለ ሽዑኡ እሱ ተሰውዩ ማለት እዩ ኣብኣ ተሰውዩ ሓደ ሱ ተሰውዩና ውጉኣት ከዓ ነይሮም እቲ ኩናት ኣብኡ ነበረ መሪር እዩ ነይሩ ብጣዕሚ መሪር።
5: እቲ ብፀጋም ወገን ዝተወስደ ናይ ቆረፃ ስጉምቲ ነቲ ብየማናይ ክንፊ ፀኒዕ ዝከላኸል ዝነበረ ሰራዊት ፀላኢ ስለ ዘሰንበዶ ንሱ እውን ብዘይተወደበ መልክዕን ኣንፈትን ክሃድም ጀሚሩ ታንክታት ወገን ኣብቲ ዝሓለፈ ናይ ክልተ መዓልቲ ውግእ ብሰንኪ ዘይምቹ ቅርፂ መሬት መተዓፃፀፊ ዕድልን ናይ ተኽሲ ሜዳን ሲናን ተሳትፎን ተደሪቱ ድሕር ምፅናሕ ነተን ዓቕለን ኣፅቢበን በቲ ዝተቆርፀ መስመር ካህድማ ዝፍትና ዝነበራ ታንክታት ፀላኢ ኣብ ናይ 2500 ሜትሮ ርሕቐት ብዘደነቕ ናይ ጨመተ ብልሓት ታንክታትን ሓንቲ ኣምፊብያንን ኣትሪፉሉ ሽዑ እዚ ናይ ጨመተ ብልሓት እዚ ኣብ ተመክሮ መካናይዝድ ወገን ፋልማይ ከይኮነ ኣይተርፍን ተባህለ
2: ቀዳማይ ነገር ኣብ ደንከልያ ማይ ዳሓዘ ይድዕወት

0: ሸገርገር ገለት ባል ነገር እንጠልካ ጠፊካ አሪድካ ማለት እዩ ስልጣዊ ካየዳኻ እንታይ ክኸውን ኣለዎ ንኩሎም ዑራን ኩርባን ሰራዊት ኣይግበርን ብዓሎም እዮም ድሕለዉ ተማፃነ ነቶም ወሰንቲ ዝበሃሉ ማይ ዘለዎም እንጀራ ዘለዎም ሎጂስቲክስ ዘለዎም ናብኦም ኣምሪሕካ ንኦም ጠቅ ቢልካ እቲ ኩሉ ሰራዊት ኣብ ርባን ኩርባን ፅርሐ እንታይ ትኾንሻ እዩ ናባኻ እዩ ማይን እንጀራ እንደልዩ ዝመፅእ
1: ክንዲ ብፅርጋ ክመፅእ ትፈትን ናበይ ገፅ ሃዲሙ ንበረኻ ሃዲሙ ንበረኻ ምስ ሃደማ ምንታይ ኣትዩ ኣብ ሆሮርማ ናይ ክልቦ ዲሶለን ገለበለን ይኣትዩ 17 ጠቕላላ ከም ሰራዊት ቀቲልና ኣይወዳእና እዮን ባህር ቀቲልዎ ኣብዚኣ ንሱ ዘተመሳሰልና ንሕና ዋዲ ኣትና ብዘይ ገለ ፀገም ዋዲ ዒላያ ዘላታ ታማይ ተቋፃፂርና ጋሓራ ከዓ ብዓብዪ ትዛራ ከዓ ሰራዊትና ተቋፃፂርዎ
0: ስለዚ ካብ ጉይ መዓል ክሳድ መሓዝ ዝብል ምስላ ናይ ህዝባዊ ጉማር ኣሎ ናይ ህዝብና ኣሎ ንስኻ ንኩሉ ነገር ክሕዘ የ ትብል ትኾንካ ጠፊእካ ማለት እዩ ነቶም ኣለዉ ዝበሃሉ ኣፅኒሕካ ንዖም ዕምት ኢልካ ንዖም ዳሕርእሽካ ተወዲያታ ጉዳይ ካልእ ክትማርሕ ኢካ ትውዕል እምበር ካልእ ኣብ ሽግር ዘይኮነስ ንስኻ ፈታሕ ሽግር ኮንካ ኢኻ ትርከብ ማለት እዩ ስለዚ እቲ ካልኣይዞን ዝበሃል ኣዋደይ ተዛዚሙ

ተራር ሰድረ ዲቡ ተራር ሰድረ ዲቡ ይፋልቀሳወራ መለከ ምን ቤድራ ግልድረኒቱ ሳት ምን ያገርራ ሙሽት በልኋራ የተወዳፋራ ላኪን ከምታደሳት ለበስረራ ምንላ ሃይሞት ነፍገር ሃረግ

ሊንድሎም ሀሮርቱ ለገበጨ ቤት ብሪት ብንታት ነሰው ቀጣፊ ወመላል ዳተው ጀሪት አልወቀበት ረክቦዮም ሽንቶ ሀትል መሪት ኢቤት በርሰው አገሮ ዋለው ከመፋሪት እለገበያ ትሪኮኒ በ

ಅದೇ ಮಾಲೆ ತರ ಸರ್ಜಿ.

ከፈረገን ግልሃማለባስር አስር ልሳት ይማጥረን እቴ ቀደም ይዲበል ረዲር ከምሰል ይዋለን እንደ

አይከፍልም። ዞባ ደቡባ ባህግራው ፌስቲቫል ንባህላዊ ሕርሻውን ጥዕናውን ምርባያት ዝውክል ትሕዝቶ ኣቕሪብሎ። ኣብ ዞባ ማእከል ኣብ ክርምታዊ ሓገዝ ትምህርቲ ከም ምምህራን ክነጥፉ ዝፀንሑ ተምሃሮ ተተባቢዖም። ኣብ ንኡስ ዞባታት ድባርዋን ዓዲ ኳላን ውፅኢት ኣካደማያዊ ትምህርቲ ተገምጊሙ። ኣብ ዜናታት ወፃኢ ኣሜሪካ ስዑድ ዓረብን ኣብ ምምዕባል ኒክለሳዊ ፀዓ ዘተኮረ ስምዕ ከድመ። ኣባል ሃገራት ቁጠባ ውድብ ምዕራብ ኣፍሪቃ ናይ ሓባር ባጤራ ክጥቀማ ምዃንን ሓቢረን። ጀርመንን ናይጀርያን ኣብ ቃልሲ ኣንጻር ሽበራ ዘተኮረ ስምዕ ከም እተፈራረማ ገሊፀን። ዝርዝር ዜና። ዞባ ደቡብ ኣብ ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናዊ ምርያት ዝውክል ሰፊሕ ትሕሶ ኣቕሪቡሎም። ወኪል ኤሪና ዘርኣይ ብርሃንን ዘዳሎ ፀብፃብ ኣርስያ ማስመሮም ከተቕርብያ።

ዞባ ደቡብ ኣብ ናይ ሎሚ ዓመት ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን መዳያትን ዝተመዝገበ ገስጋስን ዝውክል ትሕዝቶ ኣቕሪቡ ከም ዘሎ ኣካየቲ ሓቢሮም። እቲ ትሕዝቶ መፅናዕትን ዳሳስን ዝተካየደሉ ባህሊ ወግዕን ኣነባብራን ብሄራት ትግርኛን ሳሆን ከምኡውን ኣብ ሕርሻዊ ልምዓትን ኣገልግሎት ጥዕናን ዝተገብረ ወፍሩን ውፅኢቱን የጠቓልል። ካብ ኮሚቴ ምርኢት ኣቶ ተኣምራት ከሰተ ኣብ ዝሃቦ ሓበሬታ ንባህላዊ ዕቃበ ሬሳታት ማለት ስርዓተ ሞምያ ኣብ ገዳማት ኣብ ዝተፈላለየ ከባቢታት ዝዝርኡ ኣካልን መበቆላውያን ኣግራብን ንጥፈታት ምርባሕ ንህብን ምዕቃብ ማይን ሓመድን ስነ ፍልጠታዊ ምርምር ሓሸራታት ብሓፈሻ ጣንጡ ድማ ብፍላይ ከምኡ ውን ንመወከሲ ሆስፒታል መንደፈራን ማእከል ተሃድሶን ሕክምናን ፊስቱላን ማእከል ዝገበረ መሰናድኦታት ቀሪቡ ከም ዘሎ ገሊጹ። በፃሕቲ ዓሚቕ ፍልጠትን መረዳእታን ንክህልዎም ነፍሲ ወከፍ ቀሪቡ ዘሎ ትሕዝቶ ብሰብ ሞያ መብርሂ ከም ዝወሃበሉ ተገይሩ ከም ዘሎ እውን ኣረድዮም። ኣቦ ወንበር ኮሚቴ ያታዊ መነባብሩን ድኮነ ኣባይትን መምህር ታደሰ ገብረ ትንሳኤ ብወገኑ ካብ ካይላ ላኻን ዕንፀይትን ዝተሰርሐ ያታዊ ንዋት ከምኡ ውን ወግዕታት ሕፅኖት ምህለላን ቅንጣጠን ዘጠቓልል ዝጭበጥን ዘይጭበጥን ባህላዊ ውርሻታት ቀሪቡ ከም ዘሎ ብምሕባር ኣብ ምዕቃብ መንነት ዘለዎ ኣገዳስነት ልዑል ብምዃኑ ኪኖ ፌስቲቫል ዝኸይድ ዕቱብ ስራሕ ከም ዘድሊ ኣዘኻኺሮም። ኣሰልጠንትን ኣለይትን ጉጅለ ያታዊ ትልሂትን ሙዚቃን ብወገኖም ብመፅናዕቲ ዝተኣከበን ብትልሂትን ሙዚቃን ዝተሰነየን ደርፍታት ይቐርብ ከም ዘሎ ሓቢሮም። ብዘይካዚ ኣብ ኣፋዊ ያታ ዝሕቆፍ ማሰ መልቀስ ዒደረን ምህለላን ዘጠቓልል ወግዕታት ብሄረ ትግርኛን ሳሆን ኣካል ናይቲ ዝቐርብ ዘሎ መደባት እዩ።

0: ናብ ካል ዜና ምስንሰግርም ፖሊስ ኦባ ማእከል ነጋድያን ሃገራውያን ፌስቲቫል ኤርትራ ከምኡውን ዋብቲ ኣገልግሎት ብዘርእይዎ ዘለዉ ጭውነት ዛጊድ ስራየ ካብ ስርዓት ወፃን ዘይሕጋውን ተግባራት ከምዘየለ ገሊጾ ኣብ ሻርሻይ መደበር ፖሊስ ኣዛዚ መርምራ ገብን ኮፕራል ክብራብ ገብረ ክርስቶስ ኣብ ዝሃቦ ሓበሬታ ፖሊስ ምስ ናይ ስራሕ መሻርክቱ ተዋሂዱ ይነጥፍ ከም ዘሎ ብምንጻር ነጋድያንን ውሃብቲ ኣገልግሎትን ምትሕባሮም ክዕዝዙ ኣተሓሳሲቡ ኣባላት ፖሊስ ብወገኖም ኣብ ሃገራዊ ፌስቲቫል ኤርትራ ዝርአ ዘሎ ሰላም ዝዓሰሎ ኩነታት ንጭዋ ባህልን ስኒትን ህዝብና ዝኩልዕ ምዃኑ ኣብሪሆም ፖሊስ ንዘካየዶ ዘሎ ንጥፈታት ምኽባር ፀጥታ ዘመስገኑ ነጋድያን ብግዲኦም እቲ ዕማም ንፖሊስ ጥራይ ዝምልከት ስለ ዘይኮነ ናይ ኩሉ ምትሕባር ክዓዝዝ ተላብዮም ኣብ ዞባ ማእከል ኣብ ክረምታዊ ሓገዝ ትምህርቲ ከም መምህራን ክነጥፉ ዝፀንሑ ተምሃሮ ተተባቢዖም ነቲ ስነ ስርዓት ዝተኸታተለት ወኪል ሬና ዞባ ማእከል ቤትኤል ሰሎሙን ዘዳለቶ ፀብጻብ ይስዕብ
1: ብማሕበር ምትሕግጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎትን ጨንፈር ትምህርቲ ዞባ ማእከልን ክወሃብ ኣብ ዝፀንሐ ክረምታዊ ናይ ትምህርቲ ሓገዝ ከም መምሃራን ክነጥፉ ንዝፀንሑ ተምሃሮ ትማሊ 22 ሓምለ መተባብዒ ተዓዲሉ ኣቦ ወንበር ማሕበር ምትሕጋዝ ቀዳማይ ዙርያ ኣቶ ጀማል ሳልሕ ኣብ ዝሃቦ መግለፂ

0: እቲ መደብ ነቶም ኣብ ምምሃር ክሳተፉ ዝፀንሑ ሞ ሳዋ ወሪዶም ልዕል ነጥቢ ዘመዝገቡን ከምኡውን ብሕጂ ንዝወርዱ ተምሃሮ መምሃራን ንምትህባዕን ኣፍልጦ ንምሃብን ዝዓለመ ከም ዝኾነ ገሊጹ ኣብ 2022 ዝተበገሰ መደብ ንምስፋ ሓያል ፃዕሪ ክካየድ ምፅንሑ ዝሓበረ ኣቶ ጀማል ቁፅሪ ተምሃሮ ካብ ኣስታት 400 ናብ ልዕሊ 20,000 ከም ዝደየበ ብምግላፅ ኣብ ቁፅርን እንግሊዝን ተሓፂሩ ዝፀንሐ ትምህርቲ ቋንቋ ደን ትምህርቲ ዜግነትን ከም እተወሰኾ ኣብርህቡ ንጥፈታት ትምህርቲ ብዘይደገፍን ኣበርክቶን ሕብረተሰብን ኣካላት መንግስትን ክዕወት ከም ዘይክእል ዝገለፀት ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብወገና ብማሕበር ምስ ሕግጋዝ ቀዳማይ ዙርያ ዝተወስደ ተበግሶ ኣገዳሲ ስለ ዝኾነ ዛጊት ዝተካየደ መደባት ተገምጊሙ ብዝሰፍሐ ንምቕፃሉ ከም ዝስራሕ ኣነፂራ ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ ብግድኡ እቲ መደብ ኣበርክቶም መንእስያት ኣብ ሕብረተሰብ ንምዕዛዝ ከምኡውን ሞያ ምምህርና ክቡር ምዃኑ መረዳእታ ንምስራፅ ባይታ ዝፈጥር ከም ዝኾነ ብምጥቃስ ብማሕበር ምትሕጋዝ ቀዳማይ ዙርያን መሻርክቶም ክካየድ ዝፀንሐ መደባት ሚኒስትሪ ትምህርቲ ተረኪቡ ክቕፅሎ ንዝወሰዶ ተበግሶ ሞጊሱ ብነፃ ዝርከብናዮ ብነፃ ንሃብ ብዝብል ቴማ ቅድሚ 4 ዓመታት ብማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ዝተበገሰ መደብ ኣብ 7 ንኡስ ዞባታት ዞባ ማእከል ክካየድ ምፅንሑ ዝፍለጥ እዩ
1: ኣብ ዞባ ደቡብ ንኡስ ዞባታት ድባርዋን ዓዲ ኋላን ውፅኢት ኣካዳምያዊ ትምህርቲ ንምምሕያሽ ዝተካየደ ንጥፈታትን ገስጋሱን ተገምጊሞም ብ16 ሓምለ ኣብ ንኡስ ዞባ ድባርዋ ኣብ ዝተካየደ ኣኼባ ብዓመተ ትምህርቲ 2025-2026 መስርሕ መምሃርን ምስትምሃርን ንምድንፋዕ ብሓገዝኮም ዝምስገን ንጥፈታት ከም ተሰላሰለ ክጥቀስ ከሎ ኩነታት ብቕዓት ተምሃሮ መምህራን ኣብያተ ትምህርትን ምስ ናይ ብልጭታቱን ድኽመታቱን ተዘትዩሎ ሓላፊ ትምህርቲ መምህር ቴድሮስ ኣብርሃም ኣብ ዝሃቦ መብርሂ ኣብ ኩለን ኣብያተ ትምህርቲ ዕቱብ ቁፅፅርን ዳሃሳስን ከም እተካየደ ካብቶም ዝተመዝገቡ 27,373 ድማ መጠን ምቁራፅ ኣዝዩ ትሑት ከም ዝነበረ ገሊፆ ብተመሳሳሊ ኣብ ንኡስ ዞባ ዓዱ ኋላ ዝተገብረ ገምጋም ሓላፊ ትምህርቲ መምህር ተስፋይ ስብሃቱ ኣብ ማዲ ትምህርቲ ካብ ዝተሳተፉ ልዕሊ 28,000 ተምሃሮ ኣብ ኩሉ ደረጃታት መጠን ምሕላፍ ብማእከላይ ገምጋም 86 ሚታዊት ከም ዝሓለፉ ሓቢሮም ተሳትፍቲ ኣብ ዝሃቦ ርእቶ ንዝደኸሙ ተምሃሮ ዝግበር ሓገዝ ብዝለዓለ ክቕፅል ዋሕዲ ሰደቓታት ፍታሕ ክናደየሉ ዝኣረገ መጻሕፍቲ ቆልሕታት ክግበረሉ ከምኡ ውን ብቕዓ ተምሃሮ ክብ ንምባል ዝሕግዝ ሜላታት ክድፋሉ ዝብል ርእቶታት ኣቕሪቦም ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብትዝጊ ኪዳነ ምሕያለ ትምህርቲ ሓያል ተሳትፎን ኣበርክቶን ናይ ኩሉ ከም ዝሓትት ብምጥቃስ ምሕያል ስሉሳዊ ዝንድና ከምኡ ውን ንተምሃራይ ማእከል ዝገበረ ኣመሃህራ ክተባባዕ ዘኻኺሮም ኣብ ንኡስ ዞባ ድባርዋ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 104 ኣብ ንኡስ ዞባ ዓዱ ኋላ ድማ 117 ትካላት ትምህርቲ ኣለዋ ኣብ ከተማ ድባርዋ በብዝምባልኦም ንሰለስተ ዋርሕ ብግብርን ክልሲ ሓሳብን ሞያዊ ስልጠና ዝቐሰሙ 31 ደቂ ኣንስትዮ ዝርከቦም 90 መንእስያት ብ18 ሓምለ ተመሪዖም እቲ ስልጠናታት ቴክኖሎጂ ኮምፒውተር ሓፈሻዊ ኤሌክትሮኒክስ ቪድዮ ኤዲቲን ደረቕን ተንቀሳቓሲ ስእሊ ምትካል ናውቲ ፀሓያዊ ፀዓት ምዝርጋሕ መስመር ኤሌክትሪክን የጠቓልል ኣብቲ ኣጋጣሚ ኣብ ግዜ ንእስነትካ ጎንጎና ኣካዳምያዊ ትምህርቲ ተቐስሞ ሞያ ንመጻኢ ዝሕግዝ ስለ ዝኾነ ብዝለዓለ ክድፋኣሉ ሰልጠንቲ ድማ ብግብራዊ ስራሕ ከማዕብልዎ ለቦዋ ቀሪቦም ዝኸበርኩም ተዓዘብቲ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውን ንምክትታልኩም ክቅፅሉ ደጊመ ብቕብሪ ዕድም ዜናዊ መሰናዶ ኤር ቲቪ ይቕፅል ኣለዎ ዝኸበርኩም ተዓዘብቲ ስለ ምክትታልኩም ኣዝየ መስግን ዜና ወፃኢ ኣሜሪካን ስዑድ ዓረብን ኣብ ምምዕባል ኒኩለሳዊ ፀዓት ዘተኮረ ስምዕ ከቲመን እቲ ንኩባንያታት ኣሜሪካ ዓብዪ ናይ ወፍሪ ዕድል ከም ዝፈጥር ዝተገልፀ ናይ ቢልዮናት ዶላር ውዕል ስዑድ ዓረብ ንሰላማዊ መዓላ ዘገልግል ኒኩለሳዊ መደባት ክህልዋ ዘፍቅድ ምዃኑ ተገሊጾ እዚ ስምምዕ እዚ ኣሜሪካ ኣብ ዞባ ማእከላይ ምብራቕ ባይታ ብምጥጣሕ ጽልዋ ቻይናን ካልኦት ሃገራት ንምቁፃር ክሕግዛ ከም ዝኽእል ይሕበር ኣሜሪካ ንሰላማዊ መዓላ ምዃኑ ንዝግለጽ ኒኩለሳዊ መደባት ኢራን ንምዕናው ወተሃደራዊ ወፍሪ ተካይድ ከም ዘላ ዝፍለጥ እዩ ኣባል ሃገራት ቁጠባዊ ውድብ ምዕራብ ኣፍሪቃ ማለት ኤኮዋስ ናይ ሓባር ባጢራ ክጥቀማ ምዃነን ሓቢረን መራሕቲ ናይተን ሃገራት ኣብ ስራልዮን ክካይዶ ኣብ ዝቕነዩ ኣኼባ ኣብቲ ጉዳይ ኣብ ምርድዳእ ከም ዝበፅሑ እዩ ዝግለጽ ዘሎ እቲ ውጥን ካብ ዝመፅእ ዓመት ክትግበር ከም ዝኽእል እኳ ግምታት እንተሎ ኣብ መንጎ ኣባላት ክፍጠር ብዝኽእል ፍልልያት ክሰምር ዘሎ ተኽእሎ ፀቢብ

ምዃኑ ግን ኣይእመት። ማሊ፣ ቡርኪና ፋሶን ኒጀርን ኣብ 2025 ካብቲ ዞባ ውድብ ምውፅእን ዝፍለጥ እዩ። ቁጠባ ውድብ ምዕራብ ኣፍሪቃ ኣብዚ እዋን እዚ ንናይጀርያ፣ ቤኒን፣ ኣይቨሪኮስት፣ ጋምቢያ፣ ጋና፣ ጊኒ፣ ላይቤሪያ፣ ሴኔጋል፣ ሴራሊዮን፣ ኬፕ ቨርደ፣ ቶጎን ጊኒቢሳውን ይሓቁፍ። ጀርመንን ናይጀርያን ኣብ ቃልሲ ኣንጻር ሽበራ ዘተኮረ ስምዕ ከም እተፈራረማ ገሊጸ። ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ማል 22 ሓምለ ኣብ ከተማ ኣቡጃ ናይጀርያ ብዘካይዶ ዝርብ ሃገራቶም ፀጥታዊ ዝምድነአን ብምድንፋዕ ሽበራ ንምጥፋእ ከም ዝተሓጋገዛዮም ኣፍሊጦም። ጀርመን እቲ ስምዕ ንምፍጻም ክትገብሮ ትኽእል ደገፍ ብዝርዝር እኳ እንተዘይገለጸት ኣስታት 12 ሚልዮን ዶላር ሓገዝ ከም እትልኽ ግና ረዲያ። ሽበራ ንምቅላስ ኣብ ዞባ ምዕራብ ኣፍሪቃ ክካየድ ጸንሐ ግዳማዊ ምትእትታው ነቲ ጸገም መሊሱ ከም ዘጋድዶ ናይ ቀረባ ተዓዘብቲ ይገልጹ። ፈረንሳ ብምኽንያት ምቅላስ ሽበራ ኣብ ሃገራት ዞባ ሳሕል ከተካይዶ ጸንሐት ወታደራዊ ወፍሪ ዕላምኡ ከይወቕዐ ብከም ተዛዘመ ኣይርስዕን። ኣብ መንጎ ኣባል ሃገራት ክግበር ዝኽእል ዞባዊ ምትሕባር ሽበራዊ ተርእዮ ንምግታእ ዝሓሸ መራፂ ምዃኑ እዩ ዝግለጽ። ግሪኽን ፖርቱጋልን ኣብ ጽላት ምክልኻል ጸጥታን ቁጠባን ዘተኮረ ስምዓት ተፈራሪመን። እቲ ስምዓት ቀዳሞት ሚኒስትራት ክልትኤን ሃገራት ትማል 22 ሓምለ ኣብ ከተማ ኣቴንስ ግሪኽ ካብ ዘካይዶ ዝርብ ተኸቲሙ። ብመሰረት ስምዕ ክልትኤን ሃገራት ወታደራዊ ንዋት ብሓባር ክፍርያ ሓበራዊ ልምምድ ከካይዳን ወታደራዊ ቴክኖሎጂ ክለዋወጣን እየን። ብዘይካዚ ክልትኤን ሃገራት ቁጠባዊ ዝምድነን ምምዕባል ንግዳዊ ምልውዋጥን ወፍርን ክብ ከብላ ምዃንን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ግሪኽን ፖርቱጋልን ኣብ ምግታእ ሳዕቤናት ክልማዊ ነውፂ ብቕንዱኻ ኣብ ምቅላል ሳዕቤናት ባርዕ መሮርን ዕልቕልቕን ክተሓጋገዛ ምዃንን ኣብቲ ርክብ ሓቢረን። ብመሰረት ስምዕ ሳዕቤናት ክልማዊ ለውጢ ንምምካት እትሰርሕ ጉጅለ ኪላታት ከቕማ ኣብ እዋን ሓደጋ ድማ ሓበራዊ ስርሒት ከካይደን። ግሪኽን ፖርቱጋልን ኣብዚ እዋን እዚ ብሓደጋታት ባርዕ መሮር ብኸቢድ ተጠቂዐን ካብ ዘለዋ ሃገራት ኤሮጳ ምዃንን ጸብጻባት ይጠቕሱ። ኣሜሪካ ኣብ ወርሒ ለካቲት ናይዚ ዓመት ኣብ ልዕሊ ኢራን ወታደራዊ ወፍሪ ካብ ተበግስ ንድሓር ዛጊዳስታት 38 ቢልዮን ዶላር ወፃኢታት ከም ዝገበረት ጸሓፊ ምክልኻል ፔት ሄክስከት ሓቢሩ። እዚ ገንዘብ እዚ ንዳግመ ህንፀት ናይቲ ብመጥቃዕታት ኢራን ዝዓነወ ማዓስከራት ኣሜሪካ ዝተኸፍለ ስለ ዘየጠቓልል ትሕቲ ግምት ምዃኑ ክኢላታት ይጠቕሱ። እዚ ከምዚ ኢሉ እንከሎ ጸሓፊ ምክልኻል ፔት ሄክሰት ረብሓታት ኣሜሪካ ንምሕላው ህጹጽ ባጀት ምክልኻል ክስላዕ ኣቐዲሙ ዝቐረበ እማመ ክጸድቕ ጸዊዑ ኣሎ። ፕረዚደንት ዶናልድ ትራምፕ ዝዓበየ ክፋሉ ምስ ኩናት ኢራን ምትእሳር ኣብ ዘለዎ ህጹጽ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ኣብ ዝሓለፈ ወርሒ ሰነ ንኮንግረስ ምሕታቱ ኣይርስዕን። እቲ ባጀት እንተጸዲቑ ኣሜሪካ ኣብ ልዕሊ ኢራን ድሕሪ ዝጀመረቶ ኩናት ኣብ ሓደ እዋን ካብ ሰላዕቶ ህጹጽ ገንዘብ እቲ ዝዓበየ ከም ዝኸውን ይጥቀስ። ኣሜሪካ ንባጀት ምክልኻል 227 ናበስታት 1.5 ትሪልዮን ዶላር ክብ ከተብሎ ከም እትኽእል እዩ ዝእመት ዘሎ። እቲ መደብ ነቲ ጽላር ንምድንፋዕ ዝኽእል ዘመናዊ ኣጽዋር ንምፍራይ ብቕንዱ ድማ ዝተራቐቐ ሚሳይላትን ደብደብቲ ነፈርትን ንምምዕባል ምዃኑ ይሕበር። እቲ ውጥን ብዘይካዚ ብሰንኪ ኩናት ኢራንን ዩክሬንን ኣንቆልቂሉ ንዘሎ ትሕዝቶ መኽዘናት ኣጽዋር ኣሜሪካ ናብ ንቡር ንምምላስ ሓጋዚ ምዃኑ እዩ ዝግለጽ ዘሎ። ኣሜሪካ ኣብ 2025 ኣብ ምምዕባል ኒኩለሳዊ ኣጽዋር ጥራይ ኣሳት 70 ቢልዮን ዶላር ወፃኢ ከም ዝገበረት ዝዝከር እዩ። ባጀት ምክልኻል ኣሜሪካ ዓመታዊ እናወስኺ ይኸይድ ከም ዘሎ ዝጠቕሱ ጸብጻባት ኣብዝ ሓለፈ ዓመት ልዕሊ 950 ቢልዮን ዶላር ኣብዚ ዓመት እዚ ድማ ናብ ልዕሊ 1 ትሪልዮን ዶላር ክብ ከም ዝበለ የረዱ። ሚኒስተር ጉዳያት ወፃኢ ሩስያ ሰርጌ ላቭሮቭ ሎሚ 23 ሓምለ ምስ ኣሜሪካዊ መዘኑ ማርክ ሩቢዮ ተራኺቡ ዘት እዩ። እዚ ኣብ ከተማ ማንዲልያ ፊሊፒንስ ዝተኻየደ ዘተ ኣብ ኩናት ዩክሬን ዝምድና ሃገራቶም ዘተኮረ ምዃኑ ኣፍሊጦም። ኣሜሪካን ሩስያን ኩናት ዩክሬን ብዘተ ንምዕራፍ እወታዊ ምንባሩ ዝተጠቕሰ ርክባት ኣበጊሰን ከም ዝነበራ ኣብ ዞባ ማእከላይ ምብራቕ ድሕሪ ዝተኸስተ ወታደራውን ጸጥታውን ቅሉላው ግና ከምቲ ዝድለ ከም ዘይሰጎመ ጸብጻባት የረድኡም። መራሕቲ ክልትኤን ሃገራት ኣብ 2026 ጥራይ ብውሕዱ 4 ጊዜ ናይ ቴሌፎን ዝርብ ከም ዘካየዱ ጸብጻባት ይጠቕሱ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ ወርሒ ነሓሰ 2025 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም ከም እተዘራረቡ ዝዝከር እዩ።

ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም። ዞባ ደቡብ ኣብ ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን መርያት ዝውክል ትሕዝቶ ኣቕሪብሎ። ኣብ ዞባ ማእከል ኣብ ክረምታዊ ሓገዝ ትምህርቲ ከም መምህራን ክነጥፉ ዝፀንሑ ተምሃሮ ተተባቢዖም። ኣብ ንኡ ዞባታት ድባር ዋን ዓዲ ኳላን ውፅኢት ኣካደሚያዊ ትምህርቲ ተገምጊሙ። ኣብ ዜናታት ወፃኢ ኣሜሪካን ስዑድ ዓረብና ብምምዕባል ኒክለሳዊ ፀዓ ዘተኮረ ስምዕ ከቲመ። ኣባል ሃገራት ቁጠባ ውድብ ምዕራብ ኣፍሪቃ ናይ ሓባር ባጤራ ክጥቀማ ምዃነን ሓቢረን። ጀርመንን ናይጀርያን ኣብ ቃልሲ ኣንጻር ሽበር ዘተኮረ ስምዕ ከም እተፈራረማ ገሊፀን። ዝኸበርኩም ተዓዘብቲ ነስዓ ዝተዳለወ ዜናዊ መሰናዶ ኣብዚ ፍፀም ስለምክታልኩም ኣዝየ መስግን ምስተርፉ መርባቶ ቲቪ ሓድጎኩም ብወገነ ግን ሰላም።

0: ሰላም ከመይ ትውዕሉ ዝኸበርኩም ተኸታተልትና ንሎም ሓሙስ ተላለዉ ዕለታዊ ዜና ስፖርት ሒዘ መፅእ ኣለዉ ንምክታልኩም ብክሪ ዝዕድም ሙሴ ጎረ ዝጋብሄረ ሰናይ ምክታል። ዙር ፈረንሳ ትማሊ መንበር 17 መድረኻ ካይድ ኣሎ ዕውትን ዝነበረ ፍጻሜታትን ከም ስዕብ ቀሪቡሎም
1: ተቓዳማይ ክለብ ኣልፔሲን ያስፐር ፊሊፕሰን ትማል ረቡዕ ንተኸለት መበል 17 መድረኽ ዙር ፈረንሳ ብመሳጥን ሰፊሕን ፍልይ ተዓዊትላ እዛ 174.7 ኪሎ ሜትር ዝሸፈነት መድረኽ ወላ እኳ ምስተን ናይ ጎላጉል መድረኻት እትምደብ እንተነበረት ዝነበራ ቅርፂ መሬት ግና ንመጥቃዕቲ ትጥዕምውን ነይራያ። ብፍላይ ንናይ ሽኳ ተቓደምቲ ሒዞም ኣብ መዛዞሚ ክበፅሑ ዘይደልዩ ናይ መጥቃዕቲ ተቓደምቲ ብኣጉ ኣብተን ናይ ፈለማ ኩርባታት ዝዓብልሎ ቅርፂ መሬት ሓያል መጥቃዕቲ ፈፂሞም ነዛ መድረ ንናይ ሽኳ ተቓደምትን ጋንታሃቶምን ካብ ቁፅር ወፃኢ ክገብርዋ ክኢሎም እዮም። ናይዛ መድረኽ ብኣጉ ተረባሒ ዝኾነ ናይ ቀጠልያ ማልያ ተቓዳማይ ከዓ ነዛ ማልያ ሒዝዋ ዘሎ ማርስ ፔደርሰን እዩ። እዚ ደኒማርካዊ ምስቶም ዝቆልጠፉ ተቓደምቲ ማለት ፒር ስፕሪንተርስ ዝገብሮ ናይ እኩባት ቅፅበታ ውድር ፓንች ስፕሪንት ስለዘየርብሖ ንዝሃደመት ጉጅለ ተጓዒዙ ክዕወት ዘኽእሎ መንገዲ ሃሰው ኢሉ ብኣጉ ሰሪሕሉ ሓያል ፃዕሪ ገይሩ ካብታ ንብራ ካልኦይቲ ጉጅለ ናብታ ቅድሚያ ንብረት ጉጅለ ምስተሓወሰ ከዓ ኣብ 147.5 ኪሎ ሜትር ንዝነበረት ናይ መንጎ ፀወታ ቅፅበ ታ ውድር ተዓዊትላ 25 ነጥቢ ኸሲቦም። ያስፐር ፊሊፕሰን ድሕራ ምስ ዝመፀት ጉጅለ ሻውዓይ ኣትዩ 9 ነጥቢ ረኺቦም። ኣብ ቀጠልያ ማልያ ሳሳይ ደረጃ ሒዘሎ ቢንያም ግርማይ ግና ጉጅለታት ክመቐቐላን ከልዋ ምስታ ዝደሓረት ጉጅለ ብምፅንሑን ብኣጉ ሰፊሕ ፍልይ ስለተነፅፈሉን ነጥቢ ክረክብ ኣይከኣለን። ድሕርዛ ኢንተርሚድት ተቓዳማይ ሶዳል ኪክ ስቴፕ ያስፐር ስቶቨን መጥቃዕ ተፈፂሙ ንበይኑ ተጓዒዙ ድሕሪኡ ንትስዕቦ ነበት ጉጅለ እውን ክሳብ 35 ካልኦት ፍልይ ኣንፂፉላ ነይሩ። ድሕረ ነበራ ጉጅለታት ተጠርኒፈን ኣብ ሓንቲ ድሕሪ ምቋም ድሕሪ ዝገብሮ ቶ ሓያል ፃዕሪ ድማ ውድር ክዛዘም 38 ኪሎ ሜትር ምስተረፉ ወርክበቶም። ድሕሪ ተደጋጋሚ መጥቃዕትን መልሰ መጥቃዕትን ብሓባር ኣመዛዘሚ ቦታ ምስ ወፅሑ ከ ተቓዳማይ ኣልፔሲን ያስፐር ፊሊፕሰን ብሉፅ ምርሖት ካብ ወዲ ጋንቱ ማቲ ቫንደርፖል ረኺቡ ኣብ ናይ መወዳእታ 200 ሜትሮታት ኣብ ሰዓት 58 ኪሎ ሜትር እናረገፀ ብሽኳ ብሓያልን ሰፊሕን ፍልይ ምስ እንበሩ በሊፁ ቀዳማያት እዩ። ኣብ ዝሓለፈ 2 ሳምንቲ 2 ግዜ ሳልሳይ ብምእታው ካብ ዓወት ርሒቑ ፀንሐ ያስፐር ኣብ ሳልሳይ ሰሙን ሰሊጥዎ ፋልሜቲ ናይ መድረኽ ዓወት ናይ 2026 ዙር ፈረንሳ መዝጊቦም። ኣባል ጄኮ ኣልዑላ፣ ማውሮ ሽሚት፣ ተቓዳማይ ዴካትሎን ኦላፍ ኮይን ከምኡውን ወዲ ጋንቱ ንቢንያም ግርማይ ሌዊስ ኣስከይ ብተማሳሊ 3 ሰዓት 41 ደቂቕን 13 ካልቲን ካብ ካልኣይ ክሳብ ረብዓያት እዮም። ካብ መዛዘመ ቅፅበታ ውድር 50 ነጥቢ ምስታ ኣቐዲሞ ኣብ ኢንተርሚድት ዝረኸበ 9 ነጥቢ ድምር ካብዛ መድረኽ 59 ነጥቢ ዝረኸበ ፊሊፕሰን ናይ ቀጠልያ ማልያ ነጥቡ ናብ 445 ከባቢሉ ኣሎ። ምስቲ ቀጠልያ ማልያ ሒዘሎ ማለት ፐደርሰን ዘሎ ፍልይ ድማ ናብ 7 ነጥቢ ጥራይ ኣጉዲልዎ ይርከም። ፐደርሰን ወላ እኳ ኣብ ኢንተርሚድት 25 ነጥቢ እንተረኸበ ኣብ መዛዘሚ ሻምናይ ብምእታው ግና 20 ነጥብ ጥራይ ብምርካብ እዩ ያስፐር ተፀጊዕዎ ዘሎ። ቢንያም ግርማይ ድማ ትማሊ ብኣጉ ብምቑራፁ መበል

91 ኣድዩ ዝኾነ ነጥቢ ስለ ዘይረኸበ ድማ ውሉል ናይ ቀጠልያ ማልያ ነጥቡ ከም ዝነበሮ 361 ኣሎም። ኣብ ተረፉ ማልያታት እውን ለውጡ ዝመፀ የለን። ፖካቻ ንብጫን ማልያ ኣንበሳ ዓቐብን ዴልተሮ ኸዓ ናይ መንእስያት ማልያ ሒዞምን ኣለዎም። እዚ ውድር ሎሚ ንናይ ዓቐብ ተቓደምቲ ብእቲ ምእምእ መበል 18 መድረኽ ክቕፅል እዩ። ታዲ ፖካቻ፣ ሬምኮ ኢቨኖፖል፣ ቴም ፒትኮክ፣ ኢሳቅ ዴልተሮ፣ ኩን ሴመንስ፣ ሉክ ፕላፕ፣ ቫለንቲን ፓረት፣ ቴምን ኣርስማንን ካልኦት ተረርቲ ዓቐብታት ክሓኽሩ ዝኽእሉን ተቓደምትን ክዕወትላ ድማ ትፅቢት ተነቢርላ ኣሎም። ናይዛ መድረኽ ናይ መንጎ ፆታ ቅፅበታ ውድር ማለት ኢንተርሚድ ድማ ተቓደምቲ ተረርቲ ዓቐብታት ሓሊፎም ኣብ 129 ኪሎ ሜትር ዝረኽቧ ብምዃኖም ናይ ቀጠልያ ማልያ ክኸስቡላ ዘለዎም ተኽእሎ ስውሑ እዩ።

0: ፕሬዚደንት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማለት ካፍ ዝኾነ ፓትሪስ ማሰፐ ዕውቲ ዋንጫ ኣፍሪካ 2025 ሴኔጋል ድያ ወላስ ሞሮኮ ንምፍላጥ ውሳነ ናይ ቤት ፍርዲ ዳነት ስፖርት ይፅበይ ምህላዋ ኣፍሊጡ። ዝሓለፈ ወርሒ ጥሪ ኣብ ሞሮኮ ዝተኻየደ ዋንጫ ኣፍሪካ 2025 ኣብ መዛዘሚ ፀወታ ሴኔጋል ሞሮኮን ምርኻብን ኣይርስዓን። ሞሮኮ ኣብ ተወሳኺ ደቂቕ ናይ መዛዘሚ ግዜ ፍጹም ቅላዕ ምስተዋሃበ ድማ ብውሳነ ዳኛ ዝተሓጎሱ ተፃዋትን ኣባላትን ሴኔጋል ሜዳ ገዲፎም ምውፅኦም ዝከር። ሰሪዚ ፍጻሜ ፀወታ ንኣስታት 90 ደቂቕ ደው ኣብ ዝበለሉ ድማ ሴኔጋላውያን በቲ ኣብ ሜዳ ተሪፉ ዝነበረ ሳይድማን ተዳፊዮም ናብ ሜዳ ተመሊሶም። ናብታ ፍጹም ቅላዕ ሓላፍነት ዝወሰለ ኣጥቃዓይ ሞሮኮ ኢብራሂም ዲያዝ ግና ከመዝግባ ከም ዘይከኣለን ፀወታ ናብ ተወሳኺ 30 ደቂቕን ክቕፅል ተቐሲቦም። ኣካፋሊ ሴኔጋል ፓፓጎዮ ድማ ሸቶ መዝጊቡ ሴኔጋል ጽዋ ኣፍሪቃ 2025 መልዓላ ይዝከር። ይኹን እምበር ካብ ድሕሪ ክልተ ኣዋርሒ እዚ ኣዛራብ ዝነበረ ፍጻሜ ሴኔጋላውያን ሜዳ ገዲፎም ብምውፅኦም ሕጊ ኩዕሶ እግሪ ከም ጣሓሱ ብምግላጽ ሞሮኮ ብፎርፋይት 3 ባዶ ከም ተዓወተት ኣፍሊጡም። ሴኔጋል ንሞሮኮ ዋንጫ ክትባ እውን ሓቢሮም ተወሳኺ ኣዛራብ ዛዕባ ድማ ኸፊቶም። እንተ ነዛ ዋንጫ ከምዘይመልሳ ዝሓበረ ፌደሬሽን ኩዕሶ እግሪ ሴኔጋል እዚ ውሳነ ዳግማይ ናብ ንውር ክምለስ ናብ ቤት ፍርዲ ዳነት ስፖርት ዓለም ሓቲቱ ነይሮም። ፕሬዚደንት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማትስፐ ድማ ትማል ረቡዕ ኣብ ዝገብሮ ጋዜጣዊ መግለጺ ብዛዕባ እዚ መዕለ ብዘይረኸበ ንምስሊ ኩዕሶ እግሪ ኣፍሪቃ ደዊኑ ዝርከብ ፍጻሜ ኣብተሓተሉ ብዛዕባ ናይ ፍጻሜ ፀወታ ዋንጫ ኣፍሪካ 2025 ናይ መወዳእታ ውሳነ ቤት ፍርዲ ዳነት ስፖርትና ንፅበ ዘለና ኩሉ ካብ ኢድና ወፃኢ ክብል ብውሳነ እቲ ቤት ፍርዲ ሞሮኮ ወይ ሴኔጋል ዕውቲ ምዃን ንምፍላጥ ይፅበይ ምህላዎም ሓቢሩም።
1: ናብ ሓፀርቲ ዜናታት ምስ ንሰገር መጉዳእቲ ሳሊባ ምስ ጋር ቀሪናቸው ከምኡ ናይ ካሲሚሮ ዝትሕዝቶ እውን ካልኣይ ትሕዝቶናይ ናብ የብለኩም።
0: እንግሊዛዊት ክለብ ኣርሰናል ፈረንሳዊ ተኸላኸልያ ዊልያም ሳሊባ ሰሪ ኣብ ዋንጫ ዓለም እናተፃወተ እንከሎ ዘጋጠሞ ናይ ሕቆ ምጉዳእቲ ንንውሕ ዝበለ ግዜ ካብ ፀወታ ከም ዝእለ ፍሊጣ። ንገለ ሳምንቲ ዝሳቀዮ ናይ ሕቆ ፀገም ተፃዊሩ ናብ ዋንጫ ዓለም 2026 ዘምርሐ ሳሊባ ኣብቲ ብስፓኛ ክልተ ባዶ ተሳዕርሉ ናይ ፍርቂ ፍጻሜ ፀወታ ድማ ኣይከኣለን ኣብ መበል 30 ደቂቕ ተቐይሩ ክወፅእ ተቐሲቦም። ሳሊባ ካብ ኣሜሪካ ናብ እንግሊዝ ከተማ ለንደን እንተመለሰሉ ወላ እኳ መጥባሕቲ ከም ዘየድልዮ እንተተወሰነ ንንውሕ ዝበለ ናይ ተሃድሶ ግዜ ግና ካብ ፀወታ ክእለ ምዃኑ ተገሊጹሎም። ኣርሰናል ኣብ ቦታ እዚ ናይ ማእከል ተኸላኸሊ ሓድሽ ተፃዋታይ ንምፍራም ተበግሶታት ትወስድ ምህላውን ኣቐዲሙ ተሓቢሩ ነይሩ እዩ። ናይ ቅድም ተጻዋታይ ማንቸስተር ዩናይትድ ካሲሚሮ ብናጻ መስርሕ ምስጋር ናብ ኣሜሪካዊት ክለብ ኢንተር ሚያሚ ምፅምባሩ እታ ክለብ ትማል ረቡዕ ኣብ ዘውፃቶ መግለፂ ፍሊጣ። ካሲሚሮ ምዛ ብሊዮኔል ሜሲ እትቕለስ ክለብ ክሳብ ምዛም ወቕት 2027 ንፅንሖ ውዕል ፈሪሙሎም። ክሳብ 2029 ናይ ምንዋሕ ኣማላት ፅውን ኣለዎም። እዚ ባዚላዊ ቁፅሪ 5 ማልያ ድማ ክለብስ እዩ። እዚ ከምዚ ኢሉ እንከሎ ኣካየት ዝውድር ኢንተር ሚያሚ ኣብ መስርሕ ምስጋር ካሲሚሮ መስራሕት ኣጉዲላ እንተኮይና ክምርምሮ ምዃኑ ፍሊጡሎም። ቸልሲ ቅድሚ ሓደ ወቕቲ ካብ ማንቸስተር ዩናይትድ ዝገዛእቶ ኣሌሃንድሮ ጋሪናቾ ብልቓሕ ንሓደ ወቕቲ ናብ ኣስቶን ቪላ ሰይዳቶም። ዝተገብረሉ ትፅቢት ኣብ ቸልሲ ክምልስ ዘይከኣለን ቀጻልነት ዘሎ ብቕዓት ካህንፅ ዝተጸገመን ጋሪናቾ ኣብ ትሕቲ እቲ ኣድናቒ ምዃኑ ዝነገረሉ ዓላሚ ኣስቶን ቪላ ኡናይ ኤምሬ ዳግማይ ክበራበር ትፅቢት ይግበር። ኤምረ ዝሓለፈ ክረምቲ ንጋርናቾ ካብ ማንቸስተር ዩናይትድ ክፋኖ እንከሎ ከፈርሞ ፈቲኑ እውን ነይሩ እዩ። ኣይሰለጦን ግና በዚ ናይ ሕጂ ናይ ምግዛእ ግዴታ ብዘለዎ መስርሕ ረኺቦ ብምህላው ከዓ ኣብ ተፃወታይ ተረኣየ ብቕዓት ክብርብሮ ይግመት። ቸልሲ ንተፃወታይ ቪላ ሞርጋን ሮጀርስ ዝኸበረ ብሪጣን ተፃወታይ ብዘፀውዖ 117 ሚልዮን ፓውንድ ከም ዘፈርመቶ ኣይርስዕን። ናይ ቅድም ተጻዋታይ ኩዕሶ እግሪ ቫን ፖመል ሓድሽ ኣሰልጣን ሃገራት ጋንታ ቤልጅም ክኾንኩ ተሰሚዑ። ቤልጅም ምስ ኣሰልጣንያ ሩዲ ጋርሺያ ድሕሪ ኣብ ዋንጫ ዓለም 2026 ካብ ርዕ ፍጻሜ ምእላያ ከም ተፋለየት ኣይርስዓን። ነዚ መዝነት ዝሕዞ ዓላሚ ሃሰው ክትብል ድሕሪ ምፅናሕ ድማ ምስ ቫንፖመል ተሰሚዓላ። ኣብ ሰነ 2018 ንፒኤስቪ ብምዕላም ናይ ምስልጣን ጉዕዞ ጀመር ቫንፖመል ነዛ ኤሮጳዊት ጋንታ ክሳብ 2028 ክዕልማ ተሰሚዑሎም። ቀንዲ ዕላምኡ ኸ ዋንጫ ኤሮጳ 2028 እዩ። ኣብዚ እዋን 49 ዓመት ገይሩ ዘሎ ቦመል ኣብ ኤሮጳ ምስ ዓበይቲ ክለባት ባርሴሎና፣ ባየር ሙኒክን ኤሲ ሚላን ምፅዋቱ ይርስዕን። ሓደ ካብ ወሰንቲ ተጻወቲ ማንሲቲ ዝኾነ ፊል ፎደን ክሳብ ሰነ 2030 ዘፅንሖ ሓድሽ ውዕል ፈሪሙ። ዝውድ 26 ዓመታት ካፋሊእ ዝነበረ ውዕል ዝመጽእ ክረምቲ ሰነ 2027 ዘብቅዕ ነይሮም። ንዝቕጽሉ ዓመታት ኣብዛ እንግሊዛዊት ክለብ ክጸንሕ ብምውሳኑ ድማ እንተወሳኺ ዓመታት ክሳብ ሰነ 2030 ኣናዊሕዎ ኣሎም። ማንሲቲ ን10 ዓመታት ዝዓለማ ፔፕ ጓርዲዮላ ምስ ምዛም ዝሓለፈ ወቕቲ ከም ዝገደፋ ዝዝከር ኮይኑ 2022-23 ኣብዛ ጋንታ ተሓጋጋዚኡ ኮይኑ ዝሰርሕ ነበረ ኢንዞ ማሬስካ ድማ ነዚ ዓብዪ ሓላፍነት ተቐቢልዎ ኣሎም። ካብ ወዲ 17 ዓመት ጀሚሩ ብጓርዲዮላ ተመሪጹ ነዚ ዓባይ ጋንታ ክውክላ ጀመረ ፎደን ምዝ ኢጣልያዊ ዓላሚ ኣቐዲሙ ፋለጥ ብምጽንሑ ኣብ ትሕትዮ ክሰርሕ ድማ ተሃዊኹ ምህላውን ገሊጹ።
1: ባርከስ ዝኸርኩም ተዓዘብትና ንሎሚ ዝተዳለወ ዕለታዊ ዜና ስፖርት ኣብዚ ክንዛዝም ምስ ተረፉ መደባት ኤረቲቪ ግርፈኩም ሰሰና እዩ።

0: ኣውሽጥን ወፃን ብምዃን ንመደባት ኤርቲቪ ብሓፈሻ ብፍላይ ድማ ውድድር ታሪካዊ ፍልጠት ጉያ ኣብ ምክትታል ዘለኹም ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ኣለኹም። ወትሩ ሰንበት ምሸት ኣብዚ ሰዓት እዚ ትዳሎ መደብኩም ውድድር ታሪካዊ ፍልጠት ጉያ ንሎሚ እውን ከም መቐፀልታ ናይተዝሓለፈ ዙር ኣብ ዞባ ማእከል ብምዃን ምስ ካብ ዝተፈላለዩ ቤት ትምህርትታት ዝመፁ ተምሃሮ ካልኣይ ደረጃ ብምዃን ኢና ክነካይዶ። ናይ ቀዳማይ መድረኽ ካልኣይ ዙር ሒዘልኩም ክመፅአ ንምሉእ ትሕዝቶ እውን ኣብቲ መደብ ከብለኩም እየ። ሰናይ ምክትታል። ካልኣይ ተወዳደርቲ ናብ መድረኽ ክቅድም ስለ ዝኾንኩ ብሞራል ተቐበሉለይ። ቀዳማይ ተወዳዳሪ ሳይሞን ገርግሽ ካብ ቤት ትምህርቲ ሚናበ ዘርኣይ። ካልአይቲ ተወዳዳሪ ትሩፍታሌም ተኽለ ካብ ቤት ትምህርቲ ርእሲ ዓዲ። ሳልሳይ ተወዳዳሪ ረያን ዓብደርሒም ካብ ቤት ትምህርቲ ሰንበል። ራብዓይ ተወዳዳሪ ሙሴ ዳንኤል ካብ ቤት ትምህርቲ ቀሕ ባሕሪ። ራይ ተወዳደርቲ እንኳዕ ደሓን መፃኹም።
1: ኣብዳን ፀና
0: ሳይሞን ገርግሽ ብኣኻ ክጅምረ ከመይ መፂኻ?
1: ንዓነ ፅቡቅ እግዚኣብሔር ይመስገን።
0: ኣራይ ምስ ስምካን ዝመፀኸሉ ቤት ትምህርትን ከተላለየና መጀመርታ።
1: መጀመርታ ስመይ ሳይሞን ገርግሽ ባህል ንመፃኩሉ ቤት ትምህርቲ ከምየ ትምህርቲ ሚና በዘርኣይ ንዘባበር ኢኻ።
0: ሓራይ ሳይሞን ናብ ቀዳሚ ትሕቶኻ ክንኣቱ ኢና ተዳሊኻ ዲኻ?
1: ተዳልየ ይብላነ።
0: ብቋንቋ ዓፈር ብናኹራ ያገሊ ሰባር ናኹራ ዝፅዋዕ መን እዩ? ሀ ደጊያት ባህታ ሓጎስ፣ ለ ዓሊ መሓመድ ዑስማን ቡሪ፣ ሐ ኣቡበክር ኣሕመድ፣ መ ሱልጣን ያሲን ሃይሰማ።
1: ለ ዓሊ መሓመድ ዑስማን ቡሪ።
0: ሙሉእ መልሲ ረኺብካ ኣለኻ ሳይሞን። ብቋንቋ ዓፈር ብናኹራ ያገሊ ወይ ድማ ሰባር ናኹራ ዝፅዋዕ መን እዩ እያ ትብል ነራ ታሕቶ። መልሳ ድማ ዓሊ መሓመድ ዑስማን ብሪ ኮይኑ ብ17 ሕዳር 1899 119 እሱራት ካብ ናኹራ ከም ዘምለጡ ታሪክ ይሕብረና ማለት እዩ። ካብዚኣቶም ደጊያት ማሕራይ ከምኡ ድማ ብላታ ገብረ እግዚኣብሄር ጊላ ማርያምን ይርከቦም። ሩፍታሌም ተክለና ባኻ ክንሰግር ኢና። ስምክን ዝመፀኽሉ ቤት ትምህርትን ከተላሊና።
2: መጀመርታ ስመይ ሩፍታሌም ተክለ ይበሃል። ካብ ንእዘዋ ሰረጃ ቤት ትምህርቲ ርእስ ዓዲ።
0: ኣራይ ክንደይ ክፍሊ ኢኸ ሩፍታሌም?
2: 11
0: 11 ክፍሊ ኢኸ። ፅቡቅ ተዳሊኸ ዲኽ ነዚ ውድድር?
2: ኦ
0: ኣራይ ቀዳሚ ትሕቶኺ ስዒባት መፅያ ምረፅያ። ምጉዝዛይ ኣፍሪቃ መዓስ ዓመተ ምህረት ተፈፂሙ? ሀ 1840፣ ለ 1914፣ ሐ 1814፣ መ 1940።
2: ለ 1914።
0: ርግጠኛ ዲኸ? ማዕረ ክንደይ ኢኽ ርግጠኛ?
2: 100%።
0: ሙሉእ መልሲ ረኺብ ክለኸ ሩፍታሌም። ምጉዝዛይ ኣፍሪቃ መዓስ ዓመተ ምህረት ተፈፂሙ እያ ትብል ነይራ። ምምቕቓል ኣፍሪቃ ኣብ መፋርቕ 1800ታትን ጀሚሩ እኳ እንተነበረ ብ1914 ድማ ተፈፂሙ። እዚ ምምቕቓል እዚ ኣብ ቋንቋ፣ ባህሊ፣ ታሪክ ከምኡ ድማ ህዝቢ ወዘተ ዝተመርኮሰ እዩ ነይሩ። ስለዚ ረኺብ ከያለኸ ሩፍታሌም። ሳልሳይ ተወዳዳሪና ረያን ዓብደርሒም፣ መጀመርታ ሽምካን ዝመፀኻሉ ቤት ትምህርትን ኣበይ ንኡ ዞባ ምዃኑን ከተላልየና።
3: ሽመይ ረያን ዓብደርሒም በሃል ካብ ካልኣይ ደረጃ ቤት ትምህርቲ ሰንበል። ዝመፀኹሉ ንኡዞባ ድማ ዶባ ምዕራብ ኣብ ዝርከብ ሰ
0: ራይ። ፅቡቅ ረያን፣ ነዚ ውድድር ከመይ ኢኻ ተዳሊኻ መፂኻ ዘለኻ?
3: ፅቡቅ ተዳለየ ይብላ
0: ኣራይ በል። ናብ ቀዳሚ ትሕቶኻ ክንሰግር ኢና። ኣብ ካልኣይ ኩናት ዓለም ክልተ ተፃረርቲ ደንበታት ማለት ንኩናት ዝተጠርነፋ ሃገራት ከም ዝነበራ ዝፍለጥ እዩ። ካብዘን ዝስዕባ ብሓይልታት ኣክሲስ ወይ ድማ ኣክሲስ ፓወርስ ዝፍለጣ ወይ ድማ ዝጥርነፋ መነመን እየን? ሀ እንግሊዝ፣ ኣሜሪካ፣ ፈረንሳ፣ ለ እንግሊዝ፣ ጥልያን፣ ፈረንሳ፣ ሐ ጥልያን፣ ጀርመን፣ ጃፓን፣ መ ጃፓን፣ ጥልያን፣ ፈረንሳ፣ ረ መልሲ የለን።
3: ሐ ጥልያን፣ ጀርመን፣ ጃፓን።
0: ሙሉእ መልሲ ረኺብካ ኣለኻ ረያን። ሓይልታት ኪዳን ዝበሃላ ኸ በዓል መን እየን ነይረን?
3: ኣብ ሕቡራት መንግስትታት ኣሜሪካ፣ ሶቪየት ከምኡ ድማ ፍራንስ።
0: ረቤት ነይራተን መስለኒ
3: እንግሊዝ ከዓ ነይራ ብሪጣንያ።
0: እንግሊዝ ከዓ ነይራ ማለት እዩ። ሕራይ ሙሉ መልሲ። ኣብ ካልኣይ ኩናት ዓለም ክልተ ተፃረርቲ ደንበታት ማለት ንኩናት ዝተጠርነፋ ሃገራት ከም ዝነበራ ዝፍለጥ እዩ። ካብዘን ዝስዕባ ብሓይልታት ኣክሲስ ወይ ድማ ኣክሲስ ፓወርስ ዝፍለጣ ወይ ድማ ዝጥርነፋ መነመን እየን? እዚአን ድማ ሐ ጥልያን፣ ጀርመን፣ ጃፓን ይኾና ኣለዋ ማለት እዩ። ቴን ሓይልታት ኪዳን ዝበሃላ ከዓ ከም ዝኽብሎ ድፀንሐ እንግሊዝ፣ ኤሜሪካ፣ ፈረንሳ ከምኡ ድማ ሶቪየት ሕብረት ነይረን ማለት እዩ። ራብዓይ ተወዳዳሪ ናባኻ ክንሰግር ኢና። ስምካን ዝመፀኻሉ ቤት ትምህርትን ክትነግረና።
4: ስመይ ሙሴ ዳንኤል ይበሃል። ካብ ጨንፈር ሚኒስትሪ ትምህርቲ ንዞባ ዶባዊ ምዕራብ ቤት ትምህርቲ ካልኣይ ደረጃ ቀያሕ ብሓደ መፅ።
0: ራይ ፅቡቅ ሙሴ ዳንኤል፣ ናብያ መንጽሃ ምክንያት እንታይ ነይሩ ኣብዚ ውድድር ዝተሳተፍ ዝገበረካ ቀንዲ ምክንያት ታይ
4: መሰረታዊ ነገር ታሪክ ናይ ህዝቢ ኤርትራ ምፍላጥን ታሪክ ናይ ኤርትራ ምፍላጥ ከዓ ንዓይ ታሪክ እዩ ስለዚ ታሪካዊ ምፍላጥ ንዓይ ነዚ ዘሎ ህሉ ኩነታት ንምርዳእን ንመጻኢ ድማ ካብቲ ዝነበረ ታሪክ ተረዲእካ ንመጻኢ ንምግምጋም እውን ንክጠቕመኒ ኢደ ናብ ውድድር ቡያ መጽእ ማለት እዩ
0: ሕራይ ፅቡቅ ስለዚ ክትወዳደር ጥራሕ ዘይኮነስ ክትፈልጥ ከላ ኢኻ መፅኢኻ ማለት እዩ ፅቡቅ በል ናብ ቀዳሚ ትሕቶካ ክንሰግር ኢና ዝኾነ ይኹን ፖለቲካዊ ውዳበ ዘይነበሮን ዘይተረእየሉን ታሪካዊ መድረኽ ስልጣነ ወዲ ሰብ ኣየናይ ነይሩ ሀ ፍል መዴስነት ለ መስፍናዊ ስርዓት ሐ ርእሰ ማላዊ ስርዓት መ ዘመነ ተሃድሶ
4: ሀ ፍል መዴስነት
0: ሙሉእ መልሲ ረኺብካ ኣለኻ ሙሴ ዳንኤል ዝኾነ ይኹን ፖለቲካዊ ውዳበ ዘይነበሮን ዘይተረእየሉን ታሪካዊ መድረኽ ስልጣነ ወዲ ሰብ ኣየናይ ነይሩ እያ ትብል ታሕቶ ሀ ፍል መዴስነት ለመስፍናዊ ስርዓት ሐ ርእሰ ማላዊ ስርዓት መ ድማ ዘመነ ተሃድሶ ነይረ እንተን ምረት ስለዚ መልሳ ሀ ፍል መዴስነት ትኸውን ማለት እዩ ራይ ሳይሞን ናባሃ ተመሊስና ኣለና ክንደይ ክፍሊ ኢኻ ሳይሞን
1: ኢለቨንስ 11 ክፍሊ
0: 11 ክፍሊ ሕጂ 11 ክፍሊ ምዃንካ ካብቲ ካልኦት ክፍልታት ፍልይ ዘብሎ ነገር ኣለዎ ድዩ
1: ኣለዎ ቀዳማይ ነገር ቀልጢፍካ ትምህርትካ ወዲእኻ ናብ ሃገራዊ ግቡእካ ትፍፅመሉ ናብ ሰዋ ምውራድ ማለት እዩ ብድሕሪ እዩ ናብቲ ዕላማኻ ድመደብካያ ናብኡ ተበፅሓሉ ክሳይ መንገዲ ስለ ዝኾነ ይሕግሰኒ ማለት እዩ
0: ስለዚ ናብቲ ዝዓበየ ዕላማኻ ናይ ምብፃሕ ድልድል ወይ ድማ መሰጋገር ኢኹ ንብሎ ንኽእል ማለት እዩ ሓራይ ፅቡቅ ናብ ካልእ ትሕቶካ ንሰግር ኢና ብል ሳይሞን ሃገርና ኤርትራ ኤርትራ ዝብል ስም ዝተዋህበትሉ መዓስ ዓመት ነይሩ ሕቶ ክደግመልከየ ሃገርና ኤርትራ ዝብል ስም ዝተዋህበትሉ መዓስ ዓመት ነይሩ

0: ግዜ ኣኺላላ ሳይሞን ሕቶኻ ሃገርና ኤርትራ ዝብል ስም ዝተዋሃበትሉ መዓስ ዓመተ ምህረት እዩ ነይሩ እያ ትብል። እዚ ድማ ብሓደ ጥሪ 1890 ክኸውን ከሎ ኢጣልያ ብከበባ ናይ ዝተፈላለዩ ሓይልታት ዓብዪ ብድሆ ኮይኑዋ ስለ ዝነበረ ንመላእ ከበሳታት ኤርትራ ከምኡ ድማ ንመረብ ምስ ተቋጻጸረት ነቲ ሓድሽ ግዛኣቶም ኤርትራ ኢሎም ሰሚዮሞ። በዚ ድማ ኤርትራ ንመጀመርታ ግዜ ዶባታ ዝተኸለለ ሃገር ኮይና ማለት እዩ። ሕራይ ሩፍታሌም ናባኽ ተመሊስና ኣለና። ቅድሚ ካልእቲ ሕቶኺ ምሕታትና ኣብ ክፍሊኺ ከመይ ኢኺ ተወዳዳሪት ዲኺ? ተወዳዳሪት ኢኺ። ስለዚ ተወዳዳሪት ክትኮኒ ወይ ድማ ዕውቲ ንክትኮኒ ትኽተልዮ ሜላ ወይ ድማ ቅዲ ኣፀናንዓ ከትዕልልና?
1: ግዜኻ ብግቡ ምጥቃም ካልኦት ነገር ከዓ ነፍስኻ ጥራይ ምጥማት ካልኦት ወዲኦም ወኢልካ ተስፋ ደይ ምቁራፂ ካልኦት ሸፊን ኣነ ኣይሸፈንኩም ፍላይ 11 ዝግድ ኮንካ ከምኡ ዝብል ኣረኣያታት ኣሎ። ኣነ ኣይሸፈንኩን ኣነ ካበር ኣይገበርኩን ካልኦት ኣብ ትተላል ወዲኦም ወዮም ገለገለ ዝብል ኣረኣያታት ኣሎ። እዚ ግን ንስኻ ነፍስኻ መስል ክኣኻ ትኸይድ ንስኻ ካበር ክትገብሮ ትኽእል ኢኻ ተስፋ ቆሪፅካ ከዓ እንተምፅኦ ነገር የለም ማለት እዩ። ስለዚ ንስኻ ነፍስኻ መሲልካ ምኻድ
0: ፅቡቅ። ሕጂ ብከመይ መንገዲ ክተፅኒ ብግሩፕ ዲ ክተፅኒ ወይ ኢንዲቪዋሊ ከመይ ዓይነት ቅዲ ክትኽተል?
1: ዝበዝሕ ኳ ኢንዲቪዋል
0: በይንኽ እዮ ክተፅኒ ከምኡ ዝርዳእኪ ሓራይ ፅቡቅ። በሊ ናብ ካልእ ትሕቶ ክንሰግር ኢና። እቲ ብ20 ጥቅምቲ 1977 ናይ ክልቲአን ውድባት ሰውራ ኤርትራ ናይ ሓድነት ስምምዕ ዝኸተማሉ ከተማ መን ይበሃል?
1: ቱኒዝያ
0: ኣይኮነትን። ግዜ ኣለክ ፈትኒ።
1: ፀበላ
0: ኣይኮነትን።
1: ናፋ
0: ኣይ ረኸብክያን ኣለኺ ሩፍታሌም ፈትኒ። ግዜ ኣለኪ
1: ኣፍዓበት
0: ኣይኮነትን።
1: ከረ
0: ኣይ ረኸብክያን።
1: ከሰላ
0: ኣይ ረኸብክያን ኣለኺ ሩፍታሌም። እቲ ብ20 ጥቅምቲ 1977 ናይ ክልቲአን ውድባት ሰውራ ኤርትራ ናይ ሓድነት ስምምዕ ዝኸተማሉ ከተማ መን ይበሃል እያ ነራ ተሕቶ። መልሲ ድማ ኣብ ካርቱም ሱዳንን ተሰማሚዕናሉ። እዚ ተሓኤን ህጊ ሓኤን ብሓባር ንናይ ስራ ሓድነት ንውህደት ናይ ሓባር ላዕለዋይ ፖለቲካዊ መሪሕነት ክቐውም ናይ ሓባር ናይ ኩናት ሜላ ድማ ንክሕንፀፅ ካልእን ዘማልእ ስምምዒ ነይሩ። ስለዚ ኣይ ረኸብክያ እንታ መልሲ። ርያን ዓብደርሒም ናባኻ ተመሊስና ኣለና። ክንደይ ክፍሊ ኢኻ ርያን?
2: 11
0: ክፍሊ። ስለዚ 11 ክፍሊ ምዃንካ ካብቲ ካልእ ክፍልታት ፍሉይነት ኣለዎ ድዩ?
2: እወ ኣለዎ።
0: እንታይ ፍሉይነቱ?
2: ፍሉይነት ናይ 11 ክፍሊ ካብቲ ዝነበርካዮ ናይ ኣብ ገዛኻ ካብ ገዛ ናብ ትምህርቲ ትመላለሶ ስለዝነበርካ ደረጃ ካልእ ሂወት ወይ ካልእ ዓይነት መድረኽ ትፍትነሉ ግሬድ እዩ። ብዓብዩ ናብቲ ዕላማኻ ደብፅሕካ ወይ ናብቲ ኣልቲሜት ጎል ንብሎ ወይ ከዓ ናይ መወዳእታ ዕላማኻ ዘብፅሕካ መድረኽ ስለ ዝኾነ ብከምኡ ድማ 11 ግሬድ ወይ 11 ክፍሊ ፍልይ ዝበለ ይገብሮ ማለት እዩ።
0: ሕራይ ፅቡቅ። ስለዚ ናትካ ዕላማ እንታይ ወይ ድማ ኣበይ ክትበፂሕ እዩ ዘሎ ናትካ ሕልሚ?
2: ብዝተኻለ መጠን በቲ ዝደለየ ዓውዲ ብዝለዓለ ደረጃ ትምህርቲ ብዝለዓለ ዓቐን ስኬል ክውዲእ ድሌተ
0: እታ ትደልየ ዓይነት ዓውዲ ክንፈልጣ ግባኣና ድ
2: ወሳ እንዴ ዘይወሰንኩ?
0: ኣይ ወሰንካን ክሳብ ሕጂ ሞ ግዜ ከይከደካ በል ቅልጥፍ ኢልካ ወሲንሃ ቅድሚ ሰባ ምሃድካስ ክትውስን ኣለካ። ሕራይ በል ናብ ካልእ ትሕቶኻ ክንሰግር ኢና። ሻድሻይ ወራር ስርዓት ደርግ ብወፍሪ እንታይ ይፍለጥ ነይሩ?
2: ወፍሪ ቀይሕ ኮኸብ።
0: ርግፀኛ ዲኻ?
2: ወ
0: ሙሉእ መልሲ ረኺብካ ኣለኻ ኣርያን። ሻድሻይ ወራር ስርዓት ደርግ ብወፍሪ ቀይሕ ኮኸብ ይፍለጥ ነይሩ። እዚ ድማ ንክልተ ዓመት ዝኸደ ወታደራዊ ዲፕሎማስያዊ ከምኡ ድማ ፖለቲካውን ቁጠባውን ፕሮፓጋንዳውን ምድላዋት ዝተካየደሉ ዓብዪ ወፍሪ እዩ ነይሩ። ንህዝባዊ ግንባር ጠቕሊልካ ንምጥፋእ ዝተወጠነ ወፍሪ እዩ ነይሩ። ተዓዊቱ ድዩ ኣይተዓወተን? ከመይ ከይዱ መወዳእታ?
2: ኣይተዓወተን።
0: ኣይተዓወተን። ሓራይ ፅቡቅ ረያን። ረብዓይ ተወዳዳሪና ሙሴ ዳንኤል ናባኻ ተመሊስ ኣለኹ። ክንደይ ክፍሊ ኢኻ ሙሴ?
3: 11 ክፍሊ።
0: ኣብ ትምህርቲ ከመይ ኢኻ?
3: ካብቶም ተወዳደርቲ።
0: ካብቶም ተወዳደርቲ ኢኻ። ስለዚ ካብ ትምህርቲ ወፃኢ ኣብ ካልእ ተሳትፎታት ትሳተፍ ዲኻ? ናይ ክለባት ወይ ድማ ናይ ሃማተ?
3: ኣብ ናይ ሃማመተ እኮ ነጥፍ እንዴ ክሳብ ዚ ሲቪካዊ ስልጠና ናይ ካድር ተማሂርና ነርና ኣብዚ ኣብ ሃማመተ ንኡ ዘባቲራ ቮልኤ ዝነጥፍ ብዛዕባ ንፈጠና ናይ ሃማመተ ክዛረብቲ ኮይነ መጀመርታ ናይ ሃማመተ ቀንዲ ዕላምኡ ብክልንትንኦ ብቑዕ ዝኾነ መንእሰይ ንምህናፅ እዩ። ስለዚ ኣብ ንኡ ዘባና ከዓ ነዚ ራእይ እዚ ንምትግባር ብኩሉ ብክለባት ብማሕበራዊ ኣበርክቶ ብመጎሳዊ ክስ ፅሑፍን ፖለቲካዊ ትምህርትን ዝኣመሰሉ እቲ መንእሰይ ሲ ተሳሒሉን በሊሑን ከም ዝወፅእ ንግበር ንሕና ማለት እዩ።
0: ሕራይ ፅቡቅ ካድር ከዓ ተማሂረ ኢልካኒ። ስለዚ ተምሃራይ ጥራሕ ዘይኮንካስ ካድረ ከለኢኻ ማለት እዩ። ከመይ ሞ ተተካይድዎ ጎስጓስ እንታይ ውፅኢት ትርኢሉ ኣብ ተምሃሮ ብቶም ናትኩም መዛኑ ከመይ ውፅኢት ትረኽብሉ?
3: ሕጂ መጀመርታ ንዝኾነ ሰብ ጎስጓስ ወይ ሓበሬታ ክተካይደሉ ከለካ ስኻን ዲኻ ነቲ ትጉስግሶ ዘለካ ትግብሮ ዘለካ። ስለዚ መጀመርታ ንሕና እቶም ኣካየድ ተኣካል ዘለዉ ናይታ ንኡዘባ ነቲ ንብሎ ዘለና ኣብነት ኮይና ንሕና ንዑ ንትግብሮም ሾ ሽዑ እቲ ተምሃራይ ከዓ ንዓና ብምርኣይ ኣብነት ኮይናስ ከም መሪሕ ማለት እዩ መሪሕ ኮይናስ ነቲ ንጥፈታት ንክትግበር ነቲ ተምሃራይ ንውክሎ ማለት እዩ።
0: ሕራይ ፅቡቅ ሙሴ፣ ኣዝዩ ፅቡቅ ዝኾነ ዕማማት ኢኹም ተካይዱ ዘለኹም። በኣር ናብ ካልእ ትሕቶካ ክንሰግር ኢና። ኣብ 1988 ህዝባዊ ግንባር ንከተማ ኣፍ ዓበት ክቆፃፀረ ከሎ ኣብቲ ቦታ ዝነበረ ናይ ፀላኢ እዚ እንታይ ይበሃል ነይሩ?
3: ናደው እዚ
0: ምሉ መልሲ ረኺብካ ኣለኻ ሙሴ። ኣብ 1988 ህዝባዊ ግንባር ንከተማ ኣፍ ዓበት ክቆፃፀረ ከሎ ኣብቲ ቦታ ዝነበረ ናይ ፀላኢ እዚ እንታይ ይበሃል ነይሩ? ያ ነራ ተሕቶ ናደው እ ዝበሃል ነይሩ። ኣብ ግንባርና ኣፋን ኣፍ ዓበትን ንልዕሊ 9 ዓመታት ዝዓስከረ ኮይኑ ልዕሊ 22,000 ወታደራት ዝነበሮ ሰራዊት ድማ እዩ ነይሩ ማለት እዩ።

0: ራይ ሳይሞን ገርግሽ ናባሃ ተመሊስናለና ውድድር ከመይ ኣሎ?
1: ንኣኒ ፅቡቅ
0: እዚኦም መወዳድርትካ ከመይ ረኪብከ?
1: ብጣዕሚ ብርትዓት ተወዳደርቲ።
0: ኣብቲ ፅቢትካ ነይሩ ድዩ ዋላ ካብቲ ፅቢትካ ወፃ እዮም?
1: ፅቢተይ ወፃ እዩ ንላዕሊ
0: ፅቢትካ ወፃ ኣጆካ ስኻውን ብርቱዕ ኢኻ ከምኦም ማለት እዩ። ሕራይ ናብ ሳልሰይ ትሕቶካ ክንሰግር ኢና። ካብዞም ዝስዕቡ ኣብ ኢትዮጵያ ዝዝረብ ኩሻዊ ቋንቋ ኣየና እዩ? ሀ ሳሆ፣ ለ ትግረ፣ ሐ ትግርኛ፣ መ ኦሮሞ።
1: መ ኦሮሞ።
0: ሙሉእ መልሲ ረኺብካ ኣለኻ ሳይሞን። ካብዞም ዝስዕቡ ኣብ ኢትዮጵያ ዝዝረብ ኩሻዊ ቋንቋ ኣየና እዩ ያኔራ ትሕቶ። እተን ምረፅ ድማ ሀ ሳሆ፣ ለ ትግረ፣ ሐ ትግርኛ፣ መ ኦሮሞ እዮም ነይሮም። መልሲ መ ኦሮሞ ረኺብካ ኣለኻ። ሩፍታሌም ትፈትዮ ዓይነት ሰብጀክት እንታይ እያ? ኣርቲ ዲኸ ሳይንስ መጀመርታ?
2: ኣርቲ።
0: ኣርቲ ኢኸ። ስለዚ ኣብ ዓውዲ ኸ ክትወዳደር ደለኸ። ትፈትዮ ሳብጀክት እንታይ እያ?
2: ቢዝነስ ኤንድ ኢኮኖሚክስ።
0: ብኸመይ ኸ ቢዝነስ ኤንድ ኢኮኖሚክስ ኣብ ሊፅ ክትፈትያ?
2: ናይ መወዳእታ ናተይ ሕልምስ ቢዝነስ ማናጀር ክኸውን ስለዘየለ።
0: ፅቡቅ። ስለዚ እቲ ሕልሚ ክንምትግባርካ ብፃዕር ኣለኸ ዲኸ? ትፅዕርላ ኣለኹ ዲኽ ነታ ሳብጀክት? ሓራይ ፅቡቅ ፅቡቅ። ዕድል ይምነየልኪ ንሕልምኺ። ናብ ሳልሰይቲ ሕቶ ኢና ክንሰግር። መንግስቲ ኢትዮጵያ ንባንዴራ ኤርትራ መዓስ ኣውሪዳታ? ሀ 1958፣ ለ 1955፣ ሐ 1956፣ መ 1962።
2: ሀ 1958።
0: ሙሉእ መልሲ ረኺብክላኺ ሩፍታሌም። መንግስቲ ኢትዮጵያ ንባንዴራ ኤርትራ መዓስ ኣውሪዳታ ያኔራ ትሕቶ? መንግስቲ ኢትዮጵያ ንባንዴራ ኤርትራ ብሕዳር 1958 ኣውሪዳታ ማለት እዩ። ራይ ርያን ናባኻ ተመሊስና ኣለና። ኣብ ሃይ ስኩል ኣብዚ ዘለኹሞ ደረጃ ናይ ካልኣይ ደረጃ ማለት እዩ፣ ፅልዋ መዘና ከመይ ኣሎ ወይ ከመይ ትገልፆ?
3: ፅልዋ መዘና ብሓፈሻ ክንሪኦ ከለና ኣዝዩ ካብቶም ኣገደስቲ ነገራት እዩ፣ ግን ከዓ ሓደገኛ ንብሎም ነገራት እዩ። ስለዚ ኣብ ሃይ ስኩል ድማ ቀንዲ ዝብርትዓሉ ወይ ቀንዲ ብዓብዪ ደረጃ ዝረኣየሉ ድማ ኣብ ሃይ ስኩል እዩ ማለት እዩ። ስለዚ ፅልዋ መዘና ዝበሃል ብፅቡቅ ክኸውን ይኽእል፣ ብሕማቅ ክኸውን ይኽእል። ስለዚ እቲ ዝዓበየ ክፀልወካ ድኽእል ካ ዓርክኻ ወይ መዘናኻ ስለ ዝኾነ ኣዝዩ ዓብ ተር ኣለዎ ወይ ኣዝዩ ዓብ ፅልዋ ኣለዎ ኣብ ሃይ ስኩል ማለት እዩ።
0: ስለዚ ነቲ ኣሉታዊ ፅልዋ መዘና ብኸመይ ኢኻ ትከላኸሎ ኣብ ነብስኻ ንኸይመፅእ ማለት እዩ?
3: ኣሉታዊ ፅልዋ መዘና ክትከላኸሎ መጀመርያ ቀዳማይ ነገር ቅድሚ ናብ ምክልኻል ምእታውካ እንታይ ዓይነት መዘና ትመርፅ ኣገዳሲ እዩ። ካልኣይ እንተራ ክልተ በበይኑ ሓሳብ ዘለዎ ማዕሩኽ ወይ ከዓ መዛኑ እንተደኣ ኮንካ ግን ኖ ናይ ምባል ክእለት ክህልወካ ኣለዎ ማለት እዩ። ስለዚ ከም ዝመተ ዓሳ ምስ ዋሓዚ ዘይኮንካ ትኸይድ ኣብ ትዘድልየካ ወሲድካ ኣብ ዘየድልየካ ድማ ኖ ናይ ምባል ሓይሊ ክህልወካ ኣለዎ ማለት እዩ። ስለዚ በዚ ከም ዝጋባብ ድማ ክትከላኸሎ ትኽእል እያ።
0: ራይ ፅቡቅ መግለፂ እዩ ረያን። ናብ ሳልሰይቲ ሕቶካ ክንሰግር ኢና። ሃገራዊ ኣገልግሎት ኤርትራ ባየናይ ኣዋጅ ፀዲቑ? ሀ 80/1910፣ ለ 82/1995፣ ሐ 95/1990፣ መ 1990።
3: ለ 82/1995።
0: ሙሉእ መልሲ ረኺብካ ኣለኻ ረያን። ሃገራዊ ኣገልግሎት ኤርትራ ብኣየናይ ኣዋጅ ፀዲቑ ያ ኔራ ትሕቶ? ብ82/1995 ዝፀደቐ ኮይኑ ሃገራዊ ህንፀት ንምድንፋዕ ዝተኣወጀ ኣዋጅ እዩ ነይሩ። ህዝቢ ንሃይማኖት ካብ ፖለቲካ ንክፈሊ ዝተወስደ ምርጫ መንግስቲ ኤርትራ ሓያል ስኒትን ሓድነትን ኣብ ብዙሕነት ንክህሉ ድማ ኣኽኢሉ እዩ ምባል ይከኣል ማለት እዩ። እዚ ሃገራዊ ኣገልግሎት ኤርትራ ክፀድቕ ከሎ ንምንታይ ዕላማታት ፀዲቑ ኢልካ ትሓስብ?
3: ሃገራዊ ኣገልግሎት ክፀድቕ ከሎ ብሓፈሻ ነታ ሽዑ ብክንደይ መስዋእቲ ብክንደይ ደም ጀጋኑ ዝመፀት ነታ ናፅነት ንምዕቃብ እዩ። ህንፀት ሃገር ከምኡውን ብትምህርቲ እንዳሃብካ ድማ ንቕሓት ህዝብን ተምሃሮ ከምኡውን ንቕሓት መንእሰያት ከም ንምባል ወዘተ ካልእ ዕላማታትን ተመስሪቱ።
0: ፅቡቅ። ሙሉእ መልሲ ረያን ዓብደርሒም። ምስ መግለፂኡ ፅቡቅ መብርሂ ኢኻ ትበና ፀኒሕካ። ራይ ሙሴ ዳንኤል ናባኻ ተመሊስና ኣለና። ካብዛ ንረያን ክሓተ ወዲ ፀናሕኩ ከይወፃኹ ማለት እዩ ኣብ ደረጃኹም ወይ ድማ ኣብዚ ዘለኹሞ ደረጃ ዘጋጥመኩም ናይ መዘናታት ፅልዋን ምብዳህ እቲ ቀንዲ ክንገብሮ ንኽእል ነገራት ካብዚ ናይ ረያን ውፅእ ዝበለ እንታይ ሓሳብ ኣለካ? ብመንፅርሃ ማተኦ ማለት እዩ ንስኻትኩም።
4: ምናልባት እዚ ሕቶ እዚ ኮ መጀመርታ ክንምልሶ ተኮይና እቲ መዘና ዝበሃል ዘሎ ሰብ ወይ ኣካል ንምንታይ እዩ ዘለየና ዘሎ እንዲ ዝመፅእ ትሕቶ ሕቶ እዚ ከዓ መዘና ወይ ዓርኪ ትሕዞ ኩሉ ግዜ ኣብ ጎንኻ ኮይኑ ንሕማቕን ንፅቡቕን ብሓንሳብ ኮንካ ንክትሓልፎን ኣብ ሽግርካን ኣብ ሓጎስካን ተወሳኺ ድማ ኣብ ሂወትካ ኣርኣያ ኮይኑ ስ ክሕግዘካ ዝኽእል ሰብ ኢኻ መዘና ትብሎ። ስለዚ ካብ ኣሉታ ፀቕጢ መዘና ክልተ ዓይነታትን እዩ ዘሎ፣ ኣውንታውን ኣሉታውን ክኾን ይኽእል እዩ። ስለዚ እቲ ኣውንታዊ ድሓን ፅቡቕ ስለ ዝኾነ ንሱ ብጎኒ ፅኒሕና። እቲ ኣሉታዊ እንተ ደኣ ተዛሪብና ግን ኣሉታዊ ፀቕጢ መዘና ኣባኻ እዩ ዝምርኮስ። እቲ ኣሉታ እንተ ኣሉታን ኣውንታን ፈላለዩ ዘይክእል ሰብ እንተ ደኣ ትመሓዘ ኣለካ ኮንካ ኣብኡ ዘይኮነ ትገጋ ኣባኻ እዩ ዘሎ ትገጋ። ስለዚ ንስኻ መጀመርታ ኣብ መዘና ኣብ ምምራፅ ኣዝኻ ቁርጡ እውን ንፍዖን ክትከውን ኣለካ። ሽዑኡ እቲ መሪፅካዮ ዘለካ መዘና ከዓ ነቲ ሂወትካ ዘካይደካን ነቲ ዕላማኻ ድማ ዝሳንን ኣብ ሓደ ደረጃ ዕድመ ትርከብ ሰባት ትኾንካ ተመራፂ
0: ሕራይ ፅቡቕ። ሕጂ ከም ሕጂ ብብዝሒ ንሪኦ ዘለና ኣብ ተምሃሮ ሃይስኩል ማለት እዩ እዚ ናይ ምዝንጋዕ ነገራት ኣሎ። ሕጂ መዘናኻ ኣብ ምዝንጋዕ ብዙሕ ነገራት ይፀልውካ እዮም ሓቂ። ነዚ ኸ ብኸመይ ትከላኸልዎ? ንኣብነት ንስኻ ከም ተምሃራይ፣ ከም ኣባል ሃማማት፣ ከም ካድረ መጠን ኣብቲ ነፃ ግዜ ዘለካ ብምንታይ ኢኻ ትዘናጋዕ?
4: ኣነ ኣብ ነፃ ግዜ ተወሳኺ ስራሓት ዝገብሮም ኣለዉ። ምናልባት ኤዲቲንግ ገለ ፈትየ፣ ፕሮግራሚን እውን ይፈትየ፣ ግጥሚ ምፅሓፍ ፈትየ፣ መፅሓፍ ምንባብ እውን ይፈትየ።
0: ስለዚ ኩሉ ሂወትካስ ምስ ትምህርቲ ምስ ምፅሓፍ ዝተኣሳሰረ እዩ ማለት እዩ። ሞኖቶም ካብ ዛናትካ መንገዲ ውፅእ ኢሎም ዘለዉ ሰባት እንታይ ሓሳብ ምሃብካ እዮም?
4: ኣብ ሓደ ኣርባዕተ ዝሸነኻቱ መገዲ ኮንኩም ንኩሉ ሸነኻት ሂወት ጠምትዎ። ሽዑኡ ኣየናዩ ፅቡቕ እቲ ሂወት ምስ ጠመትኩምዎ ከዓ ምስትናትኩም ሂወት ኣብኡ ኤግዛምፕል ብምእታው ረኣይዎ ሞ ኣበየናይ ደረጃ ከም ዘለኹም ክትፈልጡ ኢኹም። ኣበየናይ ደረጃ ከም ዘለኹም ምስ ፈለጥኩም ከዓ ሂወትኩም ብየናይ መኣዝን ክትከዱ ከም ዘለኩም ሽዑኡ ኣብታ ዘለኹማ መገዲ ኾንኩም ሲ ምረፁ።
0: ሕራይ የቐኒልና ሙሴ፣ እዚኣ ዋላ ንዓና ትጠቅም ሓሳብ እያ፣ ንተምሃሮ ጥራሕ ኣይኮነትን። ናብ ሳልሰይቲ ሕቶኻ ክንሰግር ኢናብል ህዝባዊ ሓይልታት ሓርነት ኤርትራ ዝብል ስም መዓስ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ተቐይሩ? ሀ 1965፣ ለ 1961፣ ሐ 1977፣ መ 1978። ርግፀኛ ዲኻ?
4: ርግፀኛ።
0: ሙሉእ መልሲ ረኺብካ ኣለኻ ሙሴ። ህዝባዊ ሓይልታት ሓርነት ኤርትራ ዝብል ስም መዓስ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ተቐይሩ እያ ነራ ተሕቶ ብ 1977 ኮይኑ እዚ ውድብ እዚ ኣብቲ ዝተኸየደ ቀዳማይ ውድባዊ ጉባኤ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ስም ተለዊጡ ማለት እዩ። ስለዚ ረኺብካ ኣለኻ እታ መልሲ ሙሴ። ራይ ሳይሞን ገርግሽ ናባሃ ተመሊስና ኣለና። ሳይሞን ከም ተምሃራይ ዝምባለኻ እንታይ እዩ? ካብ ትምህርቲ ወይ ድማ ካብቲ ትመርፁ ዓውድታት ወፃኢ እንታይ ዝምባለ ኣለካ?
1: ስእሊ ቅብኣ ማለት እዩ። ቅብኣ ስእሊ ፍትን እየ ተማሂረ እውን ነይረ ካብ ወይ ዝምባለካ ዘለኒ
0: ኣብ ቅብኣ ማለት እዩ። ተወዳዲርካሉ ወይ ሰሪሕካሉ ትፈልዶ?
1: ሰርሓለየ ግን ተወዳዲረሉ ይፈለጥኒ
0: ውድድር ይበፃሕካን። ስለዚ ካብ ሳዋ ምስ ተመለስካ ልዕሊ እቲ ትመርፁ ዓውዲ ከም ቀብኣይ ከዓ ክንፈልጠካ ኢና ማለት እዩ። ራይ ፅቡቕ ሳይሞን፣ ናብ ራብዒትን ናይ መወዳእታ ሕቶኻን ኢና ክንሰግር። ሓደ ህዝቢ ኣብ ኣህጉራዊ መድረኽ ንክዋሳእ እንታይ የድልዮ? ሀ ውሕስነት፣ ለ ሰላም፣ ሐ እኩብ ፀጋታት፣ መ ኩሎም መልሲ እዮም።
1: መ ኩሎም መልሲ እዮም።
0: ሙሉእ መልሲ ረኺብካ ኣለኻ ሳይሞን። ሕቶኻ ሓደ ህዝቢ ኣብ ኣህጉራዊ መድረኽ ንክዋሳእ እንታይ የድልዮ እያ ትብል ነይራ። ሀ ውሕስነት፣ ለ ሰላም፣ ሐ እኩብ ፀጋታት፣ መ ድማ ኩሎም መልሲኦም። ስለዚ መ ኩሎም መልሲኦም እታ መልሲ ውሕስነት፣ ሰላም፣ እኩብ ፀጋታት። እዚ ኣብ ኣህግራዊ መድረኽ ንክትዋሳእ ንሓንቲ ሃገር ካብቶም ዘድልይዋ ነገራት እዩ ማለት እዩ። ሕራይ ሩፍታሌም፣ ሩፍታሌም ትርፊ ግዜ ኸ ምንታይ ክተሕልፍ እዮ?
2: ትርፊ ግዜ ስእሊ ይስእል፣ መፅሓፍቲ ክኾነ ክራፍትስ ገለካ ይፍትነ ካል ቋንቋታት ከ
0: ክልተ ቀባእቲ ኢና በዚ ጠጠዋቢልና ዘለና ማለት እዩ። ብዙሕ ዓውድታት ሒዝኩም ኣለኹም። ፅቡቕ ሩፍታሌም፣ ሕራይ ራብዒቲ ሕቶ ክይበሊ ካብዞም ዝስዕቡ ባእታታት ሃገራውነት ዘይኮነ ሀ ታሪክን ጂኦግራፍን፣ ለ ሃይማኖትን ባህልን፣ ሐ ብዝሒ ህዝቢ፣ መ ፖለቲካን ቁጠባን።
2: ሐ ብዝሒ ህዝቢ።
0: ሙሉእ መልሲ ረኺብ ክለኺ ሩፍታሌም። ሕቶኺ ካብዞም ዝስዕቡ ባእታታት ሃገራውነት ዘይኮነ እያ ትብል ነይራ። ታሪክን ጂኦግራፍን፣ ሃይማኖትን ባህልን፣ ፖለቲካን ቁጠባን ከምኡ ድማ ቋንቋን ሓባራዊ ታሪክን እዚኦም ኩሎም ባእታታት ሃገራውነት ዝገልፅ እዮም ብዝሒ ህዝቢ ግን ኣብ ባእታታት ሃገራውነት ወላ ሓንቲ ተራ የብሉን ማለት እዩ

0: ሬስ ትቕፅል
1: ከመይ እዩ እንታይ እቲ ፅኢታትካ ነይሩ ናብዚ ውድድር ክትመፅእ ከለካ?
0: ብርትዕ ዝበለ ኸውን እየ ተፀብየ ነይረ ድሓን እዩ ዘሎ ክሳብ ሕጂ
1: ድሓን እዩ ደሎ ዛጌት ድሓር ግን ዳበርትዓ ከይዲ ከይትዛነብኣ ሕራይ ናብ ራብዒ ትሕቶኻ ክንሰግር ኢና። ሕብረተሰብ ሃገራዊ ውዳበታቱ ብዝተፈላለዩ ውሽጣውን ግዳማውን ረቑሒታት ምስ ዝዳኸም እንታይ ይፍጠር? ሕብረተሰብ ብሓጎስን ፍስሓን ይነብሩ፣ ለሕብረተሰብ ብዲሞክራሲ ይነብሩ፣ ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ፣ ሕብረተሰብ ብዘይ ስጋት ይነብሩ።
0: ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ።
1: ምሉእ መልሲ ረኺብካ ኣለኻ ኣረያን። ሕብረተሰብ ሃገራዊ ውዳበታቱ ብዝተፈላለዩ ውሽጣውን ግዳማውን ረቑሒታት ምስ ዝዳኸም እንታይ ይፍጠር? ሕብረተሰብ ብሓጎስን ፍስሓን ይነብሩ፣ ለሕብረተሰብ ብዲሞክራሲ ይነብሩ፣ ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ፣ ድማ ሕብረተሰብ ብዘይ ስጋት ይነብሩ ኢያን ነረ እንተንምረፅ። ስለዚ መልስና ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ ረኺብካ ኣለኻ ማለት እዩ ረያን። ሙሴ ዳንኤል ናይ መወዳእታ ሕቶኻን ናይ መወዳእታ ካ ተወዳዳርን ኢኻ ክትከውን ከመይ ፀኒሕ ውድድር?
2: ፅቡቅ ድሃን።
1: ትፅቢታትካ ከመይ እዩ ኣብዚ ውድድር?
2: ከምቲ ትፅቢታት እዩ ዘሎ።
1: ከምቲ ፅቢትካ እዩ ክዕወት ዶ ትብል ወይስ እዞም ሓያላት ኣይሕልፉንን እዮም?
2: ኣብ ውድድር ክትኣቱ ከለካ ክዕወት እምበር ክወድቕ ኢልካ ክትኣትውን ዲኻ? ስለዚ ክዕወት እየ ክብል ናይ ግድ።
1: ስለዚ ኣብ መትከልካ ይካ ደለካ ማለት እዩ። ፅቡቅ ዓወት ምነየልካ። ራብዒትን ናይ መወዳእታ ሕቶኻን ክትስዕብያ ሃገር ክትህሉን ክትቅፅልን እንተኮይና እንታይ የድሊ? ወደብ ለንዓኣ ዝበቅዕ ህዝቢ፣ ብዝሂ ብሄራት፣ ማዕድናዊ ፀጋታት።
2: ለንዓኣ ዝበቅዕ ህዝቢ።
1: ምሉእ መልሲ ረኺብካ ኣለኻ ሙሴ። ሃገር ክትህሉን ክትቅፅልን እንተኮይና እንታይ የድልያ ነራ ትሕቶ? ቴን ምርጫ ድማ ወደብ ለንዓኣ ዝበቅዕ ህዝቢ፣ ብዝሒ ብሄራት፣ ማዕድናዊ ፀጋታት ነረን። እታ ትኽክለኛ መልሲ ድማ ለንዓኣ ዝበቅዕ ህዝቢ ክህሉ ኣለዎ። ምክንያቱ ብቑዕ ህዝቢ ክበሃል ከሎ ብደረጃ ሃገር ዝበፅሐ ኣተሓሳስባ ከማዕብል ዝኽኣለ ማለት ስለ ዝኾነ እቲ ቐንዲ ንሃገር ዘድልያ ብቑዕ ህዝቢ እዩ ማለት እዩ። ስለዚ ተወዳደርትና ንሎሚ ዝበልናዮ መደብ እዚ ክትከታተልዎ ዝፀናሕኩም እዩ ነይሩ። ኣብ ዝመፅእ ብካልእ ተወዳደርትን ብካልእ ትሕዝቶን ክንምለሰኩም ኢና። ክሳብ ሽዑ ሰናይ ቅናት።

መደብ ናትራን ኣብ ሰሙን እዚ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተፀልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቅቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝፀሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቅታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን እዩ ክቐርበልና። እቲ ፍሉይ ፅባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ፀጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልምሳ እውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ እውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙር ዘዮ እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ዮሃንስ ይበሃል። ኣዋሃዲት ድኮነ ዓባይቲ ኣካዊ ድኮነ ዓባይቲ ናይ ዞባ ጋሽባርካ ኮይነ መፅየ ዘለኹ ኣብዚ ብሓፈሽ ንሕና ሓሙሽተ ኣባይቲ ያታዊ ኣባይቲ ኢና ሒዝና መፅእና ዘለና። እቲ ቀንዲ ዕላማ ከምቲ ኩልና ንርድኦ ቅድሚ ነዊሕ ዓመታት ኣነባብራናስ እንታይ ይመስል ነይሩ፣ ኣካዳድናና እንታይ ይመስል ነይሩ፣ ባህልና ልምድና እንታይ ይመስል ነይሩ፣ ነዚ ንዑ ንምንፅብራቅ ኢና ኣብዚ መፅእና ዘለና። ብሓፈሽኡ ኣብዚ ሓሙሽተ ብሄራት ኢና ተሳቲፍና ዘለና።

ስመይ ሰዲግ ፈረጅ ይበሃል። ካብ ዞባ ጋሽ ባርካ ንብሔረ ናራ ወኪለ ዝመፃኹ ሰብ እየ። ሒዝናዮ መፂና ዘለና ትሕዝቶ ድማ ብዛዕባ መደሪታ ዝበሃል ኣብ ብሔረ ናራ ዝግበር ወግዒ ናይ መርዓ ናቱ ና ሒዝና መፂና ዘለና። ሕጂ ነዚ መርዓ እዚ ንክተካይዶ ከዓ እቲ መርዓዊ ኩሉ ግዜ እንታይ ይገብር ኣለዎ? ከምዚአን ትርእይዎን ዘለኹም ገዛውቲ ማለት ካብ 5 ክሳብ 7 ዝኸውን ገዛውቲ ሰሪሑ ተዳልዩ ክፀንሕ ክኽእል ኣለዎ። ተን ገዛውቲ ከዓ ከምዚአን ትርእይዎን ዘለኹም ካብዚ ዝጅምር እዚኣ ገዛ እዚኣ እንዳእኽሊ እያ። እንዳእኽሊ ክንብል ከለና እዚኣ እንዳእኽሊ እዚኣ ኩሉ ግዜ ብዘይ ዝኾነ ወፃኢታት ማለት እዩ ምሳና ብዘሎ ነገራት ኢና ንሰርሖ። ቃንጫ ኣላ ቃንጫ ምሳና ሓሪስና ንእትወ እዩ። ካልእ ከዓ በዚ እንጨይቲ እዩ ላኻ እዚአን ኩለን ከዓ እንታይን ምሳና ዘለዋየን ነገራት እየን። ዝኾነ እንታሽሙ ንኸፍለሉ የብልናን። ኣብ ውሽጢ እዚ እንዳእኽሊ ተኣቲና ድማ ቆፎ ኣላ ዓባይ ቆፎ ናይ እኽሊ እያ እዚኣ። እዚኣ ቆፎ እዚኣ ካብ ገዛ ኣይትወፅን እያ ዓመት መፀት ዘ ዘምፀኻዮ ኣብኻ ትመሎ ከባቢ 5-6 ኩንታል ዝኸውን ዝሕዝ እዩ። ብምንታይ ስራሕ ተኢልኩም ከዓ ብሳዕሪ ይስራሕ። በዚ እንተመፅና ከዓ በዚ ብየማናይ ዘላ ድማ ኣጉዶ እያ እዚኣ። ኣጉዶ ከዓ ናይ ኣጣል ማለት እዩ። ኣጉዶ ናይ ኣጣል እያ እዚኣ። ከዓ ክሽነ እያ። ኣብ ውሽጢ እዚ ክሽነ መዓት ንብረት እዩ ዘሎ። እዚ ንብረት እዚ ድኻ ብእንጨይቲ ወይ ከዓ ብጭቃ ዝተሰርሐ እዩ። ካልእ ዝኾነ ነገር የብልናን። እሰደንቲ እናትና ኣቑ ዝኾነ ሓፂን የብልና ገለ የብልና ብጭቃ ወይ ብእንጨይቲ ዝተሰርሐ እዩ። እዚኣ እንዳ መርዓት እያ። እዚ እንዳ መርዓዊ መርዓዊ ውሽጢ ኣሎ። መርዓውን መርዓትን ንምክትፈልዮም ድማ እቲ መርዓዊ ኩሉ ግዜ ቀይሕ ጨርቂ ተኣስረ እዩ። ዚ 9 ሜትሮ ትኸውን ዓለባ ኸ ትመትር ኣብ መንጎን ኣሲርካ ብዚ ርእሱ ትገብረሉ ማለት ከምዚ ኢሉ ሸፊንዎ ይወርድ። ካብኡ እቲ ዓርኪ ርእሱ እውን ናይ ግድን ን14 መዓልቲ ዝኸውን ካብኡ ኣይፍለን እዩ። ካብዚኣ ገዛ ይወፅን ዝኾነ ኣገልጋሊ ናይዚ መርዓዊ ማለት እንታሽሙ እቲ ዓርኪ ርእሲ ንምንታይ ከ14 መዓልቲ ካብ ገዛ ስለ ዘይወፅእ ማይ ተደልዩ መግቢ ተደልዩ እሱ ዘሳስዮ ማለት እዩ ገዛ እዚ። እዚ ገዛ እዚ ድማ ብተንኮበታት ዝተበለይ ዝተጋየፀ እዩ። ካብኡ ሓሊፍና ድማ እዚኣ እንዳ እንታሽሙ እያ ኣብ ጋሽ ባርካና ኩሉ ግዜ ሃሩር ስለ ዘሎ ናይ ግድን ከምዚኣ ዓይነት ዳስ ክትሰርሓ ኣለካ። እዚኣ ዳስ በዚኣ ትርእዋ ዘለኹም ዳስ እያ። ንምንታይ ተገልግለና እዚኣ ካብ ሃሩር ሙሉእ መዓልቲ እዚኣ ስለ ዘይትውዕል ኣብ ገዛ ስለ ዘይትውዕል ምስተ ሃሩር ወፂእ ካብዚ ኣብ ዳስ ትውዕል ማለት እዩ። ኣብ ውሽጢ እዚ ዳስ ድማ መዓት መሳርሕታት እዩ ዘሎ። ሰበይቲ ትኹን ዋላ ዝኾነ መጣሓኒ ዶ መሐቆኒ ዶ ዝኾነ ንብረት ኣሎ ዚ ኣብዚኣ ዘላ ከዓ ናይ እንታሽምና እዚኣ መስተይት ማይና ከም በርሚልና ንጥቀመላ ኤላዶ ትበሃል ማለት እዩ። ብጭቃ ተሰርሐት እያ። ነዚ መስሊ ተሓፈሻዊ ስእሊ ናይዚ ከባቢና

ኣራይ ስመይ እስማኢል ኣሕመድ ኣደም ይበሃል። ካብ ዞባ ጋሽ በርካ ኢና መፅና። ቁሸት ብሄር ብዳዊት ሒዝና ኢና መፅና ዘለና። ኣብዚ ሎም ዓመት ፌስቲቫል 2026 ሕጂ እቲ ሒዝናዮ ዘለና ትሕሶ ቁሸት ኣብቲ ቁሸት ብሄር ብዳዊት ያታዊት ገዛ ወይ መነባብሮ ብሄር ብዳዊት ከመይ ይመስል? ሕጂ ሓፈሻዊ እተን ብሄር ብዳዊት ሰለስተ ገዛ እየን ዘለዋ። ንኣን ሒዝና ኢና ቀሪብና ዘለና ኣብዚ ፌስቲቫል እዚ። እታ ሓንቲ ናይ መርዓት ገዛ ማለት እዩ ኣላትና፣ ከምኡ ውን እታ ናይ ስድራ ገዛ ማለት እዩ። ክልተ ኣግነት ኣለውና። እታ ሓንቲ ናይ ስድራ እያ፣ እታ ሓንቲ ናይ መርዓት እያ። እዚኣ ከዓ ሸፈት ትበሃል ሓንቲ ሳሰይቲ። እታ ሳሰይቲ ገዛ ናይ ደቂ ተባዕትዮ እያ ማለት እዩ። ሓፈሻዊ ኣብ ሸፈት እንታይ ዓይነት ንብረት ኣለዎ? ናይ ደቂ ተባዕትዮ ፍሉይ ዝኾነ ማለት እዩ። ኣብ ናይ ደቂ ኣንስትዮ ከዓ ኣብ ናይ መርዓት እንታይ፣ ከምኡ ውን ኣብ ናይ ዓበይቲ ናይ ስድራ ማለት እዩ እንታይ ዓይነት ንብረት ይቐመት በበይኑ ስለ ዘለዎ ኣብ ነናቱ ተቐሚጡ እዩ። ብፍላይ ኣብ ብሄር ብዳዊት ደቂ ተባዕትዮ ሸፈት ትበሃል ነፍሳ ዝኸኣለት ኩሉ ንብረታ ዘማለት እያ ማለት እዩ። ሕጂ እቲ ዘድልዮም ኩሉ ኣብቲ ምስኦም እዩ ዘሎ። ናብቲ ዘድልዮም ነገር እንድር ኣሎ ተላእኻ ይኳኣላ ኣለዎም። ንሱ ከይዱ ዘድልዮም ነገር ካብቲ ስድራ ሒዝዎም ይመፅእ ማለት እዩ። ሓፈሻዊ ሒዝናየን ዘለና ሰለስተ ገዛ እየን ማለት እዩ። ናይ ብዳዊት ብሄር ብዳዊት ያታዊ ናይ መርዓትን ናይ ስድራን ከምኡውን ሸፈት ደቂ ተባዕትዮ ሒዝና መፅና ኣለና ማለት እዩ።

ملو شمین محمد علی محمود نوز دوبا گاش برکان نوز دوبا قردت وکیل نام مدار کا وگزای وکیل نام سینا لنا ابز نای دوبا کشوت نای تگری ننات مسانالو زمسانالو نبرت وملو من نبرت نای عباس بیتی نای مرات نای مرعوی نای تفلل ایات نای ناتنا نبرت بال بملو امتینا لنا نای محرز کای طرفه ናይ ክሮሽያ ናይ ኮርድ ባህል ኣይተረፈን ናይ መፀባ መሃቃኒ ዘይተረፈን ናይ ምሉእ ገዛ ምስ ንብረታን ክሳብ ሓርብ ዘይተረፈ ክሳብ ናይ ምግቢ ዝመርዓሉ ንብረት ኩላ ኣማሊእና መንፅአና ኣለና። እታ ንብረት እዚኣ ብቀሊሉ ንብረት ዝበሃል ክነክባ ጠገም የብና ንብረት ናትና እዩ። እቲ ገዛ ሽልማት ናይቲ ደቂ ኣንስትዮ ናይቲ መርዓት ሽልማት ብምሉእ ኣምፅና ኣለና። እቲ መላ እቲ ኣርቃይ ዘይትበል ናይ ክራር ዘይትበል ናይ ማእሰሪ ዘይትበል ናይ መጀርበቢ ዘይትብል ንኩሉ እቲ ንብረት ኣምፅና ኣለና። እዛ ብጠጋምና ዘላ ናይ መርዓዊ ቦታ እያ ምስ ዓራታ ምስ ገለ መሊሃን እዛ ንድሕረይ ዘላ ናይ መርዓት እያ። እዛ ብየማነይ ዘላ ናይ ዓባይ ሰበይቲ እያ ናይቲ ሰበይቲ ናይቲ ባል ኣቦጋል እዩ። እዞም ከዓ ኮፊሎም ዘሎም ናይ ኣቦሎ ናይ ኣቦወዲሎ ኣቦጋልሎ ንመርዓውሎ ንመርዓት ኣለና። እቲ ንብረት ብምሉ መፅና ኣለና። ናይ ብሄር ትግራይ ዝበሃል ዝትረፍናሉ ጉዳይ የለን። ክሳብ ዝናሰ ክሳብ ዝዓበ እቲ ንብረት ብጥቃ ተሰርሐቲ ብኩሉ ብትንኮባ ተሰርሐቲ ብላኻ ክሳብ ኣርቃይ ዘይተረፈ ብትሕትዩ ዘለ ከሸ ዝበሃል ኩሉ ብምሉ ኣዳሊና ምፅና ኣለና። እቲ ገዛሲ ንሕና ተሪፍና ንብል ጉዳይ የብናን እዩ። ናይ ብሄር ትግራይ ክሳብ ክርሲ ናይ መከፍ መበሊ ናይ ጎኖ ዝበሃል ናይ ክሳ እዩ ዘሎ ኩሉ ብምሉ ናይ ትንኮባ ናይ ገሌ ኣማሊና መፅና ኣለና።

ዓለውያዋና ባህል ካብ ዞባ ጋሽባርካ ካብ ከተማ ባረንቱ መፂና ንርከብ። ሎም ዓመቱን ከምቲ ልሙድ ብሄረ ኩናማ ነዚ ዝኣመሰለ ገዛውትን ባህላዊ መነባብሮን ሒዙ መፂ ኣሎ። እዚ ከምቲ ትሪእዎ ዘለኹም እዚአን ገዛውቲ ኣብ ነፍሶ ከፍ ብሄረ ኩናማ ገዛ ከምዚ ዓይነት ገዛ ይስራሕ ማለት እዩ። እዚኣ ሕጂ እታ ኣንዳ ንብላ መጀመርታ መርዑት ክምርዓዊ ከለዉ ከምዚኣ ሓንቲ ገዛ ዓባይ ገዛ ትስራሕ ኣሎ። ብድሕርያ ከማ ምስ ፀንሑ ምስ ቆልዑ ምሳፈረዩ ከዓ ካልኦይቲ ገዛ ዳማ ትበሃል ትስራሕ ማለት እዩ። እንደገና እቲኣ ከዓ መውዓሊቶም እያ ማለት እዩ። እታ ስድራ ቤት ተኣኪባ ኣብ ኣቡና እንዳሰተየት እንዳዕለለት ከምዚ ትሪኦ ዘለኹም ስራሓት ላኻ እንዳሰርሑ ዝውዕሉላ መውዓሊቶም ላይታ ንብሎ ብቋንቋና ዳስያ ማለት እዩ። እዚኣ በዚኣ ትሪእዋ ዘለኹም ከዓ ናይ ኣጣል መደቀሲት ገዛ ማለት እዩ። በቲፊትና ዘሎ ኣብዚአን ክልተ ገዛ ፍሉይ ምልክት ኣብ ላዕሊ ኣሎ ማለት እዩ። እዚ ምልክት እዚ ድማ ብሄረ ኩናማ ኣብ ኣርባዕተ ዓበይቲ እንዳታት እንድና ንቆውም። እዚአን እንዳታት ድማ ሰርማ፣ ሽዋ፣ ከርዋ፣ ጉርማ እንደን ዝበሃላ። ናይ ሎም ዓመት ግን ናይ ሰርማ ዝበሃል እንዳ ምልክት ኢና ሒዝና መፂና ዘለና ማለት እዩ። እዚአን ምልክታት እንተለዎ ድኾነ ሰብ ማለት እዩ ዝኾነ ኣዝማድ ናይቲ እንዳሰርማ በዚያ ምልክት ጥራይ ርኦም እዚ እንዳ ኣዝማድና ብማለት ኣለልዮም ትኺሎም ናብታ ገዛ ይኸድዎም ማለት እዩ። ንሰብሲ እንዳክስቶ ኣበይዩ ኢሎም እንዳሓተቱ ኣይሽገርን እዮም። እዚአን ምልክታት እዚአን ሕጂ ናይ ሰርማ ምልክት ማለት እዩ።

ክፍሎም ወልዳይ ይበሃል። ካብ ድኮና ኣባይቲ ዞባ ጋሽ ባርካ ኮይና ንብሄረ ትግርኛ ካብ ንእዞባ መልቂ ወኪልና መፂና ኣለና። ብሄረ ትግርኛ እዚ ድኮና ኣባይቲ ናይ ያታዊ መነባብሮ ከመይ መስል ነይሩ ኢና ሒዘ መፂና ዘለና። እዚ ሒዝና መፅልና ኸኒ ናይ ቅድሚ 200 ዓመታት ሒዙ ዝነበረ ያታዊ መነባብሮ እዩ። ከም ዝፍለጥ እቲ ናይ ቀደም መነባብሮና ካብ መሬት ስራሓት ካኢላ ካብ ገረብ ካብ ደሎ ከባቢና ንመነባብሮና ዝኸውን ብኣዝዩ ውሕሉሉን ብኣዝዩ ጥበበኛ ዝኾነ ስራሕ ተሰሪሑ ካብ ሰብ ከይተፀበና ካብ ዕዳጋ ከይወፃና ካብ ከባቢና እኹል መነባብሮ ነብር ምብና ካብታ ገዛ ጀሚርካ ክሳብቲ ዝደቐቐ መሳርሒ ካብ ከባቢና በዓልና ይስራሕ ነይሩ። እቲ ዝገርመካ እቲ ፅቡቅ ነገር ከዓ እቲ ስራሓት ኣዝዩ ስራሓት ካኢላ ብስራሓት ዕንጨይቲ ብስራሓት ላኻ ብስራሓት ሓምሓም ዝተፈላለየ ኮይኑ ኣዝዩ ነዊሕ ዓመት ዝገበረ ነዊሕ ዓመት ዘገልግል ኣብዙይ ጥበብን ክእለትን ዝሓለፎ ምዃኑ እዩ ዘብርሃካ። ናይ ቅድሚ 200 ዓመት ናብራ እዩ። ቀንዲ መልእኽቱ ከዓኒ ሓደ እቶም ስድራ ቤትና እቶም ኣባሓጓታትና ወለድና ማዕረ ክንደይ ክእለትን ጥበብን ሞያን ከም ዝነበሮም ይበርሃልካ። ነቲ ካልእ ከዓ እዞም ንኣሽቲ ወለዶ ማዕረ መነባብሮ ናይ ቀደም ሰብ ከም ታሪክ እንታይ ይመስል ነይሩ እንታይ ይመስል ነይሩ እንታይ ክእለት ከ ነይርዎም ካብ ሰብ ከይተፀበዩ በዕሎም ይሰርሑ ምንባሮም ካብ ከባቢኦም ርእሶም ክእሉ ምንባሮም ናብ ወለዶታት ከዓ ታሪክ ክንሓልፍ ክኢልና። ስለዚ እቲ ደሎ ንብረት ኣዝዩ ጥንታውያን ንብረት እዩ ኣቲና ክንሪኦ ንኽእል ኢና።

0: ናይ መጀመርያ ከመስግነኩም ፈቱ ሽመይ ብምሉ ኣሕመድ ጣህር ዑስማን ይበሃል። ዝመፃ ኩሉ ዞባ ዞባ ጋሽ በርካ እዩ ኣቦ ወንበር ኮሚቴ ባህሊ። ስለዚ ኣብዚ መሰናድኦ ሒዝና መፅና ዘለና ናይ ለብ ዘበን 226 ንሕና ኣርባዕተ ብሄራት ሒዝና ኢና መፅና ዘለና፣ ብሄረ ናራ፣ ብሄረ ኩናማ፣ ብሄረ ቢዳዊት፣ ብሄረ ትግሬ። ኣርባዕትዮም ብሄራት ዝተፈላለዩ ትሕዝቶ ዘለዎም፣ ዝተፈላለዩ ደርፊታት ዘለዎም፣ ዝተፈላለዩ መሰናድኦታት ዘለዎም ቦም ኢና ተሳቲፍና ዘለና። ቀዳማይ መሬትና ከዓ ትማሊ ንኦዴንስ ንሕና ኣብ ስቴጅ ኣሪና ኣለና። ኣብዚ ከዓ ንጎ ንጎ እቲ ቅሾት ነካየድ ኢና። ስለዚ እቲ ሒዝናዮ መፅና ዘለና ናይ ብሓቂ ፅቡቅ ባህሊ ነቲ ባህሊና ዘስስን ነቲ ባህሊና ዝምዕብል ምስ ካልኦት ባህሊታት ሪኢና ወዳዲርና ዝያዳ ነቲ ሃገራዊ መንነትና ንዕብየሉ እቲ ሃገራዊ መንነትና ዝያዳ ክብ ንኣብለሉ ንሕና እውን ምስቶም ካልኦት ኣብ ካልኦት ብሄራት ኣብ ካልኦት ዞባታት ዘለዎ ምስም ተሳቲፍና እቲ ባህሊና ነእርየሉን እቲ ባህሊና ነፍልጠሉን ክቡር ባህሊ ስለ ዘለና። እዚ ባህሊ ከዓ ምንነትና ስለ ዝኾነ ምንነትና ማለት ከዓ ኤርትራውነትና ስለ ዝኾነ ንዑ ንምግላፅ ኢና መፅና ዘለና።
1: ፍራንኮ ኩባባ ኡሌ ናይ ሎሚ ዘበን 226 ፌስቲቫል ንምስታፍ እታ ንመጀመርያ ዝመረፅናዮ ቴማና ዞባ ጋሽ በርካ መውሶብ ፅጋታት ሃገር ዝብል እዩ። ከምዚ ኣብ ፅሑፍ ዝስራናዮ ብኡ መሰረት ኣብ ጋሽ በርካ ብዙሕ ፀጋታት ኣለዎ። እድሚጂ ኣብ ዝተፈላለየ ዓመታትን ኣብ ዝተፈላለየ ግዜን ብዙሕ ዓይነት ትሕዝቶ ኣቕሪብና ነርና። ሎሚ ዘበን ግን ካብተን ሓደ ቅርስታትና ከተማ ቆርደት፣ ካልኣይቲ ከዓ መበቆላዊ ኣግራብ፣ ፍረታት፣ ጥረታት፣ ዓይነት ኣእኻል ኩሉ ኣሎ ዝበሃል ትሕዝቶ ሒዝናዮ መፅና ኣለና ማለት እዩ። ብሓፈሽኡ ክረአ ከሎ ጋሽ በርካ ሃብታም ፀጋታትን ባህሊን ዘለዋ ህብረተሰብ እዩ። ኣርባዕተ ብሄራት ኣለዋ በተዛማዲ ኩለን ብሄራት ከዓ ነናተን ፀጋ እኳ እንተለዋ ግን ናይ ሎሚ ዘበን ዝያዳ ነዚ ኣብ ፌስቲቫል ተሳቲፉ ዘሎ ህዝቢ ዝያዳ ነቲ ፀጋታት ንምልላ ኢልና ኩለን ዓይነት ትሕዝቶ ከብ ስምሱም ጀሚርካ፣ እኽሊ ጀሚርካ፣ ዓይነት ኣኻል ቅጠልያ፣ ብጫ ዓይነት ቡልቱክ ዝተፈላለየ ዓይነት ካብ ፍርያት ናይ ኣካት ከዓ ብኣካት ዝስራሕ ኩሉ ዓይነት ናይ ስራሓት ላካ ኣብዚ ሒዝና ቀሪብና ኣለና ማለት እዩ። ትሕዝቶ ኣብ ቴሌቭዥን ዝረአ ዘሎ ከዓ ዝተፈላለየ ንኡ ዝንፀባረቕ ዓይነት ፀጋታት ኢና ንተኣታቶ ኣለና። ካሊእ ብፍሉይ ሆር ዝበሃል ውድድር ናይ ጥሪት ናይ ከብቲ ኣሎ። ብፍላይ ናይ ፀጋታት በዓል ፀጋ ክመውት ከሎ ኣብ ብሄረ ኩናማ እንኳ ኣብዚ ኣብ ከዓካ እንኳ ሓጎሰ

ኣፍሪካ እንኳ ኣፍሪካና ንደቂ ደቅኻ ኢሎም ፅቡቅ ገይሮም ከም ድፋኑ ዝገብር ናይ ቪድዮ ምርኢት እውን ኣብዚ ኣቕሪብና ስለ ዘለና ካብተን ዝሓለፈ ዓመታት ፍሉይ ዝበለ ክንብል ንኽእል ኢና። ስለዚ ምስቲ ባክግራውንድ ከዓ መበቆላዊ ኣግራብ ከዓ ምስኡ ጎኒ ንጎኒ ኣዳሊና መፂና ኣለና ማለት እዩ።

ዓብዲዓሊ ደርደር ይበሃል። ካብ ድባቢ ቀይሕ ባሕሪ መፅና ኣነኻ ሓደ ካብቶም ገለፅቲ ናይ ያታዊ ድኮና ኣባይቲ ወይ ከዓ ቁሸት መነባበሮ እየ ማለት እዩ። እቲ ሒዝና መፅና ዘለና ትሕዝቱ ከዓ መነባበሮ ህዝብና ዝገልፅ ሙሉእ ስእሊ ክህብ ዝኽእል ዝበልናዮ ትሕዝቶ ሒዝና መፅና ኣለና። ኣብዛ ዘለናዮ ካንሸሎ ከዓ ኩሉ ብምርኣይ ይከኣል እዩ ማለት እዩ። ሕብረተሰብና ከዓ ካብ ጥንቲ ክሳብ ሕጂ ብዝያዳስ ካብ ብባህላዊ መነባበሮ ዝነብር ዘሎ ህዝቢ እዩ። ኣብ ገማግም ቀይሕ ባሕርን ኣብ ደሰታትን ክሳብ ሓውሲ ከበሳ ክሊማ ዘለዎ ከባቢታት ዝነብር ህዝቢ መነባበሮ ዝገልፅ ትሕዝቶ ሒዝና መፅና ኣለና ክበሃል ይከኣል እዩ። ካብዚ ብምጅማር ከዓ ካብ ወይደል ጀሚርናስ። ወይደል ማለት መቃብር ወይ ከዓ ሓወልቲ ኣብ ኢድ ፀላኢ ዝወደቐ ነዚ ክርእዩ ተባሂሉ ዝስራሕ ኮይኑ ክልተ ክሳብ ሰለስተ ዓይነት ወይደል እዩ ዘሎ። ኣብዚ ሕጂ መፅና ዘለና ኸ ጉዳዩ እንተ ብዕርቂ እንተ ሕሕነ ብምፍዳይ ዝተወደአ ኮይኑ ክሳድ ዘለዎ ወይደል ተባሂሉ ከዓ ፍለሊ ወይደል ተባሂሉ ይፅዋዕ። እዚ ከዓ ክሳድ ዘለዎ ኣብ ዝባኑ ከዓ ፃዕዳ እምኒ ዘለዎ ማለት እዩ። እዚ እቲ ሓደ ካብቲ ታሪካዊ ምክተ ሕብረተሰብናን ኣብ ልዕሊ ጅጋኑ ዝነበሮ ኣኽብሮት ዝገልፅ ሓደ ታሪካዊ ሓወልቲ እዩ። ካልኣይቲ ሒዝና ዘለና ከዓ ዓሉምን ሶላን ዝበሃል ከዓ ያታዊ መነባበሮ ምስቲ እንስሳ ዘለና ዝምድና ዝገልፅ ማለት እዩ። ዓሉም ዝበሃል ከዓ ስጋ ንሓርደሉ ማለት እዩ። ብእምኒ ጌርካ እዩ ዝሕረድ። ሙሸማዕ ኣብ ዘይነበረ ጣውላ ኣብ ዘይነበረ ግዜ ሕብረተሰብና ብከምዚ ገይሩ ስጋ ብከምዚ ንኸይበላሹ ብከምዚ ብዓሉም ይሕረድ ነይሩ። ሶላ ከዓ ያታዊት መጥበሲት ስጋ ማለት እዩ። ኣማን ብሓዊ ኣርሲንካ ነጊፍካ ኣብ ይጥበስ ማለት እዩ። ሓደ ካብቲ መነባበሩና ዝገልፅ ዓሉምን ሶላን ማለት እዩ። ሳልሳይቲ ከዓ ሒዝና መፅና ዘለና እዚ ንሪኦ ዘለና ሽማግሌ ንሪኦም ዘለና እዚ ኩስራ እዩ ዝበሃል ማለት። ኩስራ ማለት ከዓ ያታዊት መጋባያ ማለት ልክዕ ከም ቤት ፍርዲ ኣብ ሕብረተሰብ ዝረኣዩ ሽግራት ወይ ከዓ ዕለታዊ ቅርጅታት ዝፈትሓሉን ዝዳንየሉ ማለት እዩ። እዞም ከዓ ዓበይቲ ዓዲ ካብ ሕብረተሰብ ደሓን ዝኾነ ኣፍልጦ ናይ ሕጊ እንዳባ ዘለዎም ሰባት ነቲ ሕብረተሰብ ጉዳዩ ብሰላማዊ መንገዲ ፈቲሑ ተሳንዩ ክነብር ኣዝዩ ዓብዪ ተራ ዘፃወቱ ማለት እዩ።

ኣብ ላዕለዋይ ቤት ፍርዲ ክሳብ ኩማዊ ቤት ፍርዲ ኣብዚ ሕጂ እዋን ዘሎ ልክዕ ከምኡ ቤት ፍርዲ ተንቀሳቃሲ ቤት ፍርዲ እውን ክበሃል ይከኣል። ኣድራሻ ዘይብሉ ምስቲ መነባበሮ ሕብረተሰብ ዝኸይድ እቶም ሽማግለ ከዓ እቶም ለባማት ሰባት ምስቶም ሰባት እንዳዞሩ እንዳተንቀሳቀሱ ኣብ ዝረአዩ ጉዳያት ከዓ ካብ ፅፍሪ ክሳብ ጋር ናፍሲ ዝፈትሑ ሽማግለታት ከዓ ኣምፂና ኣለና ማለት እዩ። ንመርኣያ ተባሂሉ ሕብረተሰብና ከዓ ብሕጊ እንዳባ ዝመሓደር ብሰናይ ጎርብትናን ሓድሕዳዊ ምክብባር ዝኣምን ሕብረተሰብ ስለ ዝኾነ እቲ ሕጊ እንዳባ ከዓ ኣብ ግብሪ ዘውዕሉ ሽማግለታት ትገልፅ ኩስራ ኣምፂና ኣለና። ካብኡ ብምቕፃል ከዓ ዳልታ ትበሃል ንሪኦ ዘለና ኣብዚ ሕጂ ሓውሲ ከበሳ ክሊማ ዝስራሕ ካብ ሙሉእ ብሙሉእ ካብ እምኒ ዝስራሕ ገዛ ማለት እዩ። ኣብ ዝባኑ ከዓ ማይ ዘይኣቱ ክላይ ሶይል ንብሎ ማለት እዩ ጭቃ ገርካ ይስራሕ እዩ። እዚ ከዓ መቕበሊ ኣጋይሽ ክኸውን ይኽእል እዩ፣ መንበሪ ገዛ እውን ክኸውን ይኽእል እዩ። ኣብ ንጉስ ቤተሰብ እውን ሓልዋ ዘለዎ ሰብ እውን ንእሽተይ ከምዚኣ ትመስል ዳልታ ገርካ 3-4 ፍንስትራ እንዳገበርካ ማእዝናት ብምሕላው እውን ዳልታ እውን ይኸውን እዩ። ብምቕፃል ከዓ ተሓንቲ ዘላ እዚ ንሪኦ ዘለና ዓብ ኣቦና ኣብነታዊ ኣቦናይ እዚ ከዓ ሓደ ካብቲ ናይ እድ ጥበብ ማለት እዩ ያታዊ ጫማ ዝሰፊ ማሕጎማ ዝገብር ሓደ ካብቲ ጥበብ እዩ ማለት እዩ። ክናበር ዝኽእል ስድራ ክናበር ዝኽእል ንክመርዑ ሓዳር ዝበቅዕ ሰብ ክህልዎ ዝግብኦ ሓደ ካብቲ ጥበባት ነይሩ ማለት እዩ። እዚ ዓፋር ክብላ ዝበሃል ኣነ ሕጂታ መሊሰ የ ዘለኹ ሲ ብከምዚ ኣገባቢ ዝስራሕ እዚ ከዓ ናይ ከምኡ ዓይነት ኢድ ጥበብ ዘለዎ ሰባይ እዩ። ብምቕፃል ከዓ ማዕደ ትበሃል ሓንትላ ሓደ ካብቲ ኣታዊ መንበሪ ገዛ እዩ። ሙሉእ ብሙሉእ ከዓ ካብ ዕንጨይቲ ይስራሕ። ከምዚ ትሪኦ ዘለካ ቅርፂ ሃልይዎ ከዓ ማይ ከምዘይኣቱ እተን ቅላት ናይ ወይ ከዓ ቅራፍ ናይቲ ዕንጨይቲስ ከምታ ናይ ዚንጎ ዝስራዕ ሰሪዕካ ማይ ንደገ ከም ዘፈስስ ጌርካ ከም መንበሪ ገዛ ትኸውን ማለት እዩ። ካሊእ ንሪኦ ዘለና ከዓ መብዛሕትኡ መትሓዚና ጎማ ኣብ ዘይነበረ እዋን ቆርቦት ናይ እንስሳ ማለት እዩ ንጫማ ዝኸውን ናይ ግመል ናይ ካብቲ ክኸውን ከሎ ንማይ ዝኸውን ከዓ ናይ ጤል ኣልፍዕካ እቲ ቆርቦት ንከይመሽምሽ ጌርካ ንማይ ይኸውን። ምስቲ ሃሩር ከባቢ ብምዃንና ከዓ ፍርጅ ዘየድልዮ ማይ የዝሕል እቲ ቆርቦት ሲ ማይ የዝሒል እዩ። ኤሌክትሪክ ቢል ገለ ፀጋም ዘይብሉ ዝሑል ማይ ተሰቲ ማለት እዩ። ብቲ ቆርቦት ጌርካ ሒዝካ ተኸይድ ከዓ መንጠልጠሊ ዘለዎ ኣልፊታ ዝበሃል እውን ኣሎ። ንምሕቆኒ ፀባ ዝኸውን እውን ቆርቦት ኮርዳ ዝበሃል ከዓ ከብኡ ይስራሕ እዩ። ስለዚ ናይ ቆርቦት ካብ ገዛ ፍልይ ዝበለ ዋለዶ ዝበሃል ዝስራሕ ኣሎ። ካብ ገዛ ውፅእ ዝበለ ኣብቲ ሃሩር ከባቢ ለመምቲ ኣብቲ ምስ ዛሕሊ ቆርቦት ስለ ዝኣቱ ውፅእ ዝበለ ትገብሮ ቀትሪ ታሕቲ ምሸት ከዓ ማይ ምስ ተወደአ ቅድሚ ማይ ምውራድ እተን ቆርቦት እተን ሓርቢ ኣብኡ ተሰቕሎ ማለት እዩ። ብምቕፃል ኣብቲ ሓንቲ ዘሎ ንሪኦ ዘለናኻ ከባብ ገዛ ኣዩንታ ትበሃል መበቆላዊት ገዛ ናይ ሕብረተሰብና እዩ። ምስቲ ከባቢና ዝኸይድ ምስ ሃሩር ዝኸይድ ምስ ዛሕሊ ዝኸይድ ንፋስ ዘፃወር ምንቅጥቃት መሬት እውን ሰብ ዘይሃሲ ምስቲ ከባቢና ተሰማማዕ ገዛ ኣዝዩ ታሪካዊት ገዛ ክበሃል ይከኣል እዩ። ንሪኦ ዘለና እቲ ቅርፂ ናቱ ከዓ ንኩሉ ንክፃወር ማይ ንክፃወር ማይ ንኸይኣቱ ብንፋስ ንኸይከይድ ኣብ ግዜ ምንቅጥቃት ምድሪ እውን ሰብ ንኸይሓሲ ኣገባብ ዘተሰርሐት መበቆላዊት ገዛ እዩ ትበሃል። ኣዩንታ ማለት ከዓ ሕብረተሰብ መንበሪ ገዛ እዩ ማለት እዩ። እቲ ሓንቲ ንሪኦ ዘለና ከዓ ዓድዓሪ ትበሃል ንመርዓውቲ ኣብ ገማግም ባሕሪ ርቡዕ ኮርናዕ ዘለዎ ዝስራሕ ገዛ እዩ። ብምቕፃል ከዓ ኣብቲ ከባቢ ዘሎካ ንናእሹ እንስሳን በዓል መሓሰ ዝኣመሰሉ ውጉሕ ተባሂሉ ንናቶም መዳቆኒ ማለት እዩ እንስሳ ንኸይወስዶ ምስ ኣደታትን ከዓ ንኸይወፍራ ንኸይጠፍኣ ንፋስን ፀሓይን ንከይረኽቡ ከዓ ናታትን መዳጎኒ ታሓንቲ ከዓ ዒላ እዩ። ጠቓ ዒላ ዘለካ ዶራ ወይ ከዓ ጋብላ ንብሎ እዩ ብምሩፅ ሓመድ ዝተሰርሐ ኮይኑ ልክዕ ሸሓን ጥስቲ ኣብ ዘይነበረ ግዜ ማይ በቲ ምሩፅ ሓመድ ጌርካ ካብትን ኣግማል ጥርት ዝስተየሉ ማለት እዩ። እዚ ከዓ ብዙሕ ጥቕምታት ኣለዎ። መዓልታዊ ሓድሽ ሓመድ እንደገበርካ ዝስራሕ እዩ። እዚ ከዓ እቲ ማይ ዘሒሉ ሓደ ዘሒሉ የፀኒሕ ካልኣይ ከዓ ካብቲ ሓመድ ዘሎ ትሕዝቶ ማዕድን በቲ ማይ ገይሩ ስለ ዝሰትዮ ኣብ ዶራ ወይ ከዓ ኣብታ ጋብላ ተሰቲ ቀልጢፋ ኣይተዓብርን እያ ኣይትደክምን እያ ትበሃል። እዚ ንሪኦ ዘለና ከዓ ዕድበት ወይ ከዓ ግዜያዊት ሰፈር
ትበሃል ገፋፍቲ ዓሳ ኣብ ደሴትን ኣብ ገባግን ባሕሪን ከዓ ዘነብሩላ ማለት እዩ። ዝተፈላለየ ነ ምግፋፍ ዓሳ ዝኸውን መሳርሒ ጀላቡ መዕረፊት ዝኣመሰለ ዓሳ ዘንቁፁላ ዘዝሕሉላ ኣብ ፍርጅ ዝቕመቱላ ጀላቡ ዝፅገኑላ መቶር እንተተበላሽ ዝፅገኑላ ልክዕ ምስቲ ባሕሪ ዘለዎ ዝምድና ዘገልፅ ግዛዊት ሰፈር ዒድባት ተባሂሉ ዝፅዋዕ እዩ። እዚ ዝኣመሰለ ትሕዝቶ ከዓ ሒዝና ዘለና መፂና ማለት እዩ።

حسن احمد محمد ابومبر ادارش مريد دوبا دوبا وقح بحري دوبانا ابز عامت ذات اقلل نيدلنا بثلاث درجات اتي مالتي كمتي تيما دوبانا دوبل دلو دوبا دوبا وقح بحري هبطام بمدري هبطام ببحري دوبل سلازي نخلتي ودا تقالله بحراوي تحستونان ناي مدر هبط تحستونان نقول دا تقالله مالتي سلازي ابتنا بحر تحستو حيد نيدلنا قدامي وغن መጀመርታ ንብረት ድሕነት ናይ ባሕሪ ብሙሉእ ደላሉ ትሕዝቶ ኢና ሒድና ዘለና ብጀኩ ከኣኒ ኮራል ትሕዝቶ ናይቲ ባሕሪ ዘለና ዓይነት ዓሳታት ብብዓይነቱ ብብብድሑ ብብደረጁ ቡን ብሙሉእ ከኣኒ ንመሪት ቀሪብና ኢና ዘለና ማለት ኣብቲ ናይ ባሕሪ ዘለና ትሕዝቶ ማለት እዩ ካልእ ዕምባባ ባሕሪ ካልእ ዝተፈላለየ ትሕዝቶታት ኣብ ባሕሪ ዘሎ ብብዓይነቱ ብብደረጅኡ ኢና ኣቕሪብና ዩ ዘለና ማለት እዩ ኣብ ምድራዊ ኣካል ሓፈሻዊ ኣብ መሬትና ዘሎ ትሕዝቶ ካብ ገረብ ዓርኮ ከባይ ጀሚርካ ገረብ ዓርኮ ከባይ ዝተፈላለየ ዓይነት ፍረያት እዩ ብዶባና ንጥቀመሉ ማለት እዩ ብፍላይ ህዝቢ ዓፈር ካብ ገረብ ዓርኮ ከባይ እቲ ያታዊ መነባብሮ ገዛ ህዝቢ ዝነብራላ ካብ ዓርኮ ከባይ ይድስራሕ ካልእ ባህላዊ መስተ ድማ ዝበሃል ካብ ገረብ ዓርኮ ከባይ ይድስራሕ ኩሉ ኩነታት ኣብቲ ዞባና ዝስራሕ ብብሄረ ዓፈር ዓርኮ ከባይ እቲ ዝለዓለ ክብሪ ዘለዉ እዩ ማለት እዩ ስለዚ ኣብታ ከምታ ንሪያ ዘለና እታ ብኔዋይ ወገን ዳላ ኣግነት ገዛ ናይ ዓርኮ ከባይ ኢና ስኢና ዘለና ማለት እዩ የተዊት ገዛ ናይ ብሄረ ዓፈር ካብ ኩሉ ትሕዝቶዋ ተንኮበት ካልእ ኩሉ ካብቲ ናይ ዓርኮ ከባይ ትሕዝቶ እዩ ማለት እዩ ኣብ ቅድሚ ናይታ ገዛ ዘለውና ኣዴታት ካብቲ ያታዊ ናይ ኢደ ስራሓት ዝሰርሓ ማለት እዩ ኣብቲ ገዛ ዘለዋ ንሱ እውን ካብ ገረብ ዓርኮ ከባይ ዝስራሕ ማለት እዩ ኢደ ስራሓት እቲ ከባቢ ብሙሉ ዘጠቃለሉ ማለት እዩ ያታዊ መነባብሮ ህዝብና ባህላዊ ክስታዩ ምስ ጥሪቱ ምስ ካልዎ ህዝብና ከመይ ዝነብር ብኩሉ ዘጠቃለለ ሸፈነ ዳበለ ኢናቲ ትሕዝቶ ተማሊእና ዩ ዘለና ማለት ናይ ዞባና ማለት እዩ ካልእ ዓካት ጋባ ኩሉ እቲ ፍረያት ናይ ዓይነት ኣግራብ ኣብ ዶባና ዘሎ ንብሙሉ ንዶባና ዝወክል ትሕዝቶ ዳርጋ ብኩሉ ኢና ኣጠቃሊልና ኣቕሪብና ዘለና ካብ መዓር ጠስሚ ኩሉ ናይቲ ዶባና ፍረያት ንብሉ ምድራዊ ኣካል ናሃና ማለት እዩ ሕጂ ኣብቲ ምድራዊ ኣካል እንስሳ ድገዳም ኣለና ሰገን ንቲ ዶባ ትወክል ኢና ኢና ዝተፈላለየ ዓይነታት ሰገን ንዶባና ኣብ ሰሜናዊ ቀይሕ ባሕርን ኣብ ዶባና ንን ዘን ዓይነት እዚአን ዝርከባ ኣብቲ ኣሳኢል ዘሎ ከኣኒ ክስተይ ኣቕሪብናዩ ዘለና ኢራብ ጥንታዊ ቅርስታት ናይቲ ዶባና ኩሉ ዘጠቃለለ ኢና ኣቕሪብና ዘለና ታሪካዊ ምስግድ ናይቲ ዶባና ልዕሊ 3,000 ዓመት ዝገበረ ቅርስታት የተዊ መነባብሮ ናይ ስልጣን ዓፈር ናይ ቅድሚ ሕጂ ዝነበረ ብኩሉ ብቅርሲ ወገን ኣዳሊናዩ ኢና ዘለና ጀልባ ኣላትና መክፈፊት ናይ ባሕሪ ኩሉ ትሕዝቶታት ህዝብና ዝነብረሉ ማለት እዩ በዚ ወገን ብኣሳኢል ኣቕሪብናዩ ዘለና ከኣኒ ወዚፍ ካብቲ ዝደቀቀ ናይ ዓሳ እቲ ዓበየ ዓይነት ናይ ዓሳ ህዝቢ ዝነብረሉ ብሙሉ

0: ራይ ኣነ ድመፃ ክሎ ካብ ኮርፖሬሽን ዘራእትን ጥሪትን እዩ ኮርፖሬሽን ዘራእትን ጥሪትን ዝውክል ስራሕ ከዓ ዝና መፂና ኣለና ኣብዚ ከዓ ከመዋህዲ መደብ ኮይነ ይሰርሕ ኣለኹ እዚ ኮርፖሬሽን ካዓ ኣብ ዝተፈላለየ ኣብ ልምዓት ዘራእትን ጥሪትን ዝነጥፍ ትካል እዩ ዝተፈላለየቲ ኣግሮ ኢንዱስትሪታት ኣለዎ ዝተፈላለዩ መመስርሒ ትካላት ኣለዎ እዚ ኮርፖሬሽን ዝጀመረሉ ኣብ 212 ሓድሽ ወፍሪ ኣብ ሕርሻ ብምብጋስን ከምኡውን ንዝፀንሓ ትካላትን ብምጥርናፍ እዩ ጀሚሩ ዝተፈላለዩ ኣግሮ ኢንዱስትሪ ኣብ ትሕቲ ተጠርኒፈን ዝተፈላለዩ ሕርሻታት ተጠርኒፈን ከምኡውን ሓደስቲ ሕርሻታት ብምብጋስ ስርሑ ኣብ 212 ብኣዋጅ ቁፅሪ ጋዜጣ ኤርትራ ጀሚሩ ማለት እዩ
1: ሽመይ ሳሊም ኣለም ሰገድ ይበሃል ኣብ ኮርፖሬሽን ዘራእትን ጥሪትን ኤርትራ ኣብ ክፍሊ ፋይናንስ ይሰርሕ ነዚ በዓል እዚ ድማ ናይ 226 ፌስቲቫል ድማ ትካለይ ወኪለ ኣብዚ ይሳተፍ ኣለዎ ኣብዚኣ ኣጋሽዳ ተቐበልኩ ብሮሸር ድማ ዝተፈላለየ ሰለስተ ዓይነት ቋንቋ ይዕድል ኣለኹ ማለት እዩ
2: ሽመይ ናሆም ሳሙኤል ይበሃል ካብ ምሕረድ ስጋ ባርካ ካነድስ ቁፅሪ 3 ወይ ኢንኮደ መፅእ ኣለኹ ኣብዚ ፌስቲቫል 226 ድማ ነዜና ኣብዘን ቀሪበን ዘለዋ ስጋን ውፅኢት ስጋ ናይ ሓሰማን ስጋ ናይ ብዕራይን ከነቐርብ መፂና ኣለና ፍልልያቱ ብገፊሑ ከነረድእ መፅእ ኣለኹ ኣብ ምሕረድ ስጋ ባርካ ካነድስ ቁፅሪ 3 ዓይነት ኣገልግሎት ሕሪና ንህብ ቀዳማይ ዓይነት ንላዕለዎት ትካላት ትምህርቲ ናይ ዕደና ትካላት መንግስታውያን ትካላት ነዚአን ብውሽጣዊ ዓቕሚ ዝፈረዩ ከብቲ ጌርና በቲ ሪኩዌስት ናቶም ተሓሪዱ ዓፅሚ ተኣልዩ ስብሒ ተኣልዩ መወዳእታ ቀይሕ ስጋ ተዓሽጉ ይወሃቦም ማለት እዩ ተወሳኺ እታ ካልኣይ ዓይነት ኣገልግሎት ሕሪ ንህቦ ኣብ ምሕረድ ስጋ ባርካ ካነድ ቁፅሪ 3 ኣብ ኣስመራን ከባቢ ኣስመራን ዘለዉ ትካላት መሸጢ ስጋ ናቶም ከብቲ ሒዞም መፅሙ ብድሮኣትዮም ተመርሚሮም እዚ ንማሕረድቲ ብቑዒ ምስ ተባህለ ናብ ሕርዳኣቲ ወይ ብእንግሊሽ ኣንቲሞርቶም ንብሎ ብድሕሪኡ ብመኪናናትና ገይሮም ኣብ ትካላት ናይ መሸጢ ስጋ ይበፅሕ ማለት እዩ ተሳልሳይ ንኣገልግሎት ንውራያት ገለመለ ንሰብ ናቱ ከብቲ ሒዙ መ

0: መጀመርያ ሽመይ ዓወት ካዕሳይ ወድታ ሌሮ ይበሃል። ድመፃናሉ ቦታ ካብ ኣግሮ ኢንዳስትሪ ዕላ በርዕድ ካብ ፋብሪካ ፀባ ሒዝናዮ መፂና ዘለና ትሕዝቶና ድማ ፀባን ውፅኢት ፀባን። ውፅኢት ፀባ ክንብል ከለና ከም በዓል ጠስሚ፣ ቡሮ፣ ሪኮታ፣ ፋርማጆ እዚኣቶም ሒዝና መፂና ኣለና።
1: ድመይ ኣስራታ ፍቅር ክበሃል ካብ ሓልሓለ ዲር ፋርም መፅ ኣብዚ ቅሪብ ዘለካ ብሓፈሻ ብዛዕባ ኣብ ትሕቲ ኮርፖሬሽን ዘራእትን ጥሪትን ኤርትራን ኮይኑ ስሙ ከም ዝሕብሮ ብዛዕባ ዘራእትን ጥሪትን እዩ ዝጥርንፍ ኮርፖሬሽን ኣነ ብዛዕባ ጥሪት እየ ነገር ማለት ኣብ ትሕቲ ኮርፖሬሽን ዘራእትን ጥሪትን ኤርትራ ኣብ ጋሽባርጋ ኣብኣጊዒ ይኹና ከብቲ ይኹና ኣለዋ ኣብ ከብቲ ማለት እዩ ጅሰን ብባህላዊ ዓይነት ኣተሓዛ ይተሓዛ ኣብ ሓላለ ዘለዋ ከብቲ ግን ሰለስተ ዓሌት ናይ ፀባያን ብዘበናዊ ኣገባብካ ይተሓዛ ሆሉሴን ፍረሻን ዝበሃላ ፀሊምን ፃዕዳን ሕብርን ኣለዋ ብራውን ሕብሪ ዘለዎን ከዓ ብራውን ስዊዝ ንብለን ፃዕዳን ቀይሕን ሕብሪ ዘለዎን ከዓ ሴሜንታል ዝበሃላ ኣለዋ ማለት እዚአን ኩለን ዝተመርፃ ንፀባ ኢለን ዝመፃ ካብ ደገየን ማለት እዩ እ ካብ ገዝአናት ሒዝካ ብምልእ ዝካየድ ምሕደራ ከ ዘበናዊ ኮይኑ ኣብ ሳይነስ ዝተመርኮሶ እዩ ማለት እዩ እቲ ንዕን ክበቅዕ ዝኽእል ካብ ገዝአ ካብ መንበሪአን ጀሚርካ ማለት እዩ እቲ መንበሪአን ጉቡእ ንዕን ክበቅዕ ዝኽእል ኣብ ሳይነስ ዝተመርኮሶ እዩ እቲ ምግቢ ዝምገብኦ ከ ንዕን ዝበቅዕ እዩ ማለት እዩ ካልእ ሕክምናዊ ኣገልግሎት ዝረኽቦ ከ እቲ ንዕን ዝበቅዕ ብምሉእ ኣብ ሳይነስ ቤዝ ዝኾነ እዩ ማለት እዩ ማሽንስ ዘመናዊ ወይ ከዓ ከምዚ ስታንዳርድ ዝኾነ ሳይነስ ቤዝ ዝኾነ እዩ ማለት እዩ ሓፈሻ ነዚ ይመስል።
2: ሽመይ ኣማኒኤል ጊላ ዝግበሃል ሒዘ መፅኦ ዘለካ ኣብ ትሕቲ ኮርፖሬሽን ጥሪትን ዘራእትን ዝካየድ ንጥፈታት ኮይኑ ፋብሪካታት ኣብ ትሕቲ ጥሪትን ዘራእትን ዘለዋ ናይ ኣፊምቦል ኣለና ኣብ ኣለቡካ ባናቶም ኣላትና ናይ ዘይቲ ፋብሪካ ከ ኣብዚ ቀረባ ግዜ ዝተተኽለት ኣላ ሽዱሽተ ዓይነት ሒዘ መፅእ ኣለኹ ሕጂ እዚ ኦርጋኒክ ኩሉ ሒዝናያ ዘለና ሕጂ ኦርጋኒክ ባናቶም ከዓ ከምኡ ማለት እዩ ካብተን ሕርሻታት ኣብ ትሕቲ ጥሪትን ዘራእትን ዘሎ ሕርሻታት ካብ ኢና ጥረ ነገራት ንረክብ ማለት እዩ።

ሕረ መጀመርታ ሽመይ ኣማንኤል ምሕረት ኣብሃብ ተበሃል ካብ ኮርፖሬሽን ዝራእቲ ጥሪትን ኣለቦ የ መፅ ነዚ ፌስቲቫል እዚ ከዓ ብዛዕባ ሓፈሻዊ ኣለቦ ወርክሾፕ ኣብ ኮርፖሬሽን ዝራእትን ጥሪትን ዘበርክቶ ስራሕ ገልፅ የ መፅ ማለት እዩ ካብ መጀመርታ እዚኣናና ኣለቦ ወርክሾፕ ትድኮነሉ ቦታ ኣብ ልማዕታዊ ቦታ ዘባጋሽ ባርካ ንዞባይኮታ ኣለቦ እያ ተደኪና ዘላ ናብቲ ስራሕ እንድሕር ኣቲና ከዓ ኣብዚ ትካል እዚ ብዙሕ ዓይነት መሳርሒታት እዩ ዘሎ ንኩሉ ከዓ ነናቲ ኦፐሬተር ኣለዎ ማለት እዩ ንሓንቲ ማሽን ሓደ ወይ ክልተ ልክ ዓይነታ ኦፐሬተር ኣለዋ ማለት እዩ ናብ ስእሊ እንድሕር መፂና እዚኣ ንሪኣ ዘለና ስእሊ ፕላዝማ ትበሃል እዚኣ ፕሬስ ብሬክ እዚኣ ሲንሲ እዚአን ከዓ መላሓሓመ ንጥቀመለን ማለት እዩ ሕራይ ብሓፈሻ እዚ ኣለቦ ወርክሾፕ ነቲ ኣብ ትሕቲ ኮርፖሬሽን ዘሎ ኩሉ ደንበ ንኩሉ ዘገልግል ኮይኑ ዝኾነ ቴክኒካዊ ስራሓት ንዕኡ ዝፅግን ዘተዓራሪ ማለት እዩ

ኮልሰር ወይ ከዓ መዝሓሊ መክሰን ክንብል ከለና ዓብዪ ናይ ኩሊን ሲስተም ወይ ከዓ ናይ ስርዓተ መዝሓሊ ኮይኑ ካብቲ ኣብ ኤርትራ ሃገርና ዝርከብ ዝዓበየ ወይ ከዓ ኢንዳስትሪያል ደረጃ ኢልና ንፅዑ ከዓ ሓደ እዩ ማለት እዩ። ኣብ ሃገርና ኤርትራ ሰለስተ ኮልሰር እዮም ዘለዋ። ሓንቲ ኣብ ኣለቡ ትርከብ እቲ ናታ ካፓሲታ ናይ 2,000 ቶን እዩ። ካልኣይቲ ኣብ ዓዲ ጓዕዳድ ናይ 5,000 ቶን። ሳልሰይቲ ከዓ ኣብ ማሳዋ ናይ 10,000 ቶን ኣላትና ማለት እዩ። ዕላማ ናይዚ ኮልሰር ከዓ እንታይ እዩ? መግቢ ምስ ፈረየ ክዕቀብቲ ኮይኑ ዝሓሊ የድልየ እዩ ማለት እዩ። ስለዚ ብሰንኪ ስነ ዝሓሊ ዝባላሾ መግቢ ኮነ መድሃኒት ወይ ከዓ ምስ መግቢ ዝተኣሰሩ ነገራት ንኸይሉ ነዚ እዩ ተቐንዲ ዕላማ ናይዚ ኮልሰር ማለት እዩ።

0: እዚ ንሪኦ ዘለና ብሽኮቲ ኣብ ብሬሲ ጀነራል ሚልስ ኣብ ደቂ ኣምሓረ ዝፈሪ ብሽኮቲ እዩ። ስሙ ከዓ ብጋሌጣ ወይ ከዓ ብጉስማጥ ዝፍለጥ ብሽኮቲ እዩ። ድበዝሒ ከዓኒ ንሚኒስትሪ ምክልኻል ኢልና ንስርሖ ማለት እዩ። ካብ ብሽኮቲ ወፃኢ ፊኖ የፍሪ እዩ፣ ዲኤምከይ ፓስታ፣ ፍሩስካን ፍሪሽኬለን እውን ዘፍሪ ዓበይ ትካል እዩ።
1: ኣራይ ስመይ ጃዕፈር ብርሃነ ይበሃል። ተወኪለ ዝመጽእ ኩሉ ካብ ትካል ባርካ ካናርስ ፋብሪካ ዕሹግ ምግቢ ማለት እዩ። ፋብሪካ ዕሹግ ምግቢ ባርካ ካናርስ እቶም ዘቕርቦም ኣብዚ ሕጂ እዋን ዘቕርቦም ዘለዉ ፍርያት እዚ ንሪኦ ዘለና ፀብሒ ሓምሊ ንብሎ፣ እዚ ከዓ ፀብሒ ዓተር ንብሎ ማለት እዩ። ሕጂ ዝመፀና ጥረ ነገራት እዚ ስለ ዝኾነ እምበር ዝተፈላለየ ዓይነት ጥረ ነገራት ዓሳ ክንሰርሕ ንኽእል፣ ስጋ ክንሰርሕ ንኽእል፣ ካልኦት ጥረታት እውን ብፀብሒ መልክዕ ከነዳሉ ንኽእል። ስለዚ ብኣጠቃላሊ እዚ ይመስል ንትካል ባርካ ካናርስ ዝምልከት ንፍርያቶም ይቐኒለ።
2: ሽመይ ሜሮን ኣብርሃም ይበሃል። ካብ ኮርፖሬሽን ዘራእትን ጥሪትን ኣሃዱ ማካናይዜሽን ኢና። እዚ ሎሚ ዓመት ኣብ ኤክስፖ ፌስቲቫል ሒዝናዮ መፂና ዘለና ድማ ንመንግስቲ ኣብ ምፍዋስ ማይ ኩዖ ካብ ቅድም መጀመርያ ናፅነት ዝእተዎ ማሽነሪ ብብዓቕመጡ ኣብ ቴክኖሎጂ ዝበለፀ ማለት እዩ ኣብ ዝለዓለ ቴክኖሎጂ ዝበለፃ ቴክኖሎጂ እንዳምፀአ ነቲ ንምፍዋስ ማይ ኩዖ ሃልክ ዘይብሉን ቀሊልን ፅፉፍን ስሉጥን ንምግባር ዝገብሮ ዘሎ ፃዕሪ ንምርኣይ ኢና ምፂናዮ። ንሕና ከም ትካል ንኩሉ ኣብ ትካልና ዝርከብን ንናይ ግሊ ሓረስቶት ብስማዊ ድጎማ ናይ መንግስቲ ክፍሊት ኣገልግሎት ንህብ ማለት እዩ። ኮታ ኩሉ ኣብ ሕርሻ ቅርጡን ፅፉፍን ኣገልግሎት ንምሃብ እቲ ኣሃዱ ንከምኡ ይሰርሕ ማለት እዩ።

0: ስመይ በረኸት ሃብተፅዮን ይበሃል። ካብ ትካል ኮርፖሬሽን ዘርኣትን ጥሪትን ኤርትራ ማለት እዩ። ናይ ሎሚ ዓመት 226 ሒዝና መፅና ዘለና ብክፍልና ክፍሊ መስኖን መካናይዜሽን ወይ ከዓ ኢሪጌሽን ኤንድ መካናይዜሽን ዝበሃል ሓደ ብዛዕባ ሎኬሽን ኦፍ ኢሲኤልስ ፋርምስ ሕርሻት ናይዚ ኮርፖሬሽን ዝርከባሉ ቦታታት፣ ካልኣይ መሽነሪ፣ ሳልሳይ ከዓ ብዛዕባ ፓይሎት ፕሮጀክት ናይ ሕርሻ ሓለሓለ ሒዝና መፅና ኣለና። እዚ ተዳልዩ ዘሎ ካርታ ኣብዚ ቅድሜና ዝረአየና ዘሎ ብምትሕባር ምስ ማእከል ካርታን ሓበሬታን ኮይኑ ዝተዳልዩ ዘሎ ማለት እዩ። ተመላለዩ እዩ ዝኸይድ ሓደ ካብ ሓደ ዝተናፀረ ዘይኮነስ ነንሕዱ ተወሳሲቡ ዝኸይድ ማለት እዩ። ነንሕዱ ዘሎ ዲፓርትመንታት ወይ ከዓ ክፍልታት ማለት እዩ።
1: ራይ ሽመይ ኢሳያስ ደሳለ ይበሃል። ዝመፃኽሉ ትካል ድማ ኮርፖሬሽን ዘራትን ጥሪትን ኤርትራ ይበሃል። ኣብዚ ትካል እዚ ከም ክላ ስነ በቕሊ ኮይነ ይሰርሕ ኣለኹ ማለት እዩ። ኣብዚ ናይ ሎም ዘመን ፌስቲቫል ሒዝና የቐሪብና ዘለና ትሕዝቶ ናይ ኣሕምልትን ናይ ፍረታትን ናይ ኣእካልን ኮይኑ እዚ ትካል እዚ ድማ ነዚም ብምሎም ክንብሎም ፀናሓና ኣብ ዝተፈላለየ ቦታታት ናይ ኮርፖሬሽን የፍርዮም ማለት እዩ። ንኣብነት ኣብዚ እንተዳ መፂና እዚ ኣቮካዶ ኣብ ከባቢ ሓልሓለን ዒላ በርዕድ ንፈሪ ሎም ዘመን እዚ ሒዝና ቀሪብና ኣለና ንኽእል ማለት እዩ።

ስመይ ስነ ጥባዊ ሰሎሞን ኣብርሃ ይበሃል። ካብ ዝመፀ ኩሉ ከዓ ካብ መኮንን ጎስጓስን ሓበሬታ ንሚኒስትሪ ምክልኻል እዩ። ንሎሚ ናይ 226 ፌስቲቫል እዚ ዝኣክል ስነ ጥባዊ ስራሓት ወይ ውርሻታት ገድሊ ሒዝና መፂና ኣለና። ካብተን ውርሻታት ገድሊ 5 ፓርቲ ሒዝና መፂና ናይ ሰውራ ዝነበረ ካብኣተን ሓንቲ እዚአን መራኸቢታት እየን። ኣብ ግዜ ሰውራ ዝነበረ መራኸቢታት ሓደ ናይ ኣዘዝቲ ካልኣይ ድሕሪ መስመር ምስ ኣዘዝቲ ኮይኖም ረድዮ ርክብ ተሰኪሞም ሓበሬታ ዘመሓላልፉ ነበሩ። ብድሕሪኡ ከዓ ድሕሪ መስመር ኮይነን ረድዮ ሒዘን ኣብቲ ሰውራ ብኸመይ ይንቀሳቐስ ወይ ብኸመይ ሓበሬታ ይወሃብ ነይሩ ምስጠራዊ ሓበሬታ ምስ ግፍሕብ ስለ ዝነበሮ እቲ ዝነበረ ሓበሬታታት ፅበብ ክብል ምእንቲ እዚ ዓይነት ረድዮ ከም መበገሲ ተጠቒሞም በዚ ይኸዱ ስለ ዝነበሩ እዚአን ከዓ ካብ እንዳ መራኸቢታት ዝሃቡና እየን ማለት እዩ።

እዚአን ከዓ ካብ ሚኒስትሪ ጥዕና ካብ ሕክምና ዘምፀናየን ንብረት እየን መበገስ ናይ ሰውራ ዝነበራ ሕጂ ኣብ ሰውራ እንታይ ዓይነት ናይ ንጥፈታት ናይ ሕክምና ይጥቀሙ ነይሮም ገለ ክፋል ካብኡ መርኣይ ዝነበረ እዩ ንኣብነት እዚኣ ፎርሴፍ ኣይነበረን ሓፂን በቲ ዝነበረ ኣብቲ ከባቢኦም ኣግራብ ካብኡ ፀሪቦም እዮም ዝጥቀሙ ነይሮም ዋላ ሓንቲ መሳርሒ ዝበሃል ኣይነበሮም ኢቨን እውን እዋን ለይቲ ክኸውን ከሎ መጥባሕቲ ክበዝሖ ከሎ ወይ ህሩማት ክበዝሖ ከለዉ ከዓ ዝነበራ ላምፓዲና ተፀጊሞም እንዳገበሩ እዮም ነዚታት ንጥፈታት ዝሰርሑ ነይሮም መምከኒ መሳርሒ ከዓ እዚኣ ዓባይ ድስ ትርእያ ዘለኽ ናይ ሓዊ ነራ ሃልሃልታ ዕንጨይቲ ገይሮም ሓዊ ይጥቀሙ ነይሮም ድሓድ ግን ቁሩብ ናይ ኤሌትሪክ መፅያቶም ብከምዚ ኣገባብ ገይሮም ከዓ ሕክምና ዝሰርሑ ነይሮም እቲ ዝኸፍአ ነበረ ቀንዲ ቃንዛ ግን ቃንዛ ኩርምቲ እዩ ነይሩ ቃንዛ ኩርምቲ ከዓ እዚኣ ርኣያ እዛ ሰድያ እዚኣ ናይ ሽዑኡ በቲ ኣብኡ ዝነበሩ ሰባት ተባላሒቶም ዝሰርሕዋ እያ እቲ መስደዲ ኩርምቲ ከዓ ርኣዮ ኣዝዩ ሓደገኛ እዩ እንታይ እውን ይጥቀሙ ነይሮም ኣብቲ ሰዓት እቲ ይገርመካ እዩ ምክንያቱ መደንዘዚ መደንዘዚስ ዳርጋ ኣይነበረን ሕጂስ ብከምዚ ዓይነት ኣገባብ ገይሮም ይጥቀሙ ነይሮም ባሬላ ኣይነበሮምን ገረብ ቆሪፆም ኣንሶላ ገይሮም እዮም ሰባት ዘጋዓዕዙ ነይሮም ምርኩስ ካ ርኣዮ እዚ በቲ ዝነበረ ቦታታት ሓፂን ድ ዕንጨይቲ ድ ፀሪቦም እዮም ምርኩስ ተሰኪሞም ይኸዱ ነይሮም እንታይ ዓይነት መስገደል ይመፅኡ ኣብ ግዜ ምንቅስቓስ ፀገም ይብልካን ተሃሪሙ ወይ ተወጊኡ ወይ እግሩ ሰንኪሉ ኣዝዩ ከቢድ እዩ ንዑ ብምንታይ ክትፃወሮ ትኽእል ጥሜት ክትፃወሮ ትኽእል ኢኻ ርክብ ክትፃወሮ ትኽእል ኢኻ ሰብ ሊኢኽካ እዚ ግን ክትፃወሮ ዘይክእል ቃንዛ ከቢድን ብርቱዕን እዩ ነይሩ ማዕር ክንደይ ፀገምን ሽግርን ሓሊፉ ተጋዳላይ በዚ ድረኣየካ ሰውራስ ብኸመይ ፀቢብ ሂወት ሓሊፉ ነዚ ሕጂ ዘለናዮ ብርሃን ኣምፅኡ ብጣዕሚ ድገርም ዝኸ ንወለዶታት ብከምዚ ጋባብ መፅ ኢሎ ማለት እዩ

ራይ እዚአን ከዓ ካብተን ደምፀናያን ዝበልኩ ኸ ናይ ክፍሊ ሓበሬታ እዩ ኣብ ግዜ ቃልሲ ሓበሬታ ኣብ ግዜ ቃልሲ ከምዚ ሎም ይኮነን ሳላ መንግስቲ ብዙሕ ቤት ትምህርቲ ብዙሕ ንቕሓት ኣለዉ ኣብ ግዜ ገድሊ ግን እቲ ዝዓብ እቲ ዝበዝሐ ክፋል ደይተምሃረ እዩ ነይሩ እቲ ቀንዲ ኣብ ሜዳ ዘዕወተ ከዓ ንቕሓት እዩ ንቕሓት ብኸመይ ብፅሑፍ ንኩሉ ሰብ ክትእክቦ ኣብ ጫፍ ደሎ ኣብ ርሑቕ ዘሎ ክትእክቦ ይትኽእልና ግን እታ ዝዓብት ነበረት ንቕሓት እያ መጀመርያ ብፒሮ እዩ ተበጊሱ ብፅሑፍ ድሕሪ ፅሑፍ ብታይፒን ድሓር እየን ኮምፒተራት መፅአን ድሕሪ ጌዳ ግን ኣብ ሰውራ እዚ ዝኣክል ኣብ በረኻ ኮንካ ክንዚ ዓይነት ብዙሕ ዘለዎ መፅሄት ክትሓትም ፅሑፋት ክትሓትም ወተሃደራዊ ፅሑፍ ኢቨን ክሳብ ሕክምና ቆልዑ ተዓባብያ ህፃናት ከመይ ኢሎም ዓብዩ ከይተረፈ ሕርሻ ከመይ ኢሉ ሓረስታይ ክሰርሕ ከም ዘለዎ ኣብቲ ናፅነት ሰላም ዘውፅሉ ዓዲ ኩሉ እንዳጎስጎስካ ከምዚ ዓይነት ሓበሬታታት ነይሩ ብዓረብን ብትግልኛን ብእንግሊሽን ንኩሉ ሰብ በብ ዝደረቦ በብ ድርጀቡ ንኩሉ ከምዚ ዓይነት መፅሓፍቲ ተገይሩ ማለት እዩ እዚ ገለ ክፋል ካብቲ ዝሃቡና ሒዝናየ ዝመፀና ማለት እዩ እዚ እንዳ ስንቂ እዩ ስንቂ ዋላ ዝኾነ ኣብ ከምቲ መጀመርያ ዝሕብሩና ነይሮም ቆፅሊ ሸምጢጥካ ድዩ ገለ ጌርካ ተበሊዑ ይሓልፍ ነይሩ ድሓር ግን

0: ንእሽተይ መሰሮት ምስ ተረኽበ ናይ መሻርፍ ተረኺቡ መሻርፍ ከዓ ናብ ኣሃዱ ንክበፅሕ ብኸመይ ይብፃሕ? ትራንስፖርት የለን፣ መካይን የላ፣ ዝተፈላለየ ነገር የለን። እንታይ ዳ ተባላሒቶም መጀመርያ ብመንኮቦም ብመንኮብካ ከመይ ጌርካ ትሕልፎ? ሓደ ሰብ ወይ ክልተ ሰብ ኣብ ሓንቲ ኩንታል ክንዲዝኣክል መሸላ ተሰኪምካ ብውሕጂ ሓደ ውልቀ ሰብ ከማን ብውሕጅ ንነብሱ ጥራይ ክሓልፍ ክንደይ ስቀቕታ ክንደይ ሰብ ዩ ድመው ደሎ ንሪኦ ኣለና። ኣብቲ ሰዓት እቲ ግን ሓደ ሰብ ኩንታልን ገለን ተሰኪሙ ብውሕጅ እንታይ ዝብል ዕላማ ነይርዎም ኣብዚ ፅሑፍ ኣላ? ውሕጅ ደይኮና ነማዕዱ ኪኖ ውሕጅ ዘሎ ብፆትና ኢና ነማዕዱ ይድብል። ኣብዚ ከዓ ከምቲ ዝሓበሩና ናይ እንዳስንቀ ኣባላት ነዚ መሻርፍ እዚ ንኸስግሩ ሂወት ንኸድሕኑ ሂወቶም ኣጥፊኦም ምስ እኽሎም ተሰኪሞሞ ከሎ ውሕጅ ወሲድዎም ብታሕቲ ኣግራብ እናሃረሞም ዝተፈላለየ ፀገም እንዳምፆም እዚታት ኣብፂሖሞ ኣዝዩ ብጣዕሚ ከቢድ። ድሓር ቁሩብ መስተሮት ምስ ተፈጠረ እቲያ ጣሓኒት ትራክተር መፅያ ነቲ ሰራዊት ኣብ ሓደ ኮንካ ከተጥሕነሉ ስለ ዘይከኣል ብህፁፅ ኣቦውቱ ይብፃሕ እታ ትራክተር ከዓ እንዳተንቀሳቐሰት ነቲ እኽሊ ከተጥሕነሎም ጀሚራ ማለት እዩ። ኣራይ እዚአን ከዓ መበገስ ናይ ሰውራ መሳርሒ ሙዚቃ ዝነበረ እዩ። ብፍላይ ብዓዝያ ሃርሞኒካ እዚአን ተንቀዳሞት እያ። ካብተን ቀዳሞት ዝነበራ 3-4 ነይሩ፣ ግን ካብተን ቀዳሞት ተባሂላ ዝመፀት ሓንቲ እዚኣ ነራ። እዚኣ ከዓ ካብቶም ቀዳሞት ሳክስፎን ዝነበራ እየን ናይ ተኣህዱ። እዚኣ እውን ኦርጋን ከማ እየን። ሕጂ ቁሩብ ምስቲ ቦታ እዩ እምበር ናይ ነፍሲ ወከፍ መሳርሒ ኣለዎ። ምስ ሰብ ዝተቐመጠ ከዓ ኣለዎ። ምስ ሰብ ዝተቐመጠ ከዓ ኣለዎ። ትማሊ ሕጂ ከም ዝሓበረና ሰብ ምሳና ክራር ኣላ። ናይ መጀመርያ ክራር ምሳና ከም ዘሎ ኢሉ ብዙሕ ሰብ ሓቢርና ኣሎ። እዚ ከዓ ኣብ ምዕቃቡ መገድኹም ገለ ነገር ክግበር። እዚአን እውን ካብተን ቀዳሞ ዝነበራ ካሜራታት ተባሂለን ዝተዋህባናየን ነረን። ሕጂ እዚ ብሙሉእ ደይኮነስ ገለ ክፋል ካብቲ ዝሃቡና ዝሓተናዮ እምበር ብዙሕ ዝዓቀቡ ሰባት ከዓ ኣለዉ፣ ተማሃዱታት ማለት እዩ። እዚኣ ብኣባልና መኮንን ጎስጓስን ሓበሬታን ስነጥበባዊ ኤርምያስ ነጋሽ ይሰሪሕዋ። ሕጂ ኣጋጣሚ ስለዘየለ ህውክቲ ከዓ ስለ ዝበልኩማ ኢና ንሕና ንግልፃ ዘለና። እዘን ኣብ ጥርሙዝ ዝኣትየን ዘለዋ ብስነ ጥበቡ ኣሰራርሓ ብካልእ ስነ ጥበብ ክስራሕ ምተኸኣለ ነይሩ ዝኾነ ዓይነት ኣሰራርሓ። ግን ስለምንታይ ብኸመይ ኣትያ ዝብል ዘሎ ሰብ መልሲ ናይዚ ፅሑፍ እዚ ወይ ናይዚ ስራሕ እዚ መልሲ እንታይ እዩ? እዚ እዩ ታሪክ ናይ ህዝባዊ ግንባር፣ ታሪክ ሰውራ፣ ታሪክ ህዝቢ ኤርትራስ ብኸመይ ይሓሊፉ ሰያታ መልሳት ኣቐዲ እቲ ስራሕዮ ስነ ጥበቡ ኣሰራርሑኡ ንሰብ ኣይግለፅን እዩ። ምክንያቱ ሚስጢራዊ ሳዕሎሚ ሰብ ግን ባዕሉ ክፍትን ኣለዎ። እታ ሕቶ ናይ ዚኣ ወይ መልሲ ናይ ዚኣ ጥርሙዝ ከዓ እንታይ ትብል ብኸመይ ኣትዩ ኣብዚ ነፍሲ ወከፍ ሰብ ክባላሓት ኣለዎ፣ ነፍሲ ወከፍ ሰብ ክፅዕር ኣለዎ። ንሓደ ስራሕ ንሓደ ጥበብ ሰሪሕኻ እንድሕር ነጊርካዮ ወይለይ ብከምዚ ድያ ትስራሕ ኢሉ የፋኽሶ ነቲ ስራሕ። መጀመርያ ግን ሓሳብ እዩ፣ ኣብ ስራሕ ሽዑ ፀገም ይህብሉ። ታቐንዲ ሚስጢር ናይዛ ስራሕ እዚኣ ግን ታሪክ ናይ ሰውራ፣ ታሪክ ናይ ህዝባዊ ግንባር፣ ታሪክ ናይ ህዝቢ ኤርትራ እዚ ቅድሜት ተራእዩ ዘሎ ብምሉኡ ተጠርኒፉ ኣብ ስራሕ ዝኣትዩሎ ሕጂ እዚኣ ያታ ሚስጢራ። ሰብ ከዓ ካብ ነዚኣ ድማራመረላ መጀመርያ ነቲ ታሪክ ዝሓለፈ ናይ ሰውራ ንዑ ክመራመረሉ ክኽእል ኣሎ መጀመርያ።
1: ስመይ መትከል የማነ ባሃል ካብ መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል እየ። ኣብዚ ከዓ ንኣህዱና ንሚኒስትሪ ምክልኻል ንሚኒስትሪና ዝውክል ሓፈሻዊ ቅባታት ቀሪቡ ኣሎ ማለት እዩ። እዚ ኣብዚ ቀሪቡ ዘሎ ቅባታት ኣብ ክሊ ዕድመ ተረከቡ ውላዶ እንብሎ 20ታት ክሳብ 50ታት ዝርከብ ስነ ጥበበኛታት ሓቢሮም ደቂ ተባዕትዮን ደቂ ኣንስትዮን ዘፍረይዎ እዩ ማለት እዩ። ብዓቕሚ ከዓ ንንሕልሕዱ ካብቲ ጀማሪ ክሳብቲ ምኩር ናይ ገዛ ርእሱ መልእኽትን ጥበብን ተመክሮን ዝሓለፎ ስራሕ ቀሪብሎ ማለት እዩ። እቲ ስራሕ ከዓ ሓፈሻዊ ንባህሊ ንምክልኻል ንልምዓት ዳግመ ህንፃ ሃገር ብሓፈሽ ንታሪክ ዝውክል ኮይኑ ቀሪብ ኣለዎ ማለት እዩ። እዚ ኣብዚ ዘሎ ስነ ጥበበኛ በብእዋኑ ዝተፈላለየ ስልጠናታት ክሳብ ናይ ደገ ከይዱ ገለገለ ተመክሮታት ዝቐሰመ ብውሽጣዊ ዓቕሚ ኣባላት ተመክሮታት ኣባላት ስነ ጥበበኛታት ኣብዚ ኣሃዱ ዘሎ ነቶም ኣብ ምጅማር ዝርከቡ ንኣሽቱ ሕጂ ብሕጂ ተስፋ ዘለዎም እንዳዓበይ ዝኸዱ ዘለዉ እንዳ ተመክሮ እንዳውረሰ ገለገለ ስልጠናታት እንዳወደበ ተዓቕሚ እንዳዓበየ ይኸይዱ ዝሃዱ እዚ ከዓ በብእዋኑ ዝተፈላለየ ዕድላት ፈጢሩ ነቲ ሰብ ሞይኡ ከምዘዕብን ከምዘማዕብልን እውን ዝከኣለ ተራ ይፃወት ኣሎ ክብል ይኽእል ማለት እዩ።

እዛ ኣብ ዘላ ቅባ ኣነ ብናተይ ስራሕ ማለት እዩ ቀሪባ ዘላ ከምዚ ኣቐዲመ ዝበልኮ ሕጂ ዘለናዮ መድረኽ ንምዕባለን ንዳግመ ህንፃ ሃገርን ዘእንፍት ተስፋ ዘለዎ ገለ ዝሓሸ መድረኽ ዘለና ኣሎ ከም ምኳንና መጠን ንዳግመ ህንፃ ዝውክል ንልምዓት ዝውክል ቅባ ኣቕሪበ ዘለኹ ማለት እዩ። እዞም ኣብዚ ንሪኦም ዘለና ዜጋታት ናይዚ ሃገር ትማል ትማል ሃገር ልዑላውነታ ንኸይድፈር ንምክልኻል ሃገር ንምድሓን ኣብ ስራሕ ፀኒሖም ሃገር ኣድሒኖም ልዑላውነት ኣውሒሶም ከዓ ሕጂ ንህንፃ ንልምዓት ተዳልዮም ከም ዘለዉ ተወፍዮም ክሰርሑ ተቐሪቦም ከም ዘለዉ ስቲል እውን ነትዕዮ ክዓይዎ ፀኒሖም ሕጂ እውን ይዓይዎ ከም ዘለዉ እያታ መልእኽቲ ተሕልፍ ማለት እዩ። ስለዚ ከዓ ሃገር ክከላኸሉ ፀኒሖም ሃገር ተኸላኺሎም ሕጂ እውን ኣብ ንልምዓት ይኣቱ ስለ ዘለዉ ከዓ ኣርስታ ከ እንታይ ኢለየ ኣለኹ ተውለ ኢለየ ኣለኹ ማለት እዩ። ተውለ ከምቲ ኩላትና ንርድኦ ዳብል ኤጀንት ማለት ንክልተ ተልእኮ ዝዓምም ማለት እዩ። ሕጂ ሃገር ብብረት ንዝመፃ ተፃብኦ ተኸላኺሎም ኣድሒኖም ሕጂ ከዓ ንህንፀታን ድጋታት ኣብ ምስራሕ ህንፃታት ኣብ ምስራሕ ካልእ ካልእ ልምዓት ናይዚ ሃገር ብመግቢ ርእሳ ንክትክእል ዚ ሃገር ኩሉ ዘበርክቶ ዘሎ ኣበርክቶ ገለ ካብቲ ባሕሪ ብጭልፋ ብሕፅር ዝበለ ኣፅበብ ኣቢልና ንውክልና ዝቐረበ ስራሕ ይኸውን እዩ ማለት እዩ።

ሽመይ ሕሩይ ግርማ ይበሃል፣ ወይ ከዓ ሳላይ ሕሩይ ግርማ ይበሃል ማለት እዩ። ኣሃደ ከዓኒ ጎስጋስን ሓበሬታን ሚኒስትሪ ምክልኻል ጨንፈር ዜና ማለት እዩ ዘለና ዮ ሎ መዓልቲ ቀሪብና ሒዝና ዘለና ኣብዚ ፌስቲቫል 226 ማለት እዩ ብሚኒስትሪ ዜና ዝተዳለወን ብሚኒስትሪ ምክልኻል ዝተዳለወን ናይ ክልቲኡ ምትሕጋስ ኢና ሰድ ኣቕሪብና ዘለና። ኣብቲ ናይ ሚኒስትሪ ምክልኻል ኮይነ ክዛረብ ከዓኒ ናይ ሚኒስትሪ ምክልኻል ብዛዕባ ፅገና ድፋዓት ኣሎ፣ ብዛዕባ መኸት ኣሎ፣ ብዛዕባ ፅገና ኣሎ፣ ብዛዕባ ድፋዓት ኣሎ፣ ብዛዕባ ልምዓት እውን ኣሎ ማለት እዩ። ዝተፈላለዩ ዓይነት ስራሓት ማለት እዩ። እቲ ምክልኻል ዝበሃል ኣብ ኩሉ ዓይነት ንጥፈት ከም ዝነጥፍ ንኽነርኢ ኢና ሎም ማዓልቲ ብዝተካለ መጠን እቲ ስእልታት ገይርናዮ ዘለና ማለት እዩ። ዕላሙ ብዛዕበየ ነቲ ሕጂ ዘሎ ወለዶ ንምውራስ እዩ። ነቲ ዘይፈልጦ ከዓኒ ንዑኡ ከዓ ንምፍላጥ እዩ። እቲ ብሚድያ ብማስ ሚድያ ዝፈልጦ ዘረባ ከዓኒ ብኣካል መፅ እዩ ኣብዚ ከዓ ክሪኦ ነቶም ስራሕትን ተግበርቱን ከዓኒ ብዝኸፊላዊ መንገዲ ክረኽቦም ጭቡጥ ሓበሬታን ሓቀኛ ዝኾነ ስእልን ሒዙ ይኸይድ ማለት እዩ። እዚ ናይ ሎምዓት እቲ ዕላማ ማለት እዩ። ነዚ ዝመፅ ዘሎ ወለዶ ከዓኒ ሃገር ብኸመይ ከም ዝመፀት ብኸመይ ተዋሒሳ እውን ክኸይድ ኣላ ብሕጂ እውን ፃዕሪ ከም ዘድልያ ዝገልፅ ማለት እዩ። እቲ መፅ ዘሎ ስእልታት ማለት እዩ።

ንኡስ ምረብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተፀልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝፀሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካክን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክታል ናባኹም ተኸታታሊት ፊልምሳ እውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙን ዝዮም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: መቀዳጀት ናይ ህዝብና ክብሪ
1: ጀኑብ ዞባ ማሃራጃ ናዴ ኣፈራ ዓይና ጎንዶሊን የሜቴን ኣነ ኣማ ኣፈራ ዓይና እትያክኒ ውልትያ በሶ ዓይደ ሱገ ዓይደ ድግርኬ ዓይደ ሱግቴሊ ንሜቴን ኣነ መለማ ዓይደ ጀኑብ ዞባ ሕያሂ ማርቲኖ ጀኑብ ዞባ ለማርታሳሆ ኬ ትግርኛሂ ማርቲኖ ታይቡሎ ዓይደ ነብራ ዓይደ ጎንዶ ደዓባ ዓይደ ዓርዋኬ ዓይደ ንዋሊ ካብ ኒህን ኣነ ኣመይ በሊ ሱግቴ በሶ ኒኖ

0: ይባ
1: አሃ
0: ኣነ ሰኒ እፈትየካ ኣድሓ እታሓ ውዕል እንደህለየካ ኣነ ውምየን ሓለየካ ንውዕል
1: ኣማናቱ ማኣምና
2: ኣብላ
1: ኣና ማኣምና ኣምዕል ኣብ ግዲደግልክ ዲብ ሓለው ዲብ ሰንቀ ውዕል
0: ኣይ ባ መትሓለየኒ

ለንታታ በርከለሸከቱ እንደልሃትር ሳኑ

شوكنيلكاوي كسلدنا قلحل بشاري لتهرب بديبيل بحوانوكاوي

0: ሰላም ንዓኹም ይኹን ዝኸበርኩም ተኸታተልቲ መረባት ኤርቲቪ። ንሎሚ ብምኽንያት ፌስቲቫል ኤክስፖ 226 ኣብ ውሽጢ ቅርዓት ኤክስፖ ዘሎ ዝተፈላለዩ ትሕሶ መረባት ናባኹም ኢና ክነቕርቦም ዝኸበርኩም ተኸታተልትና። መንግስቲ ኤርትራ ማሕበራዊ ፍትሒ ዝነገሳ ብልፅቲ ሃገር ንምህናፅ ኣብ ዝገብሮ ዘሎ ፃዕሪ ፍልጠትን ንቕሓትን ዝዓጠቐ ተበላሕቲ መንእሰይ ኣብ ምምዕባል ሓንቲ ሃገር ወሳኒ ተራ ከም ዘሎ ብምእማን ምምዕባል ዓቕሚ ሰባት ካብ ቀዳምነታቱ ሰሪዑ ዝሰርዖ ዘሎ ዕማማት ሓደ እዩ። ናይዚ ህያው ኣብነት ዝኾናና ድማ ኣብ ኣዳራሽ ጅስሪ ዝርከቡ መንእስያት ኣብ ምህዞን ሰንዓን ዝገብሮ ዘሎ ንጥፈታት እንታይ ከም ዝመስል ኢና ሓደ ብሓደ ክንርኢ። ነዚ እውን ስጋ ፍፃሜ ምሳና ክትሓብሩ ብክብሪ ይዕድም።
1: ሙሉእ ሽመይ ናዝራ ጉደ ይበሃል። ኣቅርብየ ዘለኹ ስራሕ ከዓ ኣብ ትሕቲ ሻምብቆ ኣፕ ዝበሃል ግሩፕ ብዛዕባ ቋንቋ ትግርኛ ምምዕባል ብዛዕባ ቋንቋ ትግርኛ ካብ ጀመርተ ህፃናት ጀሚርካ ክሳብ ዓበይቲ ዘለዉ ቋንቋ ትግርኛ ገይሮም ከም ድመሃሩ ንምግባር ማለት እዩ። ዝተፈላለዩ ሓሙሽተ ኣፕሊኬሽናት ኣለውና ካብ ፊደላተይ ትብል ናይ ትግርኛ ናይ ቀዳማይ ክፍል ናይ ቅድመ ትምህርትን መምሃሪት ኣላትና ካልእውን ዝተማሳቀለ ቃላት ናይ ቁፅር ግድላትን ናይ ሓበሻ ስእልታት ዝኾኑ ጂግሳው ብስእልታት ፋሕ ድበሉ ምግጣምን ናይ ቃላት ድለዩን ኣፕሊኬሽናት ኣለውና። በዚ ከዓ እቶም ቆልዑት እንዳተዘናግዑ ንክምሃሩ ኢንስተዶ ኣብ ክንዲ ኣብ ግዜኦም ኣብ ጌም ምፅዋትን ኣብ ቪድዮ ንምሕላፍ ኣብ ሞባይል ኣፕሊኬሽናት ገይሮም ንክምሃሩን ክመራመሩን ማለት እዩ እንደሎ። በዚኣ እንዳሕራ ጀሚርና ተቀዳሚት ዘላትና ፊደላተይ ትብል ኣፕሊኬሽን እያ። እዛ ፊደላተይ ትብል ኣፕሊኬሽን ብመልክዕ ድምፂ ስእልታት ኤንድ ግድላትን ዝተፈላለዩ መላምዴታት እንዳሓቆፈት ኮይና ንቶም ቆልዑት ቋንቋ ትግርኛ ምምሃር ማለት እዩ። ካልእ ናይ ዝተማሳቀለ ቃላት ኣላትና። ዝተማሳቀለ ቃላት ከዓ እዚ ኣብ ጋዜጣ ንሰርሖ ነበርና ክሮስ ወርድስ ኣብ ሞባይል ኣፕሊኬሽን ኮይኑ እንዳዘናጋዕና ቃላት ትግርኛ ምምሃር ማለት እዩ። ካልእ እውን ናይ ግድል ደደ ትብል ኣላትና ናይ ቁፅሪ ኣፕሊኬሽን እሳ ከዓ 8 ካርድስ ኣለውና። ነቶም 8 ካርድስ ኣብ 8 ብላንክ ስፔስ ዘለዉ ወይ ባዶ ቦታ ምልኣ ዘለዉ ተደሚሮምን ጎሊሎምን ክመፁ ከም ዝኽእሉ ጌርካ ምምላእ ማለት እዩ። ናይ ወርድ ሰርች ወይ ትግርኛ ቃላት ድለይቱን ከኣላ ትግርኛ ቃላት ድለዩ ከዓ እዚኣ ማለት እዩ ትኸውን ዘላ ኣፕሊኬሽን። እሳ ከዓ ጥቕማ ከዓ ፋሕ ድበሉ ቃላት ኣለዉ። እቶም ፋሕ ድበሉ ቃላት ኣብ 8 9 ዝኾነ ሰጠሬጅ ፋሕ ድበሉ እዮም ንዖም ምላይ ማለት እዩ። ነቶም ቆልዑት እንዳዘናጋዕካስ ትግርኛ ምምሃር ማለት እዩ ዝቐንዲ ኤምናትና። ኣብ ዓድና ዘለዉ ክኾኑ ይኽእሉ እዮም ወላ ኣብ ደገ ዘለዉ ክኾኑ ይኽእሉ እዮም። ከምዚ ኣፕሊኬሽናት ብብዝሕ ተሰሪሖ ክኸውን ይኽእል እዩ። ቀንዲ ናትና ቀንዲ ሜን እዮም ግን ኣብ እቶም ተሰሪሖም ዘለዉ ቅድሚ ሕጂ ተሰሪሖም ዘለዉ ኣፕሊኬሽናት ኣብዚ ዓዲ ተሰርሑ ስለዘይኮኑ ነቲ ትግርኛ ናይ ዓድና ስለዘይውክል ዝበዝሕ ቀንዲ ነቶም ኣብ ትግርኛ ኣብዚ ዓድና ዘለዉ ነቲ ናትና ትግርኛ ናብ ደገ ንምባል ማለት እዩ።
2: ሰላም እንኳዕ ብድሓን መፃኹም። ስመይ ሚካኤል ተወልደ ይበሃል። ካብ ዞባ ማእኸል ኣስመራ የ መፀ። ኣብዚ ዓመ 226 ፌስቲቫል ሒዘዮ ቀሪበ ዘለኹ ድማ ዘይቲ ርእሲ ማለት ሰሊሆም ሄርባል ሄር ኦይል ትብል ካብ እዚኦም ኣብ ቅድሚት ንሪኦም ዘለና 8 ኣዝርእትን ኣትክልትን ዝተሰርሐት ዘይቲ እያ። ኣብዚ ኣዝማሪኖ ኣለና፣ ኣብዚ ከርከደ ኒም ኣሎ፣ ኣብዚ ሞሪንጋ

0: ኣብ ሱዳ ቅንፍር ኣብ ዓኸ ከምኡውን እንጣጢዕ ዘይቲ ኣውሊዕን ዘይቲ ሱፍን በዚ ዝተሰርሐት እያ እዛ ዘይቲ ማለት እዩ። እዚኦም ኣብዚ ንሪኦም ዘለና ሸሞንቲኦም ነፍሲ ወከፎም ብጣዕሚ ንፀጉሪ ኣዝዩ ፅቡቕ ጥዕና ክህልዎ ፅሩይ ቆርበት ክህልወና ፀጉርና ካብ ምርጋፍን ምስብባርን ከምኡ ድማ ወዝ ዘይብሉ ፀጉሪ ንኸይከውን ወዝ ዘለዎ ኣዝዩ ልስሉስ ሞስቸር ዘለዎ ጥዑይ ቆርበት ንክህልወና ኣዝዩ ጥዑይን ንጹህን ዝኾነ ቆርበት ንክህልወና ድማ ይሕግዙ ማለት እዩ። እቲ ቀንዲ ምስጢር ኣብዚ ንሪኦ ዘለና ባህርያዊ እዩ። እዚ ፍርያት ከም ንሪኦ ዘለና ኣብ ዓድና ብዝፈረዩ ኣትክልትን ኣዝርእትን እዩ ተሰሪሑ ዘሎ ማለት እዩ። ክስራሕ ከሎ ድማ ብኣዝዩ ፍሉጥ ዝኾነ ቀመማት ብፍሉጥ ዝኾነ ዓቐም ማለት ኣዝዩ ዝተመርፀ ቀመማት ፅሩይ ዝኾነ መሳርሒ ተሰሪሒ እዩ ተዳልዩ ዘሎ ማለት እዩ። እቲ ቀንዲ ብሉፅ ነገር ኣብዚ ደጊመ ክገልፆ ዝደሊ ድማ ባህርያዊ እዩ። እቲ ዘይቲ ዝኾነ ኬሚካል ዝኣተዎ ወይ ዝተወስኾ ነገር የብሉን። ባህርያዊ ካብ ምዃኑ ዝተላዓለ ድማ ፅቡቕ ዝኾነ ውፅኢት ኣለዎ። ኣብዚ ስእሊ ከም ንዕዘቦ ዘለና ቅድሚ 3 ወርሒ ከምዚ ነይሩ። ኣብ ውሽጢ 3 ወርሒ ድማ ናብዚ ስእሊ ኣፍተር ዝብል ንሪኦ ዘለና ውፅኢት ሂብኒሎ ማለት እዩ። ከምኡ ውን ካልይቲ ስእሊ ኣላትና ኣብዚ እዚኣ ጓለያ ከምዚ ነይሩ ፀጉራ ሕጂ ድማ ኣብዚ ደረጃ ዝበፂሕሎ ማለት እዩ። ስለዚ ቀንዲ ብሉፅነት ናይ ዘይቲ ባህርያዊ ስለዝኾነ ዝኾነ ዘምፆ ጎድናዊ ሳዕብየን የብሉን። እታ መወዳእታ ክገልፆ ወይ ከድመቆ ዝደሊ ነገር እንታ ደ ኣሎ ከዓ ኣብዚ ቻርት እውን ገሊፀ ኣለኹ ባህርያዊ ፀጉሪ ብባህርያዊ ፍርያት ዝብል ማለት እዩ። ስለዚ ንሓደ ባህርያዊ ዝኾነ ሽግር ባህርያዊ ዝኾነ መፍትሒ እቲ ዝበለፀ ከም ዝኾነ እየ ክሕብር ዝደሊ። ተጠቃምነት ናይ ኬሚካል ናብ ዝተሓተ ደረጃ ወሪዱ ሰባት ባህርያዊ ነገር ብምጥቃም ፀጉሮም ዲ ኩሉ ክፍሊ ኣካላቶም ኣዝዩ ፅቡቕን ብሉፅ ንምዃን ከተባብዒ ፈቱ ይቐኒለይ
1: ዓዲ ኤርትራ ማዳ ስደተይ ዓመት ዓመት ኦልመይትዝ
2: መጀመርታ ብሌን በረኸ ትበሃል። እዛ ሒዝና መፂና ዘለና ስራሕ ኢኣር3ዲ ተባሂላ እያ ትፍለጥ። ብሓፈሻ ንኤርትራ ከነፅንዓ ኤንድ እቲ ዘሎ ቦታታት እውን ክንፈልጦን ገምጋማት ክንወስድና ትሕግዘና ማለት እዩ። ብኸመይ ብ2ዲን ብ3ዲን መልክዕ ድማ ተዳልያ ኣላ ማለት እዩ። እጂ ንኤርትራ ክንሪያ ተደልና ቲካርታ ኤርትራ ብ2ዲ ከተርእየና ትኽእላ ብተወሳኺ ውን ብ3ዲ እውን ከተርእየና ትኽእላ ማለት እዩ። 3ዲ ተልያ እውን ካልእ ፕሌን ወሲኻያ ተርእየኒ ማለት እዩ። እዚኣ ስራሕ እዚኣ ንተምሃሮም መምሃራንን ንኤርትራ ዝያዳ ንኸፅንሕዋን ንኽርድእዋ እያ ትሕግዝ። ተወሳኺ ኦፍላይን ስለ ዝኾነት እውን ኣብ ዝኾነ ቦታ እዛ ላፕቶፕን ኣፕሊኬሽን እንተለና ሒዝኒያ ክንቀሳቀስ ንኽእል ኢና ማለት እዩ። ዝኾነ ዓድታት እውን ክንደልን ክንረክብን ንኽእል ኢና ማለት እዩ። ንኣብነት ሕጂ እዚኣ ናብ ተሰነይ ክኸይድ ተደልየ ንኣብነት ተሰነይ ኢለየ ክእትወላ ደለኒ ተሰነይ ኣምፃህለ ኣላ ከም ዓዲ ኢላ ታውን ኢላ ኣርያትንላ ማለት እዩ። ኣብዚ እንድሕር ጠዊቐ ኣብ ተሰነይ ትኽላ ናብ ተሰነይ ወሲዳህንላ ማለት እዩ። ኣብዚ ምልክት ገይራ እታ ከተማ ተርእንላ እታ ከተማ ብምልእታ ምስትናታ ሩባዊ ሓይዛ እንቲ ብምሉእ እቲ ስንጥሮታት ጎቦታት እውን ተርእንላ ማለት እዩ። ብቪው ድሕራ ቀሪበያ ድሕራ ርሕቀዮ እውን ዝያዳ ንፁርነት እንዳሃበነት ንትኸይድ ማለት እዩ። ካልእ እንታ ክትገብረለይ ትኽእላ ኣብዚ ኣብ ተሰነይ ንኣብነት ኣብቲ ከባቢ ዘሎ ዓድታት ናብቲ ዲ ክቕይረ ኣብቲ ከባቢ ዘሎ ዓድታት ብሙሉእ ተርእንላ ንኣብነት ዓሊ ግድር ኢላ ብዚ ተርእንላ ዓሊ ግድር ኢላ ኣብዚኣ ተርእንላ ንኣብነት ካብ ዓሊ ግድር ናብ ተሰነይ ክኸይድ እንድሕር ደለዩ ክንደይ ኪሎ ሜትር ክወስድ ደለዩ ብፅርግያ እንድሕር ከይደ በቋራጭ እንድሕር ከይደ ክንደይ ኪሎ ሜትር ክወስድ ደለዩ ብሙሉእ ገምጋም ወሲዳ እቲ ገምጋም ክትበኒ ትኽእላ ማለት እዩ። ኣብዚ ቋይ ተምሳ ኣለና ናህና ኣብ ዛራዊት ጠዊቐ ኣብ ተሰነይ ኣብ ዓሊ ግድርን ክሊክ ክገብረ ክጥውቀ ማለት እዩ። እዚ ኣናላይዝ ገይረ ዝሓፀረ ማለት ኦፕቲመም መንገዲ ኢለየ ዘለኹ ብሙሉእ እዚ ኣርያትን ዘላ እዚ ምልክት ገይራ ሃለየ ዘላ ዝኸዶ መንገዲ ማለት እዩ። ካብቲ ሰነይ ናብ ዓሊ ግድር ሓንፃ ሃለ ኣላ ባዕላ እዚ ድማ ብሓፂሩ 17.42 ኪሎ ሜትር ከም ዝጓዓዝ ትነግረኒላ ክንዲዚ ብረኸኻ መንገዲ ከም ዝረክቡ ን ትነግረኒላ 599 ሜትሮ ብረኸ ዘለዎ ጎቦታት እውን ክረክብ ከም ዝኽእል ትነግረኒላ ማለት እዩ። ብተወሳኺ ብፅርግያ እንድሕር ኢልያ እውን ገምጋም ወሲዳ ክትነግረኒ ትኽእላ ማለት እዩ። ኣብዚ ሕጂ ፅርግያ ስለ ዘይረኸበት ኖሮድ ፋውንድ ኢላ ኣብዚ ታሕቲ ብቀይሕ ምልክት ኣርያትንላ ማለት እዩ። ኖሮድ ራውት ፋውንድ ኢላ ነጊራት

لا بصحت مالك كان لي تاخذ قبل اللي تخلى ندحر ابز خبابي ابز خبابي ندحر ناي ربا وحي ذات الله اذا سرح زياون نتم سيفيل انجينيرز مالت اب ديليت زلوم ديغاتات نخسرحو تربا كثيرهم تلد سرحو اب تخبابي ديغا كندمتاي مترو برخه هالي وخ سرحي كندمتاي متر كيف كحزلهم انا لايز كتقبر لهم تخلى مالتي اجتيات قبر زيان ኣብዚ እዛ ብጫ ዝርአ ዘለኹ ህንፃት ናይ ሩባ መንገዲ እያ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ እጂ ኣብዚ መንገዲ እዚ ከቲረ ዲጋ ክሰርሕ ትደሊ ኣበይ ኣበይ ከም ድክተርዐ ዝሕብራ ማለት እዩ ካብዚኣ ክሳብ ኣብዚኣ ከቲረ ክሕዛ ደልየ ኣለኹ ነታ በዚ ዝሓልፍ ሲ ናብታ ዲጋ ዝሰርሓ ክኣትወለይ ደልየ ኣለኹ ማለት እዩ ሕጂ ተወሳኺ እንድሕር ዲጋ ክሰርሕ ትደልየ ስንጭሮታት እውን ከልየኒ ክከበለይ ኣለኒ ትማይ ኣብ ስተይላትንላ ኣናላይዝ ገይራ ኣናላይዝ ገይራ ዘን ክልተ ቦታታት ስንጭሮ ስለ ዘይረኸበት ኣብዚ ዕሙቕ ዝበለ ቦታ እውን ስለ ዘይረኸበት ኣብዚ ክሊር ቫሊ ዝኾነ ማለት ስንጭሮታት ደለዎ ቦታ ድለይ ኢላትንላ ኣብ ዓበት ከምታውን ኢላ ዝኻልይ ኣምፃህለ ኣላ ማለት እዩ ኣብዚ ኣፍ ዓበት ሕጂ ዝብጫ ተርእኒ ዘላ ራውት ናይ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ ኣብዚ ነታ ሩባ ከመይ ገይረ ክሕዘየ ኣብ ክልተ ቦታ ፕሎት ክገብረላ እዩ ማለት እዩ በዕለይ ምስ ጠወኩ ኣናለሲስ ክትወስደ ኣናላይዝ ትገብረላ ማለት ገምጋም ትወስዳላ ማለት እዩ እድታ ዲገ ኣብዚኣ ከም ትስራሕ ትሕብረኒላ ዘቐያሕ ምልክት ገይራህለያ ዘላ ኣብኣ ከም ትኽተርያ ትነግረኒ ዘላ እዚኣ ሰሚዒት ኣብዚ ዘላ እቲ ማይ ማለት እዩ ትሕብረኒ ዘላ እቲ ብጫ ኣብዚ ዘሎካ ትራሕሲ ትሕብረኒላ ማለት እዩ እ ንመፃ እውን እቶም ንኣብነት ፅርግያ ካህንፅ ተደልዩ ብዚ ከባቢ እዚ ካብቲ ራሕ ስሪሕ ዮ ክሰርሑ ኣለኒ ምክንያቱ እቲ ራሕ ሰኣርኪቡ ነቲ ፅርግያ እውን ድግሬድ ማለት ከባላሽወለይ ስለ ዝኽእል ማለት እዩ ስለዚ ብምሉእ እዚ ወላ ንመፃ እውን ገምጋም ክትበኒ ትኽእላ ማለት እዩ ኣብዚ እቲ ዲጋ ቁመቱ ትነግረኒላ 21 ሜትሮ ክኸውን ከም ዝኽእል ትነግረኒላ እቲ ቮሊም ናቱ ማለት ትዑምቲ ማይ ክሕዘለይ ዝኽእል ካኒ 751 ሚልዮን ሜትር ኪብ ክሕዘለይ ከም ዝኽእል ትሕብረኒላ ማለት እዩ ካልእ ብተወሳኺ እውን ኣብ ጂኦሎጂ ማለት ኣብ ስነ ምድሪ ብሓፈሻ ናይ ቅርፂ መሬት ደፅንዑ ሰባት እውን ነዛ ኣፕሊኬሽንና ክጥቀሙላ ይኽእሉ እዮም ማለት እዩ እ ኣብቲ መሬት ኣብቲ ዙም ኢን ገይሮሞ ዘሎ ማለት ቀሪቦሞ ዘለዉ ቦታ ክንምንታይ ጎቦታት ኣለዉ ኢሉ ኦፕሽንስ ኣለዎ ዚ ማለት ኣማራፅታት ኣለዎ ናይ 50 ሜትሮ ፍልይ ዘለዎም ጎቦታት ብምሉእ እቲ ብረኸታት ናቶም ናይ 25 ሜትሮ ዘለዎ ጎቦታት ብምሉእ እቲ ብረኸታት ናቶም ከተርዮ ትኽእል እያ ማለት እዩ ድብዚኣ ኣብዛ ሌየርስ ትብል ምርጫ ማለት ኦፕሽን ክኣት እዛ ኮንቶርስ ትብል ደላ ቦክስ ኣብዚ ደላ ንዓ ከም ክመርፃ እዩ ማለት እዩ ኣብዚ ከዓ ናይ 50 ሜትሮ ፍልይ ዘለዎም ኢለ ሂበይ ኣለኹ ከም ምርጫይ ኣብዚ እውን ናይ 25 ሜትሮ ናይ 20 ሜትሮ ፍልይ ዘለዎም እንዳበልኩ እውን ክባኽእለ እዩ ማለት እዩ እጂ ገምጋም ትበኒላ ማለት እዩ እጂ ኣብ ከባቢ ኣፍ ዓበት ደሎ ብምሉኦም ብረኸታት ኣርያትንላ ማለት እዩ ናይ 50 ሜትሮ ዘለዎም ብረኸታት ብምሉኦም ናይ 1000 ሜትሮ ኣለዎ ዚ ናይ 250 ሜትሮ ኣለዎ ብምሉኦም እዞም ብጫ መስመር ገይራሃለይ ምልክት ሂባህኒ ዘላ ብምሉኦም እቶም ብረኸታት እዮም ማለት እዩ ብተወሳኺ ኣብ ኢንቨስትመንት ማለት ኣብ ወፍሪ ኸነካይ ተደሊና ንኣብነት ኣብ ሕርሻ ወፍሪ ኸነካይ ተደሊና እቲ መሬት ንመርፆሞኒ እቲ ዘሎ ኤርያተን ዝደለየናዮም ቦታታት ጠዊቕና ምስ መረፅናየን እቲ ኤርያ ክትበኒ ትኽእል እያ ማለት እዩ ኣብዚ ከባቢ ኣፍ ዓበት ንኣብነት ናይ ሕርሻ ቦታ ንድሕር ወፍሪ ክገብር ተደለየ ወፍሪ ክገብር ተደልዩና ኣብ ናይ ሕርሻ ቦታ ኣብዚ እታ ኤርያ ክመርፃ እዩ ማለት እዩ እታ ዝመረፅካ ቦታ እቲ ቦታ ድፈልጠቱ ኮይነ ብልክዕ ጠዊቐ ክባየት ምርጫ ማለት እዩ እቲ ኤርያ ሕጂ እቲ ዝርግሐ ናይቲ መሬት 52.015 ኪሎ ሜትር ስኪር ኤርያ ካቨር ክገብር ከም ዝኽእል እቲ ናይ ወፍሪ ቦታ ወይ ከዓ እቲ ናይ ሕርሻ ቦታ ክትነግረኒ ትኽእል እያ ማለት እዩ ብተወሳኺ እውን ኣብዚ ኣብ መንጎ ክልተ ቦታታት ዝበለፅናዮ ምርጫ ቦታታት ደሎ ናይ ዲስተንስ ማለት ርሕቀት እውን ክትነግረኒ ትኽእል እያ ማለት እዩ ኣብዚ ኣለንግስ ትብል ኦፕሽን ኣላትኒ ክልተ ቦታታት ወላ ካ ኣብ ዓበት ኣብዚ ስንጭሮታት ክመርፅ ኽእለ እቲ ዝርግሐ ሕጂ 27.091 ኪሎ ሜትር ካብ ኣፍ ዓበት ናብታ ዝመረፅካ ቦታ ዲስተንስ ወይ ከዓ

0: ዲስተንስ ከም ዘለኒ ትነግረኒላ ማለት እዩ እዚኣ እታ ስራሕና ማለት ይቀኒልና ኣብ ልበይ ንኽ ስራውር
1: ደሞይ መብፅዓሎኒ ራይ ብመጀመርያ ሽመይ መም ሮቤል ኣብርሃም ይበሃል እዚ ኣዳሊልና ለና ብሓፈሻ ብዛዕባ ኤኣይ ኮይኑ እቲ ዕላሙ ድማ ዝያዳ ሰብ እቲ ኤኣይ ዝያዳ እንታይ ምዃኑ ተረዲኡ ብኡ ድማ ብዙሕ ነገር ከድመዓሉ ከምዝኽእል ኣብ ሕብረተሰብ ኣቲኻ ብዙሕ ነገር ፅቡቕ ነገር እውን ክርከቦ ከምዝኽእል ዝያዳ ኣብዚ መፂና ትሕዝቶ መፂና ኣለና ማለት እዩ ስለዚ ካብቲ ሒዝናየ መፂና ዘለና ብሓፈሻ ሃገርና ኤርትራ ብኩሉ ነገር ምዕብልቲ ኮይና ክትርከብ እንተ ደኣ ኮይና እቲ ፀጋ ሰብና ወይ ድማ እቲ ሕብረተሰብ ኣእምሩኡ ክሳብ ክንደይ ብሱልን ንቑሕን ኮይኑ ክፀንሕ ከም ዘለዎ ዝያዳ ንምንፃር እዩ ስለዚ ካብቶም ዘምፀናዮ መደባት ሓደ ዓይነት መንፈስ ኣብ ሕብረተሰብና ዝያዳ ካብቲ ደለዎ ዝያዳ ብሩኽ ኮይኑ ንክርከብ ዝገልፁ ዝተፈላለዩ ናይ ዓይነት መንፈስ ዝገልፁ ትሕሶታት ዘለዎም ናይ ኤኣይ መደባት ቪድዮታት ኣዳሊና ለና ማለት እዩ እቲ ንሕና ምፅና ዘለና ኣብ ኤኣይ ኮይኑ ብሓፈሻ ኣብ ኮንተንት ክሬተር ወይ ድማ ትሕሶታት ዝተፈላለዩ ብኤኣይ ኣዳሊኻ ንሕብረተሰብ ዝዝርግሑ እዮም ማለት እዩ ስለዚ እዞም ተዳልዮም ዘለዉ ትሕሶታት እዚኣቶም ኣብ ዝተፈላለየ ሰብ ኣብ ዝተፈላለየ ሞያ ኣብ ዝተፈላለየ ስራሕ ተዋፊሩ ናይ ኣእምሮ ብስለት ኣጥርዩ ዝያዳ ዓያይነት መንፈሱ ኣበሪኹ ንክኸይድ ውፅኢታውያን ዝኾኑ ነገራት ምዃኖም የረዳእና ስለዚ ኤኣይ ብብዙሕ ነገሩ ዋላ እኳ ሕማቕ ነገር ከዓ ክህልዎ እንተኾነ ንሕና ግና በፅቡቕ ዝኾነ ጎድኑ ተዓዚብና ከምዚ ዓይነት ነገራት እናደለና ነቲ ህዝቢ ክንምህርን ክንጉስጉስን ዝኣመሰሉ ነገራት ኣለዉና ማለት እዩ ስለዚ ኣብቲ ዓያይነት መንፈስ ዝያዳ ሰብ ብኩሉ ሞያ ኣብ ሓደ ዝተሓፅረ ደይኮነ ኣብ ኩሉ ሞያ እናተሳተፈ ዝተፈላለዩ ሞያታት ከምዝገይሩ ክዕዘብን ካብዎም ክምሃርን ከምዝኽእል ኢና መደባ ዳሊና ዘለና ማለት እዩ ስለዚ በዚ ኤኣይ ተሓጊዝና ክንሰርሖም ካብ ንኽእል ነገራት ድማ ኣብ ሓፈሻ ወይ ኣብ ሕብረተሰብና ካብ ትማሊ ናብ ሎሚ ካብ ሎሚ ድማ ናብ ፅባሕ ዝመሓለፉ ዓበይቲ ዝኾኑ ውርሻታት ኣለዉና ማለት እዩ ስለዚ እዞም ውርሻታት እዚኦም ከምቲ ዝድለ ኮይኖም ናብ ወለዶ ናብ ወለዶ ክሰጋገብሩ እንተ ኮይኖም ትማሊ እንታይ ከም ዝነበረ እቲ ውርሻታትና ሎሚ ድማ ንሕና ክሳብ ክንደይ ዓቂምና ኣለና ናብ ፅባሕ ክነሰጋገሩ እንደሊ ድማ ክሳብ ክንደይ ክኸውን ከም ዘለዎ ዝያዳ ብናይ ኤኣይ ቪድዮታት እናዳለኻ ነቲ ሰብ ትማሊ ባህሉን መንነቱን ክብሩን እንዳገደስካ ነቲ ሰብ ከም ትኸይድ ዝገብር ማለት እዩ ስለዚ ካብቶም ኣብ ሕብረተሰብና ካብ ትማሊ ዝወረስናዮም ሎሚ እውን ዓቂምና ክንከደሎም ዝግባአና ነገራት ኣብ ባህልን ኣብ ክብርታትና ኢና ተኪርና ዘለና ባህሊ ክንብልን ከለና ኩሉ ግዜ እቲ መንነት ኤርትራውያን ክገልፅ ዝኽእል ነገራት ኣለና እቲ ክብርታት ዝበሃል ድማ ኣብ ስራሕ ኣብ መንጎ ደቂ ሰባት ዘሎ ሕድሕዳዊ ምትሕልላይ ዝገልፅ እዮም ከምዚ ዝኣመሰለ ሕጂ ሎሚ ማኣዲ ሰብ ኩሉ ሰብ ኣትሪፉ ወይ ዳርጋ ናብ ብያት ገፁ ከይዳሉ ስለዚ ማኣድና ዝምዃኑ ባህልና ዝያዳ ንሰብ ብስእላዊ ዝኾነ መንገዲ ንገልፅ ኣብ ዝተፈላለየ ሞያ ሃልዩ ሰብ ከዓ ኩሉ ግዜ ናይ ተቀድሚኡ ዝነበረ ወለዶ ናቱ ፅግዕተኛ ከም ምኳኑ ወይ ድማ ብናቱ ባርኮት ከም ዝኸይድ ንምንፃር ከምዝኣመሰሉ ቪድዮታት ነዳሉ ብሓፈሻ ድማ ነቲ ኣብ ውሽጣ ሃገር ዘሎን ነቲ ኣብ ዝተፈላለየ ዓለም ዘሎን ከምዝኣመሰሉ ናይ ባህሊ ነገር እናዳለካ ድማ ባህልካ መንነትካን ተነፅሮ ማለት እዩ ከምዚ ብንሪኦ ዘለና ድማ ዋላ ኳ ምዕባለ እንተበፃሕና ኩሉ ግዜ ባህልናን ልምድታትናን ከዓ ከይሓደግና ክንከይድ ከም ዝግባአና ዝተፈላለዩ ስእልታት ኮኑ ኩሉ ቪድዮታት ኮኑ ኩሉ ፅሑፋት ዝኣመሰሉ ብኤኣይ ተሓጊዞም ዝዳለዉ ነዚኦም ትሕሶታት እዚኦም እናዳለና ንህዝቢ ንምህር ብሓፈሹ ድማ ዝኩሉ ንሰርሑ ዘለና ንምንታይ ተባሂሉ ንሓንቲ ብኩሉ ነገራ ዝማዕበለትን ዝበፀገትን ሃገር ንምርካብ ስለ ዝኾነ ናይ ዝኩሉ ውፅኢት ድማ ብከምዚ ዝኣመሰለ መፃኢት ኤርትራ ድማ ብስእሊ ብቪድዮ ዝተዳለዎ ጌርና ንህዝቢ ኣዳሊና ኣለና ማለት እዩ ስለዚ ንከም ዝኣመሰለ ዕዮ ድማ ኩላትና ብሓባር ንውፈር ንከምዚ ዕላማ ዝተባሂሉ እዚ እዋናዊ ዘበን ክኸውን ከሎ እዚ ድማ እቲ መፃኢ ንፅበዮ ቦታ ስለ ዝኾነ ብሓባር ኩላትና ኢደይድካ ተባሂልና ፆታ ከይፈለየ ዕድሚ ከይፈለየ ኣብ ዝተፈላለየ ፅፍሕን ሞያን ዘሎ ሰብ ኩሉ ንልምዓት ሃገር ንዕቤት ሃገር ኩሉ ግዜ ጉዕዞና ንቅፅል ዝብል ከምዚ ድማ መበምንታ ስእሊ ጌርና ኣለና ማለት እዩ

0: ጉሓፍ ፍሓም ምምስራሕ ማለት እዩ። እዛ ካብ ጉሓፍ ፍሓም ምምስራሕ እትብል ከዓ ከመያ ሓደ ዝተፈላለዩ ዓይነት ጉሓፋት እዚ ዓይነት ጉሓፍ ማለት እዩ። እዚ ዓይነት ጉሓፍ እዚ ግን ዝተፈላለዩ እዚኦም ሓደ ሓመስራሕ ሓሊፉሎ ካብዚኦም ግን ንኣብነት እቶም ጓሓፍ ንብል ኮይና ዓፅሚ ኣሎ። እዚ ናይ ከተማ ዝፅንፀሉ ከሽባሃታት ክኾኑ ይኽእሉ። እዚ ናይ ካንሸሎ ዝቐምቀ ፍየሮታት፣ ርሺ፣ ዒባ፣ እዚ ናይ ድኽዒ ናይ ደርሁት ክኸውን ይኽእል እዩ። ዝተፈላለየ ዋላታ ናይ ምርዓ ወረቐት እውን እታ ትንስነስ እውን እሳውን ከይተረፈ ፍሓም ክንቅይራ ንኽእል ኢና ማለት እዩ። እዚኣ ብከምዚ ዓይነት ተዳልየና ኣለዋ። ብድሕሪኡ ነዚኣ እዛ ማሽን እዚኣ እንታይ ትገብረልና ነዚ ተጣሒኑ ዝተሓዋወሰ ጓሓፍ ነዚኣ ፀቂጣ ሞልድ ገይራ ብከምዚ ዓይነት ኣዳልያትልና ኣላ ማለት እዚኣ ብከምዚ ዓይነት ኣዳልያትልና ንደላ ሓደ ብከምዚ ጌርና ካርቦኔት ክንገብሮ ንኽእል ኢና ፍሓም ክንቅይሮ ንኽእል ኢና ብከምዚ ጌርና ከዓ ፍሓም ክንቅይሮ ንኽእል ኢና። እቲ ፍልልይ ግን እንታይ እዩ? ብከምዚኣ ጌርና ከነፍሕሞ ከለና እቲ ድወፀልና ኤፊሽንሲ መወዳእታ ድወፀልና ፍሓም 30% ይወፀልና ማለት እዩ። ብከምዚኣ ጌርና ክንጥቀም ከለና ከዓ 80% ይወፀልና። ስለዚ እዛ ማሽን እዚኣ እንታይ ትሕግዘና ኣላ? ነቲ ድወፅእ ፍሓም ዝያዳ ተብዝሓልና ኣላ ማለት እዩ። ካልእ ካብዚኣ ሰጊራ ሽዑ ካርቦናይዘር ኣሎ። እዚ ከይፍሓመ ከሎ ብመልክዕ እንጨት እዩ ዘሎ። ከይፍሓመ ከሎ ድሕሪ እዚኣ ኸዓ ምስ ፍሓመ መፍሓሚት ኣለትና ካርቦናይዘር ኣለትና። ኣብቲ ካርቦናይዘር ምስ ገበርናያ ዝኣክል ቴምፕሬቸርን ዝኣክል ግዜን ምስ ሃብናዮ ልክዕ ካብዚኣ ዝነበረት ናብዚኣ ናብ ፍሓም ተቐይራ ኣላ ማለት እዩ። ኣብዚኣ ፍሓም ተቐይራ ደላ ግን ሓደ ከም ልምዲ ንፈልጦ ፍሓም ካርቦን ኣለዎ። ኣብዚ ግን ኣብዚ ኸዓ ካርቦን ጥራሕ ደይኮነ ካብ ጓሓፍ ክሳዕ ዝኾኑ ኸዓ ሓደ ናይ ግዛ ርሶም ዘይንደልዮም ካልእ ባእታታት ኣለዉ ማለት እዮም። ከም በዓል ሚቴን ጋዛት ክኾኑ ይኽእሉ ትክክል ሎ ንባዕሉ ጨና እውን ኣለዎ ማለት እዩ። እዚኦም ኩሎም መስርሕ እጂ እዚኣ ካርቦን ጥራሕ እዚ ካርቦናይዘር ካርቦን ጥራሕ ካርቦኔት ጌራ ተለና ላ ብድሕሪ ካልእ ማሽን ካኣላትና ካልእ ታማ ካልእ ማሽን ካ እንታይ ትገብረልና ነቲ ጨና ትኪ ጋዛት ዘየድልዩ ዓይነት ጋዛትን ነቲ ካርቦንን ብምሉእ ተውፃልና ኸዓ ማሽን ኣላ ማለት እዩ። ሽዑ ካብዚ ክወፅእ ከሎ ሚዛኑ ካብቲ ሓደ ናብቲ ሓደ ክሰጋገር ከሎ ንባዕሉ ሚዛኑ ስለ ዝፈኩስ ካልኣይ ግዜ እንደገና ብከምዚ ኣሸይቡን ኣይኮነት እንትሽየጥ ዳሕራይ ናብዚ የእቲና እንደገና ባይንደር መተሓሓዚ ባይንደር መላገቢ ሓዊስና ምስኡ ተባዒጡ እንደገና ናይ መወዳእታ በዚኣ ጌራ ሞልድ ጌራ ብከምዚ ዓይነት ሞልድ ጌራ ተውፃልናላ ማለት እዩ። በዚኣ ጌራ ክተውፃልና ከለና ሓደ እታ ከምዚኣ ጌርና ከነውፃእ ከለና ሓደ በዓድ ካብቲ ካርቦን ትኪ ጨናን ጋዛትን ወፅኡ ኢልና ፀኒሕና ዳሕራይ ኣብዚ ካብዚኣ ወፃኢ ሓደ ባይንደር ተጠቂምና ፀኒሕና ነቲ መስርሒ እቲ ዘይሓለፈ ማለት እዩ። እዚ ባይንደር እዚ ከዓ ገና ባዕዳዊ ስለ ዝኾነ ሕጂ ኣብዚ እቲ መስርሒ ስለ ዘይሓለፈ ከም ብሓዱሽ ከምዚኣ ጌራ ምስ ወፀትልና ተመሊስና ናብኡ ንመልሶ ማለት እዩ። ኣብኡ መሊስና ነቲ ባይንደር ይኹን ነቲ ሓደሓደ እውን ሓሊፍና ዝፀንሐ ፐርሰንት ኸ እቲ ዝወሓደ ፐርሰንት ወ 5% እውን ሓሊፍና ክኸውን ስለ ዝኽእል ንዕኡ ኸዓ ከም ብሓዱሽ ኣብዚ የእቲና ዜሮ ጨና ዜሮ ትኪ ጋዝን ካርቦንን ከዓ ዝወሓደ ጌርና ኸዓ ኣውፂና ኸዓ ናብ ሕብረተሰብና ከም ዝቐርብ ንገብር ኣለና። እታ ቀንዲ ዕላማ ናይ እዚኣ ንኸምዚ ንኽሰርሕ ዘበለኒ ኸዓ ነዝህሉ ኩነታት ናይ ሕፅረት ቀረብ ፍሓም ዘሎን ነቲ ክብሪ ዕዳጋ ዘሎ ንምፍታሕ እዩ። እግረ መገድና ኸዓ ነቲ ብርሰት ኣግራብ ከዓ ንከላኸል ኣለና ማለት እዩ። ዝዓበየ ሳይ እዚ እዩ ማለት እዩ። ኣግራብና ሕለው ኣለው ጓሓፍና እንደገና ኸዓ እቲ ጓሓፍ ንሕና ጉሒፍና ኢልና ጓሓፍ ኢልና ንርብዮ ዝነበርና ሕጂ ኸዓ ናብ ጥቕምና ተመሊስና ናብ ጥቕምና ሪሳይክል ጌርና ውን ናብ ጥቕምና ንውዕሎ ኣለና ማለት እዩ። እዚኣ ትመስል ማለት እዛ ሒዚ ቀሪበ ዘለ ለማዓንቲ እዚኣ ትመስል ብሓደ እቲ ክህበና ዝኽእል ጥቕሚ ካብዚ ካብዚ ፍሓም ክህበና ዝኽእል ጥቕምታት ሓደ ኣብ ምንዳዱ ማለት እዩ። ምስቲ ካልእ ሓደ ፍሓም ምስቲ ሓደ ፍሓም ከነወዳድሮ ከለና ኣብዚ ቴሌቭዥን እዚ ዝህበና ዘሎ እቲ ናይ ምንዳድ ተኽእሉ ሓያል እዩ። ናይ ምንዳድ ተኽእሉ ሓያል እዩ። ካልኣይ ጥቕሙ ከዓ እቲ ንውሓት ግዜ ኣብ ሓዊ ክፀንሓልና ዝኽእል ንውሓት ግዜ እንተወሓደ ክልተ ግዜ እዚ ክልተ ግዜ ንብሎ ዘለና ሓንቲ ቡን ኣብቲ ብኖርማል ፍሓም 250 ግራም እተ ተጠቒምና ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ከስተየና ከሎ ገለ ምናልባት ኣብ መንጎን ይውስኻ እዩ። በዚኣ ናተይ ከዓ 250 ግራም ተጠቒመን ካብ መጀመርያ ክሳብ ሳልሰይቲ ራብዒቲ ቡን ኣስትዩ ተመሊሱ ፀብሒ እውን ከስርሓና ይኽእል እዩ ማለት እዩ። እቲ ሓደ እዚ ይጠሙ ሳልሳይ ጠሙ ኸዓ ኣብ ጥዕና ክንመፅእ ከለና ኸዓ እቲ ሓደ ክሳይ ዝበዝሐ ካርቦን ኣለዎ እዚ ኸዓ የለን እንተበለኻ ዝወሓደ ካርቦን ከዓ እዩ ማለት እዩ። ብጥዕናኻ ድሓሸ ማለት እዩ።
1: ሓቂ ዘግሃድኪ ናይ ህዝበይ ክብሪ ዳዕረዋዕላና ንፅቡ
2: ስመይ ኤቨን ፀጋ ይበሃል። ተማሃራይ 5 ዓመት ሜካኒካል ኢንጂነሪንግ። እዚኣ ከዓኒ ፕሮጀክትና ማለት እዩ ሽማ ከዓኒ ዲዛይን ኤንድ ፋብሪኬሽን ኦፍ ኮምቢኔሽን ቴሌስቱ ትበሃል። እዚኣ ሕጂ ንመሕረሲት ያጠቅም ማለት እዩ። ኣብዚ ዓድና ሓርሱ ከለዉ እንታይ ይገብሩ ማለት እዩ ሓንቲ ግራት ምስ ሓረሱ በቲ ዘድልያ መሳርሒ ማለት እዩ ብሓንቲ ማሕረሻ ገይሮም ምስ ሓረስዋ እታ ግራት ወዲዮም ሽዑ ካልኣይ ግዜ እንታይ ገብሩ ማለት እዩ ነቲ መሕረሲ መሳርሒ ቀይሮም ካልእ መሳርሒ ገይሮም ነቲ ግራት ካልኣይ ግዜ ሓርስዎ ማለት እዩ። ሽዑ እቲ ካልኣይ ግዜ ሳሳይ ግዜ

0: ቀያይሮ ምሕረስ ዝጥቀምሉ ዘለዉ ዝቀያይርዎ ዘለዉ ሲ ንዑን ምወጣ ማለት እዩ ኣብኡ ዘጥፍዎ ዘለዉ ጉልበት ፀዓት ካብኡ ከዓ ነዳድ ናይተ መሳርሒ ማለት እዩ ትራክተር ቶንቶ ዋላ መኪና እጂ ንዑ ንምጉዳል ኢላ ዝተሰርሐት እያ ማለት እዩ ሕጂ እዚኣ ዲዛይን ከዓኒ ሰለስተ ክፋል ኣለዋ ማለት እዩ እዚ ቀዳማይ እዚ ሮታቪተር ይበሃል እዚ ካልኣይ ከዓኒ ቲቺዘል ፕላው ይበሃል ሳሳይ ከዓኒ ባንፎርመር ይበሃል ማለት እዩ ሕጂ እዚ ቀዳማይ ቲቺዘል ፕላው ዝበሃል ልክ ከምዚ ናይ መጋዝ ባህር እዩ ዘለዎ ማለት እዩ ሕጂ ኩሉ ግዜ ከምዚ ናይ መጋዝ ሓፂን ዝቆርፆ ማለት እዩ እዚ ከዓኒ በዛ ዲናሞ እዚኣ ማለት እዩ እዛ ዲናሞ እዚኣ ምስተሰት ነዚ ሮታቬተር እዚ ክሳብ ትገብሮ ማለት እዩ ከተዝሮ ጅምር ማለት እዩ ሕጂ ከተዝሮ ከላ እንታይ እያ ትገብሮ ማለት እዩ ኣብዚ ውሽጢ ሓንቲ በበል ጌይር ኣላ ማለት እዩ ናይዚ ዲናሞ እዚ እንታይ ትገብር ማለት እዩ ቅልጣፈ ክሳይ ትገብረለይ ማለት እዩ ትቋፃፀረለይ ማለት እዩ ሕጂ እዚኣ እዛ በበል ጌይር እዚኣ እንታይ እያ ትገብሮ ማለት እዩ ሰለስተ ዕፅፊ ማለት እዩ ኣጉዲላ ካብዚ ናይ ዲናሞ ቅልጣፈ ነዝትዎ ማለት እዩ ድሕሪ እዚ ቅልጣፈናቱ ማራ ክሳይ ኮይኑ ማለት እዩ ነቲ ሓመር ናተይ ክብትንአለይ ማለት እዩ ነታን ከይብቶነ ኢልና ኢና ንዓይትና ማለት እዩ ሕጂ እዚ እንታይ ዝገብር ማለት እዩ ኣብቲ ቀዳማይ ዝገብርናሎ ምክንያት ማለት እዩ እቲ መሬት ከይተሓርሶ ከሎ ማይ ከይሃርሞ ከሎ ማለት እዩ ማይ ከይሃርሞ ከሎ እንታይ ኣለዎ ማለት እዩ ደረቂ ነይሩ ማለት እዩ ብጣዕሚ ተሪር ዝኾነ መሬት እዩ ማለት እዩ ካልኣይ ከዓኒ ምስኡ ከዓ መዓት ፀሃያያት ኣለዎ ማለት እዩ ሕጂ ነቲ ፀሃያይን ነቲ ደሪቑ ዝነበረ መሬት እንታይ ማለት እዩ ንክሰብሮ ማለት እዩ ሓይሊ ዘድሊ ስለ ዘድልየና ብከምኡ ነዚ ኢትኛ ማለት እዩ እዚ ሕጂ ቀዳማይ እንታይ ገብሮ ማለት እዩ ነቲ ደሪቑ ፀንሐ ዓመት የራሳርሶን ነቲ ፀሃያይ ከዓኒ የኣለለይ ማለት እዩ ሽዑ እዚ ካልኣይ እዚ ከዓኒ እቲ ቺዘል ፕሎ ዝበሃል ማለት እዩ ልክዕ ከምዚ ናይ ማሕረሻ እዩ ዘሎ ካብ ኣንግል ናቱ ከዓኒ 105 ዲግሪ ማለት እዩ ካብቲ ናቱ መትሓዚኡ ማለት እዩ 105 ዲግሪ ንከምዝኣትዩ ልክዕ ምስ መሬትታ ክገብር ማለት እዩ ንክትከል ጠቕመኒ ማለት እዩ እዚ ሕጂ ከምኡ ዝገበርናሉ እዚ ቺዘል ፕሎ ኣብዚ ካልኣይ ዝገበርናዮ ከዓኒ ነቲ ሓመድ ማለት እዩ ንክፍንቅደለይ ማለት እዩ ልክዕ ኣትዩ ነቲ ዘርኢ ከዓኒ እቲ ዘድልዮ ማይን ኣየር ንክዕቅም ማለት እዩ ኣብ ዝደለኽዎ ቁመት ማለት እዩ ካብዚ 2-3 ሰንቲሜተር ንውሽጢኣት እዩ ይሓርሰለይ ማለት እዩ እዚ ሳሳይ ከዓኒ ክሳይ ዝገብር ማለት እዩ ባንፎርመር ባህል ማለት እዩ ልክዕ ከምዚ ናይዚ ቺዘል ፕላው ዘርክቦ ማለት እዩ ልክዕ ከምናቱ ስራሕ ኣለዎ ተወሳኺ ግን እንታይ ይገብር ማለት እዩ እዚ ቺዘል ፕላው ነቲ ክሳይ ማለት እዩ ነቲ ዝተሓርሰ መሬት ማለት እዩ ከምዚ ካናዳ እንዳውፅእ እዩ ዝኸይድ ማለት እዩ ካናዶ ውፅኡ እንዳኸደ ከሎ ከዓኒ እቲ ካናዶ ምውፃእ ንምንታይ ጠቕሞ ማለት እዩ ማይ ካሃር እንከሎ ማይ መታን ኮንዘርቭ ክገብርቲ ሰውኢል ማለት እዩ ኮንዘርቭ ምስ ገበረ ካልኣይ ከዓኒ እቲ ዝበቁል ዘሎ ዘርኢ ማለት እዩ ኣብ መስርዓት ንክበቁል ማለት እዩ መስርዕ እዩ ዘትሕዞ ማለት እዩ ስለዚ እዚኦም ሰለስተዮም ፓርት እንታይ ይገብሩ ማለት እዩ ተሓባቢሮም ነቲ ሃገራት ማለት እዩ ካብ 19 ክንሓርስ ኢልና ንደጋግሞ ነቲ ሃገራት ብሓንቲ ግዜ ማለት እዩ ንክውዳእ ይጠቕመና ማለት እዩ እዚኣ ሕጂ እንታይ ኣለዋ ማለት እዩ ጥቕሚ ማለት እዩ ብዝኾነ እያ ትጉተት ማለት እዩ ተደሊና ብዕራይ ክንጎታ ንክእል ኢና ተደሊና መኪና ወይ ከዓኒ ትራክተር ጌርና ክሳንገብራ ንክእል ኢና ሕጂ ኣብ ብዕራይ ተመፂና እንታይ ኢና ንገብራ እንድሕሪ ናይ ኤሌክትሪክ ሶርስ ዘይብሉ ተኮይኑ ወይከዓ ባትሪ ንድሕሪ ዘይብሉ ኮይኑ ነዛ ዲናሞ እዚኣ እንታይ ይገብራ ማለት እዩ ይቕይራ እዚኣ ትቕየር ትኽእል እያ ወላሓን ፀገም ይብላ ብናፍታ ትሰርሕ ዲናሞ ቀይሩ ብኣ ከስራሓ ክእል ማለት እዩ ኣብ መኪና ተኮይኑ ግን ካብታ መኪና እንታ ክንወስድ ንክእል ኢና ካብቲ ናታ ባትሪ ወሲድና ምዛ ዲናሞ ማለት እዩ ኣላጊብና ካብ ናታ ሶርስ ኤነርጂ ተጠቂምና ክሳንገብሮ ንክእል ኢና ማለት እዩ እቲ ሳሳይ ከዓኒ እታ ናይ ትራክተር ከዓኒ እዛ ዲናሞ እዚኣ እንታይ ማለት እዩ ብሓፈሻ እንታይ ንገብራ ንኣልያ ማለት እዩ እታ ዲናሞ ምስ ኣለና ካብዚኣ እንታይ ንገብር ማለት እዩ ሻፍቲ ወሲድና ማለት እዩ ዲፈረንሻለ ወሲድና ምስቲ ናይ ትራክተር ፒቲኦ ማለት እዩ ምስ ኣሲርና እንታይ ከም ካብ ናይ ትራክተር ሓይሊ ከምትወስድ ንገብራ ማለት እዩ ስለዚ እታ ናይ ትራክተር ሓይሊ ካ እንታይ ይገብር ማለት እዩ ነዚ ምችእነት ቦ ዝበዝሕ ሓይሊ ገይሩ ሲ ካብ ናይ ዲናሞ ዝለዓሊ ተሓይሉ ማለት እዩ ብዝሓፀር ኣሳላጣ ከዓኒ ክሰርሐለ ይኽእል ማለት እዩ
1: ሙሉእ ስመይ ኣማኒኤል ኣንጎሶም ይበሃል ካብ ከረን ካብ ሚኒስትሪ ሕርሻ ኣመፅእ ብምህንድስና ሕርሻ ከዓ ተመሪቐ ማለት እዩ ኣብ ሚኒስትሪ ሕርሻ ከዓ ፀርሕ ሕጂ ኣብዚ ሃገራዊ ፌስቲቫል ኤርትራ ሒዝየን መፅእ ዘለኹ ዝተመሓየሸ ቆፈታት ናይ ንህቢ እዩ እቲ ዝተመሓየሸ ቆፈታት ናይ ንህቢ እንብሎ ዘለና ብክልተ መንገዲ ተዳሊሎ ካብቲ ቀደም ኣቐዲሙ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎ እንብሎ ካብኡ ተመሓየሸ ቀሪቡ ዘሎ እዩ እቲ ቆፈታት ናይ ንህቢ ብክልተ ሞዴል እዩ ተዳሊ ዘሎ እዚ ክልተ ዓይነት ኣገባብ ብደረጃ ዓለም ዝስራሐሉ ብስነፍልጠት ዝተደገፈ ዓይነታት ቆፎ እዩ እዚ ቶባር ሃይቭ እንብሎ ወይ ጋብላዊ ቆፎ ዝበሃል ኣብዚ እዋን ሚኒስትሪ ሕርሻ ብሰፊሑ ሓረስቶት ናይ ኤርትራ ከም ምንጪ ዘላ ቅረብ ናይ መዓር ንክትከውን ዝውስኩሰላ ዘሎ ቆፎ ናይ ንህብ እያ። እዚአን ከዓ ብሰፊሑ ኣብ ንግዳውያን ሓረስቶት ዘለዉ እቲ ላንግስትሩ ዝንብሎ እናተደራረበ ዝኸይድ ብጣውላ ዝስራሕ መብዛሕትኦም ነጋዳውያን ሓረስቶት ዝጥቀምሉ ዘሎ ዓይነታት ቆፎ ናይ ንህብ እዩ። ነናቱ ስታንዳርድ ኣለዎ ብደረጃ ዓለም ዝስራሓሉ ማለት እዩ። እጂ እቲ ካብዚ ናብዚ ዘሎ ንውሓት ፍርቂ ሜትሮ ወይ 50 ሰንቲሜትር እዩ። ናብዚ ዘሎ ንውሓት እዚ ጎኑ 50 ንውሓቱ 80 ሰንቲሜትር እዩ። ጥልቀት ናቱ ካብዚ ናብዚ ድማ ናይ 25 ሰንቲሜትር ኣለዎ። እዚ ሓደ ድማ ልክዕ ከምኡ 40 ሰንቲሜትር ጎኑ ክህልዎ ከሎ 50 ሰንቲሜትር ከዓ ንውሓት ኣለዎ። ጥልቀቱ ከዓ 25 ሰንቲሜትር ኣለዎ ማለት እዩ። ሕጂ ነዚአን ነተን ዝፀንሓ ከም ተቐዲመ ዝጠቀስክዎ ነቲ ሕብረተሰብ ናይ ኤርትራ ክጥቀመሉ ዝፀንሐ ባህላዊ ቆፎታት ናይ ንህቢ ብክልተ ዓይነት ኣገባብ በዝን ከም ዝጥቀምሉ በቲ ኣብ ከባቢኡ ዝርከብ ጥረ ነገር ተጠቂምና ማለት እዩ። ኣብነት ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ኣሎ። ኣብዚ እውን ልክዕ ከምኡ ሻምብቆ ኣሎ፣ ስልክ ኣሎ፣ ዒባ ንዑ መተሓሓዚ ዝኾን ከዓ ካብ ናይ ባዮጋዝ ስለሪ ተጠቂምና ኣዳሊና ኣለና ማለት እዩ። ከምቲ ዝበልኩም እዚአን ልክዕቲ ጋብላዊ ቆፎ እቲ ቶባር ሃይቭ ንብሎ ማለት እዩ። ብክልተ ዓይነት ኣገባቢ ዝስራሕ ብከምዚ ዓይነት ዝቁረፅ ማለት እዩ። ካልእ እውን ብዘመናዊ በቲ ኣብ ላንግስትሮስ ዘሎ ከዓ ብከምዚ ዓይነት እውን ክተዳለዎ ትኽእል ኢኻ። እዚ ነቲ ፍሬምስ ነቲ መዓር ዝስከም ወይ እቲ ንህቢ መዓር ዝሰርሐሉ ፍሬምስ እዩ። እዚኣታ መእገድ ንብላ ባይ ዲዛይን ማለት እዩ። እቲ ሽመኛን እቲ ዕንዝራን ዘይሓልፋ ነቲ ሽመኛን ነቲ ዕንዝራን እነመሓደረላ ወይ ፈሊና ንሕዛ ቦታ ንምፍላይ ንጥቀመላ እያ። ካልእ እዚኣ ኸ እታ መጋረድ ንብላ ነቲ ቆፎ ነቲ ዲስታንስ ወይ ነቲ ስራሕ ናይቲ ቆፎ ንምሕዳር ንጥቀመሉ ዓይነት እንታይ ባህል እዩ ማለት እዩ። ንምግራድ ሓሓሊፉ እንተ ከይሰርሕ ንምግራድ ንጥቀመሉ እዩ። ልክዕ ኣብታ ዘመናዊ ዓይነት ንጥቀመላ ኣገባብ ድማ እዚኣ እታ ናይ ብሩደር ንብላ እታ ናይ ሓሰኻ ንጥቀመላ ማለት እዩ። ነዚኣ እቲ ሓሰኻ ሰሪሑ ምስ ወደአ እታ መእገዲ ተጠቂምና እታ ኩን ኤክስክሉደር ንብላ ማለት እዩ። ወይ እታ መእገዲ ንብላ ንዓ ጌርና ነዚኣ ሰሪሑ ምስ ወደአ ድማ ልክዕ ነዚኣ ደሪብና ድማ ነዚኣ ንደርባ ማለት እዩ። ካብዚኣ ንላዕሊ ዘሎ ትማዓር ከዓ ልክዕ ከምቲ ኣብቲ ዘመናዊ ኣብቲ ብጣውላ ዝስራሕ እቶም ኮመርሻል ፋርመር ዝጥቀምሉ ልክዕ ከምኡ ከዓ ፅሩይ ፃዕዳ መዓር ኣለና ማለት እዩ። ልክዕ ከምዚ ክጠቕሶ ዝፀናሕኩ ከዓ እዚኣውን ልክዕ ብክልተ ኣገባብያ ትዳሎ። እቲ ሓደ ልክዕ ከምቲ ናይ ዘመናዊ ብማሽን ዝዕሰር እዩ። እንተዘይኮይኑ ድማ ከምቲ ናይ ጋብላዊ ቆፎ ንብሎ ማለት እዩ ቶባር ሃይፍካ ኣለዎ። እዚ ሕጂ ተቆሪፁ ምስ ቅጭኡ ብሽየጥ እዩ። ኣብዚ ከዓ ትብዚ ዝስራሕ መዓር ከዓ ኣብ ማሽን ተኣሲሩ ተፀሚዑ ወለላ ኮይኑ እቲ ካልእ ዝተረፈ ድማ ኣብ ቫሊ ኣዲሽን ሓረስቶ ዝጥቀምሉ ኣገባባት ኮይኑ ተዳልዩሎ ማለት እዩ። ዜነ ዘለዋ ይቀኒ ኣሎ።

መጀመርታ ሙሉእ ስሜ ሰናይ ኣቕባ ዝግበሃል ተማራይ 4ይ ዓመት ሕርሻዊ ምህንድስናይ ካልእ እዚ ሒዝና መፂና ዘላ ናይ ላሜራ መቕረፂት ማሽን እያ እዚ ኩሉ ሰብ ከም ትጥቀመሉ ነበረ እዛ ትራንሻ ወይ ድማ ብመቐዚ ዝቆርፅ ነሮ ቅድሚ ሕጂ ላሜራ እሱ ዘይ ፀገም ኣለዎ ሕጂሱ ሓደ ጉልበት ሓትት ግዜ ትደለኸይ ዓቐን ከይመፃልካ ክተባብ ክእል እዩ ረብዓይ ካ ረጉድ ናይቲ ላሜራ ከ ረጉድ ላሜራ ተኮይኑ ብመቐዝ ኣይቆረፅ ነይሩ እጂ ነዚ ጉድለት ምሽፋን ከዓ እዛ ማሽን ተሰሪሓ ማለት እዩ እዛ ማሽን ሓደ ዓቐን ባዕላ በዚ ዓቕ ተወስድ በቲ ስኻዳፍከ ዓቐን ናይ ዓቐን ጉድለት ጠፊኡ ካሎ ማለት እዩ ካልኣይ ኣርባዕተ ላማ ስለ ዘለዋ ብሓንሳብ ኣርባዕተ ላሜራ ሓንሳብ ክቆርፀልካ ትኽእል እያ ማለት እዩ ካብ ቀፂላ ከ ስልጥነትካ ማሽን ስለ ዝኾነት ከዓ ሓደ ሰብ በይኒ ኮይኑ ኦፐሬት ገብራ ክእል እዩ በዚ ኣላተ ናይ ሓይሊ መቆፃፀሪ በዚ ኣርግፅተ ብላ እናገበረት ትኸይድ ማለት እዩ ካልእ ካ ርጉድ ናይ ላሜራ ክሳዕ 2 ሚሜ ዝበፅሕ ርጉድ ዘለዎ ላሜራ ከ ብስልጥነት ኖርማል ትቆርፀልና ትኽእል እያ ማለት እዩ

0: ፅሩራ
1: ሽመይ ዘከርያስ ቤን ይበሃል። ኣብ መሕዘን ሰንዓን ይነጥፍ ስጋብ ሕጂ ከዓ ዝተፈላለዩ ዓይነት ማሽናት ብመሓዝ ናብ ኤክስፖ ዓመታዊ ናይቲ ዓመት ዝበለፀ ፍርያ ዝበልክዎ ሒዘ የቐርብ ማለት እዩ። እዚኣ ልክዕ ከምዚኣ እተን ዕፉን ልክዕ ከምዚኣ ገይራ ትጨጭፈን ዳርጋ 7 ኩንታል ዕፉን ኣብ ሰዓት ጨጭፋ ትበካ ማለት እዩ። በዚ እቲ ሱማይ ወፅእ በዚ ከዓ እቲ እኽሊ ኣብ ክሻይካ ትቕበሎ በዚኣ መእተዊትናት እያ። ሕጂ ብሞተር ናይ ናፍታ ዝሰርሕ ኮይና ከምዚ ገይራ ዕፉን ክጨጭፍ ፀኒሓ ድሓር ዕፉንካ ምስ ወዳእካ ከዓ ነቲ ሱማ ነቲ ቃንጫ ንክትጥሕን ከዓ እዛ መካኒዝም እዚኣ ተቐይራ እዚኣ ንኣብነት ዘና 4 ብሎ ንፈቲሕካ ንዛ ካቨር ኣሊኻ እታ ውሽጢ ደላ ተፈቲሓ ወፅያ እዚኣ ከዓ ልክዕ ኣባእታ ኣት ሞ እዛ ካቨር ሸፊንካ ሽዑ ቃንጫ ከዓ ትጥሕነልካ። ሕጂ ቃንጫ ዝተፈላለየ ዓይነት ቃንጫ ክኸውን ይኽእል፣ ቃንጫ ማሸላ ክኸውን ይኽእል፣ ቃንጫ ዕፉን ክኸውን ይኽእል። ንባዕለቱ ሱማውን ጢሒና ንመዓላ ክውዕል ይኽእል እዩ። ናይ መዓላ ብዘየገድስ ማለት መግቢ እንስሳ ንድሕር ኮይኑ ቁርቢ ህፍትማ ኣቢልካ ክበልዕዎ ክእሉ እዮም። ንካልእ መዓላ እውን ከምኡ። ሕጂ እዚኣ ንጥሉልን ንቁፅን እያ ትፅሕን። ጥሉል ንኣብነት ከም ኣልፋ ኣልፋ ዝኾነ ተረፈ ኣሕምልቲ ጢሒና ልክዕ ከም ፍሩስካ ገይራ እያ ትህበካ ማለት እዩ። ብጣዕሚ ውፅኢታዊት እያ ንሓረሶት፣ ብጣዕሚ ኣገዳሲት ማሽን እያ። ሕጂ እሱ ጥራሕ ኣይኮነን ዋላ ንኮምፖስ ንምድላው ውን ኩሉ ግዜ ተረፍ መረፍ ምህርቲ ናትና ይኹን ዋላ እቲ ድኩዒ ክቦ ኮይኑ ክመፅእ ከሎ ብሓንሳብ ንዑ ብሓደ ቦታ ዓብዒብካ ንክተብስሎ ነቲ ደረጃ ናይ ባህርያዊ ድኩዕ ንክበፅሕ ብዙሕ ግዜ ይድወስዘሉ። በዚያ ገይሩ ንድሕር ተጣሒኑ ግን ዋላ እቲ ድኩዖ ኩና ለቲ ኣሕምልቲ ቀልጢፉ ንክበስሊ እውን ትሕግዝ ማለት እዩ። ዋላ ንባህርያዊ ድኩዕ ንምድላው ውን ሓጋዚት ማሽን እያ። ሕጂ ዕፉን ጥራሕ ኣይኮነን እንኮላይ ጥረታት እውን ትገብር እያ። ንኣብነት ሓሰር ደይብሉ ዓይነት ጥረ ንኣብነት ከም ባልዶንጋ ዓተር፣ ዓይኒ ዓተር፣ ስጋብ ማሸላ ማሸላ ብጉንባእ ጥራሕ ስለ ትወሃብ ትክለስ ንክተውፃእ ፀገም የብሉ እንተ ሓሰር ደለዎ ክኸውን ከሎ ግን ኣብቲ ያ ዘለዋ ሓሰር ደለዎ ነገር ከም ስገም ስርናይ እታ ኣብ ስእል ደላ ብጫ ማሽን እሳ ሕጂ ንስገም ስርናይ ትገብር እያ። ድሮ ከማእተን እውን ሰሪሕና ኣብ መዓላ ውዒለን ኣለዋ ኣብ ኢድ ሓረሶት ኣለዋ መሰረት ፈጢረና ሎም ኣለዋ። ብዓብኡ ግን እዚኣ እዚኣ ብጣዕሚ የደፊየላ። ንምንታይ እቲ ሽግር ናይ ሓረሶትና ስለዝተገንዘብክዎ ቅድሚ ሕጂ ብበትሪ ጌርካ ኣብ ክሻ ኣሲርካ እናነጠረካ እንዳበለ ይደብል ነይሩ። እዚኣ ምስ መፀት እዚኣ ሳላ ተሰሪሐ ደላ ግን ሓረስተይና ብቐሊሉ እቲን ምህርቱ ጨጪፉ ንኽእክበን ይሕግዞ ማለት እዩ። ቃንጫ እውን ከምኡ ተጣሒነን ብግቡእ ካእተን ቃንጫ ንማ ኣብ መዓላ ይውዕላ።
2: ኣራይ ስመይ ዮናስ ሓደራ ዘምክኤል ዝበሃል ተሳታፋይ ናይ ምህዞን ሰንዓን ተሳታፋየ ናይ ሎም ዘበን ኣቕሪብና ዘለና ስራሕ እዚ ብኦልዮ ብሩሻቶ ዝሰርሕ መጎጎ ፕላስ ናይ ፀብሒ ናይ ውራይ መብሰሊ እንደገና ካልእ ናይ ዓተር መቕለዊ ናይ ስዋ ዝኸውን ናይ መጠቃ መቕለዊ ብኦልዮ ብሩሻቶ ዝሰርሕ ኣቕሪብና ኣለና ማለት እዩ። እዚ ከዓ እንታይ እዩ እቲ ኦልዮ ብሩሻቶ ዝበሃል ዝጓሓፍ ናይ ማካይን ሓተላ ማለት እዩ። ኣብ ክንዲ ዝጓሓፍ ናብ ጥቕሚ ንውዕሎ ኣለና። እንታይ እዩ እቲ ተጓሒፉ ኣብ መሬት ሳዕሪ ክበቕሎ ዘይክእል ነገር ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፎ ኣሎና ካልኣይ ነገር ናብ ጥቕሚ ደቂ ሰብ ነውዕሎ ኣለና ማለት እዩ። ሓንቲ ሊትሮ ማይ እተ ኣብ ማይ ፈሲሳ ሓንቲ ሊትሮ ኦልዮ ብሩሻቶ ኣብ ማይ ትረአ ፈሲሳ ስጋብ 1,000,000 ሊትሮ ማይ ክተባላሹ ትኽእል። ኣብ መሬት እንተደኣ ተኳዒ ከዓኒ እቲ ዝተኸዓወሉ ቦታ ሳዕሪ ይኹን ገረብ ይኹን ክበቕሎ ስለ ዘይክእል ነዚ ዘይጠቅም ባእታ ናብ ኢነርጂ ቀይርና ካብ ገፅ መሬት ነጥፈ ኣለና ማለት እዩ። ስለዚ ብሓፂሩ እዚ ኣብ እኩባት ሰባት ክንብል ከለና ከምዚ ኣብ ናይ መርዓ፣ ኣብ ናይ ማሕበራት፣ ኣብ ናይ ሰራዊት፣ ኣብ ክንዲ ብዕንጨይትን ፀብሐን የፍለ በዚኣ ንሪኣ ዘለና ብ5 ሊትሮ ሓደ ሙሉእ ናይ ሓደ እኩብ ሰብ ናይ 50-60 ሰባት መግቢ ከነብስል ንኽእል ብዝሓፀረ ካብ ቦታ ናብ ቦታ ከዓ ኸይድ እዩ። ኤሌክትሪክ ኣየድልዮን እዩ። ብናይ ባትሪ 12 ቮልት ናይ መኪና ባትሪ ክሰርሕ ይኽእል፣ ብንኣሽቱ ፓነል ናይ ሶላር እውን ክሰርሕ ይኽእል። ሕጂ እቲ ጥቕሚ ናይ ዚ እንታይ ካብ ቦታ ናብ ቦታ ብዝኾነ ቦታ ከነንቀሳቀሶ ንኽእል፣ ብሕስር ኣቑሑት ከዓኒ መግብና ከነብስል ንኽእል፣ ኣግራብ ኣይንቆርፅን ኢና፣ ፈሓም ኣይንጥቀምን ኢና ማለት እዩ።

0: ከምኡ ንሴሶ እዚ ከምኡ ዩ ናይ መጠቃውን ከምኡ ማለት እዩ ዓተር ክንቀልበሉ ንኽእል ቅጫን ስንክተሉ ንኽእል ናይዚ ከዓ ብሓሙሽተ ሊትሮ 75 ኪሎ ዓተር ክንቀሉ ንኽእል ከምኡ እዚ መጎጎ ኣቅሪብና ዘለና እዚ መጎጎ እዚ ጭቃ መጎጎ ናይ ዓድና እዩ እቲ ሓዊ ንጥቀመሉ ዘለና ልክዕ ከምኡ ብኦልዮ ብርሻት እዩ ብሓሙሽተ ሊትሮ ከዓ ሙሉእ ናይ ገዛ ሓደ መልወሲ ሙሉእ ሰንኪትና ቅጫ ውን ይኹን ሰንኪትና ክንውድእ ንኽእል ስለዚ ብሕሱር ነገር መብራህቲ ይሃሉ ኣይሃሉ ጋዝ ይሃሉ ኣይሃሉ ኣይንሽገርኒ ኢና ማለት እዩ ካልእ ኣቕሪብና ዘለና ከዓ እዚ ፍልይ ዝበለ እኽሊ ዘኽይድ ማሽን እዩ እዚ እኽሊ ዘኽይድ ማሽን ቅድሚ 17 ዓመት ንመጀመርታ ግዜ ኣብ ኤርትራ ሓንቲ ማሽን ከምዚ ኣዳልየ ነረ ብቲቲኦ ሻፍት ብትራክተር ትሰርሕ ንመጀመርታ ግዜ ኣብ ኤርትራ ኣነ የዳልየ ነረ ሕጂ እውን ድሕሪ 15 ዓመት እዚኣ ዘዳለኽዋ ማሽን ኣላ እዚኣ ከዓ ፍልይ ዝበለት እንታይ እያ ዘብላ ናታ ሞተር ኣለዋ ኣብ ድሕሪት በት ናታ ሞተር ብ4 ሊትሮ ናፍታ ሓደ ሰዓት ሙሉእ ክትሰርሕ ትኽእል ኣብ ውሽጢ ሓደ ሰዓት ከዓኒ 19 ቕሚጦ ከተኽይድ ትኽእል ናይዚኣ ፍልይ ዘብላ ነገር እንታይ እዩ ተጎሲሳ እያ ትኸይድ ሓሰር ንበይኒ እያ ተውፅኦ እኽሊ ከዓ ንበይኒ እያ ተውፅኦ ስለዚ ኣብ ሓደ ሰዓት ከባቢ ካብ 9 ክሳብ 10 ኩንታል እኽሊ ከነኺደላ ንኽእል እቲ ካልእ ጥቕሚ ናይ እዚኣ እንታይ እቲ እኽሊ ክኽየድ ከሎ ኣይስበርን እዩ ናቲ እኽሊ ትሰብር ተ ደኣ ኮይና ንመግቢ እምበር ንዘርኢ ኣይከውን እቲ ሓደ ብልጫ ከዓ እስ እዩ ብጀካ ጣፍ ከዓ ኩሉ ዓይነት ኣእኻል ከተኺደልና ትኽእል ማለት እዩ
1: ዝኸበርኩም ተኸታተልትና ንገለ ካብ ዕላማታት ናይ ምህዞን ሰንዓን ኣብ ሳይንስን ቴክኖሎጂን ዝተምሃሮ መንእስያት ፅልዋ ንምፍጠር ከምኡ ድማ ኣብ ናሓድሕድ ዘሎ ሞያዊ ተመክሮ እንታይ ከም ዝመስል ምልውዋጥ እዩ ነይሩ ክብራት ተኸታተልትና ኣብ ደረጂ ስሪ ሒዛቶ ዘላ ናይ ምህዞን ሰንዓን ንገለ ክፋሉ ካብቲ ብዙሕና ክነርአኩም ፀኒሕና ንዝያዳ ድማ ብኣካል መፂኹም ኣብቲ ውሽጢ ኣብቲ ቅርዓት ዘሎ ምህዞን ሰንዓን እንታይ ከም ዝመስል ብፍላይ ድማ መንእስያት መፂኹም ክተሳተፉ በዛ ኣጋጣሚ እዚ ክዕድም ይደሊ ደጊምና ርሑስ ቅንያት ፌስቲቫል ኤክስፖ 226 ንኽሉና

መደብ ናትራን ኣብ ሰሙን እዙ ንኡስ መደብ ና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብ ናዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብ ና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታልናባኹም።

ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትና ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰምሩ ዘዮ እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዎ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ኣብ ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ሰላምታ ነብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጢ ንወፃእ እንትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራን ናባኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ፍፃምና ክትከባተወልና ድማ ከም ወትሩ ብኸብርና ንዕድመኩም ናይ ሎሚ ተሕሶና ኣብ ንኡስ መደብና ዓለም ስነጥበብ ጎኒ ጎኒ ናይ መምህርና ዓይኡ ኣብ ቅርፃ ኣብ ቅብኣ ከምኡውን ኣብ ገበር ናይ መፅሓፍቲ ግላፂ ስራሓት ዝቐርብ ዘሎ ዕይኡ ብሓባር ክንዕዘቦ ኢና። ኣብ ንኡስ መደብና ዘዋርት ካሜራ ናብ ማይ ድማ ብምጓዓዝ ኣብኡ ዘሎ ዕዳጋ ከመይ መሰል ስፍሓቱ ዘለዎ ተሕሶ ከ እንታይ ይኸውን ብሓባር ክንካተልና ብዘይካ እዚ ንኡስ መደብና መኣዝን እውን ካብ ትሕሶ መደብና ክትከውን ፋን ክሊፕ ከምኡውን ተኸታታይ ድራማ ሳውን እውን ከምኡ ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕሶ መደብና ብዛ ትቐፅል ደርፊ ክፍልም እሞ ናብኣ ከስክረኩምኒ ሰናይ ምስ ምቓል

ንስ መደብና ዘዋርት ካሜራ ቀፂላ ተቐሪባላ ክቡራትን ክቡራን ተኸታተልትና ሎሚ ዘዋርት ካሜራና ናብ ንኡዘባ ማይ ድማ ገፅያ ተንቀሳቂሳ ዘላ ኣብ ማይ ድማ ዝርከብ ዕዳጋ ድማ ብሓባር ክንዕዘቦ ኢና። እዚ ዕዳጋ እዚ መላግቦ ክልተ ዘዋታት ስለ ዝኾነ ኣዝዩ ስፍሕ ዝበለ ዕዳጋ እዩ። ብዘይከብኡ ድማ ብዙሕ ዓይነት ፍርያት እዩ ዝቐርበሉ። እንታይ እንታይ ይኸውን ዝፍርያት እዚ ፍሓት እዚ ዕዳጋ እዚ ከመይ ይኸውን ብሓባር ንተዓዘብ ፍሉይነት ከይህልዎ ዶ ብሓባር ንከታተሎ ናብ ደላዊ ዘመደብ ሲራክ ወደደ ከስክረኩም እየ።

ፀሓይ ጭራታታ ናብ መሬት ክትልእኽ ምጀመረት ካብ ዝተፈላለየ ኣንፈዛ ኸተማን ካብዛ ኸተማ ወፃእን ዝመፁ ነጋዶን ዓዳጎን ናብ ዕዳጋዛ ኸተማ ይውሕዙ። እቶም ዝተፈላለየ ንብረት ሒዞም ብ4 መኣዝን ዝመፁ ሸቃጦን ዘድልዮም ንብረት ክገዝኡ ዝደልዩ ዓዳጎን ኣብዚ ዕዳጋ ይረኸቡ። ነጋዶ ንብረቶም ሸይጦም ዓዳጎ ኸዓ ዘድልዮም ንብረት ገዚኦም ነናብቲ ዝመፁ ለኣንፈት ክኸዱ ይረኣዩ። እዚ ዕዳጋ ብዕዳጋ ማይ ድማ ይፍለጥ። ሓደ ካብቶም ሰፋሕቲ ዕዳጋታት ሃገርና ምዃኑ ድማ ይእመነሉ።

0: ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ኣገባብ ኣጋይሸን ይፅብያ። ዓማዊል ከዓ ከከም ደስ ዝብሎም እንዳኽስቶ ንዓናይ እንዳኽስቶ ባይ ሓይሽ እናበሉ መሪፆም ናብ ዝምችኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱን ከለዉ እቶም ቅድም ስራሕና ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ።
1: ኣነ እየርታረቀ ባሃል ተቐማጢት ከተማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ። በቲምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ። ብየማን ምፃእ፣ ብፀጋም ምፃእ፣ ብደንበላ ስመፅእ ዛይደኮሎም ኣብዝርከብ ኮታ የለን ነግረካ። ንሕና ድማ ቦቶም በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ ድራር ኢለትና ድራርና ሒጅና ንገዛና ንመፅእ ፅቡቕ ኣለና። መንግስትና የቕመልና ኣነ ስዋ ፀሙቕ ድሪ ወዲ ሰበራ ውስኻ ስመሩ ዘርህላሰ እግሩ ዓዱ ኳላ እንዳገርግስ ኩሉ ብዚኣ ደይቲ ጥርነፍ የለን። ፅቡቕ እዩ ዋላ ሓንቲ ጎደሎ ብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ። ኩሉ ቅርብ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ፣ እኽሊ ዝቕርብ እኽሊ ቅርብ፣ ጤለ በጊዕ ዝቕርብ ጤለ በጊዕ ቅርብ። ማሲ ብዙሕ እዩ ፅቡቕ እዩ ዝሃልኽ ፅቡቕ ካ እዩ ዝቕርብ። ብልጫ ዘለዎ ማለስታ ሓንቲ ሓሙስ እንዲ ዓዳጋና ነቲ ህዝቢ በትምፃእ ስለ ትእክበልኒ ሓሙስ ካብ ኩሉ ከተማታት ኤርትራ ማይ ድማ መልዕሉ ኣለዋ እየ ክብል ዝኽእል። ምክንያቱ ኣብዚ ፅፉ እዩ ዝርከብ።
2: ኣነ ተክላብ እስቴፋኖስ ዝበሃል ዓደይ ከዓ ኣብዚ ፅልማ ዓዲ ሓርቦ ሕጂ ኣነ መምፅአይ ጥሪት ገዚአ መፅአ ነጋዳይ ከ ሕጂ ጥሪት ከቢሮም ኣለው። ሕጂ ሎሚ ኣብዝ ዘለናዮ ሰዓት ከቢሮም ኣለው። ሕጂ ብዕራይ ናይ መጥረ

0: እቲ ዝፀበቐ ስጋብ 14 ንበሎም ኣለና ዚ ስጋብ 14 ማእከላይ 8 ኩን ድበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋብ 14 ናይ መጥረ ናይ ስጋ ድማ ከከም ክብደዱ ሕጂ ከቢድ ናይ ስጋ ኮይኑ ስጋ 16 በፂሖም ኣብዚ ሓሙስ ሓሙስ ኩልሻ ድመፅእ ዋላትኹም ብያ ንወርድ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ እምበር ቀደም ማይ ድማ ዝኸይተሰርሐ ከሎ ኣብዚ ዳዕረ ከሎ ኣነ ብልነረ ኣብዚ በዚ በጊዕ ንህለት ንብርዶ ይብላ ማይ ድማ ኩሉ ይድርከቡ በዚ ኣድግነትልካ ንብርዶ ይብላ በዚ ኩሉ ማይ ድማ ፅቡቕ እዩ ንስራሕ ፅቡቕ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብ ዙ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከም ትሪኦ ዘለካ ሻይ ኣለዎ ኩሉ ኣለዎ በዚ ደንበላስ ዝኩሉ ደንበላስ ዝኩሉ ክሳብ ኩሉ ስጋብ ታሕቲ ደንበላስ በዚ መፅእ በዚ ዝኩሉ ቋሓይ ንመፅእ በዚ ስጋብ ተኾምብያ ካብ ተኾምብያ ተገዚኡ ጥሪት ኣብዚ ዳኣቱ ካብ ሻምብቆ ካብ ኩሉ ተኣራርዩ ናብዚ ኣቱ እዚ ዓዲ እዚኣ ወደብ ትበሃል ነጊረካ ሰባ በዚ ካብ ተኾምብያ ዘኩሉ ትመፅእ በዚ ደቀ ምሓረ ከይተረፈ ሸቃጣይ ትመፅእ መንደፈራ እዚ ኩሉ ስመራ ኣብዚኣ ደይመፅ ሞ የለን ካብ ሙሉእ ኤርትራ ዳርጋ ሰብ ኣብዚ መፅ
1: ዕዳጋ ማይ ድማ ኣብታ ንዞባታት ደቡብን ጋሽባርካን መራኸቢ ዝኾነት ከተማ ማይ ድማ ተደኩና ስለ እትርከብ ፍርያት ናይ ክልተ ዞባታት ዘይሰኣኖ ዕዳጋ እዩ
2: ፍራዋ ሃብቶም ይበሃል ኣካየድ ስራሕ ምሕዳር ከባቢ ዓዲጋባ እየ ኣብዚ ናይ 78 ዓመት ትኸውን ኣብዚ ዕዳጋ 78 ዓመት ትኸውን ሰሪሐ እዋ እዚ ዕዳጋና ካብ ርሑቕ ናይ ጋሽባርካ ካብ ዞባ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብዪ ዕዳጋ እዩ ኩሉ ቆፂርካ ውን ኣይትውድን ማለት ሲ ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት ይእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ ይእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላዳ ጉሻ ጣፍ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ዘይመፅእ ነገር የለን ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ድኾነ ኩሉ ዚ ዕዳጋና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዞባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኩስ ዝበሉ በብዓይነቶም ካብ 8 ክሳብ 9 ንኪሎ ዳጉሻ 15 በዛ ሕጂ ድገዛእ ዘለኹ ጣፍ 21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጓ 21 ዓይኒ ዓተር 17 18 ፅቡቅ ኣጋጣሚ ብርስን ውን ኣለና ብርስን 26 ንኽኢሎ ከምዚ ይሽየጥ ስርናይ 17 16 ፈረቓን ውን ንሸይጥ ኢና ደበር ማለት በዚ ብታሕቲ ጋሽባርካ ድመፁና እኽልዮም ደበር 17 16 ፈረቓን ብኺኢሎ
1: ነጋዶ ወይ ሸቃጦ ካብ ዝተፈላለየ ኣንፈት ናብ ዝዕምር ተባሂሉ ዝፍለጥ ዕዳጋ ማይ ድማ ይሳግሙ ምስቶም ክዕድጉ ኢሎም ካብ ዝተፈላለየ ቦታታት ናብዚ ዕዳጋ ዝመፁ ዓዳጎ ከዓ ብቐጥታ ይራኸቡ

ሓራይ ስመይ ሃይለ ፀሃይ ሃብተ ይበሃል። ኣብዚ ዓዲ ዓበየ ዳርጋ ብህፃነ መፅ ብዘይ ዓበየ ዕዳጋ ከተማ ማይ ድማ ከምቲ ትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከምቲ ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ። ስለዚ እንታይ ሞ ኣብዚ እንቋቑሖ ስጋ ብዋላ ዝደለካዮ ኣይትስእኒካ ኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ዘሎስ ዝሓሰረ ዕዳጋ ኣለዎ። እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ። ማለተይሲ እንቋቑሖ ሸጥካ ዲኻ፣ ቆሎ ሸጥካ ዲኻ፣ ጤል ሸጥካ ዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ፣ ደርሆ ትረክብ። ከም ማንጎስ ዘይትቡን

0: ዳኣመሰለ ኣብዚ ከባቢ ኣሎ ማለት ዘይቲ ቡን ፈርዩ ኣሎ ዘይቲ ቡን ፈርዩ ኣሎ እዚ ማንጎስ ኣይፈረየን እምበር ካልእ እዚ ቁስጣ ሰላጣ ጉዕ በርበረ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን ግን ካብ ከበሳ እዩ ድመፅእ ካብ በዓል መንደፈራን ከባቢኡን እዩ ድመፅእ ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰበራ ብምሉኡ ገለ ብከፊል ናይ በዓል ማይ ምነ ማለት ማይ ኩዖ ንዕበል ደረ ማርያም ምሉኡ ካብ መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብዩ እንዳኣራረዩ መፅኦም ኣብዚ ሰፊሕ ዕዳጋ እዩ ዘለዎ ተላይ ንእዞባ መልቂ ዝሰፍሐ ኣብዚ መፅ ካብ ዝተፈላለየ መፅእ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይሕ ሓደሓደ ግዜ ሲ ንመስባሕቲ ዝኾኑ ጥሪት ክገዝኡስ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቀ ምሓረ እዩ መፅኦም ኣብዚ ዋላ እዱ ክገዝኡ ጥሪት ክገዝኡ ከስብሑ በዓል ደቀ ምሓረ በዓል ዓዲ ኋላ መን ኣስመራ ኣብዚኣ ትውዕል
1: ኣዝዮ ፍቓዱ ይበሃል ኣብዚ ካብ ዝሰርሕ 2ልተ ዓመተይ ኮይኑ ዳጋ ፅቡቕ እዩ ዘሎ ክመደረ ሽጉርቲ ካውሎ ከምኡ ኩሉ ደቂቕ ኣራንሺ በናና ኩሉ ሒዝና ኢና ንውዕል ኣብዚ ንገዝእ ደኣ ካብኡ ካብ መንደፈራ የምፃልና ዓማዊ ኢሉ ኣለዋና ካብ መንደፈራ የምፃልና ንሕና ካብዚኣተን ካብኣተን ተቐቢልና ካብዚ ንሕና ንሰርሕ ንውዕል እወ ፅቡቕ እዩ ተሓጉሸን በቃ ተሓጓስ ዳ ምሸ ስርሕ ውዒልና ንዓተን ንብን ፅቡቕ ሓደ ቅሩብ ዳዓና ትርፍ ኣቢልና ፅቡቕ እዩ ከምዳ ገብርና ደቅና ንዕንግል ኣለና ፅቡቕ እዩ ሳላተን ኣታው እዩ ፅቡቕ እዩ ፅቡቕ እዩ
2: ኣነ ዓንዶም ግብሪ ሂወት ይበሃል ዓንዶም ግብሪ ሂወት ገብረስላሰ ይበሃል ኣብዚ ከተማ እዚ ወይ ኣብዚ ዕዳጋ ዝድካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት እዚ ዕዳጋ ነካይድ ማለት እዩ ብጋሽ ዳኣቱ እኽሊ ይካየድ ኣዚ መሸላ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ካብዚ ከባቢ እውን ይመፅእ እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታሽምዳ ኣበልና ንኸይድ ጥረምረ ባልደንጓ ኣሎ ሰበረ ኣሎ ዓይነዓተር ኣሎ እዚኢታት ዝመስል ብዙሕ ነካየደ ንጥፈታት
3: ኣብ ዕዳጋማይ ድማ ዘየለ ንብረት ዳርጋ የለን ብምልኦም ጥረታት ፍረታት ኣሕምልቲ ጠለበጊዕ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ
4: ኣነ ገብሪወት ቀሺ ኣስራ ትበሃል ኣድራሻ ይዓድወሎ ንዞብ ዓረዛ ምሕዳር ምላድ ማንታ ናብዚ ከዓ ጠለበጊዕ ሒዘ መፅእ ክሸይጥ ጠለበጊዕ ፅቡቕ ኣለዎ ከም ኩነታት እዩ ጠለበጊዕ እቲ ዝለዓለ በጊዕ ፅቡቕ በጊዕ እተ ኮይኑ 220 ማለት እዩ እንተደ ከከም ኩነታት ኮይኑ ከ ፅቡቕ በጊዕ 6870 ሽየጥ ጤል 6700 ፅቡቕቲ ጤል ትሽየጥ ክሳብ 2000 ትሽየጥ ፅቡቕቲ ላም 11 ትሽየጥ ዕዳጋ ማይ ድማ ናይ ብሓቂ ፅቡቕ እዩ ንዝሸይጥን ንዝገዝእን ፅቡቕ ዕዳጋ እዩ ሙች እዩ ዘድለየካ ክትረኽበሉ ትኽእል ዕዳጋ እዩ ነገዶ ተደኣ ኮይኖም ካብ ሻምቆ ካብ ዕበል ሓድሻ ዓዲ ክሳብ ውንጃሓይ ከይተረፈ ናብ ዕዳጋ ማይ ድማ ይቕርብዎ ሙች እዩ ዕዳጋ ማይ ድማ ኣብ መስመር ስለ ዘሎ እቲ ዝለዓለ ዕዳጋ ልና ኢና ንግምቶ ንሕና ኣብ ማይ ድማ መፅኻ ዝደለካዮ ከም ትረክብ ኣይጠራጠርን ኢኻ ኣብዚ ዕዳጋ ዋላ ሓንቲ ኣብዚ ዕዳጋ መፅኻ ኣብ እንስሳታት ዝኾነ ናይ ትስእኒ ኢኻ ገመል ኣሎ ብዕራይ ኣሎ ጤል ኣላ ላም ኣላ ኣድግላ ዝኾነ ይኹን ኣብዚ ኣሎ
5: ኣነ ፀጋ ንጉሰ ሓብተ ይበሃል ኣባል ከዓኒ ንስሕርሸ እየ ኣነ ግን ኣብዚ መምፅኢ ከዓኒ ብዕራይ ክሸይጥ ኢለ መፅ ባቲ ኣብዚ ከዓኒ ናይ ብሓቂ ምስ ዘሎ ዕዳጋ ኣብቲ ዝዋዕለ ዕዳጋ ሸጥና ድሓን እዩ በዘሎ ዕዳጋ ድሓን ፅቡቅ ሸጠ ማለት እየ እወ ፍሉይነዳ ብጣዕሚ እቲ ናይ ንግዲ ናይ እንስሳ ዚ ብጣዕሚ ብዝተፈላለየ ቁርናዓት ስለ ዝመፅእ ኣብዚ እቲ ህዝቢ እዩ ኣብዚ ክሸይጥን ኣብዚ ክገዝእን ናይ ብሓቂ እዛ ዕዳጋ ናይ ማይ ድማስ ብጣዕሚ ፅቡቅቲ ዕዳጋ እወ እዚኦም መምፅኦም ካብ ጋሽባርካ ኮይኑ ካብ በዓል ኣንተሮ ካብ በዓል ተኾምብያ ካብ ሻምቆ ከምኡ ካብ መልቂ ካብ ጋሽባርካ መብዛሕ

እቶም ዝመፁ በዚ ካብ ጋሽባርካ እዩ ብሓቂ ይመፅእ ቅድሚ ሕጂ እውን ኣብዚ ፍትን ነርአ ናይ ኣጣል ይሽቅጥ ነርአ ሕጂ ግን ምዚ ናይ መንግስታዊ ምዃን ግን ቁርባ ቋርፂ እዮም መሪ ኣነ ይሽቅጥ ነርአ ዚ ይፋሃትን ነርአ እቲ ዕዳጋ እውን ፅቡቅ ናይ ብሓቂ ከምዚ ናይ ማይ ድማ ዕዳጋ የለን ብጣዕሚ ዝምዝገን እዩ ኣብዚ ጀካ እቶት መሪ ክሳራ የብሉ ንሓን ዚ ዕዳጋ ፅቡቅ ዕዳጋ እዩ ካብ ደንጀን ትበሃል ኣብዚአ ደንጀን ዘዋዕረዛ

0: ዕዳጋ ማይ ድማ ካብቲ ብብዝሒ ኣብ መዓልቲ ቀዳም ዝካየድ ዕዳጋ ወፂኡ ኣብ መዓልቲ ሓሙስ ዝካየድ ብምዃኑ ካልእ ብልጫ ናይዚ ዕዳጋ እዩ።
1: እዚ ሕጂ ቀደም እንታይ ብሉ ዓበይቲ ብዙ ዓበይቲ ክብልዎ ንሰምዕ ማለት እዩ ሓሙስ ኣይተዘረበትን ዕዳጋ ሓሙስ ሲ ኣብ ከባቢና የለን። ቀዳም ረቡዕ እውን የለን ሕጂ ድርብ ኣይኮነትን። ሓሙስ ዝበሃል ዕዳጋስ ኣብ ማሽግሊ ትበሃል ቦታ ኣብ ንእስ ዝበሃል ዓላይ ጋሽ ኣብ ጓሮ ሓሙስ ኣላ። ስለዚ ኣብዚ ከም ንግደት እዩ ዝኸባብ ድፍለጥ ሓሙስ ከም ንግደት ሓሙስ ክትከብር ከም ደበለዋ ቀሽ ድሜጥሮስ ነብሪኢድ ቀሽ ድሜጥሮስ ገብረ ማርያም ሲ ሓሙስ ልክዕ ከም ንግደት ክትረአ ከም ደለዋ ተዛሪቡ ገለብሉና በዕል ቢባሻ ሃፍተ ሃፍተ ደሱ ዓደይ በዕላ ብላ በዕላ ይብላ ስቅያስ ከብተ ናውተ ዝበሃል ዓበይቲ ወለድና ብሓጎታትና ኣበይ ስቅያስ እዚ ዓዲ ሃብታም ዓዲ ምዃኑ ብትንቢት እውን ብቀደም ብዓበይቲ ሃብታም ምዃኑ ይግለጽ እዩ። ስለዚ ሲ ሓሙስ ብምዃና ሓሙስ ጠቕላላ ኣይውኩርኒ ተኸባቢት ህዝቢ ልሙድ ቀዳም ወይ ሰንበት ተትኸውን ነራ ምመፀ ዶ ኣይምመፀን ንሓሙስ እዩ ሎሚ ድዋ ቀደም ብሓሙስ እዩ ኣብ ብሓጎታትና መሪቖም ማፀኒሖም ብኡ ከዓ ንቕፅል ኣለና።
2: ብልጩ መዓልቲ ዕዳጋና ሓሙስ ምዃኑ ሶሉስ ኣብ ዕዳጋ ዕበል ድዋዓለ ኣብ መልቁ ድዋዓለ ቀዳም ኣብ ሻምቦቆ ድዋዓለ ባሮንቱ ድዋዓለ ክድ ክሳብ ንኔው ታሕቲ ክሳብ ኣንተረ ዝዋዓለ ቀዳም ናብኡ ውዒሉ ሓሙስ ናብዚ ዕዳጋና የርክብ እዩ። እስቲል ካብዚ ተገዚኡ ከዓ ዕዳጋ ቀዳም ንመንደፈራ ንእስመራ ንድባርዋ ተር ኢሎም ከዓ ንቀዳም ከርክቡ ካብዚ ዝተገዝኡ ንቀዳም ከርክቡ እውን ዕድል ይረኽቡ እዮም። ስለዚ ንሕና ዕዳጋና ሓሙስ ምዃኑ ብጣዕሚ ፅቡቕ ብልጭ ኣለዎ ይብል ኣለ።
0: ዕዳጋ ማይ ድማ ነቲ ከተማ እውን ከም ዝንቀሳቐስ ስለ ዝገብሮ ኩለን ውሃብቲ ኣገልግሎት እታ ከተማ ኣብ ንጡፍ ስራሕን ዝፅመዳ
2: ናይ ስራሕ ዕድል ንኩሉ ሰብ ክኸፍተሉ ይኽእል እዩ። ዕዳጋ እንተልዩ ውሃብቲ ኣገልግሎት ቤት ቁርሲ ቤት መግቢ ሕክምና ናይ ውልቀ ሰባት ናይ ፋርማሲ ይኹን ናይ መንግስቲ ዕዳጋ እንተልዩ ንዓዲ ዓብ ለውጢ እዩ ደምፅ ኣላ። ምክንያቱ ኩሉ እቲ ናብቲ ዕዳጋ ዝመፅእ ብውሃብቲ ኣገልግሎት ብቁርሲ ብቤት መግቢ ብመደቀሲ ሆቴላት ኩሉ ዝተገልጋሉ ስለ ዝኸውን ነዞም ከምዚኣቶም ንኣመሰሉ ትካላት እውን ዕድል ይፈጥር እዩ። ምክንያቱ እቲ ዝገዝእ ንሎም መዓልቲ ዕዳጋ ትማሊ መፂኡ ሓዲሩ ኣሎ ሎሚ መሰስለጠ ደይከደ እውን ንፅባሕ ክኸይድ ኢሉ ክሓድር እዩ። ስለዚ ውሃብቲ ኣገልግሎት ኩለን ትካላት ክንቀሳቐሳ ክሰርሓ ይኽእላ እዩ እዚ ዕዳጋ እዚ ብምህላው። ስለዚ እዚ ይብል
1: እዚ ምዕባለ ናይ ዚ ምናልባት ሕጂ ከምቲ ቅድሚ ሕጂ ዝነበሮ ኣይኮነን ዘሎ ፆም ስለ ዝኾነ ፆም ረመዳን እዩ ፆም ረብዓ እዩ ከምኡ ስለ ዝኾነ ምእኹት ኮይኑ እዩ ኣይተረኣየንን ኣነ ዚ ዕዳጋ። ምክንያቱ ዝርአ ዘለና ዓለቕልቕሲ ፍርቂ እዩ ንዓይ ሕጂ እቲ ዕዳጋ ምዕሩብ ምዃኑ ካልእ ዕዳጋ ከብቲ እዚ ትሪዮ ዘለካ ዕዳጋ ናይ ዕዳጋ እኽልን ኩዳርን ፅቡቕ እዩ ዘለዎ ማለት እየ። ዕዳጋ ከብቲ ኣብ ማእኸል ናይ ህዝቢ እዩ ዘሎ ዕዱል እዩ መሬት ዝተራገፈ እምኒ ኣለዎ እቲ ዕዳጋ ሲ ዋላ እቲ ኣታዊታት መንግስቲ ክረክብ ተ ኮይኑ ሓደ ምዕሩግ ዕዳጋ ናይ ከብቲ ንድሕር ንኣ ገርና ኣታዊታትና መንግስትና ይኹን ኩሉ ምዕሩግን እኩብን ይኮነልና።
2: እዚ ተረኪቡ ዘሎ ፀጋ ኣብ ውሽጢ ዓድኻ ካብን ናብን ሰሪሕካ ትነብረሉ ፀጋ ቀሊል ፀጋ ክሳብ ዘይኮነ ተገልጋሊ ኣስተውዒሉ ኣየነይተ ንዕኡ ተገድሶ ክገዝእ ይላቦ እቲ ኣገልጋሊ ወይ ትሸቃጢ ንብሎ ከዓ ብልክዕ ነቲ ህዝቢ መጠነኛ ዝኾነ መክሰብ እንዳረኸበ ነፍሱን ከይጎድአ ስርሑን ከይጎድአ ንህዝቢ እዚ ኣገልግሎት ህዝቢ ዝህብ ትካል ክሳብ ዝኾነ ኣገልግሎት ህዝቢ ክንህብ ካብ ነፍሰይ ጀሚርና በዚ መዓልቲ እዚ ፅቡቕ ኣጋጣሚ እዩ ደጊምና መፅባዕ ክንኣቱ ንደሊ ዓይነ

0: ፈኖ ኤርቲቪ ኣብ ምክትል ትርከቡ ዝኽርኩም ተዓዘብትና ከመይ ትውዕሉ? ሎሚ ሓሙስ 23 ሓምለ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና። ኣዲብ ዓብዱ ምስ ኣቕራቢት ቋንቋ ምልክት ኣብ ርህት ተወልደ ብምዃን ኢና ንምክታልኩም ብክብሪ እናዓደምና። ፈለማ ኣርእስተ ዜና፣ ዞባ ሰሜን ወቅሒ ባሕሪ ኣብ ፌስቲቫል 226 ዘቕረቦ ትሕዝቶ ካብ ነጋድያን ኣድናቆት ረኺቡ። ኣብ ንኡ ዞባ ዓዲ ቀይሕ ብኣብነታውያን ሓረስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኮት ምህርቲ ተሓፊስዎ። ኣብ ዞባ ማእከል ኣብ ክረምታዊ ሓገዝ ትምህርቲ ከም መምህራን ክነጥፉ ንፀንሑ ተምሃሮ መተባብዒ ተዓዲሉ። ኣብ ዜናታት ውፃኢ ባይተ ወከልቲ ህዝቢ ኣሜሪካ ኣብ 227 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላዕ ደጊፉ። ቻይናን ብሪጣንያን ኩሉ መድያዊ ዝምድነአን ምድንፋዕ ክሰርሓ ምዃነን ሓቢረን። ኤውሮጳዊ ሕብረት ንመርበብ ሓበሬታ ጉግል ኣስታት 1 ቢልዮን ዶላር ተወሳኺ መቕፃዕቲ በይኑሉ። ዝርዝር ዜና፣ ዞባ ሰሜን ወቅሒ ባሕሪ ኣብ ፌስቲቫል 226 ዘቕረቡ ኣብ ፀጋታት ባህሊ ሕርሻን ቱሪዝምን ዘተኮረ ትሕዝቶ ኣድናቆት ረኺቡ። ወኪል ሪና ደምሳ ፀጋይ መልክዕ ፀብፃብ ዘዳለዎ ትሕዝቶ ኣሎ። ዳናይት ገብሪ ሂወት ክተቅርባ እያ።
1: ዞባ ሰሜናዊ ቅሕ ባሕሪ ኣብ ፌስቲቫል ኤርትራ 226 ዘቕረቦ ባህላውን ኣፋውን ያታታት ስእላውን ንዋታውን ምርኢት ከምኡውን ባሕራውን ሕርሻውን ፀጋታት

ዘጠቓለለ ትሕዝቶ ካብ ነጋድያን ኣድናቖት ረኺቡ። ኣብ ቦምበር ኮሚቴ ባህሊ ኣቶ ስሌማን ዩሱፍ ንባህላዊ ጸጋታት ብሄራት ትግረ ሳሆ ዓፈርን ብዳዌትን ዝውክል 16 ምርኢታት ከምኡውን ናይ ብሄራት ትግርኛ ትግረ ዓፈር ብዳዌትን ሳሆን ድማ ያታዊ ሙዚቃታት ቀሪቡ ከም ዘሎ ሓቢሩ። ስእላውን ንዋታውን ምርኢታት ንባሕራውን ሕርሻውን ጸጋታት ከም ዘንጸባርቕ ዝገለጸ ኣብ ቦምበር ኮሚቴ ኤግዚቢሽን መምህር ስዒድ ሳልሕ ንቱሪዝማዊ ጸጋታት ዞባ ዘርኢ ስእልታት ምስልታት እንስሳታት ዘገዳምን ጥንታዊ ህንጻታት ባፅዕን እውን ኣካል ናይቲ ትሕዝቶ ከም ዝኾነ ኣረዲኡ። ካብ ኮሚቴ ኣፋዊያታ ኣቶ ተክለወይኒ ነጋሲ ድማ ንኩሉ ክሊ ዕድሚ ሕብረተሰባት ረሻይዳ ትግረ ዓፈርን ሳሆን ዝምልከት ትሕዝቶ ቀሪቡ ከም ዘሎ ብምጥቃስ ንንጥፈታት ባሕሪ መጓሰ ማሕረስን ካልእን ዝውክል ኣፋዊ ግጥምታት ትርኻታትን ካልእን ከም ዝርከቦ ገሊጹ። ንድኮና ኣባይትን ወግዕታት ዞባ ሰሜናዊ ቅሕ ባሕሪ ኣመልኪቶም ኣባላት ኮሚቴ ኣቶ ጀማል ኑር ኣሕመድን ወይዘሮ ራየት ዑስማንን ኣብ ዝሃብዎ ሓበሬታ ንመነባብሮ ብሄራት ትግረ ዓፈር ሳሆን ረሻይዳ ዘንጸባርቕ ኣባይቲ ከምኡውን ዝተፈላለየ ወግዕታት ተዳልዩ ከም ዘሎ ኣብሪሆም።

0: ፖሊስ ዞባ ማእከል ነጋዳያን ሃገራዊ ፌስቲቫል ኤርትራ ከምኡውን ሃብቲ ኣገልግሎት ብዘርእይዎ ዘሎ ውጭውነት ዛጊድ ዝተረኣየ ካብ ስርዓት ወፃእን ዘይሕጋውን ተግባራት ከምዘየለ ገሊፁ። ኣብ ሻቻይ መደበር ፖሊስ ኣዛዝ መርምራ ገበን ኮፕራል ቅብረኣብ ገብረ ክርስቶስ ኣብ ዝሃቦ ሓበሬታ ፖሊስ ምስ ናይ ስራሕ መሻርክቱ ተዋሂዱ ይነጥፍ ከም ዘሎ ብምንፃር ነጋድያንን ወሃብቲ ኣገልግሎትን ምትሕባሮም ክዕዙ ኣተሓሳሲቡ። ኣባላት ፖሊስ ብወገኖም ኣብ ሃገራዊ ፌስቲቫል ኤርትራ ዝርአ ዘሎ ሰላም ዝዓሰሎ ኩነታት ንጭዋ ባህልን ስኒትን ህዝብና ዝኩልዕ ምዃኑ ብርሆም። ፖሊስ ንዘካይዶ ዘሎ ንጥፈታት ምኽባር ፀጥታ ዘመስገኑ ነጋድያን ብግዶም እቲ ዕማም ንፖሊስ ጥራይ ዝምልከት ስለ ዘይኮነ ናይ ኩሉ ምትሕባር ክዓዝዝ ተላብዮም። ኣብ ንዞባ ዓዲ ቀይሕ ብኣብነታውያን ሓረስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኮት ምህር ተረኺቦ ወኪል ኤሪና ሚልዮን ኣፈወርቂ መልክዕ ፀብጻብ ዘዳለውቶ ትሕዝቶ ያሲን ሳልሕ ከቅርቦ እዩ።
1: ኣብ ንኡዞባ ዓዲ ቀይሕ ኣብ ዝሓለፈ 6 ኣዋርሕ ብኣብነታውያን ሓረስቶት ኣብ 20 ሄክታር ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተረኺቦም። እዚ ኣብ ወርሒ ጥቅምቲ 225 ወርሒ ለካቲት 226 ኣብ መማሕዳራት ከባቢ ተኾንዳዕ፣ ማእለውያ፣ መንደፈራ፣ ሃይነባን ኣውህነን ን36 ሓረስቶት ዝተዓደለ 402 ኩንታል ካልኣይ ወለዶ ኤሌክትራ 5226 ኩንታል እዩ ተሓፊስዎም። ክኢላ ልምዓት ኣሕምልትን ፍረታትን ኣቶ መንግስቲ ኣባርኣያ መንግስቲ ነቶም ሓረስቶት ካብቲ ኣብ ዕዳጋ ዘሎ ዋጋ ብ25 ሚእታዊ ተወሲኹ ከም ዝገዝአሎም ብምሕባር ኣብ መኽዘን ካብ ዝኣተወ ዘርኢ እቲ 645 ኩንታል ናብ ንኡስ ዞባታት ሰገነይቲ ሰንዓፈ፣ ደቀ ምሓረ፣ መንደፈራ፣ ዓዶ ኻላን ከም እተላእከ ሓቢሩ። ምሩፅ ዘርኢ ድንሽ ዝተጠቀሙ ሓረስቶት ካብ 1 ኩንታል ልዕሊ 15 ኩንታል ከም ዝረኽቡን ምስ ምልምማድ እናዘየደ ይኸይድ ከም ዘሎም ብምጥቃስ ዝተረኽበ ምህርቲ ንዘርኢ ምእንቲ ከገልግል ኣብ ከተማ ዓዲ ቀይሕ ኣብ ዝርከባ 4 መኽዘናት ከም ዝዕቀብ ኣብሪሁም። ሓላፊ ሕርሻ ኣብቲ ንኡዞባ ኣቶ ዮሃንስ ክፍለ ማርያም ብወገኑ ኣፍልጦን ተጠቃምነትን ምብዛሕ ዘርኢ ድንሽ ካብዚ ዘለዎ ንኽዓቢ ብደረጃ ንኡዞባ ዝነጥፍ ማሕበር ከም ዝቆመ ኣፍሊጡ። ኣብ ንኡዞባ ዓዲ ቀይሕ ኣብ 2017 ብሓደ ሓረስታይ ዝተፈተነ ምሩፅ ዘርኢ ድንሽ ኣብዚ እዋን እዚ ልዕሊ 57 ኣብነታውያን ሓረስቶት የዘውትርዎ ከም ዘለዉ ክኢላታት ይገልጹ። ብኻልእ ወገን ሚኒስትር ሕርሻ ኣብ ንኡዞባ ዓዲ ቀይሕ 80 ኩንታል ምሩፅ ዘርኢ ስርናይ ብንኡስን ርቡሕን ቃፅዖ ሕርሻ ኣብ 114 ሄክታር ንኽዝራእ ኣብ 6 መማሕዳራት ከባቢ ንዝርከቡ 530 ሓረስቶት ብርትዓ ዋጋ ከም ዝዓደለ ክኢላ ንኡስን ርቡሕን ቃፅዖ ሕርሻ ኣቶ ተስፉ ጣዕመ ሓቢሩ።
0: ኣብ ዞባ ማእከል ኣብ ክረምታዊ ሓገዝ ትምህርቲ ከመምህራን ክነጥፉን ፅንሑ ተምሃሮ ተተባቢዖም። ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ዞባ ማእከል ቤትኤል ሰሎሞን ዘዳለውቶ ፀብጻብ ቀፂሉ ቀርብ እዩ።
2: ብማሕበር ምትሕግጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎትን ጨንፈር ትምህርቲ ዞባ ማእከልን ክወሃብ ኣብ ዝፀንሐ ክረምታዊ ናይ ትምህርቲ ሓገዝ ከም መምሃራን ክነጥፉ ንዝፀንሑ ተምሃሮ ትማሊ 22 ሓምለ መተባብዒ ተዓዲሉ። ኣቦ ወንበር ማሕበር ምትሕጋዝ ቀዳማይ ዙርያ ኣቶ ጀማል ሳልሕ ኣብ ዝሃቦ መግለፂ እቲ መደብ ነቶም ኣብ ምምሃር ክሳተፉ ዝፀንሑ እሞ ሳዋ ወሪዶም ልዕል ነጥቢ ዘመዝገቡን ከምኡውን ብሕጂ ንዝወርዱ ተምሃሮ መምሃራን ንምትህባዕን ኣፍልጦ ንምሃብን ዝዓለመ ከም

0: ኾነ ገሊጹ። ኣብ 2022 ዝተበገሰ መደብ ንምስፋሕ ሓያል ጻዕሪ ክካየድ ምጽንሑ ዝሓበረ ኣቶ ጀማል ቁፅሪ ተምሃሮ ካብ ኣስታት 400 ናብ ልዕሊ 20,000 ከም ዝደየበ ብምግላጽ ኣብ ቁፅርን እንግሊዝን ተሓጺሩ ዝጸንሐ ትምህርቲ ቋንቋ ደን ትምህርቲ ዜግነትን ከም እተወሰኾ ኣብርህቡ። ንጥፈታት ትምህርቲ ብዘይደገፍን ኣበርክቶን ሕብረተሰብን ኣካላት መንግስትን ክዕወት ከም ዘይክእል ዝገለጸት ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብወገና ብማሕበር ምትሕግጋዝ ቀዳማይ ዙርያ ዝተወስደ ተበግሶ ኣገዳሲ ስለ ዝኾነ ዛጊት ዝተኻየደ መደባት ተገምጊሙ ብዝሰፍሐ ንምቕጻሉ ከም ዝስራሕ ኣነጺራ። ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ ብግድኡ እቲ መደብ ኣበርክቶም መንእስያት ኣብ ሕብረተሰብ ንምዕዛዝ ከምኡውን ሞያ ምምህርና ክቡር ምዃኑ መረዳእታ ንምስራፅ ባይታ ዝፈጥር ከም ዝኾነ ብምጥቃስ ብማሕበር ምትሕጋዝ ቀዳማይ ዙርያን መሻርክቶም ክካየድ ዝጸንሐ መደባት ሚኒስትሪ ትምህርቲ ተረኪቡ ክቕጽሎ ንዝወሰዶ ተበግሶ ሞጊሱ። ብነፃ ዝርከብናዮ ብነፃ ንሃብ ብዝብል ቴማ ቅድሚ 4 ዓመታት ብማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ዝተበገሰ መደብ ኣብ 7 ንኡስ ዞባታት ዞባ ማእከል ክካየድ ምጽንሑ ዝፍለጥ እዩ።
1: ኣብ ከተማ ድባርዋ በብዝንባልኦም ንሰለስተ ዋርሕ ብግብርን ክልሳ ሓሳብን ሙያዊ ስልጠና ዝቐሰሙ 31 ደቂ ኣንስትዮ ዝርከብዎም 9 መንእስያት ብ18 ሓምለ ተመሪቖም። እቲ ስልጠናታት ቴክኖሎጂ ኮምፒተር፣ ሓፈሻዊ ኤሌክትሮኒክስ፣ ቪድዮ ኤዲቲን፣ ደረቕን ትንቀሳቐስን ስእሊ፣ ምትካል ናውቲ ፀሓያዊ ፀዓትን ምዝርጋሕ መስመር ኤሌክትሪክን ዘጠቓለለ የ ነይሩ። ኣብቲ ጋጣሚ ኣብ ግዜ ንእስነትካ ጎንጎን ኣካደሚያዊ ትምህርቲ እተቐስሞ ሙያ ንመጻኢ ዝሕግዝ ስለ ዝኾነ ብዝለዓለ ክድፋኣሉ ሰልጠንቲ ድማ ብግብራዊ ስራሕ ከማዕብልዎ ለበዋ ኣቐሪቡ። ዝበርኩም ተዓዘብቲ ስዕብ ዜና ውፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ዜና ውፃኢ ባይ ተወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ኣብ 2027 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላዕ ደጊፉ። ኣባላት ባይቶ 22 ሓምለ ኣብ ዘካየዱ ኣኼባ ነቲ ንጥፍ እማመ 216 212 ድምፂ ከም ዘሕልፎ ተፈሊጡ ኣሎ። ፕረዚደንት ዶናልድ ትራምፕ ንዝመፅእ ዓመት ንፅላት ምክልኻል 1.5 ትሪልዮን ዶላር ክስላዕ እማመ ምቕራቡ ዝዝከር እዩ። ዝዓበየ ክፋልቲ ባጀት ዘመናዊ ኣፅዋር ንምፍራይ ብቐንዱ ድማ ዝተራቕ ሚሳይላትን ደብደብቲ ነፈርትን ንምዕባል ከም ዝውዕል ይሕበር። ባጀት ምክልኻል ኣሜሪካ ዓመታዊ ናብ ስኸ ይኸይድ ከም ዘሎ ዝተቐስቡ ፀብጸባት ኣብዝሓለፈ ዓመት ልዕሊ 950 ቢልዮን ዶላር ኣብዚ ዓመት ድማ ናብ ኣስታት 1 ትሪልዮን ዶላር ክብ ከም ዝበለ የረድኡ። ኩናት ዩክሬንን ቅልውላዊ ዞባ ማእከላይ ምራቕን ካብ ቀንዲ ምክንያት ምውሳኽ ባጀት ምክልኻል ኣሜሪካ ምዃኑ ክኢላታት ይጠቕሱ። ካብ 2022 ናብ ዩክሬን ልዕሊ 75 ቢልዮን ዶላር ዝግመት ወታደራዊ ደገፍ ዝለኣኸት ኣሜሪካ ካብ መወዳእታ ዝሓለፈ ወርሒ ለካቲት ኣንጻር ኢራን ኣብ ተካይዶ ዘላ ወታደራዊ ወፍሪ ድማ ኣስታት 38 ቢልዮን ዶላር ወፃኢ ገይራ ኣላ። ህዝባዊት ሪፐብሊክ ቻይናን ብሪጣንያን ፍልያተን ብምፅባብ ኩሉ መድያዊ ዝምድነ ንምድንፋዕ ክሰርሓ ምዃነን ሓቢረን። እዚ ዝተገልጸ ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ጎንጎን ዋዕላ ሚኒስትራት ጉዳያት ወፃኢ ሃገራት ኣስያን ሎሚ 23 ሓምለ ኣብ ፊሊፒንስ ኣብ ዘካየድዎ ዝርርብ እዩ። ክልተ ሚኒስትራት ኣብ ርከቦም ሃገራቶም ኣብ ፅላታት ንግዲ፣ ጥዕና፣ መራኸቢታትን ካልእን ዝፀንሐ ምትሕግጋዝ ከስፋሓ ምዃነን ሓቢሮም። ብሪጣንያ ንግዳዊ ዝምድና ክልትኤን ሃገራት ምድንፋዕ ንኩባንያታት ሃገሩ ምጭው ባይታ ክትፈጥር ሚኒስተር ጉዳያት ወፃኢ ቻይና ዋንጊ ይፀዊዑ። ቻይናን ብሪጣንያን ኣብ 2025 ልዕሊ 134 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ፀብጻባት ይረድኡ። እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ቻይናን ብሪጣንያን ኣብ ዞባውን ዓለማውን ጉዳያት ብሓፈሻ ኣብ ኩነታት ዩክሬንን ዞባ ማእከላይ ምራቕን ድማ ዝፍላይ ዘትዮም። ኤሮፓ ሕብረት ንኣሜሪካዊ መርበብ ሓበሬታ ጉግል ብምጉዳል እምነትን ምጥሓስ ሕግታት ንግድን ኣስታት 1 ቢልዮን ዶላር ተወሳኺ መቕፃዕቲ በይኑሉ። እቲ ትካል ዕዳጋታት ምብሓትን ኣታዊታቱን ምክዕባትን ካብ ሕጊ ወፃኢ ክነጥፍ ከም ዝፀንሐ ብምክሳስ እዩ ኤሮፓዊ ሕብረት ነቲ ስጉም ተወሲዱ ዘሎ። ይኹን እምበር ነቲ ክሲ ዝነፀገ መርበብ ሓበሬታ ጉግል የግባይ ክብል ምዃኑ ፍሊጡሎ። ኤሮፓዊ ሕብረት ኣብ ዝሓለፈ 10 ዓመታት ነቲ መርበብ ተመሳሳሊ ክሲ ብጠቕላላ ልዕሊ 11 ቢልዮን ዶላር ከም ዝቆፅዖ ፀብጻባት ይሕብሮ። እቲ መርበብ ኣብ 2024 ኣስታት 350 ቢልዮን ዶላር፣ 2025 ድማ ልዕሊ 400 ቢልዮን ዶላር ኣታዊ ከም ዝረኸበ ይግለጽ። ኤሮፓዊ ሕብረት ንጥፈታት ጉግል ብዕቱብ ይከታተሉ ከም ዘሎ ብምጥቃስ ተመሳሳሊ ጌጋታት ከይፍፅም ኣጠንቂቑሎ። ኣሜሪካን ስዑድ ዓረብን ኣብ ምዕባል ኒክሌሳዊ ፀዓት ዘተኮረ ስምምዕ ከቲመን። እቲ ንኩባንያታት ኣሜሪካ ዓብ ናይ ወፍሪ ዕድል ከም ዝፈጥር ዝተገልጸ ናይ ቢልዮናት ዶላር ውዕል ስዑድ ዓረብ ንሰላማዊ መዓላ ዘገልግል ኒክሌሳዊ መድባት ክህልዋ ዘፍቅድ ምዃኑ ተገሊጹ። እዚ ስምዕ እዚ ኣሜሪካ ኣብ ዞባ ማእከላይ ምብራቕ ባይታ ብምጥጣሕ ፅልዋ ቻይናን ካልኦት ሃገራትን ምቁፃር ክሕግዛ ከም ዝኽእል ይሕበር። ኣሜሪካን ሰላማዊ መዓላ ምዃኑ ንዝግለጽ ኒክሌሳዊ መድባት ኢራን ንምዕናው ወታደራዊ ወፍሪ ተካየድ ከም ዘላ ዝፍለጥ እዩ። ኣባል ሃገራት ቁጠባ ውድብ ምዕራብ ኣፍሪካ ማለት ኢኮዋስ

ናይ ሓባር ባጢራ ክጥቀማ ምዃነን ሓቢረን። መራሕቲ ናይተን ሃገራት ኣብ ሰራልዮን ከካይድዎብ ዝቐነዮ ኣኼባ እቲ ጉዳይ ኣብ ምርዳእ ከም ዝበፅሑ ዝግለጽ ዘሎም እቲ ውጥን ካብ ዝመጽእ ዓመት ክትግበር ከም ዝኽእል እኳ ግምት እንተሎ ኣብ መንጎ ኣባላት ክፍጠር ብዝኽእል ፍልያት ክሰምር ዘሎ ተኽእሎ ጸቢብ ምዃኑ ግና ይእመት። ማሊ፣ ቡርኪና ፋሶን ኒጀርን ኣብ 225 ካብቲ ዞባ ውድብ ምውፅአን ዝፍለጥ እዩ። ቁጠባ ውድብ ምዕራብ ኣፍሪካ ኣብዚ እዋን እዚ ናይጀርያ፣ ቤኒን፣ ኣይቨሪኮስት፣ ጋምቢያ፣ ጋና፣ ጊኒ፣ ላይቤሪያ፣ ሴኔጋል፣ ሴራሊዮን፣ ኬፕ ቨርደን፣ ቶጎን ጊኒ ቢሳውን ይሓቆፍ። ጀርመንን ናይጀርያን ኣብ ቃልሲ ኣንጻር ሽበራ ዝተኮረ ስምዕ ከም ትፈራርማ ገሊፀን። ሚኒስትራት ጉዳያት ወፃልቲን ሃገራት ማል 22 ሓምለ ኣብ ከተማ ኣቡጃ ናይጀርያ ብዘካየዶ ዝርርብ ሃገራቶም ፀጥታዊ ዝምድነ ምድንፋዕ ሽበራ ንጥፋእ ከም ዝተሓጋገዛ ኣፍሊጦም። ጀርመን ስምዕ ንፍጻም ክትገብሮ እትኽእል ደገፍ ብዝርዝር እኳ እንተዘይገለፀት ኣስታት 12 ሚልዮን ዶላር ሓገዝ ከም ትልእኽ ግና ረዲያ። ሽበራ ንምክላስ ኣብ ዞባ ምዕራብ ኣፍሪካ ክካየድ ፅንሕ ግዳማ ምትእታው ነቲ ፀገም መሊሱ ከም ዘጋድዶ ናይ ቀረባ ተዓዘብቲ ይገልጹ። ፈረንሳ ብምክንያት ምቅላስ ሽበራ ኣብ ሃገራት ዞባ ሳሕል ከተካይዶ ፅንሐት ወታደራዊ ፍሪ ዕላምኡ ከይወቕዐ ከም ተዛዝመ ኣይርስዕን። ኣብ መንጎ ኣባል ሃገራት ክግበር ዝኽእል ዞባዊ ምትሕባር ሽበራዊ ተርእዮን ምግታእ ዝሓሸ ኣማራፂ ምዃኑ እዩ ዝግለጽ። ግሪክን ፖርቱጋልን ኣብ ፅላት ምክልኻል ፀጥታን ቁጠባን ዘተኮረ ስምዓት ፈራሪመን። እቲ ስምዓት ቀዳሞት ሚኒስትራት ክልተን ሃገራት ማል 22 ሓምለ ኣብ ከተማ ኣቴንስ ግሪክ ኣብ ዘካይዶ ዝርርብ ተኸቲሞ። መሰረት ስምዕ ክልተን ሃገራት ወታደራዊ ንዋት ብሓባር ከፍርያ ሓበራዊ ልምድ ከካይዳን ወታደራዊ ቴክኖሎጂ ክለዋወጣን እየን። ብዘይካ ዚ ክልተን ሃገራት ቁጠባዊ ዝምድነን ምዕባል ንግዳዊ ምልዋጥን ወፍርን ክብ ከብላ ምዃነን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ግሪክን ፖርቱጋልን ኣብ ምግታእ ሳዕቤናት ክሊማዊ ነውፂ ብቐንዱ ከዓ ኣብ ምቅላል ሳዕቤናት ባርዕ መሮርን ዕልቕልቕን ክተሓጋገዛ ምዃነን ኣብ ትርክብ ሓቢረን። መሰረት ስምዕ ሳዕቤናት ክሊማዊ ለውጥን ምካት ዝሰርሕ ጉጅለ ክኢላታት ከቑማ ኣብ እዋን ሓደጋ ድማ ሓበራዊ ስርሒት ከካየዳየን። ግሪክን ፖርቱጋልን ኣብዚ እዋን እዚ ሓደጋታት ባርዕ መሮር ብከቢ ተጠቒን ካብ ዘለዋ ሃገራት ኤውሮጳ ምዃንን ፀብጻባት ይጠቕሱ። ዜናታት ምዛም ኣርእስታት ዜና ክደግመልኩም። ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል 2026 ዘቕረቦ ትሕዝቶ ካብ ነጋድያን ኣድናቖት ረኺቡ። ኣብ ንኡ ዞባ ዓዲ ቀይሕ ብኣብነታውያን ሓረስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተሓፊሱ። ኣብ ዞባ ማእከል ኣብ ክረምታዊ ሓገዝ ትምህርቲ ከመምህራን ክነጥፉ ንፀንሑ ተምሃሮ መተባብዒ ተዓዲሉ። ባይተ ወከልቲ ህዝቢ ኣሜሪካ ኣብ 2027 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላዕ ደጊፉ። ቻይናን ብሪጣንያን ኩሉ መዳያዊ ዝምድነአን ብድንፋዕ ክስርሓ ምዃነን ሓቢረን። ኤውሮጳዊ ሕብረት ንመርበብ ሓበሬታ ጉግል ኣስታት 1 ቢልዮን ዶላር ተወሳኺ መቕፃዕቲ በይኑሉ። ባርከስ ወርኩም ተዓዘብቲ ነሳዕ ዝተዳለዉ ዜናታት ኣብ ስዛዝምሎ ስለምክታልኩም ንመስግን ምስተረፍ መደባትና ንሓድገኩም ቦግና ሰናይ ምሸት።

0: ደገሳት ዘረአኮኩም
1: መዓልቲ ከዓይ ስለ ዝውዕሉ ከየ ልብያት ከየድግሶ ኣለኹም ኣዝሪ ደቢስካ ዝውዕል ዓይ መሊስካ ጭን ክትሓደር
0: ሰብኣይ ካ እንዳዳለ ክጭን ትመልቲ ኣበናት መትረይ ስድራ ክፀው ኢለክንስ ብዓብ ምስተነከርኪ ክሰምዒ
2: ደና ፀኒሕኸ ይኸ
3: እዚ ናይ ኣባ ወፈራ ምሰሉናቲ ክሕግዞም ኢለ እንደ ኣንግሸ
2: ፀኒሐ ኣስጊለኒ ተዓብን እዩ ትንሽተይ
3: ዝሓቢልና እዚ ገዛና ምስከና ኢናውረ ሶምቶም ዓብይ
2: ኣስጊለኒ ሓቀ ፅቡቅ
3: ኣቦ
2: ትንስኡ ጓለ ተዳውሪድ ክትነብዕ
1: ዘራይ እዩ
2: በስማ ኣንቦ ወልዶም ፈፅር ኣብዱቃያ ግድ
3: ኣንቱ ፈለማ ሕተት ዋ እንታይ ኣብሻ ወደይትም ኢሉ ኢሉ እየ ንብረላን እዩ ሕተት ዋ እንታይ ኣብሻቶ
2: ትንስእ ጓል ትንስእ ጓል እንደይ ከኣቢሽ ወደ እንታይ ጎዲልዎ
1: ጎሎና ናይ ትናሃርና ክለያ ፀሚትክያ ኢሉ ስድራ ክፀውዒኒኒ ኣነ ከ ሓዳረ ስለዝደሊ ከምዳ ስትረይና ክመፅ
2: ድሕሪ ደጊ ሰሚዕ ክለ ክትንስኡ ባሃለ ኣይትም ከይ ሞ ኣይትምገ ግርንጌ ከዓ ኣለኹ ናባይ ምምፃእ ስለዚ ነዚ ከዓ ክጠበበሉ ባዕለ ክድብል ክጠበበሉ የ
1: ታቦ ልበት የ ስለዝርከስቀት ከ ኣይ ስለዝውዕሉ ከየ ልበት የ ድግሶ ኣለኹ
2: ገደደ
1: ኮሊኢለካ ኣይኮንኩ ሓርኒጌ ንስካ ትሓኒ
2: ሰምዐኒለ ክትንስኡ ባሃለ ኣይትምግዕ ኣባይ ክማ ኣጅኹ ባዕለ ይገጣሉ ለ ሕጂ ግን ሕለፍ ትኸጋለ ገዛ እግሪ እግሪ ክኸርክበ ገዛ ጓር ኣጆ ኩሉ ጠሚ እግሪ ክኸርክበ ሕለፍ ገዛ ኣንቲ ብርሃ ካን ዝወድናስ ብሓደ ኣፊቱ
3: ተዛሪበልኩም ዲኹም ጠቅጣ ዝተተሓንከኒ ክሕርኽ እየ ማለት እያ በለን ክሓበረሲ ክሕርኽ ትብል ክኣቱም ኣቱም ሲኩም ሰምዕዋ ር ክትብል ሓደረት ከበረኦት ንቆዳ ተወደይሲ
2: ሪቡ ዲኹምይልካ ተኻይለ በሊ ስምዒ ወድኺ ደቂቱ ስለ ዝውዕል ስራሕ ስለ ዘይፈትዩ ምሕርና ክፃናፀን ዝሓድር ዘሎ ወድኺ ግዳ
3: ማዓዲ
2: ይነክሎ ወድኺ ማዓዲ
3: ናይረባ ዝሓላኺ ትሰሚዕኩም ወደ ተሰምዱላይ ኣኸዓ ዓብ ሰግዳ ሰደይት ድቀስ ሃላይ ነዳምን በሰሮ ክሓፈረ ድቀስ ብሕርኖ ክተፈትሐ ነዚኣ ዝበክሑዳ ወይነከ ብድረኺብና ትረኺቡ ዶ ወደይ
0: ታዲ ኮን ክስትና ዘይፅዋኽ እዮ ናይ ኣፍርቅያ ትወፅባት ኣይተጥቅቲ
4: ከመይ ውዕልጎ ሰብ የለን ድ ንስኡ ጓል ድሓን ዲኹም ዳ ታዘርአ ዘርአ
0: ካን ብሓደ ኣብቱ ቀትሪ ጨው ቀትሪ ብዝደቂስካ ንዓዳ ድስእ ዘወ ኣይፋልካ
5: ኣይፋልከስ
0: ኣንታ ሙሉእ ቀትረፍ ዓይ ስለዝዋዓልኩ ሕ ደኺመ ቁሩብ ዝዕርፍ ግ ድቃስ ንኸልብ ኳ ይጠቕመ ንዓ ዝወ ንዓሞ ኣዝወደይ ኣዳ ንዓ ኣስዕበኒ ኣንቲ ደዝኡ ካልእ ንስኽ ኣነቃባ ጠርጊስ እኳ ሓመይ ወፊሩ ሎ ይትብልን ሓመይ ወፊሩ ሎሞ ንኽልና ሓጉዝ ዘይትብሉን ንዑናይ ንዑና ኣርክቡኒ ርክቡኒ ዳ ኣርክቡ
6: ኣርሆሆ ኣርሆሆ ሓሰሩ ንዓኻኹ ንዓመት
0: ንዓዘራይ ወደ ጁኻ
6: ናብዝብሎዘራይ
0: ወደ ግርም ገበርካ ግርም
2: እዚኡ ጓለ ስራሕ ስንካ ናትያ ናትያ ስራሕ ስንካ ናትያ
5: ከመይ ሓገርኩም
3: ዘራይ ወደ
2: መርሓባ ዘራይ ወደ
5: ሓኒኹም ኣንቲ ትንሱ ከም ድምፂ ክትባልከ ሰብዓ ሓዲረ ታይ ኣነ ሓዲርቲ
3: ኣየ ዘራይ ወደይ
2: ስራ
5: ኣንቲ ጨ ኣላዳኔላ ተጠራጊረስ
3: ሓሰ
2: ስተኸኩስ ዋላ
3: ዘይስጋስጋ
2: ዝወደይ ኣላ ዘይኮም እየ ዝደ ቢኢኻ ዘርኣይ ወደ ንሳ ሙሉእ ውቀት

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዑ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙር ዝዮም እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸሉ ረቑሐ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብ ናፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ እውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብ ናትራን ዝሰሙሉ ዘዮ እሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ንድሕር ቀትሪ

ንስ መደብና ዓለም ስነ ጥበብያ ቀፂላ ተቐሪባ ዘላ ሎሚ ዓለም ስነ ጥበብና ጎኒ ጎኒ ናይ መምህርና ዓይኡ ኣብ ቅርፃ ኣብ ቅብኣ ከምኡውን ኣብ ገበር ናይ መፅሓፍቲ ኣብ ውሽጥና ትገበሩን ማለት እዩ ገላፂ ዝኾነ ዕዮታት ዝዓምም ዘለዎ መምህር ብሓባር ክንከታተሉ ኢና ስራሓ ዚ ከመይ መስል ፍሉይነቱ ፅባቐኦም ክሳብ ሎም ከ ሰሪሕዎ ዘለዎ ስራሓት ማዕር ክንደይ ብዙሕን ፅባቐ ይኹን ብሓባር ንከታተሎ ናብ ፌሩዝ ቢንያም ክስክረኩም ሰናይ ምክትታል

ዓውዲ ቅብኣ ብዝተፈላለዩ መንገድታት ይዳለዩ። ቅድሚ ናብ ሕብሪ ምልካይ ምብፅሑ እውን ብርሳስ ተጠቂምካ ሓሳብካ ምስፋር ሓደ ካብቲ ልሙድን ዝውትርን ኣገባብ እዩ። ብተወሳኺ ካንቫስ ዘርጊሕካ ካብ ምድላው ሓሊፉ ኣብ ዝተፈላለዩ መፅሓፍትን ሓበርቲ ታቤላታትን እውን ብቕብኣ ተሰኒዩ ክቐርብ ንዕዘብ ኢና። ንሎም ሰሙን እምበኣር ንቕብኣ ኣብ ዝተፈላለዩ ኣጋጣሚታት ምስ ግጥማ ሰኒኮይተረፈ ንዘቐርብ መምህርታ ኣደሰ ዘሪሁን ዘላሊና ክነቕርበልኩም ሰናይ ምክትታል።

0: መምህር ታደሰ ኣብ ኣስመራ በብደረጃ ትምህርቲ ድሕሪ ምዝዛምዩ ኣብ 1984-85 ዓ ም መምህር ኮይኑ ስርሑ ዝፈለመ ንኣስታት 41 ዓመት እውን ኣብ ዓውዲ መምህርና ዝነጥፍ ዘሎ ኮይኑ ካብቶም ኣብ ከባቢኡ ዝዕዘቦም ዝነበረ ቀባእቲ ድማ ንሞያ ቅብኣ ክላልዮ ከም ዝፈለመ እዩ ኣዕሊሉና። መምህር ታደሰ ከምዚ ንዕዘቦ ዘለና ብርክት ዝበሉ ቅብኣታት ክቐብእን ነቲ ካብ ኩቱር ድሌትን ኣነቆትን ዝፈልሞ ሙያ እውን በቢግዜኡ ክዕብዮ ከም ዝኽኣለ እዩ ገሊጹልና። ኣብቲ ግዜ ዝስርሖም ዝነበረ ቀብኣታት እውን ብከምዚ ይገልጾም።
1: እዋ ሕጂ ኣብዚ ሕጂ እዋናት እዩ እቲ ኣስማት ጥልቕ ኢሉ ኣብስትራክት ኣርት ገለገለ ኣርት ዝበሃል ነበረ። ሽዑ ንሕና ከምኡ ዝበሃል ነገር የለን። ኩሉ ዝረኸብካዮ፣ ኩሉ ተድንቆ፣ ኩሉ መንእሰይ ዝሰርሖ ማእዳዊ ከዓ ክሳብ ዘለካ ከምትናቱ ክንዲናቱ ዋላ ኣይፀብቕ ንኩሉ የ ድፍትን ነይረ ኣነ ሽዑ እቲ መጀመርያ ስእሎ ከምቲ ኣቀዲመ ዝበልኮ ኣብ ትምህርቲ ናይ ተምሃሮ መምሃራ እናዳሃቡና ካብ መፅሓፍ እናቅዳዕ ኩን ኣብ ጥራዝ ምሕላፍ ነይሩ። ሕጂ ኣብቲ ናይ መጀመርያ ከም ዝብሎ ዘለኹ ብርሳስ እየ ጅምር ነረ ዳዓር ካብቲ ርሳስ ብላክ ኤንድ ዋይት ወይ ከዓ ፀሊም ርሳስ ናብ ሕብራዊ ርሳስ ጀሚረ ማለት እዩ። ሽዑ እውን ከምዚ ዝብለክ ዘለኹ እቲ ዓቕሚ ነይሩ እቲ ዓቕሚ የለን ወተር ከለር ዝበሃል መፅ እዩ። ሕጂ እቶም ዓበይቲ ዝስእልዎ ከይድካ ናርእኻ ካትስእል ወተር ከለር ዝበሃል ጀሚረ ሕጂ እቲ ናይ ማይ ሕብሪ ኣብዚ መምህር ኣብ ዝኾን ኩሉ እዋን እዩ ጀሚረ እያ ቅድሚኡ ዝነበረ ግን በተን ሕብራዊ ርሳስን ብርሳስን ጥራያ ድስእል ነረ ኣብ ዓዋፍ ጥራያ ድበፅ ሕጂ ናይ መጀመርያ ስእል እናተይ ዝነበረ ንሓደ ቃል ናብ ስእሊ ይቕይሮ ነረ ዕዋፍ ደቀን ናቀለባ ከለዋ ወይ ድረእኽዎ ሕጂ ስእሊ ክትበሃል ከለዎ ብሓሳብ ዝበሃል እውን ኣነ ቁርተይ ካብ ውፅእ ክብል እንዴ ኣቀዲሙ ዝነበረ ሓሳብካ ከ ናብ ስእሊ ትቕይሮ እምበር ዝረእኻ እዮ ካ ትስእል ዘይነበረ ብስእሊ ዝብል ከሎ እንዲ ኣነ ሕጂ ምናልባስ ትንቢታውያን ክህልዉ ክእሉ ኮኑ ግን ኣነ እንታይ ልምድ

ኤርኒ ዓዋፍ ረጋቢት ገለ ንዕቢ ጎረባብቲ ኮይና ድሓር ክቐልብአን ከልዋ ነተና ረጋቢት ስእል ከልቢ ክተጥቡ ክእላ ሕጂ ምስ እሳታት ተተሓዘ ድስእል ነረ ካብኡ ሕልፍ ኢለ ግን ናይ መላእኽቲ ከዓ ሽዑዋናት ንመላለ ስለ ዝነበርና ንናይ መላእኽቲ እንታይ ሞ ከም ሓመድ ስኢለዮም ብዝሒ ንክትገልፅ ሽዑ ከም ሓመድ እንዲ ዝበሃል ነይሩ መሓመድ የስእል እዮ ናይ መላእኽቲ ሽዑቲ ስእሊ ንገንዘብ ኣይኮንካ ንትስእሎ ኣብ ሓደ ገዛ ተጠቂዓ ምስ ረኣየ ሓደ ዝፈትወካ ወይ ሓደ ከምዚ ኣባ ግብረልና ብለካ ትገብረሉ እቲ ሽዑ እንታይ እዩ ከምዚ ይስእል ይኹን ንክብልካ ወይ ስእልካ ብኣካል ቦታ ከይዱ ክፀንሓካ ንኸምኡ ጥራይ ኢና ንስእሎ ነርና እቲ ናይ ስእሊ ዝበሃል ምስ ግዜ እዩ ምስ ግዜ ናተደለውካ ምስከትካ ነገራት ምስልዎ መቕሸሽ ክቡካዮም ወይ ንክሸጦ ኢለ ዝሰርሑ ዝነበርኩ እዋናት ኣይነበረን።

0: መምህር ታደሰ ካብዞም ንዕዝቦም ዘለና ቅብኣታት ሓሊፉ ኣብ ናይ ገበርን ውሽጢ መፅሓፍትን ዘለዉ ቅብኣታት ኣብ ምድላው እውን ይነጥፍ እዩ። እዚ ማለት ከዓ ምስ ደረስቲ ብምርድዳእ ገላፂ ዝኾነ ምስላዊ ሓሳብ ዝስፍር እዩ። ብተወሳኺ ኣብ ናይ ኣካዳማዊ ትምህርቲ ዝዳለዉ መፅሓፍቲ ዘለዉ ገልፅቲ ቅብኣታት ከከም ደረጃ ትምህርቶም ተሰኒዮም ካብ ዘዳለዉ ሓደ ከም ዝኾነ ይዓሊሉና።
1: ምናልባሻ ምሁራት ዝብልዎ ኣሎ ካብ ሽሕ ቃላት ሓንቲ ስእሊ ዝብልዎ ኣሎ ሕጂ ቶም ደረስቲ ናይቲ መፅሓፍቲ ንዓይ ዝብሉኒ ኣቐዲመ ከምዚ ሕጂ ዝበልኩ ኣብ ትምህርቲ ድም ዝፈልጡኒ ወይ ባህል ዕላል ድም ዝፈልጡኒ ሰኣላይ ከም ዝኾንኩም ዝፈለጡ ታቐንዲ ምክንያት ግን ኣብ ክፍሊ ሓፈሻዊ ትምህርቲ ኣብ ተወሰነ እዋን ኣብ ተወሰነ ዓመታት ኮርቲም ከም ኮርቲም ወይ ከዓ ከም ሓደ ኣባል ናይ መፅሓፍቲ ተኣሽሙ ኮይነ ኢላስትሬተር ኮይነ ንሶም ዓበይቲ ሰኣልቲ ኣስማቶም ንምጥቃስ ምናልባት ኣርካናት ዓበይቲ ሰኣልቲ ኣፈወርቂ ወልዱ፣ ሚኬል ኣዶናይ፣ ብርሃነ ኣዶናይ፣ ዳልምባ ፀሓየ፣ ነብሳይ መሓራት፣ ራዓሲ እያሱ፣ ኤልሳ ኪዳነ ካልኦት ምናት ብብዙሓት እነዚኣቶም ኣብኡ መመፂና እተዝውሃበና ዓይነት ናይ ብሄራት ብምሉነት መፅሓፍቲ ኣብ ተወሰነ እዋን ንስእል ነርና። ቅድሜና ዝስእሉ ኣይነበሩ ማለት እዩ ወይ ብድሕሪና እውን ዝስእሉ ኣይነበሩ ማለት ኣይኮኑ ግን እዚኣቶም ሰባት እዚኣቶም ብሓንሳብ ኮይና ንሰርሕ ነር ሕጂ ኣብኡ ሰርሕ ከም ይፈልጡ እቶም ሰባት ካልእ እውን ተፈላለየ ምክንያት ዕላል ነይርዎም ክኸውን ከምዚ ከምዚ ኣለና እሞ ትስእልልና ዲኻ ብ ሕጂ ኣብዚ ኩሉ ሰብ ክርድኦ ዘሎ ናይ መፅሓፍ ወይ ናይ ገለ ክስእል ከለካ ኣርቲ ብሪፍ ወይ ከዓ መግለፂ ኣሎ ብፅሑፍ እዮም ድቡኻ ከምዚ ከምዝግበሮ ሞ ድሓር ከምዚ ከምዝብሉካ ናብ ክፍሊ ሓፈሻዊ ትምህርቲ ከይድ ከለኹ እቲ ዝሰኣልናዮ ቅድም ብርሳስ ምሰኣልናዮ ኳሊቲ ኮንትሮል ወይ ከዓ ፅባቐ ዝቋፃፀሩ ምስ ረኣዩ ወይና ነድምቆ ሕጂ ኣብ ብከምኡ ዝረኣዩዮም ሰባት ዝብልኒ ሕጂ እቶም ሰባት ኣብቲ መፅሓፍ ሰኣልና ዝብሉ እቲ ሽሕ ቃላት ወይ ሓንቲ ምዕራፍ ዝገብርዋስ ብሓንቲ ስእሊ ክገልፅዋ ደልዮም እዮም ንከምኡ እየ ሕጂ ኣነ ክእስእለሎም ተፈላለየ ደረሲ ተፈላለየ ስእልታት ስኢለሎም ኣለኹ።

0: ሓደ መጽሓፍ ቃላት ጥራይ ዘይኮነ ዝተፈላለዩ ገለጻ ሳኣል ምስፋር ናቱ ጥቕሚ ኣለዎ። እዚ ማለት ከዓ ካብ ሽሕ ቃላት ሓንቲ ስእሊ ጌርካ ምግላጽ ክበልጽ ከም ዝኽእል ይገሊጹልና። ንኣንበብቲ እውን ኣገዳስነት ኣለዎ።
1: ፅሑፍን ሕጂ ፊልሚ ኮይኑ ንርኣዮም ንዓይ ከም ዝርዳእኒ እቲ ፅሑፍ ብፊልሚ ከም ዝረኣየ ምኾኖም ኣለ ስእሊ ምስ ረኣዩ ንዓይ እውን ሓንቲ ካብታ ሰኣላይ ክኸውን ዝገበረ ና መፅሓፍቲ ዝስእሉ ዝነበሩ ሰባት እዮም። ሕጂ ኩላህና ክንርድኦ ዘለና ኩሉ ሰብ ኣብ ውሽጡ ኩሉ ተኽእሎታት ኣለዎ። እንታይ ዳ ኣይትፍልሊ ሸልፍታት እንተ ደ ሃሉ ኣብ ሓንጎልና ናይ ዝተፈላለየ ዓይነት ክእለት ዓይነይቲ ፋይል ኣውፂኻ ካ ትጥቀመላ እዩ። ኣነ ንበይነ ፍሉይ ኮይነ ወይ ተካ ብንበይኑ ፍሉይ ኣይኮነን ሕጂ ብዙሕ ነገር

ክትምነ ትኽእል ትኽእል ግን እተን ፋይላት ኣውፂኢኻ ንዓኣተን ትጥቀመለን ከምዚ ላይብረሪ ከይድካስ ብምሉፍ ቲ ላይብረሪ ዘሎ መፅሓፍ ኣይኮንካ ተንብቦ እንታይ ደኣ ካ ትገብር ታተድልየካ መፅሓፍ ትወስድ ሕጂ ካብቲ ኣብ ውሽጥና ዘሎ ተኽእሎ ሓንቲ ምስ ሰሓበትና እንታይ ይብል ኣነ ቆልዕት ክኸዱ ከለዉ ውሲ ገለ ታተን ኣበልከያም ከለካ ገዲፎም ኻ ንድሕሪ ይጥወ ኣለዉ ካብዚኣ ሲ ንሕና ኣይነፅንዖ ንኸውን እምበር እቲ ሰብ ምናልባሽ እቲ ቆልዓ ዕብሉ ዝበለ ማእከላይ ነሩ እተኮይኑ ድምፂ ደርፊ ደፍእቲ ቆልዓ ሲ ናይ ሙዚቃ ተኣሽሙ ኣሎ ኣነ ምበልኩ ንዓይ ከዓ ሕጂ ዓበይቲ ሰኣልት እየ ዝርኢ ነይረ ስራሒ እናኸትኩ ቅድሚ ከቀባብለኩም እየ ሕጂ ሓንቲ ነገር ክትሰርሕ እንተ ደኣ ዘሎ ኮንካ ነቶም ዝሰርሑ ብትሕት ኢልካ ቀሪብካ ኣብ ትሕትኦም ኮንካ እስካላ ደይቦም ክስእሉ ከለዉ ተቐብሎም ኮፍ ኢልካ ትርኢ እዚኣ ባቐብለና ብሉካ ብኸም ኢኻ ኣታሽ ትገብር ሕጂ እቲ ነቲ ስእልታት ንዛርበሉ ዘለና ከምዚ ኣቐዲመ ዝበልኮ እዩ ማንስ ጥቕሙ ናይቲ ስእሊ ነቲ ፅሑፍ ኣብ መንጎ ፅሑፍ ክኣቱ ከሎ ነቲ ኣቐዲምካ ኣቢብካ ዘለካ ፅሑፍ ኣብ ምዕራፍ ትመፅእ ከለካ ስእሊ ተሰኒዮ ሞ ብስእላዊ ይርአዮም ኣሎ ከም ተንቀሳቃሲ ፅሑፍ ይገብረሎ ነቲ ፅሑፍ ኢለ ዝሓስብ

ብቐባእቲ ዝዳለዉ ቅብኣታት ሓንሳብ ምስ ተዳለዉ ዘይድጎሙ ብምዃኖም ካብ ሓደ ሰብ ንላዕሊ ንሓንቲ ቅብኣ ክውንን ዘሎ ተኽእሎ ጸቢብ እዩ። ነዛ ኣብ ግምት ብምእታው እውን መምህርታት ደሰ ዝተፈላለዩ ፖስት ካርድ ብምድላው እዩ ስራሓቱ ናብ ብዙሓት ከም ዝበፅሕ ገይሩ ከዳሉ ዝጀመረ። እዚ እውን ሓንቲ ቅብኣ ናብ ብዙሓት ክትበፅሕ ዘኽእል ምዃን እዩ ዝገልጽ። ብተወሳኺ ካብ ሃገርና ወፃኢ ብብዝሒ ናብ ብዙሓት ሃገራት ክባፃሕ ዘለዎ ተኽእሎ ልዑል ምዃን እዩ ዓሊሉና።

0: መምህር ታደሰ ካብዚ ክግለጽ ጸንሐ ናይ ቅብኣ ስራሓት ብተወሳኺ ንቕብኣ ብቕርጻ ሰኒኻ ሓሳባትካ ምንፅብራ እውን ይሰርሓሉ እዩ። እዚ ከዓ ኣብ ዝተፈላለዩ ካርኒቫላትን ሃገራዊ በዓላትን ብብዝሒ ምስ መሳርሕቱ ብምዃን ይነጥፈሉ ከም ዝነበረ ይዕሊሉና።
1: ከምቲ ኣቐዲሞ ዝበልኩ እዩ ሓደ ኣድናቕ እንድሕዳ ኮንካ ወይ ሓደ ንሓንቲ ተኣሽሙ እንድሕዳ ኣለካ ስእልን እዚ ቀዲምና ንብሎ ፀንሕና ናይ ስካላፕቸርን ማዕረ እዩ ዝኸይድ ክልቲኦም ሲ ፈላለዩካ ነፃፂልካ ትሪኦም ኣይኮነን። ኣቐዲምካ ነቲ ምናልባሽ እዞም ነደፍቲ ገለ ክንሪኦ ከላስ ነዲፎም እዮም ንህንፃ ኢንጂነራት ኣብ ወረቀት ምስ ገበርዎ ድሓር ናብ ህንፃ ዝቕይርዎ ሕጂ ስእሊ ከዓ እቲ ንብሎ ዝፀናሕና ከዓ እቲ ናይ ካርኒቫል ስራሓት ከምቲ ኣቐዲሞ ዝበልኩ ክነበርኩ ኣብቲ መምሕዳር ኣብ መምሕዳር ኣባሻውል ኣብኡ ናተይ ገዛይ ኣብ መምሕዳር ኣባሻውል እቶም ሰኣልቲና ንበሃል ሰባት ተፀውዒና ከምዚ ከምዚ ክሰሪሑኹም ሕጂ ኣብዚ ናይ ካርኒቫል ሰብ ክርድኦ ዘለዎ ኣቐዲምካ እንታይ ትሰርሕ ትበሃል ወይ ነቲ እዋኑ ዝነበረ ጥቕሲ ይሕበረካ እሞ ስኢልካ ምስ ኣቕረብካ ምስ ሓለፈት ኢኻ ትስእላ ስቕኢልና ይኮነን ሕጂ ኣብ ካርኒቫል ንከይዱ ሰብሲ እቲ ብድሌቱ ቀይኑ ይኮነን ስእል ምስ ኣቕረብካ እቲ ንድፊ ኣብ ማዘጋጃ ቤት ከይድካ ተቕርቦ እንታይ እንታይ መሳርሒ ድልየካ ተቕርቦ ቤናይ ይጥመት ቤናይ ዓይነት ይጥመት ነቲ እዋን ዘሎ ናይቲ ካርኒቫል ናይቲ ዓመት ምረት ይሰርሕ ድዩ ኣይሰርሕን ነዚ ምስ ሓለፍካ ትሰርሖ ሕጂ ሰኣልቲ ተባሂልና ኢና ፀውዕና ሕጂ ኣነ ዝከረና ኣባሻውል ምሕዳር ኣባሻውል ኣብ 3-4 ኣመሓደር ትኸሎ እዩ እቲ ሓደ ኣመሓዳሪ ስራሕካ ምስ ረአየ ነቲ ሓደ ንመሓላለፈካ እዩ ሕጂ ኣብቲ ናይ ኣባሻውል ንሰርሑ ነበርና ሰለስተና ኣጋጣሚ መምሃራ ኢና ነር መምህር በየነ ዝበሃል ምሳይ ነይሩ እንደገና መምህር ሙሴ ተኽለ

ዝበሃል ነሮም እዚኦም ሰለስተ ኢና ኮይና ብሓንሳብ ንሰርሕ ነርና። ኣብዚ ግን ክርድኦ ዘለዎ ሰብ ነቲ ካርኒቫል ንሕና ክትሰርዑ ከለና ንሕና ዳ ኢና ሰኣልቲ ንባሃለሉ ነርና እምበር ኣፋግሮ ፋግሮ ነይሩ ሓደ ናይ ሙሴ ዝበሃል ኣብ ሽማቦ ቅሬታ ኣብ መደበር ዘሎ ነቲ ንሕና ዝብሎ ዘሎ ብሓፂን እዩ ዘውፅ ኣለና ቀዲሙ ብርሳስ ስኢልና ሳብናዮ ብሓፂን ኣውፅኦ ንሕና ሽዑ ነቲ ቅርፃ ብስብኞ ንገብረሉ ወይ ኣብ ጀዲድ ንሽፍኖ ድሓርቲ ድለ መልክዕ ከዓ ንረኪቦ ሕጂ ተፈላለዩ ኢና ንውፅኦ ነዛ ናልባሽ ትሪኦ ትኾኒ ነዛ ጨርሒ ኣሎ ሃርገፃት ነይሮም ኣግማል ኣሎ ብብዙሕ ዓይነት ናይቲ እዋን ናይቲ እዋን ዓመተ ምህረት ዘድለ ዝነበረ ተወዳዲርካ ንዑኢና ንሰርሕ ነር ሕጂ እቲ ጥቕሚ እንታይ እዩ ቅርፃ እንትሕልክ ኢልካ ተቐሪፁ ጥራይ ጠጠ ከይብል ቅብኣ የድልዮ እዩ ኣናይ ይቅድም እዩ ትሕቶ ኣናይ ትቐድም ኩሉ ነገር ኮ ከምቲ ኣቐዲመ ዝበልኮ እዩ ኣብ ሓንቲ ጠጠው ኢልካ ነቲ ሓንቲ ጥራይ ክትዕብያ ትኽእል ትኸውን ግን ምስኡ ዝኸይድ ጨናፍር እንተደ ኣሎ ነቲ ጨናፍሩ ከዓ እናገፈፍካ ብሓንሳብ ናሓወስካ እያ ትኸድካ ይዳሕሽ ሕጂ ቅርፃ ጀሚርና ካብቲ ድብሎ ነበርኩ ምስ ቀረፅናዮ ግን ሓደ ውድእ ነገር ብስምኞ ጥራይ ምሸፈንካ ነቲ ዓስከረ እንታይ ይኹመስል ትሪእዎ ትኾኑ ፍቲ ስእሊ ድሓር ግን ውድእ ኣሎ ውድእ ኣብ ከተማ እናዘሮ ከሎቶ ትሪዮ ሕጂ ዝበዝሐ እዋን እቲ ቅርፃን ቅብኣን ብሓንሳብ እዩ ዝኸይድ መን ቅድም ከከም ታኣሽሙ ቅብኣ ጥራይ ቀዲምካ ንቅርፃ ተወስነሉ እዋን ክህሉ ክእል ግን ቅርፃ ምስ ተሰርሐ ከ ኣብ መወዳእታ ብምንታይ ዝውዳእ ብቕብኣይ ዝውዳእ ትቐብኦ ነቲ ቅርፃ እዚ ናይ መጨረሻ መልክዑ ትገብረሉ ማለት እዩ ሕጂ ነዚ ስለ ዝኾነ ኢና ኣጠሚርና ንሕዞ ነርና።

መምህር ታደሰ ነዞም ተሳኒዮም ዝኸዱ ሙያታት ኣጣሚሩ ዝኸይድ ብምዃኑ ክሳብ ሕጂ ብርክት ዝበሉ ዕዮታት ከበርክት ክኢል እዩ። ኣብ ናይ ታቤላታት ዘድልዩ ቅብኣታትን ጽባቐ ጽሕፈትን ዝተሰነዩ ስራሓት እውን ኣይገድፎምን። ከምዚ ንዕዘቦ ዘለና ብርክት ዝበሉ ናይ ትካላትን ኣብያተ ትምህርቲ ታቤላታትን ከዳሉ ክኢል እዩ። ነዞም ታቤላታት ምድላው ጻዕሪ ምስ ዓቕሊ ኣሳኒኻ ዝስራሕ ከም ዝኾነ ይገሊጹልና። ምክንያቱ ዝበዝሐ ግዜ ኣብ ዝለዓለ ቦታ ዝስቀሉ ብምዃኖም ተንጠልጢልካ ትስርሓሉ ኾነት ዝበዝሕ ብምዃን እዩ። በዚ መዳይ ጥንቃቐ ሰኒኻ ክትዓይ ዘገድድ ምዃን እዩ ካብ ተመክሩ ዘካፈለም።

0: መምህር ክንብል እንከለና መራሕን ኣማእዛንን ጥራይ ዘይኮነ ንመጻእ ወለዶ ዝሃንፅ መሃንድስ እዩ እንተበልና እውን ምግናን ኣይኮነን። በዚ መዳይ መምህር ታደሰ ነዚ ናይ ቅብኣ ክእለቱ ንተምሃሮ ብዝስሕብ መንገዲ ተጠቂሙ ኣማእዛንን ሓባርን ኮይኑ ኣብ ዝተፈላለዩ ዛዕባታት ኣተኪር እዩ ብወለንቱኡ ዘዳልዉ። ኣብዞም ደዳልዎም ቅብኣታት ዝተፈላለየ ገላፂ ግጥምን ካልእን ፅሑፋት ኣሰኒዩ ብምስሊ ንሓሳቡ ዝገልፅ ብምዃኑ ፍሉይነት ዝህቦ እዩ።
1: እንታይ ድብል ሕጂ ኣነ መምሃራን ኢና ከም መምሃራን ንዛርብ ኢና ገለ ንብሎም ኢና ሕጂ ትተዓባብያካ እዩ። ኣነ ኣብ ሓደ ገዛውቲ ሓንቲ ጨርፊ ሒዘ ተዓብየ ምሳይ ስለ ዝዓብየት ክገድፋ ይክእል ገለ ኢሎም ተፀሪፎም መምሃራን ሽዑን ሽዑን ከይደ ነቲ መምህር ከምዚ ከምዝብሉ ካለዎ ተምሃሮ እኳ እንተ ዘይበልክዎ ብስእሊ ገይረ እቲ መምህር ነቲ ተምሃራይ ዝበሎ እቲ ተምሃራይ ዝሓርቆ ይጥቃዓ። ከም ኣብነት ሓደ እዋን ናብ ሽሙቲ ቦታ ከይገደፍና ሓደ መምህርሲ እዱግ ኣድጊ ናበለ ኩላህና ኢና ንብላ ንዑ ጥራይ ዕጀብሎ ክኹን ኣብ እዋን ሙ ድሓር ጌጋ ምስ ዝኾነ ኢና ንገድፋ ነራ ከምኡ እናበለ ሞ ከምሰበሎም ሓደ ቆልዓሲ ኣድጊ ኢልኒ ገለ ናበለ ክዛር ምሰማዕ ክዎ ኣብታ ትመፅ ዘላ ሰሙን ሓደ ኣድጊ ናብ ኦፊስ እናኸደ ሰኢለስ ዳይረክተር ኣሕዋት ኣለዉ ካኢሎ ምንም ኣላለየኒ ትብል ገይር እየ ነቲ ተምሃራይ ፀውዐ እዚኣታ ሓደ መዓልቲ ዝበልካ እያ ካኢል እየ እቲ መምህር ሽሙ ካብ ምግላፅ ሽዑን ሽዑን ገዲፍዋ እቲ መምህር ተምሃሮ እውን ከምኡ ገብር ተምሃሮ ሕጂ ዚ ተምሃሮ እንታይ ዝበሃል ቀደም ንሕና ክንምሃር ከለና ነበረ ዲቢዛ ተሰፊ ምስ መፀ ኣይተፅውቦ

ወይ ሰልዲ ዘይነበረና ድዩ ኮይኑ ወይ እዚ ሕጂ ንብሎ ዘላ ፋሽና ደ መፀ ድዩ ኮይኑ ብሙሉእ ኢካ ትገብሮ። ሕጂ ግን ምስ መፁ ነቲ ስረ ሳብ እግሮም ዘፅብብዎ ከተውፅኦ ሕጂ ክሰሓበለ ኢካ ትብሎ ንኸምኡ ዝኣመሰለ ሕጂ እቲሶም ዝገብርዎ ኣብቲ መታን ክጋገይቦስ ካብ ኣብ ገዛ ከትኩም ኣምልቕቶ ብልዎስ ንከምዚ ዝብል ኣብ ግዜ ኣብ እዋን ፈተና እታ ክላስ ገዲፎማ ድወፁ ድሓር መዓልቲ ዋጋ ከም ተኽፍሎም ክላስ ገዲፎማ ድወፁ እንተለዉ ዋጋ ከም ተኽፍሎም ብስእልን ብፅሑፉን ከምኡ ውን ኣብ ገለገለ መፅሓፍቲ ዝረከብክዎ ንሓንጎሎም ዘዛኒ ነዚ መስርሕዎ ሽልማት ክበኩም እየ ዝብል ዝተፈላለዩ ዓይነት ሕቶታት ኣብኡ ጥቃዕ። ብተወሳኺ እቶም ተምሃሮ ናባይ ይመፁ እዮም። ሕጂ ሰብ ካብ ሰብ ፈላለ ኸውን ኣነ ድሰኣልክዎ ዝነቐፈኒ እንዳ ሓደገ ንፅባሕ ደቋርፃ ኮይነ ተጋጊ ማለት እዩ ከምቲ ቀዲሞ ዝበልክዎ ኣነ ዝሰራሕክዎ ሰብ ክርእየለ የደሊ

0: ኣብ መወዳእታ እምበኣር መምህር ታደሰ ነዞም ክንገልፆም ዝፀናሕና ስራሓት ብተወሳኺ ናይ መምህርና ስርሑ ዘዳለዎም ብምዃኑ ሞያታት ምብዛሕ ዘለዎ ጥቕሚ ብከምዚ ዝስዕብ ይገልፅ።
1: ኣብ ቤላቤሎ ኣይቲ ኣብቱ ኢኻ ንሕብዙ ሞያት ንዓይሲ ግዜ ዝበሃል መጥፊ ግዜ ጠፊእኒ ከም ዝበሃል ኢሎሞ ኢላታ ንክብል ናልባሽ ኣብዚ ዛረብሞ ቶም ዝሰምዑኒ ተኣሽሙ ገብሮ ክእል ንዓይ ግዜ ኣዝዩ ወርቂ ንዓይ ነይሩ። እቲ ሓንቲ ናተይ ንተምሃረይ ዋላ ድሎም ዕረፍቲ ማለት ስራሕ ምልዋጥ ዳኣ እምበር ኣብ ዓለት ኬትካ ምድሪ ቀርሳ ኣይኮነን ነ ምናልባሽ ተምሃረይ ሰምዖ ተሎ ረስቲ ሚኒስ ቸንጅ ኦፍ ወርክ ጥራይ ዝሎም ነር ራስቲ ክትዕርፍ ኮንካስ ኮፍ ትብል ትኾንካ ትምህርት ኣለካ ኢለየ ድዛርቡ ኣነ ክዕርፍቲ ኮይነ ከንብብቲ ኮይነ ስእል ክስእል ተፀኒሐ ካልእ ነገር ናይ ኢደ ጥበባት ትሰርሕ ናይ ዕረፍቲ እንታይ እዩ ካብቲ ዝነበሩኮ ናብ ካልእ ሽፍቲ ለዊጥካ እታ ንዓኻ ኣድክም ደበለትካ ወይ ትገዛ ኣድክም ደበለካ ውፅእ ኢልካ ናብ ካልእ ቦታ ከድካ ምስራሕ ሕጂ እተተፈላለየ ሞያ ምስራሕ ሲ ንዓኻ ፍሱሕ ኮንካ ንክትነብር ሕጉስ ኮንካ ንክትነብር እንደገና ኣብ ዝኾነ ቦታ ኣይትጋሽን ኢኻ ማለት እዩ ብዝተፈላለየ ሞያ ስለ ዝፈጡካቶም ሰባት ዝበዝሕ ኣብ ቦታታት ንዓይ ታሽም ታሒዝያ ዘለኹ ሽም ታ መምህር ፅብቕት እያ ኣብ ተፈላለዩ ቦታ ኣብ ዝምህረሉ ዝነበርኩ እዋን ግን ከም መምህር ኣይፈልጡን እዮም ሓካይ ምስ ሓካይም ከይድ ምስ ክፍሊ ዕርሻ ዝነበሩ ከይድ ምስ ገለ ከይድ ኣቀድማ ቢለ ድረሳዕክዋ ኣብ ገጠራት ክምህር ከለኹ ተምሃሮ ናይ መሸማዕ እዋን ነሩ ኣብ መሸማዕ ሲ ስእላ ሕጂ ኣነቲ ሕንፃፃ ጥራይ ድስእል ኣለን እቲ ውሽጢ ድርከምኦ ግን ኣነ ሕጂ እንተትኸውን ምስ ዘለኹ ፍልጦ እንተትኸውን ተና ሰባት ኣበይ ህልዋ የ ድብ ነረ ኣብ ከባቢ ዓላ ሰሳሕ ዝበሃል ቤት ትምህርቲ ምህር ነረ ሕብሪ ስለ ዘይነበረና ቆፅሊ ተፈላለየ ሕብሪ ጀፊዕኹም ኣምፅኦ ዝብሎ ብኢና ንለኽ እዮም ኣብ ንግደተን ከይተረፈያ ናብቲ ናይቲ ህድሞታት ተኣሽሙ ትስእላ ነሩ ሕጂ እንታይ እዩ ተምሃራይ ዝኾነ ሰብ በዚኣ ክላወ ዝኽእል ተበገስ ጥራይ እምበር ተበገስ ጥራይ ድልየ ተሃልዎ እምበር ዝኾነ ነገር ዘይከኣል ነገር የለን ዝኾነ ነገር ዘይከኣል ነገር ከተፀብቕ ኣይትኽእል ትኸውን ክምቶም ክኢላታት ዓመታት ወሲድካ ክትገብሮ ትኽእል ትኽበል ግን ንስኻ እንታ ክትገብር ኣለካ ክትብገስ ተበግሶ ጥራይና ኩሉ ሃና ትፈለየና እምበር ኩሉ ኣብ ውሽጥና ኣሎ ሙዚቀኛ ውሽጥና ኣሎ ሰኣላይ ኣብ ውሽጥና ኣሎ ደረሳይ ኣብ ውሽጥና ኣሎ ኩሉ ነገር ግን ነነይቲ ውፅኢና ነነይቲ ኸንዕብያ ከመይ ንግበር እንደገና ኩሉ ግዜ እንታ ተፀመምቲ ከዓ ክንከውን ኣለና ኩሉ ግዜ እንታ ክትገብር እንዳሕር ኮፍ ኢልካ ናይ ኮፍ ትብል ተኽእሎ ኣለካ ኮይኑ ኣብ ኩሉ ዕውት ክትከውን ትኽእል ኢኻ እንተዘይኮነ ግን ናይ ኮለል ትብል ትኾንካ ኣብ ኮለል እውን ዘይርከብ ነገር የለን ማለት ኣይኮንኩን ግን ተፀመም ሓንቲ ነገር ኣብ ድሌት ካ ተብፃሕ ትኾንካ ንነዊሕ እዋን ኮፍ ኢልካ መፅናዕቲ ክትገብረላ

ፋንክሊብ ገለ ካብቶም ኣብ ናትራን ዝቐርቡ ተሕዝቶና ክቡራትን ክቡራን ተኸታተልትና ንኣኹም ድማ ክትዘናግዕን ክትስሕቁን ምባልና ንቐርበልኩም ሄኖክ ፀሃየ ካብትን ካብትን ካብ ማሕበራዊ ሚድያ ተወኪሱ ከስሕቁና ይኽእሉ እዮም ዝበሉ ቀሪብና ኣሎ ሞ ንከታተሎም።

ምስ መደብና መኣዝና ቀፅላ ተቃሪባ ዘላ ነፍሲ ወከፍ ሰሙን መኣዝን ክትቀርብ ከላ ሓደ ሓሳብ ይለዓል ሞ ንስኹም ተዓዘብትና ድማ ናትኩም ሓሳባት ንርእቶን ኣብቲ መደብ እትተፍስሱ እቲ መደብ እቲ ድማ ኣብ ሓደ ሓሳባት ዘለና ዘማእዘን ዓይነት ሓሳባት ናባኹም ነብለላ ኢና ሓደ ዓይነት ሓሳብን ርድኢትን ንኸልዎና ማለት እዩ ኣብ ዝተፈላለዩ ነገራት ንሕጂ ድማ እዚ ስእብ ትሕዝቶኣ ተቐሪባላ ክቡራትን ክቡራን ተኸተልትና ብሓባር ንከታተላ

0: ኣብ ሕብረተሰብና ኣድልዎ ሕብሪ ቅርበት ኣሎ ዶ ኢልና ንሓስብ? ንሰባት ብሕብሮም ጥራይ ርኢና እዚ ሻሽ ይመስል እዚ ደኣ ጠቃርን ድዩ ንብል ዶ? ኣብ ገለ ኣጋጣሚታት ሃልክለኽ ክንብል ምስ ቀነና ኣብ ከባቢና ዘለዉ ሰባት እንታይ ደኣ ጸሊምኪ ደቢንኪ ድሓንዲኺ ክብሉ ንሰምዕ ዶ? እገለ ጸሊማ ኣይጣዕማን ዘሎ ክበሃል ኣጋጢሙና ዶ ይፈለጥ? እዚ ምፅዕዳው ክምቾትን ጽባቕን ምፅላም ድማ ከም ምኽፋአን ሃልክለኽን ዝፈጥር ዘሎ ኣተሓሳስባ ብኸመይ ዝመጽ ይኸውን? ከምዚ ዓይነታት ዘረባ ኣብ ነፍስና ክንሰምዐን ከለና ዘይምችእነት ወይ እንታይ ደኣ ኮይነ ኩሉ ሰብ ክሳብ ዝዕዘበኒ ኮይነ ኢልና ነፍሲ ምትሓት ይስምዓና ዶ ይኸውን? ነዚ ሰብ ዝብለና ዘሎ ማዕበላዊ ሓሳብ ሱቕ ክነብሎ መመላክዒታት ንጥቀም ወይ ክንጥቀም እንደሊ ሰባት ክንደይ ከማና ኢና?
1: ኣድልዎ ሕብሪ ቆርበት ክንብልን ከለና ኣብ ሕብሪ ተመርኪስካ ኣብ ሓደ ዓሌት ዝግበር ኣፈላላ እዩ። ሕጂ ዝበዝሕ እዋን ምስ ዓሌትነት ተመሳሲሉ ይቐርብ እዩ በበይኒ እዩ። ዓሌትነት ክበሃል እንከሎ ካብ ሓደ ካብ ክልተ ወይ ልዕሊ እዩ ዘሎ ዓሌታት ካብ ሕብሪ ወፃኢ ኣብ ዝተፈላለየ ነገራት ተመርኪስካ ነቲ ሰብ ክትፈላለዮ ከለካ እዩ። እቲ ከለሪዝም ወይ ድማ ኣድልዎ ሕብሪ ቆርበት ንብሎ ግን ኣብ ሓደ ዓሌት ዘጋጥም ኮይኑ ኣብ ሕብሪ ተመርኪስካ ኣብ ሕብረተሰባት ዝግበር ፍልል እዩ። እዚ መጀመርታ ኣብርሃ ቢልና ክንሪኦ ይግባእ። ብድሕሪኡ እዚ ኣርእስቲ እዚ ሕጂ ኣይኮነን ዓብላሊ ወይ ድማ ኣዛራቢ ጉዳይ ኮይኑ ነዊሕ እዋን ዝፀንሐ እዩ። ካበይ መፅኡ ንዝብል ከዓኒ ብዙሕ ነገራት ክድህስስ ወይ ክዝክር ትኽእል ኢኻ። ሓደ ካብኡት መግዛእቲ እዩ። ምዕራባውያን ናብ ኣፍሪቃ ወይ ናብቶም ጸለምቲ ሕብሪ ቆርበት ኣብ ዝወፈሩሉ እዋን እቲ ናይ ሽዑ ዝነበረ ገዛኢ ዝኾነ ኣካይዳ ንጸሊም ከም ባርያ ጌርካ ከም ሰራሕተኛ ከም ረሳሕ ጌርካ ምቁጻር ንነዊሕ ዓመታት ኣብቲ ርእሲ ሰብ ንጻዕዳ ከም ጽሬት ንጸሊም ከዓ ከም ርሳሓት ወይ ድማ ደባን ነገር ወይ ፍንፉን ነገር ጌርካ ምሕሳብ ሓደ ኣርእስቲ ወይ ድማ ሓደ ምክንያት ክኸውን ይኽእል እዩ ተባሂሉ ይዝረበሉ እዩ። ካልእ ኣብ ዝተፈላለዩ ኣጋጣሚታት ኣብ ዝተፈላለዩ ሃገራት ዘለዉ ብዙሓት ብሂላት ካ ኣለዉ። ንኣብነት ጃፓናውያን እንታይ ይብሉ? ቆርበትካ እንድሕር ደኣ ጻዕድዩ ሸውዓተ ኣበራትካ ይሓብእ ይበሃል። እንድሕር ደኣ ከምዚ ዓይነት ብሂላት ኣሎ ኮይኑ ከዓ

0: እዚ ዝፍጠር ዘሎ ኣድልዎ ሕብሩ ቅርበት ጠንቅታቱ ብቐንዱ ካብ ምዕራባውያን ዝሰረፀ ስነ ሓሳብ እዩ። ካብ ምስራፁ ዝተላዓለ ድማ በድሃ ኩነት ፈጢሩ ይርከብ። ሓደ ሰብ ንገዛእ ርእሱ እንተዘይኣድኒቕዋን እንተዘይፈትይዋን መንክፈትወሉ ይደሊ። ብዓበይ እኳ ደኣ ንስኻ ፈንፊንካ ያ ዘለኻ ኩሉ ካባኻን ብኣኻን እዩ ዝብገስ። ንነብሰ ምትእማና ኣብ ሓደጋ ዝእቱ ጉዳያት ክመፅእ እንከሎ ብቐዳምነት ክንነፅጎን ንኻልእ ሰብ ካብቲ ጉጉይ ርድኢት ክንኣልዩን እንኽእል ባዕልና ምዃንና ክንዝንግዕ የብልናን።
1: ኣብ ውሽጥና ዝሰርፅ ነገር ኣሎ ብነብስኻ ዘይምዕጋብ እዩ። ኣብቲ ናይ ጌላነት ከንብብ ከለኹ ብሓደ ኣጋጣሚ ካብ ዝስማዓካ ማለት እዩ ሓደ ባርያ ወይ ሓደ ጌላ ኢሎም ዘምፅዎሲ ንኽእትውዎ ናብቲ ስራሕ ናብቲ ውሽጢ ናይቲ ናይ ዕዮ ናይቲ ቤት ንኽእትዎ እንድሕር ኮይኖም ሲ ከምዚ ካኪ ዝመስል ብኦም ዝፍትንዎ ነይሮም። እዚ ካኪ ማለት እቲ ሕብሪ ቡኒ ዘለዎ ሕብሪ ዝተለኸየ ወረቐት ወይ ገለ የቕርብዎ ናብቲ ቆርበት ናይቲ ጊላሞን እንድሕር ብርህ ዝበለ ኮይኑ ነቲ ሶም ዝደለይዎ እንተኮይኑ ናብቲ ቤት ኣቱ ክዓይ ማለት እዩ። እንተዘይኮነ ከዓ የኣልይዎ። ሕጂ ዝተፈላለዩ ዓይነት ቅዲ ነይሩ እውን ንኣብነት መመሸጥ የ የምፁ ኮምፕ ሲስተም ዝበሃል ነይሩ። ከምዚ ንሃና ፀጉሪ እንድሕር ትርር ዝበለ ኮይኑ ኣይኣቱን እዩ። እቲ ቆርበቱ ከዓኒ ምስቲ ሶም ዝደለይዎ ዓይነት ቆርበት ሕብሪ እንድሕር ዘይሰኩዓ ኮይኑ ከዓኒ የኣልይዎ ነይሮም። ምክንያቱ እዚ ብቑዕ ኣይኮነ ናብቲ ናህና ብሉፅ ቤት ክኣቱ ኩሉ ግዜ ብዛዕባ ልዕልና እዩ። ሕቶ ቆርበት ሕቶ ቆርበትን ዝኮለሪዝም ዝበሃል ከም ኣርእስቲ ኩሉ ግዜ ሕቶ ልዕልና እዩ።
2: ኣብ ዝተፈላለዩ ኣጋጣሚታት ብፍላይ ከዓኒ ኣብ ናይ ስራሕ ኣብ ሕጊ ንፀሊም ኩሉ ግዜ ኣውርዳ ኣቢልካ ናይ ምርኣይ ኣሎ። ንኣብነት ዘይምዕሩ ዕድላት ንሰራሕተኛታት ውሃብ ደቂ ሓደ ዓሌት እንከለዉ እቲ ሓደ ፀሊም እቲ ሓደ ፃዕዳ ምዝኸውን ሓደ ዓይነት ኳሊቲ ወይ ብቕዓት እንከለዎም ስራሕ ክሓቱ ኣብ ዝኸድሉ እዋን ሕብሪ ቆርበት ተራእዩ ነቲ ፃዕዳ ዝያዳ ተቐባልነት ዝረኽበሉ ኣጋጣሚታት ኣሎ። ኣብ ገለ ፊልምታት እውን ንሪኦ ኢና ወላ ኣብ መስተይ ኩባያታቶም ከይተረፈ ንፀሊም ዝውሃብ ሕብሪ ናይ መስተይ ሻሂ ፅልም ዝበለ ክኾን ከሎ ነቲ ከዓ ፃዕዳ ይውሃብ። ዓይነት ናይ ሞባይል ኣብነት ክነምፅእ ንኽእል ኣይፎን እንድሕር ዳ ብዝሒ ይሸጥ ኣለዋ ንብላ ለና ኮይና ክልተ ሓደ ዓይነት ጥራይ ሕብረን ዝፈላለያ ኣይፎን ሞባይል ታሓንቲ ፀላም ታሓንቲ ፃዕዳ ትኮይና እታ ፃዕዳ ካብታ ፀላም ትኸብር ሕጂ ብዙሕ ነገራት ከተምፅእ ትኽእል ኢኻ።

0: smell her skin burning?
1: No, this is the carbon.
0: The carbon.
1: Which is burning, yeah. What I'm doing is I'm hitting all these carbon particles with the laser. So what it does, it will go and hit the melanin. When the melanin is hit, it will get destroyed. Then the patient will feel a sense of glowing and a brightness on the face.
0: So it basically destroys that
2: pigment.
1: Destroys his pigment temporarily.
2: እዚ ኣሽምኳይዶ ክንገብሮ ንፋስ ናብዚ ዝኸዶ ኮንጎይ ብዝመፅ ኣብ መራኸቢ ብዙሓን ብዝዝርጋሕ ቪድዮታት ክንጥወ ንውዕል እንተዳ ኮይና ሸኸም ናይ ሕብረተሰብ ንኸውን ከም ዘለና ምግንዛብ የድሊ
3: ፃዕዳ ኣብቲ ናይ ፌር ኤን ላቭሊ ምስ ፅሬት ወይ ምስ ፅፈት ዋይትኒንግ ኢዝ ፒሪቲ ይብልዎ ዝብል ፅሑፍ ኣለዎ እንድሕር ዳ ኣስተውዒልና ኣሎ ፅዕድውና ሲ ምስ ፅፈት ምስ ፅሬት እዩ ዝተሓሓዝዮም ዝብሉና ዘለዉ እዚ እንድሕር ዳ ኣብ ዝተፈላለየ ሃገራት ፋሕ ኢሉ ተበቲኑ እንድሕር ዳ ይሸየጥ ኣሎ ኮይኑ እቲ ሰብ እንታይ እዩ ክሓስብ እቲ መልክዕ እቲ ፅባቐ ኣብቲ ፅዕድውና ኣሎ ኢሉ እዩ ክሓስብ ኣብ ሶሻል ሚድያ እውን ንምፃእ ኣብ መራኸቢ ብዙሃን ዘበነ ኢንፎርሜሽን ዘበነ ሓበሬታ ኢና ዘለና ዝተፈላለየ መመላክዒ ቪድዮታት ከመይ ጌርካ ትፅዕዱ ከመይ ጌርካ ትፅብቕ ዝብል ዝተፈላለየ ስራሓት ዘለዎ ሾርትስ ድዩ ብብዝሒ ኣብ ብዙሓት መንእሰያት ዝሓዝ ዘሎ ኣብ ተምሃሮና ቲክቶክ ገለ ኣብኡ እንታይ ክርኢ ዝውዕል ኣብ ክንዲዚ ደቂቕ ብከምዚ ገይረ ኣብ ክንዲዚ መዓልታት ፃዕዲ ኣብ ክንዲዚ መዓልታት ከምዚ ዓይነት ሕብሪ ክትውንን ትኽእል ኢኽ ተባሂሉ ዝተፈላለየ ኣድቨርታይዝመንት ወይ መዋዓውዒ ይግበረሉ እንድሕር ዳኣ ተደጋጊሙ እዚ ከዓ ብተኣእምሮ ናይ ሰብ ይሰርፅ ማለት እዩ ካልእ ነቲ ሕብረተሰብ ርእሱ ንፀሊም ከውርዶ ዝኽኣለ ኢለ ዝሓስብ ከዓኒ ኣብ ዝተፈላለዩ ዓበይቲ ኣድናቆት ዝረኸቡ ፊልምታትን ደርፍታትን እንታይ ዓይነት ኣገባብ ትጥቀም ንፃዕዳ ኣዝዩ ክብሪ ዝህብ ኣዝዩ ዝና ዝህብ ንፃዕዳ ከም ምስ መልኣኽ ምምስሳል ምስ ፅፈት ምስ ፅሬት ምንፅ

0: ምፍጣር ኣሎ። ንፀሊም ከዓ ምስ ርስሓት፣ ምስ ሰይጣን፣ ምስ ፀልማት ኣመሳሲልካ ምስ ሕማቅ ወይ ድማ ምስ ተቐባልነት ዘይብሉ ነገር ኣሳኒኻ ምስራሕ ንነዊሕ ዓመታት ዝተሰርሐሉ እዩ። እዚ ከዓ ብማሕበራዊ መራኸቢታት ድዩ ብሜድያታት ብዝተፈላለየ መራኸቢ ብዙሓን ዓለም ሙሉእ ክሪኦ ምግባር እዩ። ነዊሕ ዓመታት ተቐፂሉ ከዓ ብኣእምሮ ናይ ወዲሰብ ብምሕር ምድግጋም ይሰርፅ ማለት እዩ።
1: ሕጂ ምፅዕዳው እዩ ዘሎ ኣብ ሓደ ኣጋጣሚስ ናይ ናብቲ መበቆል ሕብሪ ናይ ምምላስ እውን ናብ ቡኒ ድዩ ክኸውን ናብ ምፅላም ድዩ ክመፅእ እንተኮይኑስ ከመይ እያ ክትገብር ታ ጓል ኣንስተይቲ? ኦልሬዲ እቲ መለና ሓንሳብሲ ሓኺኻ ኣልያቶ እያ ኣፃዕድያቶ እያ እቲ ካብ ፀሓይ ክከላኸለና ዝኽእል ባእታ እንድሕር ኣሊኻ ክምለሰልካ ዘሎ ተኽእሎ የለን። ኣዝዩ ፀቢብ እዩ እቶም ሓኻይ ምኳ ዝያዳ ተበሉ ግን ኩል ግዜ እንድሕር መፂኻ እንታይ እዩ ተና መመላኽዐ ክንዲ ዝተጠቀመት ጓል ኣንስተይቲ ውሽጣ እንድሕር ዘይፀቢቑ ውሽጣ ተዘይመልክዑ ግን ትርጉም ኣልቦ እዩ። ደቂ ተባዕትዮና ከዓኒ ምልክዕቲ ጓል ኣንስተይቲ ጥራይ ኮኑ ዝደልዩ ብልፅቲ ብውሽጣ እዮም ዝደልዩ። ኩል ግዜ ወዲ ተባዕታይ ብውሽጣዊ ፅባቐ እዩ ዝምሰጥ ህልውና ዮም ኦፍኮርስ ግድን ይኽእሉ ብደጋ እውን ዝምሰጡ እቲ ዝበዝሐ ሚእታዊት እንድሕር ርኢና ግን ንሓዳር ዝምነይዋ ንብሉፅነት ዝምነይዋ ንመዋእል ዝምነይዋ እታ ጓል ኣንስተይቲ ግን ብውሽጣ ውርዚቲ ከመዴታታ ምልክዕቲ ብኩሉ እንትና እንድሕር ኮይኑ እዩ እምበር መበቆልናታ ሕብሪ ቀይረ መፅያ ናይ ምቕባል ተኽእሎ እንዳ ፀበበ እዩ ዝመፅእ ማለት እዩ። ፅልው እኳ ዳርጋ ንኩሉ ዘይተንከፋ ሃገር የለን ዘይተንከፋ ሃገርን ኣህጉርን የለን ክንብል ኣይንክልና ምክንያቱ ኣብ ኩሉ ኣት እዩ ካብ ግዜ መግዛእቲ ንብላና ባርነት ካብ ኣፍሪቃ ገላዩ ኢሎም ካብ ኣፍሪቃ ክወስዱና ከለዉ ክወስዱ ከለዉ ናብ ኣሜሪካ ክእትዎም ከለዉ እዞም ሕጂ ዝሳቀዩ ዘለዉ ብሕብሪ ብኣፍሪቃዊ መበቆላዊ ዘሎም ወይ ፀለምቲ ኣሜሪካውያን ተባሂሎም ተነፅሎ ዘጓንፎም ዘሎ ካብቲ ግዜት እዩ። እሶም ከዓ እቶም ዝበዝሑ ዝሳቀዩ ዝእዋን እዚ ማለት እዩ። ንኣብነት ኣብ ሓደ ኣጋጣሚ ከም ዝተኸታተልና እዚ ብላክ ላይፍ ማተርስ ዝበሃል ምንቅስቃስ ወይ ማዕበል ተላዒሉ ነይሩ። እዚ ድማ እቲ ተነፅሎ ኣብ ልዕሊ እቶም ፀለምቲ ኣሜሪካውያን ወይ እቲ ግፍዕታትና ዓበየ ስለዝኸይድ ማለት እዩ። ሕጂ እቲ ሕብሪ ቆርበት ዝያዳ ኣብቲ ፅልም ዝበለ እዩ ዝያዳ ኩሉ ግዜ ዝህሰይ ማለት እዩ። እቲ ደ ዋይት ሱፕረማሲ ዝበሃል ኣሎ እቲ ወ ናይ ፃዕዳ ዓብላልነት ዘለዎ እዚ ዓብላልነት እዚ ድማ እንታይ እዩ እሶም ብሉፃት እዮም ወይ ንሕና ብሉፃት ኢና ኢሎም ስለዝገዝኡ ነቲ ፀሊም ይሃስዮም። ነዚ ከዓኒ ኣበይና ንሪኦ ድሕርና ኣብ ኣህጉርና ኣፍሪቃ ብፍላይ ዘነ ምዕራብን ደቡብ ኣፍሪቃውያን ዘለዎ ሃገራት ተን ደቂ ኣንስትዮ ዝበዝሐ ማለት እዩ ኣብኡ እቲ ዝበዝሐ በዚ ዓይነት እዚ ዝሽገረ እየን። ኣብ ሃገራት ኤዥያ ንድሕር ከድና እውን ከምኡ እዩ። ኣብቲ እስያ እውን ብልክ እቲ ኣብቲ ፃዕዳ ንድሕር ኮይንካ ዝያዳ ከምቲ ዓንተወይ ዝበልኮ ናይ ብርጅዋ ሂወት ገይሮም ስለዝሓስብዎ እሱ እዩ ዝድለ ቁርብ ኣብዚ እዋን እዚ ኣብ ናይ በዓል ናይ ስሪላንካ ማሌዥያ እንድሕር መፂና እዚ ናይ ምፅላም ወይ ናብ ናህና ናይ ቡኒ ዓይነት ሕብሪ ናብ ምክያድ ናብ እውን ይኣትዉ ኣለዋ ማለት እዩ። ኣብ ሃገርና እንድሕር ኢልና ግን ከሚርያም ዘሰክፈኒ እዋን ይመፂና እየ ዝብል ምክንያቱ እቲ ምጩ ዝኾነ ብዛግርም ዝኾነ መዳርግቲ ኣልቦ ዘይብሉ መልክዕና ማለት እዩ ኣብ ብሙሉእ ብሄራትና ከይድና ከይነጥፎ ብፍላይ ዘናሕና ዘለና ናተይ ወለዶ እየ ክዛርብ ማለት እዩ ዘሰክፈካ እዋን ይመፅ እዩ መልክዕ ናይ ኣዴታትና ተርኢና ሲ ብዘይ ዝኾነ መመላክዒ እምብዛጉሩማትዮን ኣዴታትና ኣባና ምስ መፀ ግን ስክፍታ ዝፈጥረለ እዋን እዩ። ምክንያቱ እቲ ቆርበት ዘይምቕባልካ ምስ ርእሰ ምትእምማን እዩ ዝሓስቡ ኣነ ምክንያቱ እቲ ፅልዋናቱ እንታይነትካ ምስ ዘይትቕበል ኢኻ ቆርበትካ ክተፃዕድዎ ትደሊ ወይ ቆርበትካ ክተፀልሞ ትደሊ ነቲ ንምፅላም ብብዝሒ ኣብ ፀሓይ ብምውፃእ ታን ዝበሃል ዓይነት ኣገባብ ኣሎ ብኡ ጥቀምሉ እዮም። ነቲ ናብ ፃዕዳ እንድሕር መፂኻ ወይ እዚ ናይ ክላሲዝም ዝበሃል ወይ ናይ ደረጃ ምብራኽ ዝበሃል ዓይነት ኣተሓሳስባ ንዘምፃ ዋልት ስለ ዘለዋና ግን የሰክፈካ ዩ ንዓና ኣብዚ እዋን እዚ ንዓናስ ቁርብ ሻቅሎት እውን ክፈጥረና ግቦዩ ኣብ ዝተፈላለዩ ኣጋጣሚታት ክኢላታት ናይ ሕክምና ወፂኦም ዝዛረብኦም ጎስጓስ እውን ዋሃብ እዩ ኣባይታ መፂት የልካ ግን ከምቲ ዝግባእ ኣየድማዕናሉን ኣለና። ሕጂስ ኣብ ኩሉ ዓለም እዩ ዘንፀላሉ ዘሎ ከምዚ ወራር እዚ ስውር ወራር እዩ ኣብ ኩሉ ኣብ ጥዕና ደቂ ሰባት ብፍላይ ድማ ኣባና ኣብ ደቂ ኣንስትዮ ስውር ወራር እዩ ምስ ርእሰ ምትእምማን ነፍሰ ምቕባል ምስ መንነትካ እዩ ዝተሓሓዝ ማለት እዩ። ሕጂ ኣባና እውን ሲ ፅልውስ ዓብ እዩ።

0: ዝኽእሉ ብዝእዋን እዚ
1: ናብ ሕብረተሰብና ምስ ንመፅእ ከዓ እዚ ኣድልዎ ሕብሪ ቆርበት ምናልባት ኣብ ዝተፈላለዩ ኣጋጣሚ ብዝተፈላለዩ መንእሰያት ኣብዛ ዓውዲ ዝነጥፉ ዝተፈላለየ መፅናዕቲ ተገይርዎ እዩ ኣብ መፅናዕቲ ክትዛረብ ፅቡቅ እዩ ብሓፈሻ ግን ኣብ ቃላትና ኣብ መዓልታዊ ንገብሮ ንጥፈታትና ብዙሕ ትዕዘቦ ነገር ኣሎ ብቃላትና ምስ ንጅምር ከምቲ ክበሃል ዝፀንሐ ሕብሪ ቆርበት ብርህ ንዝበለ ሰይቲ ክስቶ ማርያም እያ ትመስል ፅብቕቲ እያ ይበሃል ንፅልም ዝበለ ከዓ ዝተፈላለየ ክስቶስ ፀሊም ከሎ ፅቡቅ ንምንታይ እያታ ፀሊም ተኣቱ ዘላ ከም ኣበር ተሓሲባ ማለት እዩ እስኺ ሕጂ ፀላሚ ክዘለኺ ግድን ቀይሕ ሰብኣይ ክትምርዓውለኪ ምክንያቱ ተወልድዮም ቆልዑት ምሳኺ ንድሕር ኣቢሎም ንድሕር ከማ ክምፅኽሲ ፀለምቲ ኦም ክኾኑ ድበሃል ኣሎ ካብ ኣዴታትካ ትሰምዖ ብፍላይ ከዓ ማለት እዩ ለንቂ ነስትያ ክፅልም ኢልካ ይትለኻኸይ እንዲ ክዘለኺ ይበሃል ብሓፈሻ ኸ ዘወር ኣብ ንብለሉ እዋን ካብ ሳምፕል ተወሲድና ወይ ቅምሶ ተወሲድና ካብ 10 ደቂ ኣንስትዮ ክንደይ ይኾና መፀባበቒ መመላኽዒ ወይ መብርሂ ቆርበት ተለኻኸን ይጓዓዛ እዚ ንኩላትና ሕቶ እዩ ክንደይ ደቂ ኣንስትዮ ኣብ ጎደናታት ኣብ ንወፀሉ ገፀን ተባላሹ ብፅላል ተሰኔን ክኸዳ ንርኢ ብዙሕ ሕቶታት ከላዕለልካ ዝኽእል ነገራት ኣሎ እዚ ከዓ ከም ሓደ ዓብዪ ጉዳይ ተሓሲቡ ኣብዚ እዋን እዚ ኣብ ዝተፈላለየ ኣጋጣሚታት መዛረቢ ዛዕባ ኮይኑ ኣሎ ንባዕሉ ናብተን ፍርያት ዝሸጣ መቀይሒ ፍርያት ዝሸጣ ድኳናት ዘወራብ ንብለሉ ኸ ክንደይ ኣብ መዓልቲ ክንደይ ፍርያት ተሸይጡ ይውዕል ህሉ ዝተፈላለየ ዓይነት በብ ዓይነቱ ናቹራል ፌስ ክበሃል ይፀንሕ ኒው ፌስ ዝበሃል ካሮዋይት ካሮቲን ዝተፈላለየ ዓይነት ዘርዚርካ ውን ክውዳእ ዘይክእል ብብዝሒ ተሸይጡ ክልኻ ክንሪኦ ኣለና ንመርዓ ኣብትቀራረበሉ እዋን ሰብ ዝህበካ መሓዙትካ ዝህበካ ሓበሬታ ኣብ ከምዚ ድኳን ብ500 ትሸይጥ ኣላ ሙሉእ ኣካላት ክተፅሪ ትኽእል ካብኡ ሓሊፉ ከዓ ብመርፍእ ብኸኒናታት ተወሲዱ ኣብ ብዙሕ ኣጋጣሚታት ላ ብህዝብን ፖሊስን ውን ኣብ ዝቀረባ ግዜ ከምኡ ንክፅዕድዋ ዝወሰድኦ ዘምፃለን ሳዕቤን እውን ንሰምዖ ነርና ብዙሕ ነገራት እዩ ዘሎ ናይዚ ሳዕቤናት ከዓ ኣዝዩ ከቢድ እዩ ንባዕሉ ሓደ ፀቕጢ እዩ ዘምፅእ ስትረስ የምፅእ ምስ ተነውሐቲ ግዜ ንባዕሉ ቆርበትካ እንዳጠፍአ ወይ ድማ እቲ ሜላኒን ዝበሃል ባእታ ካብ ገፅና ምስ ዝእለ ንሕና ከዓ ኣብቲ ፀሓይ ብብዝሒ ወይ ድማ ናብ ትሮፒካል ኤርያ ንኢኩዌተር ዝቐረብና ኢና ዘለና ኣብቲ ክፋል ናይ ዓለምና እንተርኢና እውን ብብዝሒ ፀሓይ ንረክበሉ እዩ የገድሰና እዩ ክከላኸለልና ኣለዎ ንሱ እንተተኣልዩ ኣልትራቫዮሌት ሬይስ ዝበሃል ካብ ፀሓይ ዝመፅእ ኣዝዩ ሓደገኛ ፀሓይ ኣሎ ጩራ ናይ ፀሓይ ኣሎ እዚ እውን ቆርበትና ኣዝዩ ሃሳይ ክኸውን ስለዚ ብዙሕ ነገራት ሳዕቤን ከምፅኽእል ርእሰ ተኣማንነትና እውን ብዘይብኡ ክኸዳ ዘይክእላ ደቂ ኣንስትዮ ኣለዋ ንምንታይ ኢና ዝያድ ኣብ ደቂ ኣንስትዮ ፀቂጥና ንዛርብ ዘለና ብብዝሒ ኣብኡ ስለ ዝረአ እምበር ብሓፈሻ ብዓለም ደረጃ ክረአ ከሎ እዚ ኣድልዎ ሕብሪ ቆርበት ኣብ ኩሉ ሕብረተሰብ ኣብ ወዲ ይኹን ጓል ኣብ መንእሰይ ይኹን ዓብዪ ኣብ ሰበይቲ ይኹን ሰብኣይ ኣዝዩ ሃሳይ ነገር እዩ ብሓፈሻ ግን ኣብ ደቂ ኣንስትዮ ብፍላይ ፀቕጢ ክገብር ስለ ዝረአ ኢና ኣተኪርና ኣብኡ ንዛርብ ዘለና ካልእ ከይመስል
2: ለውጢ ኣብ ገዛና እዩ ዝብገስ ነዚ ናይ ኣድልዎ ሕብሪ ቆርበት ነዳዲ ዝኽስክስ ዘሎ ሓሳባት ብዓብዩ ካብ መቕርብና እዩ ዝመፅእ ስለዚ ኣደ ንውላዳ ኣብ ትሕቲ ዝኾነ ይኹን ውላድኪ ፀሊሙ ክትበሃል እንከላ እቲ ምልሶ መልሲ ቀንዲ ኣገዳሲ እዩ እዚ ፀሊም ሕብሪ ዝተናቕሶ ኣለኻ ቀዳማይ ነገር ኣምላኽ ዝዓደለና ተፈጥሮ እዩ ቀፂሉ መንነትና እዩ ድሕሪኡ ውላድካን ውላደይን ኣብ ፀሓይሞ ንግበሮም መን ከም ዝፃወር ክንርኢ ኢና ኢላ ተባዕ መልሲ ምስ እትምልስ ከምዚ ዓይነት ብሰባት ዝመፅእ ተፃብኦ ይቕንስ ቀፂልካ ንውሉድካ ብከምዚ ዓይነት ኣተሓሳስባ ምዕባይ ስማዕ ውሉደይ ፀሊምካ ንዝበለካ ኣነ ንጉስ መላኒን ይበሎ መላኒን እንታይ ከም ዝጠቅም ስለዘይትፈልጥ ኢኻ ከምዚ ትብል ዘለካ በሎ ኣየናይ ፃዕዳ እዩ ብዘይመከላኸሊ ፀሓይ ማለት ሳንስክሪን ናብ ፀሓይ ዝወፅእ ዓቕሚ ስለዝሓፅሮ እዩ እምበር ፈት ይኮነን
0: እቲ ምስ ጥዕና ዝተሓዝ ኣርእስቲ ዳኣ ከይከውን እምበር እቲ ኣብኡ ዘሎ ኬሚካላት ኣብኡ ዘሎ ዓይነት እቲ ትሕዝቶታት ንቆርበትና እንታይ እዩ ንክሽየጥ ንክብል ተባሂሉ ክዝርጋሕ ተባሂሉ ንቢዝነስ ተባሂሉ ኣብኡ ዘይፀሓፍ ዓይነት ፍርያት ወይ ትሕዝቶ ኣብቲ መመላክዒታት ይኣቱ እዩ እዚ ከ እንታይ ዓይነት ሳዕቤን ከምፃልና ይኽእል እዚ እንዳሓሰብና ኩሉ ግዜ ክንከይድ ኣለና ክነቕሓሉ ኣለና ማለት እዩ ካብ ግዜ ናብ ግዜ ንድሕር ድኣ ኣብ ኣካላትካ ትልጥፎ ኮንካ ድሓር ዘይተደለየ ሳዕቤን ኣምፅኡ ከሸግረና ይኽእል እዩ ንሕና ብመንነትና ኩርዓ

0: ሽዕቲ ውሽጣዊ ፅባቐ ምስ መልአ ኮኒ ንደቂ እየ ክወፅእ ስለዚ ሚርያም ከምዛ ዘለኹዋ ንግሆ ከምዚአ ብዘይ ዝኾነ መመላክዒ ማለት እዩ ኣውራያት ከምዚአ ኣብ ዓበይቲ ኣጋጣሚታት እዚአ ምክንያቱ እቲ ቆርበት እቲ ክበላሸ ይብሉን ሓንሳ ምስ ኣበላሸንያ ከዓኒ ናይ ምምላስ ተኽእሎኒ ከዓ ኣዝዩ ፀቢብ ምክንያቱ እቲ ቀንዲ ናህና እንድሕር ንኣልዮ ኣለና ንዑ ናይ ምትካእ ኢልና ከዓኒ ክትመልሶ ኢልካ ትኸፍሎ ዋጋ ከዓኒ ቀሊል ኣይኮነን ብጥዕና ይኹን ብግዜ ይኹን ብገንዘብ ይኹን ኣብ ኩሉ ኢ ከዓ ዝትንክፈካ ማለት እዩ ሕጂ ኩሉ ዓይነት ብኩሉ እናፀለወካ ከሎ ነቲ ዘለካ ንዓኻ ብግርምኡ ከም ዘለዎ ምቕባል ንነብስኻ እቲ ዝዓበየ ረብሓ እዩ
1: ሓንቲ ፅብቕቲ ብህሎላ ናይ ማልኮም ኤክስ ዝተባሃለ ፀሊም ኣሜሪካዊ ዝብላ ህተውት እዩ እያ ትብል መን ይምሂርካ ሕብርና ክንፀልእ መን ይምሂርና ቅርፃ ፍንጮካ ክትፀልእ መን ይምሂርካ ዓይነት ጨጉርኻ ክትፀልእ መን ይምሂርካ ብሓፈሻ ነብስኻ ክትፀልእ መን ይምሂርካ እዩ ዝብል እቲ ሓንቲ ወይ ንብሎ ዝነበርና ብመግዛእቲ ዝመፀ ዓይነት ኣተሓሳስባ ንዕና ሃሲና ኣሎ መን ይምሂርና ሕርቢ ቆርበትና ክንፀልኦስ መን ይምሂርና ካብ መጀመርታ ፀሊም ክፉ እዩ ፃዕዳ ብሩህ እዩ ዝበለ ኣሎ ድዩ ኣብ ዝተፈላለየ ኣጋጣሚታት ነቲ ፀሊም ኣትሒትካ ናይ ምርኣይ ነገራት ፀኒሕ እዩ እዚ መን ይምሂርና ተመሊስና ክንሓስበሉ ክንክእል ኣለና ኣብ ዝተፈላለዩ ስራሓትና ብፍላይ ኣብዚ እዋን እዚ ኣብዚ ቀረባ ግዜ ኣብ ዝተፈላለዩ ክሊፓት ኣብ ዝርእየሉ ዝነበርኩ እዋን ኣዝዩ ዝድናቕ ስራሕ ዝሰርሑ ኣለዉ ስነ ጥበባዊ ስራሓት ከዓኒ ካብ እዋን ናብ እዋን እንዳበለፀ እንዳተረቓቂ ይመፅእ ኣሎ እናዘናጋዕካ ኢኻ ከዓ ነቲ ሰብ ትምህሮ ስለዚ ኣብኡ እውን ብንጥፈት እንድሕር ድኣ ሰሪሕናሉ ክዕረ ዝኽእል ኮይኑ ይስማዓኒ ኣብዚ ቀረባ እዋን ብብዙሒ መፅሓፍቲ ነመርቕ ኣለና ኣብ ገበር ናይ መፅሓፍትና ንጥቀመሉ ኣሳኢል እቲ ምስሊ ንኤርትራዊ መንነት ዝገልፅ ንሕብርና ደተባብዕ እንድሕር ድኣ ተጠቂምና ኣብ መፅሄታትና ኣብ ዝተፈላለየ መፅሄታት ኣብ ዝተፈላለየ ኣጋጣሚታት ኣብ ቅብኣታት እንድሕር ድኣ በቢ እዋኑ እንዳሰራሕናሉ መፂና እቲ መቦቀላዊ ሕብሪ ዘይምለሰሉ ኣብነት የለን ክምለስ እዩ

0: ተኸታታይቲ ድራማ ሰውንን ብ23 ክፋላት ኣዘሚት ትሕሶ መደብና ክትከውን እያ። ክቡራትን ክቡራን ተኸታተልትና ናብኣ ከስክረኩም እየ። ሰናይ ምክትታል።
1: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና

0: ሓቅኻን ዲኻ
1: ወዮ ዝበልካ ንስ ስድራ ኸይዱ እዮም። እቲ ቆብ ሓሚቕና ቆልዓ ድማ ተራትና ባሃልቲ እዮም
0: ሓለፉኡ ድኣ
2: ኣቦይ ናይ ድሓን ድዩ
3: ድሓን እዩ እቲ ሓሳብ ድሓን መዓልቱ ምስኣኸለ ትፈልጦ
2: ረይግረ
4: እንታይ ያበረ ንዓይ ንዳየር ተሓስዩ ምዝንመን ይኽህባ
5: ጋ
6: ወይለይ ወይለይ ወይለይ ኣይከውንን ኢሎም ኸ እንተ በልክዎ ጉደፎ ንዓይ ከልዮም ንመን ክብዋደልዮም ኢልካ ሃንባ ከምኡ የለን
4: ለኸፍከፍ ናይ ማንዛኻ ግንከፊኡ እንብለካ ኣሎ
6: መትገብሮ ዶ ክነግረካ
4: ግርም
6: ሽማይ ናበይ ደኸይዲ ኣብዛ ዓዲ እንዲ ዘሎ ረኺብካ ዘይተዘራርቡ
4: ኣበይ ስክተርፉ እዩ
0: ዋልካ ዳ ብሕሜት ምውዓል ኣብ ዘይከፈቱ ኮይና ዘላ
7: ኣነ ብርሃዶ ዘርዓ ድመ ባረይዶ ክንዝ ዘለፋ
4: ኣብ ምንታይ ዝመሰለ ጎበዝ ንጓልካ ምትራፍካ ሰኒፍካ ኣለካ ኣሎ
8: ብለይ ይባ ኣንታ ናበይ ከዳ ኣቢሉ
5: ዋ ድዒ ከርክበካ የ ሕለፍ ኢሉኒ ምንዲ ፀኒሑ
8: እንታይ እዮም ሞቕት ሓጊዘን ባኸይ ሃርሞ
9: ኣቦኽሲ ንዳየር ንዓይኖም ክሓትሉ ካንጠርሾም ም ምሕራ ኢሎሞ
10: እንዳይ ኣብረሃ ይፈተቡን ኣቕቢፆም
9: ዓይኖም እውን ኣቕቢፀ ያ
10: ብኣምሆ ንዳየር ረኺባ ሕንን ኢላትሉ
6: ሰብ የብላን ኢሉ እንዳኣሉ ዓጀው ዝብል ዘሎ
2: እንኳ ዓባይ ሰማዓቶ
6: እንተሰምዐቶ ኸንታ ክትገብር ኢኻ
2: ኣብ ኢዳ የውዕሎ ብዘረባ ሓለፈሉ በሎ
4: ንስኹም ከለኹም ምኸመ ጌርካይ ሰላም ጌርካ ቤትካ ዝ
6: እ እንታይ ኣቢስና
4: ንስኹም ዘይትቡስ ወረሉ
6: ዳይተኸ እንታይ ንኻደሊኻ
4: ኣነ ዳየር ኣነ መን ምዃነይ እንተዘይርአኩም ኣይዓነን የብለካ
2: ወድኸ ፈላኸ
4: ወደ ርዓኸ ኣባል
6: በ
3: ሰላም ንረኣኸን እዩ
11: ብቐንዱ ዳ ብዓለኻትኩም ነቲ ናትካ ራሕሲ ናታ ተወሲኽዎ
6: ድሓን ዲኻ
11: ኣብዲ ላዕብ ድሓን ዲኽን ዝለወሳብ ዝሕክም ድሓን እንታይ ኣለና ዲ
12: ዋላ ደለና ሰይብልና ኣጋይሽ ኣለዉና
11: ናይ ድሓን ግበሮ
12: ድሓን እዮ ኣብቲ ካልእ ከይንለውሶ ሲ ምጥዓም ኣቢልና እዩ ዝንለውሶ ዘለና
11: ኣዳ ክትዕልላ እንዲኻ ዘይደለኸ
12: ዘረባ ከያዳ እዩ ዓይኖም ጓለይ
11: ድሓን ዕላል ከይከደክ እንተደሊኻን ከም ፍቓድክን ይኹን
12: እወ ምስ ሰብ ክቐስ ኢል ክትሰሚዕ ዛ ጓለይ
11: እሞ ሕግዘክን ዶደ
12: ድሓ
11: ፋሉ ደፍዳኣ እንታይ ግበርኪ
12: ዘይሕግዘክ
11: ዳዳ ሕጂ ስወዲአ እየ ከዓ
12: ኣቲ ዳይ ኣቦ ክደ ዝሰምዕ ዘለኹ
4: ኩሉ ዘረባኻ በፂሑ እየ
6: ንፃኻ ካምኡ ክትገብር ኢኻ
4: ብንቡር ክንዲ ዝሓተትኩካ ስምቢ
6: ብውብል ኣንጡዶታ ጓል ኣይበካኒ
4: ኣይገድፎን የብለካ ኣለኹ ኣነ ዳይር ወደ ረዓይ ኣይኮንኩን ከዓ
6: ግን ስምካ ተሓጠምዮ ካፍለን
4: ዮሃንዓይፈልጥ
6: ንጓል ንኺብካ ማለት ካብ ዕራይ ጠማም ፅባይ
4: በዛ ስረይ ከርእካ
6: የብለካኣብኣብ ኹን በግ ትፈልጥ በሉ ሎሚ ጓል ትረኽባ ፅባሕይ ትረኽባ
4: ዘረባይ ከም ፀሊ ፈልጥ እየ
8: ዳየር ሎም ስከ ነበይ ኣብ ቅድሚ ዓይነ ኣይፀረካኒ
4: ጓል ክትኽበሪ
8: ተዘይከበርኩኸ
4: ትልጣጢ
8: ኣርሓ ዓበይቲ ናበልከ ባይታ ክከዓወ ዝደለኸይ ንዶም ዘለዋኸ ኪድ ከንፈርካ ተባቢ ከይጠምተኒ ተዘየለ ግንዓቕረ ዘውዓለ ከውዕለና
13: እዩኪድ
8: ዓይነ ከተባቢ ከይጠምተኒ ሙሽሙሽ ዓጢነ ኖቦይ ይትረፍሎም ቅድሚ ዓይነይ ትንፀይ ዓይኑ ከይተንፍረሉ ብድሕሪ እውን ሓንቲ ከይትመ
6: በል ዋዓላ ባ ዋዓላ
13: ዝ
8: ኪድ ዓይነ ከተባቢ ከይጠምተኒ ሙሽሙሽ ዓጢን
11: ከምዚኣ ትሓይሽ

0: ፈጣን ነይሮ እንታመይ ከመይ ድኾን ደሎ
1: ለለካ ጸጊቡ
0: እስከ ተውስከ
1: ደግ ሞት ከም ዓደም
0: እስከ
1: ሞት ከም ዓደም ደግ ተመስገን ተመስገን ዓይኑ ጓለ
0: ንስከረ
1: ንስከረ
0: ተመስገን ናዓለ ኦይ እዛ አንታ አንኻኮ ካሓልፋ መገድም ስራኾሲ ገለስ ዘሊሎ ኢለኩ ዓይነት
1: አነ ወዲ ሀብካን ልከዘረባሎ
0: ሶ ደሓ ደሓ ደሓ ናነ ይቦ ተስከ ተስከ ናስከ ዋ
2: ኣደ ደኺምክ ዲኸ ዳኣጎቦ ኹንኪ
3: ዎ ደኺመ ደኺመ ሽማይ ወደ
2: ኣይ ከዓ ተደራሪብክንኸውን
3: እወ እንታይ ደኣ
2: እንታይ ዝበሎ ሶቱር ምሽብሻብ ዳኣሉ ዝካየድ ኣሎ ዘገርም እዩ
3: ካባ ከም ዝኸወሉ መንታይ ምስጢር ኣለዎ እዩ
4: ንዋይ ዘደይ ሞዘይ ትነግርና ዳ
3: ክነግረኩም
4: ዋ
3: ዘይነግረኩም መንታይ ኣለዎ ነግረኩም ከም ትደልዩ
2: ገርሚር ንትደ
3: ቀንዲ ኢልኩም ክትሰምዖ ወይ ከምዞም ደቂ ድሓ ኣይታወኹሉ
4: ምንጋር ዘይተርፈ ክዓ ሕጂ ዘይትነግርና
3: እንታይ እሞ ከባኹም ዝኽወል ምስጢር ኣሎ እዩ እባ ክነግረካ እንዳቦ ካብራሃሲ ዕንፀይ ተብፂሕካ ዶ
2: ጊሓት ክም ደገሲ ኢና
3: ግርም ዝወደይ
2: ንዓርከተይ ሕድሩ ነቶም ኡዱግ ሸውሊኢልካ ያ ምሕደር ኢለየ ኣሎ
3: ግርም ብጊሓትኩም ኪድ እሞ ቅድሚ ፀሓይኩም ግምጥል ትብሉ እቶም ኣዱ ከዓ እቲ መፅዓናይ ተውሕዱሎም ዕንጨይቲ ብርክት እንተበለሎም
4: ሽማ ሓወት ንካየት ኣለዉ ካ ድዮ
2: ንምንታይ ኸ
4: ከሰኒየካ ኢለ
2: ንስኻ ስዕያይ ቤት ክጥራይ ግበሪ ከንዛ ዓቕሚ ደላ ትክስ ትዛረበኻ
4: ካብኻ ሳይምሰነፍኩ ነይረ
3: ዋዕሩ ንዴታ ጓለይ እንታይ ጎድላ
2: ከከም ኣገር ክጥራይ ተስፋ ስነቐይ
3: ንፍዕቲ እያ ከምኣ ጌይርካ ኣይተሻብ በላ እዛ ጓለይ
2: ኣቦይ ክዳ
3: ዋ ይመፁ ኾኑ እምበር ኣምስዮም እኳ ይፈልጡና ኣብ ገለ ግዲ ተኣልዮ
5: ትኪ ይመሲሉ ዋና ኮይ ድውን ኢሉ እንታይ ኣኸኹምካ እስኪ ንዓ እንታይ ኣኸኹምካ እንታ ዳይር ክሳብኩም ድኡ ዝን ትብል ዘለካ ኣብቲ እንታይ ኸኩካ ዝን ኣብቲ ተረኸኩካ ዝን ኣብዚ ቤትካ መፅ ዝን ኢልካ ፀኒሕካኒ እንታይ ኣኸኹምካ እንታይ እቲ ዘጓንፈካ ዘሎ
6: እቲ ዓይኑ
5: ለከ እማ ዓይኖም ሕራ ኢልሃካ
6: ወይ ሕራ ኢላትካ ንቦ ኣነ ያዕናልኩ መፅያ ከምዛ ነብሪ ከምዛ ነብሪ ክትጥሕረኒ
5: እዋይ ኣነስ ኢለካ ንረኮ እዛ ቆልዓ እዚያስ ዓይኒ ውጣ እሞንታይ ዳ ካብኡ ኸ
6: መዓዝ ሞኸም ይመስ ክንደይ ከ ክትቅርብ ከመይ ለጀጀ ፍፂሙ
5: ይተረድአ ኣነ ኮ ነጊረካ እንታ ዳየር ወደይ ግደፍ ኢለካ ኮ ግደፍ ኢለካ ወይ ዘረባ ኢዳ ክዕብካዮ ኢኻ እምበር እዛ ቆልዓ እዚያ ከምዚያ ገራ ከምዚያ ገራ ከምዚያ ገራ ዓይኒ ሰብ ከምዛ ድሞ በቅ ኢላ ተውስ ቆልዓ እዚያ
6: ንሓን ሞ ነዚኣ ከይድቅሰላ ድልካ
5: እንታይ ክትገብር እንታይ ካ ሞ ክትገብር
6: ዝገብሮ ዶ
5: እዎ ትገብሮ እንታይ ክትገብር
6: ዝገብሮ ዶ መሊኡ መሊኡ ዓስቢ ኩሉ ነገሮም ከዓ ሽዑ ክክፈሉ ወይ
5: ንዓ ይተረኒ እዩ ዘሎ ይተረኒ እዩ ዘሎ
6: ከዓ ፈላ የላ
5: ተከዓ ዳ ናብሳውን በፂሐ ክመፅአ ኢላ ከይዳ ኣሎ
6: ኣነ እውን ሓዲረ ፅባሕናኡ ምካደ ዶ ወዳን ጓላን እንተዘይጣሊለ ያ ኣይ ኣነ
5: ኣብዚ ኩሉ ሲ እንታይ ኣብፅሐ እንታይ ክትረኻኹምን ኣኹ መስለኒ
6: ዓስቢ ዘረባእን ዘረባ ኣቦኣን
5: ኣነ ኮ ገሪምኒ ዘሎ ሲ ዋላ ዋላ ዋላ ዋላ ዋላ ኮይ ሕውስውስውስውስውስ ኮ እዩ ዝብለኒ ዘሎ ኣብቲ ኣብኣምይ ነጊረካ ኣብታ ቤተይ እንዲዕ ከመይ እዩ እንዳርኣያስ ከመይ እዩ ትመዓንጣኹም እንታይቲ ነገራትኩም ከይዲ ወሲዱ ናትካ ንስኻኻ ናቲ ወሲድካ

0: በቃ
1: ድፉንዱና
0: ክሰምዑኒ ኸ ኣለኩም ማ ሰምዑኒ ባ
1: ድፉና
0: በል ናዕናይ ናዕናይ በል ኣብቲ ቤታ ቅጫ ገለ ሰነኺታት ኩሉ ኣሞ ተመሲሕና ንውዕል ንስኻ ኸዓ ገለ ስንቅሕስካ ትኸይድ
1: ይትረፈኒና ሕርቃን ተመሲሕ
0: ሕርቃን ሕርቃን ዶ ምሳሕ ኸውን
1: እዎ ሕርቃን ተመጊበ ይብል
0: በልድሓን እንቋዕ በል እዛ ዓይኖምሲ ኣቂድሚ ሰብ ዝኾነ ልዕል ኣቢላ መስሓቅ ሰብ ድርዕ ድርዕ ድርዕ እንቋዕ የበልሀካ
2: እዛ ና ክኦፍ ነ ደደቐኒ ሓዊ ዝረኸባ ነዊት ኮይነ
3: በዚ እውን ከምኡ እየ ኮይኑ ቀኒ
2: ይ ብኣይ ባገድድ
3: ንኸምክ መንገዲ ከመይ መፅኺ
2: ክመፅእ ሲ ንእስረት እኳ ድኻም ዘይብለይ ክኸይድ ከለኹ እዩ ዝከብደኒ
3: እንታይ ዳኣል ክተሸኻኺምክ
2: ይ ጎጎ እንዳኣሉ
3: ኣንተ ተኻ ንጎ ንጎ ሲ ሰሰንኪት ክትመፂ ሓደ ሓደ ግዜ ስጥራሕ ክባ ምፅ
2: ይ እዚ ዶ በዚሑ ክበካዶ
3: ድሓን ድሓን ከምዓሳክርም ፅሞ ብሓደ ኮይና ንበለ በለ ኸዲ ኣርፊ ይኣርፊ ኸዲ ተማሊእ እዚ
2: ሕረ

0: ናይ ጀብላ ዓስከር
1: ኣታ ስፍራ ቀይር ሎምበራት ኣታ ሎምርታ ዋዓነ ኣታ ግረፍሪ ታበጃኹም ዋይ ፅዕነተይ ዋይ ድጎይ ዋይ ኣታ ቦታ ቀይር ሎም ኣታ ሎምርታ ዋይ ኣነ ኣታ በጃኹም ዘለጭሕ ዝመርቅሐ ምፅ ማ እንታ በጃኹም ኣንታ
2: ኣበለታ
1: ኣንታ ዓብኹም ዘይኮንኩ
3: ኣነ ወይ ኣነ ኣክ
2: ይ ሩብ ፅዒን ኣሎ ቶም የድግደፎ ትጢል ሕዝኩሞ
1: ኣንታ ኣበያኻ ዝሓወይን ኣበያኻ
4: ኣራይ
0: ብኡ ከዓ ዓብት ክፈላ እትዮም ዘመድ ተዘሚቶምኹም ኮይኖም ሕማቅ ረኪብኩም ንፋለጥ ዲና
5: ብወረ ንበራቤ ገፅንገፅ ኳይ ትርአነ
0: እንታይ ትሕዞኻ
5: ትሕዘዳት ሓደ ኣድጊ ማሸላት ሓደ ድማ ሓንፈፂ ሞ እዝትሪእዎ ዘለኹም ወጠጠ ከዓ ሓፍቲ የብላዓል ዓድላለምነ ሽማ ንዝክሪ ኢላ ዝገዘቶ እዩ ዘለዋ የብላ እንተለቅሐ እንተ መርቅሓነ ግዜ
0: ዶ መንከ ይሽምካ
6: ንኣከ ወዶ ቀሽብሉኒ
0: እቲ ሓንፈፀ ትፍልዎ ዘለካ ዱካ ፅዒንካ ዓድካ ተመለ
6: ራእሺ
0: እቲ ገፅካ መደንገፂ እዩ ሞ ደንጊፅካኒ
6: ተባህላይ ዳኣ ኮይኑ
0: ሰብኣያ ፊጠ ኮይኑ ክነብዕ እኳ ባሃ ይብለኒ
6: ፀገመይ ዘንባዓኒ ዘሎ ጎይታ እዩ
0: ሓንበይ
6: ዘለኒ የብለይ
0: እዚ ወጠጦ ኣብዚ ክንሓሮ ኢና ምሳና ክትምሳሕኻ
6: ብያኹም ጎይታ እዩ ሓብተ ዘለዋ የብላ እንተለቂሓ እንተመርቂሓና ንዝክረምፅያቱ ናይ ግዳነ መረፅ ዝበል ኣለዋ በጃኹም

بلها يا اخي تسر. رايق ويداي.

0: በሉ ክስዒት ለ ብኡ ጌርኩም ጥልል በሉ ፀሓይ እንዳ ውዲኣትኩ ወይ ደቀይ ኣቲ ዓይኖም ዓይኖም ጓለይ ታፀሒ ስ ታፀሕሊ ስክተ ታብልያ
1: ጣዕሚ ስዋ
0: ጥዕሚ
1: ሃብኩም
0: ዝሕድ ብዳ ከውስማ ይኸውን እዩ
1: ኣብዚ ንላዕሊ ጣዕሚ ኣሎም
0: በኩም ትፅናዕ ደቀይ ሃብቲ ዝኾነ ዕንፀይቲ ምፅኢኩምና
1: እንታይ ጌርና ዓቕምና እዩ ካልእ ክንገብር እንዲ ዝግባአና
0: ዋይ ጌርኩም እንዲኹም እሞ ንዕዚ ውሽጣእቲና ንገራ ክንበልዕ
1: ኣኹም ሓይሽ
0: ወ ኩቕ ሓይሽ ወ እሞ ብዛያ ንፋስ ብዛእቲ ሓይሽ ንዕናይ ሓይሽ ውሽጢ ንዕዞም ደ ንዕቶም
1: ኣብዚ ፅቡቕ
0: ኣብዚ ንፋስ ሓይሽ ዳ እንጀራ ባክትበልዖ

0: ስልጥ በለ ዓይኖም ጓለይ
1: ኣነ ነዘይ መደጎ ሓሰርከኹም
2: ብበረኻ ውዒልኩም ኣና
3: ከምዛ
0: ዝብለካ ዳሕድሪ
3: ወደይ ዝበሃል ፀጊበ ዝበለ ብላዓይ ትበሎ
0: ሪሐ ድበለ ከዓ ትባዓይ ትበሎ ይነገሩ ብልዑ ኣንታ ከመጣዓያ ከም ጌርኩም ብልዑ
3: ያኹምጥዑሚ
0: ሃብኩም ዞም ደቂ ብልዑ
3: ብኣሙ ከዓ ነቲ ዳየርሲ ኣብዛ ሰሪኦ ክሳብ ዝሸይን ጌራ ድህላጡ
0: ዋይ ከመይ ድያ ኩርዓት ንዛ ጓለይ
3: ተወርዓዎ
0: ከመይ ድያ ፀባስታትኒ እንቋዕ ዳኣ ኣብዛ ርእሱ ሪያ ኣየበቕለቶም ዘይደምና
3: የእተወትናግም ኣቢላ ኣይ ፀጊብን
0: ትደም ይፈርሖ ትደም ይፈርሖ እምበር ፀጊቡ
3: እሳስዎ
0: ኣይዳ ዓያ ንፍጠረሉ ኣንታ ብልዑ ዶ
3: ብላዕለና
0: ሽማ ብላዕ በያኻ ኸምኩም ዳኣልኩም ብፅፍርኹም ትሕዝዎ ስኻ ይተሓዘ ብላዕ በሉ ኣነይ ገታር ናብራ ከይበላ ከሎ ኣመተይ ዝዕየ ኣለና ከንዓዩ ከይደ ኣለኹ ብልዕዞም ደቂ
3: ኣመታ ዘምፅኦም ከዓ ይከኣላን እዩ
0: ኣይከኣላን በሊ ዝጎደለ እንዳርእኸ ዓይኖም ጓል ባዕልኸ ቡንጎርሎም ኣብዕ እያ ዝገዛዛ ጓል ብልዑ
3: ኣለና ከምኡ ገርኩም ከይዝዛራረቡ እዚ ኢልካ ፅጣታትናኹም ዲናኹምኩም ድሓ እንታይ ዳ ባ ወደ እዚ በበይንኹም እሞ ትብልኹም ይበል ይብላዕ

0: Bueno, entendí.
1: ወይና ድሓንዳ ውዕልኪ ኣንቲ ድማ እናሓረስኩ ከለኩ ዕርፊ ተሰይራትኒ ሞ እጅስ ድሓኒእቶ ወደበይ ካሕሳ ሂብኒ ሞ ፍትን ኣቢለ ሓንቲ ፅምድ ኣቢለ ክሓድር ንሓዛ ክሲ ኣካ ንሓሞት ተዓዲላ ኣብት ኣብት ስብእና
2: ኣንበሲት ከኣንብ
1: ሰብኣይ ሙሉእ ክጀጁሲ ኣካ ንርኢና
2: ኣይረድ እንታይ ደብሃል እዩ
1: ኣይ ሓፍርን እንታይ ደልቡ ኣለዎ ዩ መሰቡኡ ክናሓና
2: ዋይ ዘምህረትካ እንታይ ደለዎ እዩ ታውሽጡኮ ጋንጋ እዩ
1: ሓራም ሓራም በሊ
2: ሙሒዳ ናበይ ገጽካ ኢኸ
1: ወሁ ኣንትኒ ቤተ እየ ክብለኩ ኣለኹ ግዳ ክነግረክ ኣሎ ኣብዞም እንዳኸፈላ እንዴ ዓንተ ወይ ተዛዊረ ነይረ እዘና ንስተ ዓድናሲ ድሓ ንዴ ኣብኣብሻ ቅድስ ኣደይ ምልእተ ኣደይ ኣመተሲ ቁርዲድን ቆርበትን ኮይነንቀኒ ድሓን ንዲ ኣንቲ ጎፍ ብዝበላንሲ ክለዋ ውሳ ይርክበለ
2: ድሓነ
1: ዋዕ ኣንቲ እንታይ ፈሊጠልክኒ ኸ ክለዋ ውሳ እውን ጎፍ ፊለና ኒአን ዘለዋ ከምዚ ዓይነት ሕሩጭ ኣይተራእዩ
2: ኣንታ ዘምረ ክለውሳ እየ ምምርታይ ዳ ክበር ዓይ
1: እዚኣ ሳስሒቓትኪ
2: ተስሕቕዎ
1: እቲ ወዲ ዘጎበለ ክውስኽኪ ምስኦም ኮይኑሲ ጉሪምግጅም ክብል እዩቐኒ ዘሎ
2: እዚኣ ስውዒቲ ውርኣያ ንዓይነ ዘምረ ዓይቲ በፅሕትን ኣንካ የበፃሕኳ
1: እምበር ኣነ የ ሂበኪ በል ውሰድ እያ ውሰድ እያ ተቐበል እያ ንዓይሲ ተኸወለትኒ
2: ካበይ ካበይ ከ ኢኻ ትረኽቦ
1: ዋዕ ኣንቲ ግደፍኒንዶ ዘምህረት ምዃነ ኣይትፈልጥን ኢኺ ንዓይ ወረ ሓሊፋትኒ ማለት ንሓረስታይ ክረም ተሓሊፍዎ ማለት እዩ
2: ዶ
1: ወ ከድና በል
2: ኣንታ በደቃ ንዓልካ
1: ኣ ተላይ ምስ መሳርዐ ዘም ዕርፊ ንህቡኒ ዘለዎ
3: ኣደም ባዕሉ መልዓል ነገር ሲ ሕጂ ሓሰሩ ተቓፂሎ ካ ሞንታይ
4: ዓብልዑልብላይሓሓስና
5: ሕጂ መንገዲ እንዲያረኸ
6: እንታ ከመይ ዝበልኩም ዓዲ ኢኹም ኣንታ ዓበይንታ ዓዲ ተባሂልኩምስ ሓሰረይ ነዲዱ ከሎስ ደቂሽኩም ተዓድር ኣለኹ ወንታ ከመይ ዚ ዋንታ ከተባሃልኩም ኹ ድለኒ ዘለኹም ኣንቱም ዓዲ እንታ ናበይ ሃረው ክብል እንታ ሸረው ዶ ክብል እንታ ኹንኩም ኹም ኣንቱም ዓዲ
4: እንታ
6: ዝግልበት ገልቢጥኩም ዝህረድ ሓሪድኩም ናይ ብሓቂ ዘይትብሉ እንቱም
4: ሰባትቶም
6: ሰባት ተገልቢ
4: ስዓንዎ የበረ ሓሰርካብ ምቅፃሉ ዓዲ ቀሲኒ ሓደረ
6: ከበረ ሓምሓሙ በረ ይሃርም ኣሎ
5: ክሳኣሎሓንቲ
6: ዶ ክትነግሩኒ እንታ ነገሩኒ እንዶ ኣበይ ከም ዘሎ ሰብዚ
4: እንቱም
6: ሰባትዝረክቦስ ከመይ ይኮኑ
5: ንዘረባለባካ ትብሉ ዘለካ ክሳር ክሻር ትሒዞ
4: ርግዘይትብል ርግ እሞበልቅድም እዚ ሓሰርካብ ምቅፃሉ ሕይ እውን

0: ብናትካ ሓሰር ምቁፃብ ተሓጎሰ
1: የለንሓሎ
0: ማዓፀ ቤት ከፈተ ቀሲሉ ዝሓደረ ሰብ የለን
1: ሓሎ ሓሰርካ ዲዱ ደቂ ዝሓደረ የለን ራይዱ ከፈደ
2: ኣሜን ግን ሓቂ ክትከውን ኣለዋ እዚ እዚ መርከም ላዕሊ ላዕሊ ኣይትግበርዎ ውሽጡ ውሽጡ ትብሉ ዝበርሀስ እንኳዕ ገበረ ግምጥል ይበል እኳ
1: ትብሉኣዲ
2: ስቕሊ ዝሓድር የልቦን እቲ ፀገምካ ፀገምና እዩ ብሓንጎ ገሎ ተጋጠመካ በዓልና ኣለናዮ
0: ኣጋጢምኒ ዳኣልኩ ተጋጠመካ ኣጋጢምኒ እኳይ
3: በርሀ ስምዓና እሞ ስምዕ ሞ በርሀ እዚ ዝብልካ ዘለዉ ኩሎም ሓቆም እዮም ሓሰርካ ተቃፂሉ ዝደቀሰ ሰብ የለን
0: ኣበይ ክንደቀስ ተካለይ ተሓዲሩ
3: ገባር ክፉእ ንኣ ይፈለጥ እምበር ጉቡ መቕፃዕቲ ክወስደሉ
0: እዩ
3: በዚ ስኽፋ ይበልካ
2: ኣሜን ኣሜን ደጋጋ
3: ሓሰርካ ተቃፂሉ ድማ ብኸመይ ንመልሰልካ ብኸመይ ንሕውየካ ንዓዲ ይምልከትእመረጋኪንኩም
2: ኣህበሉለይ ላዕሊ ላዕሊ ትግበርዎቱም ዓዲ በጃኹም ኣራኽቡኒ ዶ ፅባሕ ከመይከ ኣብረኸይ ኮ ኩር ትመንስ
3: ሰብከመይ
2: ላ ይድቅስ
1: ኣለዓዲግደፎወዲ
2: ዘውጎ ወዲ ዘውጎ ትዛረበ ዘለካ ኣስተውዕለሉ ወዲ ዘውጎ
1: እኽላሃቡኒ
2: ድልያትኩም ግበሩ ናይ ደቂሸ ዝሓድርካ ይመስለኩም እዚ ሰብ እዚ ዝሃብኩም ሃቡኒ ክርከብ
3: ኣለዎሂወድሕሪ
2: ሓሰር ፅባሕ ብክርኩዕቲ እዝናይ ባህረ ክደቕድቐለይ ደቂሸ ዝሓድር
1: ዘለኹእዚ
2: ሰብ እዚ ኣብ ኢደይ ካብኣተወ ከይረኸብክዎ ኣይድቅስኒ ምሕትን ኣስተውዕል እዚ ሰብ እዚ ኣብ ዓዲ ኣይትሸጉጥዎ
1: ኣታሸጉጥዎ ዝኸእል ሰብ
4: ከመይ ዝበለ ሰብ እዩ
3: በሉ እዚ ኣየደቅሰናኒ ኣየደቅሰናኒ ኣቱም ንስኻትኩም ነዞም መንእሰያት ሒዝኩ ዝገበርኩም ገርኩም ፍሕርኩም ፈርፊርኩም ርከቡ ዛ
1: ጉዳይህውህ ከየድልዮን እዩ ርግኢልካ እዩ ዝሕዘበሉ
0: ንኺ ድሞ ባዕሉት መንገዲ ከ ክመርሓና
1: ክመርሓናስ

0: ኣብ ዝግበርዎሞ ዝኸበሩ ሓራ ይኮኑ ጓይላ ድንቂ ኢ ዘሎ ዝቐፅል ተኮይኑ ግና ሃየ ዝኸበሩ ብሪቦም
1: ረ ረ ረ
0: ኮጣዒተካ ሂታ እንታ
2: ኣብደ ኮንዎ

0: ናትራ ናብ ምክትታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዝም ኢና። ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኸውን ምረኸብና ክቐርብ ዝውዓለ መደባት ድማ ገለ ሓሳባት ሓበሬታ ከምኡን ሓድሽ ሓሳብ ረኺብኩምሉ ክትኮኑ ተስፋ ይገብር። ኣብ ቀፃሊ ክሳብ መደባትና ናባኹም ንነብር ማለት እዩ። ናትኩም ርእቶ ሓሳባት ነቐፌታ ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንናዩ ክደውልልና ክንቅበለኩም ክንእንግደኩም ንድልዋት ኣለና። ምስ ሰኣላይ ሓብን ሃብቶም ብምዃን ኢና ሰብ ዝመፅእ ሰሙን ይበለና ሰነቅነ
1: Gabamanai.

ሰላም ሰላም፣ ከመይ ትቕኒዩ? ኣብ ኩሉ ኩርናት ዓለምና ብኡኸን መደብና መደብ ፊዮርና ንምክታል ተቐሪብኩም ዘለኹ ተዋ ተኸታተልቲ መደብ ፊዮርና ከመይ ቀኒኹም? ፅቡቅ እምበር ፊዮርና ሎምውን ከም ልሙድ ንዓኹም ዘዘናግዑ ዘዛንዩ ዘሐጉሱ ከምኡን የዕጉቢኦም ዝበለቶም ትሕሶታት ኣዋሊዳ እያ ኣሰዕታ ደው ክላትኩም ዘላ። ነዞም ትሕሶታት እዚኦም ሓደ ድሕሪ ሓደ ናባኹም ዘሳሲዮ ኣነ ዘህር መሓመድ ንሬ እምበር መደብና ከም ልሙድ ብሓንቲ ጥዕምቲ ዜማ ጌርና ነዛ መደብ እዚኣ ንፍልማ ኢና። እዚ ዘለናየ ግዜ ዕረፍቲ እዩ ማለት ኣብ ግዜ ዕረፍትና ከዓኒ ምስ መሓዝትና ንፃወተሉ ግዜ ከምኡ ዝተፈላለየ ነገራት ንገብረሉ ግዜ እዩ። ንሎሚ ድማ ፊዮርና በዚ ኣጋጣሚ እዚ ማለት እዩ ምሳና ትፃወት ትብል ጣዕሚ ዜማ

ሰላም፣ ከመይ ቀኒኹም? ፍትዋት ተኸታተልቲ መደብ ፌርና፣ ብፍላይ ከዓ ንኡስ መደብ ምኽሪ ፌርና። ምቅርራብ ንኽረምታዊ ዕረፍቲ ከመይ ኣሎ? መቸም 10 ኣዋርሕ ከም ሓንቲ መዓልቲ ከይተማነና ሓሊፍና። ንኽረምታዊ ዕረፍትና ድማ ነታ ንፈትዋ ትምህርትና ንፋነዋ ኣለና። በሉ ፍትዋት ተኸታተልቲ፣ ቅኒ ናብቲ ናይ ሎም ዝተዳለወ ምኽሪ ምቕራበይ ክፋነወኪ እትብል ጥዕምቲ ግጥሚ ጋብዘኩም እሞ ዳግማይ ክንረኸብ ኢና።

0: ሕማም መፂና እምበር መዓዝ ንፍለ ቀባቂ ደርዓመት ተመሊዘ መሳኺ ክፃት ክሕጎስ ኢለ ቤት ትምህርተይ ብንጉኡ መፅ ኣብ ደንበኺ ዘሊለ መሳኺ ተሓጒሰ ትምህርተይ ቀሲነ እዚ መፅ ደሞ ኢለ ግዜ ዶ የርክበላ ኢለ ዓቢኻ ደጊ ኢኪ ኣኸለ መዓልቲ መመራቅታ መፀ ሽዑ ብዙሕ ሓዚነ ክፍለኪ ኣዝዩ ከበደ ንዓተይ ደሪዘ ግን ብዙሕ ተሓጊሰ ኣባኺ ምዕባየይ ኣዘየ ተሓቢነ ቻ ቤት ትምህርተይ ቻ መምሃረነይ ቻ ቤት ክላሰይ ክምለሰየ ከብፅሕ ንኣሽቲ ሕዋተይ ክምለሰየ ከብፅሕ ንኣሽቲ ሕዋተይ
1: ንፍልላይ ምስ ትምህርትናስ እንኳዕ ከማን ንክልተ ወርሒ ጥራይ ኮነ ምክንያቱ ናፍቆታ ፈፂሙ ናይ ምክኣልናየ ብፍላይ ድማ ፍቅሪ መማሃርትና ኣዝዩ ንኸበደና ሓንቲ መሓዛይ ብዛዕባ እዚ ክዛረብ ከላሲ ፍቅሪ ቤት ትምህርትና ልክዕ ከም ፍቅሪ ወላዲት ኢላትኒ ምክንያት ነግረኒ ከላ ከዓ በቃ ኣደ ወላ ንስዓታት ዕዳጋ በፂሓ ክመፅእ ከላ ከም ገለ ሓጎት ውፅውፅ ይብለና ምስተመሰት ከዓ ደስ ይብለና ቁሩብ ከየፀናሕካ ትሕንቅቕ ትርብሻ ብዙሓት ካብ ኣሕዋትና ነዴና ዝሕጉስ ተግባራት እናሰርሑ ሓጎሶም ዝገልፁላ እኳ እንትኾኑ እቶም ካልኦት ከዓ ብውሽጦም ፍትው እናበልዋ ግን ከዓ ርብሽ የብልዋ ምስተፈለየት ከዓ ናብታ ምድፍና ቆቦም ኢላትኒ ሓቃያ ፍቅሪ ቤት ትምህርትና ካብቲ ማሓዛይ ዝገለፀቶ ኣይወፅን እዩ ልክዕ ከም ፍቅሪ ወላዲቲ ኣብ ቤት ትምህርትናስ ክንደይ ኣብነታውያን ንሕግን ስርዓትን እቲ ቤት ትምህርቲ ተኸቲሎም ንመምሃራንን ምሕዳርን ዝሐጉስ ኣካይዳ ሒዞም ዝኸዱ ኣለውን ዶ ሓደ ሓደ ተምሃሮ ከዓ ዋዕ ስለ ዘለዎም ብዙሕ ግዜ ብተግባራቶም ክቕፅዑ ይረኣዩ ይኹን እምበር ትምህርቲ ትዕፀላ ክበሃል ከሎ ቀጨውጨውጨውጨው ኢሎም ገና ከይከዱ ምስ መምሃርቶም ይናፍቁ 10 ሰዓ ክራኸቡን መዘክርታ ክሰኣሉን ይውዕሉ ነዘን 2 ወርሒ ክረንታዊ ዕረፍቲ ከም ነዊሕ ግዜ ብምሕሳብ ብምድፍናቅ ይፋለዉ በዚ ኮይኑ በቲ ግን ንክረምታዊ

ድሕሪ ምክሪ ፍዮርና ዳግማይ ተረኪብና ኣለና ኣብቲዋ ተኸታተልቲ ምሪ ፍዮርና ምኸመይ ክንከታተላ ፀኒሕና መቸም ናይ ምክሪ ፍዮርና ማለት ረኽባ ተቕርቦ ምክርታት መሬተይ ዘብጥ ምክሪ እዩ ኣብ ልብና ይሕድሮ እናበልኩም በዓል ናብታ ተቐፅልቲ ሕስተር እያ ክብለኩም ቅድሚያ ግን ሓንቲ ዕላልካ ኣለኩም እየ እዚ ዘለናዮ ግዜ ቅነ ባጀላታት ንወሃበሉ ግዜታት እዩ ሓደ ተምሃራይሲ ትምህርቲ ኸይሩስ ባጀሉኡ ምስ ተወሃበስ ተሪፉ ዝብል ኣንቢቡ ማለት እዩ ተሪፉ ፀኒሖ ምክንያቱ ይፃወት ይፃወት ጥራይ ነይሩ ግዜ ይጥቀመሉ ነይሩ ብከምኡ ከዓ ተሪፉ ማለት እዩ ምስ ተረፈ ብጣዕሚ በኺ ልዕሊ ዓቐር ምስ በኸየ መሓዙቱ ፅናን ዓሞ ልምን ኣቢሎሞ በጀኻ ስቕበል ኢሎም ምስ ለመንዎ ኣቢቦም የዕርክቱ ለሚኖሞ ኣጆካ ኢሎም ኣቢቦም ስቕኢሉ ብክያቱ ቐፂሉ ማለት እዩ ወላ መምሃራኑ ከይተረፉ ከማንሲ ኣጆካ ኢሎምሲ ኣፅናኒዖሞ እዮም ንሱ ግን ወላ ሓንቲ ስቕኢሉ ይበኪ ነይሩ ማለት እዩ ኣነ ክተርፍ ገለኢሉስ መሊሱ ይበኪ ነይሩ ማለት እዩ ሕሉፍ ሓሊፉዎ ሽዑ ኣብ ደገ ወፂኡ ኣብ ማርሻ ቤሉ ኮፍ ኢሉ እናበኸይ ከሎ ሓንቲ ዓባይ ሰበይቲ ብኡ ተሓልፍ ዝነበረት ደንጊፃ ዝወደይ ተረኣ ኮይንካ ትበክ ኣለካ ኢላቶ ኣደ ረኣዮሞ ዝባጀላይ ተሪፉ ኳ እዩ ዝብል ዘለዉ ተሪፈ ኳ እዮም ዝብሉኒ ዘለዉ ኢሎም እታ ሰበይቲ ሽዑ ዝወደይ ተሪፍካ ዘይኮንካ እዛ ዓመት እዚኣ ብቕዓት ኣይነበረካን ንዓመታ ኸዓ ብቕዓት ሒዝካ ንክትሓልፍ ናይ ሓደ ዓመት ዕድል ተዋሂብካ ኣሎ ኢላቶም ከምኡ ዝበለቶ ነቲ ቆልዓ እቲ ቆልዓኻ ኣዝዩ ተሓጊሱ ተፀናኒዑ ማለት እዩ እዋ ይቐኒለይ ማማ እቲ ዘይተረዳእኒ ዝነበረ ፅቡቅ ጌር ክረዲእ ክንለኽ ንዓመታ ኸዓ ምስ ብቕዓተይ ቀዳማይ ወፅአ ክሓልፍ እየ ኢልዋ ይበሃል እዛ ነዚ ቆልዓ ክትመክሮ ፀናሐት ዓባይ ሰበይቲ ንዕጥራይ ዘይኮነት ምክሪ መኺራቶ ንዓና እውን ዓብ ትምህርቲ ያ ምሂራትና ማለት እዩ ምክንያቱ ተሪፍካ ማለት እንታይ ማለት እዩ ከምዛ ዓባይ ሰበይቲ ክትብሎ ፀናሐት ተሪፍካ ማለት ብቕዓት ስለ ዘይነበረካ ንዓመታ ምስ ብቕዓትና ንክንሓልፍሲ ናይ ሓደ ዓመት ዕድል ተዋሂብና ኣሎ ሰብ ናይ ባሓቂ ተሪፉ ዝበሃል ግን እቲ ተዋሂብዎ ዘሎ ዕድል ተሪፉ ተባሂሉስ ንዓመታ እቲ ዝውሃቦ ዕድል ብቕዓቱ ከይርኣየ እንደና ተሪፉ ምስ ፀሓፈሉ ሽዑዩ ናይ ባሓቂ ተሪፉ ዝበሃል ማለት እዩ በዚ ኣጋጣሚ እዚ እቶም ዝሓለፍኩም ቋሓጎሰና ዮውሃና ክብለኩም ደሊ እቶም ዝተረፍኩም ከዓኒ ነዛ ተዋሂባትኩም ዘላ ዕድል ብቕዓትኩም ኣርኢኹም ክትሓልፉ ፍዮርና ብንዮታት ገልፀልኩም ኣላ ማለት እዩ እምባርከስ ብተዋ ተኸታተልቲ መረ ፍዮርና ካብዚ ስዕባ ኣቢለ ናፍታ ትቕፅል ትሕዝተርያ ክብለኩም ቅድሚያ ግን ሓንቲ ሓፀ መሰጋገሪታላትኒ ከም ልሙድ ካብቲ ዘለኹሞ ቦታ ኣይተርሖ ኢኹም

ዳዚ ሓፃን መሰጋገሪ ዳግማ ተረኪብና ኣለና ፍትዋ ተኸታተልቲ መረፊርና በሉ ካብዚ ስዕባ ብለ ድማ ካብ ሃንቀውታ ትፅበይዋ ማለት ሕሶ ድራማ ይክብለኩም። ናይ ሎም ድራማ ድማ ክመሃር ኣለዎ ትብል ድራማ እዮም ሒዞም እናቀሪቦም ዘለዉ። ተወሳእትና ድማ ምድላዋቶም ኣፃፊፎም ተቐሪቦም ይፅበይና ኣለዉ እሞ ብቐጥታ ናብ ድራማ ክብለኩም እየ ሰናይ ምክልታል።

0: እንህልያለ
1: ወእንሃለዎ
0: ሉን
1: ኣሎኒ
2: ቴንክ ዩ ቴንክ ዩ ሰሚራ ዓርኪ ቴንክ ዩ ከዓ ሲና ሓፍቲ ጠሚዒ ከዓ ፀኒሐ
1: ልካ ተገርናልካ ናይ ሞ ስብሓ ክዛረብኪ

0: ኣትሲ ናሓፍቲ ወላ ገዛ ክደ ተወዚዮ ከደ ንፀከምሽ
1: ዎ ፈለማ ተሰጊገ ምስ በለኒ ንዓናይ ምሳይ ንገዛና ኢለ ብሓንሳ ውዕልና ምሳና ከዓ ተመሲሖ ድሓር ግን ዮርስ ነጌርያ ዮርስ ከዓ ንገዛና እንታይ ከም ዝበለቶም ሸዓነ ሸዓዮም ኣባሪሮሞ እስኻ ተደላ ከምሳ ካደ ተወዝዞ
0: ዎ ኣሾምከ ገዛና ክወዝዶ ኣብ ደገ ምሳይ ክፃተሮሞ ክቆትሉን እዮም ገዛና ዮርስ ካብ ገዝኡ ዝተባረረሉ ምክንያት ምስ ነገረቶም ሽዑንሽዑ ዕፅርኹ ሽዑ ፅሙ
2: ድሓናይ ትሰኮፍ ገዛ ኮለኒ ባባ ብዝገበርክዎ ጌጋ ኣይወደይኒ ካኢሉ ሰጉኒ ዮርስካ ኣብዝኣተኽዎ ገዛ ና መፀት ኣራዚና ከምዝወፀ ጌራትኒ ሰለስተ መዓልቲ ካብ ስድራይ ተፈለ ካብ ከልቢ ዝኸፍእ ውርደት ረኺበ እየ ገዛና ኸይረ ኣብ ብርኮም ወዲቐ ይቕሬታ ክሓቶም እዩ እንታይ ደ ክገብርንዮም ቻው
0: Yes.

እዛ ድራማ ከመይ ክንከታተላ ፅንሕና ፍተዋ ተኸታተልቲ መደፊርና ካብ ድራማ ኪነምዝንጋዕ ብዙሕ ቁም ነገር ተማሂርና ክንከውን ተስፋ ገብር ባርከስ ፍተዋ ተኸታተልቲ መደፊርና ፊዮርና ሎሚ ኣደላቶም ዝነበረ ትሕዝቶታት እዞ ክትከታተልዎ ፅናሕኩም ነይሩ ትሕዝቶታትና ድማ ተሓጊዝኩም ዓጊብ

ዘለኩም ብዓብዪ ድማ ተማሂርኩም ክትኮኑ ተስፋ እናገበርኩ ንረኸብና ኣብ ዝመፅእ ሰውን ኣብ ተመሳሳሊ ሰዓት ኣብ ተመሳሳሊ መዓልቲ ብመለሳት ዘለዎም ትሕሶባት ይኸውን ክሳዕ ሽዑ ግን ሰሰናይ ንኽእልና

ክትላ ሰነት ጉነሀ ዲብ ሓደ ኦሮ ትሪልዮን ዶላር ክምሰል ተዋቀረት ለፍም ሓርቢ ዩክሬን ወኢ መስኩበት መንጠቃት ምግባይ ምፍጋር ፀሓይ ምን ኣግዲ እስባብ ወሰኮት ሚዛኔት ኣሜሪካ ክምሰልቱ ሰብ መቕደረት ዝሓብሮም ምን ሰነት 2022 ዲብ ዩክሬን ዝያድ 75 ቢልዮን ዶላር ለትተዋገም ስዳየት ዓስከርየት ለነደት ኣሜሪካ ምን ደንጎባ ናይ ላሓልፈ ወርሒ ፌብርዋሪ ድድ ኢራን ዲብለ ተወዲዩ ልህልየት ፊራር ወየ 138 ቢልዮን ዶላር እፍግሪት ህልየት ጅሙሪት ቻይና ወብሪጣንያ ፈርገን እግሊ ጭበብ ዕላቀተ ንብ ኩሉ ጀዋንብ እግሊ እተርዳ እግሊ ክዳማ ክምሰልቱ ሓበረ እያ እለ ተሓበራ ውደራእ ካርጀት ክልለ ደውለት መጥመጦር ዋዕላ ውደራእ ቀደይ ካርጅ ድወል ኣስያን ዮም 23 ጁላይ ዲብ ፊሊፒንስ ዲባ ወደው ህድግቱ ክሊቶም ውደራ ዲብ ህድጎም ደውላቶም ዲብ መጀላት ተጃረት ዓፍየት እትሳላት ወብዕድ ለፃንሓ መተሰዳዳይ እግል ኣውሳዓ ክምሰልቱ ሓበረው ብሪጣንያ ዕላቀት ተጃረት ክልለ ደውለት እግል ትተረድ እግል ሸሪካት ናይ ደውለቱ መጃል እግል ታጥፊሕ ወዚር ካርጀ ቻይና ዋንግዩ ተሓሰባ ቻይና ወብሪጣንያ ሰነት 2025 ዝያድ 134 ቢልዮን ዶላር ልትዋገም መባደለት ተጃረት ክምሰል ወዳያ ተቃሪር ለፍም እምበለ ሊማ ውደራእ ካርጀ ቻይና ወብሪጣንያ ዲብ ቅደይ ናይ መንጠቀት ወዲናብ ዓመት ዲብ ሓለት ዩክሬን ወመንጠቀት ምግባይ ምፍቃር ፀሓይ እፉንቲ ሃድገው እትሓድ ኣውሮጳ እግል ሸበከት ሓብሪ ኣሜሪካ ጎግል ብኣንቀሶት ደማነት ወኪደት ቀዋኒን ተጃረት ሓደ ኦረት ቢልዮን ዶላር ወሱክት ቀራማት ቀረረ ዲቡ ለማሰሰት ዓደጋታት እግል ትብሓት ወእተዩ እግል ልብዛሕ በራ ምን ቃኑን ከድም ክምሳል ፃንሓት ሸኮት እንደቀደማቱ ለእትሓድ ምስዳር ለነስአ ዲባ ምናታ ሸበከት ሓብሪ ጎግል ለሸኮት ረፍዳዩ እትሓዲ ኣውሮጳ እተሓልፈ 10 ሰነት ለሸበከት እለ እብለት ሸቢ ሸኮት እብ ዓመት ዝያድ 11 ቢልዮን ዶላር ቀራመት ክምሰልወዳ ዲባ ተቃሪር ዝሓብር ለሸበከት እሰነት 224 3350 ቢልዮን ዶላር እሰነት 225 ዝያደ 400 ቢልዮን ዶላር እተይ ክምሰረክበት ለተሓብር ሃላ እትሓዲ ኣውሮጳ ወራታት ጎግል እብ ህትማም ውቁል ታብዑ ክምሰልሃላ እንተሓበራ እለ ሸቢ ኣኽጣኣት እግል ኢልጅሬ ሓዘራ ሓይሳብ ምተቕብለትና ለእግልዮም ድውሊል ዓላ ኣኽባር ቀደም ንደቢ ኣርሲ ኣኽባር እብድግማን ኣቕሊም ቅብለት ባሓር ቀያሕ ዲብ ማረጃን ክል 2023 ቀደመዩ ፅበጥ ተሓመዳ ኤርትሪን ስካን ስዊድን ዝክረት 50 ሰነት መደረሰ ሰውረት ዓየደው ዲብ ሚድሬት ዓዲ ቀይሕ ዘርኢ ድንሽ ወጂብ እተይ ሰኒ ትረከባ ምኑ ምን ኣኽባር ካርጅ ምጅልስ ወካይል ሸዓብ ኣሜሪካ እግል መጃል ትፋዕ ለከድም ሓተ ነቕጠት 15 ትሪልዮን ዶላር እግል ፍገራት ተፈጋም ጅሙሬት ቻይና ብሪጣንያ ዕላቀተን እግል እተርዳ እግል ክደማ ከምሰልቶ ሓበራዮም እትሓድ ኣውሮጳ ግል ሸበከት ሓብሪ ኣሜሪካ ጎግል ወሱ ቀራመት ወዳ ዲባ ሓይሳብ ምተቐብለትና መታባዓትኩም ዲብ ንሓምድ ልእግልዮም ድልዮም ልዓል ኣኽባር ዲብል ተሃምሃላ ወደ ሓመይዎ

0: ሰላም ከመይ ትውዕሉ ዝኸበርኩም ተኸታተልትና ንሎም ሓሙስ ዝተዳለዉ ዕለታዊ ዜና ስፖርት ሒዘ መፅእ ኣለሁ ንምክታል ክምበሮ ዝዕድም ሙሴ ገረዝጋ ብሄረ ሰናይ ምክታል። ዙር ፈረንሳ ትማሊ መንበር 17 መድረኻ ካይድ ኣሎ ዕውትን ዝነበረ ፍጻሜታትን ከም ዝስዕብ ቀሪቡሎም
1: ተቓዳማይ ክለብ ኣልፔሲን ያስፐር ፊሊፕሰን ትማል ረቡዕ ንተኻይለት መበል 17 መድረኽ ዙር ፈረንሳ ብመሳጥን ሰፊሕን ፍልይ ተዓዊትላ እዛ 174.7 ኪሎ ሜትር ዝሸፈነት መድረኽ ወላኳ ምስተን ናይ

ኣጉል መድረኻት እትምደብ እንተነበረት ዝነበራ ቅርፂ መሬት ግና ንመጥቃዕቲ ትጥዕም እውን ነይራ እያ። ብፍላይ ንናይ ሽኳ ተቃደምቲ ሒዞም ኣብ መዛዞሚ ክበፅሑ ዘይደልዩ ናይ መጥቃዕቲ ተቃደምቲ ብኣጉ ኣብተን ናይ ፈለማ ኩርባታት ዝዓብለሎ ቅርፂ መሬት ሓያል መጥቃዕቲ ፈፂሞም ነዛ መድረኽ ንናይ ሽኳ ተቃደምትን ጋንታታቶምን ካብ ቁፅር ወፃኢ ክገብርዋ ክኢሎም እዮም። ናይዛ መድረኽ ብኣጉ ተረባሒ ዝኾነ ናይ ቀጠልያ ማልያ ተቃዳማይ ከዓ ነዛ ማልያ ሒዝዋ ዘሎ ማርስ ፔደርሰን እዩ። እዚ ደኒማርካዊ ምስቶም ዝቆልጠፉ ተቃደምቲ ማለት ፒር ስፕሪንተርስ ዝገብሮ ናይ እኩባት ቅፅበታ ውድር ፓንች ስፕሪንት ስለዘይ ኣርብሖ ንዝሃደመት ጉጅለ ተጓዒዙ ክዕወት ዘኽእሎ መንገዲ ሃሰው ኢሉ ብኣጉኡ ሰሪሕሉ ሓያል ፃዕሪ ገይሩ ካብታ ነበራ ካልኦይቲ ጉጅለ ናብታ ቅድሚያ ነበርት ጉጅለ ምስተሓወሰ ከዓ ኣብ 147.5 ኪሎ ሜትር ንዝነበረት ናይ መንጎ ፀወታ ቅፅበታ ውድር ተዓዊትላ 25 ነጥቢ ኸሲቦም። ያስፐር ፊሊፕሰን ድሕራ ምስ ዝመፀት ጉጅለ ሻውዓይ ኣትዩ 9 ነጥቢ ረኺቦም። ኣብ ቀጠልያ ማልያ ሳሳይ ደረጃ ሒዘሎ ቢንያም ግርማይ ግና ጉጅለታት ክመቃቐላን ከልዋ ምስታ ዝደሓረት ጉጅለ ብምፅንሑን ብኣጉኡ ሰፊሕ ፍልይ ስለተነፅፈሉን ነጥቢ ክረክብ ኣይከኣለን። ድሕርዛ ኢንተርሚድት ተቃዳማይ ሶዳል ኪክ ስቴፕ ያስፐር ስቶቨን መጥቃዕ ተፈፂሙ ንበይኑ ተጓዒዙ ድሕሪኡ ንስዕቦ ነበት ጉጅለ እውን ክሳብ 35 ካሊት ፍልል ያንፂፍላ ነይሩ። ድሕረ ነበራ ጉጅለታት ተጠርኒፈን ኣብ ሓንቲ ድሕሪ ምቋም ድሕሪ ዝገበረቶ ሓያል ፃዕሪ ድማ ውድር ክዛዘም 38 ኪሎ ሜትር ምስተረፉ ወርክበቶም። ድሕሪ ተደጋጋሚ መጥቃዕትን መልሰ መጥቃዕትን ብሓባር ኣመዛዘሚ ቦታ ምስ በፅሑ ከ ተቃዳማይ ኣልፐሲን ያስፐር ፊሊፕሰን ብሉፅ ምርሖት ካብ ወዲ ጋንቱ ማቲ ቫንደርፖል ረኺቡ ኣብ ናይ መወዳእታ 200 ሜትሮታት ኣብ ሰዓት 58 ኪሎ ሜትር እናረገፀ ብሽኳ ብሓያልን ሰፊሕን ፍልይ ምስ እንበሩ በሊፁ ቀዳማያት እዩ። ኣብ ዝሓለፈ 2 ሳምንቲ 2 ግዜ ሳልሳይ ብምእታው ካብ ዓወት ርሒቑ ፀንሐ ያስፐር ኣብ ሳልሳይ ሰሙን ሰሊጥዎ ፋልሜቲ ናይ መድረኽ ዓወት ናይ 2026 ዙር ፈረንሳ መዝጊቦም። ኣባል ጄኮ ኣልዑላ፣ ማውሮ ሽሚት፣ ተቃዳማይ ዴካትሎን ኦላፍ ኮይን ከምኡውን ወዲ ጋንቱ ንቢንያም ግርማይ ሌዊስ ኣስከይ ብተማሳሊ 3 ሰዓት 41 ደቂቕን 13 ካልቲን ካብ ካልኣይ ክሳብ ረብዓያት እዮም። ካብ መዛዘመ ቅፅበታ ውድር 50 ነጥቢ ምስታ ኣቐዲሞ ኣብ ኢንተርሚድ ዝረኸበ 9 ነጥቢ ብድምር ካብዛ መድረኽ 59 ነጥቢ ዝረኸበ ፊሊፕሰን ናይ ቀጠልያ ማልያ ነጥቡ ናብ 445 ከባቢሉ ኣሎ። ምስቲ ቀጠልያ ማልያ ሒዘሎ ማለት ፐደርሰን ዘሎ ፍልይ ድማ ናብ 7 ነጥቢ ጥራይ ኣጉዲልዎ ይርከም። ፐደርሰን ወላ እኳ ኣብ ኢንተርሚድት 25 ነጥቢ እንተረኸበ ኣብ መዛዘሚ ሻምናይ ብምእታው ግና 20 ነጥቢ ጥራይ ብምካብዩ ያስፐር ተፀጊዕዎ ዘሎ። ቢንያም ግርማይ ድማ ትማሊ ብኣጉ ብምቁራፁ መበል 91 ኣትዩ ዝኾነ ነጥቢ ስለ ዘይረኸበ ድማ ውሉል ናይ ቀጠልያ ማልያ ነጥቡ ከም ዝነበሮ 360 ሓናሎም። ኣብ ተረፉ ማልያታት እውን ለውጡ ዝመፀ የለን። ፖካቻ ንብጫን ማልያ ኣንበሳ ዓቐብን፣ ዴልቶሮ ከዓ ናይ መንእስያት ማልያ ሒዞዎን ኣለዉ። እዚ ውድር ሎሚ ንናይ ዓቐብ ተቃደምቲ ብእቲ ምእምእ መበል 18 መድረክ ክቕፅል እዩ። ታዲ ፖካቻ፣ ሬምኮ ኤቨኖፖል፣ ቴም ፒትኮክ፣ ኢሳቅ ዴልቶሮ፣ ኩን ሴመንስ፣ ሉክ ፕላፕ፣ ቫለንቲን ፓረት፣ ቴምን ኣርስማንን ካልኦት ተረርቲ ዓቐብታት ክሓኽሩ ዝኽእሉን ተቃደምትን ክዕወትላ ድማ ትፅቢት ተነቢርላ ኣሎ። ናይዛ መድረኽ ናይ መንጎ ፆታ ቅፅበታ ውድር ማለት ኢንተርሚድት ድማ ተቃደምቲ ተረርቲ ዓቐብታት ሓሊፎም ኣብ 129 ኪሎ ሜትር ዝረኽቧ ብምዃኖም ናይ ቀጠልያ ማልያ ክኸስብላ ዘለዎም ተኽእሎ ሰውሑ እዩ።

0: ፕሬዚደንት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማለት ካፍ ዝኾነ ፓትሪስ ማሰፐ ዕውቲ ዋንጫ ኣፍሪካ 2025 ሴኔጋል ድያ ወላስ ሞሮኮ ንምፍላጥ ውሳነ ናይ ቤት ፍርዲ ዳነት ስፖርት ይፅበየ ምህላዋ ኣፍሊጡ። ዝሓለፈ ወርሒ ጥሪ ኣብ ሞሮኮ ዝተኻየደ ዋንጫ ኣፍሪካ 2025 ኣብ መዛዘሚ ፀወታ ሴኔጋል ሞሮኮን ምርኻብን ኣይርስዓን። ሞሮኮ ኣብ ተወሳኺ ደቂቕ ናይ መዛዘሚ ግዜ ፍጹም ቅላዕ ምስተዋብ ድማ ብውሳነ ዳኛ ዝተሓጎሱ ተፃወትን ኣባላትን ሴኔጋል ሜዳ ገዲፎም ምውፅኦም ዝከር። ሰርዚ ፍጻሜ ፀወታ ንኣስታት 90 ደቂቕ ደው ኣብ ዝበለሉ ድማ ሴኔጋላውያን በቲ ኣብ ሜዳ ተሪፉ ዝነበረ ሳይድማን ተዳፊዮም ናብ ሜዳ ተመሊሶም። ናብታ ፍጹም ቅላዕ ሓላፍነት ዝወሰለ ኣጥቃዓይ ሞሮኮ ብራሂም ዲያዝ ግና ከመዝግባ ከምዘይከኣለን ፀወታ ናብ ተወሳኺ 30 ደቂቕን ክቕፅል ተቐሲቦም። ኣካፋሊ ሴኔጋል ፓፓጎዮ ድማ ሸቶ መዝጊቡ ሴኔጋል ጽዋ ኣፍሪቃ 2025 መልዓላ ይዝከር። ይኹን እምበር ካብ ድሕሪ ክልተ ኣዋርሒ እዚ ኣዛራ ብዝነበረ ፍጻሜ ሴኔጋላውያን ሜዳ ገዲፎም ብምፅኦም ሕጊ ኩዕሶ እግሪ ከም ተሓስቡ ብምግላጽ ሞሮኮ ብፎርፋይ 3-0 ከም ተዓወተት ኣፍሊጡም። ሴኔጋል ንሞሮኮ ዋንጫ ክትባ እውን ሓቢሮም ተወሳኺ ኣዛራ ብዛዕባ ድማ ኸፊቶም። እንተ ነዛ ዋንጫ ከምዘይመልሳ ዝሓበረ ፌደሬሽን ኩዕሶ እግሪ ሴኔጋል እዚ ውሳኔ ዳግማይ ናብ ንውር ክምለስ ናብ ቤት ፍርዲ ዳነት ስፖርት ዓለም ሓቲቱ ነይሮም። ፕሬዚደንት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማትስፐ ድማ ትማል ረቡዕ ኣብ ዝገብሮ ጋዜጣዊ መግለጺ ብዛዕባ እዚ ምዕለ ብዘይረኸበ ንምስሊ ኩዕሶ እግሪ ኣፍሪቃ ደዊኑ ዝርከብ ፍጻሜ ኣብተሓተሉ ብዛዕባ ናይ ፍጻሜ ፀወታ ዋንጫ ኣፍሪካ 2025 ናይ መወዳእታ ውሳነ ቤት ፍርዲ ዳነት ስፖርትና ንፅበ ዘለና ኩሉ ካብ ኢድና ወፃኢ ክብል ብውሳነ እቲ ቤት ፍርዲ ሞሮኮ ወይ ሴኔጋል ዕውቲ ምዃኑ ንምፍላጥ ይፅበይ ምህላዎም ሓቢሩ።
1: ናብ ሓፀርቲ ዜናታት ምስ ንሰግር መጉዳእቲ ሳሊባ ምስ ጋር ቀሪናቸው ከምኡ ናይ ካሲሚሮ ዝትሕዝቶ እውን ካልኣይ ትሕዝቶናይ ናው የብለኩም።
0: እንግሊዛዊት ክለብ ኣርሰናል ፈረንሳዊ ተኸላኸላያ ዊልያም ሳሊባ ሰሪ ኣብ ዋንጫ ዓለም እናተፃወተ እንከሎ ዘጋጠሞ ናይ ሕቆ

0: ከም ትንሽ ዝብሎ በዓልቲ ቤቱ መነባብሮኦም ሕጉስቲ ይኮነት በዚ ድማ መዓልታዊና ንጨቃጨቕ እዩ ዝብል
1: ሞዝዳ ኣብ ስርሑ ፅልዋ ዮምፀሉ ኣነ ዝደሊ ነፃ ኮይኑ ዝጎይ ሰብ
2: ኣብ ዝባረባ ክ ስርዓት ገብርኖ
3: ትንበል ንሳ ኣቦ ካብዘይ ስራሕ ኮፍ ኢሉ ናባዕለ ዓሰርተ ግዜ ካልካ ይቅበልኒ
4: ናይ ብሓቂ እንታይ ኮይኑ ከምትለኹ ክርትአ ክዘይከኣለ ቁርባ ገፅ ኣብብ እዮ
3: ሉማዓንቲ ይጠዓኻል
5: ከይደ ስራሕ
6: ስራሕ ሓንሳብ መካፈልፍ እዩ

0: ትማል ደኣ ምስ ደቀስና መፅኺ
1: ከይተረዳእና ቤት ግዜ ኸዶ
0: ዓርክ እንደይ ሰቲኽ ነርክ ተረዲእ ክዶ እንተረአ ስንብድ
1: ኖ ኣይ ሰንበድኩን ግን ማዕርኹ ንርኡ ዝኸፍእ ኮይሳተኹን ሓንቲ ቢራ ሰቲኻን 1ሰርተ ቢራ ሰቲኻን እታ ጨና እኳ ሓንቲ እያ
0: ጨና ናይ ቢራ ጥራይ ግን ኣይመስለኒ
1: ሚካኤል እንታይ ድኻ ኾንካ ትማሉ ምስ መሓስተይ ከማስ ምዃነ ይኮነ ይግረካ ይመስለኒ
0: እወ
1: እሞ እንታይ ርኣ ትብል ኣለኻ ከይከድኩዎ እንትም ክብል ወይስ ንስ እንዳዘናግዓ ስቑ ኢሉ እየ ክርእየኒ ነርኒ
0: ኣነ ኸምኡ ይበልኩን
1: ከም እምበር ትብል ኣለኻ
0: ድሓ ንግደፎ ዝዘረባ ዘንቆልኦ ከማን ከይሰምዑና
1: ዝተዛረብካ ምስተዛረብካ ሞ እንታ ክዓብስ እዩ ስማዕ ዶ ንስኻ መዓልታ ወሰት ኢኻ እንዳመፅኻ ኣነ እንታይ ኢለካ ፈልጥ ደ እንታይ ኢለካ ፈልጥ
0: ኣትፈ ቤድሓ ንመበቃ ንግደፎ ኣይተሓዘለ ከምኡ ክብል ኣይነበረ
1: ከይደጥራሕ ሰዓት ኣኺሉ መስሎ

0: ትረ ሓንዲ
1: ከመጥማዓት ቤት ምናፊያ ክመፅ ኣይክእል
0: ዋይ ተሓነሱስ መንዳኣልካ ካብዘ ኢድካ ሒዝካ ዘለካ
1: እስወል ዓር ይኮነ ጆን ናብ ሓፍቲ ኣብፅሓለ ይ
0: ጆን ኣረ ይበል
1: ሓትስቕ ኢለክ መቸም ኣብ ቀረበ ዝናዓር
0: ናይ ባሓቂ ቴንክ ፎ ማይክ እንታይ ከም ዝብለካ ኮ ጠፊእኒ
1: ወላ ሓንቲ ክትብልኒ ደኒ እዚ ዳ ዓብኪ ኣንተ ወይ ዘኽረኩ ሰርሓ
0: ኣንሳ ማይክ ሓወ እዚ ደኣየ ናይ ዓብ ነገር ኮይኑ እዩ ድሓርጋ ከም ሰብ ሓዳር መጠን እኮ ክትጋራጮ ንቡር ይመስለኒ
1: ንቡር ንቡር ኒ ግን ኣነ ዋላ ሓንቲ ደ ትኽንን ተቀይመ ጌደ ማዕረክ ንደይ ከም ዘፍቅረክምሽ ትፈልት ኢለ

0: ከይዲ ኸዲ ሓደ
1: ድሓን እዩ ጌሽ እዩ ዘሎ
0: ይድሓን
1: ስራሕ ረኺበ እዩ ዝብል መኪና ሒዙሎ መስለኒ
0: ኣቲ ኣቲ ንስኻ ብቕሩብ ተስፋ ሃብዮ ወንቲተ እቲ ኩሉ ዘርባ ክተስፋ ዝቑርፃ ይነኾነ ኩሉ ግዜ
1: በዓል ፈለጥ ኩሉ ነገር ንናፅልአ ንበጃ ኸኢላኪ
0: ወንቲ ንስኪ ጭንቃዕ ላላ ንበርኪንጊ ወላ መዘናግዕ እንተኾነ ክውፅእ ኢልክ ስራሕ ዘይትደል
1: ናይ ስራሕ ካብ ምፃኺ መንዲዳ ስራሕ ኣማፂ ኢለ
0: ኣቲ ስራሕ ረኺብ ከለኺ ክስ ኢልካ ዓጀጉ ተብል ንፀኒሕኪ
1: ኣንቲ መን ኢሎ ጉዳሕተትኒ
0: ሓረይ መን
1: ጆን ዓርክ ምክኢለ መቸም ሽም ዝወዲ ዝተተላዒሉ ርእስኺ ክትሓኑ እንታይ ጌርኪ
0: ግን ንደ ኣነ ውንስ እዩ ዝገርመኒ ወላ ሓንቲ ዘይገበረ ንክሎስ ናብሮ ክሪኦ ከለኩ ሰራቅ ኮይኑ ስለ ስማዕ ናይ ፈክሰለኒ
1: ስራሕ ግን ንፍዕ ባይታ ዘቢጥ እዩ ዘምፃ
0: ንሳስ ኣላቶ ሙዚት እዮም ኳሕ ክሰ ክበል
1: እዋ እንታይ ደኣ ሕቲ ነዛ ነብሰ ይባ ክእል ክዎን
0: እንታይ ማለት እዩ ነብሰ ይኽእል
1: ዓንቲ ሚካሌ ነዛ ነብሰ ፍቅድ ደብላ ንበር እንታይ ኣለኒ ሕትስ እንታይ ደኣ ምክገብር
0: ነቲ ሓዳር ነቲ ስድራ ማለት ክድ ነብሰ ይፍቅድ ክኸውን

0: ነብሰ ይኽእል ማለት እኮ ንፁር ይመስለኒ። ከመይ ንእዩ ነብሰ ይኽእል ማለት ናብራ ሓዳር ገለ ዝኾነ
1: ኣነስ ሙዚተይ ማሪሓዮም ክልኽ ጥራይ ክምልክድ ኽእል
0: ድሓ ንሱስ ንስኻ ምቾትና ነበርካ ኣባ ብሰብ ምውሩ ዘይግርም
1: ፅኒሕ ክገለ እንዲኻ ትዛርብ ሻሂድ ክገብርልኪ

0: መቼም ካብዚ ኩሉ ዝበልኩካ ምልክታት ገለ ሪኢካ ትኮን ተስፋ ገብር
1: እወ ደርጋ ኩሎም ኣለዉ ግን ኣቃሽ ኣነ ኣይምሽ ኣያምኒ ይፈር
0: ስለምንታይ
1: ምሻለክ ከምዚ እትናታ ስምዒት ናይ ሕውነት ጥራይ ኮይኑ ከይተር ከምዚ ዓይነት ስምዒት ካብ ተርእየኒ ነዊሕ ገይረ
0: እሞ ደፊርካ ምሕታትካ ከሎ
1: ክሳብ ሕጂ ገበር ኮይኑ ክትሓስብ
0: ምኾና
1: ኣብ ልበይ ዘይነበረ ዘይተፀብኮ መልስ ምሳበትኒ ግድፍያ ባው ኢሉ ከይደ ድሕሪ ምስ ተራኸብና ከዓ ዝኾነ የልዓልና ንትርእስቲ
0: እንታይ ዝብል መልሲ ዳሕባትካ
1: ዳሓንሱ ንግድፎ ዋሲ ዘይነፅር ሕቶ ስለ ዝነበረ ዘይነፅር መልሲ ክትበኒ ግድና እዚ
0: ሕኑካ ወይ ንስኻ መንገዲካ ነፅር ማለት ኩሉ ትገብሮ ነገራት ንዓኣ ክመስጥ ዘይኮነስ ንነብሳኻ ትመስል እዩ ዘለካ ድሓር ከዓ ብዙሓት መወዳድርቲ ከም ዘለዎ ከይዘንጋዕ ስለዚ ብደጋዊ ዘይኮነስ ብውሽጢካ ክትምስታፈት
1: ሕራይ ኣነኩምኡ ገብር ክፍትን እየ ስኻ ፅቡ ገርክ ስለ ትፈጥ ይሓግዝኒ

0: ኦብኒሽቲቭ ሾ
1: እሞ ጽቡቕ ትኽፈሉ ዲኹ ማለት ጽቡቕ ደሞዝ ኣለዎ ድዩ
2: እንታይ ደሞዝ ክንደ
1: ስለ ዘገደሰኒ
2: ኣነ እኮ እዞም ሃብታማት ብጣዕሚ ይኹም ትገርሙ ኣኺልኩም ብደሞዝን ብናይ ትሕትኹም ዘለዉ ናብርኹም ትዘናጓዕምሽ
1: ነኖ ንምዝንጋዕ ኢለ ይኮንኩን
2: እንታይ ዳሞ ምሳና ክትዋደሩ ደልዩ ኾነ ኣይትገድፉን ይኹም ከ
1: ከምኡ ማለት እዩ ኣይኮነን ኣነ ኾነ ማይ ከምኡ ዓይነታት ኣሓሳስባ ይብል ንምንታይ ከም ዘለኹዎ ክረዳእካ ከ ብቕሩብ ዕድል ሃበኒ
2: ሓንዳ ሚልየን ዝኽፍል ምስቲ ብደገ ንሰርሑ ኣታውኩስ ክኽእል
1: ሚልየ ማለት
2: ሓደ ሽሕና
1: ጥራይ
2: ተወራ ዘየለ ኮይኑ ይበልኩ
1: ከምኡ ማለት እዩ ኣይኮነን ካብኡ ንላዕሊ ደሞዝ ዘለዎ ስራሕ እንተረኽቡ ክቃኸ እንታይ ትብል
2: ስራሕ ኣበይ
1: ማይክ ሰራሕተኛ ይደሊ ኣሎ ፎርሹር ከዓ ካብዚ ክትብሎ ፀናሕካ ንላዕሊ ይኸፍል ዶሞስ
2: ኣልኩም ዳ ሞ መሸጥ ድኳን ኣነ ክስርሑ ዝኽእል ኣው እንታይ ኣ
1: እንታይ ፀገም ኣለዎ ሞ ማለት ኩሉ ምስ ጠዋሉ ዝተተሓዘ ስለ ዝኾነ ስ ፀግመካ ኢሉ ይሓስብኒ ብዝያዳ ከዓ ምስ ማይክ ከረ

0: ይዛ ዓርገ ታኹም ካዳ ትጭንቐ ኣላ
1: ኣለኹ
2: ኣታዳ ዓንኬታ ክትውልዳ ወደይ ከምዚ ድኻ ነርካ ስኸዳ
1: ዮናታን ከመይ ጌይርኸም ቀደመ ይክብሉ ፅብላ
0: ይሄዳኒ ካብቲ ንፈልጦ ፀገም እንታይ ሓድሽ ተፈጥረ ነገር ኣሎ ሰባት
1: ካብኡ ዝዓቢ ጉዳይ ሞ እንታይ ኣሎ በቃ ኣነ ክልተ ሰለስተ ሰብ ኮንካ ምንባር ዕቕ ኢለኒ ዕቕ ለን ትፈልጡ ዲኹም ዕቕ
0: እንታይ ማለት እዩ ክልተ ሰለስተ ኮንካ ምንባር
1: እቲ ልክዕ ዳንኤል እዚ ምሳኹም ዘሎ እዚ ኩሉ ግዜ ኣብ ሓሳብን ትካዘን ጭንቀትን ዘመሰሉ ግዜ ክኸይድ ከለኹ ምስ ሚካል ክኸውን ከለካ ከይፈተኹ ዘይነብሰ ይመስል ምክንያቱ ምሃላ ከይትንቅፋቅ

0: ቀን ኮይኑ ዋሳ ሚካኤል ሓዊ ክረኽብ ከሎ ካብ ምንፃሩ ነታ ናትሒቱ ከይርእኒ ኣብ ርእሰይ ሕማቅ ተዕዝብቲ ከይሕዝ ካልእ ሰብ ኮ በቃ በበይኑ ሰብ ምኳን ፀልዮ ሂወታ ፅልእ ንብለኩም ኣለኹ
1: ዳሓንዳሓናታ ዳናሓዊ ከምኡ ካብ ባይ ተስቆቁር ክንዲ መሊስካ ተርርሲ ድሓርካ እንታይ እሞ ዓለም እንታይ መለስ ኣለዎ ደይ ፈተና ጥራይ
0: ነተይ ስነዊዑ ይካል ከማን በኪና ያ
2: ዳኒ ኮም ባይ ትበል ከምኡ ትብል እንተደኣ ኹንካ ንሽግራትካ መመሊስካ ኢኻ ትውስኸሎ እምበር ፍታሓይ ትምፃሎም ኢኻ ሕጂ ኩሉ ጉደፎ ተረጋጋ ስተሙ ንስለስክ ስተ
1: ሓቂ ኢዳ ናሓወይ ምክንያቱ ከምዘይካ ተሓስብቲ ኾንካ ኮ ሽግርካ መመሊስካ ኢኻ ተባዞ ንስኻ ዘለካ ምርጫ ምፅማም ጥረ እዩ ድሓርካ ንመን ኢሉዎ ኣምላኽ ኣሎ ንዶኒ ተንቀቃቐልካ ትፅምም
2: ወይ ከዓ
0: እንታይ ና ቋሪፅ
3: ፈርሒናካታ
0: እቲ ትብሎ እንደበሎ እንታ ከንካ ክትፈርሐኒ
1: እንታይ እዩ
3: ማለት ሲ ብኣኻ ዝጀመረ ነገር ኣይኮነ ከምዝናትካ ሽግር ዘጋጥሞም ንፍታሕ ኢሎም በብመጎኖም ፍቱን ኢሎም ብሰላም ፈላለዩ እዩ
0: ከማል እዛ ዘረባ እዚኣ ዳ ሕጂ ከይደግሞ ኣነ ምስ ሚካል ክፈላለዩ ኢልካ ከዓ ከይተሓስብ
2: ኦኬ ዳናሓወይ ሶሪ በቃ ተጋጊ ሽንቲ ቤት በፂሕ ክመፅ
4: ባልፃእ ከየትካ ንርኣያ ከምሳንካዮ ሰሚዐ ብሙሉእ እቲ ንብረት ኣዳሊልካ ይክፀንሕ ዝግብኦ ነይሩ ናትካ ስራሕ ፅዒንካ ምፃእ ጥራይ ነይሩ ብዝኾነ ንዕኑ ምርካብ ዘካየድካ ፃዕሪ ኣዝዩ ዝናኣዲ
5: ዝኾነ ፀገም ኮይነወሮ
4: ካልእ እንታይ ኣሎ ዝተረፈ
5: በቃ ኣንሱ እዩ ከም ንብረትካ ኣብቲ መኻዚና ኣትዩና ኣለዎ
4: ፅቡቅ ዝበልዓ ክኸም ኣሎ
5: ዝተለወጠ የለን ሚካኤል ቆልዓ ተሪርኒ እንታይ ሓስብ እንታይ ገብር ክፈልጥ ኣይክእልን ወደ ንመፃእ እንታይ ክኾን ኣጨኒቕንሎ
4: ቴድሮስ ናይ ሰነፋስ ዘረባ ይዛረብ ንውላድካ ይሕለልኒ ዋላ ዳ ልዕለኻ ይፍለጦ እምበር ናይ ቆልዓ ነገር ፅቡቅ ገይረ ዝፈልጦ ጠባይ እንተደኣ ማእዚንካይ ኣብ ዝበለፀ ደረጃ ከም ዝበፅሕ ካ ኣባፍለጥ ከም ወላዲ መጠን ኣብ ዝኾነ ይኹን ኩነታት ተስፋ ክትቆርፃ ግብኣካ ቴድሮስ ድሓርካ እዚ ናይ ሓዳርኩም ኩነታት ብሕማቅ ከም ዝፀለዎ ባይ ዘንጋዕ
5: እወ ንሱስ ሓቂካ ኢኻ
4: ዝኾነ ናይ ገንዘብ ፀገም ተልዩ ሓብሩ ካልእ እውን ከም ከም ኣስራሒኹም ዘይኮነ ከም ሃውኩም ርእዩ ንበቻ ኣይትሰከፉ
5: ሕራይ ሕራይ ሚካኤል ሓወይ
4: ሙሕጂ ይዕርፍ ፅባሕ እንተዳ ደልየካ ክድውለልካ እዩ
5: ሕራይ ሰላም መዓልቲ በ
4: ሰላም መዓልቲ ሰሊና ክላስ ከመይ ተጀሚሩ
6: ድሓኒ ፅቡቅ ተጀሚሩ ማጅዳ
4: ፅቡቅ ኣብዝ ሓለፈ ንእሽተይ ተዘራሪብና ነርና ምስለ
6: ብዛዕባ ምንታይ ተዘራሪብና ኢና
4: ርሲዐዮ ኸይ ትብል ብዛዕባ ስራሕ ተጅና ገለ ምስ ተዘራሪብና ነርና
6: ኦኬወ ፅቡቅ ኣለኻ እቲ ዝብልኩካ ሰብኳ ረኺበ ኣለኹ እንዴ ግን ኣብ ካልእ ስራሕ ክሰርሕ ስለ ዝፀንሐስ ከምዚ ዝፃፈፍ ነገራት ገለገለ ስለ ዘለዎ ይመስለኒ ኣብ ዝቐረባ ግዜ መፅእ ነግረክ ኢልኒ
4: ፅቡቅ ናይ ስደንጉ ጥራይ
6: ድሓን ምስ መፅእ ካ ጥዑ ጌርካ ትላለዩ እምበር ትፈልጦ ኮ ኢኻ
4: ዝፈልጦ ተኮይኑ ከዓ ፅቡቅ ጥራይ ተቃላጡፉ
6: ብቃራይ ፀገመ
4: ንዕበል ሰብ መፅ ኢሎስም
6: ኣቤት ሰላም

0: ሂሙዓርከ ዳእኒ ተዘይረ ኣ ክልተና ክንፃወት ማለት እዩ።
1: ናበይ ባኺዱ
0: ፈታታይ ፈሊጦሉካ ከምስቲ ብራዘረይ ገለሲ ይቆፀር ኣለኒ ገለብል ነይሩ
1: ከምተኢልካ ዳ ምክልተና ኢና ክንፃት ክንውዕል ማለት እዩ ሞ
0: ኣታ ስምዓኒ ግን ስምዓኒ ስኢልካ ዝጠንቀቕዓይ ትበል ተላሚድካ ክኢልካ ምፃምሳይ ክትፃወት
1: ስኢልካ እስኪ ትጃሃር እንታይ ማለት እዩ ዝምጃሃር እቲ ጃሃር ጃሃራ

0: ሕማቕ እዩ
1: ሶቕስከ ግደፈና ስከ ብቐዳማይ ሲ መስሓቕ ሰብ ከዮም ገርኩም ናታ ጓል ትስሕቕኩም ነ ርዳእካ ነይሩ ኣብገርኩም
0: እንታ ኮይና ድያ ሞ ትስሕቕ ነራ እዚኦም ሳ ሃገር ወኪሎም ተፃወት ኢላ ኩያ ትስሕቕ ነ
2: ሓንድሮ ክፃት
0: ይ ኣተ ከመይ ዳ ሓንእተዎ ወዲ ካብዚ ስንስ ክትሕሽ
2: ናውፃፃምስ
0: ክልተ ዘይትኩልዳ ትላለዩ ትፋለጥዎ
1: ከማልሓ ወይ
0: ኣይክእላኒ
1: ኣማተር ኣብቲ ኣለዉ ካቶም ናይ ህፃውንቲ ኣብቲያ ኣይተርዕቕ
0: ኣጆ ኣነ ምሳኺ ሓራይ ዶ ኣጆ ኣርኢ ንጥራይ
3: ከማልወይስኮርዕ ዘለኻ
0: ብደን እንታይ ደኣ ከይትኢል
2: መበርከር ዶ ንግበራ
1: ዋ ኣይ ትረስኒ ክንዕባ ቅሩብ ተይተለማመድ ገለ
0: ሳመንበርገር እዳበለትካ ባዕለይ ዝኸፍለልካ
1: ኣታ ከማል ዓርኪ ክንደይ ተወኺኻ ፈሪሓ ደ ኮንኩም ኣለስ ክትለመድ ኣለዋ ምስ መዳ ትገጥም ዘ
0: ዳሓር ተሳዒረ ከይትብል ዶ
1: ፈለጥካስምሳኽያ ስኮርሓ ዘለይ
0: ዳሞ ዳሞ ንጀምሮ

0: ሰላም ከመይ ተምስዩ ዝኸበርኩም ተኸታተልቲ ንሎሚ 23 ሓምለ ሰዓት 9:00 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስ ኣርስተ ዜና። ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል 226 ዘቕረቦ ትሕዝቶ ካብ ነጋድያን ኣድናቆት ረኺቡ። ኤርትራውያን ነበርቲ ሽወደን ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ፀንቢሎም። ኣብ ንዞባ ዓዲ ቀይሕ ብኣብነታውያን ሓርስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተሓፊስዎ። ባይቶ ወከልቲ ህዝቢ ኣሜሪካ ኣብ 227 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላሕ ደጊፉ። ቻይናን ብሪታንያን ኩሉ መዳያዊ ዝንድን ንምድንፋዕ ክሰርሓ ምዃን ሓቢረን። ኤውሮፓዊ ሕብረት ንመርበብ ሓበሬታ ጉግል ኣስታት 1 ቢልዮን ዶላር ተወሳኺ መቕፃዕቲ በይንሉ። ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል 226 ዘቕረቦ ኣብ ፀጋታት ባህሊ ሕርሻን ቱሪዝምን ዘተኮረ ትሕዝቶ ኣድናቆት ረኺቡ። ወኪል ኤሪና ደምሳስ ፀጋይ ብመልክዕ ፀብጻብ ዘዳለወ ትሕዝቶ ኣሎ ዳናይት ገብሪ ህወት ከተቕርቦ እያ።
1: ዞባ ሰሜናዊ ቀይሕ ባሕሪ ኣብ ፌስቲቫል ኤርትራ 226 ዘቕረቦ ባህላውን ኣፋውን ያታታት ስእላውን ንዋታውን ምርኢት ከምኡ ውን ባሕራውን ሕርሻውን ፀጋታት ዘጠቓለለ ትሕዝቶ ካብ ነጋድያን ኣድናቆት ረኺቡ። ኣብ ቦምበር ኮሚቴ ባህሊ ኣቶ ስሌማን ዩሱፍ ንባህላዊ ፀጋታት ብሄራት ትግረ ሳሆ ዓፈርን ብዳዌትን ዝውክል 16 ምርኢታት ከምኡ ውን ናይ ብሄራት ትግርኛ ትግረ ዓፈር ብዳዌትን ሳሆን ድማ ያታዊ ሙዚቃታት ቀሪቡ ከም ዘሎ ሓቢሩ። ስእላውን ንዋታውን ምርኢታት ንባሕራውን ሕርሻውን ፀጋታት ከም ዘንፀባርቕ ዝገለፀ ኣብ ቦምበር ኮሚቴ ኤግዚቢሽን መምህር ስዒድ ሳልሕ ንቱሪዝማዊ ፀጋታት ዞባ ዘርኢ ስእልታት ምስልታት እንስሳታት ዘገዳምን ጥንታዊ ህንፃታት ባፅዕን እውን ኣካል ናይቲ ትሕዝቶ ከም ዝኾነ ኣረዲኡ። ካብ ኮሚቴ ኣፋዊያታ ኣቶ ተክለወይኒ ነጋሲ ድማ ንኩሉ ክሊ ዕድሚ ሕብረተሰባት ረሻይዳ ትግረ ዓፈርን ሳሆን ዝምልከት ትሕዝቶ ቀሪቡ ከም ዘሎ ብምጥቃስ ንንጥፈታት ባሕሪ መጓሰ ማሕረስን ካልእን ዝውክል ኣፋዊ ግጥምታት ትርኻታትን ካልእን ከም ዝርከቦ ገሊጹ። ንድኮና ኣባይትን ወግዕታት ዞባ ሰሜናዊ ቀይሕ ባሕሪ ኣመልኪቶም ኣባላት ኮሚቴ ኣቶ ጀማል ኑር ኣሕመድን ወይዘሮ ራየት ዑስማንን ኣብ ዝሃብዎ ሓበሬታ ንመነባብሮ ብሄራት ትግረ ዓፈር ሳሆን ረሻይዳ ዘንፀባርቕ ኣባይቲ ከምኡ ውን ዝተፈላለየ ወግዕታት ተዳልዩ ከም ዘሎ ኣብሪሆም።

ካብ ዜናታት ሃገራዊ ፌስቲቫል ከየ ወፃና ብመኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻልን ሚኒስትሪ ዜናን ዝተዳለወ ስእላውን ንዋታውን ምርኢት ይቐርብ ኣሎ። ኣብቲ ንውርሻታት ገድሊ ማእከል ዝገበረ ትሕዝቶ ካብ 1970ታት ክሳብ ናፅነት ዘገልገላ ሬድዮታት ርክብ ኣብ ግዜ ሓርነታዊ ቃልሲ ኣህዱታት ሕክምና ዝጥቀማሉ ዝነበራ ዝተፈላለየ መሳርሒታት ብቋንቋታት ትግርኛን ዓረብን ዝተሰናደአ መፅሔታትን መፅሓፍትን ከምኡውን መበገሲ መሳርሒታት ሙዚቃ ብመልክዕ ንዋት ቀሪቡሎ። ብዘይካዚ ንተፈጥሮኣውን ሰብ ሰርሖን ፀገማት በዲህካ ስንቂ ናብ ኣህዱታት ንምብፃሕ ንዝተሓልፈ ኩነታት ኣብ

0: ምምፃእ ናፅነትን ምውሓስ ላዕላውነትን ዝተፈፀመ ቅያ ከምኡውን ኣብ ልምዓት ሃገር ዝዕመም ዘሎ መደባት ዘንፀባርቕ ብቅብኣን ደረቕ ስእልን ዝተዳለወ ትሕዝቶ ኣካል ናይቲ ምርኢት እዩ። ኣባል መኮነን ሓበሬታን ጎስጓስን ሚኒስትር ምክልኻል መንእሰይ መትከል የማነን የኤሪና ብዝሃቦ ሓበሬታ እቲ ብንዋት ቀሪቡ ዘሎ ትሕዝቶ ኣብ ዝተፈላለያ ክፍልታት ሚኒስትሪ ምክልኻል ተዓቂቡ ዝፀንሐ እቲ ደረቕ ስእልታት ድማ ምስ ሚኒስትር ዜና ብምትሕባር ዘቐረበ ምዃኑ ብርህዩ። ነጋድያን ኣብ ዝሃቦ ርእቶ እቲ ቀሪቡ ዘሎ ትሕዝቶ ኣብ እዋን ብረታዊ ቃልሲ ንዝነበረ መሳርሒታትን ኣብ ምምፃእን ምዕቃብን ናፅነት ዝተሓልፈ መስገደላትን ንኽርዱ ከም ዝሓገዞም ብምጥቃስ ናብ መጻኢ ወለዶታት ንኽሰጋገር ብቐዋምነት ዝዕቀበሉ ውሕስ ቦታ ክህሉ ተላብዮም። ኤርትራ ነበርቲ ሽወደን ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብልዑል ድምቀት ፀንቢሎም ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተዋሂዱ ኣሎ ሚካኤል ሓድጉ ከቕርቦ እዩ።
1: ኤርትራውያን ነበርቲ ሽወደን ዕዙዝ ዝኽሪን ሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ኣብ 22 ሓምለ ኣብ ስቶክሆልም መበል 50 ዓመት ምምስራት ዝኽሪ ወርቃዊ ዮቤሉ ምምስራት ቤት ትምህርቲ ሰውራ ፀንቢሎም። ኣብቲ ብማሕበር ዝተጠርነፉ ኣባላት ቤት ትምህርቲ ሰውራን ተጋደልትን ነበር። ከምኡውን ዕዱማት ዝተረኽብሉ ስነ ስርዓት ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቐሰ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ፅዮን ጴጥሮስ ነቲ ፅምብል ዝምልከት መግለፂ ሂቡ። ኣቦ እምበር ኣዋሃዲ ሽማግለ ሃገራዊ በዓላት ኣብ ስካንዴቪያ ኣቶ ኣለም ተኽለ ጊዮርጊስ ድማ ብኣካል ንዝተሳተፉን ብቐጥታ ፈንወ ንዝተኸታተሉን ዮውሃና ድሑር ምባል መደብ ዝኽርን ጦብላሕታን መምስራት ቤት ትምህርቲ ሰውራ ብኩሉንትኑ ዕውት ንዝገበሩ ኣካላት ሞጊሶም። ኣብቲ ኣጋጣሚ ህዝባዊ ግንባር ሓርነት ኤርትራ ምድላ ፍልጠት ኣገዳሲ መንጠር ባይታ ንኩሉንትናዊ ምዕባለ ምዃኑ ብምግንዛብ ትምህርቲ ንጥቕሚ ሓፋሽ ዝብል ተበግሶ ወሲዱ መደብ ምጥፋእ መሃይምነትን ስሩዕ ትምህርትን ንምዝርጋሕ ንዘካየዶ ፃዕሪ ዝምልከት መግለፂታት ክቕርብ ከሎ መምስራት ቤት ትምህርቲ ሰውራ ኣብዚ መዳይ እዚ ዓብዪ ታሪካዊ ቦታ ከም ዝሕዝ በሪሁ። እቲ ስነ ስርዓት ንኣብ መሰራርታ ቤት ትምህርቲ ሰውራ ዝነበረ ብድሆታትን ዝተሰግረ ምስገደላትን ዝትርኽ ትሕዝቶ ቃል ምስክርነት ተምሃሮ ቤት ትምህርቲ ሰውራ ነበር። ከምኡ ውን ንንጥፈታት ተምሃሮን ኣበርክቶ መምህራን ኣሊትን ዘንፀባርቕ ስእላዊ ምርኢት ዘጠቓለለ ነይሩ። ተሳተፍቲ በጎኖም ቤት ትምህርቲ ሰውራ ቤት ትምህርቲ ስነ ምግባር ሃገራውነትን ወኒ ቃልስን ምንባራ እቲ ውፅኢት ድማ ሎሚ ኣብ ኩሉ ፅፍሕታት ይርአ ከም ዘሎ ገሊፆም።
0: ኣብ ኑዞባ ዓዲ ቀይሕ ብኣብነታውያን ሓረስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተረኺቦ ወኪል ኤሪና ሚልዮን ኣፈወርቂ ብመልክዕ ፀብጻብ ንዘዳለውቶ ትሕዝቶ ያሲን ሳልሕ።
2: ኣብ ንኡዞባ ዓዲ ቀይሕ ኣብ ዝሓለፈ 6 ኣዋርሕ ብኣብነታውያን ሓረስቶት ኣብ 20 ሄክታር ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተረኺቦም። እዚ ኣብ ወርሒ ጥቅምቲ 225 ወርሒ ለካቲት 226 ኣብ መማሕዳራት ከባቢ ተኾንዳዕ፣ ማእለውያ፣ መንደፈራ፣ ሓይነባን ኣውህነን ን36 ሓረስቶት ዝተዓደለ 402 ኩንታል ካልኣይ ወለዶ ኤሌክትራ 5226 ኩንታል እዩ ተሓፊስዎም። ክኢላ ልምዓት ኣሕምልትን ፍረታትን ኣቶ መንግስቲ ኣባርኣ መንግስቲ ነቶም ሓረስቶት ካብቲ ኣብ ዕዳጋ ዘሎ ዋጋ ብ25 ሚእታዊ ተወሲኹ ከም ዝገዝአሎም ብምሕባር ኣብ መኽዘን ካብ ዝኣተወ ዘርኢ እቲ 645 ኩንታል ናብ ንኡስ ዞባታት ሰገነይቲ፣ ሰንዓፈ፣ ደቀ ምሓረ፣ መንደፈራ፣ ዓዶ ኻላን ከም እተላእከ ሓቢሩ። ምሩፅ ዘርኢ ድንሽ ዝተጠቀሙ ሓረስቶት ካብ 1 ኩንታል ልዕሊ 15 ኩንታል ከም ዝረኽቡን ምስ ምልምማድ እናዘየደ ይኸይድ ከም ዘሎም ብምጥቃስ ዝተረኽበ ምህርቲ ንዘርኢ ምእንቲ ከገልግል ኣብ ከተማ ዓዲ ቀይሕ ኣብ ዝርከበ 4 መኽዘናት ከም ዝዕቀብ ኣብሪሁም። ሓላፊ ሕርሻ ኣብቲ ንኡዞባ ኣቶ ዮሃንስ ክፍለ ማርያም በወገኑ ኣፍልጦን ተጠቃምነትን ምብዛሕ ዘርኢ ድንሽ ካብዚ ዘለዎ ንኽዓቢ ብደረጃ ንኡዞባ ዝነጥፍ ማሕበር ከም ዝቆመ ኣፍሊጡ። ኣብ ንኡዞባ ዓዲ ቀይሕ ኣብ 2017 ብሓደ ሓረስታይ ዝተፈተነ ምሩፅ ዘርኢ ድንሽ ኣብዚ እዋን እዚ ልዕሊ 57 ኣብነታውያን ሓረስቶት የዘውትርዎ ከም ዘለዉ ክኢላታት ይገልጹ። ብኻልእ ወገን ሚኒስትር ሕርሻ ኣብ ንኡዞባ ዓዲ ቀይሕ 80 ኩንታል ምሩፅ ዘርኢ ስርናይ ብንኡስን ርቡሕን ቃፅዖ ሕርሻ ኣብ 114 ሄክታር ንኽዝራእ ኣብ 6 መማሕዳራት ከባቢ ንዝርከቡ 530 ሓረስቶት ብርትዓዊ ዋጋ ከም ዝዓደለ ክኢላ ንኡስን ርቡሕን ቃፅዖ ሕርሻ ኣቶ ተስፉ ጣዕመ ሓቢሩ።
0: ዘይምቹ ቅርፂ መሬትን ዘይምጥርናፍ ዓድታትን ኣብ ዝውሃብ ኣገልግሎት ብሓፈሻ ኣገልግሎት ጥዕና ድማ ብፍላይ ኣዝዩ በዳሃ ስለ ዝኾነ ህዝቢ ኣብ ማእከላይ ቦታ ክጥርነፍ ሓላፊ መደበር

ጥዕና ሸጋሊ ንዞባ ኣስማጥ ነርሲ ኢብራሂም ጅምዕ ፀዊዑ መደበር ጥዕና ሸጋሊ ኣብቲ ከባቢ መሰረታዊ ፍታሕ ብምፍጣራ ኣብ ትካል ጥዕና ናይ ዝሓርሳ ኣዴታት መጠን ብኣስታት 15.5 ሚታዊት ክትትል ቅድሚ ሕርሲ ናይ ዝገብራ ነፍሰ ፆራት ድማ ብ17.7 ሚታዊት ዕብት እኳ እንተረኣየ ዘይተሸፈነ ከባቢታት ስለ ዘሎ ፋሒ ኢለን ዘለዎ ዓድታት ናይ ምጥርናፍ መደብ ብዝለዕለ ክድፋእ ኣሉ ተላብዩ ህዝቢ ኣብ ሜላታት ምክልኻል ሕማም ዓሶ ዘለዎ ንቕሓት ሰላ ዝበረኸ መጠን መልከፍቲ ትሕቲ ዜሮ ወሪዱ ከም ዘሎ ዝሓበረ ነርሲ ኢብራሂም ከም ዝመርሖ ሓበራዊ ፅሬት ንምርግጋፅ ብዝተገብረ ፃዕሪ እቲ ሸፈነ 85 ሚታዊት በፂሑ ከም ዘሎ ብሪሁ ኣብ መወዳእታ ብደረጃ ኮም ብዝተወስደ ተበግሶ እታ መደበር ፀሓያዊ ፀዓት ሳላ ዝተዋደደላ ሸፈነ ክታበት ኣብ ትሕቲ 5 ዓመት ዝዕድሚኦም ህፃናት 100 ሚታዊት ከም ዝበፅሐ ገሊፁ ኣብ ወርሓ ሓምለ 2022 ዝተኸፍተት መደበር ጥዕና ሸጋሊ ንዓድታት ሓወፂ ሸጋሊ ኣክዋር ኣስማጥ ቁሸን ምልምልታን ኣገልግሎት ትህብ ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ባይቶ ወከልቲ ህዝቢ ኣሜሪካ ማለት ኮንግረስ ኣብ 227 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላዕ ደጊፉ ባይቶ እቲ ኣባላት እቲ ባይቶ ብ22 ሓምለ ኣብ ዘካየደዋ ኣኼባ ነቲ ንድፊ እማመ 216 ብ212 ድምፂ ከም ዘሕለፍዎ ተፈሊጡ ኣሎ ፕሬዚደንት ዶናልድ ትራምፕ ንዝመፅእ ዓመት ንፅላት ምክልኻል 1.5 ትሪልዮን ዶላር ክስላዕ እማመ ምቕራቡ ዝዝከር እዩ ዝዓበየ ክፋልቲ ባጀት ዘመናዊ ኣፅዋር ንምፍራይ ብቐንዱ ድማ ዝተራቐቐ ሚሳኢላትን ደብደብቲ ነፈርትን ንምምዕባል ከም ዝውዕል ይሕበር ባጀት ምክልኻል ኣሜሪካ ዓመታዊ እናወሰኺ ይኸይድ ከም ዘሎ ዝጠቐሱ ፀብጻባት ኣብ ዝሓለፈ ዓመት ልዕሊ 950 ቢልዮን ዶላር ኣብዚ ዓመት እዚ ድማ ናብ ኣስታት 1 ትሪልዮን ዶላር ክብ ከም ዝበለ የረዱ ኩናት ዩክሬይንን ቅልውላዊ ዞባ ማእከላይ ምብራቕን ካብ ቀንዲ ምኽንያት ምውሳኽ ባጀት ምክልኻል ኣሜሪካ ምዃኖም ክኢላታት ይጠቕሱ ካብ 222 ናብ ዩክሬን ልዕሊ 75 ቢልዮን ዶላር ዝግመት ወታደራዊ ደገፍ ዝለኣኸት ኣሜሪካ ካብ መወዳእታ ዝሓለፈ ወርሒ ለካቲት ኣንጻር ኢራን ኣብ ዝተካይዶ ዘላ ወታደራዊ ወፍሪ ድማ ኣስታ 38 ቢልዮን ዶላር ወፃኢ ገይራኣላ ህዝባዊት ሪፓብሊክ ቻይናን ብሪጣንያን ፍልልያተን ብምፅባብ ኩሉ መዳያዊ ዝምድና ንምድንፋዕ ክሰርሓ ምዃነን ሓቢረን እዚ ዝተገልፀ ሚኒስትራት ጉዳያት ወፃኢ ክልትየን ሃገራት ጎኒጎኒ ዋዕላ ሚኒስትራት ጉዳያት ወፃኢ ሃገራት ኣስያን ሎሚ 23 ሓምለ ኣብ ፊሊፒንስ ኣብ ዘካየድዎ ዝርርብ እዩ ክልትዮም ሚኒስትራት ኣብ ርክቦም ሃገራቶም ኣብ ፅላታት ንግዲ ጥዕና መራኸቢታትን ካልእ ንዝፀንሐን ምትሕጋዝ ከስፍሓ ምዃነን ሓቢሮም ብሪጣንያ ንግዳዊ ዝምድና ክልትየን ሃገራት ንምድንፋዕ ንኩባንያታት ሃገሩ ምቹእ ባይታ ክትፈጥር ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ፀዊዑ ኣሎ ቻይናን ብሪጣንያን ኣብ 225 ልዕሊ 134 ቢልዮን ዶላር ዝግመት ንግዳዊ ምልዋት ከም ዘካየዳ ፀብጻባት የረዱ እዚ ከምዚ ኢሉ እንከሎ ሚኒስትራት ጉዳያት ወፃኢ ቻይናን ብሪጣንያን ኣብ ዞባውን ዓለማውን ጉዳያት ብሓፈሻ ኣብ ኩነታት ዩክሬይንን ዞባ ማእከላይ ምብራቕን ድማ ብፍላይ ዘትዮም ኤውሮጳ ሕብረት ንኣሜሪካዊ መርበብ ሓበሬታ ጉግል ብምጉዳል እምነትን ምጥሓስ ሕጋጋትን ንግድን ኣስታት 1 ቢልዮን ዶላር ተወሳኺ መቕፃዕቲ በይኑሉ እቲ ትካል ዕዳጋታት ንምብሓትን ኣታዊታቱ ንምሕዕባትን ካብ ሕጊ ወፃኢ ክነጥፍ ከም ዝፀንሐ ብምኽሳሲ ኤውሮጳዊ ሕብረት ነቲ ስጉምቲ ወሲዱ ይኹን እምበር ነቲ ክሲ ዝነፀገ መርበብ ሓበሬታ ጉግል ይግባይ ክብል ምዃኑ ፍሊጡ ኣሎ ኤውሮጳዊ ሕብረት ኣብ ዝሓለፈ 10 ዓመታት ነቲ መርበብ ብተመሳሳሊ ክሲ ብጠቕላላ ልዕሊ 11 ቢልዮን ዶላር ከም ዝቆፅዖ ፀብጻባት ይሕብሩ እቲ መርበብ ኣብ 224 ኣስታ 350 ቢልዮን ዶላር ኣብ 225 ድማ ልዕሊ 400 ቢልዮን ዶላር ኣታዊ ከም ዝረኸበ ይግለጽ ኤውሮጳዊ ሕብረት ንንጥፈታት ጉግል ብዕቱብ ይከታተሎ ከም ዘሎ ብምጥቃስ ተመሳሳሊ ጌጋታት ከይፍፅም ኣጠንቂቑሎ ኣሜሪካን ስዑድ ዓረብን ኣብ ምምዕባል ኒኩሌሳዊ ፀዓት ዘተኮረ ስምምዕ ከቲመን እቲ ንኩባንያታት ኣሜሪካ ዓብዪ ናይ ወፍሪ ዕድል ከም ዝፈጥር ዝተገልፀ ናይ ቢልዮናት ዶላር ውዕል ስዑድ ዓረብ ንሰላማዊ መዓላ ዘገልግል ኒኩሌሳዊ መደባት ክህልዋ ዘፍቅድ ምዃኑ ተገሊጹ እዚ ስምምዕ እዚ ኣሜሪካ ኣብ ዞባ ማእከላይ ምብራቕ ባይታ ብምጥጣሕ ፅልዋ ቻይናን ካልኦት ሃገራትን ንምቁፅፃር ክሕግዛ ከም ዝኽእል ይሕበር ኣሜሪካ ንሰላማዊ መዓላ ምዃኑ ዝግለጽ ኒኩሌሳዊ መደባት ኢራን ንምዕናው ወታደራዊ ወፍሪ ተካይድ ከም ዘላ ዝፍለጥ እዩ

ኣባል ሃገራት ቁጠባዊ ውድብ ምዕራብ ኣፍሪካ ማለት ኤኮዋስ ናይ ሓባር ባጤራ ክጥቀማ ምዃነን ሓቢረን። መራሕቲ ናይተን ሃገራት ኣብ ሰራሊዮን ከካይድዋ ኣብ ዝቐነዩ ኣኼባ ኣብቲ ጉዳይ ኣብ ምርዳእ ከም ዝበፅሑ እዩ ዝግለጽ ዘሎ። እቲ ውጥን ካብ ዝመጽእ ዓመት ክትግበር ከም ዝኽእል እኳ ግምታት እንተሎ ኣብ መንጎ ኣባላት ክፍጠር ብዝኽእል ፍልልያት ክሰምር ዘሎ ተኽእሎ ጸቢብ ምዃኑ ግና ይእመት። ማሊ፣ ቡርኪና ፋሶን ኒጀርን ኣብ 2025 ካብቲ ዞባዊ ውድብ ምውፅአን ዝፍለጥ እዩ። ቁጠባዊ ውድብ ምዕራብ ኣፍሪካ ኣብዚ እዋን እዚ ንናይጀርያ፣ ቤኒን፣ ኣይቨሪኮስት፣ ጋምቢያ፣ ጋና፣ ጊኒ፣ ላይቤሪያ፣ ሴነጋል፣ ሴራሊዮን፣ ኬቨርደን፣ ቶጎን፣ ጊኒቢሳውን ይሓቆፍ። ጀርመንን ናይጀርያን ኣብ ቃልሲ ኣንጻር ሽበራ ዘተኮረ ስምምዕ ከም ተፈራረማ ገሊፀን። ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ማሊ 22 ሓምለ ኣብ ከተማ ኣቡጃ ናይጀርያ ኣብ ዘካየደዎ ዝርርብ ሃገራቶም ፀጥታዊ ዝምድነአን ብምድንፋዕ ሽበራ ንምጥፋእ ከም ዝተሓጋገዛ እዮም ኣፍሊጦም። ጀርመን ነቲ ስምምዕ ንምፍፃም ክትገብሮ እትኽእል ደገፍ ብዝርዝር እኳ እንተዘይገለፀት ኣስታት 12 ሚልዮን ዶላር ሓገዝ ከም ትልእኽ ግና ኣረድያ። ሽበራ ንምቅላስ ኣብ ዞባ ምዕራብ ኣፍሪካ ክካየድ ዝፀንሐ ግዳማዊ ምትእትታው ነቲ ፀገም መሊሱ ከም ዘጋደዶ ናይ ቀረባ ተዓዘብቲ ይገልፁ። ፈረንሳ ብምኽንያት ምቅላስ ሽበራ ኣብ ሃገራት ዞባ ሳሕል ከተካይዶ ዝፀንሐት ወተሃድራዊ ወፍሪ ዕላሙ ከይወቕዐ ከም ተዛዘመ ኣይርስዓን። ኣብ መንጎ ኣባል ሃገራት ክግበር ዝኽእል ዞባዊ ምትሕባር ሽበራዊ ተርእዮን ምግታእ ዝሓሸ ኣማራፂ ምዃኑ ክግለጽ ፀኒሒ እዩ። ግሪክን ፖርቱጋልን ኣብ ፅላት ምክልኻል ፀጥታን ቁጠባን ዘተኮረ ስምምዓት ተፈራሪመን። እቲ ስምምዓት ቀዳሞት ሚኒስትራት ክልተን ሃገራት ማሊ 22 ሓምለ ኣብ ከተማ ኣቴንስ ግሪክ ኣብ ዘካየድዎ ዝርርብ ተኸቲሙ። ብመሰረት ስምምዕ ክልተን ሃገራት ወተሃድራዊ ንዋት ብሓባር ከፍርያ ሓበራዊ ልምምድ ከካይዳን ወተሃድራዊ ቴክኖሎጂ ክለዋወጣን እየን። ብዘይካዚ ክልተን ሃገራት ቁጠባዊ ዝምድነአን ንምምዕባል ንግዳዊ ምልውዋጥን ወፍርን ክብከብላ ምዃንን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ግሪክን ፖርቱጋልን ኣብ ምግታእ ሳዕቤናት ክሊማዊ ነውፂ ብቐንዱ ከዓ ኣብ ምቅላስ ሳዕቤናት ባርዕ መሮርን ዕለቕለቕን ክተሓጋገዛ ምዃንን ናብቲ ርክብ ሓቢረን። ብመሰረት ትስምዕ ሳዕቤናት ክሊማዊ ለውጢ ንምምካት እትሰርሕ ጉጅለ ክኢላታት ከቑማ ኣብ እዋን ሓደጋ ድማ ሓበራዊ ስርሒት ከካይዳ የን። ግሪክን ፖርቱጋልን ኣብዚ እዋን እዚ ብሓደጋታት ባርዕ መሮር ብከቢድ ተጠቂዕን ካብ ዘለዋ ሃገራት ኤሮጳ ምዃንን ፀብጻባት ይጠቕሱ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ዞባ ሲሚናዊ ቀይሕ ባሕሪ ኣብ ፌስቲቫል 2026 ዘቕረቦ ትሕዝቶ ካብ ነጋድያን ኣድናቆት ረኺቡ። ኤርትራውያን ነበርቲ ሽወደን ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ፀምቢሎም። ኣብ ንዞባ ዓዲ ቀይሕ ብኣብነታውያን ሓረስቶት ዝለምዐ ምሩፅ ዘርኢ ድንሽ ብርኩት ምህርቲ ተሓፊስዎ። ባይቶ ወከልቲ ህዝቢ ኣሜሪካ ኣብ 2027 ንፅላት ምክልኻል ዘገልግል 1.15 ትሪልዮን ዶላር ክስላዕ ደጊፉ። ቻይናን ብሪታንያን ኩሉ መዳያዊ ዝምድነ ንምድንፋዕ ክስርሓ ምዃነን ሓቢረን። ኤውሮጳዊ ሕብረት ንምርበብ ሓበሬታ ጉግል ኣስታት 1 ቢልዮን ዶላር ተወሳኺ መቕጻዕቲ በይኑሉ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ተርፉ መድባትና ሰላም።

ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ ጥበብ ኣተዓባብያ ደቅና።

0: ንሕና ፍትን ተበልካ ኣብቲ ባሕሪ ክሳብ ክሳትካ ትበፅሕ ገለ ተተሓሒዙ ኣብኡ እንዳወቓት መሊሻ ካልኣይ እንዳደገመትካ እንዳጠመትካ ኣብቲ ፍርቂ ወዲኣ ንሳ ንፍርቲ ወዲአን ኩሉ ስታዮ ሰብ ሓንቲ መስርዕ ድያ ገለ ፀኒሓ ብጢዮ ሽዑ ንዓና ምእራይ ኣትያ መሊሽካ ካብ መጓእቲ ናብ መጓእትን ናብ መስዋእትን ከዓ ኣጋጢሙ ዝኻ
1: እቶም ሰለስተ ወዲ መሓመድ ተልኩሃ ሓደ ስዚ ሙሉእ ነብስ ተቓፀለ ተስፋ ኣለም እዩ ሽሙ የማነ ተሓኪም እጂ ንሰለስትኦም ነቶም ሓደ ናህና ኣብ ባሕሪ ዘሎ ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም
2: ገዚፍ ዋጋ እዩ ተኸፊሉሉ ወርቃዊ ሓንጎል ዝነበሮ በቲ መራት ባደላ እንዳተተደፍነ ካልእ ሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ንረአዩ ናፅነት ኮይኑ ማዕረ ከምዚ መስዋእቲ ኸፊልና ማዕረ ከምዚ ጌርና ክሳራ ኸድና ነርና ተንኾን ምስንካለይ መጓየኒ ነይሩ ሕጂ ግን ኖርማል ብእግረ ይኸይድ ነረ ድ ኣይከይድን ከማል ደስ እየ ምክንያቱ ተቐቢል እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃርና ማለት እዩ ጃነ ምናልባት ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ኣይሓዝንን እየ ምእንታይ ኢሉ ከማ ንሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ
3: ንሕና ንነብሮ ክንከይድ ከለና ርዓኖ ክንከይድ ከለና ሓይሊ ባሕሪ ኣበይ ንሰዶ ሕጂ ደዋፃፅዕካ ግበር ኣነ ድሕሪ ወርሒ እየ ዝመፀካ በርከ ንጎቦታት ወፂአ ንጎቦታት ለኻኺመ ንዋደ ለኪመ በይሉሉ ኢና ንረኸብ ሕጂ ድሕሪ ክንደይ ክትወፅ ኣለካ ማለት እዩ እንተ ቐልጠፍካ ሰለስተ ሰሙን እንተ ደንጎኻ ከዓ ድሕሪ ወርሒ ርክብ ኣይተጥፍእ ኢልካ ንስኻ ካብ ፀረ ኣየር ካብ ነፈርትኻ ደሴታትካ ተሓባእ ሰርቢስካ ግበር ኣብ ደሴት ኮንካ ተባታተን ዳዓር ክፅዋሓቀ ኣብ በይሉልካ እሳ ውድእ ንሰበልናኻ ኣኼባ ክንገብር ኢና
4: ገለ ክፋል ናይቲ ሰራዊት ንበዓል ዋዲ ዝኸይድ ንደንከል ዝኸይድ ናብኡ ክታ ገይሩ ንሕና ኣብኡ ሓዲርና እዚ ረግረሲኒ ምስ መፀ እታ ፅዒና ተዝነበረት መኪና ከዓ በተን ነፈርቲ ትህረም ማለት እዩ መግቢ ይነበረና ኣጋጣሚ እታ ዝፍልይቲ ክሳይድ ገብራ ሕጂ ኣብቲ መግቢ ዘይብሉ ሰዓት ናይ ፀላኢ ቦሶ ረኺብና ቦሶ ምስ ረኸብና ፅልሚቱ መብራህቲ ውላዕ ኣቢልና ተረኣና ፍርቂ እቲ ቦሶ ሓሰኻ እዩ ፃዕዳ ሓሰኻ ፍርቁ ከዓ እቲ እኽሊ እዩ ንበዓል ረስኒ በዓል ዝነበርዎ ዘማእክልነት በዓል መሓመድ ሰዒድ ጠቕላላ ክሳ ከይትገብሩ ላምባዲና እንተ ወሊዕኹም ኣብ ፀቓና ፀላኢ ስለ ዘሎ ክሳ ከይትገብሩ ላምባዲና ከይትወልዎ

0: ሓደጋ ኸይና ኣቱ ተባሂልና ሓደ ወታደር ኢና ሸዓ ንማርኸ ሕራይ ተባሂሉ በቲ ሽኮር ዝተረኽበ ገይሮም ብፀልማቱ ጥሕንን እተሓሰኹኡን በሊ ዓሰብቲ ዓንጊላ ማለት እዩ ኣብኡ ሓዲርና ኣብኡ ምስ ሓደርና ንግሆ ብኸዳ ሰለስተ ታንክታት ነረ ንዓአን ንምንዳይ ኣብተን ታንክታት ምስከድና እቲ ሓንቲ ታንኪ ነተን ክልተ ታንኪ ካቴና ሃሪማ ኣብኡ ተበቲኸን ንሕና ነተን ታንክታትን ሰብናን ሒዝና እንታይ ንገብር ንዕዲ ንምለስ ኣብታ መስጊድ ንኸውን
1: ኣብበዓር ንነብሮ ኣብቲ ዝባናት ናይ ወላውግን ከቢድ ወተሃደራዊ መካናይዝ መሊእዎ ይፀኒሕ ትጎልበሉ ነዚ ብንስባር ዝገበርንያ ከቢድ ኩናት ኣብኡ ዝተፈፀመ ዓወት ከዓ ነተካል ዓወት ኣቃላጢሂዎ እዩ ካልኣይ ኩናት ዋዲ እዩ
2: ኣርዓመን በርዓመን ምስ ወዳእና ምሸት ሰዓት 4-5 ይኸውን ወዲእታይ ግርዝግራዕ ንመረ ውጩ ዝፅዋዕና ንዓይ መሓመድ ነይሩ ፀዊዑና መልእኽቲ ናብ ድፍሬም ዝመፀ ተእሚውልና እታ መልእኽቲ ናብ ድፍሬ እንታይ ትብል ሕጂ ሃንደሳ ካልእ ስራሕ ስለ ዘለዎም ካብ ዘለዎምን ኣውጊ ከይኣት ካልእ መደብ ስራሕ ስለ ዘለዎም ትብል መልእኽቲ መፅኣትና ስለዚ ካብ ዘለዎ መዓልቲ ጀሚርኩም ኣሃፍታትኩም እጀካ እተን ሕጂ እንታ ሃንደሳ ድልዩ ስራሕ ነበ ሓደ ላይ እቲ ሞያዊ ስራሕና ንሰርሑ በቲ ካልእ መዳይ ድማ ተዋጋይ ኣሃዱ ነርና ንክልቲኦ ማሊእና ከይስለ ነበርና ካብ ዘለዎ መዓልቲ ቱሞያ ናቶም ጥራይ እንተ ዘይኮይኑ ኣብ ካልእ ውግ ከይሳተቡ ተባሂልና ብኡ መሰረት ዓቕምታትና ንድሕሪት ክኸውን ከም ዘለዎ ጌርና ኣዋሂድና ድማ ሓንቲ ሓይሊና እንዳሓደ ሎሚ ድሕሪ ፈቲሻ ንፅባሕታ ድማ ሓደ ሓይሊናትና እናሰለስተ ትፍትሽ ንቕድሚ ትሓልፍ ብኸም ኣህታትና ስርዕና ኮፊና
3: ናይ ፀላኢ ክሳራታት ክትሪኦ ከለኻ 10 ታንክታት ተማሪኸን 10 ተቓፂለን 37 ዝተፈላለየ ዓይነት መካይን ከዓ ገለን ዝተቓፀላ ገለን ኣብ ረብሓና ዝኾነ ማለት እዩ ዝተማረኸ ማለት እዩ ሓንቲ ታንክን ሓንቲ ቦጥን ካብቲ ውግእ ሃዲመን ንዋዲ ንበይሉን ዝኸዳ ማለት እዩ ኣብዚ መጥቃዕቲ ምስ ተኻየደ ነፋሪት ተወቂዓ ነራ ዝኩሮ ንዕርኮንኩም ኣበይ ዓሊባ ሱዱሑ ኢላ ከባቢ ባዕል ወዲ ገጡ ዘብሎ ክረጋግፁ ክዱ ተባሂሎም ምስ ሓይልታት ኣረጋጊፆም መፅኦም ሱዱሕ ኢላ ከዓኒ ህዝባዊ ሓይልታት ቀዳማዊ ወገና ኣኼባ ዝገበሩላ እያ ካብ ሱዱሕ ኢላ ተበጊሶም ጢሜት ስለ ዝነበሮም ካብ ህዝቢ ኣጣል ሓሪዶም ዝበልዑሎም 12 ኣባላት ዘለዋ ህዝባዊ ሓይልታት ሓርነት ኤርትራ ትብል ስሉስ ኩርናዕ ዘለዋ ማሕተም ናይ ህዝባዊ ግንባር ንሳ ዝነበረታ ነረቶም 12 ሰባት ናይ ህዝባዊ ሓይልታት ቀዳማይ ወገን ብየመን ዝመፁ እዮም እቲ ህዝቢ ዓቂብዋ ፀናሓና ኣብ ኣርዓኖ በራሕለ እዩ ዓቂብዋ ብጎማ ብገለምታት ገ ዓቂብዋ ማፀኒሖም ን21 ዓመት እያ ዓቂባ ፀኒሓ ኣብኣ እንታይ ትብል ነራ ዝኾነ ናይ ህዝባዊ ግንባር ዝረኸብኩምዎ ሰብ ነዘን ዝበልዓናየን ክህቡኹም እዮም ክኸፍልኹም እዮም ማለት እዩ ሕጂ እቲ ህዝቢ ዓቂብዎ ክነግረካ እቲ ህዝቢ ምስ ዓቀባ ንካሪካሪ ሂብዎ ካሪካሪ ከዓ የንበባ ምስ በዓል ውጪ ኮይኖም ካብቶም 12 ናይ ህዝባዊ ሓይልታት ቀዳማዊ ወገን ዝነበሩ እቲ ሓደ ካሪካሎ እዩ
4: ክብድ ዝበላ ሓይሊ እዩ ነይሩ ኣብ ኣርዓኖ ተዘርጊሑ ዝነበረን ምስቲ ካብ ሚለን ካብ ውሽጢ ሃገርን ብመፀና ዝነበረ ሓይሊ ረዳት ኣብኡ ከቢድ ሓይሊ እዮም ኣብኡ ከዚኖም ዝነበሩ ስለዚ እቲ ወሳኒ ቦታ እዚ ናይ ነብሮ ተራራ ኣርዓኖን ዝበሃል እሶም እዮም ቶም ወሰንቲ ካብታ ጎበዚኣ ንድሕሪ ኣፅጊፍካዮም ንዋደ ኣኺልዋ ኣብ ትሕቲ ቁፅፅር ኣትያ ኣላ ዘንከል እያ ማለት እዩ
5: ውግእ ዋድየን ከባቢዮን ውግእ ዋድየን ከባቢዮን ነቲ ካብ ዕለት 31 ወርሒ 3991 ክሳብ ዕለት 2 ወርሒ 4991 ናሳት 58 ሰዓታት ኣብ ንእዞባ ደንካልያ ንግስጋሴ ህዝባዊ ሰራዊት ክዓግት ዓሪዱ ዝነበረ ጸላኢ ንምድምሳስ ዝተኻየደ መሪር ውግእ ዝገልጽ እዩ ዋዴ ካብ ዓሰብ 120 ኪሎ ሜትር ሓውሲ ሰሜናዊ ምብራቅ ርሒቓ እትርከብ ዓዲ ኮይና ጸላኢ ድሕሪ ውግእ ማብራ ኣርዓኖን በርሓለን ኣብ ከባቢ ዓሰብ ዝነበረ ሰራዊት ወዲቡ ካብ ከባቢ ኣስመራ እውን ሓድሽ ሓይሊ ን17 ክፍለ ጦር ምስ 4 ብርጌዳቱ ብነፈርቲ ኣምፅኡ ብምድራብ ከም መከላኸሊ ሒዝዋ ነይሩ ጅግና ህዝባዊ ሰራዊት ኤርትራ ብዕለት 29 ወርሒ 3991 ንጸላኢ ኣብ ማብራ ኣርዓኖን በርሓለን ምስ ደምሰሶ ዝተረፈ ውሕድ ዓቕሚ ጸላኢ ንዋደ ገጹ ስለ ዝሃደመ ነዚ ዛሕዛሕ ኢሉ ዝሃደመ ኣርኪበን ዝቕርማን ንቐጻሊ ዋዴን ምጥቃዕ መበገስ ቦታታት ሒዘን ዝጸንሓን ክልተ በጠሎንታት ምስ 3 ታንክታት 3 ራሻሻትን ብዕለት 33991 ንግሆ እግሪ እግሪ ጸላኢ ስዒበን ንዝሃድም ሰራዊት ቀሪመን ንድሕሪኡ ዝካየድ መጥቃዕቲ ዋዴ መበገስ ዝኸውን ክሳድ ናይ ዑካረ ተቋፃፂረን ሒዘኖም
4: ን17 ፍለጦር ኣብዚ ቢዘን ዝነበረ ብዙ እዩ ሓፋ ኣቢሎም ዋደምፅዎ ፅቡቅ ንኣና እጂ ካብዚኣ ክንናገፍ ኣለና ካብዘን ጎላጉል ናይ ንክልትና ወሳኒ ስለዝኮዛ ካልኣይ ዞን ወሳኒ ኢዳን ህዝባ ጉንባር እጂ ስራሓት ደርጊ ብዕምቆት ካብ ነብሮ ምስ ወረደ ካብዚ ኣርዓ

0: ተፍለጥረት ብምሉኦም ናብዚ ካልኣይ ኣቤታዊ ሰራዊት ኣብ ክቢ ኤርትራ ዝነበረ ንወያነ ከ ተዓናቕፈልና እንኳዓ ናብ ወያነ ከደ እንኳዓ ደንከልያ ወረደ ኢና ንብል ዝነበርና ንና
1: ፀላኢ ንረዳት ኢሉ ናብ ኣርዓኖ ገፁ ዘንቀሳቐሶ ናይ 503 ሞተራይዝ ብርጌድ 2 ሻለቃታት ምስ ወገን ኣብ ዕኳረ ተራኺቡ ውግእ ገጢሙ እንትኾነ ወገን ኣቐዲሙ ነቲ ክሳድ ሒዝዎ ስለ ዝጸንሐ እቶም 2 ሻለቃታት ዋላ እኳ ናይ ነፈርቲ ደገፍ እንተገበረሎም ከየድምዑ ተጸፊዖም ተመሊሶም ኣብዚ ውግእ እዚ 4 ኦራልን 2 ታንክታትን ብጡዕያትን ክስልማ ከለዋ ሓንቲ ኦራልን 2 ታንክታትን ሓንቲ ነፋሪት ሚግ 21 ድማ ተቐጺለን
2: ፀላኣይ ውርድ ኢሉ ካብቲ ናይ ነብሮ ቁልቁል ናብ በዓል ዋደ ዘውርድ ኣሎ ስለዘይጥዕሞ ነቲ ዝነበረ ዓበይቲ ጉቦታት ገዲፉ ኣብ ከባቢ ዋደ እዩ ዓስኪሩ ስለዚ ንሕና ናይ 2 መዓልቲ ምውድዳብ ድሕሪ ምግባር ብቐጥታ ንዋደ ከነጥቅዕ መደብ ወፅዩ ንሕና ኣንጊህና ናብ ዋደ ገፅና እናኸድና ከለና ነቲ ሒዝንያ ዝነበርና ቦታታት ንመሓዝ ናይ ስፓርታክያ ዝበሃል ኣሃዱ ናይ ፀለአ ማለት እዩ 2 ብርጌድ ኣብቲ ጎልጎል ተራኺብና ጋና ኪቦ ዝበሃል ቦታ ኣሎ ኣብኡ ተራኺብና እቲ መጀመርታ ወፍርና ምስ እዩ ውዒሉ ኣዝዩ ማለት ክከላኸል ውዒሉ ንሕና እውን በቲ ዝሓዝናዮ መደብ መሰረት ንዑ ደምሲስካ ንዋደ ገፅካ ምኻድ ከም መደብ ስለተታሕዘ እቲ ወፊሩ ዝነበረ ናይ ስፓርታክያ 2 ብርጌድ ዳርጋ ብመሰረቶ ደምሲሱ እንተበልካ ምግናን ኣይኮነን
1: ድሕሪ ውግእ ዕኳረ ብዕለ 3/3/991 ኣጋምሸት ኩሉ ኣህዱታት ወገን ጉዕዞ ግስጋስዩ ንዋዴ ጀሚሩ እንተኾነ ባህርያዊ ቀማምጣ ቅርፂ ናይቲ መሬት ንጉዕዞ ዝዓናቕፍ ኣውራ ቅድሚ ናብ ፀላይ ምፅጋዕኻ ዘሎ መሰጋገር ዘይብሉ ኣፃድፍ ሩባታትን ዓበይቲ ደንደሳትን ብእሳተ ጎመራ ዝሓረረ መሬት ምርጋፅ ዝኸልኣካ ለማፅ ከቢብ ኣማን ዝበዝሑ ብምንባሩ ጸላም ተደሪብዎ ሰራዊት ወገን ኣብ ጉዕዞ ሓዲሩ ሰዓት 4:30 ናብ ዕለ 31/3/991 ዘውግሐ ዋዴ በፂሑ ተጋዳላይ ህዝባዊ ግንባር ነዚ ዝተጠቕሰ ባህርያዊ መሰናኽላት ድሕሪ ምስጋር ብዛዕባ ናይ ጸላኢ ኣተሓዛን ኣሰላልፋ ሰራዊትን ዝፍለጥ ነገር ስለ ዘይነበረ ብኣካይዳ ድሙ ሃሰስ እንዳበለዩ ምስ ጸላኢ ተራኺቡ ውግእ ጀሚሩ ናይ 0 ሰዓት ሰዓት 4 ባዶ ባዶ ወጋሕታ ክኸውን ተመሪፅ እኳ እንተነበረ ብምኽንያት ባህርያዊ ናይ ጉዕዞ መሰናኸላትን ወገን ፍልጠት ናይቲ ቦታ ስለ ዘይነበሮን እቲ ውግእ ሰዓት 5 ባዶ ባዶ እዩ ተጀሚሩ
2: ድሕሪኡ ኣብ ከባቢ ዋደ ክሳብ ዕለት 3 መወዳእታ ናይ 3 መዓልቲ ኢና ተዋጊእና ኣብዚ ዝነበረ ውግእ ኣዝዩ ተሪር ምኽንያቱ ጸላኢ ከም ድላይ ዝዝርግሓሉ ቦታታት ነይርዎ ንሕና ግን ኣፍልጦ ናይ ቦታ ስለ ዘይነበረና ንባዕሉ እቲ ሜካ ውሃብ ደገፍ ውን ንየማነ ፀጋም ክዝርግሓሉ ዝኽእል ቦታታት ብዘይምርካቡ ኩሉ እቲ ሰብ ብሰብን ትናሃና ኣጋር ሰራዊትን ምስ እቲ ሜካ ናይ ፀላአን እዩ ግጥም ቀኒ እዩ ዝኾነ ግን ንሸነኽ የማን ንምዕራብ ገጹ ክመጥጥ ፈቲኑ ኣይሰለጦን
1: ኣብዚ ውግእ ተሰሊፉ ዝነበረ ዓቕሚ ወገን ጠቕላላ ዓቕሚ ኣጋር ሰራዊት ናይ 9 በጠሎንታት ከምኡ ውን በጠሎን ሃንደሳ ውድብ ሓዊስካ 2575 ኣጋር ከቢድ ብረት 76 መካናይዚት ክፍለ ሰራዊት 74 568 ብድምር 3219 ነይሩ ናይ ወገን ዕጥቂ ካብቲ ኣቐዲሙ ዝተገልጸ ዝፍለ ኣይነበረን ኣብዚ ናይ ዋዴ ኩናት ተሰሊፉ ዝነበረ ዓቕሚ ጸላይ ብጠቕላላ 17890 ነይሩ ኣብ ብውግእ ዋዴ ጸላይ ዕረፍቲ ዘይብሉ ደገፍ ደብዳብ ነፈርትን ሄሊኮፕተራትን ይገብር ነይሩ ውግእ ምስ ተጀመረ ጸላይ ኣብቲ ከም ቀዳማይ መከላኸሊ መስመር ዓሪዱሉ ዝነበረ ቦታ ጥራይ ነይሩ እቲ ኣብ ቀዳማይ መከላኸሊ መስመሩ ዓሪዱ ዝነበረ 503 ሞተራይዝድ ብርጌድ ብዙሕ ከየትከለ ቀልጢፉ ተበቲኑ ስለ ዝሃደመ እቲ ውግእ ኣብቲ ቀንዲ መከላኸሊ መስመሩ ገይሩ ዝዓረደሉ ናብ ብዋዴ ዝቕልቅል ክሳድን የማነ ጸጋሙ ዘሎ ሰንሰለታዊ ኮራቤት ኣተኣሳሲሩ ዝሓዘ መዛግብ ቀጺሉ መጥቃዕቲ ወገን ብኽልተ ኣንፈት ዝቕጽል ዝነበረ ኮይኑ እቲ ብሸነኽ ጸጋም ዘጥቅዕ ዝነበረ ናይ ወገን በርጌት ነቲ ብቕድሚት ዝነበረ ናይ 503 በርጌት ቀልጢፉ ምስ በታተኖ ንረዳት ዝመጸ ናይ 17 ክፍሎ ጦር እውን ከቢድ ክሳራ ኣሰኪሙ ከባቢ ሰዓት 10 ባዶ ባዶ ዕማሙ ምስ ወድአ ነቲ ካብ ዋዴ ናብ በይሉል ዝወስድ ናይ ቀደም ጽርግያ ጸጋማይ ክንፍን ተቋጻጺሩ ኣብ ተዛማዲ ዕረፍቲ ውዒሉ ብሸነኽ የማናይ ክንፊ ግን 17 ክፍሎ ጦር ብርጌዳቱ እንዳቀያየረ

0: ያለን ናይ ምክልኻል ስልትታትን ማዕበላዊ ምድረ በዳን እናተጠቐመ ዕለ 31 ወርሒ 3991 ንናህሪ መጥቃዕቲ ወገን ዓጊትዎ ውዒሉ 17 ክፍለ ጦር ኣብዚ ዕለት እዚ ልዑል ናይ ነፈርትን ሄሊኮፕተራትን መዳፍዕን ደገፍ ይረክብ ስለ ዝነበረ ንናይ ምክልኻል ዓቕሙ ኣደልዲልዎ ውዒሉ ኣብዚ ናይ ዕለ 31 ወርሒ 3991 ውግእ ጸላኢ ንየማን እንዳመጠጠ ንናይ ወገን ዓቕሚ የርቅቆ ስለ ዝነበረ ነዚ ናይ ጸላኢ ስልቲ ንምምካን ብሓድሽ ተጠናኸረ ሓይሊ ንምጭፍላቑን ብምሕሳብ ወገን ካብ ጸገማይ ክንፊ ክልተ ሓይሊ ካብ ኣርዓኖን በርሓለን ንሓለዋ ድሕሪት ተባሂላ ተሪፋ ዝነበረት ቦጠሎን ብምስሓብ እቲ መጥቃዕቲ ንዕለት 1-4-991 ተወዲቡ ክቕጽል ተመደበ ዕለት 31-3991 ግን ኣብ ሓያል ምክርኻር ተዋዒሉ
1: እንጎዳታ እውን ተሓሽጋ ተሪፋ ዝነበረት ናይ እንዳ 88 ባዕሉ ተስፈይ ዳሓዝዋ ንዓ ሒዝካ ርክባ ኢሎምን እውን ንዓ እውን ሒዘ ርክበ ዝኾነ ጸገማይ ግንባር ባየማናይ ግንባር ናሒዝና ነርና ኣሃዱና 16 እውን የማናይ ግንባር ሒዛ ነይራ ኣብዚ ውግእ ምሉእ ምዕል ተውዒልና ኣይሰለጠናን ሓዲርና ሙሉ ለይቲ ኮታሓ ክንብል ምክንያቱ እቲ ቦታ ኣዝዩ ገላ ዓይነት እስትራቴጂ እዩ ካስብሎ በቃ ገርመኩም እዩ መንደኻዱ ከምዚ ኖርማል መንደኻዱ ክንፈልጦ ዘይኮነስ ኣፃድፍ መንደኻዱ ሓንቲ ሕልፍ ትብላሙ ካብኡ ዝኸፈት ጉድጓድ ፀናሕካ ሕልፍ ትብላሙ ካብኡ ዝኸፈት ጉድጓድ ፀናሕካ ተሸሚመ ተኳታ ክቕፅላ ዘይከላ ኣይኮነ ብለይትስ ክትቅፅል ዘይትኽእል ኮይኑ ኮታ ክህሉ ሓዲሮም በዓል ማኦ ኣዝየን ገዛእቲ ተረትረን ነረን ንሶም እውን ሕተኽ ክብሉ ሓዲሮም ኣይሰለጦምኒ መሬት ምስ ወግሐ ኩሉ እቲ መሬት ክረአየና ጀሚሩ ምክንያቱ እቲ መሬት ንሕና ኩልና ሓደስቲ ኢና ንፈልጦ ነገር የብልና ድሕርና እድሜና ዘሎ እንታይ እዩ እቲ ፅርግያ ናበይ ገፂ ዝኸይድ መገዲ ዓሰብ ናበይ ገፂ ዝኸይድ ንኸሮ ዘለና ኣንፈት ናበይ ገፅና ንኸይድ ወላ ሓንቲ ንፈልጦ ነገር የብላ ንቅድሜና ጥራይ ተኽሲ ዘለዎ ቦታ እዳተመርሓካ ጥራይካ ትኸይድ ከምኡ ስለ ዝነበረ ካብቲ መንደኻዱ መሬት ምስ ወግሑ ስለ ዝወፃና ኩሉ ስለ ዝተረኣየና ጎናዊ ኩናት እናገበርና መወዳእታ ነተን በረኽቲ ብምቋፀረን ክኢልና ኣብዚ ፀላኣይ ንገዛ ርሱ ካባና ዝገደደ ኣፍልጦ የብሉን ተመክሮ ናይቲ ቦታ የብሉን ንሱ እውን ናብ ዝኸፍአ ውግኣቱ ከም ዘሎ ሽሞም ከም ዘሎ እውን ብዙሕ ዝርድኦ ነይሩ ኢልካ ክትዛረባይ ትኽእል ኒኻ
0: ዕለት 1-4-991 ብመሰረ ዝተመደበ ሰዓት 16 ባዶባዶ ክጅምር እኳ ተሓሲቡ እንተነበረ ባህርያዊ መሰናኸላት ንጉዕዞ ሰራዊት ወገን ስለ ዘደንጎየ ሰዓት 16:30 እቲ መጥቃዕቲ ጀሚሩ ኣብቲ ውግእ ወገን ብየማን ንዘግፍሕ ዝነበረ ጸላኢ ብምምላስን ካብቲ ከም መከላኸሊ ሒዝዎ ዝነበረ ታባታት ብምውራድ ከም ዝፅረ ገይሩ ናይ የማናይ ግንባር ጸጋማይ ሸነኽ ግን ከምቲ ዝድለ ክሰልጥ ስለ ዘይከኣለ እቲ ብየማን ዝዓፀፈ ናይ ወገን በርጌድ በቶም ናይ ጸጋሙ ዝነበሩ ኣህዱታት ጸላኢ ብድሕሪት ክህረምን ነፃ ኣውፂእዎ ንዝነበረ ቦታታት ድማ ጸላኢ ስለ ዝተቋጻጸሮ ክምለስ ተገዲዱ ብኣጠቓላለ ዕለት 1-4-991 ብየማን ሸነኽ ዝተኻየደ መጥቃዕቲ ሙሉእ ለይቲ ኣብ ምክርኻር ተሓዲሩ ውፅኢት ኣይተረኽቦን ኣብ የማናይ ሸነኽ ዘይመዕወትኡ ምኽንያት ጸላኢ ልዕሊ ዓቕሚ ወገን ስለ ዝነበረ ንጡፍ ናይ ምክልኻል ስጉምቲ ብምውሳድ ዘይተኣሳሰረ ወይ ዝረቐቐ ቦታታት ናይ ወገን እናመዝመዘ ወገን ንዝወስዶ መጥቃዕትታት የጋናድቦ ስለ ዝነበረን ብተወሳኺ ሕማቅ ቅርፂ መሬትን ጸላምን ጉልባብ ተጠቒሙ ይተዓጻጸፍ ስለ ዝነበረን ወገን ብቐሊሉ ክዕወት ኣይከኣለን
1: ኣብ ዓሰብ ማይ እንተዘይሒዝካ ግንባር ናይ ዓሰብ ማይ እንተዘይሒዝካ ጠፊኢኻ ሞይትካ ኣለኻ ማለት እዩ ንሕና ኣይተረዳእናን ጸላእ እውን ኣይተረድኦን እዚ ናይ ገሓሪ ቦታ ዛራ እዩ መዓት ማይ ዘይተኣደነ እዩ ፅርግያ ብገሓሪ ክንቆርፀን ከም ዘለናን ንሕና እውን ኣይተረዳእና ፅርግያ ዳ ተቋፂርና እንዲና ዘለና ትሕትና እንዲ ዘሎ ምስተባሃለ በልክሱ ገርዋ ሕዝዋ እያ ተባሂላ እታ ፅርግያ ሓዝዋ እያ ተባሂላ ጸላኢ ገና ከየዝለቕ ከሎ ማለት እዩ እታ ፅርግያ ምስ ሓዝና ጸላኢ ተባህዲ ኢሉ
0: ማዕረ ማዕረ ናይዚ ብየማናይ ክንፊ ዝተካየደ ስራሕ ብፀጋማይ ክንፊ ይቕፅል ስለ ዝነበረ ብዕለት 1-4-991 ነቲ ዳሓር ወሳኒ መበገሲ ክኸውን ዝኽኣለ ቅርፂ መሬት ማለት በይሉል ዝቋፃፀር ብርኽ ዝበለ ቦታታት ሒዞም ሓዲሮም ብኣጠቓላሊ ዕለት 1-4-991 ካብ ሰዓት 16:30 ዝጀመረን ንምሉእ ለይቲ ዝቐፀለን ውግእ ብፀጋማይ ግንባር ድሓን ኣንፈት ክርኢ ከሎ ብየማን ግን ምዕባለ ይነበሮን ብድሕሪ እዚ ዋላ እኳ ሰራዊት ወገን ኣዝዩ ተዳኺሙ እንተነበረ ተጋዳላይ ህዝባዊ ግንባር ስኑ ነኺሱ ነዚ ኣብ ዋዴን ከባቢኣን ዝነበረ ሰራዊት ክድምስሶ ስለ ዝነበሮ ወገን ዘድሊ ምውድዳብ ገይሩ ንዕለት 2-4-991 ወጋሕታ ዘየዳግም ወሳኒ መጥቃዕቲ ክወስድ ወሲኑ
2: ኣብ ዋዲ ከዓ ካልእ ሓደጋ ከዓ ፀኒሕና 17 ክፍለ ጦር ብነፈርቲ መፅኡ ንዓሰብ በዚ ቢዘን ገለመለዩ ነይሩ ዋደ ጠናኸይሩ ሒዝዋ ፀኒሕልና ፍሉይ ነገር ዝገብሮ ከዓ እቲ 17

0: ኣቶ ፍለጠር ምሳና ነዊሕ ዓመት ስልትና ዝፈልጥ ኣካይዳና ዝፈልጥ ተመክሮ ዘለዎ ኣህዱ እዩ። እቲ ቅድሚኡ ካብ እቲ ሓምሻይ ክፍለጠር ጀሚርካ ዋላ እዚ ሞተራይዝ ንብሎ ዘለና ዋላ እዞም ብርጌዳት ብምልኦም ብኢትዮጵያ ድመፁ ስለ ዝኾኑ ንዓና ይፈልጡናን እዮም። ከምኡ ስለ ዝኾኑ ከዓይና ብቀሊሉ ነቃብፆም ነርና ማለት እዩ።
1: ወገን ንዕለት 24991 ከካይዶ ዝወጠኑ መጥቃዕቲ ንናይ ጸላኢ ክፉት ቦታታት ብምዝማዝ ንናይ ዕደላ ቀንዲ መስመሩ ዝኾነ መስመር ዋዴ በይሉል ብምቑራጽ ንብምሉእ ግንባር ኣብ ስጋኣትን ሓደጋን ንምውዳቕን ንምድምሳሱ ዝዓለመ እዩ ነይሩ። ብመሰረት ዕለት 24991 1830 ብጸጋማይ ክንፊ 2 በጠሎን ዝኸውን ኣጋር ምስ 6 ታንክታትን ገለ ዓቕሚ ናይ ረሸሻትን ኣሰሊፉ ነቲ ሓሞትን ተጻዋርነትን ዝሓትት ናይ ቆረፃ ስጉምቲ ወሲድዎም። ሰራዊት ጸላእውን ተዳኺሙን ሞራሉ ተተናኺፉን ስለ ዝነበረ ጸኒዑ ከይተኸላኸለ ንመጥቃዓቲ ህዝባዊ ሰራዊት ምጽዋር ስይኑ ሒዝዎ ዝነበረ ቦታ ገዲፉ ቀልጢፉ ተበታተነ።
2: ኣብ ዋደ ዝነበረ ውግእ ኣዝዩ ተሪር ነይሩ። ጸላእይ ዝኣክል ዓቕሚ ምፅኡ ዝኣክል ውዳበ ገይሩ ንሕና ድኻም ኣለና፣ ናይ መስዋዕትን ናይ መውጋእትን ኣሎ፣ እቲ ባህርያዊ ኩነታት ኣሎ። ብኣንጻሩ ግን እተን ካብ ከበሳ ካታት ኤርትራ ዝመፃ ናይ ጸላኢ ክፍላተ ሰራዊት ታሃሴን ካብ ዝሑል ናብ ውዒ ስለ ዝመፁ ሳቶም ኣየበሉን ክፀንሑ ይከኣሉ ንሕናና ሓይሽ ተፃዊርና ማለት እዩ።
3: 31 ወርሒ 3 ክሳብ ዕለት 2 ናይ 3 መዓልቲ ውግእ ነይሩ። ኣብዚ ናይ 3 መዓልቲ ውግእ ኣዝዩ መሪር ውግእ እዩ ነይሩ። ተናሰላልፈና ከዓ ልክዕ ብመሰረት ኣቋማና ስለ ዝነበርና ንሕና ብፀጋም ኣያ ተሰሊፍና ነርና።
4: ዋደ ክትወርድ ከለካ ምናልባት እቲ ቦታ ናይ ጋሓረ ናይ ቮልካኖ ክሳይ ዘባላሽዎ ሰናን የእማን እዩ። ብፍላይ መካናይዝ ንክትወርድ ብጣዕሚ ፀገም እዩ ቢልና ማለት እታ መንገዲ ፀባብ እያ ዋላ ንሳቶም ከማ ከመይ ገሮም ሓፋ ከምዝነበራ ገዲምና ይዳሕራት። ኣብኡ ምስ ወረድና ናይ 3 መዓልቲ ዳርጋ ውግእ ኣካይድና። ውግእ እናካየድና ግን 17 ክፍለ ጦር ካብ ኣስመራ መፅኡ ነታ ቦታ ናይ ዋደ ዓፂዋ። ኣብዚ ከቢድ ማለት እዚ እቶም ኣህርታት ገዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዲ መፅኡ ኮታት ጫቕጣቕ ኮይኑ ጫቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫይ ውፁ እሞ ከም ዘለ ካብዚኣ እንተ ንምዝላቅ ኮይኑ ድኻማትና ሓቢርና ጸላኢ ግዳይ ኣብዛ ጎልጎል ክትርፈና እዩ ሕራይ ትእግረኛ ዝውፃእ መካና ዝ ግን ትወፅእ የለን ኣብ ክንዲ ከምኡ ግን ዕድል መሃበና ፈተነታት ክነካይድ ኢልና
2: ትውግእ ሕማቕ ነይሩ። ኣብ መወዳእታ ከም ውፅኢት ናይቲ ሕማቕ ተሪር ምንባሩ ነዝልቕዶ ንድፋእ ዝብል ሕቶ ክትዕ መፅኡ ማለት እዩ። ሕጂ ናብዚ እውን ንሕና ተኸፋፊልና ውጩ ተዋጢሩ ንሕና ገሌና ገሊኣት ንዝልቕ ኢላ ገሊኣ ከዓ ንኸመይ ግርና ነዝልቕዳ ንሕና ንካብቶም ተቃወሙ ነይረ። ምክንያቱ ቀዳማይ ነገር ሰዓት 4 እዩ ነዝልቕ ዝበሃል ዘሎ ስዋኣትና ኣይቀበርናን ንሕና ከዓ ማህሰይቲ ነርና ናይ ስዋኣት ነይሮምና ታሽሙ እዚ ደይተቐብሩ ውጋኣትና የልዓልናን ሽዑ ከዓ 5 ኦራል ቦምባን ጥኢትን ኣራጊፍና ምስ ኣራገብና እተን ኦራላት ከዓ ኣዝየን ንድሕሪት ከይደን ናብ መሕቢአን ኣግራብ ኣቴን እየን መዓስ እየን ንሰን ክመፃ መዓስ ኢና ክንፅዕን ጥኢትን ቦምባን ክንፅዕኖ መዓስ ኢና ውጋኣት ከነግሕዝ መዓስ ኢና ስዋኣት ክንቀብር ወጊሒ እዩ ኣብዚ መውዓል ጥራሕ ይደዋፅእ። እጂ ኩሎም ቶም ምሳይ ዝነበሩ በዓል ቋንቁ ነይሮም በዓል ሃብቱ ነይሮም ሃብቲ ግረንድራስ ቋንቁ ሓደ ይርእቶና ነይሩ ማለት ክንውዕል ኣለና ምርጫ ዝበሃል ነገር የለን። በቲ ተኸስተሃይለ ፈፂምና ንውዕል ኣይንኽእልና ከነዝልቕ ኣለና ፅባሕ ንጎ ካልእ ሽግር ክመፅ እዩ ናይ ዝመፅእ ሽግር ተሓተቲ ስኹም ኢኹም ኣብ ዘይንኣምነሉ ውግእ ተእትውና ኣለኹም ገለመለ ብዙሕ ዘረባታት ነይሩ። ኣብ መወዳእታ ድሕሪ ክንደይ ክትዕመቸም ሕጂ ምዝላቕ ግን መሬት ወጊሕ እዩ ዛል ሓጥሓጥ እንዳበልና ብሄሊኮፕተራት ገይሩ ክኽስትረና ክውዕል ብኣንቴነብ ገይሩ ሰራዊት እንዳውረደቐ ቅድሜና ክጨፍጭፈና ክጥፋና እዩ ማለት እዩ። ስለዚ ረጊእና ዛ 6 ንምለስ እንደገና ዝገጥመና ኩነታት ከከም ኩነታቱ እንዳገጠምና ዝዋፃና ስራሕ ንሰርሕ ተባሂሉ ንውዓል ተባሂሉ
4: ፈተናታት ክነካይድ ከዓኒ እታ ጸጋመይቲ ካብ እዚ ናይ ዋደ ብኣርዓኖ በርዓኖ ደውረደ ሩባ

0: ጎላጎል ወይሉ ዝወርድ ኣሎ ኣብዚ እታ ሩባ ትረአየና ነራ ሕጂ ከም ምርጫ ምናልባት ነዚኣ ንመፅናዕቲ ኣካይድና ትሕልፍቲ ኮይና በዚኣ ንክንገጥሞ እቲ መደብና ነይሩ ብኡ መሰረት ሕጂ ንመጀመርታ ንወዲ ገብረኣብ ርክብና ወዲ ገብረኣብ ከምዚኣ ከምዚኣ ኣላ እሞ ኣህርታት ተወፂዑ ኣሎ ኣኸር ከዓ በፂሑ ኣሎ ዘይ ፈተና ትበሃል እዛ ናይ ሃንደሳ በጦልን ጥራያ ካልእ ግን ኩሉ ፈቲኒ ስለዚ እንታይ ንግበር ከም ርእቶ ግን ንሕና እንታይ ኣላህና እዛ ናይ ሩባ ከድኩም ኮለላ ተገበርኩምላ ዝሓሸ እዩ ኢልና ሕራይ እሞ ኣነ በዚ የማናይ ስለ ዘለኹ ፈንጂ ንገሮ ኢሉ ንፈንጂ ከዓ እታ መልእኽቲ ሂብናዮ እታ ኩላ እታ ናይ ታኩነታት ናይ ኣጋር ኣህርታት ኣጋጥሞ ዘሎ ሽግር ኩላ ሓቢርናዮ ቀልጢፍኩም ኮለላ ኣካይዱልናዮም ኮለላ ከካይዱ ማለት ካብ ታንከኛ ካብቶም ሓለፍቲ ካብተን ኣጋር ኣህርታት ሰድዮ
1: 17 ዓመት እዩ ምስ 17 ወላ ሓንቲ ከገላግሎም ኣይከኣለን ናህሪ ስለ ዝነበረና ዝኾነ ዋጋ ከፊልና ኣጥቅዒናዮ ዳሃድም ሃዲሙ እታ ዝያዳ ዝሓገዘት እዛ ቦጠሎኒ ናይ ምስ እዛ ፀገምና ዝነበረት ቦጠሎኒ ምስ ሜካ ቆሪፆም መስመር ናይ ጋሓረ ስለ ዝቆረፅዎ ፋሓብቲ ንኣትይዎ ዝሃደመ ሃዲሙ ዝተማሃሪ ከተማሪኹ ንቡር የገፅም እዮም ሃዲመን ማለት እዩ
2: ኣብዚኣ ማናጃ ዝበሃል ነይሩ ከመይ ዝበለ ጅግና ማናጃ ምሳዩ ነይሩ መራሕ ቦጠሎኒ ኣነ ክፍትን ኢሉ ናበይ ክትፍትን በቃ ኣብዚ ክንውዕል ስለ ዘይንኽእል ኣነ ክፍትን በዛ ዘለኽዋ ጥራይ ሕራይ በሉኒ ኢሉ ፈትን ኢልና ምስ ፈተነ በቲኑ ገዲፍዋ ፀላይ ፋሕፋሕ ኢሉ
0: ሰዓ 7 ተበግሾም ኣብ መወዳእታ ከዓ ሰዓት ሓደ ለይቲ መፅኦም ለይቲ መፅኦም ጭር ትብል ፈንጂ ይረኽቦ ይ ፈንጂ እዚ ቦታ ታንክታት ኮ ብዙሓት ታንክታት ከሰልፍ ይኽእል እዩ ስለዚ ምስጋር ንምኻድ ፀገም ዝበሃል የብሉን ስለዚ ከነፅቅዕ እንድሕር ኮይና ግን ካብ የማናይ ታንክታት ትወስኸልና ብል ንወዲ ገብረኣብ ረኽቦ ንወዲ ገብረኣብ ረኺበስ ታንክታት ትወስኸሎም ብሎ 4 ታንኪ ምናልባት ኣብቲ ክስታያት ቴክኒካዊ 3 መፅአና ናይ ድብሉ እታ ኩናት ሰዓት 7 ንግሆ ክጅመር ክስታይ ንገብር ፀላኣይ ሕጂ ኩሉ እቲ የማናይ ጎቦታት ተቋፃፂርዎ ስለ ዘሎ ንዓና ስንጠቕ ኣቢሉ ናብ ዝነበርናዮ ክንመልሰና እዩ ድህንደድ ዘሎ ንሕና ከዓ ብሸነኽ የማን ብድሕሪ ኢና ንመፅእ ዘለና ኣብዚኣ ንግሆ ሰዓት 7 እታ ኩናት ትጅመር እታ ኩናት ምስ ጀመረት መጀመርታ እናተንቀሳቀስ ኩናት እተን 7 ታንኪ ይቃፀላ 7 ታንኪ ኩለን ሓዊ ምስተበለ ፀላኢ ፍፁም ራዕዲ ኣት እዚ 17 ክፍሎ ጦር ከዓኒ ማለት እቲ ኩነታትና ምስ ረኣየ መጥቃዕቲ ኣካይዱ ከብለና ክመልሰና እዩ ዝሓስብ ዘሎ ከምዚኣ ምስ ኣጋጠመ 7 ታንኪ ቀፀላ እንደገና እታ መጥቃዕቲ ብድሕሪ ትመፆ ክፍሎ ሰራዊት 17 ከምዛ ጎቦ ከምዛ ሃመማ ተፀሪጉ ዕዝር ይብል ማለት እዩ
2: 17 ክፍሎ ጦር ብምሉእ መፅእ ነይሩ እቲ ብድፋዕ ዘሎ ሰራዊት ካሃድም ምስ ረኣዮ ሓንቲ ነገር ከይገበረት ክኢሉ ቡሬ ገፁ ኸይዱ ኣብኡ ብፅምኢ ብጥሜትን ብምሉእ ረጊፉ ሓንቲ ጥኢት ከይቀተልና ከይሃርምናዮ ማለት እዩ ብምሉእ እቲ 17 ክፍሎ ጦር ካብ ኣስመራ ይመፅእ ስለዚ ካብ ኣስመራ ዝመፁ 3 ክፍለ ሰራዊት 21 22 17 እንደገና ተድርብቲ ብርክት ዝበሉ ብርጌታት መፅኦም ዕላማን ድሌትን ናይቲ ውድብ ከዓ ተተግቢሩ ማለት እዩ ልዕሊ እቲ ዝተገመተን ዝተደልየን ድሕሪኡ ንሕና እንደገና ንበይሉል ቀፂልና ማለት እዩ
0: እቲ ኩነታት ናይ ፀልማት እውን ስለ ዝርከበ መብዛሕትኡ 17 ካብ ንሕና ድቐተልናዮ ኸማን ብቦምቡኡ ድሞተ በዝሓቲ ጎላጉል ስለዚ እታ ናይ ዋደ ከዓኒ ብከምዚኣ ንዕወተላ ምናልባት ኣብኡ 7 ታንኪ ንማርኽ 222 ከምኡ ብንቦታት ኮታሳይ ንብል ዝኾነ እቲ ዋደ ዝበሃል ግን ንዕወተሉ ማለት እዩ ሓንቲ ብዚኣ ሕጂ ኣብ ነንሕድና ጫቅጣቅ ደበለትና ንሕና ፀላኢ ተዳኺሙ ከሎ ሰራዊት ዋላ ብውሑድ ገርካ ክሰዓብ መደብ ነርና ፀቂጥና ተዛሪመዮም ግን ንሕና ምስ ዝደቐነናዮ ክሳራታት ጉድሎታት ስለ ዘለና ከምዛ ዘለናዮ ከለና ንኩናት ክንቅፅል ኣይንኽእልና እንተደሊኹም መፂኹም ኣብ ዋደ ኣኼባ ገብረልና ሞ ገምጋም ትገብሩ ኢሎምና መፂና ኣብቲ ዋደ ምስ ረኸብናዮም ብልክዕ ማለት እቲ እንታይ እዩ እቲ ድሌትን እቲ ኩንነትን በበኙ ነይሩ እቲ ድሌት ንሕና ተቐፂሉ ማለት ንፀላኢ እንተ ተዳኺሙ ከለዉ ስዒብካዮ ብዕፅፍ ኢኻ ትዳኽሞ እንተ ደሲዕብካ ከዓ ተወዲቡ እንደገና ካልእ ሽግር እዩ ዘምፅአልካ ብዝኾነ ክንስዕቦ ኣይከኣልናን ዋደ ማለት ናይ ክልተ መዓልቲ ዕድል ናይ ምውዳብን ናይ ምፅጋንን ንብል ዋደ ወዲእና ንግሃረ
3: ስለዚ ኣብ ናይ ዋደ ሓደ ክብድ ዝበለ ናይ ሰለስተ መዓልቲ ኣውዒሉ ኣብቲ ስልጣዊ ሰራርሓና ኣብቲ ሆሮሮማ ገፅካ ሕጂ ናይ ንኣብነት በዓል ስሉሕ ኢላ ካብታ ማይ ድሕሪ ምፊጭካምሲ ፈፂምካ ግስም ዝበለ ሳህራ እዩ እዚኦም በዓል 17 ኣብዮም ጠብዮም መሰብ ቀቲልካ ከምዘይውዳእ ክትፈልጡ ኣለኩም ማይ ፀሚኡ ህልም ዝበለ ደዘርት ምስ ዘርቤኻዮ ኣኺልዎ ዳሓርካ ትጎልጎል ከምዝምሰለ ከዓ ማይ ደላ ቅድሜካ ይትመስለካ ፈለቕ ፈለቕ እዩ ድብል ማይ ክረክብ ማይ ክረክብ ኣማሓራቃ ንዳ ትፈልጥዎ ከዓ ይትኽእል ያ ስለዚ ንሕና ቀቲልናዮ ወዳእናያ ሰራዊት ኢትዮጵያ ኣብቲ ጎልጎል ምስ ሰደድንያ በዓል ሰላማ 17 ክሎጦር እቲ ዝሓየለን እቲ ዝበዝሐን እዩ ነሩ ብዙሒ በዛ ናይ ዋደ በዚኣ ምስ ፈደስናዮ ዋላ ሓደ ሰብ ኣርኪብና ዝቐተልና ነገረ ሰራዊትና ካይባታተለለይ ሓጥራይ ስቕበል እዚ ሰራዊት እዚ መላስ ኣብያት ቁርባ ቡሬ ኣብ 71 ንኣትዩ እምበር ዳኣተ ሓደ ኢልና ብታጎልጉ ኩላ ትርኢ
1: ደንከል ከቢድ እዩ ትሑፃ ረስኒ የንድደካ እዩ ኣብኡ ደቂስካ ክትዋጋእ እቲ ቀፀላ እምኒ ኣብኡ ደቂስካ ክትዋጋእ ኣዝዩ ከቢድ እዩ 244 ተዓቕሚ ሰብና እዩ ኣብቲ ተዋጋእ ሰራዊት ተን ሓሙሳ ደቂ ኣንስትዮ እየን እቲ ክፍልታት 26 እዩ 5 ደቂ ኣንስትዮ ኣለዎ ካብቲ 26 55 እየን ናይ ተኣሃዱ ኣብ ኩሉ ትስራሕ ከዓኒ ዓሚመን እየ መግለፂ ክትረክበለ ደለካ ሳ ትረክበለን ኢካ መግለፂ ኣነ ግን ብርሃን ይብለን ንብርሃን ሲ ካልኣ የብሉን ብርሃን ደቂ ኣንስትዮና ሓያላት እየን ኣዴታትና ሓያላት እየን ስለዚ ምስ ከምዚ ነተን ደቂ ኣንስትዮ ኣብቲ ነበረ ኩነታት ዕውስ ስራሕየን ሰሪሐን ብሓባር ንኩሉ ነቲ ክስገር ዝግብኣ ሰጊረን እየን
4: ኣዋዴ ማይ ፅምኢ ነሩና ማይ ምስሰተና ብምሉእና ደም ኢና ሸና ፀላኢ ኣብኡ እንተተጥቃዕና እንተትመፀና ነይሩ ሲ ወላ ሓደ ሰብይም ተወግአን ኣብቲ ማኪና ሽዑኡ ተደርቢና ንፅባሒቱ ሽዑ ኮይናት ኮይኑ ኣብኡ መሪር ኩናት ሓደ ብርሃለይ ዝበሃል ካብቶም ሓደስቲ እዩ መድፋዕ ጅብሬን ይኸዓ ነይሩ ሓድሽ ኮሎስ መድፋዕ ጅብሬን ነይሩ ኣብኡ እሱ በዚ ኣይቱ ተሃሪም ውጢኢት እቲ ደም ንውሽጢ ዝኣቱ ነይሩ ሽዑ እንታይ ይብለኒ ጓል ሓለፋ ምሽ ንኩሎም ተድሕንዮም ነርኪ ኣድሕን ንባ እንዳበለ ሽዑኡ እሱ ተሰውዩ ማለት እዩ ኣብኣ ተሰውዩ ሓደ እሱ ተሰውዩና ውጉኣት ከዓ ነይሮም እቲ ኩናት ኣብኡ ነበረ መሪር እዩ ነይሩ ብጣዕሚ መሪር
5: እቲ ብፀጋም ወገን ዝተወስደ ናይ ቆረፃ ስጉምቲ ነቲ ብየማናይ ክንፊ ፀኒዒ ዝከላኸል ዝነበረ ሰራዊት ፀላኢ ስለ ዘሰንበዶ ንሱ እውን ብዘይተወደበ መልክዕን ኣንፈትን ክሃድም ጀሚሩ ታንክታት ወገን ኣብቲ ዝሓለፈ ናይ ክልተ መዓልቲ ውግእ ብሰንኪ ዘይምቹ ቅርፂ መርት መተዓፃፀፊ ዕድልን ናይ ተኽሲ ሜዳን ሲኢነን ተሳትፎን ተደሪቱ ድሕር ምፅናሕ ነተን ዓቕለን ኣፅቢበን በቲ ዝተቆርፀ መስመር ካሃድማ ዝፍትና ዝነበራ ታንክታት ፀላኢ ኣብ ናይ 2500 ሜትሮ ርሕቐት ብዘደነቕ ናይ ጨመተ ብልሓት ታንክታትን ሓንቲ ኣንፊብያንን ኣትሪፍሉ ሽዑ እዚ ናይ ጨመተ ብልሓት እዚ ኣብ ተመክሮ መካናይ ዝድወገን ፋል ማይ ከይኮነ ኣይተርፍን ተባህለ
3: ቀዳማይ ነገር ኣብ ደንከልያ ማይ ድሓዘ ይድዕወት ሸገርገር ገለ ዝበሃል ነገር እንተልካ ጠፊእካ ዓዲድካ ማለት እዩ ስልጣዊ ካያይዳኻ እንታይ ክኸውን ኣለዎ ንኩሎም ዑራን ኩርባን ሰራዊት ኣይግበርን ባዕሎም እዮም ዝሕለዉ ተማፃኒ ነቶም ወሰንቲ ዝበሃሉ ማይ ዘለዎም እንጀራ ዘለዎም ሎጂስቲክስ ዘለዎም ናብኦም ኣምሪሕካ ንኦም ጠቅ ቢልካ እቲ ኩሉ ሰራዊት ኣብ ርባን ኩርባን ፅርሐ እንታይ ዝኾንሻ እዩ ናባኻ ዩ ማይን እንጀራ እንደልዩ ዝመፅእ
6: ክንዲ ብፅርግያ ክመፅእ ትፍትን ናበይ ገፁ ሃዲሙ ንበረኻ ሃዲሙ ንበረኻ ምስ ሃደማ ምንታይ ኣትዩ ኣብ ሆሮርማ ናይ ኮሎቦዲሶሎን ገለበለን ይኣትዩ 17 ጠቕላላ ከም ሰራዊት ቀቲልና ኣይወዳእና እዮን ባህር ዩ ቀቲልዎ ኣብዚኣ ንሱ ስለዘምሰሰልና ንሕና ዋዲ ኣትዩና ብዘይ ገለ ፀገም ዋዲ ዒላ እያ ዘላታ ካማይ ተቋፃፂርና ጋሓራ ከዓ ብዓብዪ ትዛራ ከዓ ሰራዊትና ተቋፃፂርዎ
3: ስለዚ ካብ ጉይ መዓል ክሳድ መሓዝ ዝብል ምስላ ናይ ህዝባዊ ጉማር ኣሎ ናይ ህዝብና ኣሎ ንስኻ ንኩሉ ነገር ክሕዘየ ትብል ተኾንካ ጠፊእካ ማለት እዩ

ነቶም ኣለዉ ዝበሃሉ ኣፅኒዕካ ንዖን እምነት ኢልካ ንዖን ዳርእሽካ ተወዲያታ ጉዳይ ካልእ ክትማርሕ ኢካ ትውዕል እምበር ካልእ ኣብ ሽግር ዘይኮነስ ንስኻ ፈታሕ ሽግር ኮንካ ካ ትርከብ ማለት እዩ። ስለዚ እቲ ካልኣይ ዞን ዝበሃል ኣዋደይ ተዛዚሙ

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸሉ ረቑሒ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድሰልናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙር ዘዮ እሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ፀሓይ ጭራታታ ናብ መሬት ክትልእኽ ምጀመረት ካብ ዝተፈላለየ ኣንፈዛ ኸተማን ካብዛ ኸተማ ወፃእን ዝመፁ ነጋዶን ዓዳጎን ናብ ዕዳጋ ዛ ኸተማ ይውሕዙ። እቶም ዝተፈላለየ ንብረት ሒዞም ብ4 መኣዝን ዝመፁ ሸቃጦን ዘድልዮም ንብረት ክገዝኡ ዝደልዩ ዓዳጎን ኣብዚ ዕዳጋ ይረኸቡ። ነጋዶ ንብረቶም ሸይጦም ዓዳጎ ኸዓ ዘድልዮም ንብረት ገዚኦም ነናብቲ ዝመፁ ለኣንፈት ክኸዱ ይረኣዩ። እዚ ዕዳጋ ብዕዳጋ ማይ ድማ ይፍለጥ። ሓደ ካብቶም ሰፋሕቲ ዕዳጋታት ሃገርና ምዃኑ ድማ ይእመነሉ።

0: ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ግባብ ኣጋይሸን ይፅብያ። ዓማዊል ከዓ ከከም ደስ ዝብሎም እንዳኽስቶ ንዓናይ እንዳኽስቶ ባይ ሓይሽ እናበሉ መሪፆም ናብ ዝምችኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱን ከለዉ እቶም ቅድም ስራሕና ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ።
1: ኣነ እየርታረቀ ባሃል ተቐማጢት ከተማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ። በቲምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ። ብየማን ምፃእ ብፀጋም ምፃእ ብደንበላ ስመፅእ ዛይደኮሎም ኣብዝደይርከብ ኮታ የለን ነግረካ። ንሕና ድማ ቦቶም በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ ድራር ኢለትና ድራርና ሒጅና ንገዛና ንመፅእ ፅቡቕ ኣለና መንግስትና የቑመልና ኣነ ስዋ ፀሙቕ ድር ወዲ ሰበራ ውስኻ ስመሩ ዘርህላሰ እግሩ ዓዱ ኳላ እንዳገርግስ ኩሉ እዚኣ ደይ ትጥርነፍ የለን ፅቡቕ እዩ ዋላ ሓንቲ ጎደሎብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ ኩሉ ቅርብ እዩ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ እኽሊ ዝቕርብ እኽሊ ቅርብ ጤለ በጊዕ ዝቕርብ ጤለ በጊዕ ቅርብ ማሲ ብዙሕ እዩ ፅቡቕ እዩ ዝሃልኽ ፅቡቕ ካ እዩ ዝቕርብ ብልጫ ዘለዎ ማሲ እታ ሓንቲ ሓሙስ እንዲ ዓዳጋና ነቲ ህዝቢ በትምፃእ ስለ ትእክበልና ሓሙስ ካብ ኩሉ ከተማታት ኤርትራ ማይ ድማ መልዕሉ ኣለዋ እየ ክብል ዝኽእል ምክንያቱ ኣብዚ ፅፉ እዩ ዝርከብ።
2: ኣነ ተክላ እስቴፋኖስ ዝበሃል ዓደይ ከዓ ኣብዚ ፅልማ ዓዲ ሓርቦ ሕጂ ኣነ

0: መጽይ ጥሪት ገዚየ መጽየ ነጋዳይ ከ ሕጂ ጥሪት ከቢሮም ኣለዉ ሕጂ ሎሚ ኣብ ዝደለናዮ ሰዓት ከቢሮም ኣለዉ ሕጂ ብዕራይ ናይ መጥረ እቲ ድፀበቐ ስጋብ 14 ንበሎም ኣለና ኣብዚ ስጋብ 14 ማእከላይ 8 ኩን ድበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋብ 14 ናይ መጥረ ናይ ስጋ ድማ ከከም ክብደዱ ሕጂ ከቢድ ናይ ስጋት ኮይኑ ስጋ 16 በፂሖም ኣብዚ ሓሙስ ሓሙስ ኩልሻ ድመፅእ ዋላትኹም ብያ ው ንወርድ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ እምበር ቀደም ማይ ድማ ዝኸይተሰርሐ ከሎ ኣብዚ ዳዕረ ከሎ ኣነ ብልነረ ኣብዚ በዚ በጊዕ ንህለት ንብርዶ ይብላ ማይ ድማ ኩሉ ይድርከቡ በዚ ኣድግነትልካ ንብርዶ ይብላ በዚ ኩሉ ማይ ድማ ፅቡቕ እዩ ንስራሕ ፅቡቕ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብ እዙ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከምትሪኦ ዘለካ ሻይ ኣለዎ ኩሉ ኣለዎ በዚ ደንበላስ ዝኩሉ ደንበላስ ዝኩሉ ክሳብ ኩሉ ስጋብ ታሓቲ ደንበላስ በዚ መፅእ በዚ ዝኩሉ ቋሓይን መፅእ በዚ ስጋብ ትኾምብያ ካብቲ ኾምብያ ተገዚኡ ጥሪት ኣብዚ ዳኣቱ ካብ ሻምብቆ ካብ ኩሉ ተኣራሪ ናብዚ ኣቱ እዚ ዓዲ እዚኣ ወደብ ትበሃል ነጊረካ ሰባትና በዚ ካብቲ ኾምብያ ዘኩሉ ትመፅእ በዚ ደቀ መሓር ከይተረፈ ሸቃጣይ ትመፅእ መንደፈራ እዚ ኩሉ ስመራ ኣብዚኣ ደይ መፅእ ሞ የለን ካብ ሙሉእ ኤርትራ ዳርጋ ሰብ ኣብዚ መፅ
1: ዕዳጋ ማይ ድማ ኣብታ ንዞባታ ደቡብን ጋሽባርካን መራኸቢ ዝኾነት ከተማ ማይ ድማ ተደኩና ስለ እትርከብ ፍርያት ናይ ክልተ ዞባታት ዘይሰኣኖ ዕዳጋ እዩ
2: ፍራዋ ሃብቶም ይበሃል ኣካየድ ስራሕ ምሕዳር ከባቢ ዓዲጋ ባየ ኣብዚ ናይ 78 ዓመት ክኸውን ኣብዚ ዕዳጋ 78 ዓመት ክኸውን ሰሪሐ እዎ እዚ ዕዳጋና ካብ ርሑቕ ናይ ጋሽባርካ ካብ ዞባ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብ ዕዳጋ እዩ ኩሉ ቆፂርካ ወይ ናይትውድእን ማለት ሲ ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት ይእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ ይእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላ ዳጉሻ ጣፍ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ዘይመፅእ ነገር የለን ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ዝኾነ ኩሉ ብዚ ዕዳጋና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዘባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኩስ ዝበሉ በብዓይነቶም ካብ 8 ክሳብ 9 ንኺኢሎ ዳጉሻ 15 በዛ ሕጂ ድገዝኣ ዘለኹ ጣፍ 21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጓ 21 ዓይኒ ዓተር 17 18 ፅቡቕ ኣጋጣሚ ብርስን ውን ኣለና ብርስን 26 ንኽኢሎ ከምዚ ይሽየጥ ስርናይ 17 16 ፈረቓን ውን ንሸይጥ ኢና ደበር ማለት በዚ ብታሕቲ ጋሽባርካ ድመፁና እኽሊ እዮም ደበር 17 16 ፈረቓን ብኺኢሎ ከምዚ ንሸይጥ
1: ነጋዶ ወይ ሸቃጦ ካብ ዝተፈላለዩ ኣንፈት ናብ ዝዕምር ተባሂሉ ዝፍለጥ ዕዳጋ ማይ ድማ ይሳግሙ ምስቶም ክዕድጉ ኢሎም ካብ ዝተፈላለዩ ቦታታት ናብዚ ዕዳጋ ዝመፁ ዓዳጎ ከዓ ብቐጥታ ይራኸቡ

ኣራይ ስመይ ሃይለ ፀሓይ ሃብተ ይበሃል። ኣብዚ ዓዲ ዓብየ ዳርጋ ብህፃነይ መፅ ብዘይ ዓብየ ዕዳጋ ከተማ ማይ ድማ ከም ዝትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከም ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ። ስለዚ እንታይ ሞ ኣብዚ እንቋቑሖ ስጋ ብዋላ ዝደለኻዮ ኣይትስእኒካ ኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ዘሎስ ዝሓሰረ ዕዳጋ ኣለዎ። እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ። ማለተይሲ እንቋቑሖ ሸጥካ ዲኻ ቆሎ ሸጥካ ዲኻ ጤል ሸጥ

0: ካዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ፣ ደርሆ ትረክብ። ከም ማንጉስ፣ ዘይትቡን እንዳኣመሰለ ኣብዚ ከባቢ ኣሎ ማለት እ ዘይትቡን ፈርዩ ኣሎ ዘይትቡን ፈርዩ ኣሎ። እዚ ማንጉስ ኣይፈረየን እምበር ካልእ እዚ ቁስጣ፣ ሰላጣ፣ ጉዕ በርበረ፣ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን፣ ግን ካብ ከበሳ እዩ ድመፅእ፣ ካብ በዓል መንደፈራን ከባቢኡን እዩ ድመፅእ። ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰበራ ብምሉኡ ገለ ብከፊል ናይ በዓል ማይ ምነ ማለት ማይ ኩዖ ንዕበል ደረ ማርያም ምሉኡ ካብ መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብዩ እንዳኣራረዩ መፅኦም ኣብዚ ሰፊሕ ዕዳጋ እዩ ዘለዎ። ተላይ ንእዞባ መልቅይ ዝሰፍሐ ኣብዚ መፅእ ካብ ዝተፈላለየ መፅእ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይሕ ሓደሓደ ግዜ ሲ ንመስባሕቲ ዝኾኑ ጥሪት ክገዝኡ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቀ ምሓረ እዩ መፅኦም ኣብዚ ዋላ እዱ ክገዝኡ ጥሪት ክገዝኡ ከስብሑ በዓል ደቀ ምሓረ በዓል ዓዲ ኋላ መን እዩ ኣስመራ ኣብዚኣ ትውዕል
1: ወይ ኣዝዮ ፍቓዱ ይበሃል። ኣብዚ ካብ ዝሰርሕ 2ልተ ዓመተይ ኮይኑ ዕዳጋ ፅቡቕ እዩ ዘሎ። ክመደረ፣ ሽጉርቲ፣ ኣኻውሎ ከምኡ ኩሉ ደቂቕ ኣራንሺ፣ ባናና ኩሉ ሒዝና ኢና ንውዕል ኣብዚ እዋ ንገዝኡ ደ ካብኡ ኣብ መንደፈራ የምፃልና ዓማዊል ኣለዋና ካብ መንደፈራ የምፃልና ንሕና ካብዚኣተን ካብኣተን ተቐቢልና ካብዚ ንሕና ንሰርሕ ንውዕል እወ ፅቡቕ እዩ ተሓጉሸን በቃ ብተሓጓስ ዳ ምሸ ስርሕ ውዒልና ንዓተን ንብን ፅቡቕ ሓደ ቅሩብ ዳዓና ትርፍ ኣቢልና ፅቡቕ እዩ ከምኡ እንዳገበርና ደቅና ንዕንግል ኣለና ፅቡቕ እዩ ሳላተን ኣታው እዩ ፅቡቕ እዩ ፅቡቕ እዩ።
2: ኣነ ዓንዶም ገብሪሂወት ይበሃል ዓንዶም ገብሪሂወት ገብረስላሰ ይበሃል። ኣብዚ ከተማ እዚ ወይ ኣብዚ ዕዳጋ እዚ ዝካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት እዚ ዕዳጋ ነካይድ ማለት እዩ። ብጋሽ ዳኣቱ እኽሊ ይካየድ ኣብዚ መሸላ፣ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ካብዚ ከባቢ እውን ይመፅእ። እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታሽም ዳበልና ንኸይድ ጥረምረ ባልደንጓ ኣሎ ሰበረ ኣሎ ሰበረ ኣሎ ዓይነዓተር ኣሎ እዚኢታት ዝመስል ብዙሕ ነካየደ ንጥፈታት
3: ኣብ ዕዳጋ ማይ ድማ ዘየለ ንብረት ዳርጋ የለን። ብምልኦም ጥረታት ፍረታት፣ ኣሕምልቲ፣ ጠለበጊዕ፣ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ። ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ።
4: ኣነ ገብሪሂወት ቀሺ ኣስራ ትበሃል ኣድራሻይ ዓድወሎ ንዞብ ዓረዛ ምሕዳር ምላድ ማንታ ናብዚ ከዓ ጤለበጊዕ ሒዘ መፅእ ክሸይጥ ጤለበጊዕ ሒዘ መፅእ ኣባጊዕ ሒዘ መፅእ ክሸይጥ ጤለበጊዕ ፅቡቕ ኣለዎ ከም ኩነታት እዩ ጤለበጊዕ እቲ ዝለዓለ በጊዕ ፅቡቕ በጊዕ እተ ኮይኑ 220 ክተሚኢትን ማለት እዩ እንተ ደኣ ከከም ኩነታት ኮይኑ ካኒ ፅቡቕ በጊዕ 108 77 ሽየጥ ጤል 77 ፅቡቕቲ ጤል ትሽየጥ ክሳብ 2,000 ትሽየጥ ፅቡቕቲ ላም 11 ትሽየጥ። ዕዳጋ ማይ ድማ ናይ ብሓቂ ፅቡቕ እዩ ንዝሸይጥን ንዝገዝእን ፅቡቕ ዕዳጋ እዩ ሙች እዩ ዘድለየካ ክትረኽበሉ ትኽእል ዕዳጋ እዩ። ነጋዶ እተ ደኣ ኮይኖም ካብ ሻምቆ ካብ ዕበል ሓድሽ ዓዲ ክሳብ ውንጃሓይ ከይተረፈ ናብ ዕዳጋ ማይ ድማ ይቕርብዎ ሙቹይ ዕዳጋ ማይ ድማ ኣብ መስመር ስለ ዘሎ ዝለዓለ ዕዳጋ ልና ኢና ንግምቶ ንሕና ኣብ ማይ ድማ መፅኻ ዝደለካዮ ከም ትረክብ ኣይጠራጠርን ኢኻ። ኣብዚ ዕዳጋ ወላ ሓንቲ ኣብዚ ዕዳጋ መፅኻ ኣብ እንስሳታት ዝኾነ ይኹን ኣይትስእን ኢኻ ገመል ኣሎ ብዕራይ ኣሎ ጤል ኣላ ላም ኣላ ኣድግላ ዝኾነ ይኹን ኣብዚ ኣሎ።
5: ኣነ ፀጋይ ንጉሰ ሃብተ ይበሃል ኣባል ከዓኒ ንስሕርሸ እየ ኣነ ግን ኣብዚ መምፅኢ ከዓኒ ብዕራይ ክሸይጢ ኢለ መፅእ ማለት እዩ። ኣብዚ ከዓኒ ናይ ብሓቂ ምስ ዘሎ ዕዳጋ ኣብቲ ዝዋዕለ ዕዳጋ ሸይጥና ድሓን እዩ በዚ ዘሎ ዕዳጋ ድሓን ፅቡቅ ሸይጠ ማለት እየ ወ ፍሉይነት ዳ ብጣዕሚ እቲ ናይ ንግዲ ናይ እንስሳሲ ብጣዕሚ ብዝተፈላለየ ቁርናዓት ስለ ዝመፅእ ኣብዚ እቲ ህዝቢ እዩ ኣብዚ ክሸይጥን ኣብዚ ክገዝእን ናይ ብሓቂ እዛ ዕዳጋ ናይ ማይ ድማስ ብጣዕሚ ፅቡቕቲ ዕዳጋ እወ እዚኦም መምፅኦም ካብ ጋሽባርካ ኮይኑ ካብ በዓል ኣንተሮ ካብ በዓል ተሆምብያ ካብ ሻምቆ ከምኡውን ካብ መልቂ ካብ ጋሽባርካ መብዛሕትኦም ዝመፁ በዚ ካብ ጋሽባርካ እዩ ናይ ባሓቂ ይመፀ ቅድሚ ሕጂ እውን ኣብዚ ፍትን ነርአ ናይ ኣጣል ይሽቅጥ ነርአ ሕጂ ግን ምዚ ናይ መንግስታዊ ምዃን ግን ቁርባ ቋርፂ እዮም መሪ ኣነ ይሽቅጥ ነርአ ዚ ይፋሃትን ነርአ እቲ ዕዳጋ እውን ፅቡቅ እዩ ናይ ባሓቂ ከምዚ ናይ ማይ ድማ ዕዳጋ የለን ብጣዕሚ ዝምስገን እዩ ኣብዚ ጀካ እቶት መሪ ሳራ የብሉ ንዓን ዚ ዕዳጋ ፅቡቅ ዕዳጋ እዩ ካብ ደንጀን ደንጀን ትበሃል ኣብዚአ ደንጀን ዘዋዕረዛ

0: ዕዳጋ ማይ ድማ ካብቲ ብብዝሒ ኣብ መዓልቲ ቀዳም ዝካየድ ዕዳጋ ወፂኡ ኣብ መዓልቲ ሓሙስ ዝካየድ ብምዃኑ ካልእ ብልጫ ናይዚ ዕዳጋ እዩ።
1: እዚ ሕጂ ቀደም እንታይ ብሉ ዓበይቲ ብዙ ዓበይቲ ክብልዎ ንሰምዕ ማለት እዩ ሓሙስ ኣይተዘረበትን ዕዳጋ ሓሙስ ኣብ ከባቢና የለን። ቀዳም ረቡዕ እውን የለን ሕጂ ድርብ ኣይኮነትን። ሓሙስ ዝበሃል ዕዳጋስ ኣብ ማሽን ልትበሃል ቦታ ኣብ ንእስ ዘባል ዓላይጋሽ ኣብ ጓሮ ሓሙስ ኣላ። ስለዚ ኣብዚ ከም ንግደት እዩ ዝኸባብ ድፍለጥ ሓሙስ ከም ንግደት ሓሙስ ክትከብር ከም ደበለዋ ቀሽ ድሜጥሮስ ነብሪኢድ ቀሽ ድሜጥሮስ ገብረ ማርያም ሲ ሓሙስ ልክዕ ከም ንግደት ክትረአ ከም ደለዋ ተዛሪቡ ገለብሉና በዕሊ ቢባሽ ሃፍተ ሃፍተ ደሱ ዓደይ በዕላ ብላ በዕላ ይብላ እስቅያስ ከብተ ናውተ ዝበሃል ዓበይቲ ወለድና ብሓጎታትና ኣበይ እስቅያስ እዚ ዓዲ ሃብታም ዓዲ ምዃኑ ብትንቢት እውን ብቀደም ብዓበይቲ ሃብታም ምዃኑ ይግለጽ እዩ። ስለዚ ሲ ሓሙስ ብምዃና ሓሙስ ጠቕላላ ኣይብኩርኒ ተኸባቢት ህዝቢ ልሙድ ቀዳም ወይ ሰንበት ትኸውን ነራ ምመፀ ዶ ኣይምመፀን ንሓሙስ ኢሎም ድዋ ቀደም ብሓሙስ እዩ ኣብሓጎታትና መሪቖም ማፀኒሖም ብኡ ከዓ ንቕፅል ኣለና።
2: ብልጩ መዓልቲ ዕዳጋና ሓሙስ ምዃኑ ሶሉስ ኣብ ዕዳጋ ዕበል ድዋዓለ ኣብ መልቁ ድዋዓለ ቀዳም ኣብ ሻምቆ ድዋዓለ ባሮንቱ ድዋዓለ ክድ ክሳብኒ ኔው ታሕቲ ክሳብኒ ኣንተረ ዝዋዓለ ቀዳም ናብውዕ ኢሉ ሓሙስ ናብዚ ዕዳጋና ይርክብ እዩ። እስቲል ካብዚ ተገዚኡ ከዓ ዕዳጋ ቀዳም ንመንደፈራ ንእስመራ ንድባርዋ ተር ኢሎም ከዓ ንቀዳም ክርክቡ ካብዚ ዝተገዝኡ ንቀዳም ክርክቡ እውን ዕድል ይረኽቡ እዮም። ስለዚ ንሕና ዕዳጋና ሓሙስ ምዃኑ ብጣዕሚ ፅቡቕ ብልጫ ኣለዎ ይብል ኣለ።
0: ዕዳጋ ማይ ድማ ነቲ ከተማ እውን ከም ዝንቀሳቐስ ስለ ዝገብሮ ኩለን ውሃብቲ ኣገልግሎት እታ ከተማ ኣብ ንጡፍ ስራሕን ዝፅመዳ
2: ናይ ስራሕ ዕድል ንኩሉ ሰብ ክኸፍተሉ ይኽእል እዩ። ዕዳጋ እንተልዩ ውሃብቲ ኣገልግሎት ቤት ቁርሲ ቤት መግቢ ሕክምና ናይ ውልቀ ሰባት ናይ ፋርማሲ ይኹን ናይ መንግስቲ ዕዳጋ እንተልዩ ንዓዲ ዓብ ለውጢ ደምፃ ኣላ። ምክንያቱ ኩሉ እቲ ናብቲ ዕዳጋ ዝመፅእ ብውሃብቲ ኣገልግሎት ብቁርሲ ብቤት መግቢ ብመደቀሰ ሆቴላት ኩሉ ዝተገልጋሉ ስለ ዝኸውን ነዞም ከምዚኣቶም ዳኣመሰሉ ትካላት እውን ዕድል ይፈጥር እዩ። ምክንያቱ እቲ ዝገዝእ ንሎም መዓልቲ ዕዳጋ ትማሊ መፅኡ ሓዲሩ ኣሎ ሎሚ መሰስለጠ ደይከደ እውን ንፅባሕ ክኸይድ ኢሉ ክሓድር እዩ። ስለዚ ውሃብቲ ኣገልግሎት ኩለን ትካላት ክንቀሳቐሳ ክሰርሓ ይኽእላ እዩ እዚ ዕዳጋ እዚ ብምህላው። ስለዚ እዚ ይብል
1: እዚ ምዕባለ ናይ እዚ ምናልባት ሕጂ ከምቲ ቅድሚ ሕጂ ዝነበሮ ኣይኮነን ዘሎ ፆም ስለ ዝኾነ ፆም ረመዳን እዩ ፆም ረብዓ እዩ ከምኡ ስለ ዝኾነ ምእኹት ኮይኑ እዩ ኣይተረኣየንን ኣነ ዝዕዳጋ ምክንያቱ ዝርአ ዘለና ዓለቕልቕሲ ፍርቂ እዩ ንዓይ እጂ እቲ ዕዳጋ ምዕሩግ ምዃኑ ካልእ ዕዳጋ ከብቲ እዚ ትሪኦ ዘለኻ ዕዳጋ ናይ ዕዳጋ እኽልን ኩዳርን ፅቡቕ እዩ ዘለዎ ማለት እየ። ዕዳጋ ከብቲ ኣብ ማእኸል ናይ ህዝቢ እዩ ዘሎ ዕዱል እዩቲ መሬት ዝተራገፈ እምኒ ኣለዎ እቲ ዕዳጋ ሲ ዋላ እቲ ኣታዊታት መንግስቲ ክረክብ ተደ ኮይኑ ሓደ ምዕሩግ ዕዳጋ ናይ ከብቲ እንድሕር ንኣ ጌርና ኣታዊታትና መንግስትና ይኹን ኩሉ ምዕሩግን እኩብን ይኮነልና።
2: እዚ ተረኪቡ ዘሎ ፀጋ ኣብ ውሽጢ ዓድኻ ካብን ናብን ሰሪሕካ ትነብረሉ ፀጋ ቀሊል ፀጋ ክሳብ ዘይኮነ ተገልጋሊ ኣስተውዒሉ ኣየነይተ ንዕኡቶ ትገድሶ ክገዝእ ይላቦ እቲ ኣገልጋሊ ወይ ትሸቃጢ ንብሎ ከዓ ብልክዕ ነቲ ህዝቢ መጠነኛ ዝኾነ መክሰብ እንዳረኸበ ነፍሱን ከይጎድአ ስርሑን ከይጎድአ ንህዝቢ እዚ ኣገልግሎት ህዝቢ ዝህብ ትካል ክሳብ ዝኾነ ኣገልግሎት ህዝቢ ክንህብ ካብ ነፍሰይ ጀሚርና በዚ መዓልቲ እዚ ፅቡቕ ኣጋጣሚ እዩ ደጊምና መፅባዕ ክንኣቱ ንደሊ።

0: እንደ ይገቢ ምስታቕበልክ እንደ ኣውድሓኪ ብእድኖስ ክግሲ ላትናፍዓኪ ሕረይ ዋልደንኪ ማየን ኣሎም ቶም እዘማሽ ኣለዎ ትባረከላ ምን ኸላጦም እንደ ተዓሰው እንደ ደርሰው ማጦር ክህልና ኣልብሉ ክህሎ ኣደ ኣብሽር ብልኸይር እዩምባ ኩልና ማጦር ክህልየን ፈዱ በስ እንቲ
1: ኣማን
0: ኣይዋ
2: ኣሚን ኣሚን ኣሚን ኣብ ሓዳር ኣሚን ረብላ ንዲሓሻላ
3: ኣይዋ ኣብዕባ ኣማንኩምቱ ኣነ ወጀሚለ ምልህየቸ ሰንቐርአናሆ ፋሃምናሆ እዚ ሄኒ ለትነፍዓና ሓርያም ወከርያም ኣለና
2: ልሓምዱላ
1: ሰኒ ወደ ፖሎቸ መስራ ሕና የ ምን ካልእ ነጋርሳ ማለ ለትነፍዓክ ሕረይ በስ ሓርያማ በል ንትግቲ ደርሳ ድራሰት
0: በስ ህታታ ሰንት በይ ይባ ሰንት በ ያ ጀማዓት ልኪር ሕርያን መጃል እግል ደረሰ ኣሳስ ምስታቕበሎም ሰበቱ ኩልኩም ዋልዴን እቲ ወቅት ሕርያን መጃል እግል እጀኒትኩም ስደዎም ወህዋየቶም ወማዕደረቶም እንደፈረግኩም ሕርያኖም ሓሽሞ እግሎም ወደሓንኩም ወሰላመቱ

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገላ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን እዩ ክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካክን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልምሳ እውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙን ዝዮም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፍረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

0: ዝዕድያካ ይኮወኒኒ እቲ እሲ ተባይለታት እሲ ዲ ፀምርታተ ይኮወኒኒ ሓደ መድገመ ክትሓቅ ትብለ ነገር ኒሄጉ እተመስ ዲከታተ ክፍቃስ ትብለካ ይብ
1: ሕታ ሕታ መሰን ናምራ ሕታ ቤተንማሚ ኣብተባባና እትልበሃለጠምር ወኮነ ትመልስ እየ ጠብለኩም ኣለኩ ወውላዳኖ መንገዲ ሕለውቶም ስላዕብያ ሕና ሓታ ረቡ ኣደሄ ይበእከይ መንበረት እለ ዲና ንምስራቅ ብርት ነጫበት ዲቦም ፋንዓሮም ይህለው ብለኩም ኣለኩ ማለው ህታ እከተንታርፋ ኣሎ ኣደወስ እንቶ ወልቂ ወይ ርደቦ እንዚንኮን እንደእትኩል ሮማላ ግዲ እንደይግልኩም ርከበይ ትሕበሎ ርከበይ ትሕበሎ ብለኩም ኣለኩ
2: ክንብዝሓድግ ለካ መጃሚቱ ኣከቻነየነታንተ ገይሰማዕካ እጥባ ካዕበየካ መለምካታ እርካድምተውን እምካደ ብሸሪዓት የለት ወይብቃኖ ልምኖይናበል
1: ሞንቱ ግዜ ለልብል እጥባምንዓበ ከፈን የገቢ ምደርዋ ተቸነገበት እንቱም ኣሳዋራ ልዓልተምሮም ኣሳዋራ ቃንን መምሮ ሸሪዓት ሓራም ምንገቢ ግን ምህዳር ይበበይልኒ ትመሊ መክልኮ ትመሊ ኣፉክታ መፍክር
0: መላይከ መልዓሚ ማፍ ምለእም ኣኹዋ ንዓ መቅረት ዘይከ ሓዘለ መላይከ ምንቃል ወሸረት ብከምንለቃልም እቲ ውላዳ ሰንል ኣምሩ ኣዘ ንስተቀብሮ ሕፈት ነጌስተ እቲ ብረይ ሓዘለ ከብሉ መበልስተ ንስተ ሰምዓለ
1: እንተቱ መላይ ኣይከይትዓቢ ጠፈት ከይትሃለየካ እያዓለ ጉዘት ብለኒለካ
0: ك ل أكفرمن

ప్రతిభూతి అపయాల అదే మాలయ తర సర్జీవో.

ክረክብ ፈረገን ግልሃባለ ባስር አስር ልሳት ይማጥረን እቴ ቀደም ይዲበል ረዲር ከምሰር ይወለ እንደ

ምክትልኩም ብክብሪ ዝዕድ ምስኻትኩም ዝፀንሕ ሚካኤል ሓርጎ ፈሎማግ ሚካኤል ነጥብታቱ እፍሎም ዞባ ደቡብ ኣብ ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን መርባያት ዝውክል ትሕዝቶ ኣቕሪቡሎ ኣብ ዞባ ማእከል ኣብ ክርምታዊ ሓገዝ ትምህርቲ ከም መምህራን ክነጥፉ ዝፀንሑ ተምሃሮ ተተባቢዖም ኣብ ንኡስ ዞባታት ድባርዋን ዓዲ ኳላን ውፅኢት ኣካደማያዊ ትምህርቲ ተገምጊሙ ኣብ ዜናታት ወፃኢ ኣሜሪካ ስዑድ ዓረብን ኣብ ምምዕባል ኒክለሳዊ ፀዓት ዘተኮረ ስምዕ ከትመ ኣባል ሃገራት ቁጠባ ውድብ ምዕራብ ኣፍሪቃ ናይ ሓባር ባጤራ ክጥቀማ ምዃንን ሓቢረን ጀርመንን ናይጀርያን ኣብ ቃልሲ ኣንጻር ሽበራ ዘተኮረ ስምዕ ከም እተፈራረማ ገሊፀን ዝርዝር ዜና ዞባ ደቡብ ኣብ ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናዊ መርያት ዝውክል ሰፊሕ ትሕሶ ኣቕሪቡሎም ወኪል ኤሪና ዘርኣይ ብርሃንን ዘዳሎ ፀብፃብ ኣርስዮም ኣስመሮም ከተቕርብያ

ዞባ ደቡብ ኣብ ናይ ሎሚ ዓመት ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን መዳያትን ዝተመዝገበ ገስጋስን ዝውክል ትሕዝቶ ኣቕሪቡ ከም ዘሎ ኣካየቲ ሓቢሮም። እቲ ትሕዝቶ መፅናዕትን ዳሃሳስን ዝተካየደሉ ባህሊ ወግዕን ኣነባብራን ብሄራት ትግርኛ ሳሆን ከምኡ ውን ኣብ ሕርሻዊ ልምዓትን ኣገልግሎት ጥዕናን ዝተገብረ ወፍርን ውፅኢቱን የጠቓልል። ካብ ኮሚቴ ምርኢት ኣቶ ተኣምራት ከሰተ ኣብ ዝሃቦ ሓበሬታ ንባህላዊ ዕቃበ ሬሳታት ማለት ስርዓተ ሞምያ ኣብ ገዳማት ኣብ ዝተፈላለየ ከባቢታት ዝዝርኡ ኣካልን መበቆላውያን ኣግራብን ንጥፈታት ምርባሕ ንህብን ምዕቃብ ማይን ሓመድን ስነ ፍልጠታዊ ምርምር ሓሸራታት ብሓፈሻ ጣንጡ ድማ ብፍላይ ከምኡ ውን ንመወከሲ ሆስፒታል መንደፈራን ማእከል ተሃድሶን ሕክምናን ፊስቱላን ማእከል ዝገበረ መሰናድኦታት ቀሪቡ ከም ዘሎ ገሊጹ። በፃሕቲ ዓሚቕ ፍልጠትን መረዳእታን ንክህልዎም ነፍሲ ወከፍ ቀሪቡ ዘሎ ትሕዝቶ ብሰብ ሞያ መብርሂ ከም ዝወሃበሉ ተገይሩ ከም ዘሎ እውን ኣረድዩ። ኣብ ወንበር ኮሚቴ ያታዊ መነባብሮን ድኮና ኣባይትን መምህርታ ደሰ ገብረ ትንሳኤ ብወገኑ ካብ ካይላ ላኻን ዕንፀይትን ዝተሰርሐ ያታዊ ንዋት ከምኡ ውን ወግዕታት ሕፅኖት ምህለላን ቅንጣጠን ዘጠቓልል ዝጭበጥን ዘይጭበጥን ባህላዊ ውርሻታት ቀሪቡ ከም ዘሎ ብምሕባር ኣብ ምዕቃብ መንነት ዘለዎ ኣገዳስነት ልዑል ብምዃኑ ኪኖ ፌስቲቫል ዝኸይድ ዕቱብ ስራሕ ከም ዘድሊ ኣዘኻኺሮም። ኣሰልጠንትን ኣለይትን ጉጅለ ያታዊ ትልሂትን ሙዚቃን ብወገኖም ብመፅናዕቲ ዝተኣከበን ብትልሂትን ሙዚቃን ዝተሰነየን ደርፍታት ይቐርብ ከም ዘሎ ሓቢሮም። ብዘይካዚ ኣብ ኣፋዊ ያታ ዝሕቆፍ ማሰ መልቀስ ዒደረን ምህለላን ዘጠቓልል ወግዕታት ብሄረ ትግርኛን ሳሆን ኣካል ናይቲ ዝቐርብ ዘሎ መደባት እዩ።

0: ናብ ካል ዜና ስንሰግር ፖሊስ ዞባ ማእከል ነጋድያን ሃገራውያን ፌስቲቫል ኤርትራ ከምኡውን ዋሃብቲ ኣገልግሎት ብዘርእይዎ ዘሎ ውጭውነት ዛጊድ ስራየ ካብ ስርዓት ወፃን ዘይሕጋውን ተግባራት ከምዚ የለ ገሊፆ ኣብ ሻርሻይ መደበር ፖሊስ ኣዛዚ መርምራ ገብን ኮፕራል ክብራብ ገብረ ክርስቶስ ኣብ ዝሃቦ ሓበሬታ ፖሊስ ምስ ናይ ስራሕ መሻርክቱ ተዋሂዱ ይነጥፍ ከም ዘሎ ብምንፃር ነጋድያንን ውሃብቲ ኣገልግሎትን ምትሕባሮም ክዕዝዙ ኣተሓሳሲቦ ኣባላት ፖሊስ ብወገኖም ኣብ ሃገራዊ ፌስቲቫል ኤርትራ ዝረአ ዘሎ ሰላም ዝዓሰሎ ኩነታት ንጭዋ ባህልን ስኒትን ህዝብና ዝኩልዕ ምዃኑ ኣብሪሆም ፖሊስ ንዘካየዶ ዘሎ ንጥፈታት ምኽባር ፀጥታ ዘመስገኑ ነጋድያን ብግድኦም እቲ ዕማም ንፖሊስ ጥራይ ዝምልከት ስለ ዘይኮነ ናይ ኩሉ ምትሕባር ክዓዝዝ ተላብዮም ኣብ ዞባ ማእከል ኣብ ክረምታዊ ሓገዝ ትምህርቲ ከም መምህራን ክነጥፉ ዝፀንሑ ተምሃሮ ተተባቢዖም ነቲ ስነስርዓት ዝተኸታተለት ወኪል ሬና ዞባ ማእከል ቤትኤል ሰሎሙን ዘዳለቶ ፀብጻብ ይስዕብ
1: ብማሕበር ምትሕግጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎትን ጨንፈር ትምህርቲ ዞባ ማእከልን ክወሃብ ኣብ ዝፀንሐ ክረምታዊ ናይ ትምህርቲ ሓገዝ ከም መምሃራን ክነጥፉ ንዝፀንሑ ተምሃሮ ትማሊ 22 ሓምለ መተባብዒ ተዓዲሉ

0: ኣቦ ወንበር ማሕበር ምትሕጋዝ ቀዳማይ ዙርያ ኣቶ ጀማል ሳልሕ ኣብ ዝሃቦ መግለፂ እቲ መደብ ነቶም ኣብ ምምሃር ክሳተፉ ዝፀንሑ እሞ ሳዋ ወሪዶም ልዕል ነጥቢ ዘመዝገቡን ከምኡ ውን ብሕጂ ንዝወርዱ ተምሃሮ መምሃራን ንምትህባዕን ኣፍልጦ ንምሃብን ዝዓለመ ከም ዝኾነ ገሊጹ። ኣብ 2022 ዝተበገሰ መደብ ንምስፋሕ ሓያል ፃዕሪ ክካየድ ምፅንሑ ዝሓበረ ኣቶ ጀማል ቁፅሪ ተምሃሮ ካብ ኣስታት 400 ናብ ልዕሊ 20,000 ከም ዝደየበ ብምግላፅ ኣብ ቁፅርን እንግሊዝን ተሓፂሩ ዝፀንሐ ትምህርቲ ቋንቋ ደን ትምህርቲ ዜግነትን ከም እተወሰኾ ኣብርህቡ። ንጥፈታት ትምህርቲ ብዘይደገፍን ኣበርክቶን ሕብረተሰብን ኣካላት መንግስትን ክዕወት ከም ዘይክእል ዝገለፀት ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ብወገና ብማሕበር ምትሕግጋዝ ቀዳማይ ዙርያ ዝተወስደ ተበግሶ ኣገዳሲ ስለ ዝኾነ ዛጊት ዝተካየደ መደባት ተገምጊሙ ብዝሰፍሐ ንምቕፃሉ ከም ዝስራሕ ኣነፂራ። ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ ብግድኡ እቲ መደብ ኣበርክቶም መንእስያት ኣብ ሕብረተሰብ ንምዕዛዝ ከምኡ ውን ሞያ ምምህርና ክቡር ምዃኑ መረዳእታ ንምስራጥ ፅባይታት ዝፈጥር ከም ዝኾነ ብምጥቃስ ብማሕበር ምትሕጋዝ ቀዳማይ ዙርያን መሻርክቶም ክካየድ ዝፀንሐ መደባት ሚኒስትሪ ትምህርቲ ተረኪቡ ክቕፅሎን ዝወሰዶ ተበግሶ ሞጊሱ። ብነፃ ዝርከብናዮ ብነፃ ንሃብ ብዝብል ቴማ ቅድሚ 4 ዓመታት ብማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ዝተበገሰ መደብ ኣብ 7 ንኡስ ዞባታት ዞባ ማእከል ክካየድ ምፅንሑ ዝፍለጥ እዩ።
1: ኣብ ዞባ ደቡብ ንኡስ ዞባታት ድባርዋን ዓዲ ኳላን ውፅኢት ኣካዳምያዊ ትምህርቲ ንምምሕያሽ ዝተካየደ ንጥፈታትን ገስጋሱን ተገምጊሞም ብ16 ሓምለ ኣብ ንኡስ ዞባ ድባርዋ ኣብ ዝተካየደ ኣኼባ ኣብ ዓመተ ትምህርቲ 2025-2026 መስርሕ መምሃርን ምስትምሃርን ንምድንፋዕ ብሓገዝ ኮም ዝምስገን ንጥፈታት ከም ተሰላሰለ ክጥቀስ ከሎ ኩነታት ብቕዓት ተምሃሮ መምህራን ኣብያተ ትምህርትን ምስ ናይ ብልጭታቱን ድኽመታቱን ተዘቲሎም ሓላፊ ትምህርቲ መምህር ቴድሮስ ኣብርሃም ኣብ ዝሃቦ መብሪ ኣብ ኩለን ኣብያተ ትምህርቲ ዕቱብ ቁፅፅርን ዳሃሳስን ከም እተኻየደ ካብቶም ዝተመዝገቡ 27,373 ድማ መጠን ምቁራፅ ኣዝዩ ትሑት ከም ዝነበረ ገሊፆም። ብተመሳሳሊ ኣብ ንኡስ ዞባ ዓዱ ኻላ ብዝተገብረ ገምጋም ሓላፊ ትምህርቲ መምህር ተስፋይ ስብሃቱ ኣብ ማዲ ትምህርቲ ካብ ዝተሳተፉ ልዕሊ 28,000 ተምሃሮ ኣብ ኩሉ ደረጃታት መጠን ምሕላፍ ብማእከላይ ገምጋም 86 ሚታዊት ከም ዝሓለፉ ሓቢሮም ተሳትፍቲ ኣብ ዝሃቦ ርእቶ ንዝደኸሙ ተምሃሮ ዝግበር ሓገዝ ብዝለዓለ ክቕፅል ዋሕዲ ሰደቓታት ፍታሕ ክናደየሉ ዝኣረገ መጻሕፍቲ ቆላሕታት ክግበረሉ ከምኡ ውን ብቕዓት ተምሃሮ ክብ ንምባል ዝሕግዝ ሜላታት ክድፋሉ ዝብል ርእቶታት ኣቕሪቦም። ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብትዝጊ ኪዳነ ምሕያለ ትምህርቲ ሓያል ተሳትፎን ኣበርክቶን ናይ ኩሉ ከም ዝሓትት ብምጥቃስ ምሕያል ስሉሳዊ ዝንድና ከምኡ ውን ንተምሃራይ ማእከል ዝገበረ ኣመሃህራ ክተባባዕ ዘኻኺሮም ኣብ ንኡስ ዞባ ድባርዋ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 104 ኣብ ንኡስ ዞባ ዓዲ ኋላ ድማ 117 ትካላት ትምህርቲ ኣለዋ። ኣብ ከተማ ድባርዋ በብዝምባልኦም ንሰለስተ ዋርሕ ብግብርን ክልሲ ሓሳብን ሞያዊ ስልጠና ዝቐሰሙ 31 ደቂ ኣንስትዮ ዝርከቦም 90 መንእስያት ብ18 ሓምለ ተመሪዖም እቲ ስልጠናታት ቴክኖሎጂ ኮምፒውተር ሓፈሻዊ ኤሌክትሮኒክስ ቪድዮ ኤዲቲን ደረቕን ተንቀሳቓሲ ስእሊ ምትካል ናውቲ ፀሓያዊ ፀዓት ምዝርጋሕ መስመር ኤሌክትሪክን የጠቓልል። ኣብቲ ኣጋጣሚ ኣብ ግዜ ንእስነትካ ጎንጎን ኣካዳምያዊ ትምህርቲ ተቐስሞ ሞያ ንመጻኢ ዝሕጊ ስለ ዝኾነ ብዝለዓለ ክድፋኣሉ ሰልጠንቲ ድማ ብግብራዊ ስራሕ ከማዕብልዎ ለቦዋ ቀሪቦም። ዝኸበርኩም ተዓዘብቲ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውን ንምክትታልኩም ክትቅፅሉ ደጊመ ብኽብሪ ዕድም። ዜናዊ ምስና ሮየር ቲቪ ይቕፅል ኣሎ። ዝኸበርኩም ተዓዘብቲ ስለ ምክትታልኩም ኣዝየ መስግን። ዜና ወፃኢ ኣሜሪካን ስዑድ ዓረብን ኣብ ምምዕባል ኒክለሳዊ ፀዓት ዘተኮረ ስምዕ ከቲመን እቲ ንኩባንያታት ኣሜሪካ ዓብዪ ናይ ወፍሪ ዕድል ከም ዝፈጥር ዝተገልፀ ናይ ቢልዮናት ዶላር ውዕል ስዑድ ዓረብ ንሰላማዊ መዓላ ዘገልግል ኒክሎሳዊ መደባት ክህልዋ ዘፍቅድ ምዃኑ ተገሊጾ። እዚ ስምምዕ እዚ ኣሜሪካ ኣብ ዞባ ማእከላይ ምብራቕ ባይታ ብምጥጣሕ ጽልዋ ቻይናን ካልኦት ሃገራት ንምቁፃር ክሕግዛ ከም ዝኽእል ይሕበር። ኣሜሪካ ንሰላማዊ መዓላ ምዃኑ ንዝግለጽ ኒክሎሳዊ መደባት ኢራን ንምዕናው ወታደራዊ ወፍሪ ተካይድ ከም ዘላ ዝፍለጥ እዩ። ኣባል ሃገራት ቁጠባዊ ውድብ ምዕራብ ኣፍሪቃ ማለት ኤኮዋስ ናይ ሓባር ባጢራ ክጥቀማ ምዃነን ሓቢረን። መራሕቲ ናይተን ሃገራት ኣብ ሰራሎን ክካይዶ ኣብ ዝቕነዩ ኣኼባ ኣብቲ ጉዳይ ኣብ ምርድዳእ ከም ዝበፅሑ ዝግለጽ ዘሎ። እቲ ውጥን ካብ ዝመፅእ ዓመት ክትግበር ከም ዝኽእል እኳ ግምታት እንተሎ ኣብ መንጎ

ኣባላት ክፍጠር ብዝኽእል ፍልልያት ክሰምር ዘሎ ተኽእሎ ጸቢብ ምዃኑ ግን ኣይእመት። ማሊ፣ ቡርኪና ፋሶን ኒጀርን ኣብ 2025 ካብቲ ዞባዊ ውድብ ምውፅእን ዝፍለጥ እዩ። ቁጠባዊ ውድብ ምዕራብ ኣፍሪቃ ኣብዚ እዋን እዚ ንናይጀርያ፣ ቤኒን፣ ኣይቨሪ ኮስት፣ ጋምቢያ፣ ጋና፣ ጊኒ፣ ላይቤሪያ፣ ሴኔጋል፣ ሴራሊዮን፣ ኬፕ ቨርደ፣ ቶጎን፣ ጊኒቢሳውን ይሓቁፍ። ጀርመን ናይጀርያን ኣብ ቃልሲ ኣንጻር ሽበራ ዘተኮረ ስምዕ ከም እተፈራረማ ገሊጸ። ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ማል 22 ሓምለ ኣብ ከተማ ኣቡጃ ናይጀርያ ብዘካይዶ ዝርብ ሃገራቶም ጸጥታዊ ዝምድነአን ብምድንፋዕ ሽበራ ንምጥፋእ ከም ዝተሓጋገዛ እዮም ኣፍሊጦም። ጀርመን እቲ ስምዕ ንምፍጻም ክትገብሮ እትኽእል ደገፍ ብዝርዝር እኳ እንተዘይገለጸት ኣስታት 12 ሚልዮን ዶላር ሓገዝ ከም እትልኽ ግና ረዲያ። ሽበራ ንምቅላስ ኣብ ዞባ ምዕራብ ኣፍሪቃ ክካየድ ጽንሐ ግዳማዊ ምትእትታው ነቲ ጸገም መሊሱ ከም ዘጋድዶ ናይ ቀረባ ተዓዘብቲ ይገልጹ። ፈረንሳ ብምኽንያት ምቅላስ ሽበራ ኣብ ሃገራት ዞባ ሳሕል ከተካይዶ ጽንሐት ወታደራዊ ወፍሪ ዕላምኡ ከይወቕዐ ብከም ተዛዘመ ኣይርስዕን። ኣብ መንጎ ኣባል ሃገራት ክግበር ዝኽእል ዞባዊ ምትሕባር ሽበራዊ ተርእዮ ንምግታእ ዝሓሸ መራጺ ምዃኑ እዩ ዝግለጽ። ግሪኽን ፖርቱጋልን ኣብ ጽላት ምክልኻል ጸጥታን ቁጠባን ዘተኮረ ስምዓት ተፈራሪመን። እቲ ስምዓት ቀዳሞት ሚኒስትራት ክልትኤን ሃገራት ትማል 22 ሓምለ ኣብ ከተማ ኣቴንስ ግሪኽ ካብ ዘካይዶ ዝርብ ተኸቲሙ። ብመሰረት ስምዕ ክልትኤን ሃገራት ወታደራዊ ንዋት ብሓባር ክፍርያ ሓበራዊ ልምምድ ከካይዳን ወታደራዊ ቴክኖሎጂ ክለዋወጣን እየን። ብዘይካዚ ክልትኤን ሃገራት ቁጠባዊ ዝምድነን ምምዕባል ንግዳዊ ምልዋጥን ወፍርን ክብ ከብላ ምዃንን ኣፍሊጠን። እዚ ከምዚ ኢሉ እንከሎ ግሪኽን ፖርቱጋልን ኣብ ምግታእ ሳዕቤናት ክልማዊ ነውፂ ብቐንዱኻ ኣብ ምቅላል ሳዕቤናት ባርዕ መሮርን ዕልቕልቕን ክተሓጋገዛ ምዃንን ኣብቲ ርክብ ሓቢረን። ብመሰረት ስምዕ ሳዕቤናት ክልማዊ ለውጢ ንምምካት እትሰርሕ ጉጅለ ክኢላታት ከቕማ ኣብ እዋን ሓደጋ ድማ ሓበራዊ ስርሒት ከካይደን። ግሪኽን ፖርቱጋልን ኣብዚ እዋን እዚ ብሓደጋታት ባርዕ መሮር ብኸቢድ ተጠቂዐን ካብ ዘለዋ ሃገራት ኤሮጳ ምዃንን ጸብጻባት ይጠቕሱ። ኣሜሪካ ኣብ ወርሒ ለካቲት ናይ ዝዓመት ኣብ ልዕሊ ኢራን ወታደራዊ ወፍሪ ካብ እተበግስ ንድሓር ዛጊዳስታት 38 ቢልዮን ዶላር ወፃኢታት ከም ዝገበረት ጸሓፊ ምክልኻል ፔት ሄክስከት ሓቢሩ። እዚ ገንዘብ እዚ ንዳግመ ህንፀት ናይቲ ብመጥቃዕታት ኢራን ዝዓነወ ማዓስከራት ኣሜሪካ ዝተኸፍለ ስለ ዘየጠቓልል ትሕቲ ግምት ምዃኑ ክኢላታት ይጠቕሱ። እዚ ከምዚ ኢሉ እንከሎ ጸሓፊ ምክልኻል ፔት ሄክሰት ረብሓታት ኣሜሪካ ንምሕላው ህጹፅ ባጀት ምክልኻል ክስላዕ ኣቐዲሙ ዝቐረበ እማመ ክጸድቕ ጸዊዑ ኣሎ። ፕረዚደንት ዶናልድ ትራምፕ ዝዓበየ ክፋሉ ምስ ኩናት ኢራን ምትእሳር ኣብ ዘለዎ ህጹፅ ጉዳያት ዝውዕል ልዕሊ 87 ቢልዮን ዶላር ክስላዕ ኣብ ዝሓለፈ ወርሒ ሰነ ንኮንግረስ ምሕታቱ ኣይርስዕን። እቲ ባጀት እንተጸዲቑ ኣሜሪካ ኣብ ልዕሊ ኢራን ድሕሪ ዝጀመረቶ ኩናት ኣብ ሓደ እዋን ካብ ሰላዕቶ ህጹፅ ገንዘብ እቲ ዝዓበየ ከም ዝኸውን ይጥቀስ። ኣሜሪካ ንባጀት ምክልኻል 227 ናበስታት 1.5 ትሪልዮን ዶላር ክብ ከተብሎ ከም እትኽእል እዩ ዝእመት ዘሎ። እቲ መደብ ነቲ ጽላት ንምድንፋዕ ዘኽእል ዘመናዊ ኣጽዋር ንምፍራይ ብቕንዱ ድማ ዝተራቐቐ ሚሳይላትን ደብደብቲ ነፈርትን ንምምዕባል ምዃኑ ይሕበር። እቲ ውጥን ብዘይካዚ ብሰንኪ ኩናት ኢራንን ዩክሬንን ኣንቆልቂሉ ንዘሎ ትሕዝቶ መኽዘናት ኣጽዋር ኣሜሪካ ናብ ነቡር ንምምላስ ሓጋዚ ምዃኑ እዩ ዝግለጽ ዘሎ። ኣሜሪካ ኣብ 2025 ኣብ ምምዕባል ኒክለሳዊ ኣጽዋር ጥራይ ኣሳት 70 ቢልዮን ዶላር ወፃኢ ከም ዝገበረት ዝዝከር እዩ። ባጀት ምክልኻል ኣሜሪካ ዓመታዊ እናወስኺ ይኸይድ ከም ዘሎ ዝጠቕሱ ጸብጻባት ኣብዚ ሓለፈ ዓመት ልዕሊ 950 ቢልዮን ዶላር፣ ኣብዚ ዓመት እዚ ድማ ናብ ልዕሊ 1 ትሪልዮን ዶላር ክብ ከም ዝበለ ይረዱ። ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ሎሚ 23 ሓምለ ምስ ኣሜሪካዊ መዘኑ ማርክ ሩቢዮ ተራኺቡ ዘት እዩ። እዚ ኣብ ከተማ ማንዲልያ ፊሊፒንስ ዝተኻየደ ዘተ ኣብ ኩናት ዩክሬን ዝምድና ሃገራቶም ዘተኮረ ምዃኑ ኣፍሊጦም። ኣሜሪካን ሩስያን ኩናት ዩክሬን ብዘተ ንምዕራፍ እወታዊ ምንባሩ ዝተጠቕሰ ርክባት ኣበጊሰን ከም ዝነበራ ኣብ ዞባ ማእከላይ ምብራቕ ድሕሪ ዝተኸስተ ወታደራውን ጸጥታውን ቅሉላው ግና ከምቲ ዝድለ ከም ዘይሰጎመ ጸብጻባት የረድኡ። መራሕቲ ክልቴን ሃገራት ኣብ 2026 ጥራይ ብውሕዱ 4 ጊዜ ናይ ቴሌፎን ዝርብ ከም ዘካየዱ ጸብጻባት ይጠቕሱ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ ወርሒ ነሓሰ 2025 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም ከም እተዘራረቡ

Zızıkarıyorum. ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም። ዞባ ደቡብ ኣብ ሃገራዊ ፌስቲቫል ንባህላዊ ሕርሻውን ጥዕናውን መርያት ዝውክል ትሕዝቶ ኣቕሪብሎ። ኣብ ዞባ ማእከል ኣብ ክረምታዊ ሓገዝ ትምህርቲ ከም መምህራን ክነጥፉ ዝፀንሑ ተምሃሮ ተተባቢዖም። ኣብ ንኡ ዞባታት ድባር ዋን ዓዲ ኳላን ውፅኢት ኣካደምያዊ ትምህርቲ ተገምጊሙ። ኣብ ዜናታት ወፃኢ ኣሜሪካን ስዑድ ዓረብና ብምምዕባል ኒኩለሳዊ ፀዓት ዘተኮረ ስምዕ ከቲመ። ኣባል ሃገራት ቁጠባ ውድ ምዕራብ ኣፍሪቃ ናይ ሓባር ባጤራ ክጥቀማ ምዃንን ሓቢረን። ጀርመኑ ናይጀርያን ኣብ ቃልሲ ኣንጻር ሽበራ ዘተኮረ ስምዕ ከም እተፈራረማ ገሊጸ። ዝኸበርኩም ተዓዘብቲ ነስዓ ዝተዳለወ ዜናዊ መሰናዶ ኣብዚ ፍፀም ስለምክታልኩም ኣዝየ መስግን ንምስተርፉ መርባቶ ቲቪ ሓድጎኩም ብወገነ ግን ሰላም።

0: ሰላም ከመይ ትውዕሉ ዝኸበርኩም ተኸታተልትና ንሎም ሓሙስ ተላለዉ ዕለታዊ ዜና ስፖርት ሒዘ መፅእ ኣለሁ ንምክታልኩም ብክሪ ዝዕድም ሙሴ ጎረ ዝጋብሄረ ሰናይ ምክታል። ዙር ፈረንሳ ትማሊ መንበር 17 መድረኻ ካይድ ኣሎ ዕውትን ዝነበረ ፍጻሜታትን ከም ስዕብ ቀሪቡሎም
1: ተቓዳማይ ክለብ ኣልፔሲን ያስፐር ፊሊፕሰን ትማል ረቡዕ ንተኸለት መበል 17 መድረኽ ዙር ፈረንሳ ብመሳጥን ሰፊሕን ፍልይ ተዓዊትላ እዛ 174.7 ኪሎ ሜትር ዝሸፈነት መድረኽ ወላ እኳ ምስተን ናይ ጎላጉል መድረኻት እትምደብ እንተነበረት ዝነበራ ቅርፂ መሬት ግና ንመጥቃዕቲ ትጥዕምውን ነይራያ። ብፍላይ ንናይ ሽኳ ተቓደምቲ ሒዞም ኣብ መዛዞሚ ክበፅሑ ዘይደልዩ ናይ መጥቃዕቲ ተቓደምቲ ብኣጉ ኣብተን ናይ ፈለማ ኩርባታት ዝዓብልሎ ቅርፂ መሬት ሓያል መጥቃዕቲ ፈፂሞም ነዛ መድረ ንናይ ሽኳ ተቓደምትን ጋንታሃቶምን ካብ ቁፅር ወፃኢ ክገብርዋ ክኢሎም እዮም። ናይዛ መድረኽ ብኣጉ ተረባሐ ዝኾነ ናይ ቀጠልያ ማልያ ተቓዳማይ ከዓ ነዛ ማልያ ሒዝዋ ዘሎ ማርስ ፔደርሰን እዩ። እዚ ደኒማርካዊ ምስቶም ዝቆልጠፉ ተቓደምቲ ማለት ፒር ስፕሪንተርስ ዝገብሮ ናይ እኩባት ቅፅበታ ውድር ፓንች ስፕሪንት ስለዘ የርብሖ ንዝሃደመት ጉጅለ ተጓዒዙ ክዕወት ዘኽእሎ መንገዲ ሃሰው ኢሉ ብኣጉ ሰሪሕሉ ሓያል ፃዕሪ ገይሩ ካብታ ነበራ ካልኦይቲ ጉጅለ ናብታ ቅድሚያ ነበረት ጉጅለ ምስተሓወሰ ከዓ ኣብ 147.5 ኪሎ ሜትር ንዝነበረት ናይ መንጎ ፀወታ ቅፅበታ ውድር ተዓዊትላ 25 ነጥቢ ኸሲቦም። ያስፐር ፊሊፕሰን ድሕራ ምስ ዝመፀት ጉጅለ ሻውዓይ ኣትዩ 9 ነጥቢ ረኺቦም። ኣብ ቀጠልያ ማልያ ሳሳይ ደረጃ ሒዘሎ ቢንያም ግርማይ ግና ጉጅለታት ክመቓቐላን ከልዋ ምስታ ዝደሓረት ጉጅለ ብምፅንሑን ብኣጉ ሰፊሕ ፍልይ ስለተነፅፈሉን ነጥቢ ክረክብ ኣይከኣለን። ድሕርዛ ኢንተርሚድት ተቓዳማይ ሶዳል ኪክ ስቴፕ ያስፐር ስቶቨን መጥቃዕ ተፈፂሙ ንበይን ተጓዒዙ ድሕሪኡ ንስዕቦ ነበት ጉጅለ እውን ክሳብ 35 ካልኦት ፍልይ ኣንፂፉላ ነይሩ። ድሕረ ነበራ ጉጅለታት ተጠርኒፈን ኣብ ሓንቲ ድሕሪ ምቋም ድሕሪ ዝገበሮ ቶ ሓያል ፃዕሪ ድማ ውድር ክዛዘም 38 ኪሎ ሜትር ምስ ተረፈ ወርክበቶም። ድሕሪ ተደጋጋሚ መጥቃዕትን መልሰ መጥቃዕትን ብሓባር ኣብ መዛዘሚ ቦታ ምስ ወፅሑ ከዓ ተቓዳማይ ኣልፔሲን ያስፐር ፊሊፕሰን ብሉፅ ምርሖት ካብ ወዲ ጋንቱ ማቲ ቫንደርፖል ረኺቡ ኣብ ናይ መወዳእታ 200 ሜትሮታት ኣብ ሰዓት 58 ኪሎ ሜትር እናረገፀ ብሽኳ ብሓያልን ሰፊሕን ፍልይ ምስ እንበሩ በሊፁ ቀዳማያት እዩ። ኣብ ዝሓለፈ 2 ሳምንቲ 2 ግዜ ሳልሳይ ብምእታው ካብ ዓወት ርሒቑ ፀንሐ ያስፐር ኣብ ሳልሳይ ሰሙን ሰሊጥዎ ፋልሜቲ ናይ መድረኽ ዓወት ናይ 2026 ዙር ፈረንሳ መዝጊቦም። ኣባል ጄኮ ኣልዑላ ማውሮ ሽሚት ተቓዳማይ ዴካትሎን ኦላፍ ኮይን ከምኡውን ወዲ ጋንቱ ንቢንያም ግርማይ ሌዊስ ኣስከይ ብተዋሳሊ 3 ሰዓት 41 ደቂቕን 13 ካልቲን ካብ ካልኣይ ክሳብ ረብዓያት እዮም። ካብ መዛዘመ ቅፅበታ ውድር 50 ነጥቢ ምስታ ኣቐዲሞ ኣብ ኢንተርሚድ ዝረኸበ 9 ነጥቢ ብድምር ካብዛ መድረክ 59 ነጥቢ ዝረኸበ ፊሊፕሰን ናይ ቀጠልያ ማልያ ነጥቡ ናብ 445 ከባቢሉ ኣሎ። ምስቲ ቀጠልያ ማልያ ሒዙ ዘሎ ማለት ፐደርሰን ዘሎ ፍልይ ድማ ናብ 7 ነጥቢ ጥራይ ኣጉዲልዎ ይርከም። ፐደርሰን ወላ እኳ ኣብ ኢንተርሚድት 25 ነጥቢ እንተረኸበ ኣብ መዛዘሚ ሻምናይ ብምእታው ግና 20 ነጥብ ጥራይ ብምካብዩ ያስፐር ተፀጊዕዎ ዘሎ።

ቢንያም ግርማይ ድማ ትማሊ ብኣጉ ብምቁራፁ መበል 91 ኣትዩ ዝኾነ ነጥቢ ስለ ዘይረኸበ ድማ ውሉል ናይ ቀጠልያ ማልያ ነጥቡ ከም ዝነበሮ 361 ኣሎም። ኣብ ተረፉ ማልያታት እውን ለውጡ ዝመፀ የለን። ፖካቻ ንብጫን ማልያ ኣንበሳ ዓቐብን ዴልተሮ ከዓ ናይ መንእስያት ማልያ ሒዞዎን ኣለዉ። እዚ ውድር ሎሚ ንናይ ዓቐብ ተቓደምቲ ብእቲ ምእምእ መበል 18 መድረክ ክቕፅል እዩ። ታዲ ፖካቻ፣ ሬምኮ ኢቨኖፖል፣ ቴምፒትኮክ፣ ኢሳቅ ዴልተሮ፣ ኩን ሴመንስ፣ ሉክ ፕላፕ፣ ቫለንቲን ፓረት፣ ቴምን ኣርስማንን ካልኦት ተረርቲ ዓቐብታት ክሓኽሩ ዝኽእሉን ተቓደምትን ክዕወትላ ድማ ትፅቢት ተነቢረላ ኣሎም። ናይዛ መድረኽ ናይ መንጎ ፆታ ቅፅበታ ውድር ማለት ኢንተርሚድት ድማ ተቓደምቲ ተረርቲ ዓቐብታት ሓሊፎም ኣብ 129 ኪሎ ሜትር ዝረኽቧ ብምዃኖም ናይ ቀጠልያ ማልያ ክኸስቡላ ዘለዎም ተኽእሎ ሰውሑው እዩ።

0: ፕሬዚደንት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማለት ካፍ ዝኾነ ፓትሪስ ማሰፐ ዕውቲ ዋንጫ ኣፍሪካ 2025 ሴኔጋል ድያ ወላስ ሞሮኮ ንምፍላጥ ውሳኔ ናይ ቤት ፍርዲ ዳነት ስፖርት ይፅበይ ምህላው ኣፍሊጡም። ዝሓለፈ ወርሒ ጥሪ ኣብ ሞሮኮ ዝተኻየደ ዋንጫ ኣፍሪካ 2025 ኣብ መዛዘሚ ፀወታ ሴኔጋል ሞሮኮን ምርኻብን ኣይርስዓን። ሞሮኮ ኣብ ተወሳኺ ደቂቕ ናይ መዛዘሚ ግዜ ፍጹም ቅላዕ ምስተዋሃበ ድማ ብውሳነ ዳኛ ዝተሓጎሱ ተፃዋትን ኣባላትን ሴኔጋል ሜዳ ገዲፎም ምውፅኦም ዝከር። ሰሪዝ ፍጻሜ ፀወታ ንኣስታት 90 ደቂቕ ደው ኣብ ዝበለሉ ድማ ሴኔጋላውያን በቲ ኣብ ሜዳ ተሪፉ ዝነበረ ሳይድማን ተዳፊዮም ናብ ሜዳ ተመሊሶም። ናብታ ፍጹም ቅላዕ ሓላፍነት ዝወሰለ ኣጥቃዓይ ሞሮኮ ብራሂም ዲያዝ ግና ከመዝግባ ከም ዘይከኣለን ፀወታ ናብ ተወሳኺ 30 ደቂቕን ክቕፅል ተቐሲቦም። ኣካፋል ሴኔጋል ፓፓጌ ድማ ሸቶ መዝጊቡ ሴኔጋል ፅዋ ኣፍሪቃ 2025 መልዓላ ይዝከር። ይኹን እምበር ካብ ድሕሪ 2 ኣዋርሒ እዚ ኣዛራብ ዝነበረ ፍጻሜ ሴኔጋላውያን ሜዳ ገዲፎም ብምፅኦም ሕጊ ኩዕሶ እግሪ ከም ጠሓሱ ብምግላጽ ሞሮኮ ብፎርፋይ 3-0 ከም ተዓወተት ኣፍሊጡም። ሴኔጋል ንሞሮኮ ዋንጫ ክትባ እውን ሓቢሮም ተወሳኺ ኣዛራብ ዛዕባ ድማ ኸፊቶም። እንተ ነዛ ዋንጫ ከምዘይመልሳ ዝሓበረ ፌደሬሽን ኩዕሶ እግሪ ሴኔጋል እዚ ውሳኔ ዳግማይ ናብ ንውር ክምለስ ናብ ቤት ፍርዲ ዳነት ስፖርት ዓለም ሓቲቱ ነይሮም። ፕሬዚደንት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማትስፐ ድማ ትማል ረቡዕ ኣብ ዝገብሮ ጋዜጣዊ መግለጺ ብዛዕባ እዚ መዕለ ብዘይረኸበ ንምስሊ ኩዕሶ እግሪ ኣፍሪቃ ደዊኑ ዝርከብ ፍጻሜ ኣብተሓተሉ ብዛዕባ ናይ ፍጻሜ ፀወታ ዋንጫ ኣፍሪካ 2025 ናይ መወዳእታ ውሳኔ ቤት ፍርዲ ዳነት ስፖርትና ንፅበ ዘለና ኩሉ ካብ ኢድና ወፃኢ ክብል ብውሳኔ እቲ ቤት ፍርዲ ሞሮኮ ወይ ሴኔጋል ዕውቲ ምዃኑ ንምፍላጥ ይፅበይ ምህላዎም ሓቢሩም።
1: ናብ ሓፀርቲ ዜናታት ምስ ንሰግር መጉዳእቲ ሳሊባ ምስ ጋር ቀሪናቸው ከምኡ ናይ ካሲሚሮ ዝትሕዝቶ እውን ካልኣይ ትሕዝቶናዩ ናው የብለኩም።
0: እንግሊዛዊት ክለብ ኣርሰናል ፈረንሳዊ ተኸላኸላያ ዊልያም ሳሊባ ሰሪ ኣብ ዋንጫ ዓለም እናተፃወተ እንከሎ ዘጋጠሞ ናይ ሕቆ መጉዳእቲ ንንውሕ ዝበለ ግዜ ካብ ፀወታ ከም ዝእለ ፍሊጣ። ንገለ ሳምንቲ ዝሳቀዮ ናይ ሕቆ ፀገም ተፃዊሩ ናብ ዋንጫ ዓለም 2026 ዘምርሐ ሳሊባ ኣብቲ ብስጳኛ 2 ባዶ ተሳዕርሉ ናይ ፍርቂ ፍጻሜ ፀወታ ድማ ኣይከኣለን ኣብ መበል 30 ደቂቕ ተቐይሩ ክወፅእ ተቐሲቦም። ሳሊባ ካብ ኣሜሪካ ናብ እንግሊዝ ከተማ ለንዳን ትመለሰሉ ወላ እኳ መጥባሕቲ ከም ዘየድልዮ እንተተወሰነ ንንውሕ ዝበለ ናይ ተሃድሶ ግዜ ግና ካብ ፀወታ ክእለ ምዃኑ ተገሊጹሎም። ኣርሰናል ኣብ ቦታ እዚ ናይ ማእከል ተኸላኸሊ ሓድሽ ተጻዋታይ ንምፍራም ተበግሶታት ትወስድ ምህላውን ኣቐዲሙ ተሓቢሩ ነይሩ እዩ። ናይ ቅድም ተጻዋታይ ማንቸስተር ዩናይትድ ካሲሚሮ ብናጻ መስርሕ ምስጋር ናብ ኣሜሪካዊት ክለብ ኢንተር ሚያሚ ምፅምባሩ እታ ክለብ ትማል ረቡዕ ኣብ ዘውፃቶ መግለፂ ፍሊጣም። ካሲሚሮ ምዛ ብሊዮኔል ሜሲ እትቕለስ ክለብ ክሳብ ምዛን ወቕት 2027 ዝፅንሖ ውዕል ፈሪሙሎም። ክሳብ 2029 ናይ ምንዋሕ ኣማላት ፅውን ኣለዎም። እዚ ብራዚላዊ ቁፅሪ 5 ማልያ ድማ ክለብስ እዩ። እዚ ከምዚ ኢሉ እንከሎ ኣካየት ዝውድር ኢንተር ሚያሚ ኣብ መስርሕ ምስጋር ካሲሚሮ መስራሕት ኣጉዲላ እንተኮይና ክምርምሮ ምዃኑ ፍሊጡሎም። ቸልሲ ቅድሚ ሓደ ወቕቲ ካብ ማንቸስተር ዩናይትድ ዝገዛእቶ ኣሌሃንድሮ ጋሪናቾ ብልቓሕ ንሓደ ወቕቲ ናብ ኣስቶን ቪላ ሰይዳቶም። ዝተገብረሉ ትፅቢት ኣብ ቸልሲ ክምልስ ዘይከኣለን ቀጻልነት ዘሎ ብቕዓት ካህን ዝተጸገመን ጋሪናቾ ኣብ ትሕቲ እቲ ኣድናቒ ምዃኑ ዝነገረሉ ዓላሚ ኣስቶን ቪላ ኡናይ ኤምሬ ዳግማይ ክበራበር ትፅቢት ይግበር። ኤምረ ዝሓለፈ ክረምቲ ንጋርናቾ ካብ ማንቸስተር ዩናይትድ ክፋኖ እንከሎ ከፈርሞ ፈቲኑ እውን ነይሩ እዩ። ኣይሰለጦን ግና ብዚ ናይ ሕጂ ናይ ምግዛእ ግዴታ ብዘለዎ መስርሕ ረኺቦ ብምህላው ከዓ ኣብ ተፃወታይ ተራእየ ብቕዓት ክብርብሮ ይግመት። ቸልሲ ንተፃወታይ ቪላ ሞርጋን ሮጀርስ ዝኸበረ ብሪጣን ተፃወታይ ብዘፀውዖ 117 ሚልዮን ፓውንድ ከም ዘፈርመቶ ኣይርስዕን። ናይ ቅድም ተጻዋታይ ኩዕሶ እግሪ ቫን ፖመል ሓድሽ ኣሰልጣን ሃገራት ጋንታ ቤልጅም ክኾንኩ ተሰሚዑ። ቤልጅም ምስ ኣሰልጣንያ ሩዲ ጋርሺያ ድሕሪ ኣብ ዋንጫ ዓለም 2026 ካብ ርዕ ፍጻሜ ምእላያ ከም ተፋለየት ኣይርስዓን። ነዚ መዝነት ዝሕዞ ዓላሚ ሃሰው ክትብል ድሕሪ ምፅናሕ ድማ ምስ ቫንፖመል ተሰሚዓላ። ኣብ ሰነ 2018 ንፒኤስቪ ብምዕላም ናይ ምስልጣን ጉዕዞ ጀመር ቫንፖመል ነዛ ኤሮጳዊት ጋንታ ክሳብ 2028 ክዕልማ ተሰሚዑሎም። ቀንዲ ዕላምኡ ኸ ዋንጫ ኤሮጳ 2028 እዩ። ኣብዚ እዋን 49 ዓመት ጌር ዘሎ ቦመል ኣብ ኤሮጳ ምስ ዓበይቲ ክለባት ባርሴሎና

0: ባየር ሙኒክን ኤሲ ሚላን ምጽዋቱ ይርስዕን ሓደ ካብ ወሰንቲ ተጻወቲ ማንሲቲ ዝኾነ ፊል ፎደን ክሳብ ሰነ 2030 ዘጽንሑ ሓድሽ ውዕል ፈሪሞም ዝወዲ 26 ዓመት ኣካፋሊ ዝነበረ ውዕል ዝመጽእ ክረምቲ ሰነ 2027 ዘብቅዕ ነይሮም። ንዝቕጽሉ ዓመታት ኣብዛ እንግሊዛዊት ክለብ ክጸንሕ ብምውሳን ድማ እንተወሳኺ ዓመታት ክሳብ ሰነ 2030 ኣናዊሕዎኣሎም። ማንሲቲ ን10 ዓመታት ዝዓለማ ፔፕ ጓርድዮላ ምስ ምዛም ዝሓለፈ ቆቲ ከም ዝገደፋ ዝዝከር ኮይኑ 2022-23 ኣብዛ ጋንታ ተሃጋጋዚኡ ኮይኑ ዝሰርሕ ንበረ ኢንዞ ማሬስካ ድማ ነዚ ዓብዪ ሓላፍነት ተቐቢልዎኣሎም። ካብ ወዲ 17 ዓመት ጀሚሩ ብጓርድዮላ ተመሪጹ ነዚ ዓባይ ጋንታ ክውክላ ጀመረ ፎደን ምዝ ኢጣልያዊ ዓላሚ ኣቐዲሙ ፋለጥ ብምጽንሑ ኣብ ትሕትዮ ክሰርሕ ድማ ተሃዊኹ ምህላውን ገሊጹ።
1: ማርከስ ዝኸርኩም ተዓዘብትና ንሎሚ ዝተላለወ ውዕለታዊ ዜና ስፖርት ኣብዚ ክንዛዝም ምስ ተረፉ መደባት ኤረቲቪ ገርፈኩም ሰሰና እዩ።

0: ኣውሽጥን ወፃን ብምዃን ንመደባት ኤርቲቪ ብሓፈሻ ብፍላይ ድማ ውድድር ታሪካዊ ፍልጠት ጉያ ኣብ ምክትታል ዘለኹም ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ኣለኹም። ወትሩ ሰንበት ምሸት ኣብዚ ሰዓት እዚ ትዳሎ መደብኩም ውድድር ታሪካዊ ፍልጠት ጉያ ንሎሚ እውን ከም መቐፀልታ ናይቲ ዝሓለፈ ዙር ኣብ ዞባ ማእከል ብምዃን ምስ ካብ ዝተፈላለዩ ቤት ትምህርትታት ዝመፁ ተምሃሮ ካልኣይ ደረጃ ብምዃን ኢና ክነካይዶ። ናይ ቀዳማይ መድረኽ ካልኣይ ዙር ሒዘልኩም ክመፅ እየ። ንምሉእ ትሕዝትኡ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ራይ ተወዳደርቲ ናብ መድረኽ ክቅድም ስለ ዝኾንኩ ብሞራል ተቐበሉለይ። ቀዳማይ ተወዳዳሪ ሳይሞን ገርግሽ ካብ ቤት ትምህርቲ ሚናበ ዘርኣይ። ካልኣይቲ ተወዳዳሪ ትሩፍታሌም ተኽለ ካብ ቤት ትምህርቲ ርእሲ ዓዲ። ሳልሳይ ተወዳዳሪ ረያን ዓብደርሒም ካብ ቤት ትምህርቲ ሰንበል። ራብዓይ ተወዳዳሪ ሙሴ ዳንኤል ካብ ቤት ትምህርቲ ቀይሕ ባሕሪ። ራይ ተወዳደርቲ እንኳዕ ደሓን መፃኹም። ሳይሞን ገርግሽ ብኣኻ ክጅምር ከመይ መፂኻ?
1: ንዓኒ ፅቡቅ እግዚኣብሔር ይመስገን።
0: ኣራይ ምስ ስምካን ዝመፀኸሉ ቤት ትምህርትን ከተላልየና መጀመርታ።
1: መጀመርታ ስመይ ሳይሞን ገርግሽ ባህር ዝመፃኸሉ ቤት ትምህርቲ ከም ቤት ትምህርቲ ሚና በዘርኣይ ንዘባበር ኢኻ።
0: ኣራይ ሳይሞን ናብ ቀዳሚ ትሕቶኻ ክንኣቱ ኢና ተዳሊኻ ዲኻ?
1: ተዳልየ ይብላነ።
0: ብቋንቋ ዓፋር ብናኹራ ያገሊ ሰባር ናኹራ ዝፅዋዕ መን እዩ? ሀ ደጊያት ባህታ ሓጎስ፣ ለዓሊ መሐመድ ዑስማን ቡሪ፣ ሐ ኣቡበክር ኣሕመድ፣ መ ሱልጣን ያሲን ሃይሰማ።
1: ለዓሊ መሐመድ ዑስማን ቡሪ።
0: ሙሉእ መልሲ ረኺብካ ኣለኻ ሳይሞን። ብቋንቋ ዓፋር ብናኹራ ያገሊ ወይ ድማ ሰባር ናኹራ ዝፅዋዕ መን እዩ እያ ትብል ነራ ታሕቶ። መልሳ ድማ ዓሊ መሐመድ ዑስማን ቡሪ ኮይኑ ብ17 ሕዳር 1899 119 እሱራት ካብ ናኹራ ከም ዘምለጡ ታሪክ ይሕብረና ማለት እዩ። ካብዚኣቶም ደጊያት ማሕራይ ከምኡ ድማ ብላታ ገብረ እግዚኣብሄር ጊላ ማርያምን ይርከቦም። ሩፍታሌም ተክለና ባኻ ክንሰግር ኢና። ስምክን ዝመፀኽሉ ቤት ትምህርትን ከተላሊና።
2: መጀመርታ ስመይ ሩፍታሌም ተክለ ይበሃል። ካብ ንእዘዋ ሰረጃ ቤት ትምህርቲ ርእሲ ዓዲ።
0: ኣራይ ክንደይ ክፍሊ ኢኸ ሩፍታሌም?
2: 11
0: 11 ክፍሊ ኢኸ። ፅቡቅ ተዳሊ ክዲ ክነዚ ውድድር?
2: ኣራይ
0: ቀዳሜ ትሕቶኺ ፅባት መፅያ ምረፅያ። ምጉዝዛይ ኣፍሪቃ መዓስ ዓመተ ምህረት ተፈፂሙ? ሀ 1840፣ ለ 1914፣ ሐ 1814፣ መ 1940።
2: ለ 1914።
0: ርግፀኛ ዲኸ? ማዕረ ክንደይ ኢኽ ርግፀኛ?
2: 100%።
0: ሙሉእ መልሲ ረኺብ ክለኸ ሩፍታሌም። ምጉዝዛይ ኣፍሪቃ መዓስ ዓመተ ምህረት ተፈፂሙ እያ ትብል ነይራ። ምምቕቓል ኣፍሪቃ ኣብ መፋርቕ 1800ታትን ጀሚሩ እኳ እንተነበረ ብ1914 ድማ ተፈፂሙ። እዚ ምምቕቓል እዚ ኣብ ቋንቋ፣ ባህሊ፣ ታሪክ ከምኡ ድማ ህዝቢ ወዘተ ዝተመርኮሰ እዩ ነይሩ። ስለዚ ረኺብ ከያለኸ ሩፍታሌም። ሳልሳይ ተወዳዳሪና ረያን ዓብደርሒም፣ መጀመርታ ሽምካን ዝመፀኻሉ ቤት ትምህርትን ኣበይ ንኡ ዞባ ምዃኑን ከተላልየና።
3: ሽመይ ረያን ዓብደርሒም በሃል ካብ ካልኣይ ደረጃ ቤት ትምህርቲ ሰንበል።

0: ነፃ ኩሉ ንዕዘባ ድማ ዶባ ምዕራብ ኣብ እዩ ዝርከብ ሰ
1: ራይ ፅቡቅርያ ነዚ ውድድር ከመይ ኢካ ተዳሊካ መፅኻ ዘለካ
0: ፅቡቅ ተዳለ ይብል
1: ራይ በል ናብ ቀዳሚ ትሕቶካ ክንሰግር ኢና ኣብ ካልኣይ ኩናት ዓለም ክልተ ተፃረርቲ ደንበታት ማለት ንኩናት ዝተጠርነፋ ሃገራት ከም ዝነበራ ዝፍለጥ እዩ ካብዘን ዝስዕባ ብሓይልታት ኣክሲስ ወይ ድማ ኣክሲስ ፓወርስ ድፍለጣ ወይ ድማ ዝጥርነፋ መነመን እየን ሀ እንግሊዝ ኣሜሪካ ፈረንሳ ለ እንግሊዝ ጥልያን ፈረንሳ ሐ ጥልያን ጀርመን ጃፓን መ ጃፓን ጥልያን ፈረንሳ ረ መልሲ የለን
0: ሐ ጥልያን ጀርመን ጃፓን
1: ሙሉእ መልሲ ረኺብካ ኣለካ ረያን ሓይልታት ኪዳን ዝበሃላ ኸ በዓል መን እየን ነይረን
0: ኣል ሕቡራት መንግስትታት ኣሜሪካ ሶቪየት ከምኡ ድማ ፍራንስ
1: ረቤት ነይራተን መስለኒ
0: እንግሊዝ ከዓ ነራ ብሪጣንያ
1: እንግሊዝ ከዓ ነራ ማለት እዩ ሕራይ ሙሉእ መልሲ ኣብ ካልኣይ ኩናት ዓለም ክልተ ተፃረርቲ ደንበታት ማለት ንኩናት ዝተጠርነፋ ሃገራት ከም ዝነበራ ዝፍለጥ እዩ ካብዘን ዝስዕባ ብሓይልታት ኣክሲስ ወይ ድማ ኣክሲስ ፓወርስ ዝፍለጣ ወይ ድማ ዝጥርነፋ መነመን እየን እዚአን ድማ ሐ ጥልያን ጀርመን ጃፓን ይኾና ኣለዋ ማለት እዩ እቲን ሓይልታት ኪዳን ዝበሃላ ከዓ ከም ዝኽብሎ ድፀንሐ እንግሊዝ ኤሜሪካ ፈረንሳ ከምኡ ድማ ሶቪየት ሕብረት ነይረን ማለት እዩ ራብዓይ ተወዳዳሪ ናባኻ ክንሰግር ኢና ስምካን ዝመፅኻሉ ቤት ትምህርትን ክትነግረና
2: ስመይ ሙሴ ዳንኤል ይበሃል ካብ ጨንፈር ሚኒስትሪ ትምህርቲ ንኡስ ዞባ ደቡባዊ ምዕራብ ቤት ትምህርቲ ካልኣይ ደረጃ ቀይሕ ብሓደ መፅ
1: ራይ ፅቡቅ ሙሴ ዳንኤል ናብ ቢያ መምፅኢኻ ምክንያት እንታይ እዩ ነይሩ ኣብዚ ውድድር ክትሳተፍ ዝገበረካ ቀንዲ ምክንያት እንታይ
2: መሰረታዊ ነገር ታሪክ ናይ ህዝቢ ኤርትራ ምፍላጥን ታሪክ ናይ ኤርትራ ምፍላጥ ከዓ ንዓይ ታሪክ እዩ ስለዚ ታሪከይ ምፍላጥ ንዓይ ነዚ ዘሎ ህሉ ኩነታት ንምርዳእን ንመፃኢ ድማ ካብቲ ዝነበረ ታሪክ ተረዲእካ ንመፃኢ ንምግምጋም እውን ንክጠቅመኒ ኢለ ናብ ውድድር ቡያ መፅ ማለት እዩ
1: ሕራይ ፅቡቅ ስለዚ ክትወዳደር ጥራሕ ዘይኮነስ ክትፈልጥ ከላ ኢካ መፅኢካ ማለት እዩ ፅቡቅ በል ናብ ቀዳሚ ትሕቶካ ክንሰግር ኢና ዝኾነ ይኹን ፖለቲካዊ ውዳበ ዘይነበሮን ዘይተረእየሉን ታሪካዊ መድረኽ ስልጣነ ወዲ ሰብ ኣየናይ ነይሩ ሀ ፍል መዴስነት ለ መስፍናዊ ስርዓት ሐ ርእሰ ማላዊ ስርዓት መ ዘመነ ተሃድሶ
2: ሀ ፍል መዴስነት
1: ሙሉእ መልሲ ረኺብካ ኣለካ ሙሴ ዳንኤል ዝኾነ ይኹን ፖለቲካዊ ውዳበ ዘይነበሮን ዘይተረእየሉን ታሪካዊ መድረኽ ስልጣነ ወዲ ሰብ ኣየናይ ነይሩ እያ ትብል ታሕቶ ሀ ፍል መዴስነት ለ መስፍናዊ ስርዓት ሐ ርእሰ ማላዊ ስርዓት መ ድማ ዘመነ ተሃድሶ ነይረ እንተን ምረት ስለዚ መልሳ ሀ ፍል መዴስነት ትኸውን ማለት እዩ ራይ ሳይሞን ናባሃ ተመሊስና ኣለና ክንደይ ክፍሊ ኢኻ ሳይሞን
3: 11 ክፍሊ
1: 11 ክፍሊ ሕጂ 11 ክፍሊ ምዃንካ ካብቲ ካልኦት ክፍልታት ፍልይ ዘብሎ ነገር ኣለዎ ድዩ
3: ኣሎ ቀዳማይ ነገር ቀልጢፍካ ትምህርትካ ወዲኢኻ ናብ ሃገራዊ ግቡእካ ትፍፅመሉ ናብ ሰዋ ምውራድ ማለት እዩ ብድዕሪ እዩ ናብቲ ዕላማኻ ድመደብካያ ናብኡ ተበፅሓሉ ክሳይ መንገዲ ስለ ዝኾነ ይሕግሰኒ ማለት እዩ
1: ስለዚ ናብቲ ዝዓበየ ዕላማኻ ናይ ምብፃሕ ድልድል ወይ ድማ መሰጋገሪ ኢኹ ንብሎ ንኽእል ማለት እዩ ሓራይ ፅቡቅ ናብ ካልእ ትሕቶካ ንሰግር ኢና ብል ሳይሞን ሃገርና ኤርትራ ኤርትራ ዝብል ስም ዝተዋህበትሉ መዓስ ዓመት ነይሩ ሕቶ ክደግመልከየ ሃገርና ኤርትራ ዝብል ስም ዝተዋህበትሉ መዓስ ዓመት ነይሩ

ጊዜ ኣኺላላ ሳይሞን ሕቶኻ ሃገርና ኤርትራ ዝብል ስም ዝተዋሃበትሉ መዓስ ዓመተ ምህረት እዩ ነይሩ እያ ትብል። እዚ ድማ ብሓደ ጥሪ 1890 ክኸውን ከሎ ኢጣልያ ብከበባ ናይ ዝተፈላለዩ ሓይልታት ዓብዪ ብድሆ ኮይኑዋ ስለ ዝነበረ ንመላእ ከበሳታት ኤርትራ ከምኡ ድማ ንመረብ ምስ ተቋፃፀረት ነቲ ሓድሽ ግዛኣቶም ኤርትራ ኢሎም ሰሚዮሞ። በዚ ድማ ኤርትራ ንመጀመርታ ግዜ ዶባታት ዝተኸለለ ሃገር ኮይና ማለት እዩ። ራይ ሩፍታሌም ናባኽ ተመሊስና ኣለና። ቅድሚ ካልአይቲ ሕቶኺ ምሕታትና

0: ኣብ ክፍሊኺ ከመይ ኢኺ ተወዳዳሪት ዲኺ? ተወዳዳሪት ኢኺ። ስለዚ ተወዳዳሪት ክትኮኒ ወይ ድማ ዕውቲ ንክትኮኒ ትኽተልዮ ሜላ ወይ ድማ ቅዲ ኣፀናንዓ ከተዕልልና
1: ግዜኻ ብግቡእ ምጥቃም ካልኦት ነገር ከዓ ነፍስኻ ጥራይ ምጥማት ካልኦት ወዲኦም ወኢልካ ተስፋ ደይ ምቁራፂ ካልኦት ሸፊን ኣነ ኣይሸፈንኩን ፍላይ 11 ግሬድ ኮንካ ከምኡ ዝብል ኣረኣያታት ኣሎ ኣነ ኣይሸፈንኩን ኣነ ካብ በላይ ገበርኩን ካልኦት ኣብ ትተላል ወዲኦም ወዮም ገለገለ ዝብል ኣረኣያታት ኣሎ እዚ ግን ንስኻ ነፍስኻ መስልኪ ኢኻ ትኸይድ ንስኻ ካብ በር ክትገብሮ ትኽእል ኢኻ ተስፋ ቆሪፅካ ከዓ እንተምፅኦ ነገር የለን ማለት እዩ ስለዚ ንስኻ ነፍስኻ መስልካ ምኻድ
0: ፅቡቅ ሕጂ ብከመይ መንገዲ ክተፅንዒ ብግሩፕ ዲ ክተፅንዒ ወይ ኢንዲቪዋሊ ከመይ ዓይነት ቅዲ ክትኽተል
1: ዝበዝሕ እኳ ኢንዲቪዋል
0: በይንክዮ ክተፅንዒ ከምኡ ዝርዳእኪ ሃራይ ፅቡቅ በሊ ናብ ካልኦት ሕቶ ክንሰግር ኢና እቲ ብ20 ጥቅምቲ 1977 ናይ ክልቲአን ውድባት ሰውራ ኤርትራ ናይ ሓድነት ስምምዕ ዝኸተማሉ ከተማ መን ይበሃል?
1: ቱኒዝያ
0: ኣይኮነትን ግዜ ኣለክ ፈትኒ
1: ፀበላ
0: ኣይኮነትን
1: ናፋ
0: ኣይ ረኸብክያን ኣለኺ ሩፍታልን ፈትኒ ግዜ ኣለኪ
1: ኣፋዓበት
0: ኣይኮነትን
1: ከረ
0: ኣይ ረኸብክያን
1: ከሰላ
0: ኣይ ረኸብክያን ኣለኺ ሩፍታሌም እቲ ብ20 ጥቅምቲ 1977 ናይ ክልቲአን ውድባት ሰውራ ኤርትራ ናይ ሓድነት ስምምዕ ዝኸተማሉ ከተማ መን ይበሃል እያ ነራ ተሕቶ መልሲ ድማ ኣብ ካርቱም ሱዳንን ተሰማሚዕናሉ እዚ ተሓቂአን ህጊ ሓቂአን ብሓባር ንናይ ስራሕ ሓድነት ንውህደት ናይ ሓባር ላዕለዋይ ፖለቲካዊ መሪሕነት ክቐውም ናይ ሓባር ናይ ኩናት ሜላ ድማ ንክሕንፀፅ ካልእን ዘማልእ ስምምዒ ነይሩ ስለዛ ይረኸብክያ እንተመልሲ ርያን ዓብደርሒም ናባኻ ተመሊስና ኣለና ክንደይ ክፍሊ ኢኻ ርያን
2: 11
0: ክፍሊ ስለዚ 11 ክፍሊ ምዃንካ ካብቲ ካልእ ክፍልታት ፍሉይነት ኣለዎ ድዩ
2: እወ ኣለዎ
0: እንታይ ፍሉይነቱ
2: ፍሉይነት ናይ 11 ክፍሊ ካብቲ ዝነበርካዮ ናይ ኣብ ገዛኻ ካብ ገዛ ናብ ትምህርቲ ትመላሉ ስለ ዝነበርካ ደረጃ ካልእ ሂወት ወይ ካልእ ዓይነት መድረኽ ትፍትነሉ ግሬድ እዩ ብዓብዩ ናብቲ ዕላማኻ ደብፅሐካ ወይ ናብቲ ኣልቲሜት ጎል ንብሎ ወይ ከዓ ናይ መወዳእታ ዕላማኻ ዘብፅሐካ መድረኽ ስለ ዝኾነ ብከምኡ ድማ 11 ግሬድ ወይ 11 ክፍሊ ፍሉይ ዝበለ ይገብሮ ማለት እዩ
0: ሕራይ ፅቡቅ ስለዚ ናትካ ዕላማ እንታይ ወይ ድማ ኣበይ ክትበፂሕ እዩ ዘሎ ናትካ ሕልሚ
2: ብዝተኻለ መጠን በቲ ዝደለየ ዓውዲ ብዝለዓለ ደረጃ ትምህርቲ ብዝለዓለ ዓቐን ስኬል ክውዲ እዩ ድሌተይ
0: እታ ትደልየ ዓይነት ዓውዲ ክንፈልጣ ግባኣና ድ
2: ወሳን ደ ዘይወሰንኩ
0: ኣይ ወሰንካ ንክሳብ ሕጂ እሞ ግዜ ከይከደካ በል ቅልጥፊ ኢልካ ወስን ኢኻ ቅድሚ ሰባ ምሓድካስ ክትውስን ኣለካ ሕራይ በል ናብ ካልእ ትሕቶኻ ክንሰግር ኢና ሸድሻይ ወራር ስርዓት ደርግ ብወፍሪ እንታይ ይፍለጥ ነይሩ
2: ወፍሪ ቀይሕ ክኸብ
0: ርግፀኛ ዲኻ
2: ዋ
0: ሙሉእ መልሲ ረኺብካ ኣለኻ ኣረያን ሻድሻይ ወራር ስርዓት ደርግ ብወፍሪ ቀይሕ ኮኸብ ብፍለጥ ነይሩ እዚ ድማ ንክልተ ዓመት ዝኸደ ወታደራዊ ዲፕሎማስያዊ ከምኡ ድማ ፖለቲካውን ቁጠባውን ፕሮፓጋንዳውን ምድላዋት ዝተካየደሉ ዓብዪ ወፍሪ እዩ ነይሩ ንህዝባዊ ግንባር ጠቕሊልካ ንምጥፋእ ዝተወጠነ ወፍሪ እዩ ነይሩ ተዓዊቱ ድዩ ኣይተዓወተን ከመይ ከይዱ መወዳእታት
2: ኣይተዓወተን
0: ኣይተዓወተን ሃራይ ፅቡቅ ረያን ረብዓይ ተወዳዳሪ ኢና ሙሴ ዳንኤል ናባኻ ተመሊስ ኣለኹ ክንደይ ክፍሊ ኢኻ ሙሴ
3: 11 ክፍሊ
0: ኣብ ትምህርቲ ከመይ ኢኻ
3: ካብቶም ተወዳደርቲ
0: ካብቶም ተወዳደርቲ ኢኻ ስለዚ ካብ ትምህርቲ ወፃኢ ኣብ ካልእ ተሳትፎታት ተሳተፍ ኢኻ ናይ ክለባት ወይ ድማ ናይ ሃማተ
3: ኣብ ናይ ሃማመተ እኮ ነጥፍ እንደ ክሳብ ዚ ሲቪካዊ ስልጠና ናይ ካድር ተማሂርና ነርና ኣብዚ ኣብ ሃማመተ ንኡዘባት ይረብሉ እዩ ዝነጥፍ ብዛዕባ ንፈጣትና ናይ ሃማመተ ክዛረብቲ ኮይነ መጀመርታ ናይ ሃማመተ ቀንዲ ዕላምኡ ብክልንትኖ ብቁዕ ዝኾነ መንእሰይ ንምህናፅ እዩ ስለዚ ኣብ ንኡ ዘባና ከዓ ነዚ ራእይ ዚ ንምትግባር ብኩሉ ብክለባት ብማሕበራዊ ኣበርክቶ ብመጎታዊ ክትብ ፅሑፍን ፖለቲካዊ ትምህርትን ዝኣመሰሉ እቲ መንእሰይ ሲ ተሳሒሉን በሊሑን ከም ዝወፅእ ንግበር ንሕና ማለት እዩ
0: ሕራይ ፅቡቅ ካድር ከዓ ተማሂረ ኢልካኒ ስለዚ ተምሃራይ ጥራሕ ዘይኮንካስ ካድረ ከለ ኢኻ ማለት እዩ ከመይ ሞ ተተካይድዎ ጎስጓስ እንታይ ውፅኢት ትርኢሉ ኣብ ተምሃሮ ኣብቶም

0: ናትኩም መዛኑ ከመይ ውፅኢት ረኽብሉ?
1: ሕጂ መጀመርታ ንዝኾነ ሰብ ጎስካስ ወይ ሓበሬታ ክትካይደሉ ከለካ ንስኻ ኒኸ ነቲ ትጉስጉሶ ዘለካ ትግብሮ ዘለካ። ስለዚ መጀመርታ ንሕና እቶም ኣካየድ ተኣካል ዘለዉ ናይታ ንኡዘባ ነቲ ንብሎ ዘለና ኣብነት ኮይና ንሕና ንዑ ንትግብሮም ሾ ሽዑ እቲ ተምሃራይ ከዓ ንዓና ብምርኣይ ኣብነት ኮይናስ ከም መሪሕ ማለት እዩ መሪሕ ኮይናስ ነቲ ንጥፈታት ንክትግበር ነቲ ተምሃራይ ንውክሎ ማለት እዩ።
0: ሕራይ ፅቡ ሙሴ፣ ኣዝዩ ፅቡቅ ዝኾነ ዕማማት ኢኹም ተካይዱ ዘለኹም። ባር ናብ ካልእቲ ሕቶካ ክንሰግር ኢና። ኣብ 1988 ህዝባዊ ግንባር ንከተማ ኣፍ ዓበት ክቆፃፀረ ከሎ ኣብቲ ቦታ ዝነበረ ናይ ፀላኢ እዚ እንታይ ይበሃል ነይሩ?
1: ናደው እዚ
0: ሙሉእ መልሲ ረኺብካ ኣለካ ሙሴ። ኣብ 1988 ህዝባዊ ግንባር ንከተማ ኣፍ ዓበት ክቆፃፀረ ከሎ ኣብቲ ቦታ ዝነበረ ናይ ፀላኢ እዚ እንታይ ይበሃል ነይሩ? ያ ነራ ተሕቶ ናደው እዚ ዝበሃል ነይሩ። ኣብ ግንባር ናፋን ኣፍ ዓበትን ንልዕሊ 9 ዓመታት ዝዓስከረ ኮይኑ ልዕሊ 22,000 ወታሃደራት ዝነበሮ ሰራዊት ድማ እዩ ነይሩ ማለት እዩ።

ኣብ ሽግርካን ኣብ ሓጎስካን ተወሳኺ ድማ ኣብ ሂወትካ ኣርኣያ ኮይኑስ ክሕግዘካ ዝኽእል ሰብ ኢኻ መዘና ትብሎ። ስለዚ ካብ ኣሉታ ፀቕጢ መዘና ክልተ ዓይነታት እዩ ዘሎ፣ ኣውንታውን ኣሉታውን ክኾን ይኽእል እዩ። ስለዚ እቲ ኣውንታዊ ድሓን ፅቡቅ ስለ ዝኾነ ንሱ ብጎኒ ፅኒሕና፣ እቲ ኣሉታዊ እንተ

0: መሪፅካ ዘለካ መዘና ከዓ ነቲ ሂወትካ ዘካይደካን ነቲ ዓላማካ ድማ ዝሳነን ኣብ ሓደ ደረጃ ዕድመ ትርከብ ሰባት ትኾንካ ተመራፂ
1: ሕራይ ፅቡቅ ሕጂ ከም ሕጂ ብብዝሒ ንሪኦ ዘለና ኣብዚ ኣብ ተምሃሮ ሃይስኩል ማለት እዩ እዚ ናይ ምዝንጋዕ ነገራት ኣሎ ሕጂ መዘናካ ኣብ ምዝንጋዕ ብዙሕ ነገራት ይፀልውካ እዮም ሓቂ ነዚ ኸ ብኸመይ ትከላኸልዎ ንኣብነት ንስኻ ከም ተምሃራይ ከም ኣባል ሃማማት ከም ካድረ መጠን ኣብቲ ነፃ ግዜ ዘለካ ብምንታይ ኢካ ትዘናጋዕ
0: ኣነ ኣብ ነፃ ግዜ ተወሳኺ ስራሓት ዝገብሮም ኣለዉ ምናልባት ኤዲቲንግ ገለ ፈት እየ ፕሮግራሚን እውን ይፈት እየ ግጥሚ ምፅሓፍ ፈት እየ መፅሓፍ ምንባብ እውን ይፈት እየ
1: ስለዚ ኩሉ ሂወትካስ ምስ ትምህርቲ ምስ ምፅሓፍ ዝተኣሳሰረ እዩ ማለት እዩ ሞነቶም ካብዛናትካ መንገዲ ውፅእ ኢሎም ዘለዉ ሰባት እንታይ ሓሳብ ምሃብካ እዮም
0: ኣብ ሓደ ኣርባዕተ ዝሸነኻት መገዲ ኮንኩም ንኩሉ ሸነኻት ሂወት ጠምትዎ ሽዑኡ ኣየናይ ፅቡቅ እቲ ሂወት መስ ጠመትኩም ከዓ ምስትናትኩም ሂወት ኣብኡ ኤግዛምፕል ብምእታው ረኣይዎ ሞ ኣበየናይ ደረጃ ከም ዘለኹም ክትፈልጡ ኢኹም ኣበየናይ ደረጃ ከም ዘለኹም ምስ ፈለጥኩም ከዓ ሂወትኩም ብየናይ መኣዝን ክትከዱ ከም ዘለኩም ሽዑኡ ኣብታ ዘለኹማ መገዲ ኮንኩምሲ ምረፁ
1: ሕራይ ይቐኒልና ሙሴ እዚኣ ዋላ ንዓና ትጠቅም ሓሳብ እያ ንተምሃሮ ጥራሕ ኣይኮነትን ናብ ሳልሰይቲ ሕቶካ ክንሰግር ኢናብል ህዝባዊ ሓይልታት ሓርነት ኤርትራ ዝብል ስም መዓስ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ተቐይሩ ሀ 1965 ለ 1961 ሐ 1977 መ 1978
0: ሐ 1977
1: ርግፀኛ ዲኻ
0: ርግፀኛ እ
1: ሙሉእ መልሲ ረኺብካ ኣለኻ ሙሴ ህዝባዊ ሓይልታት ሓርነት ኤርትራ ዝብል ስም መዓስ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ተቐይሩ እያ ነራ ተሕቶ ብ 1977 ኮይኑ እዚ ውድብ እዚ ኣብቲ ዝተኸየደ ቀዳማይ ውድባዊ ጉባኤ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ስም ተለዊጡ ማለት እዩ ስለዚ ረኺብካ ኣለኻታ መልሲ ሙሴ ሕራይ ሳይሞን ገርግሽ ናብኻ ተመሊስና ኣለና ሳይሞን ከም ተምሃራይ ዝምባለካ እንታይ እዩ ካብ ትምህርቲ ወይ ድማ ካብቲ ትመርፁ ዓውድታት ወፃኢ እንታይ ዝምባለ ኣለካ
2: ስእሊ ቅብዓ ማለት እዩ ቅብዓ ስእሊ ፍትን እየ ተማሂረ እውን ነይረ ካብኡ እዩ ዝምባለካ ዘለኒ
1: ኣብ ቅብኣ ማለት እዩ ተወዳዲርካሉ ወይ ሰሪሕካሉ ትፈልጥ ዶ
2: ሰርሓ ኣለየ ግን ተወዳዲረሉ ይፈለጥኒ
1: ውድድር ኣይበፃሕካን ስለዚ ካብ ሳዋ ምስ ተመለስካ ልዕሊ እቲ ትመርፁ ዓውዲ ከም ቀብኣይ ከዓ ክንፈልጠካ ኢና ማለት
2: እዩ
1: ራይ ፅቡቅ ሳይሞን ናብ ራብዒትን ናይ መወዳእታ ሕቶኻን ኢና ክንሰግር ሓደ ህዝቢ ኣብ ኣህጉራዊ መድረኽ ንክዋሳእ እንታይ የድልዮ ሀ ውሕስነት ለ ሰላም ሐ እኩብ ፀጋታት መ ኩሎም መልሲ እዮም
2: መ ኩሎም መልሲ እዮም
1: ሙሉእ መልሲ ረኺብካ ኣለኻ ሳይሞን ሕቶኻ ሓደ ህዝቢ ኣብ ኣህጉራዊ መድረኽ ንክዋሳእ እንታይ የድልዮ እያ ትብል ነይራ ሀ ውሕስነት ለ ሰላም ሐ እኩብ ፀጋታት መ ድማ ኩሎም መልሲ እኦም ስለዚ መ ኩሎም መልሲኦም እታ መልሲ ውሕስነት ሰላም እኩብ ፀጋታት እዚ ኣብ ኣህግራዊ መድረኽ ንክትዋስኣን ሓንቲ ሃገር ካብቶም ዘድልይዋ ነገራት እዩ ማለት እዩ ሕራይ ሩፍታሌም ትርፊ ግዜ ክያ ምንታይ ክተሕልፍ ዮ
3: ትርፊ ግዜ ስእሊ ይስእል መፅሓፍቲ ዝኾነ ክራፍት ስገለካ ይፍትነ ካል ቋንቋታት
1: ክልተ ቀባእቲ ኢና በዚ ጠጠዋቢልና ዘለና ማለት እዩ ብዙሕ ዓውድታት ሒዝኩም ኣለኹም ፅቡቅ ሩፍታሌም ሕራይ ራብዒቲ ሕቶ ክይበል ካብዞም ዝስዕቡ ባእታታት ሃገራውነት ዘይኮነ ሀ ታሪክን ጂኦግራፍን ለ ሃይማኖትን ባህልን ሐ ብዝሒ ህዝቢ መ ፖለቲካን ቁጠባን
3: ሐ ብዝሒ ህዝቢ
1: ሙሉእ መልሲ ረኺብ ክለኺ ሩፍታሌም ሕቶ ኺ ካብዞም ዝስዕቡ ባእታታት ሃገራውነት ዘይኮነ እያ ትብል ነይራ ታሪክን ጂኦግራፍን ሃይማኖትን ባህልን ፖለቲካን ቁጠባን ከምኡ ድማ ቋንቋን ሓበራዊ ታሪክን እዚኦም ኩሎም ባእታታት ሃገራውነት ዝገልፁ እዮም ብዝሒ ህዝቢ ግን ኣብ ባእታታት ሃገራውነት ወላ ሓንቲ ተራ የብሉን ማለት እዩ ራይ ረያን ናይ መወዳእታ ሕቶ ከያ ክትከውን ውድድር ከመይ ፀኒሑ
4: ውድድር ድሓኒ ፅቡቅ
1: ከመይ ሒዝካዮ ዝመፃካ ትፅቢታትን ኣብዚ ዝፀንሓካ ክውንነትን ይጋጠም ድዩ
4: ማዕረ ማዕሪ እዩ ሓቢርና ክንሪኦ ዝቕፅል
1: ከመይ እዩ እንታይ ትፅቢታትካ ነይሩ ናብዚ ውድድር ክትመፅእ ከለካ
4: ብርትዕ ዝበለ ኸውን እየ ተፀብየ ነይረ ድሓኒ ዘሎ ክሳብ ሕጂ
1: ድሓኒ ዩ ደሎ ዛጌት ድሓር ግን እንዳበርትዕ ከይዲ ከይትዛንብኣ ሕራይ ናብ ራብዒቲ ሕቶኻ ክንሰግር ኢና ሕብረተሰብ ሃገራዊ ውዳበታቱ ብዝተፈላለዩ ውሽጣውን ግዳማውን ረቑሒታት ምስ ዝዳኸም እንታይ ይፍጠር ሀ ሕብረተሰብ ብሓጎስን ፍስሓን ይነብሩ ለ ሕብረተሰብ ብዲሞክራሲ ይነብሩ ሕብረተሰብ

0: ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ መ ሕብረተሰብ ብዘይስጋት ይነብሩ
1: ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ
0: ምሉእ መልሲ ረኺብካ ኣለኻ ኣረያን ሕብረተሰብ ሃገራዊ ውዳበታቱ ብዝተፈላለዩ ውሽጣውን ግዳማውን ረቑሒታት ምስ ዝዳኸም እንታይ ይፍጠር ሕብረተሰብ ብሓጎስን ፍስሓን ይነብሩ ለ ሕብረተሰብ ብዲሞክራሲ ይነብሩ ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ መ ድማ ሕብረተሰብ ብዘይ ስጋት ይነብሩ እያን ነረን ተንምረፅ ስለዚ መልስና ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ ረኺብካ ኣለኻ ማለት እዩ ረያን ሙሴ ዳንኤል ናይ መወዳእታ ሕቶኻን ናይ መወዳእታ ካ ተወዳዳርን ኢኻ ክትከውን ከመይ ፀኒሕ ውድድር
2: ፅቡቅ ድሃን
0: ትፅቢታትካ ከመይ እዩ ኣብዚ ውድድር
2: ከምቲ ትፅቢታት እዩ ዘሎ
0: ከምቲ ፅቢትካ እዩ ክዕወትየ ዶ ትብል ወይስ እዞም ሓያላት ኣይሕልፉንን እዮም
2: ኣብ ውድድር ክትኣት ከለካ ክዕወት እምበር ክወድቕ ኢልካ ክትኣትውን ዲኻ ስለዚ ክዕወት እየ ክብል ናይ ግድ
0: ስለዚ ኣብ መትከልካ ይሓደ ኣለካ ማለት እዩ ፅቡቅ ዓወት ምነ ኢልካ ራብዒትን ናይ መወዳእታ ሕቶኻን ክትስዕብያ ሃገር ክትህሉን ክትቅፅልን እንተኮይና እንታይ የድሊ ሀ ወደብ ለ ንዓኣ ዝበቅዕ ህዝቢ ሐ ብዝሂ ብሄራት መ ማዕድናዊ ፀጋታት
2: ለ ንዓኣ ዝበቅዕ ህዝቢ
0: ምሉእ መልሲ ረኺብካ ኣለኻ ሙሴ ሃገር ክትህሉን ክትቅፅልን እንተኮይና እንታይ የድልያ ነራ ትሕቶ ቴን ምርጫ ድማ ሀ ወደብ ለ ንዓኣ ዝበቅዕ ህዝቢ ሐ ብዝሒ ብሄራት መ ማዕድናዊ ፀጋታት ነይረን እታ ትኽክለኛ መልሲ ድማ ለ ንዓኣ ዝበቅዕ ህዝቢ ክህሉ ኣለዎ ምክንያቱ ብቑዕ ህዝቢ ክበሃል ከሎ ብደረጃ ሃገር ዝበፅሐ ኣተሓሳስባ ከማዕብል ዝኽኣለ ማለት ስለ ዝኾነ እቲ ቐንዲ ንሃገር ዘድልያ ብቑዕ ህዝቢ እዩ ማለት እዩ ስለዚ ተወዳደርትና ንሎሚ ዝበልናዮ መደብ እዚ ክትከታተልዎ ዝፀናሕኩም እዩ ነይሩ ኣብ ዝመፅእ ብካልእ ተወዳደርትን ብካልእ ትሕዝቶን ክንምለሰኩም ኢና ክሳብ ሽዑ ሰናይ ቅነ

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገላ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዩ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካክን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙን ዝዮም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ደጋ ዮሃንስ ይበሃል። ኣዋሃዲት ድኳን ዓባይቲ ኣንታዊ ድኳን ዓባይቲ ናይ ዞባ ጋሽባርካ ኮይነ መፅአ ዘለኹ ኣብዚ ብሓፈሽ ንሕና ሓሙሽተ ኣባይቲ ያታዊ ኣባይቲ ኢና ሒዝና መፅእና ዘለና። እቲ ቀንዲ ዕላማ ከምቲ ኩልና ንርድኦ ቅድሚ ነዊ ዓመታት ኣናብራናስ እንታይ ይመስል ነይሩ፣ ኣካዳድናና እንታይ ይመስል ነይሩ፣ ባህልና ልምድና እንታይ ይመስል ነይሩ፣ ነዚ ንዑ ንምንፅብራቅ ኢና ካብዚ መፅእና ዘለና። ብሓፈሽኡ ኣብዚ ሓሙሽተ ብሄራት ኢና ተሳቲፍና ዘለና።

ስመይ ሰዲግ ፈረጅ ይበሃል። ካብ ዞባ ጋሽ ባርካ ንብሔረ ናራ ወኪለ ዝመፃኹ ሰብ እየ። ሒዝናዮ መፂና ዘለና ትሕዝቶ ድማ ብዛዕባ መደሪታ ዝበሃል ኣብ ብሔረ ናራ ዝግበር ወግዒ ናይ መርዓ ናቱ ኢና ሒዝና መፂና ዘለና። ሕጂ ነዚ መርዓ እዚ ንክተካይዶ ከዓ እቲ መርዓዊ ኩሉ ግዜ እንታይ ይገብር ኣለዎ? ከምዚአን ትርእይዎን ዘለኹም ገዛውቲ ማለት ካብ 5 ክሳብ 7 ዝኸውን ገዛውቲ ሰሪሑ ተዳልዩ ክፀንሕ ክኽእል ኣለዎ። ተን ገዛውቲ ከዓ ከምዚአን ትርእይዎን ዘለኹም ኣብ ትርእይዎን ዘለኹም ካብዚ ዝጅምር እዚኣ ገዛ እዚኣ እንዳእኽሊ እያ። እንዳእኽሊ ክንብል ከለና እዚኣ እንዳእኽሊ እዚኣ ከዓ ኩሉ ግዜ ብዘይ ዝኾነ ወፃኢታት ማለት እዩ ምሳና ብዘለዎ ነገራት ኢና ንሰርሖ። ቃንጫ ኣላ፣ ቃንጫ ምሳና ሓሪስና ንእትወ እዩ። ካልእ ከዓ በዚ እንጨይቲ እዩ ላኻ። እዚአን ኩለን ከዓ እንታይን ምሳና ዘለዋየን ነገራት እየን። ዝኾነ እንታሽሙ ንኸፍለሉ የብልና። ኣብ ውሽጢ እዚ እንዳእኽሊ ተኣቲና ድማ ቆፎ ኣላ፣ ዓባይ ቆፎ ናይ እኽሊ እያ እዚኣ። እዚኣ ቆፎ እዚኣ ካብ ገዛ ኣይትወፅን እያ። ዓመት መፀት ዘዘምፀኸዮ ኣብኡ ካ ትመሎ ከባቢ 5-6 ኩንታል ዝኸውን ዝሕዝ እዩ። ብምንታይ ስራሕ ተኢልኩም ከዓ ብሳዕሪ ይስራሕ። በዚ እንተመፂና ከዓ በዚ ብየማናይ ዘላ ድማ ኣጉዶ እያ እዚኣ። ኣጉዶ ከዓ ናይ ኣጣል ማለት እዩ። ኣጉዶ ናይ ኣጣል እያ እዚኣ። ከዓ ክሽነ እያ። ኣብ ውሽጢ እዚ ክሽነ መዓት ንብረት እዩ ዘሎ። እዚ ንብረት እዚ ድኻ ብእንጨይቲ ወይ ከዓ ብጭቃ ዝተሰርሐ እዩ። ካልእ ዝኾነ ነገር የብልናን። እሰን እንት እናትና ኣቑ ዝኾነ ሓፂን የብልና ገለ የብልና። ብጭቃ ወይ ብእንጨይቲ ዝተሰርሐ እዩ። እዚኣ እንዳ መርዓት እያ። እዚ እንዳ መርዓዊ መርዓዊ ውሽጢ ኣሎ። መርዓውን መርዓትን ንምክትፈልዮም ድማ እቲ መርዓዊ ኩሉ ግዜ ቀይሕ ጨርቂ ተኣስረ እዩ። ዚ 9 ሜትሮ ትኸውን ዓለባ ከዓ ትመትር ኣብ መንጎን ኣሲርካ ኣብዚኣ ርእሱ ትገብረሉ ማለት እዩ። ከምዚ ኢሉ ሸፊንዎ ይወርድ። ካብኡ እቲ ዓርኪ ርእሲ እውን ናይ ግድን ና 14 መዓልቲ ዝኸውን ካብኡ ኣይፍለን እዩ። ካብዚኣ ገዛ ይወፅን ዝኾነ ኣገልጋሊ ናይዚ መርዓዊ ማለት እንታሽሙ እቲ ዓርኪ ርእሲ ንምንታይ ካ 14 መዓልቲ ካብ ገዛ ስለ ዘይወፅእ ማይ ተደልዩ መግቢ ተደልዩ እሱ ዘሳስዮ ማለት እዩ ገዛ እዚ። እዚ ገዛ እዚ ድማ ብተንኮበታት ዝተበለይ ዝተጋየፀ እዩ። ካብኡ ሓሊፍና ድማ እዚኣ እንዳ እንታሽሙያ ኣብ ጋሽ ባርካና ኩሉ ግዜ ሃሩር ስለ ዘሎ ናይ ግድን ከምዚኣ ዓይነት ዳስ ክትሰርሓ ኣለካ። እዚኣ ዳስ በዚኣ ትርእዋ ዘለኹም ዳስ እያ። ንምንታይ ተገልግለና እዚኣ ካብ ሃሩር ሙሉእ መዓልቲ እዚኣ ስለ ዘይትውዕል ኣብ ገዛ ስለ ዘይትውዕል ምስተ ሃሩር ወፂእ ከብዚ ኣብ ዳስ ትውዕል ማለት እዩ። ኣብ ውሽጢ እዚ ዳስ ድማ መዓት መሳርሕታት እዩ ዘሎ። ሰበይቲ ትኹን ዋላ ዝኾነ መጣሓኒዶ መሐቆኒዶ ዝኾነ ንብረት ኣሎ። ዚ ኣብዚኣ ዘላ ከዓ ናይ እንታሽሙና እዚኣ መስተይት ማይና ከም በርሚልና ንጥቀመላ ኤላዶ ትበሃል ማለት እዩ። ብጭቃ ተሰርሐት እያ። ነዚ መስሊ ተሓፈሻዊ ስእሊ ናይዚ ከባቢና

ኣራይ ስመይ እስማኢል ኣሕመድ ኣደም ይበሃል። ካብ ዞባ ጋሽ በርካ ኢና መፅና ቁሸት ብሄር ብዳውየት ሒዝና ኢና መፅና ዘለና ኣዚ ሎም ዓመት ፌስቲቫል 226 ሕጂ እቲ ሒዝናዮ ዘለና ትሕሶ ቁሸት ኣብቲ ቁሸት ብሄር ብዳውየት ያታዊት ገዛ ወይ መነባብሮ ብሄር ብዳውየት ከመይ ይመስል ሕጂ ሓፈሻዊ እተን ብሄር ብዳውየት ሰለስተ ገዛ እየን ዘለዋ ንኣን ሒዝና ኢና ቀሪብና ዘለና ኣብዚ ፌስቲቫል እዚ እታ ሓንቲ ናይ መርዓት ገዛ ማለት እዩ ኣላትና ከምኡ ውን እታ ናይ ስድራ ገዛ ማለት እዩ ክልተ ኣግነት ኣለውና እታ ሓንቲ ናይ ስድራ እያ እታ ሓንቲ ናይ መርዓት እያ እዚኣ ከዓ ሸፈት ትበሃል ሓንቲ ሳሰይቲ እታ ሳሰይቲ ገዛ ናይ ደቂ ተባዕትዮ እያ ማለት እዩ ሓፈሻዊ ኣብ ሸፈት እንታይ ዓይነት ንብረት ኣለዎ ናይ ደቂ ተባዕትዮ ፍፍላይ ፍሉይ ዝኾነ ማለት እዩ ኣብ ናይ ደቂ ኣንስትዮ ከዓ ኣብ ናይ መርዓት እንታይ ከምኡ ውን ኣብ ናይ ዓበይቲ ናይ ስድራ ማለት እዩ እንታይ ዓይነት ንብረት ይቐመት በበይኑ ስለ ዘለዎ

ኣብ መናቱ ተቐሚጡ እዩ። ብፍላይ ኣብ ብሔረ ብዳውየት ደቂ ተባዕትዮ ሸፈት ትበሃል ነፍሳ ዝኽኣለት ኩሉ ንብረታ ዘማለት እያ ማለት እዩ። ሕጂ እቲ ዘድልዮም ኩሉ ኣብቲ ምስኦም እዩ ዘሎ። ናብቲ ዘድልዮም ነገር እንደዳ ኣሎ ተላእኻይ ክዋላ ኣለዎም። ንሱ ከይዱ ዘድልዮም ነገር ካብቲ ስድራ ሒዝዎም ይመፅእ ማለት እዩ። ሓፈሻዊ እጂ ዝናየን ዘለና ሰለስተ ገዛ እየን ማለት እዩ። ናይ ብዳዊት ብሔር ብዳዊት ያታዊ ናይ መርዓትን ናይ ስድራን ከምኡውን ሸፈት ደቂ ተባዕትዮ ሒዝና መፅና ኣለና ማለት እዩ።

ስመይ ዓለውያዋና ባሃል ካብ ዞባ ጋሽባርካ ካብ ከተማ ባረንቱ መፂና ንርከብ ሎም ዓመቱን ከምቲ ልሙድ ብሄረ ኩናማ ነዚ ዝኣመሰለ ገዛውትን ባህላዊ መነባብሮን ሒዙ መፂ ኣሎ። እዚ ከምቲ ትሪእዎ ዘለኹም እዚአን ገዛውቲ ኣብ ነፍሶ ከፍ ብሄረ ኩናማ ገዛ ከምዚ ዓይነት ገዛ ይስራሕ ማለት እዩ። እዚኣ ሕጂ እታ ኣንዳ ንብላ መጀመርታ መርዑት ክምርዓዊ ከለዉ ከምዚኣ ሓንቲ ገዛ ዓባይ ገዛ ትስራሕ ኣሎ። ብድሕርያ ከማ ምስ ፀንሑ ምስ ቆልዑ ምሳፈረዩ ከ ካልኦይቲ ገዛ ዳማ ትበሃል ትስራሕ ማለት እዩ። እንደገና እቲኣ ከዓ መውዓሊቶም እያ ማለት እዩ። እታ ስድራ ቤት ተኣኪባ ኣብ ኣቡና እንዳሰተየት እንዳዓለለት ከምዚ ትሪእዮ ዘለኹም ስራሓት ላኻ እንዳሰርሑ ዝውዕሉላ መውዓሊቶም።

ታይታን ብሎ ቋንቋና ዳስያ ማለት እዩ እዚኣ በዚያ ትሪዋ ዘለኹም ከዓ ናይ ኣጣል መደቀሲት ገዛ ማለት በትፊትና ዘሎ ኣብዚአን ክልተ ገዛ ፍሉይ ምልክት ኣብ ላዕሊ ኣሎ ማለት እዩ እዚ ምልክት እዚ ድማ ብሄረ ኩናማ ኣብ ኣርባዕተ ዓበይቲ እንዳታት እንድና ንቀውም እዚአን እንዳታት ድማ ሰርማ ሽዋ ከርዋ ጉርማ ንደን ዝበሃላ ናይ ሎም ዓመት ግን ናይ ሰርማ ዝበሃል እንዳ ምልክት ኢና ሒዝና መፂና ዘለና ማለት እዩ እዚአን ምልክታት እንተለዎ ድኾነ ሰብ ማለት እዩ ዝኾነ ኣዝማድ ናይት እንዳሰርማ በዚያ ምልክት ጥራይ ርኦም እዚ እንዳ ኣዝማድና ብማለት ኣለልዮም ትኺሎም ናብታ ገዛ ይኸድዎም ማለት እዩ ንሰብሲ እንዳክስቶ ኣበይ እዩ ኢሎም እንዳሓተቱ ኣይሽገሩን እዮም እዚአን ምልክታት እዚአን ሕጂ ናይ ሰርማ ምልክት ማለት እዩ።

ፍሎም ወልዳይ ይበሃል። ካብ ድኮና ኣባይቲ ዞባ ጋሽባርካ ኮይና ንብሄረ ትግርኛ ካብ ንእዞባ ሞልቂ ወኪልና መፂና ኣለና። ብሄረ ትግርኛ እዚ ድኮና ኣባይቲ ናይ ያታዊ መነባብሮ ከመይ መስል ነይሩ ኢና ሒዘ መፂና ዘለና። እዚ ሒዝና መፅልና ኸኒ ናይ ቅድሚ 200 ዓመታት ሒዙ ዝነበረ ያታዊ መነባብሮ እዩ። ከም ዝፍለጥ እቲ ናይ ቀደም መነባብሮና ካብ መሬት ስራሓት ካኢላ ካብ ገረብ ካብ ደሎ ከባቢና ንመነባብሮና ዝኸውን ብኣዝዩ ውሕሉሉን ብኣዝዩ ጥበበኛ ዝኾነ ስራሕ ተሰሪሑ ካብ ሰብ ከይተፀበና ካብ ዕዳጋ ከይወፃና ካብ ከባቢና እኹል መነባብሮ ነብር ምብርና ካብታ ገዛ ጀሚርካ ክሳብቲ ዝደቐቐ መሳርሒ ካብ ከባቢና በዓልና ይስራሕ ነይሩ። እቲ ዝገርመካ እቲ ፅቡቕ ነገር ከዓኒ እቲ ስራሓት ኣዝዩ ስራሓት ካኢላ ብስራሓት ዕንጨይቲ ብስራሓት ላኻ ብስራሓት ሓምሓም ዝተፈላለየ ኮይኑ ኣዝዩ ነዊሕ ዓመት ዝገበረ ነዊሕ ዓመት ዘገልግል ኣብዙይ ጥበብን ክእለትን ዝሓለፎ ምዃኑ እዩ ዘብርሃካ። ናይ ቅድሚ 200 ዓመት ናብራ እዩ። ቀንዲ መልእኽቱ ከዓኒ ሓደ እቶም ስድራ ቤትና እቶም ኣባሓጓታትና ወለድና ማዕረ ክንደይ ክእለትን ጥበብን ሞያን ከም ዝነበሮም ይበርሃልካ። በቲ ካልእ ከዓ እዞም ንኣሽቲ ወለዶ ማዕረ መነባብሮ ናይ ቀደም ሰብ ከም ታሪክ እንታይ ይመስል ነይሩ እንታይ ይመስል ነይሩ እንታይ ክእለት ከ ነይርዎም ካብ ሰብ ከይተፀበዩ በዕሎም ይሰርሑ ምንባሮም ካብ ከባቢኦም ርእሶም ክእሉ ምንባሮም ናብ ወለዶታት ከዓ ታሪክ ክንሓልፍ ክኢልና። ስለዚ እቲ ደሎ ንብረት ኣዝዩ ጥንታውያን ንብረት እዩ። ኣቲና ክንሪኦ ንኽእል ኢና። ብኣዝዩ ክእለትን ሞያን ዝሓደረ ስለ ዝኾነ ከዓኒ ኣቲና እንተረአናይ ተመራፂ ኸውን ማለት እዩ።

0: ናይ መጀመርያ ከመስግሆነኩም ፈቱ ሽመይ ብምሉ ኣሕመድ ታህር ዑስማን ይበሃል። ዝመፃ ኩሉ ዞባ ጋሽ በርካ እዩ ኣቦ ወንበር ኮሚቴ ባህሊ። ስለዚ ኣብዚ መሰናድኦ ሒዝና መፅና ዘለና ናይ ለብዘበን 226 ንሕና ኣርባዕተ ብሄራት ሒዝና ኢና መፅና ዘለና፣ ብሄረ ናራ፣ ብሄረ ኩናማ፣ ብሄረ ቢዳዊት፣ ብሄረ ትግሬ። ኣርባዕትዮም ብሄራት ዝተፈላለዩ ትሕዝቶ ዘለዎም፣ ዝተፈላለዩ ደርፊታት ዘለዎም፣ ዝተፈላለዩ መሰናዶታት ዘለዎም ቦም ኢና ተሳቲፍና ዘለና። ቀዳማይ መሪትና ከዓ ትማሊ ንኦዲንስ ንሕና ኣብ ስቴጅ ኣሪና ኣለና። ኣብዚ ከዓ ንጎ ንጎ እቲ ቅሾት ነካየድ ኢና። ስለዚ እቲ ሒዝናዮ መፅና ዘለና ናይ ብሓቂ ፅቡቅ ባህሊ ነቲ ባህልና ዘስስን ነቲ ባህልና ዝምዕብል ምስ ካልኦት ባህልታት ርኢና ወዳዲርና ዝያዳ ነቲ ሃገራዊ መንነትና ንዕብየሉ እቲ ሃገራዊ መንነትና ዝያዳ ክብ ንኣብለሉ ንሕና እውን ምስቶም ካልኦት ኣብ ካልኦት ብሄራት ኣብ ካልኦት ዞባታት ዘለዎ ምስም ተሳቲፍና እቲ ባህልና ንኣርየሉን እቲ ባህልና ናፍልጠሉን ክቡር ባህሊ ስለ ዘለና እዚ ባህሊ ከዓ ምንነትና ስለ ዝኾነ ምንነትና ማለት ከዓ ኤርትራውነትና ስለ ዝኾነ ንዑ ንምግላፅ ኢና መፅና ዘለና።
1: ፍራንኮ ኩባባ ኡሌ ናይ ሎሚ ዘበን 226 ፌስቲቫል ንምስታፍ እታ ንመጀመርያ ዝመረፅናዮ ቴማና ዞባ ጋሽ በርካ መውሶብ ፅጋታት ሃገር ዝብል እዩ። ከምዚ ኣብ ፅሑፍ ዝስራናዮ ብኡ መሰረት ኣብ ጋሽ በርካ ብዙሕ ፀጋታት ኣለዎ። እድሚጂ ኣብ ዝተፈላለየ ዓመታትን ኣብ ዝተፈላለየ ግዜን ብዙሕ ዓይነት ትሕዝቶ ኣቕሪብና ነርና። ሎሚ ዘበን ግን ካብተን ሓደ ቅርስታትና ከተማ ቆርደት፣ ካልኣይቲ ከዓ መበቆላዊ ኣግራብ፣ ፍረታት፣ ጥረታት፣ ዓይነት ኣእኻል ኩሉ ኣሎ ዝበሃል ትሕዝቶ ሒዝናዮ መፅና ኣለና ማለት እዩ። ብሓፈሽኡ ክረአ ከሎ ጋሽ በርካ ሃብታም ፅጋታትን ባህሊን ዘለዋ ህብረተሰብ እዩ። ኣርባዕተ ብሄራት ኣለዋ በተዛማዲ ኩለን ብሄራት ከዓ ነናተን ፀጋ እኳ እንተለዋ ግን ናይ ሎሚ ዘበን ዝያዳ ነዚ ኣብ ፌስቲቫል ተሳቲፉ ዘሎ ህዝቢ ዝያዳ ነቲ ፀጋታት ንምልላ ኢልና ኩለን ዓይነት ትሕዝቶ ከብ ስምሱም ጀሚርካ፣ እኽሊ ጀሚርካ፣ ዓይነት ኣኻል ቅጠልያ፣ ብጫ ዓይነት ቡልቱክ ዝተፈላለየ ዓይነት ካብ ፍርያት ናይ ኣካት ከዓ ብኣካት ዝስራሕ ኩሉ ዓይነት ናይ ስራሓት ላካ ኣብዚ ሒዝና ቀሪብና ኣለና ማለት እዩ። ትሕዝቶ ኣብ ቴሌቭዥን ዝረአ ዘሎ ከዓ ዝተፈላለየ ንኡ ዝንፀባረቕ ዓይነት ፀጋታት ኢና ንተኣታት ኣለና። ካሊእ ብፍሉይ ሆር ዝበሃል ውድድር ናይ ጥሪት ናይ ከብቲ ኣሎ። ብፍላይ ናይ ፀጋታት በዓል ፀጋ ክመውት ከሎ ኣብ ብሄረ ኩናማ እንኳ ኣብዚ ኣብቃዓካ እንኳ ሓጎሰካ እንኳ ኣፍሪካና ንደቂ ደቅኻ ኢሎም ፅቡቅ ገይሮም ከም ድፋኑ ዝገብር ናይ ቪድዮ ምርኢት እውን ኣብዚ ኣቕሪብና ስለ ዘለና ካብተን ዝሓለፈ ዓመታት ፍሉይ ዝበለ ክንብል ንኽእል ኢና። ስለዚ ምስቲ ባክግራውንድ ከዓ መበቆላዊ ኣግራብ ከዓ ምስኡ ጎኒ ንጎኒ ኣዳሊና መፅና ኣለና ማለት እዩ።

ዓብዲዓሊ ደርደር ይበሃል። ካብ ድባቢ ቀይሕ ባሕሪ መፅና ኣነ ከዓ ሓደ ካብቶም ገለፅቲ ናይ ያታዊ ድኮና ኣበይቲ ወይ ከዓ ቁሸት መነባበሩ እየ ማለት እዩ። እቲ ሒዝና መፅና ዘለና ትሕዝቱ ከዓ መነባበሩ ህዝብና ዝገልፅ ሙሉእ ስእሊ ክህብ ዝኽእል ዝበልናዮ ትሕዝቶ ሒዝና መፅና ኣለና። ኣብዛ ዘለናዮ ካንሸሎ ከዓ ኩሉ ብምርኣይ ይከኣል እዩ ማለት እዩ። ሕብረተሰብና ከዓ ካብ ጥንቲ ክሳብ ሕጂ ብዝያዳስ ካብ ብባህላዊ መነባበሮ ዝነብር ዘሎ ህዝቢ እዩ። ኣብ ገማግም ቀይሕ ባሕርን ኣብ ደሰታትን ክሳብ ሓውሲ ከበሳ ክሊመ ዘለዎ ከባቢታት ዝነብር ህዝቢ መነባበሮ ዝገልፅ ትሕዝቶ ሒዝና መፅና ኣለና ክበሃል ይከኣል እዩ። ካብዚ ብምጅማር ከዓ ካብ ወይደል ጀሚርናስ። ወይደል ማለት መቃብር ወይ ከዓ ሓወልቲ ኣብ ኢድ ፀላኢ ዝወደቐ ነዚ ክርእዩ ተባሂሉ ዝስራሕ ኮይኑ ክልተ ክሳብ ሰለስተ ዓይነት ወይደል እዩ ዘሎ። ኣብዚ ሕጂ መፅና ዘለና ከዓ ጉዳዩ እንተ ብዕርቂ እንተ ሕሕነ ብምፍዳይ ዝተወደአ ኮይኑ ክሳድ ዘለዎ ወይደል ተባሂሉ ከዓ ፍለሊ ወይደል ተባሂሉ ይፅዋዕ። እዚ ከዓ ክሳድ ዘለዎ ኣብ ዝባኑ ከዓ ፃዕዳ እምኒ ዘለዎ ማለት እዩ። እዚ እቲ ሓደ ካብቲ ታሪካዊ ምክተ ሕብረተሰብናን ኣብ ልዕሊ ጅጋኑ ዝነበሮ ኣኽብሮት ዝገልፅ ሓደ ታሪካዊ ሓወልቲ እዩ። ካልኣይቲ ሒዝና ዘለና ከዓ ዓሉምን ሶላን ዝበሃል ከዓ ያታዊ መነባበሮ ምስቲ እንስሳ ዘለና ዝምድና ዝገልፅ ማለት እዩ። ዓሉም ዝበሃል ከዓ ስጋ ንሓርደሉ ማለት እዩ። ብእምኒ ጌርካ እዩ ዝሕረድ። ሙሸማዕ ኣብ ዘይነበረ ጣውላ ኣብ ዘይነበረ ግዜ ሕብረተሰብና ብከምዚ ገይሩ ስጋ ብከምዚ ንኸይበላሾ ብከምዚ ብዓሉም ይሕረድ ነይሩ። ሶላ ከዓ ያታዊት መጥበሲት ስጋ ማለት እዩ። ኣማን ብሓዊ ኣርሲንካ ነጊፍካ ኣብ ይጥበስ ማለት እዩ። ሓደ ካብቲ መነባበሩና ዝገልፅ ዓሉምን ሶላን ማለት እዩ። ሳልሳይቲ ከዓ ሒዝና መፅና ዘለና እዚ ንሪኦ ዘለና ሽማግለ ንሪኦም ዘለና እዚ ኩስራ እዩ ዝበሃል ማለት። ኩስራ ማለት ከዓ ያታዊት መጋባያ ማለት ልክዕ ከም ቤት ፍርዲ ኣብ ሕብረተሰብ ዝረኣዩ ሽግራት ወይ ከዓ ዕለታዊ ግርጅታት ዝፈትሓሉን ዝዳንየሉ ማለት እዩ። እዞም ከዓ ዓበይቲ ዓዲ ካብ ሕብረተሰብ ደሓን ዝኾነ ኣፍልጦ ናይ ሕጊ እንዳባ ዘለዎም ሰባት ነቲ ሕብረተሰብ ጉዳዩ ብሰላማዊ መንገዲ ፈቲሑ ተሳንዩ ክነብር ኣዝዩ ዓብዪ ተራ ዘፃወቱ ማለት እዩ። ካብ ላዕለዋይ ቤት ፍርዲ ክሳብ ኩማዊ ቤት ፍርዲ ኣብዚ ሕጂ እዋን ዘሎ ልክዕ ከምኡ ቤት ፍርዲ ተንቀሳቃሲ ቤት ፍርዲ እውን ክበሃል ይከኣል። ኣድራሻ ዘይብሉ ምስቲ መነባበሮ ሕብረተሰብ ዝኸይድ እቶም ሽማግለ ከዓ እቶም ለባማት ሰባት ምስቶም ሰባት እንዳዞሩ እንዳተንቀሳቀሱ ኣብ ዝረአዩ ጉዳያት ከዓ ካብ ፅፍሪ ክሳብ ጋር ናፍሲ ዝፈትሑ ሽማግለታት ከዓ ኣምፂና ኣለና ማለት እዩ። ንመርኣያ ተባሂሉ ሕብረተሰብና ከዓ ብሕጊ እንዳባ ዝመሓደር ብሰናይ ጎርብትናን ሓድሕዳዊ ምክብባር ዝኣምን ሕብረተሰብ ስለ ዝኾነ እቲ ሕጊ እንዳባ ከዓ ኣብ ግብሪ ዘውዕሉ ሽማግለታት ትገልፅ ኩስራ ኣምፂና ኣለና። ካብኡ ብምቕፃል ከዓ ዳልታ ትበሃል ንሪኦ ዘለና ኣብዚ ሕጂ ሓውሲ ከበሳ ክሊማ ዝስራሕ ካብ ሙሉእ ብምሉእ ካብ እምኒ ዝስራሕ ገዛ ማለት እዩ። ኣብ ዝባኑ ከዓ ማይ ዘይኣቱ ክላይ ሶይል ንብሎ ማለት እዩ ጭቃ ጌርካ ይስራሕ እዩ። እዚ ከዓ መቕበሊ ኣጋይሽ ክኸውን ይኽእል እዩ። መንበሪ ገዛ እውን ክኸውን ይኽእል እዩ። ኣብ ንጉስ ቤተሰብ እውን ሓልዋ ዘለዎ ሰብ እውን ንእሽተይ ከምዚኣ ትመስል ዳልታ ጌርካ 3-4 ፍንስትራ እንዳገበርካ ማእዝናት ብምሕላው እውን ዳልታ እውን ይኸውን እዩ። ብምቕፃል ከዓ ተሓንቲ ዘላ እዚ ንሪኦ ዘለና ዓብዪ ኣቦና ኣብነታዊ ኣቦናይ እዚ ከዓ

ሓደ ካብቲ ናይ ኢድ ጥበብ ማለት እዩ ያታዊ ጫማ ዝሰፊ ማሕጎማ ዝገብር ሓደ ካብቲ ጥበብ እዩ ማለት እዩ። ክናበር ዝኽእል ስድራ ክናበር ዝኽእል ንክመርዑ ሓዳር ዝበቅዕ ሰብ ክህልዎ ዝግብኦ ሓደ ካብቲ ጥበባት ነይሩ ማለት እዩ። እዚ ዓፋር ክብላ ዝበሃል ኣነ ሕጂታ መሊሰ ዘለኹ ሲ ብከምዚ ኣገባቢ ዝስራሕ። እዚ ከዓ ናይ ከምኡ ዓይነት ኢድ ጥበብ ዘለዎ ሰባይ እዩ። ብምቕፃል ከዓ ማዕደ ትበሃል ሓንትላ ሓደ ካብቲ ኣታዊ መንበሪ ገዛ እዩ። ሙሉእ ብሙሉእ ከዓ ካብ ዕንጨይቲ ይስራሕ። ከምዚ ትሪኦ ዘለካ ቅርፂ ሃልይዎ ከዓ ማይ ከምዘይኣቱ እተን ቅላት ናይ ወይ ከዓ ቅራፍ ናይቲ ዕንጨይቲስ ከምታ ናይ ዚንጎ ዝስራዕ ሰሪዕካ ማይ ንደገ ከም ዘፈስስ ጌርካ ከም መንበሪ ገዛ ትኸውን ማለት እዩ። ካሊእ ንሪኦ ዘለና ከዓ መብዛሕቱ መትሓዚና ጎማ ኣብ ዘይነበረ እዋን ቆርቦት ናይ እንስሳ ማለት እዩ። ንጫማ ዝኸውን ናይ ግመል ናይ ካብቲ ክኸውን ከሎ ንማይ ዝኸውን ከዓ ናይ ጤል ኣልፍዕካ እ ቆርቦት ንኸይመሽምሽ ጌርካ ንማይ ይኸውን። ምስቲ ሃሩር ከባቢ ብምዃንና ከዓ ፍርጅ ዘየድልዮ ማይ የዝሒል እቲ ቆርቦት ሲ ማይ የዝሒል እዩ። ኤሌክትሪክ ቢል ገለ ፀጋም ዘይብሉ ዝሑል ማይ ተሰቲ ማለት እዩ። ብቲ ቆርቦት ጌርካ ሒዝካ ተኸይድ ከዓ መንጠልጠሊ ዘለዎ ኣልፊታ ዝበሃል እውን ኣሎ። ንምሕቆኒ ፀባ ዝኸውን እውን ቆርቦት ኮርዳ ዝበሃል ከዓ ከቡ ይስራሕ እዩ። ስለዚ ናይ ቆርቦት ካብ ገዛ ፍልይ ዝበለ ዋለዶ ዝበሃል ዝስራሕ ኣሎ። ካብ ገዛ ውፅእ ዝበለ ኣብቲ ሃሩር ከባቢ ለመምቲ ኣብቲ ምስ ዛሕሊ ቆርቦት ስለ ዝኣቱ ውፅእ ዝበለ ትገብሮ ቀትሪ ታሕቲ ምሸት ከዓ ማይ ምስ ተወደአ ቅድሚ ማይ ምውራድ እተን ቆርቦት እተን ሓርቢ ኣብኡ ተሰቕሎ ማለት እዩ። ብምቕፃል ኣብቲ ሓንቲ ዘሎ ንሪኦ ዘለናኸ ከባብ ገዛ ኣዩንታ ትበሃል። መበቆላዊት ገዛ ናይ ሕብረተሰብና እዩ። ምስቲ ከባቢና ዝኸይድ ምስ ሃሩር ዝኸይድ ምስ ዛሕሊ ዝኸይድ ንፋስ ዘፃወር ምንቅጥቃት መሬት እውን ሰብ ዘይሓሲ ምስቲ ከባቢና ተሰማማዕ ገዛ ኣዝዩ ታሪካዊት ገዛ ክበሃል ይከኣል እዩ። ንሪኦ ዘለና እቲ ቅርፂ ናቱ ከዓ ንኩሉ ንክፃወር ማይ ንክፃወር ማይ ንኸይኣቱ ብንፋስ ንኸይከይድ ኣብ ግዜ ምንቅጥቃት ምድሪ እውን ሰብ ንኸይሓሲ ኣገባብ ዘተሰርሐት መበቆላዊት ገዛ እዩ ትበሃል። ኣዩንታ ማለት ከዓ ሕብረተሰብ መንበሪ ገዛ እዩ ማለት እዩ። እቲ ሓንቲ ንሪኦ ዘለና ከዓ ዓድዓሪ ትበሃል። ንመርዓውቲ ኣብ ገማግም ባሕሪ ርቡዕ ኮርናዕ ዘለዎ ዝስራሕ ገዛ እዩ። ብምቕፃል ከዓ ኣብቲ ከባቢ ዘሎ ከዓ ንናእሹ እንስሳን በዓል መሓሰ ዝኣመሰሉ ውጉሕ ተባሂሉ ንናቶም መዳቆኒ ማለት እዩ እንስሳ ንኸይወስዶ ምስ ኣደታትን ከዓ ንኸይወፍራ ንኸይጠፍኣ ንፋስን ፀሓይን ንከይረኽቡ ከዓ ናታትን መዳጎኒ። ድሓንቲ ከዓ ዒላ እዩ። ጠቓ ዒላ ዘለካ ዶራ ወይ ከዓ ጋብላ ንብሎ እዩ። ብምሩፅ ሓመድ ዝተሰርሐ ኮይኑ ልክዕ ሸሓን ጥስቲ ኣብ ዘይነበረ ግዜ ማይ በቲ ምሩፅ ሓመድ ጌርካ ካብትን ኣግማል ጥርት ዝስተየሉ ማለት እዩ። እዚ ከዓ ብዙሕ ጥቕምታት ኣለዎ። መዓልታዊ ሓድሽ ሓመድ እንደገበርካ ዝስራሕ እዩ። እዚ ከዓ እቲ ማይ ሓደ ዘሒሉ የፀኒሕ፣ ካልኣይ ከዓ ካብቲ ሓመድ ዘሎ ትሕዝቶ ማዕድን በቲ ማይ ገይሩ ስለ ዝሰትዮ ኣብ ዶራ ወይ ከዓ ኣብታ ጋብላ ተሰቲ ቃልቲፋ ኣይተዓብርን እያ ኣይትደክምን እያ ትበሃል። እዚ ንሪኦ ዘለና ከዓ ዒድበት ወይ ከዓ ግዛዊት ሰፈር ትበሃል። ገፋፍቲ ዓሳ ኣብ ደሴትን ኣብ ገባግን ባሕሪን ከዓ ዘነብሩላ ማለት እዩ። ዝተፈላለየ ንምግፋፍ ዓሳ ዝኸውን መሳርሒ ጀላቡ መዕረፊት ዝኣመሰለ ዓሳ ዘንቁፁላ ዘዝሕሉላ ኣብ ፍርጅ ዝቕመቱላ ጀላቡ ዝፅገኑላ ሞቶር እንተተበላሽ ዝፅገኑላ ልክዕ ምስቲ ባሕሪ ዘለዎ ዝምድና ዘገልፅ ግዛዊት ሰፈር ዒድባት ተባሂሉ ዝፅዋዕ እዩ። እዚን ዝኣመሰለን ትሕዝቱ ከዓ ሒዝና ዘለና መፂና ማለት እዩ።

0: ራይ ኣነ ድመፃ ክሎ ካብ ኮርፖሬሽን ዘራእትን ጥሪትን እዩ ኮርፖሬሽን ዘራእትን ጥሪትን ዝውክል ስራሕ ከዓ ዝና መፂና ኣለና ኣብዚ ከዓ ከም ኣዋሃዲ መደብ ኮይነ ይሰርሕ ኣለኹ እዚ ኮርፖሬሽን ካ ኣብ ዝተፈላለየ ኣብ ልምዓት ዘራእትን ጥሪትን ዝነጥፍ ትካል እዩ ዝተፈላለየ ኣግሮ ኢንዱስትራታት ኣለዎ ዝተፈላለዩ መመስርሒ ትካላት ኣለዎ እዚ ኮርፖሬሽን ዝጀመረሉ ኣብ 212 ሓድሽ ወፍሪ ኣብ ሕርሻ ብምብጋስን ከምኡውን ንዝፀንሓ ትካላትን ብምጥርናፍ እዩ ጀሚሩ ዝተፈላለዩ ኣግሮ ኢንዱስትሪ ኣብ ትሕቲ ተጠርኒፈን ዝተፈላለዩ ሕርሻታት ተጠርኒፈን ከምኡውን ሓደስቲ ሕርሻታት ብምብጋስ ስርሑ ኣብ 212 ብኣዋጅ ቁፅሪ ጋዜጣ ኤርትራ ጀሚሩ ማለት እዩ
1: ሽመይ ሳሊም ኣለም ሰገድ ይበሃል ኣብ ኮርፖሬሽን ዘራእትን ጥሪትን ኤርትራ ኣብ ክፍሊ ፋይናንስ ይሰርሕ ነዚ በዓል እዚ ድማ ናይ 226 ፌስቲቫል ድማ ትካለይ ወኪለ ኣብዚ ይሳተፍ ኣለዎ ኣብዚኣ ኣጋሽዳ ተቐበልኩ ብሮሸር ድማ ዝተፈላለየ ሰለስተ ዓይነት ቋንቋ ይዕድል ኣለኹ ማለት እዩ
2: ሽመይ ናሆም ሳሙኤል ይበሃል ካብ ምሕረድ ስጋ ባርካ ካነድስ ቁፅሩ 3 ወይ ኢንኮደ መፅ ኣለኹ ኣብዚ ፌስቲቫል 226 ድማ ነዜና ኣብዘይን ቀሪበን ኣለዋ ስጋን ውፅኢት ስጋ ናይ ሓሰማን ስጋ ናይ ብዕራይን ከነቐርብ መፂና ኣለና ፍልልያቱ ብገፊሑ ከነረድእ መፅ ኣለኹ ኣብ ምሕረድ ስጋ ባርካ ካነድስ ቁፅሪ 3 ዓይነት ኣገልግሎት ሕሪና ንህብ ቀዳማይ ዓይነት ንላዕለዎት ትካላት ትምህርቲ ናይ ዕደና ትካላት መንግስታውያን ትካላት ነዚአን ብውሽጣዊ ዓቕሚ ዝፈረዩ ከብቲ ጌርና በቲ ሪኩዌስት ናቶም ተሓሪዱ ዓፅሚ ተኣልዩ ስብሒ ተኣልዩ መወዳእታ ቀይሕ ስጋ ተዓሽጉ ይወሃቦም ማለት እዩ ተወሳኺ እታ ካልኣይ ዓይነት ኣገልግሎት ሕሪ ንህቦ ኣብ ምሕረድ ስጋ ባርካ ካነድ ቁፅሪ 3 ኣብ ኣስመራን ከባቢ ኣስመራን ዘለዉ ትካላት መሸጢ ስጋ ናቶም ከብቲ ሒዞም መፁ ሞ ብድሮ ኣትዮም ተመርሚሮም እዚ ንማሕረድቲ ብቑዕ እዩ ምስ ተባህለ ናብ ሕርዳኣቱ ወይ ብእንግሊሽ ኣንቲሞርቶም ንብሎ ብድሕሪኡ ብመኪናናትና ገይሮም ኣብ ትካላት ናይ መሸጢ ስጋ ይበፅሕ ማለት እዩ ተሳልሳይ ኣገልግሎት ንውራያት ገለመለ ንሰብ ናቱ ከብቲ ሒዙ መፅሞ ተሓሪዱሉ ክወሃቦ ይኽእል ማለት እዩ እዘን ሰለስተ ዓይነት ኣገልግሎት ሕሪ ንህብ ኣለና ነዚ ንኸነላለ ከዓ ኣብ ፌስቲቫል መፂና ኣለና

0: መጀመርያ ሽመይ ዓወት ካዕሳይ ወድታ ሌሮ ይበሃል። ድመፃናሉ ቦታ ካብ ኣግሮ ኢንዳስትሪ ዕላ በርዕድ ካብ ፋብሪካ ፀባ ሒዝናዮ መፂና ዘለና ትሕዝቶና ድማ ፀባን ውፅኢት ፀባን። ውፅኢት ፀባ ክንብል ከለና ከም በዓል ጠስሚ፣ ቡሮ፣ ሪኮታ፣ ፋርማጆ እዚኣቶም ሒዝና መፂና ኣለና።
1: ድመይ ኣስራታ ፍወርቅ ይበሃል ካብ ሓልሓለ ድየር ፋርም መፅ ኣብዚ ቅሪብ ዘለካ ብሓፈሻ ብዛዕባ ኣብ ትሕቲ ኮርፖሬሽን ዘራእትን ጥሪትን ኤርትራን ኮይኑ ስሙ ከም ዝሕብሮ ብዛዕባ ዘራእትን ጥሪትን እዩ ዝጥርንፍ ዚ ኮርፖሬሽን። ኣነኻ ብዛዕባ ጥሪት እያ ነገር ማለት ኣብ ትሕቲ ኮርፖሬሽን ዘራእትን ጥሪትን ኤርትራ ኣብ ጋሽባርጋ ኣብኣጊዕ ይኹና ከብቲ ይኹና ኣለዋ ኣብ ከብቲ ማለት እዩ ጅሰን ብባህላዊ ዓይነት ኣተሓዛ ይተሓዛ። ኣብ ሓላለ ዘለዋ ከብቲ ግን ሰለስተ ዓሌት ናይ ፀባያን ብዘበናዊ ኣገባብካ ይተሓዛ።

0: ሆሉሲን ፍረሽያን ዝበሃላ ጸሊምን ጻዕዳን ሕብሪ ኣለዋ። ብራውን ሕብሪ ዘለዎን ከዓ ብራውን ስዊዝ ንብለን፣ ጻዕዳን ቀይሕን ሕብሪ ዘለዎን ከዓ ሴሜንታል ዝበሃላ ኣለዋ ማለት እዩ። እዚአን ኩለን ዝተመርፃ ንፀባ ኢለን ዝመፃ ካብ ደገ የን ማለት እዩ። እዚ ካብ ገዘአናት ሒዝካ ብምልእ እቲ ዝካየድ ምሕደራኻ ዘበናዊ ኮይኑ ኣብ ሳይነስ ዝተመርኮሶ እዩ ማለት እዩ። እቲ ንዓን ክበቅዕ ዝኽእል ካብ ገዘአና ካብ መንበሪአን ጀሚርካ ማለት እዩ። እቲ መንበሪአን ጉቡእ ንዓን ክበቅዕ ዝኽእል ኣብ ሳይነስ ዝተመርኮሶ እዩ። እቲ ምግቢ ዝምገብኦ ኸ ንዓን ዝበቅዕ እዩ ማለት እዩ። ካልእ ሕክምናዊ ኣገልግሎት ዝረኽቦ ኸ እቲ ንዓን ዝበቅዕ ብምሉእ ኣብ ሳይነስ ቤዝ ዝኾነ እዩ ማለት እዩ። እቲ ማሽንስ ዘመናዊ ወይ ከዓ ከምዚ ስታንዳርድ ዝኾነ ሳይነስ ቤዝ ዝኾነ እዩ ማለት እዩ። ሓፈሻ ነዚ ይመስል።
1: ሽመይ ኣማኒኤል ጊላዝ ዝበሃል ሒዘ መፅኦ ዘለካ ኣብ ትሕቲ ኮርፖሬሽን ጥሪትን ዘራእትን ዝካየድ ንጥፈታት ኮይኑ ፋብሪካታት ኣብ ትሕቲ ጥሪትን ዘራእትን ዘለዋ ናይ ኣፊምቦል ኣለና ኣብ ኣለቡኻ ባናቶም ኣላትና ናይ ዘይቲ ፋብሪካ ኸ ኣብዚ ቀረባ ግዜ ዝተተኽለት ኣላ 6 ዓይነት ሒዘ መፅ ኣለኹ። ሕጂ እዚ ኦርጋኒክ ኩሉ ሒዝንያ ዘለና ሕጂ ኦርጋኒክ ባናቶም ከዓ ከምኡ ማለት እዩ። ካብተን ሕርሻታት ኣብ ትሕቲ ጥሪትን ዘራእትን ዘሎ ሕርሻታት ካብ ኢና ጥረ ነገራት ንረክብ ማለት እዩ።

ሕረ መጀመርታ ሽመይ ኣማንኤል ምሕረት ኣብሃብ ተበሃል ካብ ኮርፖሬሽን ዝራእቲ ጥሪትን ኣለቦ የ መፅ ነዚ ፌስቲቫል እዚ ከዓ ብዛዕባ ሓፈሻዊ ኣለቦ ወርክሾፕ ኣብ ኮርፖሬሽን ዝራእትን ጥሪትን ዘበርክቶ ስራሕ ክገልፅ እየ መፅ ማለት እዩ። ካብ መጀመርታ እዚኣናና ኣለቦ ወርክሾፕ ትድኮነሉ ቦታ ኣብ ልማዕታዊ ቦታ ዞባ ጋሽ ባርካ ንዞባ ይኮታ ኣለቦ እያ ተደኪና ዘላ ናብቲ ስራሕ እንድሕር ኣቲና ከዓ ኣብዚ ትካል እዚ ብዙሕ ዓይነት መሳርሒታት እዩ ዘሎ ንኩሉ ከዓ ነናት ኦፐሬተር ኣለዎ ማለት እዩ። ንሓንቲ ማሽን ሓደ ወይ ክልተ ልክ ዓይነታ ኦፐሬተር ኣለዋ ማለት እዩ። ናብ ስእሊ እንድሕር መፂና እዚኣ ንሪኣ ዘለና ስእሊ ፕላዝማ ትበሃል። እዚኣ ፕሬስ ብሬክ፣ እዚኣ ሲኤንሲ፣ እዚአን ከዓ መላሓሓሚ ንጥቀመለን ማለት እዩ። ሕራይ ብሓፈሻ እዚ ኣለቦ ወርክሾፕ ነቲ ኣብ ትሕቲ ኮርፖሬሽን ዘሎ ኩሉ ደንበ ንኩሉ ዘገልግል ኮይኑ ዝኾነ ቴክኒካዊ ስራሓት ንዕኡ ዝፅግን ዘተዓራሪ ማለት እዩ።

ሽመይ ክብራብ የማን ይባሃል ዝመፀክሉ ትካል ከዓኒ ካብ ኮልስተር ዓዲጉ ዓላደ ይመፅእ ማለት እዩ ኮልስተር ወይ ከዓ መዝሓሊ መክሰን ክንብል ከለና ዓብዪ ናይ ኩሊን ሲስተም ወይከዓ ናይ ስርዓተ መዘሓሓሊ ኮይኑ ካብቲ ዓብዪ ኤርትራ ሃገርና ዝርከብ ዝዓበየ ወይ ከዓ ኢንዳስትሪያል ደረጃ ኢልና ንፅዑ ከዓ ሓደ እዩ ማለት እዩ ኣብ ሃገርና ኤርትራ ሰለስተ ኮልስተር እዮም ዘለዋ ሓንቲ ኣብ ኣለቡ ትርከብ እቲ ናታ ካፓሲታ ናይ 2,000 ቶን እዩ ካልአይቲ ኣብ ዓዲጉ ዓላድ ናይ 5,000 ቶን ሳልሰይቲ ከዓ ኣብ ማሳዋ ናይ 10,000 ቶን ኣላትና ማለት እዩ ዕላማ ናይዚ ኮልስተር ከዓ እንታይ እዩ መግቢ ምስ ፈረየ ክዕቀብቲ ኮይኑ ዝሓሊ የድል እዩ ማለት እዩ ስለዚ ብሰንኪ ስእነ ዝሓሊ ዝባላሾ መግቢ ኮነ መድሃኒት ወይ ከዓ ምስ መግቢ ዝተኣሰሩ ነገራት ንኸይሉ ነዚ እዩ ተቐንዲ ዕላማ ናይዚ ኮልስተር ማለት እዩ

እዚ ንሪኦ ዘለና ብሽኮቲ ኣብ ብሬሲ ጀነራል ሚልስ ኣብ ደቂ ኣምሓረ ዝፈሪ ብሽኮቲ እዩ። ስሙ ከዓ ብጋሌጣ ወይ ከዓ ብጉስማጥ ዝፍለጥ ብሽኮቲ እዩ። ድበዝሒ ከዓ ንሚኒስትሪ ምክልኻል

0: ኢና ኣንስርሖ ማለት እዩ። ካብ ብሽኮት ወፃኢ ፊኖ የፍር እዩ፣ ዲኤምከይ፣ ፓስታ፣ ፍሩስካን ፍርሽኬለን ዘፍሪ ዓበይ ትካል እዩ።
1: ኣራይ ስመይ ጃዕፈር ብርሃነ ይበሃል። ተወኪለ ዝመፅእ ኩሉ ካብ ትካል ባርካ ካናርስ ፋብሪካ ዕሹግ ምግቢ ማለት እዩ። ፋብሪካ ዕሹግ ምግቢ ባርካ ካናርስ እቶም ዘቕርቦም ኣብዚ ሕጂ እዋን ዘቕርቦም ዘለዉ ፍርያት እዚ ንሪኦ ዘለና ፀብሒ ሓምሊ ንብሎ፣ እዚ ከዓ ፀብሒ ዓተር ንብሎ ማለት እዩ። ሕጂ ዝመፀና ጥረ ነገራት እዚ ስለ ዝኾነ እምበር ዝተፈላለየ ዓይነት ጥረ ነገራት ዓሳ ክንሰርሕ ንኽእል፣ ስጋ ክንሰርሕ ንኽእል፣ ካልኦት ጥረታት እውን ብፀብሒ መልክዕ ከነዳሉ ንኽእል። ስለዚ ብኣጠቓላለ እዚ ይመስል ንትካል ባርካ ካናርስ ዝምልከት ንፍርያቶም ይቐኒለ።
2: ሽመይ ሜሮን ኣብርሃም ይበሃል። ካብ ኮርፖሬሽን ዘራእትን ጥሪትን ኣሃዱ ማካናይዜሽን ኢና። እዚ ሎም ዓመት ኣብ ኤክስፖ ፌስቲቫል ሒዝናዮ መፂና ዘለና ድማ ንመንግስቲ ኣብ ምፍዋስ ማይ ክዖ ካብ ቅድም መጀመርያ ናፅነት ዝእተዎ ማሽነሪ ብብዓቕመቱ ኣብ ቴክኖሎጂ ዝበለፀ ማለት እዩ ኣብ ዝለዓለ ቴክኖሎጂ ዝበለፃ ቴክኖሎጂ እንዳምፀአ ነቲ ንምፍዋስ ማይ ክዖ ሃልክ ዘይብሉን ቀሊልን ፅፉፍን ስሉጥን ንምግባር ዝገብሮ ዘሎ ፃዕሪ ንምርኣይ ኢና ምፂናዮ። ንሕና ከም ትካል ንኩሉ ኣብ ትካልና ዝርከብን ንናይ ግሊ ሓረስቶት ብስማው ድጎማ ናይ መንግስቲ ክፍሊት ኣገልግሎት ንህብ ማለት እዩ። ኮታ ኩሉ ኣብ ሕርሻ ቅርጡን ፅፉፍን ኣገልግሎት ንምሃብ እቲ ኣህዱ ንከምኡ ይሰርሕ ማለት እዩ።

0: ስመይ በረኸት ሃብተፅዮን ይበሃል። ካብ ትካል ኮርፖሬሽን ዘርእትን ጥሪትን ኤርትራ ማለት እዩ። ናይ ሎማ ዓመት 226 ሒዝና መፅና ዘለና ብክፍልና ክፍሊ መስኖን መካናይሽን ወይ ከዓ ኢሪጌሽን ን መካናይሽን ዝበሃል ሓደ ብዛዕባ ሎኬሽን ኦፍ ኢሲኤል ፋርምስ ሕርሻት ናይዚ ኮርፖሬሽን ዝርከባሉ ቦታታት፣ ካልኣይ መሽነሪ፣ ሳልሳይ ከዓ ብዛዕባ ፓይሎት ፕሮጀክት ናይ ሕርሻ ሓለሓለ ሒዝና መፅና ኣለና። እዚ ተዳልዩ ዘሎ ካርታ ኣብዚ ቅድሜና ዝረአየና ዘሎ ብምትሕባር ምስ ማእከል ካርታን ሓበሬታን ኮይኑ ዝተዳልዩ ዘሎ ማለት እዩ። ተመላለዩ ዝኸይድ ሓደ ካብ ሓደ ዝተናፀረ ዘይኮነስ ነንሕ ተወሳሲቡ ዝኸይድ ማለት እዩ። ነንሕደዱ ዘሎ ዲፓርትመንታት ወይ ከዓ ክፍልታት ማለት እዩ።
1: ራይ ሽመይ ኢሳያስ ደሳለ ይበሃል። ዝመፃ ኩሉ ትካል ድማ ኮርፖሬሽን ዘራትን ጥሪትን ኤርትራ ይበሃል። ኣብዚ ትካል እዚ ከም ክላ ስነ በቕሊ ኮይነ ይሰርሕ ኣለኹ ማለት እዩ። ኣብዚ ናይ ሎም ዘበን ፌስቲቫል ሒዝና ቀሪብና ዘለና ትሕዝቶ ናይ ኣሕምልትን ናይ ፍረታትን ናይ ኣእካልን ኮይኑ እዚ ትካል እዚ ድማ ነዚ ብምሎም ክንብሎም ፀናሓና ኣብ ዝተፈላለየ ቦታታት ናይ ኮርፖሬሽን የፍርዮም ማለት እዩ። ንኣብነት ኣብዚ እንተዳ መፂና እዚ ኣቮካዶ ኣብ ከባቢ ሓልሓለን ዒላ በርዕድ ንፈሪ ሎም ዘበን እዚ ሒዝና ቀሪብና ኣለና ንኽእል ማለት እዩ።

ስመይ ስነ ጥባዊ ሰሎሞን ኣብርሃ ይበሃል። ካብ ዝመፀ ኩሉ ከዓ ካብ መኮንን ጎስጓስን ሓበሬታን ሚኒስትሪ ምክልኻል እዩ። ንሎሚ ናይ 2026 ፌስቲቫል እዚ ዝኣክል ስነ ጥባዊ ስራሓት ወይ ውርሻታት ገድሊ ሒዝና መፂና ኣለና። ካብተን ውርሻታት ገድሊ ሓሙሽተ ፓርቲ ሒዝና መፂና ናይ ሰውራ ዝነበረ ካብኣተን ሓንቲ እዚአን መራኸቢታት እየን። ኣብ ግዜ ሰውራ ዝነበረ መራኸቢታት ሓደ ናይ ኣዘዝቲ ካልኣይ ድሕሪ መስመር ምስ ኣዘዝቲ ኮይኖም ረድዮ ርክብ ተሰኪሞም ሓበሬታ ዘመሓላልፉ ነበሩ። ብድሕሪኡ ከዓ ድሕሪ መስመር ኮይነን ረድዮ ሒዘን ኣብቲ ሰውራ ብኸመይ ይንቀሳቀስ ወይ ብኸመይ ሓበሬታ ይወሃብ ነይሩ ምስጠራዊ ሓበሬታ ምስ ግፍሕብ ስለ ዝነበሮ እቲ ዝነበረ ሓበሬታታት ፅበብ ክብል ምእንቲ እዚ ዓይነት ረድዮ ከም መበገሲ ተጠቂሞም በዚ ይኸዱ ስለ

እዚአን ከዓ ካብ ሚኒስትሪ ጥዕና ካብ ሕክምና ዘምፀናየን ንብረት እየን መበገስ ናይ ሰውራ ዝነበራ ሕጂ ኣብ ሰውራ እንታይ ዓይነት ናይ ንጥፈታት ናይ ሕክምና ይጥቀሙ ነይሮም ገለ ክፋል ካብኡ መርኣይ ዝነበረ እዩ ንኣብነት እዚኣ ፎርሴፍ ኣይነበረን ሓፂን በቲ ዝነበረ ኣብቲ ከባቢኦም ኣግራብ ካብኡ ፀሪቦም እዮም ዝጥቀሙ ነይሮም ዋላ ሓንቲ መሳርሒ ዝበሃል ኣይነበሮም ኢቨን እውን እዋን ለይቲ ክኾን ከሎ መጥባሕቲ ክበዝሖ ከሎ ወይ ህሩማት ክበዝሖ ከለዉ ከዓ ዝነበራ ላምፓዲና ተፀጊሞም እንዳገበሩ እዮም ነዚታት ንጥፈታት ዝሰርሑ ነይሮም መምከኒ መሳርሒ ከዓ እዚኣ ዓባይ ድስ ትርእያ ዘለኽ ናይ ሓዊ ነራ ሃልሃልታ ዕንጨይቲ ገይሮም ሓዊ ጥቀሙ ነይሮም ድሓድ ግን ቁሩብ ናይ ኤሌትሪክ መፅያቶም ብከምዚ ኣገባብ ገይሮም ከዓ ሕክምና ዝሰርሑ ነይሮም እቲ ዝኸፈአ ነበረ ቀንዲ ቃንዛ ግን ቃንዛ ኩርምቲ እዩ ነይሩ ቃንዛ ኩርምቲ ከዓ እዚኣ ርኣያ እዛ ሰድያ እዚኣ ናይ ሽዑኡ በቲ ኣብኡ ዝነበሩ ሰባት ተባላሒቶም ዝሰርሕዋ እያ እቲ መስደዲ ኩርምቲ ከዓ ርኣዮ ኣዝዩ ሓደገኛ እዩ እንታይ እውን ንጥቀሙ ነይሮም ኣብቲ ሰዓተቲ ይገርመካ እዩ ምክንያቱ መደንዘዚስ ዳርጋ ኣይነበረን ሕጂስ ብከምዚ ዓይነት ኣገባብ ገይሮም ጥቀሙ ነይሮም ባሬላ ኣይነበሮምን ገረብ ቆሪፆም ኣንሶላ ገይሮም እዮም ሰባት ዘጋዓዕዙ ነይሮም ምርኩስ ካ ርኣዮ እዚ በቲ ዝነበረ ቦታታት ሓፂን ድ ዕንጨይቲ ድ ፀሪቦም እዮም ምርኩስ ተሰኪሞም ይኸዱ ነይሮም እንታይ ዓይነት መስገደል ይመፅ እዩ ኣብ ግዜ ምንቅስቃስ ፀገም ይብልካን ተሃሪሙ ወይ ተወጊኡ ወይ እግሩ ሰንኪሉ ኣዝዩ ከቢድ እዩ ንዑ ብምንታይ ክትፃወሮ ትኽእል ጥሜት ክትፃወሮ ትኽእል ኢኻ ርክብ ክትፃወሮ ትኽእል ኢኻ ሰብ ሊኢኽካ እዚ ግን ክትፃወሮ ዘይክእል ቃንዛ ከቢድን ብርቱዕን እዩ ነይሩ ማዕር ክንደይ ፀገምን ሽግርን ሕሊፉ ተጋዳላይ በዚ ድረኣየካ ሰውራስ ብኸመይ ፀቢብ ሂወት ሓሊፉ ነዚ ሕጂ ዘለናዮ ብርሃን ኣምፅኡ ብጣዕሚ ድገርም ዝኸዓ ንወለዶታት ብከምዚ ገባብ መፅ ኢሎ ማለት እዩ

ራይ እዚአን ከዓ ካብተን ደምፀናየን ዝበልኩ ኸ ናይ ክፍሊ ሓበሬታ እዩ። ኣብ ግዜ ቃልሲ ሓበሬታ ኣብ ግዜ ቃልሲ ከምዚ ሎም ይኮነን ሳላ መንግስቲ ብዙሕ ቤት ትምህርቲ ብዙሕ ንቕሓት ኣለዎ። ኣብ ግዜ ገድሊ ግን እቲ ዝበዝሐ ክፋል ደይተምሃረ እዩ ነይሩ። እቲ ቀንዲ ኣብ ሜዳ ዘዕወቶ ከዓ ንቕሓት እዩ። ንቕሓት ብኸመይ ብፅሑፍ ንኹሉ ሰብ ክትእክቦ ኣብ ጫፍ ደሎ ኣብ ርሑቕ ዘሎ ክትእክቦ ይትኽእልና፣ ግን እታ ዝዓብየት ነበረት ንቕሓት እያ። መጀመርያ ብፒሮ እዩ ተበጊሱ ብፅሑፍ፣ ድሕሪ ፅሑፍ ብታይፒን፣ ድሓር እየን ኮምፒተራት መፅአን ድሕሪ ጌዳ። ግን ኣብ ሰውራ እዚ ዝኣክል ኣብ በረኻ ኮንካ ክንዛ ዓይነት ብዙሕ ዘለዎ መፅሄት ክትሓትም፣ ፅሑፋት ክትሓትም፣ ወተሃደራዊ ፅሑፍ ኢቭን ክሳብ ሕክምና ቆልዑ ተዓባብያ ህፃናት ከመይ ኢሎም ዓብዩ ከይተረፈ፣ ሕርሻ ከመይ ኢሉ ሓረስታይ ክሰርሕ ከም ዘለዎ፣ ኣብቲ ናፅነት ሰላም ዘውፅሉ ዓዲ ኩሉ እንዳጎስጎስካ ከምዚ ዓይነት ሓበሬታታት ነይሩ። ብዓረብን ብትግልኛን ብእንግሊሽን ንኩሉ ሰብ በብዝድረቦ በብድርጀቡ ንኩሉ ከምዚ ዓይነት መፅሓፍቲ ተገይሩ ማለት እዩ። እዚ ገለ ክፋል ካብቲ ዝሃቡና ሒዝናየ ዝመፀና ማለት እዩ።

እዚ እንዳ ስንቂ እዩ። ስንቂ ዋላ ዝኾነ ኣብ ከምቲ መጀመርያ ዝሕብሩና ነይሮም ቆፅሊ ሸምጢጥካ ድዩ ገለ ጌርካ ተበሊዑ ይሓልፍ ነይሩ። ድሓር ግን ንእሽተይ መስተሮት ምስ ተረኽበ ናይ መሻርፍ ተረኺቡ። መሻርፍ ከዓ ናብ ኣሃዱ ንክበፅሕ ብኸመይ ይብፃሕ? ትራንስፖርት የለን፣ መካይን የላ፣ ዝተፈላለየ ነገር የለን። እንታይ ዳ ተባላሒቶም መጀመርያ ብመንኮቦም ብመንኮብካ ከመይ ጌርካ ትሕልፎ? ሓደ ሰብ ወይ ክልተ ሰብ ኣብ ሓንቲ ኩንታል ክንዲዝኣክል መሸላ ተሰኪምካ ብውሕጂ ሓደ ውልቀ ሰብ ከማ ብውሕጅ ንነብሱ ጥራይ ክሓልፍ ክንደይ ስቀቕታ ክንደይ ሰብ ድሞ ወደሎ ንሪኦ ኣለና። ኣብቲ ሰዓት እቲ ግን ሓደ ሰብ ኩንታልን ገለን ተሰኪሙ ብውሕጅ እንታይ ዝብል ዕላማ ነይርዎም? ኣብዚ ፅሑፍ ኣላ ውሕጅ ደይኮና ነማዕዱ ኪኖ ውሕጅ ዘሎ ብፆትና ኢና ነማዕዱ ይድብል። ኣብዚ ከዓ ከምቲ ዝሓበሩና ናይ እንዳስንቀ ኣባላት ነዚ መሻርፍ እዚ ንኸስግሩ ሂወት ንኸድሕኑ ሂወቶም ኣጥፍኦም ምስ እኽሎም ተሰኪሞም ከሎ ውሕጅ ወሲድዎም ብታሕቲ ኣግራብ እናሃረሞም ዝተፈላለየ ፀገም እንዳምፆም እዚታት ኣብፂሕሞ ኣዝዩ ብጣዕሚ ከቢድ። ድሓር ቁሩብ መስተሮት ምስ ተፈጠረ እቲያ ጣሓኒት ትራክተር መፅያ ነቲ ሰራዊት ኣብ ሓደ ኮንካ ከተጥሕነሉ ስለ ዘይከኣል ብህፁፅ ኣቦውቱ ይብፃሕ። እታ ትራክተር ከዓ እንዳተንቀሳቐሰት ነቲ እኽሊ ከተጥሕነሎም ጀሚራ ማለት እዩ። ኣራይ እዚአን ከዓ መበገስ ናይ ሰውራ መሳርሒ ሙዚቃ ዝነበረ እዩ። ብፍላይ ብዓዝያ ሃርሞኒካ እዚአን ተንቀዳሞት እያ ካብተንቀዳሞ ዝነበረ

0: ሰለስተ ኣርባዕተ ነይሩ ግን ካብተን ቀዳሞት ተባሂላ ዝመፀት ሓንቲ እዚኣ ነራ እዚኣ ከዓ ካብቶም ቀዳሞት ሳክስፎን ዝነበራ እየን ናይ ተኣህዱ እዚኣ እውን ኦርጋን ከማ እየን ሕጂ ቁሩብ ምስቲ ቦታ እዩ እምበር ናይ ነፍሲ ወከፍ መሳርሒ ኣሎ ምስ ሰብ ዝተቐመጠ ከዓ ኣለዎ ምስ ሰብ ዝተቐመጠ ከዓ ኣለዎ ትማሊ ሕጂ ከም ዝሓበረና ሰብ ምሳና ክራር ኣላ ናይ መጀመርያ ክራር ምሳና ከም ዘሎ ኢሉ ብዙሕ ሰብ ሓቢርና ኣሎ እዚ ከዓ ኣብ ምዕቃቡ ብመገድኹም ገለ ነገር ክግበር እዚአን እውን ካብተን ቀዳሞ ዝነበራ ካሜራታት ተባሂለን ዝተዋህባና የን ነረን ሕጂ እዚ ብሙሉእ ደይኮነስ ገለ ክፋል ካብቲ ዝሃቡና ዝሓተናዮ እምበር ብዙሕ ዝዓቀቡ ሰባት ከዓ ኣለዉ ተማሃዶታት ማለት እዩ እዚኣ ብኣባልና መኮንን ጎስጓስን ሓበሬታን ስነጥበባዊ ኤርምያስ ነጋሽ ይሰሪሕዋ ሕጂ ኣጋጣሚ ስለ ዘየለ ህውክቲ ከዓ ስለ ዝበልኩማ ኢና ንሕና ንግልፃ ዘለና እዘን ኣብ ጥርሙዝ ዝኣትየን ዘለዋ ብስነጥበባዊ ኣሰራርሓ ብካልእ ስነ ጥበብ ክስራሕ ምተኽኣለ ነይሩ ዝኾነ ዓይነት ኣሰራርሓ ግን ስለምንታይ ብኸመይ ኣትያ ዝብል ዘሎ ሰብ መልሲ ናይ ፅሑፍ እዚ ወይ ናይ ስራሕ እዚ መልሲ እንታይ እዩ እዚ እዩ ታሪክ ናይ ህዝባዊ ግንባር ታሪክ ሰውራ ታሪክ ህዝቢ ኤርትራስ ብኸመይ ሓሊፉ ሰያታ መልሳት ኣቐዲ እቲ ስራሕዮ ስነጥበቦ ኣሰራርሑኡ ንሰብ ኣይግለፅን እዩ ምክንያቱ ምስጢራዊ እዩ ክሳዕ ሎሚ ሰብ ግን ባዕሉ ክፍትን ኣለዎ ታሕቶ ናይ እዚኣ ወይ መልሲ ናይ እዚኣ ጥርሙስ ከዓ እንታይ ትብል ብኸመይ ኣትዩ ኣብዚ ነፍሲ ወከፍ ሰብ ክባላሓት ኣለዎ ነፍሲ ወከፍ ሰብ ክፅዕር ኣለዎ ንሓደ ስራሕ ንሓደ ጥበብ ሰሪሕኻ እንድሕር ነጊርካዮ ወይለይ ብከምዚ ድያ ትስራሕ ኢሉ የፋኽሶ ነቲ ስራሕ መጀመርያ ግን ሓሳብ እዩ ኣብ ስራሕ ሽዑ ፀገም ይህብሉ ታቐንዲ ሚስጢር ናይ እዛ ስራሕ እዚኣ ግን ታሪክ ናይ ሰውራ ታሪክ ናይ ህዝባዊ ግንባር ታሪክ ናይ ህዝቢ ኤርትራ እዚ ቅድሜት ተራእዩ ደሎ ብምሉኡ ተጠርኒፉ ኣብ ስራሕ ዝኣት ኣሎ ሕጂ እዚኣ እያ ታ ሚስጢራ ሰብ ከዓ ካብ ነዚኣ ድማራመረላ መጀመርያ ነቲ ታሪክ ዝሓለፈ ናይ ሰውራ ንዑ ክመራመረሉ ክኽእል ኣሎ መጀመርያ
1: ስመይ መትከል የማነ ባሃል ካብ መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል እየ ኣብዚ ከዓ ንኣህዱና ንሚኒስትሪ ምክልኻል ንሚኒስትሪና ዝውክል ሓፈሻዊ ቅባታት ቀሪቡ ኣሎ ማለት እዩ እዚ ኣብዚ ቀሪቡ ዘሎ ቅባታት ኣብ ክሊ ዕድመ ተረከቡ ውላዶ እንብሎ 20ታት ክሳብ 50ታት ዝርከብ ስነጥበበኛታት ሓቢሮም ደቂ ተባዕትዮን ደቂ ኣንስትዮን ዘፍረይዎ እዩ ማለት እዩ ብዓቕሚ ከዓ ንንሕንሕዱ ካብቲ ጀማሪ ክሳብቲ ምኩር ናይ ገዛ ርእሱ መልእኽትን ጥበብን ተመክሮን ዝሓለፎ ስራሕ ቀሪቡ ኣሎ ማለት እዩ እቲ ስራሕ ከዓ ሓፈሻዊ ንባህሊ ንምክልኻል ንልምዓት ዳግመ ህንፃ ሃገር ብሓፈሽኡ ንታሪክ ዝውክል ኮይኑ ቀሪብ ኣለዎ ማለት እዩ እዚ ኣብዚ ዘሎ ስነጥበበኛ በብእዋኑ ዝተፈላለየ ስልጠናታት ክሳብ ናይ ደገ ከይዱ ገለገለ ተመክሮታት ዝቐሰመ ብውሽጣዊ ዓቕሚ ኣባላት ነቶም ምኩራት ኣባላት ስነጥበበኛታት ኣብዚ ኣሃዱ ዘለዉ ነቶም ኣብ ምጅማር ዝርከቡ ንኣሽቱ ሕጂ ብሕጂ ተስፋ ዘለዎም እንዳዓበይ ዝኸዱ ዘለዉ እንዳተመክሮ እንዳውረሰ ገለገለ ስልጠናታት እንዳወደበ ተዓቕሚ እንዳዓበየ ይኸይዱ ዝሃዱ እዚ ከዓ በብእዋኑ ዝተፈላለየ ዕድላት ፈጢሩ ነቲ ሰብ ሞይኡ ከምዘምዕብን ከምዘማዕብልን እውን ዝከኣለ ተራ ይፃወት ኣሎ ክብል ይኽእል ማለት እዩ

እዛ ኣብ ዘላ ኣቅባ ኣነ ብናተይ ስራሐ ማለት እዩ ቀሪባ ዘላ ከምዚ ኣቐዲመ ዝበልኮ ሕጂ ዘለናዮ መድረኽ ንምዕባልን ዳግመ ህንፃ ሃገርን ዘእንፍት ተስፋ ዘለዎ ገለ ዝሓሸ መድረኽ ዘለና ኣሎ ከም ምኳንና መጠን ንዳግመ ህንፃ ዝውክል ንልምዓት ዝውክል ቅባይ ኣቕሪበ ዘለኹ ማለት እዩ። እዞም ኣብዚ ንሪኦም ዘለና ዘጋይታት ናይዚ ሃገር ትማል ትማል ሃገር ልዕላውነታ ንኸይድፈር ንምክልኻል ሃገራዊ ሃገር ንምድሓን ኣብ ስራሕ ፀኒሖም ሃገር ኣድሒኖም ልዕላውነታ ውሒሶም ካ ሕጂ ንህንፃ ንልምዓት ተዳልዮም ከም ዘለዉ ተወፍዮም ክሰርሑ ተቐሪቦም ከም ዘለዉ ስቲል እውን ነትዕዮ ክዓይዎ ፀኒሖም ሕጂ እውን ይዓይዎ ከም ዘለዉ እያታ መልእኽቲ ተሕልፍ ማለት እዩ። ስለዚ ከዓ ሃገር ክከላኸሉ ፀኒሖም ሃገር

ተኸላኺሎም ሕጂ እውን ኣብ ንልባዓት ይኣቱ ስለ ዘለዉ ከዓ ኣርስታ ከዓ እንታይ ኢለየ ኣለኹ ተውለ ኢለየ ኣለኹ ማለት እዩ። ተውለ ከምቲ ኩላትና ንርድኦ ዳብል ኤጀንት ማለት ንክልተ ተልእኮ ዝዓምም ማለት እዩ። ሕጂ ሃገር ብብረት ንዝመፃ ተፃብኦ ተኸላኺሎም ኣድሒኖም ሕጂ ከዓ ንህንፀታን ድጋታት ኣብ ምስራሕ ህንፃታት ኣብ ምስራሕ ካልእ ካልእ ልምዓት ናይ ዝሃገር ብመግቢ ርእሳ ንክትክእል ዝሃገር ኩሉ ዘበርክቶ ዘሎ ኣበርክቶ ገለ ካብቲ ባሕሪ ብጭልፋ ብሕፅር ዝበለ ኣፅበብ ኣቢልና ንውክልና ዝቐረበ ስራሕ ይኸውን እዩ ማለት እዩ።

ሽመይ ሕሩይ ግርማ ይበሃል፣ ወይ ከዓ ሳላይ ሕሩይ ግርማ ይበሃል ማለት እዩ። ኣሃደ ከዓኒ ጎስጓስን ሓበሬታን ሚኒስትሪ ምክልኻል ጨንፈር ዜና ማለት እዩ ዘለናዮ። ሎም መዓልቲ ቀሪብና ሒዝና ዘለና ኣብዚ ፌስቲቫል 226 ማለት እዩ ብሚኒስትሪ ዜና ዝተዳለወን ብሚኒስትሪ ምክልኻል ዝተዳለወን ናይ ክልቲኡ ምትሕጋስ ኢና ሰድ ኣቕሪብና ዘለና። ኣብቲ ናይ ሚኒስትሪ ምክልኻል ኮይነ ክዛረብ ከዓኒ ናይ ሚኒስትሪ ምክልኻል ብዛዕባ ፅገና ድፋዓት ኣሎ፣ ብዛዕባ መኸት ኣሎ፣ ብዛዕባ ፅገና ኣሎ፣ ብዛዕባ ድፋዓት ኣሎ፣ ብዛዕባ ልምዓት እውን ኣሎ ማለት እዩ። ዝተፈላለዩ ዓይነት ስራሓት ማለት እዩ። እቲ ምክልኻል ዝበሃል ኣብ ኩሉ ዓይነት ንጥፈት ከም ዝነጥፍ ንክነርኢ ኢና ሎም መዓልቲ ብዝተካለ መጠን እቲ ስእልታት ጌርናዮ ዘለና ማለት እዩ። ዕላሙ ብዛዕበየ ነቲ ሕጂ ዘሎ ወለዶ ንምውራስ እዩ። ነቲ ዘይፈልጦ ከዓኒ ንዑ ከዓ ንምፍላጥ እዩ። እቲ ብሚድያ ብማስ ሚድያ ዝፈልጦ ዘረባ ከዓኒ ብኣካል መፅኡ ኣብዚ ከዓ ክሪኦ ነቶም ስራሕትን ተግበርቱን ከዓኒ ብዝኸፊላዊ መንገዲ ክረኽቦም ጭቡጥ ሓበሬታን ሓቀኛ ዝኾነ ስእልን ሒዙ ይኸይድ ማለት እዩ። እዚ ናይ ሎም ዓለት ዕላማ ማለት እዩ። ነዚ ዝመፅእ ዘሎ ወለዶ ከዓኒ ሃገር ብኸመይ ከም ዝመፀት ብኸመይ ተዋሒሳ እውን ክኸይድ ኣላ ብሕጂ እውን ፃዕሪ ከም ዘድልያ ዝገልፅ ማለት እዩ። እቲ መፅኡ ዘሎ ትስልታት ማለት እዩ።

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገላ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልምሳ እውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙን እዚዮ እሞ ንኽትከ

ከታተሉ ብክብርን ይዕድም። መደብ ናትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን.

ለለንታታ በርከለሻከት እንደልሃትር ሳኑ

0: ሰላም ንዓኹም ይኹን ዝኸበርኩም ተኸታተልቲ መረባት ኤርቲቪ። ንሎሚ ብምክንያት ፌስቲቫል ኤክስፖ 226 ኣብ ውሽጢ ቅርዓት ኤክስፖ ዘሎ ዝተፈላለዩ ትሕሶ መረባት ናባኹም ኢና ክነቕርቦም ዝኸበርኩም ተኸታተልትና። መንግስቲ ኤርትራ ማሕበራዊ ፍትሒ ዝነገሳ ብልፅቲ ሃገር ንምህናፅ ኣብ ዝገብሮ ዘሎ ፃዕሪ ፍልጠትን ንቕሓትን ዝዓጠቐ ተበላሕቲ መንእሰይ ኣብ ምምዕባል ሓንቲ ሃገር ወሳኒ ተራ ከም ዘሎ ብምእማን ምምዕባል ዓቕሚ ሰባት ካብ ቀዳምነታቱ ሰሪዑ ዝሰርዖ ዘሎ ዕማማት ሓደ እዩ። ናይዚ ህያው ኣብነት ዝኾናና ድማ ኣብ ኣዳራሽ ጅስሪ ዝርከቡ መንእሰያት ኣብ ምህዞን ሰንዓን ዝገብሮ ዘሎ ንጥፈታት እንታይ ከም ዝመስል ኢና ሓደ ብሓደ ክንርኢ። ነዚ እውን ስጋ ፍፃሜ ምሳና ክትሓብሩ ብክብሪ ይዕድም።
1: ሙሉእ ሽመይ ናዝራ ጉደ ይበሃል። ኣቅርብየ ዘለኹ ስራሕ ከዓ ኣብ ትሕቲ ሻምብቆ ኣፕ ዝበሃል ግሩፕ ብዛዕባ ቋንቋ ትግርኛ ምምዕባል፣ ብዛዕባ ቋንቋ ትግርኛ ካብ ጀመርተ ህፃናት ጀሚርካ ክሳብ ዓበይቲ ዘለዉ ቋንቋ ትግርኛ ገይሮም ከም ድመሃሩ ንምግባር ማለት እዩ። ዝተፈላለዩ ሓሙሽተ ኣፕሊኬሽናት ኣለውና። ካብ ፊደላተይ ትብል ናይ ትግርኛ ናይ ቀዳማይ ክፍል ናይ ቅድመ ትምህርትን መምሃሪት ኣላትና። ካልእ ውን ሰማ ሰቐለቓላት ናይ ቁፅር ግድላትን ናይ ሓበሻ ስእልታት ዝኾኑ ጂግሳው ብስእልታት ፋሕ ድበሉ ምግጣምን ናይ ቃላት ድለዩን ኣፕሊኬሽናት ኣለውና። በዚ ከዓ እቶም ቆልዑት እንዳተዘናግዑ ንክምሃሩ ኢንስተድ ኦፍ ኣብ ክንዲ ኣብ ግዜኦም ኣብ ጌም ምፅዋትን ኣብ ቪድዮ ንምሕላፍ ኣብ ሞባይል ኣፕሊኬሽናት ገይሮም ንክምሃሩን ክመራመሩን ማለት እዩ እንደሎ። በዚኣ እንዳሕራ ጀሚርና ተቐዳሚት ዘላትና ፊደላተይ ትብል ኣፕሊኬሽን እያ። እዛ ፊደላተይ ትብል ኣፕሊኬሽን ብመልክዕ ድምፂ፣ ስእልታት ኤንድ ግድላትን ዝተፈላለዩ መላመዲታት እንዳሓቆፈት ኮይና ንቶም ቆልዑት ቋንቋ ትግርኛ ምምሃር ማለት እዩ። ካልእ ናይ ዝተማሰቐለ ቓላት ኣላትና። ዝተማሰቐለ ቓላት ከዓ እዚ ኣብ ጋዜጣ ንሰርሖ ነበርና ክሮስ ወርድስ ኣብ ሞባይል ኣፕሊኬሽን ኮይኑ እንዳዘናጋዕና ቓላት ትግርኛ ምምሃር ማለት እዩ። ካልእ እውን ናይ ግድል ደደ ትብል ኣላትና ናይ ቁፅሪ ኣፕሊኬሽን። እሳ ከዓ 8 ካርድስ ኣለውና። ነቶም 8 ካርድስ ኣብ 8 ብላንክ ስፔስ ዘለዉ ወይ ባዶ ቦታ ምልኣ ዘለዉ ተደሚሮምን ጎሊሎምን ክመፁ ከም ዝኽእሉ ጌርካ ምምላእ ማለት እዩ። ናይ ወርድ ሰርች ወይ ትግርኛ ቃላት ድለይቱ ከኣላ ትግርኛ ቃላት ድለዩ ከዓ እዚኣ ማለት እዩ ትኸውን ዘላ ኣፕሊኬሽን። እሳ ከዓ ጥቕማ ከዓ ፋሕ ድበሉ ቃላት ኣለዉ። እቶም ፋሕ ድበሉ ቃላት ኣብ 8 ብ8 9 ዝኾነ ሰጠሬጅ ፋሕ ድበሉ እዮም። ንዖም ምላይ ማለት እዩ ነቶም ቆልዑት እንዳዘናጋዕካስ ትግርኛ ምምሃር ማለት እዩ። ዝቐንዲ ኤምናትና ኣብ ዓድና ዘለዉ ክኾኑ ይኽእሉ እዮም ወላ ኣብ ደገ ዘለዉ ክኾኑ ይኽእሉ እዮም። ከምዚ ኣፕሊኬሽናት ብበዝሒ ተሰሪሑ ክኸውን ይኽእል እዩ። ቀንዲ ናትና ቀንዲ ሜን እዮም ግን ኣብ እቶም ተሰሪሖም ዘለዉ ቅድሚ ሕጂ ተሰሪሖም ዘለዉ ኣፕሊኬሽናት ኣብዚ ዓዲ ተሰርሑ ስለዘይኮኑ ነቲ ትግርኛ ናይ ዓድና ስለዘይውክል ዝበዝሕ ቀንዲ ነቶም ኣብ ትግርኛ ኣብዚ ዓድና ዘለዉ ነቲ ናትና ትግርኛ ናብ ደገ ንምባል ማለት እዩ።
2: ሰላም እንኳዕ ብድሓን መጻኹም። ስመይ ሚካኤል ተወልደ ይበሃል። ካብ ዞባ ማእኸል ኣስመራ የ መፀ። ኣብዚ ዓመ 226 ፌስቲቫል ሒዘዮ ቀሪበ ዘለኹ ድማ ዘይቲ ርእሲ ማለት ሰሊሆም ሄርባል ሄር ኦይል ትብል ካብ እዚኦም ኣብ ቅድሚት ንሪኦም ዘለና 8 ኣዝርእትን ኣትክልትን ዝተሰርሐት ዘይቲ እያ። ኣብዚ ኣዝማሪኖ ኣለና፣ ኣብዚ ከርከደ፣ ሚም ኣሎ፣ ኣብዚ ሞሪንጋ፣ ኣበሱዳ፣ ቅንፍር፣ ኣብዓኸ፣ ከምኡ ንንጣጢዕ ዘይቲ ኣውሊዕን ዘይቲ ሱፍን በዚ ዝተሰርሐት እያ እዛ ዘይቲ ማለት እዩ። እዚኦም ኣብዚ ንሪኦም ዘለና 8ቲኦም ነፍሲ ወከፎም ብጣዕሚ ንፀጉሪ ኣዝዩ ፅቡቅ ጥዕና ክህልዎ ፅሩይ ቆርበት ክህልወና ፀጉርና ካብ ምርጋፍን ምስብባርን ከምኡ ድማ ወዝ ዘይብሉ ፀጉሪ ንኸይከውን ወዝ ዘለዎ ኣዝዩ ልስሉስ ሞስቸር ዘለዎ ጥዑይ ቆርበት ንክህልወና ኣዝዩ ጥዑይን ንጹህን ዝኾነ ቆርበት ንክህልወና ድማ ይሕግዙ ማለት እዩ። እቲ ቀንዲ ምስጢር ኣብዚ ንሪኦ ዘለና ባህርያዊ እዩ። እዚ ፍርያት ከም ንሪኦ ዘለና ኣብ ዓድና ብዝፈረዩ ኣትክልትን ኣዝርእትን እዩ ተሰሪሑ ዘሎ ማለት እዩ። ክስራሕ ከሎ ድማ ብኣዝዩ ፍሉጥ ዝኾነ ቀመማት ብፍሉጥ ዝኾነ ዓቐም ማለት ኣዝዩ ዝተመርፀ ቀመማት ፅሩይ ዝኾነ መሳርሒ ተሰሪሒ እዩ ተዳልዩ ዘሎ ማለት እዩ። እቲ ቀንዲ ብሉፅ ነገር ኣብዚ ደጊመ ክገልፆ ዝደሊ ድማ ባህርያዊ እዩ እቲ ዘይቲ። ዝኾነ ኬሚካል ዝኣተዎ ወይ ዝተወስኾ ነገር የብሉን። ባህርያዊ ካብ ምዃኑ ዝተላዕለ ድማ ፅቡቅ ዝኾነ ውፅኢት ኣለዎ። ኣብዚ ስእሊ ከም ንዕዘቦ ዘለና ቅድሚ 3 ወርሒ ከምዚ ነይሩ። ኣብ ውሽጢ 3 ወርሒ ድማ ናብዚ ስእሊ ኣፍተር ዝብል ንሪኦ ዘለና ውፅኢት ሂብንሎ ማለት እዩ። ከምኡ እውን ካልኦት ስእሊ ኣላትና ኣብዚ እዚኣ ጓለያ ከምዚ ነይሩ ፀጉራ ሕጂ ድማ ኣብዚ ደረጃ ዝበፂሕሎ ማለት እዩ። ስለዚ ቀንዲ ብሉፅነት ናይ ዘይቲ ባህርያዊ ስለዝኾነ ዝኾነ ዘምፆ ጎድናዊ ሳዕብየን የብሉን። እታ መወዳእታ ክገልፆ ወይ ከድመቆ ዝደሊ ነገር እንታ ደኣ ኣሎ ከዓ ኣብዚ ቻርት እውን ገሊፀ ኣለኹ። ባህርያዊ ፀጉሪ ብባህርያዊ ፍርያ ዝብል ማለት እዩ። ስለዚ ንሓደ ባህርያዊ ዝኾነ ሽግር ባህርያዊ ዝኾነ መፍትሒ እቲ ዝበለፀ ከም ዝኾነ የ ክሕብር ዝደሊ። ተጠቃምነት ናይ ኬሚካል ናብ ዝተሓተ ደረጃ ወሪዱ ሰባት ባህርያዊ ነገር ብምጥቃም ፀጉሮም ዲ ኩሉ ክፍሊ ኣካላቶም ኣዝዩ ፅቡቕን ብሉፅን ንምዃን ከተባብዒ ይፈቱ ይቐኒለይ
3: ኣደ ኤርትራ ማዳ ስደተይ ዓመት ዓመት ኦልመይትዝ
4: መጀመርታ ብሌን በረኸ ትበሃል። እዛ ሒዝና መፂና ዘለና ስራሕ ኢኣር3ዲ ተባሂላ እያ ትፍለጥ። ብሓፈሻ ንኤርትራ ከነፅንዓ ንድ እቲ ዘሎ ቦታ

ታት እውን ክንፈልጦን ገምጋማት ክንወስድና ትሕግዘና ማለት እዩ። ብከመይ ብ2ዲን ብ3ዲን መልክዕ ድማ ተዳልያላ ማለት እዩ። እጂ ንኤርትራ ክንርያ ተደልና ቲካርታ ኤርትራ ብ2ዲ ከተርእየና ትኽእላ፣ ብተወሳኺ ውን ብ3ዲ እውን ከተርእየና ትኽእላ ማለት እዩ። 3ዲ ተልያን እውን ካልእ ፕሌን ወሲኻያ ተርእየኒ ማለት እዩ። እዚኣ ስራሕ እዚኣ ንተምሃሮን መምሃራንን ንኤርትራ ዝያዳ ንኸፅንሕዋን ንኽርድእዋ እያ ትሕግዝ። ተወሳኺ ኦፍላይን ስለ ዝኾነት እውን ኣብ ዝኾነ ቦታ እዛ ላፕቶፕን እዛ ኣፕሊኬሽን እንተለና ሒዝና ክንቀሳቀስ ንኽእል ኢና ማለት እዩ። ዝኾነ ዓድታት እውን ክንደልን ክንረክብን ንኽእል ኢና ማለት እዩ። ንኣብነት ሕጂ እዚኣ ናብ ተሰነይ ክኸይድ ተደለየ ንኣብነት ተሰነይ ኢለየ ከእትወላ ደለኒ ተሰነይ ኣንፃህለ ኣላ ከም ዓዲ ኢላ ታውን ኢላ ኣርያት ንላ ማለት እዩ። ኣብዚ እንድሕር ጠዊቐ ኣብ ተሰነይ ትኽኢላ ናብ ተሰነይ ወሲዳ ንላ ማለት እዩ። ኣብዚ ምልክት ገይራ እታ ከተማ ተርእየንላ እታ ከተማ ብምልእታ ምስቲ ናታ ሩባዊ ሓይዛ እንቲ ብምሉእ እቲ ስንጭሮታት እቲ ጎቦታት እውን ተርእየንላ ማለት እዩ። ብቪው ድሕር ኣቕሪብያ ድሕር ኣርሒቀዮ እውን ዝያዳ ንፁርነት እንዳሃበነት ንትኸይድ ማለት እዩ። ካልእ እንታይ ክትገብረለይ ትኽእል ኣብዚ ኣብ ተሰነይ ንኣብነት ኣብቲ ከባቢ ዘሎ ዓድታት ናብ ቱዲ ክቕይረ ኣብቲ ከባቢ ዘሎ ዓድታት ብምሉእ ተርእየንላ። ንኣብነት ዓሊ ግድር ኢላ ኣብዚ ተርእየንላ ዓሊ ግድር ኢላ ኣብዚኣ ተርእየንላ። ንኣብነት ካብ ዓሊ ግድር ናብ ተሰነይ ክኸይድ እንድሕር ደለየ ክንደይ ኪሎ ሜትር ክወስደለዩ፣ ብፅርግያ እንድሕር ከይደ ብቆረፂ እንድሕር ከይደ ክንደይ ኪሎ ሜትር ክወስደለዩ ብምሉእ ገምጋም ወሲዳ እቲ ገምጋም ክትበኒ ትኽእል ማለት እዩ። ኣብዚ ቆይ ተምሳ ኣለና ናህና ኣብ ዛራውት ጠዊቐ ኣብ ተሰነይ ኣብ ዓሊ ግድርን ክሊክ ክገብረ ክጥውቀ ማለት እዩ። እዚ ኣናላይዝ ገይረ ዝሓፀረ ማለት ኦፕቲመም መንገዲ ለየ ዘለኹ ብምሉእ ዝኣርያትኒ ዘላ ዝምልክት ገይራሃለየ ዘላ ዝኸዶ መንገዲ ማለት እዩ። ካብ ተሰነይ ናብ ዓሊ ግድር ሓንፃህለ ኣላ ባዕላ። እዚ ድማ ብሓፂሩ 17.42 ኪሎ ሜትር ከም ዝጓዓዝ ትነግረኒላ ክንዲዚ ብረኸኻ መንገዲ ከም ዝረክቡ ን ትነግረኒላ 599 ሜትሮ ብረኸ ዘለዎ ጎቦታት እውን ክረክብ ከም ዝኽእል ትነግረኒላ ማለት እዩ። ብተወሳኺ ብፅርግያ እንድሕር ኢልያ እውን ገምጋም ወሲዳ ክትነግረኒ ትኽእል ማለት እዩ። ኣብዚ ሕጂ ፅርግያ ስለ ዘይረኸበት ኖሮድ ፋውንድ ኢላ ኣብዚ ታሕቲ ብቀይሕ ምልክት ኣርያትኒላ ማለት እዩ። ኖሮድ ራውት ፋውንድ ኢላ ነጊራት ንላ ብሳሕቲ ማለት እዩ። ካልእ ታ ክትገብረለይ ትኽእላ እንድሕር ኣብዚ ከባቢ እንድሕር ናይ ሩባዊ ሓይዛት ኣሎ። እዛ ስራሕ እዚኣ እውን ነቶም ሲቪል ኢንጂነርስ ማለት ኣብ ድሌት ዘለዎም ዲጋታት ንክሰርሑ እቲ ሩባ ከቲሮም ስለ ዝሰርሑ ኣብቲ ከባቢ ዲጋ ክንድምታይ ሜትሮ ብረኸ ሃልይዎ ክስራሕ እዩ ክንድምታይ ሜትሮ ኪብ ክሕ ዘሎም እውን ኣናላይዝ ክትገብረሎም ትኽእል ማለት እዩ። እዚታያ ትገብር እዚኣ ኣብዚ እዛ ብጫ ዝረአ ዘለኹ ሕንፃት ናይ ሩባ መንገዲ እያ ሩባ ዝሓልፈሉ መንገዲ እዩ ማለት እዩ። እጂ ኣብዚ መንገዲ እዚ ከቲረ ዲጋ ክሰርሕ ትደሊ ኣበይ ኣበይ ከም ድክተርዐየ ዝሕብራ ማለት እዩ። ካብዚኣ ክሳብ ኣብዚኣ ከቲራ ክሕዛ ደልየሎ ኩነታ በዚ ዝሓልፍ ሲ ናብታ ዲጋ ዝሰርሓ ክኣትወለይ ደልየለኹ ማለት እዩ። ሕጂ ተወሳኺ እንድሕር ዲጋ ክሰርሕ ተደልየ ስንጭሮታት እውን ከልየኒ ክከበለ ያለን ትማይ ኣብዚ ተይላትንላ ኣናላይዝ ገይራ ዘን ክልተ ቦታታት ስንጭሮ ስለ ዘይረኸበት ኣብዚ ዕሙቕ ዝበለ ቦታ እውን ስለ ዘይረኸበት ኣብዚ ክሊር ቫሊ ዝኾነ ማለት ስንጭሮታት ዘለዎ ቦታ ድለይ ኢላትንላ ኣብ ዓበት ከምታውን ኢላ ኣብዚ ካልኣይ ኣምፃህለ ኣላ ማለት እዩ። ኣብዚ ኣፍ ዓበት ሕጂ ዝብጫ ተርእኒ ዘላ ራውት ናይ ሩባ ዝሓልፈሉ መንገዲ ማለት እዩ። ኣብዚ ነታ ሩባ ከመይ ገይረ ክሕዘየ ኣብ ክልተ ቦታ ፕሎት ክገብረላይ ማለት እዩ። ባዕለይ ምስ ጠወኩ ኣናለሲስ ክትወስድ እያ ኣናላይዝ ትገብረላ ማለት ገምጋም ትወስድ ኣላ ማለት እዩ። እጂ ታዲጋ ኣብዚኣ ከም ትስራሕ ትሕብረኒላ ዘቀያሕ ምልክት ገይራሃለያ ዘላ ኣባ ከም ትኽተርያ ትነግረኒ ዘላ እዚኣ ሰሚዒት ኣብዚ ዘላ እቲ ማይ ማለት እዩ ትሕብረኒ ዘላ እቲ ብጫ ኣብዚ ዘሎካ ትራሕሲ ትሕብረኒላ ማለት እዩ። እጂ ንመፃ እውን እቶም ንኣብነት ፅርግያ ካህንፅ ተደልዩ ብዚ ከባቢ እዚ ካብ ትራሕሲ ርሕዮ ክሰርሐሎኒ ምክንያቱ እቲ ራሕሲ ኣርኪቡ ነቲ ፅርግያ እውን ዲግሬድ ማለት ከባላሽወለይ ስለ ዝኽእል ማለት እዩ።

እዚ ብምሉእ እዚ ወላ ንመፃ እውን ገምጋም ክትበኒ ትኽእል እያ ማለት እዩ። ኣብዚ እቲ ዲጋ ቁመቱ ትነግረኒላ 21 ሜትሮ ክኸውን ከም ዝኽእል ትነግረኒላ። እቲ ቮሊም ናቱ ማለት ትዑምቲ ማይ ክሕዘለይ ዝኽእል ካኒ 7.51 ሚልዮን ሜትር ኪብ ክሕዘለይ ከም ዝኽእል ትሕብረኒላ ማለት እዩ። ካልእ ብተወሳኺ እውን ኣብ ጂኦሎጂ ማለት ኣብ ስነ ምድሪ ብሓፈሻ ናይ ቅርፂ መሬት ደፅንዑ ሰባት እውን ነዛ ኣፕሊኬሽንና ክጥቀሙላ ይኽእሉ እዮም ማለት እዩ። እጂ ኣብቲ መሬት ኣብቲ ዙም ኢን ገይሮሞ ዘለዎ ማለት ቀሪቦሞ ዘለዉ ቦታ ክንምንታይ ጎቦታት ኣለዉ ኢሉ ኦፕሽንስ ኣለዎ። ዚ ማለት ኣማራፅታት ኣለዎ ናይ 50 ሜትሮ ፍልይ ዘለዎም ጎቦታት ብምሉእ እቲ ብረኸታት ናቶም ናይ 25 ሜትሮ ዘለዎ ጎቦታት ብምሉእ እቲ ብረኸታት ናቶም ከተርዮ ትኽእል እያ ማለት እዩ። እዚብዚኣ ኣብዛ ሌየርስ ዝብል ምርጫ ማለት ኦፕሽን ክኣት እዛ ኮንትርስ ትብል ደላ ቦክስ ኣብዚ ደላ ንዓኸ ከም ክመርፃ እዩ ማለት እዩ። ኣብዚ ከዓ ናይ 50 ሜትሮ ፍልይ ዘለዎም ኢለ ሂበይ ኣለኹ ከም ምርጫይ። ኣብዚ እውን ናይ 25 ሜትሮ ናይ 20 ሜትሮ ፍልይ ዘለዎም እንዳበልኩ እውን ክባኽእለ እዩ ማለት እዩ። እጂ ገምጋም ትበኒላ ማለት እዩ። እጂ ኣብ ከባቢ ኣፍ ዓበት ደሎ ብምሉኦም ብረኸታት ኣርያትንላ ማለት እዩ። ናይ 50 ሜትሮ ዘለዎም ብረኸታት ብምሉኦም ናይ 1000 ሜትሮ ኣለዎ ብዚ ናይ 1250 ሜትሮ ኣለዎ ብምሉኦም እዞም ብጫ መስመር ገይራሃለይ ምልክት ሂባህኒ ዘላ ብምሉኦም እቶም ብረኸታት እዮም ማለት እዩ። ብተወሳኺ ኣብ ኢንቨስትመንት ማለት ኣብ ወፍሪ ኸነካይድ ተደሊና ንኣብነት ኣብ ሕርሻ ወፍሪ ኸነካይድ ተደሊና እቲ መሬት ንመርፆሞኒ እቲ ዘሎ ኤርያ ተን ዝደለየናዮም ቦታታት ጠዊቕና ምስ መረፅናየን እቲ ኤርያ ክትበኒ ትኽእል ማለት እዩ። ኣብዚ ከባቢ ኣፍ ዓበት ንኣብነት ናይ ሕርሻ ቦታ ንድሕር ወፍሪ

0: ናይ ሕርሻ ቦታ ንድሕር ወፍሪ ክገብር ተደለየ ወፍሪ ክገብር ተደልዩና ኣብ ናይ ሕዚ ኣለንግስ ትብል ኦፕሽን ኣላትኒ ክልተ ቦታታት ወላኻ ኣብ ዓበት ኣብዚ ስንጭሮታት ክመርፅ ኽእለ ዝርግሐ ሕጂ 27.091 ኪሎ ሜትር ካብ ኣፍ ዓበት ናብታ ዝመረፅካ ቦታ ዲስተንስ ወይ ከዓ ዲስተንስ ከም ዘለኒ ትነግረንላ ማለት እዩ እዚኣታ ስራሕና ማለት ንርና ኣብ ልበይ ንኽ ስራውር
1: ደሞይ መፅዓሮኒ ራይ ብመጀመርያ ሽመይ መም ሮቢል ኣብርሃም ይበሃል እዚ ኣዳሊልና ዘለና ብሓፈሻ ብዛዕባ ኤኣይ ኮይኑ እቲ ዕላሙ ድማ ዝያዳ ሰብ እቲ ኤኣይ ዝያዳ እንታይ ምዃኑ ተረዲኡ ብኡ ድማ ብዙሕ ነገር ከድመዓሉ ከምዝኽእል ኣብ ሕብረተሰብ ኣቲኻ ብዙሕ ነገር ፅቡቕ ነገር እውን ክርከቦ ከምዝኽእል ዝያዳ ኣብዚ መፂና ትሕዝቶ መፂና ኣለና ማለት እዩ ስለዚ ካብቲ ሒዝናዮ መፂና ዘለና ብሓፈሻ ሃገርና ኤርትራ ብኩሉ ነገራ መዕብልቲ ኮይና ክትርከብ እንተ ደኣ ኮይና እቲ ፀጋ ሰብና ወይ ድማ እቲ ሕብረተሰብ ኣእምሩኡ ክሳብ ክንደይ ብሱልን ንቑሕን ኮይኑ ክፀንሕ ከም ዘለዎ ዝያዳ ንምንፃር እዩ ስለዚ ካብቶም ዘምፀናዮ መደባት ሓደ ዓይነት መንፈስ ኣብ ሕብረተሰብና ዝያዳ ካብቲ ደለዎ ዝያዳ ብሩኽ ኮይኑ ንክርከብ ዝገልፁ ዝተፈላለዩ ናይ ዓይነት መንፈስ ዝገልፁ ትሕሶታት ዘለዎም ናይ ኤኣይ መደባት ቪድዮታት ኣዳሊና ኣለና ማለት እዩ እቲ ንሕና ምፅና ዘለና ኣብ ኤኣይ ኮይኑ ብሓፈሻ ኣብ ኮንተንት ክሬተር ወይ ድማ ትሕሶታት ዝተፈላለዩ ብኤኣይ ኣዳሊኻ ንሕብረተሰብ ዝዝርግሑ እዮም ማለት እዩ ስለዚ እዞም ተዳልዮም ዘለዉ ትሕሶታት እዚኣቶም ኣብ ዝተፈላለየ ሰብ ኣብ ዝተፈላለየ ሞያ ኣብ ዝተፈላለየ ስራሕ ተዋፊሩ ናይ ኣእምሮ ብስለት ኣጥርዩ ዝያዳ ዓያይነት መንፈሱ ኣበሪኹ ንክኸይድ ውፅኢታውያን ዝኾኑ ነገራት ምዃኖም የረዳእና ስለዚ ኤኣይ ብዙሕ ነገሩ ዋላ እኳ ሕማቕ ነገር ከዓ ክህልዎ እንተኾነ ንሕና ግና በፅቡቕ ዝኾነ ጎድኑ ተዓዚብና ከምዚ ዓይነት ነገራት እናደለና ነቲ ህዝቢ ክንምህርን ክንጉስጉስን ዝኣመሰሉ ነገራት ኣለዉና ማለት እዩ ስለዚ ኣብቲ ዓያይነት መንፈስ ዝያዳ ሰብ ብኩሉ ሞያ ኣብ ሓደ ዝተሓፅረ ደይኮነ ኣብ ኩሉ ሞያ እናተሳተፈ ዝተፈላለዩ ሞያታት ከምዝገይሩ ክዕዘብን ካብዎም ክመሃርን ከምዝኽእል ኢና መደባ ዳሊና ዘለና ማለት እዩ ስለዚ በዚ ኤኣይ ተሓጊዝና ክንሰርሖም ካብ ንኽእል ነገራት ድማ ኣብ ሓፈሻ ወይ ኣብ ሕብረተሰብና ካብ ተማሊ ናብ ሎሚ ካብ ሎሚ ድማ ናብ ፅባሕ ዝመሓለፉ ዓበይቲ ዝኾኑ ውርሻታት ኣለዉና ማለት እዩ ስለዚ እዞም ውርሻታት እዚኦም ከምቲ ዝድለ ኮይኖም ናብ ወለዶ ናብ ወለዶ ክሰጋገብሩ እንተ ደኣ ኮይኖም ተማሊ እንታይ ከም ዝነበረ እቲ ውርሻታትና ሎሚ ድማ ንሕና ክሳብ ክንደይ ዓቂምና ኣለና ናብ ፅባሕ ክነሰጋገሩ እንደሊ ድማ ክሳብ ክንደይ ክኸውን ከም ዘለዎ ዝያዳ ብናይ ኤኣይ ቪድዮታት እናዳለኻ ነቲ ሰብ ትማሊ ባህሉን መንነቱን ክብሩን እንዳገደስካ ነቲ ሰብ ከም ትኸይድ ዝገብር ማለት እዩ ስለዚ ካብቶም ኣብ ሕብረተሰብና ካብ ተማሊ ዝወረስናዮም ሎሚ እውን ዓቂምና ክንከደሎም ዝግባአና ነገራት ኣብ ባህልን ኣብ ክብርታትናን ኢና ተኪርና ዘለና ባህሊ ክንብልን ከለና ኩሉ ግዜ እቲ መንነት ኤርትራውያን ክገልፅ ዝኽእል ነገራት ኣለና እቲ ክብርታት ዝበሃል ድማ ኣብ ስራሕ ኣብ መንጎ ደቂ ሰባት ዘሎ ሕድሕዳዊ ምትሕልላይ ዝገልፅ እዮም ከምዚ ዝኣመሰለ ሕጂ ሎሚ ማኣዲ ሰብ ኩሉ ሰብ ኣትሪፉ ወይ ዳርጋ ናብ ብያት ገፁ ከይዳሉ ስለዚ ማኣድና ዝምዃኑ ባህልና ዝያዳ ንሰብ ብስእላዊ ዝኾነ መንገዲ ንገልፅ ኣብ ዝተፈላለየ ሞያ ሃልዩ ሰብ ከዓ ኩሉ ግዜ ናይ ተቀድሚኡ ዝነበረ ወለዶ ናቱ ፅግዕተኛ ከምዝኾኑ ወይ ድማ ብናቱ ባርኮት ከምዝኸይድ ንምንፃር ከምዝኣመሰሉ ቪድዮታት ነዳሉ ብሓፈሻ ድማ ነቲ ኣብ ውሽጣ ሃገር ዘሎን ነቲ ኣብ ዝተፈላለየ ዓለም ዘሎን ከምዝኣመሰሉ ናይ ባህሊ ነገር እናዳለካ ድማ ባህልኻ መንነትካን ተነፅሮ ማለት እዩ ከምዚ ብንሪኦ ዘለና ድማ ዋላ ካብ ምዕባለ እንተበፃሕና ኩሉ ግዜ ባህልናን ልምድታትናን ከዓ ከይሓደግና ክንከይድ ከም ዝግባአና ዝተፈላለዩ ስእልታት ኮኑ ኩሉ ቪድዮታት ኮኑ ኩሉ ፅሑፋት ዝኣመሰሉ ብኤኣይ ተሓጊዞም ዝዳለዉ ነዚኦም ትሕሶታት እዚኦም እዳዳለና ንህዝቢ ንምህር ብሓፈሹ ድማ ዝኩሉ ንሰርሑ ዘለና ንምንታይ ተባሂሉ ንሓንቲ ብኩሉ ነገራ ዝማዕበለትን ዝበፀገትን ሃገር ንምርካብ ስለ ዝኾነ ናይ ዝኩሉ ውፅኢት ድማ ብከም ዝኣመሰለ መፃኢት ኤርትራ ድማ ብስእሊ ብቪድዮ ዝተዳለዎ ጌርና ንህዝቢ ኣዳሊና ኣለና ማለት እዩ ስለዚ ንኸም ዝኣመሰለ ዕዮ ድማ ኩላትና ብሓባር ንውፈር ንኸምዚ ዕላማ ዝተባሂሉ እዚ እዋናዊ ዘበን ክኸውን ከሎ እዚ ድማ እቲ መፃኢ ንፅበዮ ቦታ ስለ ዝኾነ ብሓባር ኩላትና ኢደይድካ ተባሂልና ፀወታ ከይፈለየ ዕድሚ ከይፈለየ ኣብ ዝተፈላለየ ፅፍሕን ሞያን ዘሎ ሰብ ኩሉ ንልምዓት ሃገር ንዕቤት ሃገር ኩሉ ግዜ ጉዕዞና ንቕፅል ዝብል ከምዚ ድማ መዘምንታ ስእሊ ጌርና ኣለና ማለት እዩ